0: ነተን ክስተያ ብመርፍእ ድዩ ብመስፈ ደቂ ገይሮም እዮም ክልዎን ሞ ካብኡ ትፈው ስብት ውሽጢ የቕምጦ ከምዝፅቕጥ ከብልዎ ከለዉ ከም ክስታይ ገይሩ ብስፕሬር ከም ዝጥቀሙ እዚ ክገብሩ ከሎ ከዓ ሙሉእ ነብሶም ብምሉኡ በዚ ፔስቲሳይድ ከምዚ ክስታይ ከም ዝኸውን እዚታት ከዓ ክንስምዐ ሳልሳይ ከም ዝተምሃርናዮ ከዓ እዚ ፀረ ባልዕ ብጣዕሚ ነብስና ይኹን ንእንስሳ ይኹን ደቅና ኹን ሓደገኛ እዩ ስለዚ ከቐምጦ ከሉ ከዓ እቲ ስቶሬጅ ከዓ ኣብዚ ግድልና ኣብ መደቀሲኦም ኣብቲ ትሕቲ መደቀ ዝበዝሑ ትሕቲ መደቀሲኦም ዘቐምጥዎ ኣብኡ ሞር ኮንትሮል ክስታይ ኮይኑ ዝስምዖም ምንጎም ምሸት ምእንታ ክርእዎ ኢሎም መስለኒ ኣብ ትሕቲ መዓራቶም ከም ዘቐምጦ ዳርጋ 70-80 ከምእቲ ምኳኑ ከምኡ ክውን ገሊኦም ከዓ ኣብቲ ግራውቶም ኣብ ዝኾነ ቐምጥዎ ገሊኦም ከዓ ምስቲ ዘለዎ መኽዝን ቁርቶ የቐምጡ ግን ፀረ ባዕሊ ክበሃል ኮሉ ናቱ መኽዘን ዝግብኦ ነይሩ ምዝታት ከም ዘይጥቀሙ እዝታት ከዓ ካልእ ክንምሃር ክኢና ብሕጊ እናኸልና ግን ሓደ ፎስ ምስ ገበርካያሉ እቲ ቅድሚ ንዕዳጋ መውፅኡ እተወ ሓደ ክልተ ሰሙ ክልልዎ መብዛሕትኦም ዞም ኦርጋኖ ፎስፈረስ ዝበሃሉ ንኮይኑ ኣብ 2-3 ሰሙ ብሬክ ዳውን ይገብሩ እዮም ስለዚ 2-3 ሰሙ ፎስ ምስ ገበርካ ክኸውን ኣለዎ እንተዘየሎ ግን ቅድሚኡ ንሕወሲድካዮን ነቲ ንሸጠሎም ሰባት ኩሎ ከም ብክሎ ብዝታት ከዓ ሓደ ዓይነት መፅናዕ እዚ ከዓ ክንርዳእ ክኢልና ኣለና
1: ከምዚ ዓይነት ኮንፈረንስ ክቕፅል እንተደኣ ክኢሉ ክመፅ እዩ መፅናዕትታት ተደቢቑ ኣይተርፍን እዩ እንተደኣ ተወፅኡ ከዓ ተገደደ ሰብ ክምህር እዩ
2: ዝተፈላለየ ዓይነት ኣርእስታት ኣብኡ ስለ ዝቐርብ ኣብቲ ኣርእስታት እተ ከዓ እንታይ ዓይነት መፅናዕታዊ ፅሑፍ ተኻይዱ ንዓኻ ከም ትፈልጥ ገብረካ ማለት እዩ ንመፃኢ ከዓ እንታይ ኣበይ ናይ ዘተኮረ መፅናዕቲ ክትገብር ኣለካ ምክንያቱ ኣብቲ ስንፍልጠታዊ ሕፅረታት ናይ ዓድና ብፍላይ ኣብ ምንስ ሕርሻ ኣበይ ናይ ዘተኮረ እዩ ድሕር ዳኣ ብሓመድ ዘተኮረ ድዩ ኣብ ኣትክልቲ ድዩ ኣብ ዝተፈላለየ ዓይነት ናይ እንስሳታት ድዩ እዚ ሓፈሻዊ ዝኾነ ርድኢት እይን ምሂን ትበሃሉ ሞ ስለዚ እቲ ሕፅረት ናይ መፅናዕቲ ኣበይ ኣሎ ፈሊጥካ ንመፃኢ ኣበይ ናይ ኣተኪርካ ዝሰርሕ ከም ዘለካ ከዓ ዝያዳ ሓበሬታ ትረኽበሉ ነንሕድካ ከዓ ሓፈሻዊ ዝኾነ ፍልጠት ከዓ እናረኸብካ ወይ እናወሰድካ ንክትከይድ ይሕግዘካ ማለት እዩ
3: እዚ ዋዕላ ዓብ ዋዕላ እዩ 76 ወረቃቲ ዘቐረበሉ ዋዕላ እዩ ማለት እዩ ሕጂ ካብዚ ዝተፈላለየ ዓይነት ወረቃቲ ይቐሪቡ ካብዚ ሕጂ ብዙሕ ኢና ተማሂርና ማለት እዩ ንሕና ብፍላይ ከም ንኣሽቱ ብዙሕ ኢና ተማሂርና ብብዙሕ ዓይነት ኣንግል ንክትሪኦ የብለካ ማለት እዩ ሕጂ ፅቡቅ እዩ ከምዚ ዓይነት ዋዕላ ንክቕፅል
4: ናይዚኣ ፀቢቑ ፍሉይ ዝገብራጊ ከዓ ኣብ ሕርሻ ዘተኮሰ ዝኾነት ማስ ቅድሚ ሕጂ እውን ግበ ነይሩ ኮንፈረንሳት ኣብ ሓፈሻዊ መፅዕት ክኸውን ክእል እዚኣ ግን ኣብ ሕርሻ ተኮሰ ዝነበረ ነቲ ናይ ሕርሻ ኮሚኒቲ ወይ ከዓ ስኮላር ኮሚኒቲ ዘጠናኽር ስለ ድኾነ ብዝዓበየ ክስራሓሉ ካብዚ ብዝዓቢ ንመፃኢ ክመፅእ ይናቦ ማለት እዩ
5: ኣብ መወዳእታ ግን ናይ መንእስያት ብፍላይ ድማ ኣብዚ ሓፂር ግዜ ዝተመረቑ ብዙሓት ክሳተፉ ንርኢ ኣለና እቲ ምስ ዘቕረቦ መፅናዕታዊ ኣዝዩ ዝተባባዒ ብድሕሪ ሕጂ ከዓ ኩሎም ካብ ኮሌጃት ዝምረቑ ኣብ መፅናዕቲ ከተኩሩ ከዓ ክላቦ ይፈቱ ማለት እዩ

ምእኛጋይ ሳምታለይ ዋዓሪት ሳምንታይት ምስል ኦሮይት ነብሪ ይስምእኛጋይ ሳምታለይ ዋዓሪት ሳምንታይት ምስል ኦሮይት ነብሪ እብሓሻ ካብ ምንቲ ልቤታት ቃውሪ በዓልሻ መስሊ ውቼ እሳታ ሳውሪ

ቃልኣት ገኪራጊት ኪንክምተወይ ጊስትትበሊግል መክርህዎም ኣበይ ቃልኣት ገኪራጊት ኪንክምተወይ

ጊሴት እትበለግል መክርህዎ ማበይ ቃልዓት ገኪራጌት ኪኒክምተወይ ጊሴት እትበለግል መክርህዎ ማበይ ቃልዓት ገኪራጌት ኪኒ

0: ንምትእታው ክካየድ ዝፀንሐ ስራሕ ከም እተፃፈፈ ተገሊፆም። ወኪል የሪና ዮናታን ዕብዮ ዘዳለወ ፀብፀብ ኣሎ ያሲን ሳላሕ ካቅረቦ እዩ።
1: ኣብ ዞባ ማእከል ኣብ 227 ሓድሽ ስርዓተ ኣተኣኻኽባ ግብርን ቀረፅን ንምትእታው ክካየድ ፅንሐ ስራሕ ከም እተፀፈፈ ሓላፊ ጨንፈር ኣታ ውሽጢ ሃገር ኣቶ መኮነን በረኸታብ ሓቢሩ
2: ከፊላዊ ብዝኾነ ናይ ብኮምፒተር ተሓገዘ ግብርን ቀረፂ ኢና ክንእክብ ፀኒሕና። ብፍላይ ከዓ ካብ 213 ሒዝና ኤሪታስ 1 ወይ ከዓ ኤሪታስ 1 ብዝበሃል ናይ ስርዓተ ኮምፒተር ተሰኒና ግብርን ቀረፅን ክንእክብ ፀኒሕና። እዚ ግን ኣብ መስርሕ ክረአ ከሎ ዘ ኤሪታስ 1 ንኩሉ ዕማማትና ዘጠቃለል ብዙሕ ዘይኮነስ ብዙሕ ሃጓፋት ከም ዘለዎ በቢ ግዜ ብማእኸሎት እውን ብላዕለዎት ሓለፍቲ ገምጋም ክካየደሉ ፀኒሑ። ስለዚ ብዝተካየደሉ መሰረታዊ ገምጋም እዚ ኤሪታስ 1 ዝበሃል ብሓድሽ መልክዕ ንኩሉ ዘጠቃለለ ሙሉእ ኣገልግሎት ክህብ ዝብል ስርዓተ ኣተኣኻኽባ ግብሪ ክትከኣልዎ ስለ ዝተባሃለ ኣብዘን ዝሓለፈ ዓመታት ምስ ናይ ደገ መሻርክቲ ነዚ ኤሪታስ 2 ዘማዕብሉ ተሻሪክና ክንሰርሕ ፀኒሕና። ሕጂ ኣብ መፈፀምቲኡ በፂሑ ኣሎ ማለት እዩ። ኤሪታስቱ ብሓፈሻዊ ንኩሉ ስራሕትና ብዙሕ ከቃልለልና ዝኽእል ቨርሽን ወይ ከዓ ክፋል ናይቲ ታሽሙ ናይቲ ስርዓት ኮምፒተር ኮይኑ ኣብ 227 ከዓ እዚ ኤሪታስቱ ዝበሃል ከነተኣታተወ ኢና። ብፍላይ ከዓ ኣብቲ ኤሪታስ 1 ዝብለዮ ብዙሕ ዘይተፃፈፈ ዳታ ናይ ከፈልቲ ግብሪ ሰብ ዘሎ ከፈልቲ ግብርና ከም ብሓድሽ ምዝገባ ክነካይ ኣብዘን ዝፅዕባ 4 ወርሒ ከም ብሓድሽ ምዝገባ ክነካይ ዘሎም እዚ ማለት ታይ ማለት እዩ። ኩሎም ከፈልቲ ግብሪ ሓድሽ ቲን ወይ ከዓ መለለይ ከፈልቲ ግብሪ ተዋሂብዎም ኣብዚ ሓድሽ ሲስተም ክሰግሩ
1: ከፈልቲ ግብሪ ብመሰረት ኣዋጅ ቁፅሪ 62/1994 ሓቀኛ ኣታዊታቶም ኣፍሊጦም ዝግብኦም ግብሪ ኣብ እዋኑ ክኸፍሉ ከም ዝግባእ ዝጠቐሰ ኣቶ መኮነን ምስ ናይ 2015 ብምንፃር ኣብ ቀዳማይ መንፋቅ 2026 ዝተኣከበ ግብርን ቀረፅን ናይ 35 ሚእታዊት ዕብየት ከም ዘርአየ ገሊጹ። ከፈልቲ ግብሪ ኣብ 3 ደረጃታት ከም ዝኽፈሉ ብምሕባር ደረጃ 1200፣ ደረጃ 18,000፣ ደረጃ 43,000 ከምኡውን 38,000 ኣካረይቲ ከፈልቲ ግብሪ ምዃኖም ብምጥቃስ ካብ ጠቕላላ ቁፅሪ ከፈልቲ ግብሪ እቶም 34,550 ዘይንጡፋት ከም ዝኾኑ ኣነፂሩ።
2: ደረጃ ሀ ዝበሃሉ መዝገብ ሕሳብ ዘቕርቡን ከምኡውን ናይ ሚዛን ሕሳብ ዘቕርቡ ኮይኖም እዚኦም ካብ ጥሪ ስጋዕ መጋቢት ዘሎ ክኸፍሉ ከለዉ ካብዚ ወርሒ ካብዚ ኣዋርሒ እዚ ንዝወፁከ ኣብ ነስ ወከፍ ወርሒ 5-5-5 እንዳተወሰኸ መቕፃዕቲ ይስዕበሎም ማለት እዩ። እዚኦም ሕጂ ልክዕ ካብ ጥሪ ስጋዕ መያዝያ ዝኸፍሉ ካብኡ ምዝሓልፍ ግን ብብወርሒ እንዳኸደ እቲ ግብሪ ወይከዓ እቲ መቕፃዕቲ ይስላዓሎም ማለት እዩ። ስለዚ እዚኦም ደረጃ ሀ ዝበሃሉ ኮይኖም ዝኸፍልዎ ግብሪ ብዙሕ ብቕፅሮም ከዓ እዚኦም ውሕዳት ማለት እዩ። ካልእ ብካልኣይ ደረጃ ደረጃ ለ ዝበሃሉ እዚኦም ከዓ ናይ መዝገብ ሚዛን ዘይቅርቡ ወይ ከቅርቡ ዘይግደዱ ናይ መክሰብን ክሳራን ዘቅርቡ ኮይኖም እዚኦም ከዓ ካብ ጥሪ ስጋዕ መጋቢት ኣብ ዘሎ እዋን ግብርን ቀረፅን ዝኸፍሉ ኮይኖም እቶም ሳልሳይ ከዓ ብዙሓት ኣበርክቶኦም ኣብ ግብርን ቀረፅን ግን ኣዝዩ ውሕድ ኮይኖም እዚኦም ከዓ ካብ ጥሪ ስጋዕ ለካቲት ኣብ ዘሎ እዋን ዝኸፍሉ ከፈልቲ ግብሪ እዮም ማለት እዩ። ስለዚ ኣብዚ ምክፋል ግብሪ ካብቲ ግዜ ገደብ በታ ኣዋጅ ድቦም ካብቲ ግዜ ገደብ ምስሕላፍ መቕፃዕቲ የስዕብ ማለት እዩ።
1: ግብሪ ዘይምኽፋል ብዓንቀፃት ገበናዊ ሕጊ ቁፅሪ 355፣ 356፣ 362 ናይ ገንዘብን ማእሰርትን መቕፃዕትን ከም ዝኸትል ዝሓብረ ኣቶ መኮነን ደረጃ ሀ ካብ ጥሪ ክሳብ መያዝያ፣ ደረጃ ለ ካብ ጥሪ ክሳብ መጋቢት፣ ደረጃ ሐ ድማ ካብ ጥሪ ክሳብ ለካቲት ኣብ ዘሎ ግዜ ዝግብኦም ግብሪ ከም ዝኸፍሉ ኣፍሊጡም። መስርሕ ምእካብ ግብርን ቀረፅን ብመሰረት ሕጋጋትን ኣዋጃትን ብቤት ፅሕፈት ኣታ ውሽጢ ሃገር ከም ዝትግበር ንዕኡ ንምስላጥ ድማ ኣብ ዞባ ማእከል 5 ኣብያተ ፅሕፈት ተኸፊቱ ኣብ ንጡፍ ኣገልግሎት ከም ዝርከብ ብተወሳኺ ሓቢሩ። ኣቶ መኮነና መወዳታ ንኣድማዕነት ትግባረቲ ኣብ 227 ዝተኣታቶ ሓድሽ ስርዓተ ኣተኣኻኽባ ግብርን ቀረፅን ኣብ ምምዕባል ዓቕሚ ኣባላት ዘተኮረ ስልጠናታት ክውደብ ምዃኑ ሓቢሩ።
0: ኣዋሃዲት ኮሚተ ምውጋድ ጎዳእቲ ልምድታት ኣብ ዞባ ደቡብ ኣውቅሒ ባሕሪ ንመሻርክቲ ኣካላት ፍትሒ፣ ፖሊስ፣ ማሕበራዊ ኣገልግሎታትን ናይ ዕርቂ ሽማግለን ካብ 19 ክሳብ 21 ነሓሰ ኣብ ዓሰብ ስልጠና ወዲባ። ኣብዚ ካብ ጨናፍር ዕዮን ማሕበራዊ ድሕነትን ጥዕናን ሃማድን ብዝቐመት ኣዋሃዲት ኮሚተ ዝተወደበ ስልጠና ኣብ መሰላት ቀልዑን ደቂ ኣንስትዮን ዕላማን ኣገዳስነትን ክብሪ መዝገብ ልምዳዊ ክብርታትን ፅልውኡን ጉዳያትን ኣፈታትሐኦምን ጎዳእቲ ልምድታት ብዓይኒ ሕጊ ከምኡውን ኣብ ሳዕቤናት ክሽቦን ካልኦት ጎዳእቲ ልምድ

0: ዛትን ዘተኮረ ሰፊሕ መብርሂ ተዋሂቦም ዕላማት ስልጠና ንቕሓት ብምብራኽ ኣብ ምውጋድ ክሽቦን መርዓ ትሕቲ ዕድመ ናብ ሕብረተሰብ ባህርያዊ ለውጢ ንምምፃእ ብዕቱብ ንምስራሕ እዮም። ኣመሓዳሪ ዞባ ደቡባዊ ቀይሕ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ኣብ ዝሃቦ መዛዘሚ ቃል እታ ኮሚተ እተካይዶ ፃዕርታት ንክዕወት ሰልጠንቲ ቀላሲ ተራ ክፃወቱ ፀዊዑ። ተተካ ፀዓት ኪኖ ዘላቂ ኣገልግሎቱ ኣብ ምግታ ኣከባብያዊ ብከላ ዝህልዎ ተራ ቀሊል ከም ዘይኮነ ይጥቀስ። ነዚ ብምግንዛብ ሚኒስትሪ ፀዓትን ማዕድንን ቀረብን ተጠቃምነቱን ንምስፋሕን ንምምሕያሽን ይሰርሕ ኣሎ። ብዛዕባ እዚ ወኪል ኤሪና ዮናታን ዕብዮ ዘዳለዎ ፀብጻብ ኣሎ። ፍርቱና ዓንዶም ከተቅርቦ እያ።
1: ሚኒስትሪ ፀዓትን ማዕድንን ቀረብን ተጠቃምነትን ተተካ ፀዓት ንምስፋሕን ንምምሕያሽን ይሰርሕ ከም ዘሎ ገሊፁ። ዳይረክተር ጨንፈር ተተካ ፀዓት ኣቶ ተስፋይ ገብሪ ሂወት ንያሬና ኣብ ዝሃቡ ሓበሬታ ኣብ ምምሕያሽ ዘቤታዊ ሃልኪ ፀዓት ከምኡውን ምርግጋፅ ብቕዓት ንዘቤታዊ መዓላ ዘገልግል መሳርሒታት ክነጥፉ ምፅንሖም ብምጥቃስ ነቶም ኣብ ምምሕያሽ መጎጎ ኣድሓነት ምድጃን ፈርኔሎን ዝነጥፉ ሞያዊ ምኽርን ስልጠናን ከም ዝውደብ ኣፍሊጡ። ብመንገዲ ሚኒስትር ሕርሻ ናብ ህዝቢ ትዝርጋሕ ዘላ መጎጎ ኣድሓነት ኣብ 2000 ዓመተ ምህረት ዝተበገሰት ብኣብነት እትጥቀስ ዘቤታዊ ንብረት ምዃና ዝገለፀ ኣቶ ተስፋይ ናብ መላእ ሃገር ንምዝርግሓ ብዝተዋህበ ናይ ኣሰልጠንቲ ስልጠና ቁፅር ተጠቀምቲ ስድራ ቤታት ናብ ኣስታት 200,000 በፂሑ ከም ዘሎ ሓቢሩ። ኣብ ሃገርና ዝርከብ ፀጋታት ተተካ ፀዓት ፀሓያዊ፣ ንፋሳዊ፣ ረስናውን ሓምላይ ሃይድሮጅንን ከም ዘጠቓልል ብምጥቃስ ድማ ፀሓያዊ ፀዓት ኣብ ዘቤታዊ ሕርሻውን ካልእን መዳያት ብሰፊሑ ይተኣታቶ ከም ዘሎን ዝምስገን ውፅኢት ከም እተረኽቦን ገሊፁ። ዛጊት ዝተዋደደ ዓበይቲ ምንጭታት ፀሓያዊ ፀዓት ኣመልኪቱ ኣብ ዝሃቡ ሓበሬታ 34 ሜጋዋት ኣብ ደቀ ምሓረ፣ 2 ሜጋዋት ኣብ ከባቢ ኣስመራ፣ 2.25 ሜጋዋት ድማ ኣብ ዓረዛን ማይድማን ከም ዘጠቓልላ ነፂሩ። እቲ ጨንፈር ሞያዊ ዓቕሚ ንምዕባይ ብግብርን ክልሳ ሓሳብን ዝተሰነየ ስልጠናታት ብናይ ዜጋታትን ወፃእተኛታትን ክኢላታት ክውደብ ምፅንሑን ብዝለዓለ ከም ዝድፋኣሉን ተወሳኺ ሓቢሩ። ኣብ መወዳእታ ኣቶ ተስፋይ ስድራ ቤታት ኣብ ኣጠቓቕማ ፀሓያዊ ፀዓት ኣፍልጦን ብምዕባይ ዘይውሑስ ኣጠቓቕማን ሳዕቤናቱን ከወግዳ ብምዝኽኻር ፀሓያዊ ፀዓት ክዋደድ ከሎ ብክኢላ ክኸውንን ነብሱ ዝኽኣለ መከላኸሊ በርቂ ክግበረሉን ተላብዩ።
0: ቤት ትምህርቲ ላሳለ ከረን ብሉፃት ተምሃሮ ከምኡውን ንኣብነታውያን መምህራንን ወለድን ሸሊማ። ነቲ ስነ ስርዓት ዝተኸታተለት ወኪል ኤሪና ዞባዓን ሰባ ኣልማዝ ወልደ ገብርኤል ዘዳለወቶ ፀብጻብ ይስዕብ።
2: ምቹእ ሃዋህ ንዓይነታዊ ትምህርትን ቅቡል ስነ ምግባርን ዝብራእ ከምኡውን ውፉይ ብቑዕ ፍቕሪ ስራሕ ሓያል ዲስፕሊንን ዘንፀባርቕ ሓቀኛ ኣብነታዊ መምህር ምሕያል ዝብሉ ተልእኮ ዘለዋ ቤት ትምህርቲ ላሳለ ንዝሓለፈ ብርክት ዝበሉ ዓመታት ኣብ ሃገራዊ መርመራታት ብሉፅ ነጥቢ ክተመዝግብ ፀኒሓላ። መቐፀልታ ናይዚ ሎም ዓመት እውን ኣብ ሃገራዊ መርመራታት ብሉፅ ነጥቢ ዘምፅኡ ተምሃሩን ብሉፃት መምህራን ኣተባቢዓ።
3: ኣብ ከተማ ከረን እትርከብ ናይ መባእታ ማእከላይን ካልኣይን ደረጃ ቤት ትምህርቲ ላሳለ ኣብ ሃገራዊ ምርመራ ሻምናይ ክፍልን ሃገራዊ መልቀቕ ፈተና 12 ክፍልን ብሉፅ ውፅኢት ንዘመዝገቡ 98 ተምሃሮ ከምኡውን ንኣብነታውያን መምህራንን ወለድን ሸሊማ። እቶም ትማሊ 23 ናሓሰ ንሽልማት ዝበቕዑ ተምሃሮ 55 ኣብ ሃገራዊ ፈተና ሻምናይ ክፍሊ ልዕሊ 9 ዘምፁ፣ 43 ድማ ኣብ ሃገራዊ መልቀቕ ፈተና ማትሪክ ልዕሊ 3 ነጥቢ ዘመዝገቡ ኮይኖም እቶም 11 ሙሉእ 4 ነጥቢ ዝርከቡ እዮም። ዝተሸለሙ 16 መምህራን 5 ወለድን ኣብቲ ዝተመዝገበ ውፅኢት ልዑል ኣበርክቶ ዝገበሩ ምዃኖም ተሓቢሩ። ዳይሬክተር ናይታ ቤት ትምህርቲ መምህር ሃብቶም ሃይለ እቲ ናይ ምሽላም መደብ ኣብ ተምሃሮ መምህራን ወለዲ ዝፈጥሮ ዘሎ ድርኺት ኣቕሊልካ ዝርአ ከምዘይኮነ ብምግላፅ በብዓመቱ እናበረኸ ዝመፅእ ዘሎ ውፅኢት መርኣያ ከም ዝኾነ ኣብርሑ። ኣቦ ወንበር ኮሚተ ወለዲ ብወገኑ ውህደት ኮሚተ ወለድን መምህራንን ኣዝዩ ኣገዳሲ ምዃኑ ብምሕባር ብዙሕ ሓይሊ ክድፋኣሉ ኣዘኻኺሩ። ሓላፊት ጨንፈር ትምህርቲ ዞባ ዓንስባ መምህር ክፍላይ ዓንደ ሚካኤል ድማ እታ ቤት ትምህርቲ ተመዝግቦ ዘላ እናበረኸ ዝመፅእ ዘሎ ውፅኢት መርኣያ ድርዱል ስልሳዊ ዝምድና ከም ዝኾነ ብምግላፅ ንካልኦት ኣብያተ ትምህርቲ ፅቡቅ ኣብነት ከም ዝኾነ ሓቢሩ። መባእታ ማእከላይን ካልኣይን ደረጃ ቤት ትምህርቲ ላሳለ ኣብ ኣካዳሚያዊ ዓመት 2025-2026 ኣብ ሃገራዊ ምርመራ ሻምናይ ክፍሊ ካብ ዘሳተፈቶም 218 ተምሃሮ እቶም 214 ማለት 98 ሚታዊት ከምኡውን ኣብ ሃገራዊ መልቀቂ ፈተና ካብ ዝተሳተፉ 134 ተምሃሮ 86 ናይ ዲግሪ 28 ናይ ዲፕሎማ ነጥቢ ብምምፃእ 85 ሚታዊት ከም ዝሓለ ሰናዳታ የነጥር። ባህሊ ምሽላም ብሉፅ ውፅኢት ዘምፅኡ ተምሃሮን ኣብነታውያን መምህራን ንተሸለምቲ ብብሉፅነት ክቕፅሉ ዘተባበ ንካልኦት ድማ ቅዱስ ቅንኢ ዘሕድርን እዩ። ምስኣላይ ተኪ ዩሴፍ ኣልማዝ ወልደ ገብርኤል ካብ ቤት ትምህርቲ ላሳለ።
0: ሚኒስትር ዕዮን ማሕበራዊ ድሕነትን ንመሰሰኒ ማዕከን ሕድ

ብሰማእታትን ምንባይ ስድራ ሰዋእትን ወፍያታት ከም እተገብረ ሓቢሮም። በዚ መሰረት ማሕበረኩም ኤርትራውያን ኣብ ከሰላ ሱዳን 10,000 ኣቕፋ ንመስሰኒ ምዓከን ሕድሪ ሰማእታት ወፍዮም። ብዘይካዚ ስሙ ክጥቀስ ዘይደለየ ኤርትራዊ ነባሪ ከተማ ካትሪን ሆርምሽ ወደን 12,000 ኣቕፋ፣ ማሕበረሰብ ኤርትራውያን ነበርቲ ማንሃይምን ከባቢያን ጀርመን 4,230 ዩሮ፣ ኤርትራውያን ተቐመጦ ይቶ በሪሽ ወደን 64,000 ክሮነር፣ ታምራት መስዋእትን ሸዊት መስዋእትን ኣብ ክንዲ ተስካር ወላዲኦም ነስፋሄር መስዋእቲ ገብሪ ሂወት ወልዱ 50,000 ኣቕፋ፣ ከምኡውን ነበርቲ ሆላንድ ኤፍሬም ንኣምንን ህዝባዊት ብርሃንን 720 ዩሮ ንምንባይ ስድራ ስዋኣት ኣበርኪቶም።

ዝስዕብ ኣህጉራዊ ዜናታት እዩ ዝኸበርኩም ተዓዘብትና። ምክትታልን ክትቅፅሉ ደጊምና ብክብሪ ንዕድም። ህዝባዊት ሪፓብሊክ ቻይናን ግብፅን ክሳብ መጀመርያ ዝመፅእ ወርሒ መስከረም ዝቕፅል ሓባራዊ ልምምድ ሓይሊ ኣየር ኣበጊሰን። ዕላማ እዚ ኣብ ግዝኣት ግብፂ ዝካየድ ዘሎ ሓባራዊ ልምምድ ወተሃደራዊ ዝምድና ንምድንፋዕን ዞባዊ ፀጥታ ንምውሓስን ምዃኑ ገሊፀን። ኣብዚ ልምምድ እዚ ብርክት ዝበላ ዝተፈላለያ ነፈርቲ ኩናት ይሳተፋ ምህላውን ዝጠቐሱ ኣዘዝቲ ሓይሊ ኣየር ክልቲአን ሃገራት ዓመታዊ ብስሩዕ ክካየድ ምዃኑ ሓቢሮም። ህዝባዊት ሪፓብሊክ ቻይናን ግብፅን ነቲ ልምምድ ኣብ ወርሒ መያዝያ ናይ ዝሓለፈ ዓመት ኣካይድኖኦም ምንባርን እውን ፀብጻባት የረድኡ። ኤውሮጳዊ ሕብረት ንዩክሬን ልዕሊ 7 ቢልዮን ዶላር ዝዋግኡ ሓድሽ ወተሃደራዊ ደገፍ ኣጽዲቖም። እዚ ገዚፍ ሓገዝ ኣብ ምዕዳግ ስርዓተ መከላኸሊ ሚሳይል፣ ስርዓተ ራዳርን ካልእ ተተኮስን ከም ዝውዕል ኮሚሽን ኤውሮጳዊ ሕብረት ኣፍሊጦም። እዚ ከምዚ ኢሉ እንከሎ ብሪጣንያ ንዩክሬን ነዊሕ ርሕቀት ክውንጨፍ ዝኽእል ሚሳይል ንምምዕባል ዘኽእል ሓበሬታን ቴክኖሎጂን ክትምጥወላ ምዃና ገሊጻ። ቀድማ ሚኒስተር ብሪጣንያ ኣንዲ በርንሃም ሎሚ 24 ናሓሰ ምስ ፕረዚደንት ዩክሬን ቮሎዲሚር ዘለንስኪ ኣብ ዘካይዶ ርክቢ ሃገሩ ነቲ 250 ኪሎ ሜትር ዝውንጨፍ ዘመናዊ ሚሳይል ንምስራሕ ከም እትተሓጋገዝ ኣፍሊጦም። ኣብ ጎኒ ዩክሬን ከም ዘላ እትገልጽ ብሪጣንያ እቲ ልእኸላ መጠን ወተሃደራዊ ደገፍ ከም እትዕብዮ ክትሕብር ጸኒሓ እያ። ብሪጣንያ ኣብቲ ኩናት ብቐጥታ ትሳተፍ ከም ዘላ ዝኸስስ መንግስቲ ሩስያ ኸ ከቢድ ዋጋ ክትከፍል ምዃና ኣጠንቂቕሎ። ሃገራት ኤውሮጳ ብዘይካት ንዩክሬን ዝገብርኦ ዘለዋ ወተሃደራዊ ደገፍ ንሩስያ ንምድኻም ኣብ ልዕሊያ ተደጋጋሚ እገዳታት ከጽድቓ ጸኒሐን ኣለዋ። ኣብ ሪፓብሊክ ጊኒ ትማል 23 ናሓሰ ብዝተኸስተ ምህማም ኩምራ ጓሓፍ ከቢድ ሰብኣዊ ክሳራ ከም ዝወረደ ተቓሊሖም። በቲ ኣብ ርእሰ ከተማ ኮናክሪ ዘጋጠመ ክስተት ብውሕዱ 30 ሰባት ከም ዝሞቱን ልዕሊ 20 ከም ዝቆሰሉን ሰመዝቲ ሃገር ሓቢሮም። ዝተደብዩ ወገናት ክህልው ከም ዝኽእሉ ዝገለጹቶም ሰመዚ ቁፅሪ ምውታት ክዛይድ ከም ዝኽእል ኣብሚቶም ኣለዉ። ኢራን ልዕሊ 21 ቢልዮን ኪዩቢክ ሜትር ዕቑር ባህርያዊ ጋዝ ዘለዎ ሓድሽ ቦታ ከም ዝዳሰሰት ገሊጻ። እዚ ሓድሽ ርኽበት ትሕዝቶ ባህርያዊ ጋዝ ብምስሳን ቁጠባ ሃገሩ ንምድንፋዕ እወታዊ ተራ ከም ዝህልዎ መንግስቲ ኢራን ኣሚቱሎም። ልዕሊ 34 ትሪልዮን ኪዩቢክ ሜትር ዕቑር ባህርያዊ ጋዝ ዘለዋ ኢራን በቲ ሃብቲ ንሩስያ ተኸቲላ ኣብ ካልኣይ ደረጃ ተሰሪዓ ትርከብ። ኢራን ብትሕዝቶ ነዳድ እውን ንቨንዙዌላን ስዑድ ዓረብን ተኸቲላ ኣብ ሳልሳይ ተርታ ከም እትስራዕ ጸብጻባት የረድኡ። መንግስቲ ዲሞክራስያዊት ሪፓብሊክ ኮንጎን ዕጡቅ ጉጅለ ኤም 23 ስምምዕ ሰላም ንምኽታም ዝኽእል መርሓ ጎደና ጀሚሮም። እቲ ዲፕሎማስያዊ ተበግሶ ወከልቲ ክልቲኦም ኣብ ስዊዘርላንድ ከካይድዎ ኣብ ዝቐነዩ ዝርርብ እዩ ተበፂሖም። ክልቲኦም ወገናት ከም ኣካል እቲ ዝበፅሕዎም ምርድዳእ ምቁራፅ ተኽሲ ክገብሩ ምዃኖም ኣፍሊጦም ኣለዉ። መንግስቲ ዲሞክራስያዊት ሪፓብሊክ ኮንጎን ዕጡቅ ጉጅለ ኤም 23 ኣብ መወዳእታ 2025 ኣብ ቐጠር ዝኸተምዎ ተኽሲ ናይ ምቁራፅ ስምምዕ ኣብ ተግባር ከይወዓለ ከም እተጣሕሰ ጸብጻባት የረድኦም። ኣብቲ ሃገር ንምቕራሕ ጸጋታት ዝጠልብ ዕጥቃዊ ቃልሲ ዘካይዱ ልዕሊ 100 ጉጅለታት ስለ ዘለዉ ምስ ዕጡቅ ጉጅለ ኤም 23 ተጀሚሩ ዘሎ ዲፕሎማስያዊ ተበግሶ ንበይኑ ኣኻል ክኸውን ከም ዘይክእል ይእመጥ። ኣብ ሰሜናዊ ክፋል ኮንጎ ብዝካየድ ዘሎ ዕጥቃዊ ግጭታትን መጥቃዕትታትን ኣሸሓት ሰባት ከም እተቐትሉን ልዕሊ 8 ሚልዮን ከም እተመዛበሉን ይጥቀስ። ብሰንኪቲ ጸጥታዊ ቅልውላው ህዝብታ ብባህርያዊ ጸጋታት ሃብታም ዝኾነት ሃገር ተጠቃሚ ጸጋታቱ ክኸውን ከም ዘይከኣለ ይሕበር። ጸጥታ ንምውሓስ ኣብቲ ሃገር ተዋፊሩ ዝርከብ ኣስታት 15,000 ዓቃብ ሰላም ሰራዊት ውድብ ሕቡራት ሃገራት ዛጊዝ ዝጥቀስ ኣበርክቶ ከም ዘይገበረ ይግለጽ። እስራኤል ጸጥታዊ ኩነታት ሶርያ ንምምሕያሽ ንዝካየድ ዘሎ ጻዕሪ ዝዕንቅፍ ወተሃደራዊ ስጉምቲ ትወስድ ከም ዘላ ተገሊጹ። እዚ ዝተሓበረ እስራኤል ትማል 23 ናሓሰ ኣብ ደቡባዊ ሸነኽቲ ሃገር ተወሳኺ መጥቃዕቲ ኣየር ከም ዘካየደት ድሕሪ ምቅልሑ እዮም። በቲ ደብዳብ ዓሰርታት ከም ዝቆሰሉ

ዝገለጸ መንግስቲ ሶርያ እቲ ስጉምቲ ፀጥታ ሃገሩ ንምዝራግ ከም እተወስደ ከሲስሎ። ይኹን እምበር እስራኤል እቲ ደብዳብ ኣብ ልዕሊ ሰራዊታት መጥቃዕቲ ከካይዱ ንዝወጠኑ ምልሻታት ዕላማ ዝገበረ ምንባሩ ኣፍሊጣ። ድሕሪ እዚ ናይ ትማሊ መጥቃዕትን ሶርያን እስራኤልን ወጥሪ ንምህዳእ መንጎኘት ኣሜሪካ ዝርርብ ከም ዘካይዳ ይቃልሓሎ። እስራኤል ብ18 ነሓሰ ኣብ ሰሜናዊ ምዕራብ ሶርያ ኣብ ዝርከብ መደበር ሓይሊ ኣየር ደብዳብ ነፈርቲ ምክያዳ ዝፍለጥ ኮይኑ እቲ ስጉምቲ ካብ ሓያለ ወገናት ኩነኔ ክመፅኦ ፀኒሕሎም። እዚ ኣብ ሶርያ ዝካየድ ዘሎ መጥቃዕትታት ዓቕሚ ምክልኻልቲ ሃገር ብምድኻም ናይ ምስፍሕፋሕ ኣጀንዳ ንምስማር ምዃኑ እዮም ተንተንቲ ፖለቲካ ዝጠቕሱ። ኣብ 1967 ልኡላዊ ግዛኣት ሶርያ ንዝኾነ ሮራታት ጎላን ብውግእ ዝሓዘት እስራኤል ኣብቲ ሃገር ወተሃደራዊ ህላዋ ኣተስፍሕ ከም ዘላ ይግለጽ። ኣብ ምዕራባዊ ሸነኽ ሕቡራት መንግስታት ኣሜሪካ ተኸሲቱ ብዘሎ ሓደጋ ባርዕ መሮር ኣብ ኣከባቢ ከቢድ ዕንወት ከም ዝወረደ ተቓሊሑ። በቲ ክቱር ዋዒ ዝጠንቁ ባርዕ ዛጊት ኣስታት 11,000 ሄክታር ጫካ ከምትሃሙኸ ዝገለጹ ጸብጻባት ገና ኣብ ትሕቲ ቁፅፅር ከምዘይወዓለ ኣረድዮም። ክፍለ ሃገር ኔቫዳ ሕልፊ ካልእ ከባቢታት ተሃስያ ከም ዘላ ዝጠቐሰ መንግስቲ ኣሜሪካ ኣብቲ ከባቢ ልዕሊ 90,000 ህዝቢ ብምዝባሉ ህፁፅ ናይ እዋን ሓደጋ ድንጋጌ ተኣውጅሎ። ኣብ ሰፊሕ ክፋል ኤውሮጳን ገለ ክፋል ኣፍሪቃን ዝተኸስተ ቁፅር ዋዒ ዘሰዓቡ ሓደጋታት ባርዕ እውን ከቢድ ዕንወት የውርድ ከም ዘሎ ጸብጻባት ይጠቕሱ። እቲ ሓደጋ ኣብ ታሪክ ኣህጉር ኤውሮጳ ተዝሓየለ ምዃኑ እዮም ጸብጻባት ዘረድኡ። ዜናታት ንምዝዛም ቀንዲ ነጥብታቱ ኣብ ዞባ ማእከል ሓድሽ ስርዓት ኣተኣኻኽባ ግብርን ቀረፅ ንምትእትታው ክካየድ ፀንሒ ስራሕ ተጻፊፉ። ኣብ ደቡባዊ ቀይሕ ባሕሪ ጎዳእቲ ልምድታት ንምውጋድ ዝዓለመ ስልጠና ተወዲቡ። ሚኒስትሪ ፀዓትን ማዕድንን ቀረብን ተጠቃምነትን ተተካ ፀዓት ንምስፋሕ ይሰርሕ ኣሎ። ቻይናን ግብፅን ክሳብ መጀመርያ ዝመፅእ ወርሒ መስከረም ዝቕፅል ሓባራዊ ልምምድ ሓይሊ ኣየር ኣበጊሰን። ኤውሮጳ ሕብረት ንዩክሬን ልዕሊ 7 ቢልዮን ዶላር ዝዋግኡ ሓድሽ ወተሃደራዊ ደገፍ ኣጽዲቑ። ኣብ ሪፓብሊክ ጊኒ ብዝተኸስተ ምህማም ኩምራ ጓሓፍ ብውሕዱ 30 ሰባት ሞይቶም። ሓፈሻዊ ዜናዊ መሰናድኦና ኣብ ዝተዛዚምሎ ዝኸበርኩም ተዓዘብትና ንስለምክትታልኩም ነመስግን ብርኹምሸት

ኣብዚ ግዜ እዚ ዓለም ብሰንኪ ዓለማዊ ዋዒ ንዝተፈላለዩ ባህርያዊ ሓደጋታት ክትቃላዕ ንዕዘብ ኣለና። ዘይንቡር ክሌማ ምቅያር ቅርፂ መሬት ዝተፈላለዩ ባህርያዊ ሓደጋታት ኮታስ ብዙሕ ለውጥታት ይኽሰት ኣሎ። ምብራኽ ወይ ምልዓል ፅፍሒ ባሕሪ እውን ሓደ ካብቲ ብሰንኪ ዓለማዊ ዋዒ ዝኽሰት ዘሎ ንዝተፈላለያ ከተማታት ዓለም ስጋኣት ኮይኑ ካብ ዘሎ ሓደጋታት ሓደ እዩ። መፅናዕትታት ከም ዝሕብርዎ ዝተፈላለያ ዓበይቲ ከተማታት ዓለም ኣብ ዝቕፅል ሓፂር ዓመታት ብማይ ክዕበጣ ምዃነን እዩ ዝግለፅ ዘሎ። ክቡራት ተኸታተልትና፣ ንሎም እምበኣር መርበባት ማሕበራዊ መራኸቢታት ብምድህሳስ ብሰንኪ እዚ ኣቐዲሙ ክበሃል ዝፀንሐ ባህርያዊ ሓደጋ ኣብ ዝቕፅል ዓመታት ብማይ ክወሓጣ ወይ እውን ክጠልቃ ካብ ዝኽእላ ከተማታት ዓለም ኢና ከነላለየኩም። እዘን ከተማታት እቲ ናይ ምውሓጥ መስርሕ ድሮ ተጀሚሩስ ብራኽእን ልዕሊ ፅፍሒ ባሕሪ ካብ ዓመት ናብ ዓመት ይጎድል ምህላው ጭብጢ ዝተረጋገፀ መፅናዕቲ ዝምስክሮ እዩ። ኣምስተርዳም ኔዘርላንድስ። ኣምስተርዳምን ከተማታት ሮተርዳምን ኣብ ትሕት ዝበለ ፅፍሒ ናይ ሰሜን ባሕሪ ዝተፀጋዓየን። በዚ መሰረት ድማ እቲ ጂኦግራፊካዊ ኣቀማምጠን ንባዕሉ ሓደ ቀንዲ ረቑሒ ንምጥሓለን እዩ። ተወሳኺ ንዘሎ ጻዕቂ ህዝቢ ኣገልግሎት ማይ ንምቕራብ ካብ ትሕተ ባይታዊ ማይ ዝግበር ዕደናን ሓፈሻዊ ምህናት ጽዑቕ ትሕተ ቅርፅን ነታ ከተማ ነዚ ስጋኣት እዚ ካብ ዘቃልዓዩ። ኣብ ዝመፅእ ዓመታት ድማ ብሰንኪ ዘሎ ናይ ክሌማዊ ምዝባል ተወሲኽዎ ክወሓጣ ከም ዝኽእላ እዩ ዝፍለጥ። ኣብተን ከተማታት መስርሕ ዓጋት ማይ መንደቕ ዲጋ መጋረዲ ማይ ከልካል ውሕጅ ብኣግኡ እንተዘይተሃኒፁ እዚ ኩነታት ናብቲ ዝዓበየ ሳዕቤኑ ከም ዘምርሕ ይእመት። ጃካርታ ኢንዶኔዥያ። ጃካርታ ርእሲ ከተማ ሃገረ ኢንዶኔዥያ ኮይና 11 ሚልዮን ህዝቢ ዝቕመጥዋ ከተማ እያ። እዛ ከተማ እታ ዝቐልጠፈ ናይ ምጥላቅ ኩነታት እተርኢ ዘላ ከተማ ምዃና መፅናዕትታት ይጠቕሱ ኣለዉ። በዚ እንተዳ ዕልቕልቕ ከምዚ ዘለዎ ወሲኹ እታ ከተማን ከባቢኣን ኣብ ዝሓፀረ እዋን ክወሓጣ ከም ዝኽእላ ይእመጣሎ። እዛ ከተማ ዓመታዊ ከባቢ 25 ሰንቲሜትር ትወሓጥ ወይ ድማ ትጠልቕ ምህላዋዮም ክኢላታት ዝገልፁ ዘለዉ። ኣብቲ ሃገር ኣብ ዝተኻየደ መንግስታዊ መፅናዕቲ ድማ ሰሜናዊ ክፋል እታ ከተማ ኣብ ዝሓለፈ 10 ዓመታት ከባቢ 2.5 ሜትሮ ከም ዝጠሓለ የነፅሩ። ኣብዚ ግዜ እዚ ድማ 4 ሚታዊት ክፋል ናይታ ከተማ ትሕቲ ፅፍ ባሕሪ ተቐሚጡ ምህላው ይግለጽ። ጠንቂ ምጥሓል ናይዛ ከተማ ድማ ብዘይ ሕጋዊ ማለት ብዘይ መፅናዕታዊ ዝስርሑ ዲጋታት ኣብ ርእሲኡ ድማ ነታ ከተማ ኣብ ዘይድልዱል ኣቀማምጣ መሬት ከምኡ ውን ኣብ ልዑል ዕደና ትሕተ ባይታዊ ማይ ዝካየደሉ ዝተደኮነት ስለዝኾነት ብዙሕ ግዜ ንዕልቕልቕ ትቃላዕ ምህላዋ ይንገር። ስለዝኾነ ድማ መንግስቲ እቲ ሃገር ርእሲ ከተማ ንምግዓዝ ዝተፈላለዩ መደባት ኣብ ምሕንፃፅ ይርከብ ኣሎ።

ኒው ኦርሊንስ ሕቡራት መንግስታት ኣሜሪካ። ኣብዛ ከተማ ካብ ውሕጅ መከላኸሊ ተባሂሉ ዝተሃንፀ ዓብ መጋረዲ መናድቕ ኣሎ። እዚ ናይታ ከተማ ውሕጅ ናይ መከላኸሊ ኣገባብ ኮይኑ ነታ ከተማ ድማ ብሰሜን ካብ ቀላይ ሞርፐስ፣ ብደቡብ ድማ ካብ ቀላይ ሳልቫዶር ካልኦት ንኣሽቱ ቀላያትን ይከላኸለላ። እዞም መከላኸሊታት እንተዘህሉ ነይሮም ዓለማዊ ምውሳኽ ዋዒ ዝጠንቁ ምልዓል ፅፍሒ ባሕሪ ንኒው ኦርሊንስ ዝዓበየ ስጋት ምኾነ። እንተኾነ እዛ ከተማ ዋላ እዞም መከላኸሊ ሒዛ ተሃሉ ብሰንኪ ዝዘሎ ዓለማዊ ምልውዋጥ ክሌማ ዓመታዊ 2.5 ሰንቲሜትር ንታሕቲ ትውሓጥ ምህላዋዩ ዝግለጽ ዘሎ። ቀንዲ ጠንቂ ናይዚ ሓደጋ ኣቀማምጣ እዛ ከተማ ምዃኑ ይግለጽ። ኣብ መንጎ ክልተ ቐላይ ተዶኪና እትርከብን ነዚ ቐላይ እዚ ብምጭዳድ ዝተሰርሐት ምዃናን ድማ ይንገር። ሆችሚን ቪየትናም። ከተማ ሆችሚን እታ ቐንዲ ቁጠባዊት ቅናት ናይ ሃገረ ቪየትናም ምዃና እዩ ዝንገረላ። እዛ ከተማ 9,000,000 ህዝብን ዝተፈላለየ ዓበይቲ ኢንዳስትሪታት እቲ ሃገርን ዝሓቆፈት እያ። እንተኾነ ካብዚ ኣቐዲሙ ክበሃል ዝጸንሐ ናይ ምጥሓል ሓደጋ እተምልጥ ኣይኮነትን። ዓመታዊ ድማ 60 ሚሜ ንውሽጢ ትጥሕል ምህላዋ ይግለጽ። ካርታ ናይ ማእከለ ምርምር ክሌማ ከም ዘነጽሮ ኣብ ከተማ ሆችሚን ኣዝዮም ንሓደጋ ዝተቓልዑ ቦታታት እቶም ኣብ ሸነኽ ምብራቅ ዝርከቡ እዮም። ብፍላይ ድማ እቲ ጸፍሒን ብከቢድ ዝተጋጣጠመን ዓዘቕቲ ቱቴም እዩ። እንተኾነ እዚ ከይኣክል ሜኮንግ ዝበሃል ደለልታ እውን ኣብ ጎድኒ እዛ ከተማ ስለ ዘሎ ካልእ ዝዓበየ ስጋኣታ እዩ። ብተወሳኺ እቲ ማእከላይ ክፋል ናይታ ከተማ ኣብ ዝሓፀረ ዓመታት ብማይ ከም ዝሽፈን እዩ ዝእመት ዘሎ። በዚ ድማ እታ ከተማ ካብ ዕልቕልቕን ትሮፒካዊ ማዕበል ሓራ ክትወፅእ ከም ዘይትኽእል እዩ ዝግለጽ። ባንኮንግ ታይላንድ፣ 5 ሜትሮ ጥራያ ካብ ፅፍሒ ባሕሪ ክቢላ ዘላ። እዛ ከተማ ዓመታዊ ብ20 ሚሜ ንታሕቲ ገጻ ትጥሕል ከም ዘላ እዩ ዝፍለጥ። ከተማ ባንኮንግ ኣብ ፎኪስ ዓይነት ሓመድ ስለ ዝተደኮነት ንዕልቕልቕ ኣዝያ ቅልዕት እያ። ብዘይብኡ ኣብቲ ሃገር ዝካየድ ናይ ትሕተ ባይታዊ ማይ ምውፃእ ፅፍሒ ባሕሪ እታ ከተማ ንታሕቲ ለጠቕ ክብል ግድነት ይገብሮ። ኣብ 2030 ድማ ዝበዝሕ ገማግም ናይቲ ሃገር ዓብ ኣህጉራዊ ማዕርፎ ነፈርቲ ናይቲ ሃገር ከይተረፈ ብማይ ክወሓጥ ከም ዝኽእል መጽናዕቲ የነጽር።

ሳቫና ሕቡራት መንግስታት ኣሜሪካ ከተማ ሳቫና ጆርጂያ ሓንቲ ካብተን ኣብ ብርቱዕ ህቦብላ ዝኽሰቶ ቦታ ተደኪና እትርከብ ከተማያ ልዕሊ መጠን ክፉእ ኩነታት ኣየር ኣብ ግምት ከየትካ ከዓ እዛ ታሪካዊት ምዃና ዝንገረላ ከተማ ብኩሉ ሸነኻ ብማይ ዝተዋሕጠት እያ። ፈለግ ሳቫና ብሰሜን፣ ፈለግ ኦቸ ብደቡብ ናብ ኣብ ጥቆም ዘሎ ዓዘቕቲ እዮም ዝፈሱ። እዚ ማለት ዓመታዊ ህቦብላታትን ቅፅበታዊ ዕልቕልቕን ነዛ ከተማ ይወርዳ ማለት እዩ። እኩብ ድምር ናይዚ ሓደጋታት ድማ ኣብ ቀረባ ዓመታት ከተማ ሳቫና መንበር ዓሳታት ክትከውን ትኽእል እያ ክብሉ መፅናዕትታት ይእምቱ። ጆርጅ ታውን ጂያና ንዘመናት ርእሰ ከተማ ጂያና ዝኾነት ከተማ ጆርጅ ታውን ድሕነታ ኣብ ካብ ባሕሪ ዝከላኸል መንደቒ ተመርኪሱ ጸኒሑ። እዚ ድማ ብልክዕ ብሓደ ዓርሞሹሽ 450 ኪሎ ሜትር ዝቕመቱ ካብ ማዕበል ባሕሪ ዝከላኸል መናድቕ ማለት እዩ። 900,000 ህዝቢ ጂያና ኣብ ገምገም ባሕሪ ዝነብር ህዝቢ እዩ ዘለዋ። ስለዚ እዛ ከተማ ካብ ዓበይቲ ሓደጋታት መታን ክትናገፍ ነዚ ካብ ማዕበል ባሕሪ ዝከላኸል መንደቕ ምህናፅ ተደልዩ። እዚ መናድቕ ዋላ እንተሃለወ ስግኣት ምጥሓል እዛ ከተማ ግን ኣብ ቦትኡ ምዃኑ መፅናዕትታት ይሕብሩ ኣለዉ።

ኣብ መወዳእታ ዋላ እኳ ንባህራዊ ሓደጋታት ሙሉእ ብምሉእ ደብ ከተብሎ ኣፀጋሚ እንተኾነ ብዓለም ደረጃ ተሓባቢርካ ዓለማዊ ዋዕ ንምቕናስ ዝግበር መስርሓት ሃገራት ሙሉእ ብምሉእ እንተሰርሐናሉ ግን እዚ ናይ ምብራኽ ፅፍሒ ባሕር እውን ልክዕ ከምቶም ካልኦት ባህራዊን ሓደጋታት ደው ክብል ወይ ድማ ብዝተሓተ ደረጃታት ክቕፅል ይኽእል እዩ።

ምስልኩም ግን እተላለ ወይ ኣብየና ላኪን ለተይቤና ወክን ሰብ በተማዮም በርናሚጅ ዛረጥና ግለ ሳምን ለኣዳልየና ሓልየትና ዲብ ለታመምላ ለትመፅእ ልየን ሰንበት ንእ ሽብዐት ፅባጥ ለተዋጅህና ዲብ እምበል ዮም ምስየት ምስልናልላ ምሰውርና ሳሙኤል ዮሃንስ ከም ሰልማ ሙንታጅ መድሃነ ዘካርያስ ኣጥምቃርሖት በርናሚጃት ቴሌቭዥን ትራ ኣለም ዮሃንስ ወዲ ገነጦ ሜክኣፕ ኣሚራ መሓመድ እብራሂም ዋእግል ኮለም ሙዚክ ላይብረሪ ብስሜቾ ብስሜትኮም ሓመደን ለትመፅእ ልየ ሰንበት ንእሽቶ ግል ኣተዋጅህና ዲብ እምበል በርናምጅ ዛረጥቀና ግልእለ ሳምን ዲብ እለ ታመም ህላ ዲብ እለ በርናምጅ ረአይኩም ኣብሻረከትኩም ዲብ ሽቁል ነሰይ ድያይ ሰበት ገባ ረአይኩም ንድኦ ዲብና ረአይኩም ትለንፀበር ብቴለፎን ልግባእ ከምሰልሁማ ብጀዋብ ሰንዱቅ ብስተትና 243 ቴለፎናትና 20182 ኣስክ በርናምጅ ዛረጥቀና ንደቤልኩም ረአይኩምዎ መሻረከትኩም ንድኦ ዲብና ከም መግለቤለት መፅእ ለየ ሰንበት ንእሽ ብዕት ፅበጣ ተዋጅሃና ዲብ እምብል በርናምጅና ዲብ እለታመም ህላ ምስለተሊ በርናምጃት ቴለቪዥን ትራ ምስየት ኬሩ በርከት

ምስልኩም ግን ኣተላለ ወይ ኣብየነ ላኪን ለተይብየና ወክንሰብ በተማዮም በርናሚጅ ኣረጥና ግለሳምን ለኣዳልየኖ ሓልየትና ዲብ ለታመምላ ለትመፅእ ልየ ሰንበት ንእሽ ብዕት ፅባጥ ለተዋጅህና ዲብ እምበልዮም ምስየት ምስልናልላ ምሰውርና ሳሙኤል ዮሃንስ ከም ሰሉማን ሞንታጅ መድሃነ ዘካርያስ ኣጥምቕ ኣርሖት በርናምጃት ቴሌቭዥን ትራ ኣለም ዮሃንስ ወዲ ገነጦ ሜክኣፕ ኣሚራ መሓመድ እብራሂም ዋእግል ኮላም ሙዚክ ላይብረሪ ብስሜቸው ብስሜትኮም ሓመዳን ለትመፅእ ልየ ሰንበት ንእሽቶ ግል ኣተዋጅህና ዲብ እምበል በርናምጅ ዛረጥቀና ግልእለ ሳምን ዲብ እለታ መምህላ ዲብ እለ በርናምጅ ረአይኩም ኣብሻረከትኩም ዲብ ሽቁል ነሰይ ዳይ ሰበት ገባ ረአይኩም ንድኦ ዲብና ረአይኩም ትለንፀበር ብቴለፎን ልግባእ ከምሰልሁማ እብጀዋብ ሰንዱቅ ብስለትና 243 ቴለፎናትና 20182 እስክ በርናምጅ ዛረጥቀና እንደቤልኩም ረአይኩምዎ መሻረከትኩም ንድኦ ዲብና ከም መግለቤለት መፅእ ለየ ሰንበት ንእሽ ብዕ ፅበጥ ኣተዋጅሃና ዲብ እምብል በርናምጅና ዲብ እለታ መምህላ ምስለተሊ በርናምጃት ቴለቪዥን ርትና ምስየት ኬሩ በርከት

0: ዘሕልፎ ዝበዝሐ ኣድህቦና እውን ናብኦም ንገብሮ እዚ ናይ ደገ ስራሕ እውን ሕጂ እዩ ዝዓቢ ዝበዝሕ ዘሎ ኣብ ትምህርቲ ንሕልፎ ኣብ ስራሕ ንሕልፎ እምበር እዚ ሕጂ ሓለፋታት ነታ ኣደ ይህባ እዩ እዚ ዝበልክዮ ደረጃታት ግን ኣለዎ ሕጂ ምስኦም እንዳባዓልና ስለ ዝለምዱና ድዩ እንታይ እዩ እቲ ንህቦ ሕግታት ስለ ዝለምዱና ጥራይ ደይኮነ ንሕና እውን ምስቲ ሕግታት ፅንዓት የብልናን እ ብፍቕሪ ብገለ ኢና ከነመኽኒ ንፍትን ግን ብዙሕ ጥሕሰታት ከዓ ንገብር ኢና ኣዴታት ናቱ ውፅኢት እዩ ከዓ ሽዑ ነቦኻ ክነግረልካ የ ነኩኻ ክነግረልካ የ ንሓውኻ ክነግረልካ የ ንዝዓበየ ማለት እዩ እቲኦም ብዙሕ ግዜ ስለ ዘየሕልፉ ብዙሕ ኣይጥሕሱን እዮም ብዙሕ ኣይጋገይን እዮም ማለት እዩ ኣደ ግን ሙሉእ መዓልቲ ምስቲ ቆልዓ ስለ ትውዕል ኩሉ እንትና እዩ ድፈልጣ ምዝምዝ እዩ ዘብላ ከመይ ጌራ ካብ ሕርቃና ትዝሕል ይፈልጥ ከመይ ጌራ ከም ዝሕርቃ ይፈልጥ ከመይ ጌራ መቕሹሽ ከም ትህቦ ይፈልጥ ክትፃወት ክፃወት ተደልዩ ከመይ ገይሩ ያ ሓታ ኩሉ እዮም ድፈልጡ እ ኣብዚታት እዩ ቲሕጊ ኣይትግበርን ማለት እዩ ዝበዝሐ ግዜ ከዓ ይሕልፍ ፍቕሪ ግን ኣለዎ እ ዝምድና ከዓ ድልድል እዩ
1: እወ ሕጂ ብመሰረት እዛ መፅሓፍ ደቅና ብስነ ፍልጠት ክንኩስኩስ ተደኣ ኮይና ዝያዳ ክነቕሓሉ ዘለዎን ተን ኣዴታት እየ ዝብል ብያኒ ኣብ ሳይዳ ዝመረፅኳ ነዛ ጥበባት ተዓባብያ ደቅና እትብል ምክንያቱ ገለ ናይ መሃዝነት ዝምባሌ ሃልይዎም ኳሕኳሕኳሕኳሕ ሕብሉ ሓፂን ክቕጥቅጡ ግን ኣታይ ተፅመና ክተኣለ ክትብሎ ክትኽእል እያ ንስኩ ኣሓሪ ቁድርቢ ኣቢልዋ ይኸይድ ጋና ግን ተሓሳቡ እሳላ እወ እንታይ ኻ ደሊኻ እንታይ ኻ ክትገብር ደሊኻ ኢላቶ ንድሕር ነጊርዋ በልፀሓይ ከይኮነካ ብዚኣ ኹን እሞ ምስ ወዳእካ ያበላ ርእየኒ ክትብል ክትክእል ኣለዋ ሕጂ ስዩ ሕጎስ ሞራል ገብር መሊሱ የቀላጥፋ ሕጂ ኣዴታት ዝያዳ ንቕሓት ክህልዎን ኣለዎ ኣቦን ኣደን እዮም ሓላፍነት ዝስከሙ ትቦ እውን ኣይምልከቶን ማለት ኣይኮነን ኣብዚ ዝያዳ ምስ ሰደ ስለ ዝጠበቑ መብዛሕትአን ኣዴታት ከዓ ኣብ ገዛ ስለ ዝውዕላ እዚ ተሓሳስባ እዚ ክፈልጣ ኣለዎን ኣንቢበን ዝኽእላት ኮይነን እዛ መፅሓፍ የንብባኣ ዘየንብባ እንድሕሪ ኮይነን ከዓ ትቦ ኣንቢቦ ሓሳብ ክገልፀላ ኮ ክኽእል
2: ኣለዎ ከምዚ ክትብልዮ ፀናሕ ከቲ ትረኽባ ኢኻ መፅሓፍቲ ምናልባት እቶም ዕድል ዘለዎም ንክልተ መፅሓፍቲ ኣለዋ ፅቡቃት ኮይነ ንስምዓኒ ሓንቲ ዲ ኮነክትድ ፓረንት ትብል እያ እታ ካልይቲ ከዓኒ ታሕት ብል ነራ ሬይዚንግ ኪድስ ሁ ሳክሲድ ትብል ኣለዋ መፅሓፍቲ ኣብ ፅቡቅ ገይረ ተጠቂመለና ኣለኹ ኣነብዚ እዚአን ሕጂ እንታይ እንጠቕማ ከዓ ሓንቲ ኣብነት ፅቡቅ ገይሮም ዝገልፅዋ ኣብ መፅሓፈይ እውን ደጋጊማ ክገልፃ ድፈተንኩ ከም ዘርኢ ይገልፅዋ ኣብ ደቅና እንደርብዮም ቃላት እንተግብሮም ነገራት እንወስዶም ስጉምትታት ኣብ ሓንጎሎም ሓንቲ ዘርኢ እንተክል ከም ዘለና ጌርና ክንሓስባ ኣለና ሕጂ ተክሊ እንተ ደኣ ትተክል ኣለካ ኮይንካ እንታይ የድልያ ሓመድ ኣድልያ ፅቡቅ ሓመድ ኣድልያ ድኩዒ የድልያ ብርሃን ናይ ፀሓይ ኣድልያ ማይ የድልያ እንተዳ ሓሚማ ከዓ ክንክን የድልያ ሕክምና የድልያ ብከምዚ ተ ትካና ኮና ኮይንካ ሓንቲ ተኽሊ ፅበቕቲ ናይ ምዃን ተኩላ ኣዝዩ ዝሰፊሕ እዩ ማይ ተዳእታ ማይ ተስትያ ንሓመቐት ንሓመቐት እተ ከይዳ ብተደጋጋሚ እታ ወይ ብርሃን ናይ ፀሓይ እናኸላእኻያ እናኸላእኻያ ተኸይድካ ወይቲ ሓመድ እናደኸመ እናደኸመ እንተ ከይዱ እናታ ሃሴት እያ ትኸይድ ስለዚ ብደቅና እንዛረቦም ቃላት እንብሎም ነገራት ኣብ ተክሎም ኣብ ሓንጎሎም ነፍሲ ወከፍ ቃል ነፍሲ ወከፍ ቃል ፅልዋ ከም ዘለዋ ክንፈልጥ ኣለና ብፍላይ ከዓ ክትደጋገምን ከላ ኣይንጋገይን ኢና ማለት ኣይኮነን ገሊ ግዜ ሰባት ኢና ወለዲና ክንሓርቕ ኢና ክንፃረፍ ኢና ክንጉህ ኢና ዘይተድልየ ስጉምቲ ክንወስድ ኢና ብምክንያት ኢና ብዙሕ ግዜ ኣብ ደቅና ገለ ነገር ስጉምቲ ተዳ ወሲድና ንጣዕስ ጣዕሳ ናይ ጣዕሳ ስምዒት ይስማዓካ እዩ ግን ክንፈልጦ ዘለና ነገር እንታይ እዩ ኣብኦም እንገብሮ ነገር ከምታ ቀዲመ ዝገለፅኮ ንሕና ንስኻ ወላዲዮም ኢኻ ኣብ ውሽጦም ከዓ ኣነ መን እየ ዝብል ሕቶታት ኣለዎም ምስ ኢዳ ዓብቢ ንስኻ ድሮ ስኢሎምካ ኣለዎ ዓብ ምዃንካ ንስኻ ትብሎን ትገብሮን ነገራት ከም ዘርኢ ወሲድካ ፅልዋ ከም ዘለዎ ክትፈልጥ ገሊዩ

0: መብዛሕትኡ ግዜ ክደጋገም እንከሎ እንዲ ድብለካ ክደጋገም ብዙሕ ክደጋገም ከሎ ኣደይሲ ብዛዕባይሲ ናይ ብሓቂ ከምዚ ምባያ ትሓስብ ክትብል ትኽእል እያ ተቆልዓ ክደጋግመላ ኸላ ዓሻ ዓሻ ዓሻ ተይላታ ታዲያ ብቐፃልስ ናይ ብሓቂ እምበር ኣደይሲ ከም ዓሻ እያ ባትወስደኒ ወይ ዓሻ ባየ ድብል ምስ ተደጋግመ ሕጂ ክደጋገም ከሎ ፅልው እናዓበየ ይኸይድ ገለገለ ነገራት ግን ገለገለ ቃላት ይኹን ገለገለ ተግባራት ከዓ መሰረታዊ ዕንወት ክፈጥር ይኽእል እዩ ከምታ ንተኽሊ ድበልናዮ መርዚ ዘለዎ ተኽሊ ማይ ሓንሳብ ተስቲኻያ ሲ ኖርማል ዝተባላሸዎ ማይ ቁርብ ርስሕ ድበለ ማይ ተስቲኻያ ሓንሳብ ምናልባት ክሰርር ትኽእል ትኸውን እያ ፅልዋ የብላ ንትኸውን ገሊዩ ግን መርዛም ድኾነ ማይ ሓንሳብ ተስቲኻያስ ንሓዋሩ ክጠፍእ ትኽእል እያ ኣብ ደቅና እውን ከምኡ ከቢድ ቃል ንሂወቶም ዘዕኑ ነገራት ወይ ተግባራት ወይ ቃላት ከዓ ክንገብር የብልና ከምዚ ዝበልከየ ሕጂ ኣብ ናይ ምህዞ ድሌት ዘለዎ ወይ ናብኡ ዝምባለ ዘለዎ ሰብ ኣድዩ እታ ኣዝዩ ዝኣምና እታ ኩሉ ነገር ትፈልጥ ኢሉ ዳሓስባ እታ ወላዲቱ እታ ተፍቅሮ ዘዕንዎ ቃል ተዛሪባ ንሓዋሩ ካብታ ምህዞ ከም ዝጠፍቕ ክትገብሮ ትኽእል እያ ስለዚ ክንዛረብ ከለና ቃላት ከነውፅእን ከለና ከነተግብርን ከለና እትንብሎ ነገራት ጥንቃቐ የድልያ ይንጋገይኒ ኢና ማለት ኣይኮነን ምስተጋገኻ ግን ናይ ምእራሙ ነገር ክትወስድ ኣዝዩ ኣገዳሲ እዩ ማለት እዩ
1: ብዛዕባ ገንዘብ ከ እንታይ ኢና ክንምህሮ
0: እዚ
1: ኣብ ፍልይ ዝበለት ኮይና ተሰሚዓትኒ ግን ኣይንፈልጣን ኢና ገንዘብ ተሃብና ካበለ ካልካ ግዛእ ኢልካ ይኻትቁም እስኪ
0: ኣብ ናይ ገንዘብ ኣብ 2-3 መፅሓፍቲ ነረን ማለት ኣተኩር ደበላ ፅሙቕ ኣቢላ ኣብዚ ከቕርቦ ፈቲነ ኣለኹ ኣነ ምናልባት ግዜ ክወስድ ስለ ድኽእል ምናልባት ሰብ ተንቢዋ ዝያዳ ዕሙቓ ይኸውን ግን እንታይ እዩ ሓደ ቀዳማይ ነገር ንደቅና ክንምህሮምን ክፈልጥዎምን ክንገብሮ ዘለና ገንዘብ ዕላማ ከም ዘይኮነ እዩ ንገንዘብ መሳርሒ እዩ እምበር ዕላማ ኣይኮነን ካልእ ክፈልጥዎ ዘለዎም ፅቡቅ ጌይርካ ምምቕር ሕጂ ካብ ንእስ ኣብቲ መፅሓፍ በብዕድሚ እዮም ገይር ኣሎ ኣብ ንእስነቶም ከመይ ትሕዞ ስጋብ ኮተት የድኾኑ ከመይ እንተሓስካዮ ሓይሽ ግዜ ከይወስደልና ሕጂ ግን ፅሙቕ ከብሎ እንተ ፈቲነ ከመይ ክሕዝዎ ዩ ዝሓይሽ ቆልዑ ንወለዲ እውን ንሕና ናብ ከምኡ ክንድርኾምን ብከምኡ ክንኣልዮምን ዘለና ሓደ ነቲ ገንዘብ ብግቡእ ክጥቀምሉ ዝጥቀምሉ ገንዘብ ክህልዎም ንሶም በምስ ዕድሚእዮም ዝኸይድ ኣብቲ ንእሽተይ እንከሎ ትቆልዓ ከማን ከመይ ጌርካ ትገብሮ ኣለዎ እቲ መምስ ዕድሚእዮም ካብ 5 ዓመት 6 ዓመት 7 ዓመት ክኸውን ከሎ ትገብሮን ወዲ 13 15 ዓመት ክኸውን ከሎ ትገብሮን ክፈላለ ኽእል እዩ ግን ተን መሰረታዊ ነገራት ሓደ ገንዘብ ዕላማ ከም ዘይኮነ ክፈልጥ ፅቡቕ እዩ ካልእ ዘቐምጦ ገንዘብ ክህልዎ ነዊሕ ራእይ ዘለዎ እሞ ፅንሕ ኢሉ ዓቕሊ ገይሩ ኣኪቡ ዕብይ ዝበለ ነገር ኣብ ክንዲ ሕጂ ብውሑድ ገንዘብ ኣጥፋእ ኣቢልዋ ፅባሕ ንጎ ከዓ ደይብሉ ድኸውን ዓቕሊ እንተ ደኣ ገይሩ ካልእ ልግሲ ከዓ ንደስ ድበሎ ሰብ መሃብ ክህልዎ ከም ዝግባእ እቲ ናይ መወዳእታን ኣዝዩ ኣገዳሲ ኮይኑ ዝስማዓኒካ ኣብ መንጎ ዘድልዮን ዝደልዮን ከዓ ፍልል ንክፈልጥ ዘድልዮ ገንዘብ ተዳ ሒዝካ ኣብ ኩላና ደሎ ኮይኑ ዝስማዓኒ ኩሉ ነገር ዘድልየካ እዩ ድመስለካ ኣብተን ገንዘብ ስለ ዳሓስካየ እንታያ ተድልየካ እንታያ ተድልየካ ድመስለ ስልካ ትጥቀመሉ ዘድልየካ እዩ ድመስለካ ትዘድልየካን ንስኻ ትደልዮን ምፍላጥ ግን ፍልል ከም ዘለዎ ከዓ ንደቅና ክንምህሮም ኣገዳሲ ስለዚ በብደረጃ ዕድሚኦም ክናምሃርናዮም ክንከይድ ናይ ገንዘብ ኣጠቃቅማ ካብ ንእስነቶም እንተ ምሂርና ዮም እብለካ ኣብ ሓንቲ መፅሓፍታ እዩ ድብል ንስኻ ከለካ ወላዲኦም ከለካ ኣብናትካ ኣልያ እንከለዉ ብ10 ናቕፋ ብ20 ናቕፋ ተተጋገዩ ሕሸካ ፅባሕ ንጎ ዓብዮም ብማይታ ሻሒት ካብ ዝጋገዩ ሕጂ ዕድል ክትቦም ኣለካ ማለት እዩ ኣብቲ ነጀመር ውሳነታት ክወስዱ ጌጋ ነገር ክገዝኡ ዋላ ክእሉ እዮም ጌጋ ውሳነ ኣብኡ ትእርሞም ኣብቲ ውሑድ ገንዘብ እንከሎ ብሓደ ናቕፋ 2 ናቕፋ እንከሎ ዝኣርምካዮም ነገር ግን ንሂወቶም ሙሉእ ዘዕቢ ድሓር ዓበይቲ ጌጋታት ንክገብሩ እውን ዝሕግዘካ እዩ ስለዚአን እንተደ ሒዝናየን ኣገዳሲ ኮይኑ ስማዓኒ
1: እወ ገለ ነዛ መፅሓፍ ዘንበቡ ዝሃቡኒ ብዛዕባ እዛ ትሕዝቶ እዚኣ ምውህላል ከተምህሮም ኣለካ ወላ ንዕኦም ዝኾኖም መፃወቲ ይግዝኡ ግን ስቂኢሉ ዘዝረኸቦ ምሕሻስ ዘይኮነስ ኣቐሚጡ ብርክት ምስ በለ ድሕሪኡ ክጥቀመሉ ማልያ ድዩ ዝገዝኦ፣ ካብቻ ድዩ ዝገዝኦ፣ መፃወቲ ኩዕሶ ድዩ ዝገዝኦ፣ ካልእ ይኸውን። ሕጂ ምቁጣብ ይመሃር። ዳሓር ሰራሕተኛ ኮይኑ ገንዘብ ምስ ሓዘ ሓሻሽ ከይከውን
0: ልክ ኣለኺ። ጥራሕ ሕጂ ቆጣብ ጥራሕ ናብ ከምኡ ጥራሕ ከተድህብ ከዓኒ ፅቡቅ ከም ኮነ እዮም ዝነግሮካ ክኢላታት። ሕጂ እንታይ ይኸውን ኣለዎ? ንኣብነት ዓሰርተ ናቕፋ እንተ ዳ ረኺቡ ብዝተፈላለየ መንገዲ ገንዘብ ከመይ ጌርና ንህቦም ኣብቲ መፅሓፉ ንተቂሰ ኣለኹ መዓስ እንታይ ትህቦም ክንገለ ዝብል ግን ብዝኾነ መንገዲ ረኺብዋ እንተ ዳ ኣሎ ዓሰርተ ናቕፋ ሓደ ቆልዓ ክፈላለያ ፅብቕት እያ ገለ ክፋላ ዝቕመጥ ንሓዋር ንነዊሕ ፀኒሑ ኣኪባ ኣኪባ ዓብ ነገር ዝገብረላ ገለ ክፋላ ሕጂ ዝጥቀመላ ደስ ድብሎ ነገር ንክጥቀመላ ገለ ክፋላ ንሰብ ዝህቦ ደስ ዝበሎ ሰብ ዝህቦ እዚ ሕጂ እንታይ ይጠቕመካ? መሃብ ኣብ መሃብ ዘሎ ዕግበት ኣብ ልግሲ ዘሎ ዕግበት ምስ ትባሃልና እውን ክትከይድ ከለካ ምትሕጋዝ ዘሎ ነገራት ትምህረልካያ ምቕማጥ ትምህረልካያ ነቲ ንስኻ ክትገንዘብካ ክትጥቀመሉ ከም ዘለካ ኣድላይቲ ኮይኑስ ኣብ ግዜኡ ክትጥቀመሉ ከም ዘለካ ከዓ ትምህረካያ ሕዚ ሙሉእ ኣተኩረካ ኣቐመጥ ኣቐመጥ ተልካ ትገንዘብ ዕላማ ይኸውን እሞ ናብ ገንዘብ ጥራሕ የድህብ ገንዘብ ግን መሳርሒ እዩ ከም ትበልና
1: ኣብዛ መፅሓፍካ መቕፃዕቲ ኣገዳሲ ከም ዘይኮነ ሰፊሩ ኣሎ ጉዳይ ዲስፕሊን ከ ከመይ ክኸውን እዩ
0: እዚኣ ብዝከኣለኒ ብዙሕ ዘንበብ ኩላ እንታሽሚያ ክፋል እያ መቕፃዕቲ ኣብ መዳቱ ግን መቕፃዕቲ ኣገዳሲ ከም ዘይኮነ እዩ ካብ ጥቕሚ ጉዳቱ ይበዝሕ ያታ ነጥቢ መረዳእታና ግን ኣብ መንጎ መቕፃዕትን ስነ ምግባር ዘለዎ ዲስፕሊን ዘለዎ ቆልዓ ክኸውን የብሉን ማለት ግን ኣይኮነን ኣገባብ እዩ ሕጂ እቲ ፍልሊ ማለት እዩ መብዛሕትኡ ግዜ መቕፃዕቲ ዝኾነ ይኹን መቕፃዕቲ ኣብ ርእሲ እቲ ቆልዓ ኣእሙራኣ እውን ኣካላ እውን ፀቕጢ ሃስያን ገለን እዩ ድፈጥር እምበር ኣይእርሞን እዩ ዕላማኻ እንታይ እዩ ያታ ነጥቢ ዕላማኻ ንኽትእርሞ እዩ ካብቲ ጌጉ ንክመሃር እዩ ስለዚ ጌጋ ክገብር እንከሎ ሓደ ቆልዓ ከመይ ኻ ክትሕዞ ዘለካ ዝብል ስፍሕ ድበለ ነገር ሂበያ ኣሎ ከዓኒ ግን መቕፃዕቲ ሃሲ እዩ ድበዝሕ ናብቲ ቆልዓ ዘምፆ ሃስያ ስለ ድበዝሕ ዲስፕሊን ኣወንታዊ ኣካይዳ ካብ ጌጊኡ ዝመሃረሉ ነገራት ጌርና ክንሕዞ ፅቡቕ እዩ እዩ ዝብል ከም ኣብነት እንታይ ጠቕስዋ ኣቡነ ስፊረ ኣሎ ክመስለኒ ሓደ ቆልዓ ክብድል እንከሎስ ኣነ ተዝኸውን ከ ኣነ ተበዲለስ ከመይ እየ ክትሓዝ ዘለኒ ብዝብል መንፈስ ክትሕዝ ኣነታ ጉዳይ ፅብቕት እያ ይብሉኻ እንታይ ሃደልሳ እንተ ደኣ በዲልካ መሳርሕትካ ሓላፊኻ ወይ ዝኾነ ሰብ ቀዳመይቲ የቕረ ክብለልካ ይሃደሊ እታ ዝገበርካ ያ ጌጋ ፈሊጡልካስ ተረዲኢልካስ የቕረ ክብለልካ ይሃደሊ ስኻ ፍቕስ ክብለልካ ካብታ ጌጋካ ክትመሃር ከም ትኽእል ክምዕደካ ገለ እምበር ከቢድ ስጉምቲ ክወስድ ኣባኻ ምስተጋግኻ ከቢድ ነገር ገለ ኩሉ ሰብ ዝደልዮ ነገር ኣይኮነን ሕጂ መቕፃዕቲ ብኸምኡ ዓይኒ እንተ ደ ሒዝካዮ ዲስፕሊን ብኸምኡ ዓይኒ እንተ ሒዝካዮ ነፍስኻ ኣብ ግምት ብዘእቱ መንገዲ እንተ ክተኣልያ ፈቲንካ እታ ጉዳይ ዝሓሸ እዩ ስለዚ መፅናዕትታት ዝገበርዎ ስለ ድኾነ እዚ ኣብ ቆልዑ መቕፃዕቲ ምግባር ምህራም እንታላይ ንኣሽቱ ድመስለካ ነገራት ንዓውፃእ ካብዚ ገለ ፀወታ ናትካ ፓወር ናትካ ሓይሊ ብዘርኢ መንገዲ ስኻ ዝያዳ ሓይሊ ከም ዘለካ ኣብ ርእሲኦም ዲክቴት ክትገብር ኣብ ርእሲኦም ዝኾነ ንገብር ነገር ክትገብር ከም ዘለካ ዘርኢ ነገራት እንተወገድካ ዝሓይሽ ምዃን እዩ ዝነግረካ እቲ መፅናዕታ ስለዚ ንሕና ኣብቲ ኣወንታዊ ድኾነ ጌጋታቶም ክመሃሩሉ ዝኽእሉ ስለምቲ ሰሎሙን ካብ ፅቡቅ ገይሩ ገሊፁ ሓደ ስጉምቲ ሓደ ነገር ክገብር ከሎ ቆልዓ ስለምንታይ ገይርዋ እንታይ እታ ምክንያት ናብኡ ድሂብካን ንዓ ንምፍዋስ ባዕሉ ከዓ ካብ ጌጉኡ ንክመሃር ስለምንታይ ገይርዋ ብምብሃል ኣብቲ ይህን ምሂን ዝሕግዘካ ኣብኡ ድሂብካ ከተመሓይሾ ዝሓሸ እዩ መቕፃዕ ግን ክውገድ ዘለዎ ነገር እዩ
2: ምናልባት ከይነውሓና ኢልና ኢና ቋሪፅናያ እምበር ሕጂ ብዙሕ ኣብ ርሂቦ ኣሎ ፔተር ሕጂ ኩሉ ግዜ እቲ ኣፀጋሚ ወይ ዘይድሊ ባህሪ መን እዩ ዝፈጥሮ እንድሕር ኢልና ልዕሊ 80 ሚእታዊት ወላዲ ድብል ኣብ ዝኾነ መፅናዕቲ ማለት እዩ ካብቲ ኣካይዳ ከም ዝንብለና እታ መፅሓፍ እውን ቀንዲ ነዚያ ትእርመልና ሕጂ ንኣብነት ዋላ በዴታት እንድሕር ርኢናዮ ቆልዓ ኩሉ ግዜ እንታይ ይፅበያ

እለ ነገርትም ኢሉ ክፃወት ከሎ ዝፅይቕ ዘሎ እዩ ዝመስለ ከመይ ልዳእትም ኢሉ ምክንያቱ እዚኣ ትግበር እዚኣ ይትግበር ተባሂሉ ኣሎ። ንኣብነት ኣብ ዓዲ ተኸይድካስ ኣብ ህድሞ ውሽጣጠ ምድሪ ቤት ኣሎ። ኣብታ ምድሪ ቤት ኮይኑ እንተ ይፃወትሃሉ እዩ እንተ ነዊሓታ ፀወትኡ እንታይ እንትብል ስራሕ ይዘን ኣለዋ ፀዊዐም ብሽሞም ርእካ ኣለኹ ግደፍ ትብል ቃል ኣሎ። ሓቀይ ሕጂ ተቆልዓ ይዳናገር ኣሎ እዚ ትግበሮ ተባሂለ እዚ ግበር ተባሂለ ነቲ ግበሮ ዝተባሃልኩ እንዳገበርኩስ ከመይ ገይረ ሕጂ ይዳናገር። መብዛሕቲ ቆልዓ ክዓቢ ከሎ ከዓ ናብ ምንታይ እዩ ኩሉ ግዜ ናብቲ ዘጎድሶ ናቱ ደረጃታት ዕድመ ተገሊፁ ኣሎ ናብ እዩ ዝኸይድ ማለት እዩ። ቅድሚ 12 ዕድሚኦም ዘጥይዎ እዩ ዝበዝሕ ሰባት ዋላ ንሕና እቲ ባህሪና ስምዒትና ተሓሳስባና ሽዑ ዝተጠርየ ማለት እዩ። ኣበይ መዝገብ ተይልና ሕጂ ኣብቲ ውስጠውኖ ኣንኮንሽስ ማይንድ ገለ ንብሎ ምሻ ኣሎ ኣብ ዩ ዝመዝገብ። ንኣብነት ዋላ ብዘይ ቃላዊ ንሓደ ቆልዓ ገጽካ ፀዊካ እንድሕር ኢኸ ከም ስእሊ ይወስዳ ማለት እዩ ስኢልዋ ኣለውኣ ሓንቲ ኣሉታ እያ ማለት እዩ። ከምቲ ክበሃል ፀንሐ ትቕንጥዎ ኣይርድኦን እዩ ወይ ኣይርድኦምን እዩ ደቂ 3 ዓመት ኢልካ ትገብራ ኣብዚኣ ይምዝግቡ ማለት እዩ። ሕጂ ብብዝሒ እንተ ኣሉታዊ እንዳመዝገበ ኸይዱ ምስ ዓበየ እቲ ዘተግብሮ ኩሉ እቲ ባህርያት ተግባር ዘይልሙድ ይኸውን ወይ ኣሉታዊ ይኸውን ማለት እዩ። ክጥቀስ ፀኒሑ ሕጂ ንኣብነት ፀርፊ ምፍርራሕ ምህዳት ገለ እዚ ቡሊን ንብሎ ማለት እዩ። በቲ ሓደ ኻ ኣካላዊ ማህረምቲ ካብ ኣካላዊ ማህረምቲ ዝኸፍአ ግን የና እዩ ፀርፍን ምፍርራሕን። ብፍላይ ኣብዚ ሕጂ እዋን እዚ ዝረአ ዘሎ እንታይ መፅእ ኣሎ ኣነስ ጓል 5 ዓመት ጓል 4 ዓመት ከለኹ ዝፅረፎ ዝነበርኩ ሕጂ መፅእኒ ይብሎ ማለት እዩ። ንድሕሪት ተመሊሱ ልክዕ ከም ስእሊ መፅኡ ኣብ ቅዛነት ወይ ኣብ ካልእ ዘየድሊ ሕማማት ኣእተዋ ኣብታ 9ይ ክፍሊ ኣብ 8ይ ክፍሊ 10ይ ምስ በፅሓ ማለት እዩ። ልክዕ እቲ ንህረሞ ዝነበርና ሕጂ መፅእና እጂ ትሽዑ እቲ ወላዲ ኣብቲ ግዜ ንእስነት ኣብ 3 ዓመቶም 4 ዓመት 5 ዓመት ኣይርድኦምን እዩ ከም ምእርምታ ኮይኑ ይስምዖም ስቅ ክብል ይኽእሉ እዮም ቆልዑ ተቐፂዖም ተባሂሎም ግን ስቕ ስለ ዝበሉ ተኣሪሞም ማለት ኣይኮነን ብውሽጦም ናይ ሕነ ምፍዳይ ባህርያት እዩ ዝቕፅል ማለት እዩ። እዞም ሕጂ ደቂ ሰባት ኣሸገርቲ ኮይኖም ድንጋፀ ዘይብሎም ይቕሬታ ዘይብሉ ሰብ ክቕተል ሰብ ክርሸን ሰብ ክዓኑ ገዛውቲ ክዓኑ ሚሳይል ክድርበት ደስ ዝብሎም ዘለዉ ብከምዚ ዝዓበዩ ኮይኖም እዮም ፀኒሖም። ዋላ ምሁራት ኹኑ ተማሂሮም ዋላ ዝወድኡ ኹኑ እቲ ናይ ሕነ ምፍዳይ ግን ኣብ ውሽጦም ኣሎ። እንታይ እዮም ናንብል ሕጂ ኣንኮንሽስሊ እዮም ዘተግብርዎ ዘሎ ብዘይ ውስጠው ናይ ሕነ ምፍዳይ ኣብኡ ዝፀንሐ ማለት እዩ። ሕጂ ስለዚ ኣብቲ ተዓባብያ እዛ መፅሓፍ ርእያ ከለኹ ሓደ ካብቲ ትገልፆ ወላዲ ዝያዳ ነብሱ ክፍትሽ እያ ትሓት ኣነባ ከም ዝገብር ነይረ እንድሕር ናይ ብሓቂ ኣንቢብዋ ተረዲእዋ ባህሩ ክቕይር ከዓ እንድሕር ተበጊሱ ኩሉ እቲ ፀገማት ኣብ ልዕሊ ቆልዑ ንገብሮ ንሱ ዜርዜሩ ትኮም ማለት እዩ። ሕብረተሰብ ቆልዓ ወላዲ ጥራሕ ኣይኮነን ዝዕብዮ ከባቢ ካ ይዕብዮዩ ከባቢ ከባቢ ኩሉ እሩም ከባቢ ክኸውን ኣሎ። ኣብዘይ ቅርዒ ከባቢ ዝዓብን ኣብ ሓንቲ ቅርዒ ከባቢ ዝዓብን ኣብዘይ ቅርዒት ስድራ ቤት ዝዓብን ኣብ ቅርዒ ስድራ ቤት ዝዓብን እዩ ማለት እዩ። ሸለል ምባል ንባዕሉ ሓደ ካብቲ ንዘይልሙድ ባህሪ ወይ ነዚ ዘይእሩም ጠባይ ሒዞም ንክኸዱ ማለት እዩ። ቆልዓ ሸለል ክትብል ኣይብልካ ንባህሪ ኢኻ ሸለል ትብል ነቲ ዘርእይዎ ባህሪ እምበር ነቲ ቆልዓ ከም ሰብ ክብሪ ክትቦ ኣለካ ማለት እዩ። ብዝተፈላለየ መንገዲ የርኢ ሸለል ከዓ እንዳበዝሐ እንድሕር ከይዱ ኩሉ ግዜ ቆልዓ እንታይ እዩ ዝኸውን ናብቲ ኣሉታዊ ዝኾነ ኣካይዳ ወይ ባህርያት እንዳረአየ ዝኸይድ ማለት እዩ። ሕጂ ስለዚ እዚ ክንሪኦ ከለና ኩሉ ግዜ እዚ ናብ ንሰባዊ መንነት ንብል ኢና ብከመይ ህነፅ ምሳኻ ዝውለድ ኣሎ ተወርሶ ካብ ወላድካ ላ ድሓር ግን ክዓቢ ከሎ ቅድሚ ክሳብ 12 ዕድመ ናብኡ ተማእዝኖ ማለት እዩ። ኮስኳስ ስድራ ኮስኳስ ከባቢ ኮስኳስ ቤት ትምህርቲ እንድሕር ተረኺቡ ናብ ምንታይ ይኸይድ ማለት እዩ ናብቲ ቁኑዕ እሩም ይኸይድ ማለት እዩ። ከምዚ ዝበልኒ ኣብዘይ ቅርዑ ገለ ንድሕር ኣ ግን እንታይ ይኸውን እቲ ናቱ ሰባዊ መንነት ይኸይድ ካልእ ሕጂ መቕፃዕቲ ዝብል ቃል ኣውፅዎ ኣባሃል ኣሎ ለይቡ ምክንያቱ ንተነፅሎ ይዕድምሰ ኣብ ክንዲ መቕፃዕቲ ንብል ስነ ስርዓት ከመይ ገርና ንሕዞ መቕፃዕቲ ተይልካ ንባዕላ እንታይ ማለት እያ ተመቕፃዕቲ ንቆልዓሲ ካልእ ቃል መቕፃዕቲ ምህራም ምፅራፍ ገለ ብከምኡ ስለ ዝርዳኣ ስነ ስርዓት ከመይ ገርና ነትሕዞም ኣብቲ ናይ ስነ ኣብዚ ካብ ዚ መፅሓፍ ፅቡቅ ገይ ተገሊፁ ኣሎ ማለት እዩ። ሕጂ ልዕሊ ኩሉ ግን ወላዲ ክግደሰላ ዘለዎ እንታይ መጀመርያ ነብሱ ክፍትሽ ኣሎ እስከ ብከመይ ይኸይድ ነረ እንታይ ይገብር ነረ ምክንያቱ ኩሉ ግዜ ዓብኻ ቁኑዕ ቁኑዕ ኢኻ ትብሎ ኣንቶይ ፔተር ገሊፅዎ ነይሩ ቆልዓሲ ሽግር ክፈትሕ ክእል ዘይክእልን የስ ፈትሕ ከከም ዕድሚኦም ስራሕ ክሰርሑ ቁል ዶ እወ ዋላ ደቂ 3 ዓመት ደቂ 4 ዓመት መስ ዕድሚኦም ትኸይድ ስራሕ ክንበባ ኣለና ሓደ ሓደ ጌጋታት ናይ ወለዲ እንታይ ኣሎ እዚኦም ነብሶ

0: ክኽእሉ ይክእሉን እዮም። እዚኦም ዋላ ሓንቲ ክገብሩ ይክእሉን እዮም። ልዕሊ መጠን ዝሓለፈ ክንክን ይገብሩሎም እሞ ነቲ ክሰርሕዎ ዝግባእ ኣብ ዕድሚኦም ኣይሰርሑን፣ ዕድመ ይኣክል ሓሊፎም ኣለው። እቲ ዘተግብርዎ ብዳሕራይ ከዓ እንታይ ይኸውን? ኣልታዊ ዝኾነ ተግባራት ክርእዩ ይኽእሉ እዮም ማለት እዩ። ልዕሊ ኩሉ ግን ኣብዛ መፅናዕ መቕፃዕቲ እዛ ፀርፊ ምፍርራሕ ኣካላዊ ማህረምቲ ይእርም ዶ ኣይእርምን ዝብል ብዙሕ መፅሓፍቲ ኣሎ፣ ብዙሕ መፅናዕትታት ኣሎ። ኣይእርምን እዩ ክግበር ዘለዎ ክግበር ዘይብሉ እወ እንተኮይኑ እወ ኖ እንተኮይኑ ኖ እንዳበልካ ተዕቢኸ እቲ ቆልዓ እንዳተኣረመይ ትኸይድ ክወላዲ ከዓ ከም ሞዴል ስለ ዝኾነ እቲ ቕኑዕ ኣገባብ ክገብር ክኽእል ኣለዎ ኢና ንብል ማለት እዩ።
1: ቅድሚ ኩሉ ፔተር እንቋዕ ሓጎሰና እንቋዕ ዝብፅሓካ ማለት እዩ። ኣብቲ መፅሓፍትካ ወላ እንድሕር ጠቂስኪ ኣላ ኮንካ ሲ ኣብቲ መወከስ እንድሕር ርኢናዮ ዳርጋ ብምሉእ ናይ እንግሊሽ መፅሓፍቲ ኢኻ ትረክብ ወላድስ ከመይ ክኸውን ኣለዎ ዝብል ብፍላይ ንሕብረተሰብና ዝምህር ንወላዲ ኣብ ገዝኡ ኮፍ ኢሉስ ኣነስ ከመይ ዓይነት ወላዲ እየ ንኣብነት ታ ማና እውን ዓንተ ጠቂሳታ ነራ ኣደ ምዃን ሕጂ ቀሊል ኣይኮነን ሲኢድካ ክትወልድ ስለዝኽእልካ ማህፀን ስለ ዘለካ ትረኽቦ ነገር ኣይኮነን ልክዕ ወላዲ ክትከውን ትኽእል ኢኻ ስለ ዝወለድካ ወላዲ ኢኻ ኣደ ዝብል ማዕርግ ግን ዋላ ብቲ ሕብረተሰብና ፅንሐ ወይ ኣቦ ዝብል ግን ቀሊል ብስለ ዝሓትት እውን ኣይኮነን ማለት እዩ። ኣብቲ ትጥቀመሉ ሜላ ተዓብያ ሲ ዓብ ፍልጠት ድልካ እዩ። ስለዚ ብሓፈሻ ትበርኩታ ቀሊል ኣይኮነን ግዲ ቦክር ኮንካ ፈሊምካ ኣሎም ከዓ ኣብዚ ቀረባ ግዜ ክልተ መፅሓፍቲ እውን ኣብዚ ቀረባ ግዜ ድሕሪ ካ ውፅና ኣለዋ ሓንቲ መምህር ዘካርያስ ተኻደይቲ ከዓ ብፋርማሲስት ዮናስ ዓንዳይ እውን ብዛዕባ ደቅና ዝብል እውን ወፂኡ ኣሎ ማለት እዩ። ኣዝዩ ዝናእ ተበግሶ እዩ ክቕፅል ከዓ ንላዊ ማለት እዩ። ብሓፈሻ ኣብቲ ርእቶ ክህብ ከሉ ሕጂ ኣብዛ መቕፃዕቲ ቅድም ከንብገስ ብድሕሪኡ ኸ ተን ዘለዋ ቁር ተወሳኺ ርእቶ ክውስኽ ማለት እዩ። ኣብ መቕፃዕቲ መጀመርታ ኣብ ቆልዓ ኣይኮነን ዋላ ኣብ ዓብ ሰብ ቅድሚ ሕጂ ሰብ ዓብ ሰብ ኮይኑ ሲ ይሰርቕ ገበን ገበር ይሓቀይ ሕጂ ቤት ማእሰርቲ ዝብል ከም ኣምር ንእምነት ክመፅእ ከሎ ተርእ መጀመርታ እቲ ሰብ እዚኣ ገይርዋ ኣሎ ናይ ኢዱ ክረክብ ኣለዎ ተባሂሉ ዓይነት ክየድ ነይሩ ክቕፃዕ ኣለዎ ሰሪቑ ወ ይቕፃዕ በቃ ከምዚ ዓይነት ሕነፍ ዳይ ነይሩ ማለት እዩ። ድሕሩ ታሪኻ ያሽዑ ቤት ማእሰርታ ሲ ከምዚ መቋሰል ነቶም ገበን ዝገበሩ ገለ ይኮነን ኩና ዘለዎን ምእረም ማእከላት ስከኾና ተባሂሉ ከዓ እዚ ተሃድሶ ዝብል ኣባህላ መፅኢ ሓቂ ዶ ነቲ እሱር ሲ ኮፍ ኣቢልካ ከመይ ሕጂ ዋና ዘገድስ ሲ ኣብ ቆልዓ እውን ተመፂኻ ልክዕ ሰብ እንዲ እቲ ቆልዓ ሓንቲ ገበን ስለ ዝገበረ ናይ ኢዱ ክረክብ ኣለዎ ወይ ሕነኻ ተውፃኣሉ ስለምንታይ ዘገርካ ኢልካ ታሃንካ ተውፃኣሉ ነገር ዶ ይኮነ ክኸውን ዘለዎ እሱ መቕፃዕቲ ዝበሃል። ብሓፈሻ ዝቆልዓ ግን ክእረም ሃናፅ ባህሪ ክሃንፅ ኣለዎ ኢልካ እንተ ተሓስብ ኣለኹምካ ግን ከምዛ ሕጂ ብዛ ክብላ ፀንሐ ማለት እዩ ሓንቲ ጌጋ ምስረኣኻ መበገስ ናይታ ጌጋ እንታይ ኮን ትኸውን ኢልካ ትመራምር። ምክንያቱ ኣብ ንወሰ ከፍ ሓንቲ ባህርና ሓደ ቆልዓ ዝገብራ ሲ ድሕሪያ እንታይ ኣለዎ ብዙሕ ጠንቅታት ኣሎ ማለት ነታ። ስለዚ ከመይ ኢልና ንእርሞ ኢልና ኣብ ሎንግ ተርም ኣብ ነዊሕ ክንሓስብ ዘለና እምበር ብፍላይ ተሃንካ ንምውፃእ ወይ ልዕልናኻ ንምርኣይ ዝግበር ተደ ኮይኑ እቲ ቆልዓ በቃ ዝደለኽዋ ስለዘይገበርካስ እዚ ዓይነት መጉዳእቲ ደልካ ኣለኹ ዓይነት ክኸውን የብሉ ማለት። ስለዚ እቲ ናይ ምእራም ከዓ ልክዕ ኣብዛ መፅሓፍ እውን ተጠቂሱ ኣሎ ማለት እዩ። ብኸመይ ኣገባቢና ቁኑዕ ኣተኣራርማ ብኸመይ ኢና ስነ ስርዓት ነትሕዞ ብኸመይ ኢና ከም ንምሃር ንገብሮ ዝብሉ ዋላ እውን ጌጋ እንተገይሩ እውን እቲ ጌጋ ልክዕ ዝሕርቕ እዩ እቲ ቆልዓ ውን ጌጋ ምዃኑ እውን ክፈልጥ ኣለዎ ንጌጋስ ጌጋ ክንሎም ኣለና ዝብሉ ኣብዚ መፅሓፍ ኣሎ ማለት እዩ። ስለዚ ብኸመይ ዝብል እውን ዝያዳ እቲ መፅሓፍ ስለትጠቅስ ኣብዛ ናይ መቕፃዕቲ ዝበሃል ዝያዳ ዚ ኣካላዊ ዝብፀርፊ ብጎነፅ ብሓፈሻ ብኣልታዊ መንገዲ ዝግበር መቕፃዕቲ ሃናፅ ከም ዘይኮነ ኩሉ ግዜ ኣሉታ ናብ ኣልታ ከም ዝመርሕ እዚ መፅሓፍ ተጠቂሱሎ ማለት እዩ። ካልእ ግን ግዜ እንተላ ቁርብ ተወሳኺ ከም ሓሳብ እታ መፅሓፍ ኣብ ሚኒስትሪ እያ መፅያትና እዛ መፅሓፍ መጀመርያ ንክትርአ ማለት እዩ። ሕጂ ብዚኣ ክዛረብ ከለኹ ምናልባት ኣነ መርሃዊ ወላ ምፀይ ናይ ቤና ኣይኮነን ዳይረክተር ጨንፈር ድሕነት ቁልዑን ስድራ ቤትን ኣቶ ተስፍ ሰሎሙን ስለ ዘይጣዕሙ ኣጋጣሚ እምበር በለለይ ዝበለኒ ነገራት እውን ኣሎ ማለት እዩ። ስለዚ እዛ መፅሓፍ መጀመርታ ክንሪያ ከለና ብፍላይ ምስቲ መትከል ሚኒስትሪ ማሕበራዊ ድሕነትን ኣብ መሰላጥ ቁልዑ ዘለና ማለት እዩ። ኣብ ንወሰከፍ ማሕበራዊ ዝምድና ንኣብነት ሰብኣይን ሰበይትን ሓንቲ ማሕበራዊ ዝምድና ይሓቂ ዶ መሰል ሰብኣይ ኣሎ መሰል ሰበይቲ ከ ኣሎ ናይ ክልቲኦ መሰል ክግሃስ የብሉ ኣብ መንጎ ወላድን ውሉድን እውን እዚ ክልቲኡ ማሕበራዊ ዝምድና እዩ ማለት እዩ። ስለዚ ዝያዳት መሰላጥ ቁልዑ ዝብል ዋላ ከም ኣምር 54 ዓንቀፃ ዝሓዘ መሰላት ኣለና ማለት እዩ። እዛ መፅሓፍ እዚኣ ዝያዳ ነቲኡ ዘሎ ብዝበለፀ መንገዲ ተጉልሕን እትገልፅን ኮይና ንርኽብኒያ ማለት እዩ። ገለ ካብቶም መሰላት ሕጂ ሓሳብካ ብነፃ ናይ ምግላፅ መሰል ኣለዎ ቆልዓ ሕጂ ዋላ እዚ ኩሉ ብዚ መድረክ ክሕተ ዝፀንሐ ሰሚዕንያ እንዲና መጀመርታ መልስናቶም ምልስቲ ኮይና ቆልዓ መን ኢና ንብል መጀመርያ ቆልዓ ሰብ እዩ ሓቀይ ዶ ቆልዓ እንታይ እዩ ሰብ እዩ መጀመርታ

ጴጥሮስ ሰቢኻ ማና ሰቢኻ ኣብ ዘለና ሰባት ኢና ተቆልዓኻ እንታይ እዩ መጀመርታ ዕድሚኡ ብዘይገድስ እንታይ እዩ ፆትኡ ብዘይገድስ ካልእ ብዘይገድስ እንታይ እዩ ሰብ እዩ ማለት እዩ ስለዚ ንዝኾነ ይኹን ሰብካ ኣብዚ ዓለም እዚ ካብታ ዝመፅላ ሰዓትካ ናቱ መሰል ኣለዎ ማለት እዩ ብድሕሪኡ ከም እንሪያ ኣብታ ድሌታቶም ዋላ ትብል እውንተሪኢኸ ነብሶ ከፍ ሰብካ ናብዚ ዓለም እዚኣ ክመፅእ ከሎ ኣብ ውሽጡ ናቱ ድጉል ተውህቦ ኣለዎ ናይ ውልቁ ኣብ ውሽጡ ምናልባት ኣብቲ ጀነቲክ ኮድ ናቱ ኣቲኻ ምርማር ከሜርካ ትፈልጦ ዋላ ሰይ ዘይገብረሲ ተውህቦ ኣለዎ ስለዚ ንሕና ንቆልዑ ክነዕቢ ከለና ከዓ እዚ ኹን እዚ ትኮይኑ ኢልና ብምውሳን እንደይኮነስ ነቲ ኣብ ውሽጢ ዘሎ ተውህቦ ኣለሊና ከመይ ኢላ እሱ ንኸለሊ ንሕግዞ እዩ እቲ ዝዓብየ ነጥብ ማለት እዩ ዋላ ሓደ ሰብ እውን ዕውት ዝበሃል ዝቀደምስ ዓወት እንታይ ማለት ይበሃል ነሩ ዓወት ደለኸያ ክትገብር ምኽኣል ነይሩ ሎሚ ግን ከምኡ ይኮነን ዓወት ማለት እቲ ነቲ ውሽጢኻ ዘሎ ክትኮኖ ዝግባእካ ምክንያቱ ጴጥሮስ ናትካ ተውህበላትካ ምናልባት እዛ ጋዜጠኛነት ናትከ ምናልባት መካኒክ ተትኸውን ከመ መሰለ ሂወትካ ሕጂ ረአዮ ሕጂ ኣብቲ ውሽጢ ድጉል ተውህቦ ናይ ተቆልዓ ከም ዘለዎ እታ ዘርኢ ዝበልከ ኣንተ እውን ኣብ ዝተፈላለየ መፅሓፍቲ እታ ተውህቦ እውን ዘርያ ውሽጢ እያ ዘላ ማለት እዩ ንኣብነት ሰርናይ ንእሽተ ብምኻና እዚ ሓንቲ ሰርናይ ልክዕ ወለዲ ከም ሓረስቶ ንድሕር ሓሲብናዮም ኣብቲ መሰላት ቆይና ንዛርብ ዘለና ዘርእኻ እንተምፂንያስ መሰቐመጥክያ ናትካ ተራ ሓንቲ እያ እታ ስርናይ ስርናይ ኮይና ንክትዓበ ምሕጋዝ እዩ እንታይ ማለት እዩ ማይ ተስትያ ልክዕ ፀሃይ ኮይኑ ኣብ ሓደጋ ዘእቱ ከየጋጥማ ተሰይ ትገብራ እሳ ግን በዓላ እያ እዳሸብና ኹነ ትኸይድ ስለዚ ንሕና ከዓ ንቆልዑ ንሕግዞም ነገር ተልዩ እንታይ እዩ ብፍላይ ነቲ ውሽጦም ዘሎ ድጉል ተውህቦ ከመይ ገይሮም የለልይዎ እዚ ሕጂ እናሓተትካ ማለት እዩ ንዑም እናሰማዕኻ እናማእዘንካ ንባዕሉ እውን ትራይ ኤን ይረር እውን ኣብዚኣ ፍትኑ ኣባት ዘይ ኮይናትሎም ኣብዚኣ ክፍትነ ስፖርት ክፍትነ እንተኢሉካ ትፍትኖ ማለት እዩ ስለዚ ብዚ ከምዚ እቲ ድሌታቱ ምስማዕ ኣዝዩ ኣገዳሲ እዩ ማለት እዩ ካልእ ኣብዚ እንድሕር ርኢናዮ ኣብዚ ሓሳባትካ ናይ ምግላፅ መሰል ንባዕሉ እውን ኣብ ጉዳይ ስድራ ቤት ምስታፍ ንባዕሉ ሓደ ቆልዓስ ካብ ስድራ ቤት እንዳተነፀለ ኸይዳ ኣሎ ሰዓት እዚ ኣቦና ደን ነሳ ስድራ ሓስቦ ቆልዓ ግና ትሓስብ እንታይ እዩ ስድራ ቤታዊ ሓላፍ ነሰብ ዘይነሰክም ወይ ሕጂ ከም ባህሊ ቻዕትዮም ብሄራትና ምፅናዕውን ፅቡቕ ኣብ ብሄር ዓፋር እንታይ ይግበር ሕጂ ኣብ ስድራ ቤታዊ ጉዳያት ናይቲ ቆልዓ ኮፍ ኣቢሎም የሳተፍዎ እዮም እንታይ ንግበር ጨውዶ ንግዛእ በርበረዶ ንግዛእ ክንብል ከለና ንሕና እቲ ቆልዓ ይሰምዕኒ ኣብ ካልኦት ብሄራት ማለት እዮ ናብ ትግርኛ ሕጂ ብዙሓ ንድዕ ትግርኛ ስለዝኾንኩ ማለት እየ እቲ ስድራ ቤታዊ ሓላፍነት ኮፍ ኢሉ ግን ኣብ ስድራ ቤታዊ ጉዳያት ልክዕ ሓሳብ ክህብ ርእቱ ከካፍል ይፍቀዱ ኣብቲ ንዑ ዝምልከት ማለት እዩ ንዑ ዝፀሉ ነገራት ሽዑ ስድራ ቤተይ ንክብል እንታይ ይገብር ማለት እዩ ሓይሊ ይረክብ ስለዚ ኣብዚ ከምዚ እውን ኣለና ማለት እዩ ኣብ መወዳእታ ግን ዳሓንታ ክብላ ደልየ ዘለኹ እንታይ ኣብዚ ሰዓት እዚ ደቅና ከመልና ንዕብዮም ዝብል ኣዝዩ ኣሸጋሪ ሕቶ እዩ ኮይኑ ዘሎ ማለት እዩ ንምንታይ እዩ ቀደም ሓንቲ ባህል እያ ነራትና ፅልዋ እውን ኣይነበረን ዓውለማ መፂ ኣሎ ሕጂ ደቅና ዝተፈላለየ ቪድዮ ሪኦ ኣለው ኣብ ዝተፈላለየ ኮሚቴ ወለዲ ከይድና ንርኦም ኣብ ቤት ትምህርትታት እዞም ቆልዑ ሸጊሮምና ከመይ ጌርናያ ንሕዞም ንሰምዕ ኣለና ሓቀይ ምናልባት ኣጋጣሚ ኮይኑካ ዲያቆኔ መምህር ቤተክርስትያን ኢካ ኣብቲ ቤተክርስትያን እውን ገለ ነቶም ወለዲ ትእክቦ ሞ ነዞም ቆልዑት ከመይ ጌርና ኢና ክንሕዞም እንታይ ዝብል ብጣዕሚ ክስታይ ኮይኑ ኣሎ ታዛ ዓብየት ነገር ንቕሓት ከምዕበያ ወላዲ ስለ ዝኾንካስ ልክ ዓቦ ክትከም በቂሓ ወይ ኣዲ ክትከም በቂሓ ማለት ኣይኮነን ንቕሓትና ክዓቢ ኣሎ ስለዚ እዛ መፅሓፍ እዚኣ ብሓፈሻ ኣብ መንጎ ወላድን ውሉድን ክህሉ ዝግብኦ ማሕበራዊ ዝምድና ንባዕሉ ተቐዳሚ ምዕራፍ እውን ዓይነታት ወለዲ እውን ጠቂስዎም ኣሎ ንኣብነት መልኽቲ ወለዲ ልምፅኦም ኣሎ ናቶም ጥራሕ ክግበር ዝደልዩ ተዘይ ገርቦካ ንተቆልዓ ልክዕ ናብ መቕፃዕትን ገለን ዝኸዱ ኣንጻር ናይ እዚኦም ከዓ ኣዝዮም ኣሕንቀቕቲ ወለዲ ኣለዉ ናይ ተቆልዓ ድላይ እምበር ናይ ካልእ ደይሰምዑ ወለዲ እውን ኣለዉ ማለት እዩ ናቶምስ ይገብሩን እዮም ስለዚ ሕንቃቃ ቆልዓ ሓነቀ ዝበሃል ባህላ እውን ኣሎ እዚኦም ክልተ ኤክስትሪምስ እዮም እዚኦም ማለት እዩ ገለገለ ወለድካ ጠቕላላ ኣይመልክዎ ነቲ ቆልዓ ኣይሕንቅቕዎ ነቲ ቆልዓ ዘይግደሱሉካ ኣለዉ ቆልዓ ብዝወዓለ ውዓል ዝብሉ ከዓ እዚ ንባዕሉ እውን ኣሎ ነቲ ቆልዓ ጠቕላላ ዘይግደሱሉ ኣለዉ ማለት እዩ ትራብዓይ ዓይነት ከዓ ጠቂስኪ ኣለካ ዘላቐ ዓይነታት ተዓብያ ባላንስ ዝኾነ ነቲ ናይ ወላዲ ኣልያ ኣብ ግቡእ ኣብ ግምት ዘእቱ ዋላ እውን ነቲ ቆልዓ እውን ድሌታቱ ብሰምዕ ከመይ ማእከላይ ኣካይዳ ይኸይድ ዝብል እውን ኣብኡ ጠቂስካ እዩ ስለ ዘለካ ብፍላይ ኩሎም ወለዲ ዋላ እውን ኣብ ቤት ትምህርትታት ከም መጎስጎስ ተጥቀሙላ እዛ መፅሓፍ ወለዲ እውን ኣብ ገገዝኦም ሒዞም ነዛ መፅሓፍ ተተንብዋ ፅቡቕ እዩ ልዕሊ ኩሉ ዝመሰጠትኒ ግን ኣብቲ ተገዳስነትካ ምዕባይ ደቅና ኣብ ዲያስፖራ ዝብል ማለት እዩ ኣብ ደገ ዝርከቡ ደቅና እንታይ እዮም ዝኾኑ ዘለዉ ናይ ሓቂ ድዮም ኤርትራውያን ዝኾኑ ዘለዉ ወይ ውስጥ በቲ ኤርትራውነት ኣሎ በቲ ምዕራባውነት ኣሎ በቲ ናይቲ ሃገር ባህሎ ኣካይዳ ይዘባረቐና ኣሎ ፋሕፋሕ ሕብል ስለ ዘሎ ከመይ ኢልና ኢና በቲ ቕኑዕ መንገዲ ኣብ ዲያስፖራ ዘለዉ ደቂ ንዕብዮም ዝብል እውን ሓደ ካብቲ ዝመሰጠኒ ነገር እዩ ማለት ስለዚ እዛ መፅሓፍ እዚኣ ከም ሓሳባት ኣብ ኩሉ ኣፕላይ ክትከውን ትኽእል እያ መምህራን ክጉስጉሱ ንወለዲ ክትሕግዞም ትኽእል እያ ዋላ እውን ኣብዚ ናይ ጥዕና ኢልና ነርና ንሚኒስትሪ እውን እዚኣ ሓቃሽ ዓባይ ሓገዝ እያ ሃገርካና ዘለካ ማለት እዩ ዓባይ መወከሲት መፅሓፍ እያ ክንጉስጉሰላ እውን ከምኡ እውን ተባሂልና ኣለና ኣብ ውሽጥና ማለት እዩ

0: ስነ ምግብራት ከ ኣብ ግምት እንዳእተኻ ቀልጢፍና ሕጂ ክንቅበሎ ንኽእል ነገራት እውን ኣብኡሲ ቅሩብ ድፍር ዝበልካ ኮይኑ ሰሚዕ ድብ ገለገለ ንኣብነት ኣብ ገፅ 85 ፅዒስካያ ከም ዘለኻስ ብዛዕባ ፀወታዊ ስምዒታት ኣዝዩ ኣገዳሲ ምዃንካ እዚ ከዓ ዋላ ኳ ብባህሪ ተዓደለና ደሊና ንገብሮ ወይ ከዓ ፀሊእና ከዓ ንገድፎ ዘይኮነስ ምሳና ተፈጥረ ባህርያዊ ተፈጥሮ እዩ ግን ኣብኡ ብዛዕባ እዚ እውንሲ ከዓ ወላ ኣዳም ዝኣተው እውንሲ ብዛዕባ እዚ ቁርብ ኣቢልካ ኣለካ እንታይ ማለት ምኳንካስ ቁርብ ትብለ ምክንያቱ ነቲ ዘንብብ ሲ ክትርዳእልና ትኽእል ኢካ ኢለ ስለዝሓሰብኩዮ ዘቅርቦ ዘለኹ ይቀኒየለይ ዘረባ ኣብዚሕና
1: ይቀኒየለይ ልውል ክልተን ብሓንቲ መንሲ ክምልሰን ክፍትን እየ ሳኻት ኣብ ምባሃል ትበሃል ነገር እያ ደቅና እንተ ደኣ ብዛዕባ ዝገብርዎ ዘለዉ ቁኑዕ ይኹን ጉጉይ ነገራት ምሳናት ትብዕ ኢሎም ምቾት ተሰሚዕዎም ከይተሰከፉ ከይተሻቅሉ ክዛረብሉ ዘይክኢሎም ተሓብዮም ገብሩ እዮም ሽጋራ ምጥቃኽ ድዩ ብዛዕባ ፆታዊ ርክብ ድዩ ነዚ ንሪኦ ዘለና ናይ ቴክኖሎጂ ነገራት ተሓብዮም እዮም ክገብርዎ ኣይተዋፃካን እየ ፍልጠት ንክህልዎም ብዛዕባኡ እንታይ ይሓስቡ እንታይ ይገብሩ እንታይ ይርዩ ኣብ ከባቢኦም መፀቅጥ መዘና ኣሎ ብዙሕ ነገር ስኻ ጥራሕ ይኮንካ እንታል እዮም ስኻ ስለደኸልከልካዮም ወይ ወላዲ ስለደኸልከሎም ይኽልከሉ እዮም ማለት ጥራሕ ኣይኮነን ብዙሕ ዝፀልዎም ነገራት ኣሎ ዕላማ እንታይ ይኸውን ዘለዎ ናትና ዕላማ ሕጂ ናብታ መሰረታዊት ዕላማ ኢና ሕጂ ንምለስ ቁኑዑን ዘይቁኑዑን ንክፈልጥ ንቑሕ ክኸውን ውሽጡ ክፈልጥ ንካልእ ሰብ ደይመስል ንዓርኩ ምእንቲ ክሕጉስ ኢሉ ዋጋ ዘይከፍል ዘዋፅኦን ዘይዋፅኦን ዝፈልጥ ሕማቕን ፅቡቕን ዘለሊ ስጉምቲ ከዓ ዝወስድ ውላድ ክኾነልካ ይክደል ዘለካ ከምዚ ንክኾነልካ ብዛዕባ ኩሉ ነገር መምስ ዕድሚኦምን ደረጃ ዕብቶምን ኣገባብን ኣለዎ ምስ መንታይ ልካ ትዛረብ ምስ መዓስ ትዛረብ ኣገባብ ዘራርባ ከንታይ እዩ ገለ ከስፍሮ ፈቲነ ኣለኹ ፍቲ መፅሓፍ ዘይምዝርራብ ድፍን ኣቢልካ ንሓደ ነገር ከምዘይ የለ ዲናይ ጌርካ ከምዘይ የለ ሓሲብካ ኣወጊድካ ነቲ ውላድካ ኣፈራሪሕካ ወይ ሽጋራ ንኣብነት ክተቕሳ ፀኒሕካ ሽጋራ እንተ ኣትኪኹ ቀሊሉ እዩ ሽጋራ ከማን ካልእ ክገብር ክእል እዩ ኣብ ደገ ንሰምዖ ኣብ ናይ ድራግን ናይ ገለን ዓበይቲ ነገራት እውን ኣሎ ነዚ እንተ ብክፉት ክትዛረበሉ ደይከኣልካ እታ ቀዳሜቲ ገለ ምልክት ርኢ መሰበልካ ዓብ ስጉምቲ ወሲድካ ናብ ክትቆፅዖ ዲኻ ወይ ዓብ ነገር ክትወስድ ተፈቲንካ ናይ መቕፃል ተኽእሉ ኢኻ ተስፍዖ ዘለካ ኣይተረድኦን ኢኻ ዘለካ ስለዚ እንታይ ተሕመረት ብዛዕባ ዝኾነ ይኹን ጉዳይ ብዛዕባ ዝኾነ ይኹን ጉዳይ መረዳእታ ክትፈጥረሉን እህን ምሂን ክትበሃሃልን ምስ ደረጃ ዕድሚኡን ኩነታትን ዝኸይድ ናይ እንካን ሃባን መዝራብ ክህልወካ ከተማዕብል ክትክእል ኣለካ እዚ ከቢድ ጉዳይ እዚ ቀሊል እዩ እዚ ገለ ድበሃል ነገር ሃሲኡ እዩ ዝበዝሕ ማለት ተሕመረት ተ ከነፅረልካ ክኢለ ማለት እዩ ስለዚ ክብርታት ሕብረተሰብና ናይ ምዕቃብ ከምዚ ዝበልካ ብዙሕ መፅሓፍ ካብ መፅሓፍቲ እንድያ ወፅያ እንትናትና ሕጂ ከምቲ ዝበልክዎ ናትና ተመክሮ ኣለና ብዙሕ ዓመት ኣብ ሓዳር ስለ ዝገበርኩ ዕርክተይ ብምልኦም ከምኡ ስለ ዝኾኑ ብዓብዩ ግን ኣብቲ መጀመርታ ክገልፆ ፈቲንያ ንሞያውያን ዘረአ ኩላ ምክንያት ንሱ እዩ ሚኒስትር ዕዮ ግዜ ወሲዶም ቀንዲ ስርሖም ስ እዮም ጨንፈር ኮይኑ ዝስማዓኒ ሓደ ካብቲ ዓበይቲ ስርሖም ምእላይ ስድራ ቤታት ንስድራ ቤታት ምንቃሕ ኣዋርሕ የተፀቢያነ እሶም ክረጋግፁለይ ማለት እዩ ምስ ሕብረተሰብ ድጋጮ ከምዘይከውን ሞያውያን ንሪኦም ሞያም ሳይኮሎጂስት ንሪኦማ ስነ ሕብረተሰብ ዝተማሃረ ርእዋ ሚኒስትር ዕዮ ንሪኦማ ብዓብዩ ስለዚ ሳይኮሎጂስት ርእዋ ሕጂ ብኩሉ በቲ ሳይንሳዊ መንገድን በቲ ንሕብረተሰብ ዝጠቅም መንገድን ቅንዕቲ ከም ዘላን ጌጋ ከይህልዋን ፃዕሪ ገይረላየ ማለት እዚኦም ስለ ድረኣይዋ ከዓ ዳሓን እያ ዝብል ገምጋም ኣለኒ ጉድለታት ጌጋታት ተዳለዋ ግን ኣነ ሓላፍነት ዝወስደሉ ካብ ቋንቋ ካብ ትሕዝቶ ካብ ገለ ኣብ መወዳቱ ኣነ በዕለይ ደምዲመ ስለ ዘውፃእኳ ማለት እዩ ስለዚ እቲ ናይ ሕብረተሰብ ክብርታት ኣዝየ ኣዝየ ድፃዕር ኩሉ ነገር እዩ ክመርፆ ከለኹ ካብቲ ትሕዝቶታትን ኣገባባትን እውን ዝፃዓር ኩሉ እዩ ማለት እዩ
2: ኣብዛ ናይ መወዳእታ ርእቶ እንድያ ሕጂ ከም ሓሳባት እንታይ ነገር መስለኩም

0: ብፍላይ ኣብቲ ዓወታ እዚ ማሕበራዊ ስነ ፍልጠት ኣሎ፣ እዚ ናቸራል ሳይንስ ንብሎ ነገራት ከዓ ኣሎ። ሕጂ ብፍላይ እዚ ኣርእስቲ ዝተላዓዩ ዘሎ ሞር ናብ ማሕበራዊ ርእስቲ እዩ ኣብ መንጎ ውሉን ወላድን ዘሎ እዩ። ሕጂ ክርዳእና ዘለዎ ስነ ፍልጠት ከምዚ ዓንተዎ ፔተር ድበልካና ንቕሓ ትዕቢ መፅሓፍ እያ እምበር እዚኣ ሙሉእ ሙሉእ ዝግበሩ እዚ ትግበሩ ኢላ ትውስል መፅሓፍ ኣይኮነትን። ሕጂ ስነ ፍልጠት ምስ ቀረበልካ ከከም ዓዱ ከከም ባህሉ ከከም ቁጠቡ እቲ ሰብቲ ወላድ ንባዕሉ ከከም ኩነታቱ እና ማእዘነ ንባዕሉ ከም ርእስቲ ቶም ወለዲ እንታይ ኢና ክንገብር እዚ ርእስቲ ተላዒል ኣላ ክነስፍሑ ኢና ኣብ ገዛና ኩ ኣብታ ካልእቲ ርእስቲ ዝነበረት ምስ ፆታውነትን ፆታዊ ርክብን ትብል ግን ወላ እውን እዚአን ሓንቲ ካብተን ኣገደስቲ ርእሳት መዓስ ኢና ምስ ደቅና ንባሃል ትብል ኣዝዩ ገዳሲ እዩ። ስለምንታይ እዩ ከምኡ ኮይኑ ቀደም ነውሩ ተባሂሉ እቲ ርእስቲ ይለዓልኒ እቲ ሰብ እውን ብዓብኡ ትኮም እውን ነውሩ ኢሉ ይሕልወካ ዝኾነ ይኹን ኣብ ፆታዊ ሓደጋ ኹን ደቅና ሲያወድቁን እዮም ነሮም ቅድሚ ሕጂ ማለት እዩ። ኣብ ሰዓዚ ግን ጉጉይ ትምህርቲ ፆታውነት መፅ ሉ ሓቀይ ወዲ ንወዲዶ ጓል ከምዚ ክትዛረቡ ለሰክፈካ ነገራት መፀን ኣሎ ብሰዓት እዚ። ሕጂ ብፍላይ ኣብቲ ርእስቲ ፆታዊ ርክብ ጥራይ ደይኮነ ፆታውነት ንባዕሉ ትቆልዓስ ወዲ ወዱ ምዃኑ ጓል ንባዕላ ምስ ኩሉ ፀጋታታ ምስ ኩሉ ክብረታታ ጓል ምዃና ፆታውነት ዝበሃል ሕጂ እዚ እዩ ማለት እዩ። ካብ መዓስ ንምህሮም ምክንያቱ ብገዛና ተዘይምሄርናዮም ከዓ ሎሚ እዛ ሞባይል ዲሓዘ ቆልዓ የለን ወላ ንትምህርቲ መካኒካ ድዩ ንምፅናዕ ተባሂሉ ዝርእዎ ዘሎ ቪድዮ ንሪኦ ኣለና ጉጉይ ትምህርቲ ፆታውነት እዮም ክምሃሩ። ገለ ካብቲ ምዕረባውያን ዕዕኒዎም ዘሎ ነገር ወዲ ንወዶ ጓል ንጓሎ ካልእ ማለ ጌጋ ትምህርቲ ስኢልካ ፅዩፍ ነገራት ንባዕሉ እውን እቲ ሜድያ እዩ እቲ ስድራ ቤት ሓላፍነቱ ክዋፃእ ስለ ደይከኣሉ እዩ ማለት እዩ። ስለዚ እዚኣ እንታይያ ዋላ ምስቲ ክብርታትና ንውን ልክዕ እዩ ቅድሚ ሕጂ ከምኡ ነይሩ ክኸውን ንኽእል እዩ ኣይነልዕሎ ዝርስቲ ነይሩ ሕጂ ግን ክላዓል ኣለዎ ኣብ ገዛ ከምኡ ከዓ ክላዓል ከሎ ግን በቲ ቁኑዕ ኣገባብ ንደቀና ንሓ ዘይምሄርናዮም ብደገ ካልእ ሕማቕ ተማሂሮም ኣብዘ የድሊ ሓደጋ ክወድቁ ስለ ዝኽእሉ ጥራሕ ግን ብዛዕባኡ እንታይ ንብሎም እዩ ከም ድላይ ካ ግበሮ እዚ ስራሕ ኣይኮና ንብሎም ዝወደይ ዝጌጋ እዩ እዚ ቁኑዕ እዩ እዚ ከምዚ ኢልና ያ ንምህሮም ማለት እዩ።
1: ፅብቕቲ ሕተይ ልዒሉ ተሎ ምክንያቱ እቲ ባህላዊ ድሕረ ባይታ ናይ ሕብረተሰብና ኣብኡ ተመርኩሱ እንድዩ ተዛሪቡ ኩሉ ግዜ ስክፍታታት ኣለና ዋላ ብዝመፅእ ሕጂ ሕጂ ድጉል ዝብሃል ኣሎ ኩሉ ግዜ ኣብ ኣእምሮ እንድሕራሉ ኣብ ሓሳብ ተልዩ ኣብ ስምዒት ተልዩ ናይ ደቂ ሰባት ኩሉ ግዜ ድዓብጦ እንድሕር ኮይኑ ድፀወጦ እንድሕር ኮይኑ ዳሕራይ ክፍንጀር ከሎ ሓደገኛ እዩ ምስ ወፀ ማለት ሕጂ ቆልዓ ፈልጥ ዶ ብዛዕባ ፆታዊ ንጥፈታት ብዛዕባ ዝኾነ ናይ ፆታ ፆታዊ ርክብ ፈልጥ ደተይልና እዎ ፈልጥ ከብ መጀመር እዩ ግን ትናሓና እቲ ባህላዊ ድሕረ ባይታ እንታይ ይፀኒሑ ኮናኒ ኖ ከምዚ ከይትዛረብ ብዛዕባኡ ከምዚኣ ከይትብል ኣብ ውሽጡ ከሎ እስምዖ ከሎ ይሓስቦ ከሎ ኢና ንክልክሎ ዘለና ክዛረቦ ግን ኣሎ ተዓንቲ ወይ ዝበልናያ እንታይ እዩ ብዛዕባ ፆታዊ ርክብ ብዛዕባ ሽጋራ ብዛዕት እንድሕር ተዛሪቡ እዩ መልሲ ዝረክብ ሓቀይ ዋላ እቲ ስነ ኣእምራዊ ምንብድባድ ይመፅ እዩ ንብሎ ኣብ ቆልዑ ትቐንዲ ዝሰርሕ እዩ ማለት እዩ። ሕጂ እቲ ወላዲ ምኽሪ ዶ ወይስ እዚ ምብሃል ንኣብነት ኣድቫይስ ዶ ካውንስሊን ሕጂ ካውንስሊን እዩ ዝቕየር ዘሎ ብዚ እዋን እዚ እንታይ ማለት እዩ ካውንስሊን ብናቱ ከመይ ይገልፆ ተቐቢልዎ ዘይተቐበሎ ንክትፈልጥ ኮይንካ ካውንስሊን ኢካ ትጥቀም ኣድቫይስ ተኮይኑ ምኽሪ ከምዚኣ ከይትገብር ከምዚኣ ከትገብር ትእዛዝ እዩ ናይ መፅሓፍ ቅዱስ እወ ትእዛዝ ትቦ ትኽእል ኢኻ ንመፅሓፍ ኣብዚ ናይ ሳይንስ ግን ብኸመይ ይርድኦ ብኸመይ ይማዕቢልዎ ካብ ምንታይ ተበጊሱ እዩ ንሱ ኸ ብኸመይ ይርእዮ ንዘራርብ ክንክእል ኣለና ዋ ትሕቲ 20 ደቂ 12 ኮዮም ሽጋራት ጀሚሮም ዘሎ ንኽልክሎ ኣብ ፆታዊ ንጥፈታት እኮ ደቂ 12 13 እዮም ጀሚሮም ዘሎ እቲ እንድሕር ሃልዩ ክንድጉሎ ይብልናን ዝተደጎለ ኣዝዩ ሓደገኛ እዩ ድሓር ክንጀር ኮሎ ካብ ምንእስነት እንድሕር እንዳተዘራርበምና ኣለዉ እንዳፈለጥናዮም እቲ ሕማቕ ሕማቕ ምዃኑ ባዕሉ ግን ክውስኖ ክእል ኣሎ ሂን ምሂን ምባል ምውሳኒ ኢካ ትሐግዞ ማለት ስለዚ ንሳ ኣገዳሲት ነጥብያ ክንዛረበላልና ቤት ትምህርታት ዝተኣታተ ዘሎ ብዛዕባ ፆታዊ ትምህርቲ ዝተኣታተ ዘሎ ስለምንታይ እዩ ናይ ፆታዊ ነገር ፈልጥ ይቆልዓ ኩሉ ግዜ ክንሓቦእ የብልናን ማለት እየ ታንክዩ።
2: ኣብ መንጎ ኣደን ወድን ኣደን ኣቦን ኣብ ምዕባይ ክህልወና ዘለዎ ነጥቢ ዓንቲ ወይ ተላዒላ ስለ ዝነበረት ሓደኦም ከዋሌ ሓደኦም ከዓኒ ኣረካሲ ገለ ንድሕርዳ ኮይኑ እንታይ ዝበሃል እቲ ዝነገርቲ ሓደ ከዓኒ ድኽብለሉ እንድሕር ኮይኑ እቲ ቆልዓ ይዕረኒ እዚ ሓደ ካብቲ ዓንቲ ወይ ተላዒላ ስለ ዝነበረት ከመይ እዩ ክኸውን ዘለዎ ናይ ኣደ ተራድዩ ገለ ዝብል ዝነበረ ኣይ ቲንክ እዚ ሓላፍነት እዚ ናይ ክልቲኦም እዩ ክልቲኦም ወደን ኣቦና ደን ዝበሃሉ ዘለዉ ነቲ ሓላፍነት ምዕሩይ ዝኾነ ኣረኣያ ክህልዎም ክኽእል ኣለዉ ዝብል ርእቶ ኣለኒ ከምዚኢታት እንድሕር እሳ ብሓልዮት ኢላ ትሓብኣሉ ኮይና ታዲኡ እንድሕር ትሓብኣሉ ኮይና ኣቦኡ ከዓ ነቲ ነገራት እንድሕር ዳኣኒ ቀፅዓይ ጥራይ ኮይኑ ድመፅእ ኮይኑ እቲ ሰላማዊ ርክብ ኣይህሉን።

ሰላማዊ ምብህሃል ኣይህሉን እዩ ሰላማዊ ዝኾነ ምምህሃር ኣይህሉን እዩ ብትገዛ እዚኣ ሕጂ ሓንቲ ካብቲ ብቐፃሊ ስድራና ከምቲ ብሓባር ኮይኖም ዘዕብዩካ ብሓባር ኮይኖም ከዓ ዝኣልዩካ ሓደ ዓይነት ርድኢት እንደለዎም እታ ፋሚሊ ጥዒቲ ፋሚሊ ኮይና ክትወፅእ ትኽእል እዚኣ ሓንቲ ያታ ነጥቢ ካልኣይ ነገራት ምሕባእ እንታይ እዩ ደምፂ ኣለና ተኸዊልካ ምግባር እዩ ዘምፅእ ኣብዚኣ ሕጂ እታ ሓደ ካብቲ እዛ መፅ

0: ኩሉ ኢኻ ትዛረበሉ ጸገማት ተልዕል ነቲ ጸገማት ኣፈታትሖኦም ትዛረበሎም እቶም ኣፈታትሓ ናይ ጸገም ከዓኒ ይህን ምሂን ተባሃሂልካ ናይ ክልቲኻ መብሃል እዩ ሓደ ፍረ ክብፃልካ ዝኽእል። ስለዚ እታ መፅሓፍ እንታይ እያ ትነግረና ዘላ? እቲ ቅድም ዝነበረ ነገራት ንሕና እንዳረኣናዮ ነገራት ኣታ ዝነብሩ እዩ እዚ ከምዚ እዩ እንዳበልካ ተኸዶ ነገራት ዓቀባዊ ነገራት እዚኢታት ኣወጊድና ሲ ከመይ ጌርና ናብዛ ስድራ ይህን ብሂን ዘለዎ ምርድዳእ ዘለዎ ሃዋሁ ንፈጥር እሞ እዞም ሰባት እዚኣቶም ሲ ናብ ሓደ ቁኑዕ ዓንፈት ክንወስዶም ንኽእል ኢላ እያ ትገልፅ ማለት እዩ። ብዝኾነ ነገር ጸገማት ንሕርዳ ደጉልናዮም ከምዛ ሰለሙን ዘላምታ ምድጓል ቃል ፈት እያ ንዓኣ ንሕር ደጉልናዮም መወዳእትኡ ምግባሮም ኣይተርፍን እዩ ኣስኡ ከ ኣዝዩ ዝተዓፃፀፈን ዝኸፍአን እዩ ዝኸውን ማለት እዩ። ይህን ምሂን ነንድሕር ተባሂልና ነንሕድሕድና ዘላዚምና ግን ናብ ቅቡእ ናብ ቁኑዕ ዓንፈት ክንወስዶ ነቲ ወድና ናቲ ጓልና ስለንኽእል ይህን ምሂን ምብሃል ኣይ ቲንክ ዝሓሸን ብዙሕ ለውጢ ከምፅእ ከም ዝኽእልን እዩ እታ መፅሓፍ ፅቡቅ ራ ኣብ ነፍሲ ወከፍ ርእስታት ምፀኦ ማለት እዩ። ሓደ ርእስታት ኣነ ርእስቲ ልዒላ ዘላ ናብ ንቡር ንመለስ ዝብል ኣላ ናብ መሰረትና ንመለስ ናብ መሰረትና ንመለስ ዝብል እቲ መፅሓፍ ኣምፅ ኣላ ናብ መሻሽጣ ንኣከዳድና ንኣዘራርባ ንኣባህላ ንኣካይዳና ገለ ዝገልፅ ፅቡቅ ገይራ ገሊፃ ትውላ እቲ መፅሓፍ ፅቡቅ ገይራ ሕጂ ክነሪኦ ከለና ሲ እቲ መፅሓፍ ብሆሊስቲክ ኣፕሮች ክንተርኢናዮ ዝያዳ ብዙሕ ንሕብረተሰብ ሃነፂ ብዝኾነ መንገዲ ክተቃልሖ ክኢላ ዘላ ኮይኑ ስማዓኒ። ስለዚ እንደገና ኮንግራ ክብል ደሊ ንኪ
1: ኣገዳስነት ከምዚ ዓይነት መፅሓፍ ሲ እንታይ እዩ ትብል ጴጥሮስ
2: ይቕኒ ለማና ናይ ብሓቂ እቲ ዝሃብኩምና ርእቶታት እቲ ሞራል ተገዲስኩም ኣንቢብኩም ከዓ ነታ መፅሓፍ ዕብ ኣቢልኩም የቐኒ ለይ ናይ ብሓቂ እቲ ዝሃብኩም ናይ ርእቶታትን ሓሳባትን ናይ ልቢ የመስግን። ከምዚ ዓይነት መፅሓፍ ክበዝሕ ኣለዎ ባህላየ ኣነ ከምዚ ክተጠቕሶ ፀንሐ ኣነ ታሓንቲ ርእያ ታሓንቲ ኣይወፀትን መስለኒ ናይ መምህር ዘካርያስ ርእያ ስነንቦና ደቅና ትብል ፅቡቕቲ መፅሓፍ እያ ሰብ ከማ እንተዘንብባ ፅቡቕ ብል ኣነ እቲ ዕላማ ናብ ወለዲ እዩ ተሓዛ ኩርናዕና ተፀሓሕፋና ገለ ፈላለ ይኸውን ሓደ በት ሓደ ሓደ በት ሓደ ከምቲ ብቲ ኣብ ናይ ደገ ደሎ መፅሓፍቲ ኣሽሓት መፅሓፍቲ ናይ ፓረንቲን ናይ ስነ ምዕባይ ቆልዑ ደሎ ኣብ ሃገርና እውን ብኩሉ ቋንቋታት ብብዝሒ ከምኡ እንተንፅሕፍ ዝያዳ ስፐሲፊክ እናኾንካ ዝያዳ ናብ ገለ እናተኮርካ እናኸትካ እንተዳ ኸድካ ከዓ ዝበለፀ ኮይኑ ስማዓኒ። ከምዚ ዓይነት መፅሓፍቲ እንታይ ኣገዳስነቱ ብናይ ሓደ ሳይኮሎጂስት እንታይ ይብል ሰለስተ መንገዲ ኣለዋ ሓንቲ ሽግር እንተ ኣጋጢሙካስ ትኽተለን ታሓንቲ ኣነ እንታ ክገብር ይኽእል ኢኻ ትብል ኣጋጥመካ ምስ ተመክሮካ ምስ ዓቕምካ ምስ ፍልጠትካ ተመርኪስካ እንታ ክገብር ትብል ተኻልይቲ ትመፅእ ንሰብ ተሓትት ንመንካሕ ትኽእል መንካሕ ግዛ ንኽእል መል ሓሳብ ክበ ንኽእል ኢኻ ትብል ሳልሰይቲ ከዓ እንታይ ከንብብ ክትብል ስለዚ ምንባብ ነቲ ዝደለና ንቕሓት ስለ ዘዕብየልና እዚ ኩሉ መፅሓፍቲ ከንብብዎ ነዚ ኣነ ኣብቲ ድሕሪት ተወኪሰየ ዘለኹ ከንብብዎ ብዝተፈላለየ ምክንያት ዕድል ዘይረኸቡ ፅሙቕ ኣቢልና ከነቕርበሎም ፈቲና ኣለና ከምዝን ካልእን ነዚ ድማሳሰል መፅሓፍቲ ምንባብ ኣብቲ ደረጃ ንቕሓትና ኣብቲ ኣተዓባብያና ኣብቲ ጥበባትና ክሕግዝ ስለ ዝኽእል ካብ ትማሊ ሎም ዝሓሽና ካብ ሎሚ ከዓ ፅባሕ ዝሓሽና ክገብረና ስለ ዝኽእል ተገዲስና ብምንባብ ዘለና ልምዲ ከነዕቢ ፅቡቕ መስለኒ።
1: ጋዜጠኛ ጴጥሮስ ኣከምዚኣ መፅሓፍ ምቕራብካ ኣብ ሳይዳ ፈቓደኛ ኮይንካ መምፃእካ ከዓ ብጣዕሚ ኣመስግን። ኩልኹም ኣጋይሽ ከዓ ክብረት ይሃበልና። ኣብ መወዳእታ እንታይ እየ ዝብል ደቅና መጻኢና ንብል እንተዳእ ኮይንና ደቅና ብስነ ፍልጠት ንህነፆም ክንብል ከለና ግን ፋሉል ንስደዶም ንሶም ድላዮም ይግበሩ ጥራሕ ታኽዳን ታብ ምግቢ ተኻልእ ማለት ንቐርበሎም ማለት ኣይኮነን ብዝርዝር እቲ ዝተረድኦ ተረዲእዎ ኣሎ ካልእ ግን ንምዝኽኻር ዝኣክል እየ የቐኒየለይ መደብ ሳይዳ ኣብ ዝመፅእ ግዜ ብካልእ ትሕዝቶ ክንረኸብ ኢና። ክሳዕ መወዳእታ ምሳና መፅናሕኩም ከዓ ኣመስግን ኣጋይሽ ከምታ ዝመፅኹማ ብሰላም ተመለሱ ይቐኒየሊ

ሰላም ኣብ ርሒቑን ኣብ ቀረባን ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ደለኹም ክቡራት ተኸታተልትና ኣቐዲመ ብዙሕ ሰላም ክብለኩም ይፈቱ። ቀፂለ ሎሚ መዓልቲ ንሪኦ ኣሰራርሓ ምግቢ ከዓ ስፒናች ምስ እንቃቅሑ ናይ ፎርኖ ትኸውኑ። እዚ ንምስራሕ ሓስቤዛ ብ ቅድሜና ተቐሪቡሎ ቅድሚ ኣብቲ ስራሕ ምእታውና ኩሉ ግዜ ኢድና ክንሕፅብ ግቡእ ስለ ዝኾነ ምእዳዊ ይሕፀብ ኣለኹ። ኣረይ ስፒናች ሓደ ኪሎ ስፒናች ከምቲ ግቡእ ተሓፂቡ ብደቂቕ ዝተመትረ እቶም ኩሎም ኣስቤዛና ኩሉ ግዜ ንጥቀመሎም ኣሓይነ ኣሕምልቲ ቅመማትና በርሰሜሎ፣ ሽጉርቲ ፃዕዳ፣ ጉዕ በርበረ ብደቂቕ ተመቲሩ ተቐሪቡሎ፣ ኮሚደረ፣ ጨው በርበረ ፀሊም፣ በርማጆን፣ እንቃቅሑን፣ ዘይቲ ስምስም፣ ፀባ ከዓ ተቐሪቡሎ ማለት እዩ። ስለዚ ኣቐዲምና ኩሉ ኣስቤዛና ብሓንሳብ ጌርና ሓንሳ ሽሉቕ ቀቢልና ከነውፆ ኢና። ስፒናች ሓንቲ ደቂቕ ኢኻ በቃ ትሰኽትቶ፣ ምክንያቱ ብቐጠሊኡ ከሎ ከተውርዶስ ፅቡቅ ስለ ዝኾነ ደገና እውን ኣብ ፎርኖ እውን ስለ ከነእትዎ ድኾና። እስኪ መጀመርታ ሓምሊ ገይረ ኣለኹ ኩሉ ስቤዛና ብጀካ ፋርማጆን እንቃቅሖን ብሓንሳብ ከነእትዎ ኢና። ብሓንሳብ ኣእቲና ሓንሳብ ሽሉቕ ኣቢልና ከነውፀ ኢና ማለት እዩ።

ኣራይ ቶም ናይ ኣሕምልቲ ቀመማትና ሰለስተ ማንካ ጣውላ ፐርሰሜሎ ክገብረ ፐርሰሜሎ ከምቲ ኩሉ መዓልቲ እንጠቕሶ ፅቡቅ ትሕዝቶ እዩ ዘለዎ ስለዚ ክንጥቀመሉ ብ

ሽኩርቲ ፃዕዳ ከዓ ምስ ስፒናች ብጣዕሚ ፅቡቅ ክሳይድ ኣለዎ፣ ጣዕሚ እዩ ዘለዎ። ስለዚ ክልተ ማንካ ጣውላ ይጥቀም ኣለኹ። ማይ ተቀሪበ ሓደ ማንካ ጣውላ ከዓ ጉዕ በርበረ ይጥቀም ኣለኹ።

ኮሚደረ ብደቂ ዝተመትረ ኮሚደረ ናብ ኮሚደረ ከዓ ፅቡቅ ትሕዝቶ ከም ዘሎ ኩሉ መዓልቲ ኢና ንገልፆ ንምትብባዕ ኩሉ መዓልቲ ክገልፆ እየ። ኮሚደረ ኣዝዩ ሃፍታም ትሕዝቶ ዘለዎ መግቢ እዩ። ስለዚ ክንጥቀመሉ ፅቡቅ እዩ። ሓደ ማንካ ሻሂ በርበረ ፀሊም ጨው ውሕድ ኢና ንጥቀም። ኣብ ኣሕምልቲ ናቱ ጨው ስለ ዘለዎ ኣብ ኣሕምልቲ ውሕድ ኢና ንጥቀም። ዘይቲ ስምስም ይጥቀም ኣለኹ። ዘይቲ ስምስም ከዓ ካብቶም ፅቡቅ ትሕዝቶ ዝውንኑ ዘይቲ እዩ። ድማ ከዓ ኣብ ዓድና ዝፈሪ ዘይቲ ኣፀቢቅካ ትተኣማመነሉ በቂ ክባ ዘይቲ ገይረ ኣለኹ ዘይቲ ስምስም። ስለዚ ከምዚኣ ገይረ ስክትታ እያ ሓንሳብ ቆሩብ ሽሉቅ ምስ በለትልና መሊስና ናብ ባሪላ ክንሰርዓ ኢና ማለት እዩ። ሓምሉና ሸሊቆ ኣላ ሓደ ኩባያ ዝፈልሐ ፀባ

ስፒናች ብቐጠሊኣ ኸላ ሽሉቕ ኣቢልካ ኢኻ ተውርዳ ደቐይቃይ ተወስድን እያ

ከምዚ ኢላ ዓፍራ ኣቢልና ድሓር ነቲ ሓንሳብ ሽሉቕ ኣቢልና ዘውረድናዮ ሓምልና ፍርቁ ኣባዴላ ክንሰርዖ ኢና። ሓምልና ብቐጠሊኡ ከሎ ከምዚ ኢሉ ከሎ ኢና ውሪድናዮ ዘለና ሓንሳ ኢና ሰኽቲትናዮ። ስለዚ ፍርቃ ብታሕቲ ክንገብራ ኢና፣ ፍርቃ ከዓ ብላዕሊ ክንገብራ ኢና። ኣብ ቅብኣት ዝተለኸ ባዴላ ቀሪበ ኣለኹ። ኣሕምልቲ ብዝተፈላለየ ዓይነት ጌርና ክንሰርሖ ከም እንኽእል ኢና ንምሃር ዘለና። እዚ ከዓ ብሱል ስለ ዝኾነ ኣብ ዘለና ሓዊ ጌርና ክንሰርሖ ይከኣል እዩ። ኦረዲ ተሸሊቑልና ወፂኡ ስለ ዘሎ

ዝተረፈና ሓምሊ ኣብ ልዕሊኡ ገልቢጥና ኣተዓራሪና ፈርማጆ ነስኒስና ተንዲ ተረፈና ንቀቕሖ ኣብ ኣፍሲስና ኣብ ፎርኖ ነእትዋ

ከምዚኣ ጌርና ተዓራሪና እተን ዝተረፋና ፈርማጆ ንቀቕሑን ጌርና ፍርኖ ክነእትዋ ኢና።

ፈርማጆ ነስኒሰ ደሓር ዝተረፈን እንቃቕሖ ብላዕሊ ፍስሳፍ ፍስሳፍ ቢለ ፎርኖ ኸእትዋየ ማለት እዩ።

ከምዚ ኣይላ ቀይሕ ምስ በለትልና ኣውፂና ንምግቢ ነዳልዋ ማለት እዩ። እንቲ ኣይላ ቀይሕ ምስ በለት ዕስራ ደ ትወስድ እያ ከም ዓይነት ፎርኖና ኸዓ ዕስራ ደ ኣእቲና ኣውፂኢና ኣለና። እናተኸታተልና ኸዓ ክንሪኦ ይግባእ እዩ ማለት እዩ። ስለዚ ኣብቲ ሓምሊ ስፒናች ፕሮቲን ኣሎ ከምቲ ኩሉ መዓልቲ ወይ ድማ ኩላትና ከም እንፈልጦ ከም ኩሎም ኣሕምልቲ ኸዓ ቪታሚናትን ማዕድናትን ኣሎ ፕሮቲን ኣለዎ። ምናልባሽ ዩሪክ ኣሲድ ዘለዎ ሰብ ካብ ስፒናች ቁስጣ ስለ ዝምረፅ ቁስጣ ጌርና ክንሰርሐ ከዓ ንኽእል ኢና ማለት እዩ። ቁስጣን ስፒናችን ሲ ይቀራረብ እዩ፣ ኣባሳስልኡ ይቀራረብ፣ ዓይነቱ ይቀራረብ፣ ወላ ሓደ ፀገም የብሉን። ኣብቲ ሕዝትኡ ግን ኣብ ስፒናች ፕሮቲን ስለ ዘሎ ንፕሮቲን ዝፃብኦ ሰብ ብሓምሊ ቁስጣ ክነዳልወሉ ንኽእል ኢና፣ ብሓምሊ ቁስጣ ክነዳልዋ እውን ንኽእል ኢና። ከምቲ ቀዲመ ዝበልክዎ ከዓ ፎርማጆ ክንክ ተርኣደለና ክንክ ንኽእል ኢና፣ ወይ ቁርባን ጥራንጥር ከነብለሉ ንኽእል፣ ወይ ከዓ ዘይብሉ ጭራስ ክንገብሮ ንኽእል። ዋላ ሓደ ፀገም የብሉን ማለት እዩ። ንቃቅሖ ተጠቒምና ስለ ዘለና ኣብቲ ኩሉ ቀመማቱ ፐርሰሜሎ፣ ሽጉርቲ ፃዕዳ፣ ጉዕ በርበረ ነናቱ ዝኾነ ሃብታም ትሕዝቶ እዩ ዘለዎ። ከምቲ ኩሉ እዋን ንገልፆ ማለት እዩ። በርበረ ፀሊም ጨው፣ ኣብቲ በርበረ ፀሊም እውን ኩሉ መዓልቲ ከም እንገልፆ ኣዝዩ ጠቃሚ ዝኾነ ንሰውነትና ካብ ሰውነትና ጎዳኢ ነገር ንምእላይ ትሕዝቶ ዘለዎ ዓይነት ቀመም እዩ። ኣብ ኩሉ ምግብና ኢና ከዓ ንጥቀመሉ ቀመም በርበረ ፀሊም። እዚኣት ወዳርጋ የለን ክበሃል ይከኣል እዩ። ኣብ ዓይነት ፀብሕታት ማለተይ ወይ ዓይነት ሰላጣታት፣ ዓይነት ኣልጫታት፣ ኣብ ኩሉ ዓይነት ዓሳ ንጥቀመሉ ቀመም እዩ። ስለዚ ኣዝዩ ሃፍታም ቀመም እዩ ማለት እዩ። ስለዚ ኣብቲ እንቃቅሖ ከዓ ብሉፅ ዝኾነ ትሕዝቶ እዩ ዘሎ። ኣብቲ ብጫ እንቃቅሖ ኩሉ ዓይነት ቪታሚናትን ማዕድናትን መኣዛታትን ኣሎ። ኣብቲ ፃዕዳ እንቃቅሖ ከዓ ፕሮቲን ኣሎ፣ ሃይ ፕሮቲን፣ ፅቡቅ ፕሮቲን ኣሎ ማለት እዩ። ስለዚ ኩሉ ደሚርካ ክረአ ከሎ ሃብታም ኣሰራርሓ ምግቢ ክንብሎ ንኽእል ኢና። ስለዚ ምስ ዝኾነ ዓይነት ክንምገብዎ ንኽእል ዓይነት ምግቢ እዩ ማለት እዩ። ንቐደም በሉ ክንብለኩም ከምዚኣ ጌርና ምስ ዝኾነ ዓይነት ጌርና ንምግቢ ክንነዳልዋ ንኽእል ማለት እዩ። ምስ ባነ ክንቅርቦ ንኽእል ተርኣደሊና ከዓ ከምቲ ዝሓለፈ ሰሙናት ክንገብሮ ዝቐነና ከዓ ምስ ቅጫ ስጋ፣ ምስ ቅጫ ጣፍ፣ ምስ ቅጫ ዳጉሻ ክንጥቀመሉ ንኽእል ማለት ጥዕና ዝዓለመ ስለ ንዛረብ ደለና ማለት እዩ። ካፊኖ ክንወፅእ እንተደሊና እዚ ኮይኑ ምስ ባኒ ክንምገቦ ንኽእል፣ ኣብ ውሽጢ ባኒ እቲና ክንምገቦ ንኽእል፣ ከም ዝኾነ ዓይነት ጌርና ክንምገቦ ንኽእል ኢና። ንቐደም በሉ ናይ ሎሚ መዓልቲ ስፒናች ምስ እንቃቅሖ ናይ ፎርኖ ኣብዚ ኣወዲእና ኣለና። ኣብዚ መፅእ ሰሙን ብካልእ ትሕዝቶ ክሳብ እንረኸብ ኣብ ዘለናዮ ሰናይ ቅነ

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሉና። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል። ኣብ ከተማ ከረን ዝካየድ ዘሎ ሻምፒዮን ኩዕሶ እግሪ ክለባት ኤርትራ ኣብዝሓለፉ 3 መዓልትታት ብዝተፈላለዩ ግጥማት ቀፂሉ ተኻይዱ።
1: ሻምፒዮን ኩዕሶ እግሪ ክለባት ኤርትራ ኣብዝሓለፈ 3 መዓልትታት ኣብ ከተማ ከረን ቀፂሉ ተኻይዱ። ዓርቢ 23 ናሓሰ ቀዲመን ዝተፋለማ ክለባት ደንደን ምስ ኣድሊስ ክኾና ከለዋ ክለብ ኣድሊስ ካብ ድሕሪ ተበጊሳ 3-2 ተዓዊታ። ክለብ ደንደን ካብ ሜሮን ኣለም ኣብ 50 ደቂቕ ከምኡውን ካብ ሴም ሓሪ ኣብ መበል 43 ደቂቕ ብዝረኸበተን ሸቶ መሪሕነት ክትሕዝ እኳ እንተኸኣለት ክለብ ኣድሊስ ካብ ኣቤል ወለ ዮሱስ ኣብ መበል 45 ደቂቕን 57ን ከምኡውን ካብ ሶምሶም ተኸስተ ኣብ መበል 70 ደቂቕ ብዝረኸበተን ሽቶታት ተሓጊዛ ካብ ድሕሪ ተበጊሳ 3-2 ተዓዊታ። ኣቤል ወልደ የሱስ ካብ ክለብ ኣድሊስ ብሉፅ ናይቲ ፀወታ ኮይኑ ዝቐፀለ ፀወታ ኣብ መንጎ ክለብ ዓንሰባን ሰናዓፈን ኮይኑ ክለብ ሰናዓፈ ኣብ መበል 14 ደቂቕ ካብ ስምኦን ሰመረ ብዝረኸበታ ሽቶ መሪሕነት ሓዘት። ክለብ ሰናዓፈ ኣብ መበል 58 ደቂቕ ካብ ሙሴ ተኸልኣ ብዝወሰኸታ ሽቶ ተሓጊዛ ኣብ ምዱብ ፀወታ ብዓወት ክለብ ሰናዓፈ 2 ብባዶ ተዛዚሙ። ሓላውልዳት ክለብ ሰናዓፈ ተመዝገን መብራቱ ድማ ብሉፅ ናይቲ ፀወታ ኮይኑ ኣብ መወዳእታ ዝተፋለማ ክለባት ኣልሂላል ምስ ሰሜንቶ ዝተመደበ ምዱብ ግዜ ኣብ ምዝዛሙ ክለብ ኣልሂላል ካብ ሳሙኤል ጎይቶ ኣብ መበል 93 ደቂቕ ሽቶ ኣመዝጊባ። ክለብ ሰሜንቶ ድሕሪ ነታ ፅቡቅ ጌራ ሓጎሳ ዘይዝተማቕረት ኣልሂላል ኣብ 94 ደቂቕ ካብ መሓመድ ሙሳ ብዝረኸበታ ሸቶ ብምምዝጋብ ንፀወታ ሓደ ብሓደ ጌራ ዛዘመቶ። ሃብቶም ኣብርሃ ካብ ክለብ ሰሜንቶ ብሉፅ ናይቲ ግጥም ኮይኑ ቀዳም 22 ናሓሰ ኣብ ስታድዮም ከረን ዝተኻየደ 3 ግጥማት ቀዲመን ዝተፋለማ ኣልነሰርን ላሳለን ዝተመዝገበ ሽቶ ብዘይምንባሩ ምዱብ ግዜ ባዶ ብባዶ ተዛዚሙ። ኣብርሃም በላይ ካብ ክለብ ላሳለ ድማ ብሉፅ ናይቲ ግጥም ኮይኑ ብዙሕ ሸቶታትን ዓብላልነት ክለብ ኣልተሓሪር ኣብ ልዕሊ ደንካላይ ዝተንፀባረቐሉ ግጥም ነይሩ። ክለብ ኣልተሓሪር 3 ሽቶታት ካብ ካልድ ዓብደላ፣ 2 ካብ ዘርኢት የማነ፣ 2 ካብ ኢብራሂም መሓመድ፣ ሓንቲ ሽቶ ድማ ካብ ኣማኒኤል ዘርአ ኢየሱስ ብምርክ ንመጋጥንታ ደንካላያ ብገፊሕ 8 ባዶ ስዒራታ። ካልድ ዓብደላ ካብ ክለብ ኣልተሓሪር ድማ ብሉፅ ናይቲ ግጥም ኮይኑ ዝቐፀለ ፀውታ ኣብ መንጎ ቀይሕ ባሕርን ኣቁደቱን ኮይኑ ንዕረፍቲ ባዶ ባዶ ድሕሪ ምውፃእ ጋንታ ቀይሕ ባሕሪ ካብ ቤንሁር ጣዕመ ኣብ መበል 58 ደቂቕ፣ ካብ ናታን ብርሃነ ኣብ መበል 60 ደቂቕ፣ ሳልሰይቲ ሸቶ ድማ ካብ ስምኦን ኣስመላሽ ኣብ መበል 68 ደቂቕ ብምምዝጋብ 3 ባዶ ኣብ ልዕሊ ኣቁርደት ተዓዊታ። ቤንሁር ጣዕመ ድማ ብሉፅ ናይቲ ፀወታ ኮይኑ ትማል ሰንበት 23 ናሓሰ ቀዲመን ዝተፋለማ ክለባት ሰናዓፈ ምስ ኣልሂላል ክኾናን ከለዋ ኣብ ቀዳሞት 45 ደቂቕ ሽቶ ብዘይብምዝጋቡ ንዕረፍቲ ባዶ ባዶ ወፅን። ድሕሪ ዕረፍቲ ሓይላ ዝቐረበት ክለብ ሰናዓፈ ኣብ መበል 56 ደቂቕ ካብ ንያት ዘርእዝጊ ሽቶ ኣመዝገበት። ኣብ መበል 43 ደቂቕ ዝረኸበታ ፍፁም ቁላዕ እውን ብመንገዲ እስማዒል ስዒድ ናብ ሽቶ ቀይረታ። ምዱብ ግዜ ድማ ብዓወት ክለብ ሰናዓፈ ኣብ ልዕሊ ክለብ ኣልሂላል 2 ባዶ ተዛዘመ። ንያት ዘርእዝጊ ካብ ክለብ ሰናዓፈ ብሉፅ ናይቲ ግጥም ኮይኑ ዘቐፀለ ግጥም ሓያል ምትህላኽ ዝተረአየሉ ኣብ መንጎ ኣድሊስን ሴሜንቶን ነይሩ። ክለብ ኣድሊስ ፍፁም ቁላዕ ብመንገዲ ኣቤል ወልደ ኢየሱስ ኣብ መበል 21 ደቂቕ ኣመዝግ ቀፂላ ክለብ ኣድሊስ 3 ሸቶታት ካብ ቢንያም ግርማይ ከምኡውን ሓንቲ ሸቶ ካብ ርያን ስዑድ ረኸበት። ክለብ ሰሜንቶ ዘየጋላገላ 2 ሸቶታት ካብ መሓመድ ሙሳን ፋንኤል ገብራይን ረኺባ። ምዱብ ፀወታ ብዓወት ክለብ ኣድሊስ 5-2 ተዛዚሙ። ሓበን ተኸስተ ካብ ክለብ ኣድሊስ ድማ ብሉፅ ናይቲ ግጥም ኮይኑ ዝቐፀለ ግጥም ብሉፅ ምንቅስቃስ ዝተረኣየሉ ኣብ መንጎ ክለባት ደንደንን ዓንሰባን ዝተኻየደ ነይሩ። ክለብ ደንደን ብመንገዲ ሴም መብራቱ ኣብ መበል 16 ደቂቕ ብዘመዝገበታ እንኮ ሸቶ ተሓጊዛ ሓደ ባዶ ኣብ ልዕሊ ዓንሰባ ቀዳማይ ዓወታ ኣመዝጊባ። ሳምሶን ሚኬል ካብ ክለብ ደንደን ድማ ብሉፅ ናይቲ ግጥም ኮይኑ
0: ክረምታ ውድድር ኩዕሶ መርበብ ዞባ ማእከል ይቐፅል ኣሎ።
2: ብምትሕብባር ጨንፈር ስፖርትስን ፌደሬሽን ኩዕሶ መርበብን ዞባ ማእከል ተወዲቡ ዝካየድ ዘሎ ክረምታዊ ውድድር ኩዕሶ መርበብ ግራስሩት ብቐዳምን ሰንበትን ቀፂሉ ተኸይዱ። ብቐዳም ክለባት ደቂ ተባዕትዮ ኣብ ዝተረኸባሉ ኣብ ክሊ ዕድመ 14 15 ኣኽርያ ንገጀረት 2 ባዶ ብምስዓር ካልኣይ ዓወት ከተመዝግብን ከላ ኣብ ዕድመ 16 17 ድማ ኣቐዲማ 2 ግዜ ዝተሳዕረት በሪኽ ምስ ገጀረት ገጢማ ሰሊጥዋ ድማ 2 ብሓደ ተዓዊታ። ዝዓበ ፀወታ 2 ግዜ ኣብ ምድበን ዓወት ዘመዝገባ ማይትምናይን ኣባሻውልን ዘረኸበ ግጥም እዩ። ንቐዳማ እብረ ፀወታ ኣባሻውል 25 ብ13 ክስዕራን ከላ ኣብ ካልኣይ እብረ ድማ ብዝርኢት ተኽሊ ዝግት ስልጥን ማይትምናይ ዝሓሸ ብቕዓት ወኒና 25 ብ9 ወዲኣታ። ኣብ ሳሴትን መፈላለይትን ፀወታ ብማዕረሸቱታት እዩ ዝቕፅል ነይሩ። ኣባሻውል ኣብ ኣጋምዝዛም ጥንቁ ፀወታ ብምርኣይ 19 ብ17 ብምዛም ንሳልሳይ ግዜያት ተኸታታሊ ዓወት ሰኒዳ። ሰንበት ካብ ዝተኸየዱ ውድድራት ኣብ ዕድመ 14 15 ጎዳይፍ ንማይትምናይ 2 ባሮ ክትስዕራን ከላ 4 ስመራ ንኣብ ምክፋል ቦታ ዝፃወት ሳይሞን ኣንጎሶን ብብጫን ቀይሕን ኣብ ዝኸሰረትሉ ግጥም በታ ፈላሚ ፀወታ ዘካየደት ገዛ ባንዳ 2 ብ1 ተሳዒራ። ኣብ ግጥም ደቂ ኣንስትዮ ዕዳጋ ሓሙስ ንጋላ ነፍሒ ክልተ ብሓደ ክትስዕራን ከላ ራብዒት ፀወታ ድማ ብእንኮ ጓዳንሰይቲ የወሪት ፍትውት ስልጥን ገዛ ባንዳ ምስቲ ኣብ ዝሓለፈ ምስ ዕዳጋ ሓሙስ መስፃት ፀወታ ዘንፀባርቐት ጋላ ነፍሒ ገጢማ ኣብዚ ግጥም ድማ ጋላ ነፍሒ ክልተ ባሮት ዓዊታ እዚ ውርድር ሎሙሶኒ ኣብ ሰዓታት ቅድሚ ቀትሪ ቀፂሉ ብምውዓል ፅባሕ ሰለስ እውን ካብ ሰዓት 8 ቅድሚ ቀትሪ ኣትሒዙ ኣብ ክልተ መፃወቲ ቦታ ውርድራቱ ከካይድ እዩ ኣብ ሜዳ ፖቾ ፊላ ዕድሚ 14 15 ደቂ ተባዕትዮ ኣኽርያ ምስ ገዛባንዳ ኣብ 16 17 ደቂ ተባዕትዮ ኣኽርያ ምስ ገጅረት ዕዳጋ ሓሙስ ምስ ጉዳይፍ ከምኡውን ደቂ ኣንስትዮ ዕዳጋ ሓሙስ ኣንጻር ኣኽርያ ፀወተን ከካይዳ የን ኣብ ቤት ትምህርቲ እምባህራን ዝካየድ ውርድራት ድማ ዕድሚ 14 15 ደቂ ተባዕትዮ 4 ስምራ ምስ ገጀረት ኣብ ባሻውል ምስ ማይ ተመናይ በሪኽ ምስ ጋላ ነፍሒ ኣብ ደቂ ኣንስትዮ ማይ ተመናይ ምስ ጎዳይፍ ዕዳጋ ሓሙስ ምስ ኣባሻውል ውርድራተን ከካይዳ የን
0: ውሽጣዊ ውርድራት እዚ ሓይል ኣየር ኤርትራ ብሓሙስን ዓርብን ብግጥማት ኩዕሶ እግርን ኩዕሶ መርበብን ኣብ ማዓስከር ሓይል ኣየር ቀፂሉ ተኻይዱ
1: ውሽጣዊ ውርድራት እዚ ሓይል ኣየር ብሓሙስን ረብዑን ብፀወቶታት ኩዕሶ እግርን ኩዕሶ መርበብን ኣብ ማዓስከር ሓይል ኣየር ቀፂሉ ውዒሉ ብሓሙስ ኣብ ኩዕሶ እግሪ ደቂ ኣንስትዮ ዝተረኽባ ጋንታታት ሕድርን መሰረትን እየን ነይረን ሕድሪ ብመንገዲ ፉርቱና ብርሃነ እንኮሽቶ ብምዝጋብ ኣብ ልዕሊ መሰረት ሓደ ብባዶ ተዓዊታ ቀፂለን ዝገጠማ ጋንታት ደቂ ተባዕትዮ መሰረትን ሕድርን እየን ተፃወቲ ሕድሪ ነቲ ፀወታ ብምዕብላል ሓሙሽተ ሽቶታት ካብ ናሆም ተኽላይ ክረኽቡ እንከለዉ ክልተ ሽቶታት ካብ ላሜክ ኢሳቅ ሓሓንቲ ሸቶ ድማ ካብ ሴም የማንን ናታን የማንን ብምዝጋብ ብገፊሒ ውፅኢት ኣብ ልዕሊ መሰረት 9 ብባዶ ተዓዊቶም ወፂኦም በዚ መሰረት ተፃዋታይ ናሆም ተኽላይ ካብ ጋንታ ሕድሪ ብ9 ሽቶታት ብሉፃ ምዝጋቢ ኮይኑ ይመርሕ ሳልሰይቲ ናይቲ ግጥም ዝገጠማ ጋንታት ደቂ ኣንስትዮ ፀሓይ በርቅን ፅንዓትን እየን ተራኺበን ተፃወቲ ፀሓይ በርቂ ካብ ብኢላም ደበሳይ 3 ሽቶታት ክትረክብ እንከላ ካብ ፌሩዝ የማን ሓንቲ ሽቶ ብምርካብ 4 ብባዶ ተዓዊታ ኣብ መወዳእታ ናይቲ ግጥም ዝተፋለማ ጋንታት ደቂ ተባዕትዮ ፅንዓትን ፀሓይ በርቅን እየን ፅንዓት ብመንገዲ ሑሴን መሓመድ ሓንቲ ሽቶ ብምዝጋብ ብፀቢብ ውፅኢት 1 ብባዶ ተዓዊታ ኣብ ትዕለት ኩዕሶ መርበብ ተኻይዱ ነይሩ ኣብ ናይ ደቂ ኣንስትዮ ፈንቅልን ሮኬት ኣብ ናይ ደቂ ተባዕትዮ ሓሊበት ንዊናን ተመሳሳሊ ውፅኢት 2 ባዶ ክዕወታለን እንከለዋ ፈንቅል ንሮኬት 2-1 ስዒራታ ብዓርቢ ኣብ ዝተኻይደ ኩዕሶ እግሪ ደቂ ኣንስትዮ ዊናን ፈንቅልን እየን ገጢመን ተፃወቲ ዊና ኣብ 6 ደቂቕ ብመርሃዊት ጣዕሚ ሸቶ ክትረክብ እንከላ 2 ሽቶታት ካብ ሳሮን ደበሳይን ሓንቲ ሽቶ ካብ ሚካኤል ሚካኤል ብምቁፃር ብገፊሒ ውፅኢት 4 ብባዶ ተዓዊታ ካልኦቲ ዝገጠማ ጋንታት ሓሊበትን ሮኬትን እየን ሓሊበት ኣብ መበል 36 ደቂቕ ብኣምና ኢብራሂም ሸቶ ብምቁፃር ብፀቢብ ውፅኢት 1 ብባዶ ተዓዊታ ወፅያ ሳልሳይ ናይቲ ግጥም ዘካየደ ጋንታታት ደቂ ተባዕትዮ ሓሊበትን ሮኬትን ኣብ ዝገበሮ ግጥም ሮኬት ብገፊሒ ውፅኢት 4 ብባዶ ተዓዊታ ኣብ መወዳእታ ግጥመን ዘሰላሰላ ጋንታት ደቂ ተባዕትዮ ዊናን ፈንቅልን እየን ተጋጢመን ተፃወቲ ዊና ብመንገዲ ደሞዝ መድሃኔን ሙክታር ዑስማንን ኢሳያስ መድሃኔን 3 ሽቶታት ከመዝግቡ እንከለዉ ብወገን ተፃዋቲ ፈንቅል ብሲራክ ብርሃነ ሓንቲ ሽቶ ብምዝጋብ ዊና 3-1 ክትዕወት እንከላ ኣብ እቲ ዕለት ግጥማት ኩዕሶ መርበብ ተሰላሲሉ ነይሩ ኣብ ናይ ደቂ ኣንስትዮ ሕድሪ ንመሰረት ፀሓይ በርቂ ንፅንዓት ብተመሳሳሊ ውፅኢት 2 ብባዶ ስዒረናን ኣብ ናይ ደቂ ተባዕትዮ ፀሓይ በርቂ ንፅንዓት 2 ብባዶ ሕድሪ ንመሰረት 2-1 ተዓዊተን ኣለን ውሽጣዊ ውድር እዛ ሓይል ኣየር ሎሚሶኒ ቀፂሉ ውዒሉ ኣሎ
0: ክረምታ ውርድር ግራስሮት ኩዕሶ እግሪ ዞባ ማእከል ብናይ ፍርቂ ፍጻመ ግጥማቱ ቀፂሉ
1: ክረምታዊ ውድድር ግራስሩት ፍርቂ ፍጻሜ ናይ ዝተፈላለየ ክልል ዕድመ ተዛዚሙ ትማሊ ሰንበት ኣብ ዝተዛዘመ ናይ ትሕቲ 17 ዓመት ደቂ ተባዕትዮ ማይ ተመናይ ንፀፀራት 5-3 ብፍፁም ቅላዕ ክትስዕራ እንከላ ፓራዲዞ ንኣኽርያ ብፀወታ 1 ባዶ ብምስዓር ኣብ ናይ ዋንጫ ሓሊፈን ኣብ ተመሳሳሊ ዕድመ ደቂ ኣንስትዮ ገጀረት ንፓራዲዞ 3-1 ፀፀራት ንሰንበል 3-ባዶ ብዝኾነ ውፅኢት ተዛዚሙ በዚ መሰረት ገጀረት ምስ ፀፀራት ንዋንጫ ፓራዲዞ ምስ ሰንበል ንደረጃ ክረኸባ እየን እዚ ከምዚ ኢሉ እንከሎ ብዓርቢ ኣብ ዝተኻይደ ናይ ትሕቲ 13 ዓመት ደቂ ተባዕትዮ ፈለማ ንሜዳ ዝወረዳ ጋንታት ጎዳይፍ ንገዛማንዳ 3-ባዶ ክትስዕራ እንከላ ማይ ተመናይ ንኣኽርያ ብፍጹም ቅላዕ 6-5 ስዕራታ ኣብ ናይ ደቂ ኣንስትዮ ሰንበል ንማይ ተመናይ ብፍጹም ቅላዕ 4-3 ክትስዕራ እንከላ ብፀወታ ድማ ጎዳይፍ ኒትራቨሎ 1 ብባዶ ተዓዊታትላ ቀዳም ኣብ ዝቐፀለ ፀወታታት ናይ ትሕቲ 15 ዓመት ደቂ ተባዕትዮ ኣባሻውል ንማይ ተመናይ 2-1 ብፀወታ ክትስዕራ እንከላ ፓራዲዞ ንገዛማንዳ 7-6 ብፍጹም ቅላዕ ስዕራ ኣብ ናይ ዋንጫ ምስ ኣባሻውል ክትፋጠጥ እያ ናይ ደረጃ ድማ ማይ ተመናይ ምስ ገዛማንዳ ክረኸባ እየን ኣብ ተመሳሳሊ ዕለት ደቂ ኣንስትዮ ትሕቲ 15 ዓመት ኣባሻውልን ማይ ተመናይ ንደረጃ ጎዳይፍን 4 ስመራን ድማ ንዋንጫ ኣብ ዝተጋጠማሉ ጎዳይፍ ን4 ስመራ ማይ ተመናይ ድማ ንኣባሻውል ብፍጹም ቅላዕ ብምስዓር ቀዳመይቲ ጎዳይፍ ካልአይቲ 4 ስመራ ሳልሰይቲ ማይ ተመናይ ብምዃን ናይ 226 ውድድረን ዛዚመን ክረምታዊ ውድድር ግራስሩት ናይ ዋንጫን ናይ ደረጃን ትሕቲ 13 ዓመት ከምኡ ውን ትሕቲ 15 ዓመት ደቂ ተባዕትዮ 26/2026 ክካየድ መደብ ክተሓዘሉ እንከሎ ትሕቲ 17 ዓመት ድማ ንዋንጫን ንደረጃን ሓሙስ 26 27 ሓሰ ብኽልቲኡ ፀወታታት ብዝካየድ ውድድሩ ክዛዝም እዩ።
0: ኣብ ከተማ ጊንዳዕ ንኣስታት 8 ኣዋርሕ ኣብ ምክያድ ፀንሐ ግጥማት ኩዕሶ እግሪ ብ16 ሓሰ ብወግዒ መገረጁ ዓፂኡ።
2: ኣብ ንኡዞባ ጊንዳዕ ስፖርታዊ መንፈስ ኣብ መንእስያት ንምስራፅን ብስፖርት ዝተሃንፁ ብቑዓትን ተወሃድርትን ተፃወቲ ንምፍራይ ንኣስታት 8 ወርሒ ክካየድ ፀንሐ ውርድራት ኩዕሶ እግሪ ብ16 ሓሰ ተዛዚሙ። እቲ ብፌደሬሽን ኩዕሶ እግሪ ንኡዞባ ጊንዳዕ ተወዲቡ ኣብ መንጎ 8 ናይ ቀዳማይ ዲቪዥን 12 ናይ ካልኣይ ዲቪዥን 24 ድማ ናይ ሳልሳይ ዲቪዥን ዝተኸየደ ናይ ዙርያ ውርድራት ክለባት ኣብ ቀዳማይ ዲቪዥን 28 ኣብ ካልኣይ ዲቪዥን 36 ኣብ ሳልሳይ ዲቪዥን ድማ 49 ግጥማት ከካይዳን ከለዋ ብድምር 1320 ዓቕሚ ስፖርታውያን ከም ዘሳተፈ ኣብቲ ፌደሬሽን ሓላፊ ውርድርን ስነስርዓትን መምህር ኣማን ሓዝዋይ ገሊጹ። መምህር ኣማን ኣብ ቀዳማይ ዲቪዥን ኣልኣህሊ ጎብለል ናይቲ ን8 ኣዋር ዝተኸየደ ግጥማት ክትከውንን ከላ ባቡራይ ካልአይቲ ማራዳባ ድማ ሳልሰይቲ ክኾናን ከለዋ ኣብ ካልኣይ ዲቪዥን ቀዳመይቲ ክለብ ዓዋተ ካልአይቲ ጋንተ ኣልኣህሊ ሳልሰይቲ ድማ ባቡራይ ብምዃን ተዓዊተን። ኣብ ሳልሳይ ዲቪዥን ቀዳመይቲ ኣልተሕሪር ካልአይቲ ዓደውሐ ሳልሰይቲ ድማ ዓርከብ ኮባይ ኮይነን ዋንጫን መዳልያን ገንዘባዊ ሽልማትን ተቐቢለን። ብዘይካዚ ዑሳም ዑመር ካብ ክለብ ኣልተሕሪር፣ ካልድ ሳልሕ ካብ ኣልኣህሊ፣ ዮሴፍ ኣንጎሶም ካብ ክለብ ዓዋተ፣ ኣሕመድ ሮሞዳን ካብ ክለብ ባቡራይ ብሉፃት ኣመዝገብ ትሸቶ ክኾኑ ከለዉ ጀማል ሓሰን ካብ ክለብ ዓዋተ፣ ሓሰን ኢድሪስ ካብ ክለብ ኣልተሕሪር ብሉፃት ሓለው ትልዳት ብምዃን ዋንጫ ተሸሊሞም። ኣብ መወዳእታ ተፃዋታይ ኣልኣህሊ ዓድል መሓመድ ዓሊ ካብ ቀዳማይ ዲቪዥን፣ ተፃዋታይ ክለብ ዓዋተ ዓለ ስዒድ ካብ ካልኣይ ዲቪዥን፣ ኣባል ክለብ ኣልተሕሪር ጀማል ኣድም ድማ ካብ ሳልሳይ ዲቪዥን ብሉፃት ተፃወቲ ኮይኖም ነፍሲ ወከፎም ናይ ገንዘብን ዋንጫን ሽልማትን ተቐቢሎም። ዕውታት ብደረጃ ክለባትን ብውልቅን ካብ ኢድ ዋና ዳይረክተር ክፍሊ ባህልን ስፖርትን ዞባ ሰሜናዊ ቀይሕ ባሕሪ ወይዘሮ ዘይነብ ዑመርን ካልኦት ሓለፍትን ሽልማቶም ተቐቢሎም።
0: ሓድሽ ዓመት ውርድር ግጥማት ፕሪምየር ሊግ ዓዲ እንግሊዝ ዓርቢ ብግጥም ሻምፒዮን ዝሓለፈ ዓመት ኣርሰናል ኣንጻር ኮቨንትሪ ብዘካየዶ ግጥም ናይዚ ዓመት ውርድራቱ ፈሊሙ። ዝሓለፈ ዓመት ብዓወት ኣርሰናል መገረጁ ዝዓፀወ መድረኽ ፕሪምየር ሊግ ዓዲ እንግሊዝ ዓርቢ 21 ሓሰ ድሕሪ 89 መዓልትታት ብሓድሽ ናይ ውድድር ዓመት ተመሊሱ። ኣብ ቀዳማይ ፀወቱ ድማ ንተዓዋቲት ፕሪምየር ሊግ ኣርሰናልን ንተዓዋቲት ሻምፒዮንሺፕ ኮቨንትሪ ሲቲን ብዝረኸበ ግጥሚኡ ናይ ዝሓድሽ ዓመተ ስፖርት ውድድራቱ መዊሱ። ሓድሽ ፈራሚ ኣርሰናል ብሩኖ ጉማረሽ ኣብ ግጥም ኮሚኒቲ ሺልድ ዝገጠሞ ፎኪስ ማህረምቲ ኣብዚ ግጥም ዘፃውቶ ብዘይምንባሩ ኣሰልጣኒ ኣርሰናል ሚካኤል ኣርቴታ ንልዊስ ኬሊው ኣብ ጎኒ ዴክላን ራይስ ኣሰሊፉ። ኒኪ ሃቨርትስ ድማ ካብ ቪክቶር ዮኬሬሽ ኣቐዲሙ መስመር ምጥቃዕቱ ክመርሓልዎ ሓላፍነት ተረኪብዎም። መጋጥምቲ ኣርሰናል ኮቨንትሪ ድ21 ንፈለማ ግዜያት ተካይዳ ናይ ፕሪምየር ሊግ ፀወታ እያ። ፀወታ 15 ደቂቃ ጥራይ ምስ ተላዕሎ ብውህደት ክሪስቶስ ዞሊስን ሪካርዶ ካላፊዮርን ናብ ርዳት ዝለዕከት ኩዕሶ ካይ ሃቨርትስ ቀዳመይ ትሸቶ ኣርሰናል ናይ ዝሓድሽ ዓመተ ስፖርት ኣመዝጊቡ። ሃቨርትስ ብመንገዲ ቸልሲ ናብ ምድሪ እንግሊዝ ካብ ዝመፅእ ምስ ቀዳሞ ተሰልፍቲ ንሜዳ ኣብ ዝወረደሉ 4 ግጥማት ኣብ ኩሎም ሸቶ ከመዝግብ ንፍለማ ግዜ እዩ። ዋሕዚ መጥቃዕቲ ኣርሰናል ኣብዚ ደዋይ በለን ቡካዮ ሳካ ኣብ መበል 23 ደቂ ንመሪሕነት ኣርሰናል ናብ 2 ባዶ ኣበሪኹ። ኣርሰናል ኣብ ውሽጢ 23 ደቂቕ ኣብ ሜዳ 2 ብባዶ ክትመርሕ ድሕረቲ ንወልቭስ ኣብ 223 ውርሒ ተሓሳስ ኣብ ውሽጢ 13 ደቂቕ 2 ሸቶ ዝመርሐቶ ንፍለማ ግዜ እዩ። ድሕሪ ረፍቲ ሓለቓ ጋንታ ማርቲን ኦዴጋርድ ኣብ መበል 49 ደቂቕ ሳልሴት ሸቶ ወሲኹ። ኣርሰናል ድማ ኣብ ቀዳማይ ፀወታ 3 ባዶ ብምዕዋት ናብ ዝተረፋ ክለባት ተሪር መጠንቀቕታ ይሕሊፋ። ዝሓለፈ ዓመት ኣብ ኩሎም ውድድራት ሓንቲ ሸቶ ጥራይ ኣመዝጊቡ ዝነበረ ናይዛ ግጥም ብሉ ተፃወታይ ዝተሸለመ ኦዴጋርድ ኣብዚ ሓድሽ ናይ ውድድር ዓመት ድሮ ኣብ 2 ተኸታተልቲ ግጥማት ሸቶ ኣመዝጊቡ።
2: ኣርሰናል ኣብ መኽፈት ፀወታ 3 ሸቶ ከተመዝግብ ድሕሪ 2020 ንፈለመ እዋና እዩ። ኣሰልጣኒ ኣርሰናል ሚካኤል ኣርቴታ ንኣርሰናል ኣብ መድረኽ ፕሪምየር ሊግ ኣብ ዝምርሓሉ 249 ግጥማት መበል 150 ዓወት ብምምዝጋብ ድሕርቶም ትሕቲ 250 ግጥማት ኣካይዶም ብቕልጡፍ 150 ዓወታት ዝበፅሑ ፔፕ ጓርዲዮላ፣ ሆዜ ሞሪኖ፣ የርገን ክሎፕን ኣሌክስ ፈርጉሰንን ተሰሪዑ። ኣሰልጣኒ ኮቨንትሪ ፍራንክ ላምፓር ከም ኣሰልጣኒ ናይ ፕሪምየር ሊጋንታ ብምዃን ኣብ ዘካየዶም 18 ግጥማት ሓንሳብ ጥራዩ ዓወት ቀኒዕዎም። ኣብ 13 ተረቲዑ ኣብ 4 ድማ ማዕረ ተፈላለዩ።
3: The champions doing champion-like things. And a quarter of the way into the game, Mikel Arteta's team have established a two-goal lead already.
2: ዝሓለፈ ሰሙን ኣብ ግጥም ኮሚኒቲ ሺልድ ብኣርሰናል ድሕሪ ምርትዓ ኣብ ልዕሊ ሓደሽ ኣሰልጣንያ ኢንዞ ማሬስካ ዝክፍታታት ዓሲልዋ ዝቐነየ ማንቸስተር ሲቲ ኣብ ኢትሓድ ነታ ዝሓለፈ ዓመት ኣርሰናል ድሕሪ 22 ዓመታት ፅዋ ፕሪምየር ሊግ ክትዓትር ኢዳ ዝሓወሰት ብሓድሽ ኣሰልጣኒ ማርኮ ሮዝ እትዕለም ቦርንማውዝ ያገጢማ። ቅድሚ ዕረፍቲ ተፃወታይ ቦርንማውዝ ማርኮስ ታቫርኔር ኣብ መበል 26 ደ ብዘቁፅራ ሽቶ ቦርንማውዝ ንዕረፍቲ ሓደ ባዶ መሪሓ ውፅያ። ድሕሪ ዕረፍቲ ኣብ ሓያል ፀቕጢ ዝኣተወ ኢንዞ ማሪስካ ንቸርኪ ብራያን ኦራይሊ ንሜዳ ልኢኽዎም። ኣብ መበል 84 ደ ብቸርኪ ዝተሻመወት ናይ ማእዝን ቅላ ኣብዛ ግጥም ኣብ ቦታ ኣሳሪ ኣከፋፋሊ ዝተሰለፈ ማርጉሂም ንሲቲ ናብ ፀወታ ዝመለሰት ሸቶ ኣመዝጊቡ። ድሕሪ ዛ ሸቶ ንፀወታ ሙሉእ ብምሉእ ዝተቋፃፀረቶ ሲቲ ኣብ ተወሳኺ ደቂ ሪያን ቸርኪ ንዝሃንደሳ ኩዕሶ ግቫርዲዮል ናብ ሸቶ ብምቕያር ንውፅኢት ፀወታ ናብ 2-1 ቀይርዎም። እዛ ሸቶ ኣቐዲማ ካብ ፀወታ ወፃኢ ተባሂላ ተሰሪዛ እኳ እንተነበረት ድሒራ ብቪድዮ ተሰኒያ ሸቶ ምዃና ፀዲቃ ማንቸስተር ሲቲ ድማ ካብ ድሕሪ ተበጊሳ ኣብ ልዕሊ ቦርማውዝ 2-1 ተዓዊታ። እዛ ዓወት ድማ ነቲ ንጫማ ጓርዲዮላ ክመልእ ከቢድ ሓላፍነት ዝተረከበ ኢንዞ ማሬስካ መጥናዊ እፎይታ ዝፈጥር እዩ። ማሬስካ ሓምሻይ ኣሰልጣኒ ኣብ ቀዳማይ ፀወቱ ዓወት ዘመዝገበ ኮይኑ ማንቸስተር ሲቲ ንመወዳእታ ግዜ ኣብ መኽፈት ፀወታ ፕሪምየር ሊግ ዝተሳዕረትሉ ኣብ ናሓሰ 2008 ኣብ ትሕቲ ኣሰልጣኒ ማርኪዩስ ብኣስቶን ቪላ ዝገጠማ ስዕረት እዩ። ተቐይሩ ብምእታው ንክልተ ሸቶታት ሲቲ ዝሃንደሰ ሮያን ቸርኪ ድሕሪ ኢልካይ ጎንዶጋን ኣብ ሓደ ግጥም ተቐይሩ ኣትዩ ክልተ ናይ ሸቶ ቀረብ ዝገበረተ ፀወታይ ሲቲ ኣብ ርእሲ ምዃኑ ካብ ምጅማር ናይ ዝሓለፈ ዓመተ ስፖርት ካብ ክፉት ፀወታ ዝገበሮም 12 ናይ ሸቶ ቀረባት ዝዳረጎ ተፃወታይ ኣይረኸበን። ን18 ግጥማት ብዘይስዕረት ክትጓዓዝ ፀንሐት ቦርማውዝ ኣብ መበል 19 ፀወታ ብማንቸስተር ሲቲ ተዳሂኻ። ማንቸስተር ሲቲ ኣብ ናይ መወዳእታ 15 መኽፈቲ ግጥማት ፕሪምየር ሊግ ሓንሳብያ ኣብ 2021-22 ብቶተንሃም ተረቲዓ ኣብ ዝተረፉ 15 ግጥማት ብዓወትያ ተበጊሳ።
3: And City have turned it around and they've won. And City begin the Maresca era with a win. The final score, City 2.
2: ማንቸስተር ዩናይትድ ንካርሎስ ባሌባ ከም ዝፈረመት ዝሕብር ዜና ንደገፍታ ኣብ ሲርያ ናብታ ድሕሪ 9 ዓመታት ሎም

0: 21 ፈተነ ካይዳ 8 ጥራይ ዕላምን ዝሓለዋ ነይረን። ማንቸስተር ዩናይትድ ኣብ ታሪኻ ኣብ ቀዳማይ ምኽፈት ፀወታ ኣብ 13 ኣጋጣሚታት ኣንጻር ዝደየባ ክለባት ዝገጠመት ኮይና ስዕረት ከተመዝግብ እዚ ናይ ቀዳም ናይ ፈለማ እዩ። ብዘይካዚ ማንቸስተር ዩናይትድ ኣብ ናይ መወዳእታ 7 ናይ ውድድር ዓመታት ካብ 7 ናይ ምኽፈት ግጥማት ኣብ 4 ተሳዒራ ኣብ 3 ድማ ዓወት ኣመዝጊባ። ይኹን ግን ማንቸስተር ዩናይትድ ቅድሚ ሕጂ ኣብ ምኽፈቲ ግጥማት ፕሪምየር ሊግ 3 ግዜ ትረቲዓ ኣብ መወዳእታ ዓመት ዘውዲ ሻምፒዮን ፕሪምየር ሊግ ዝደፍአት ጋንታ እያ። ማርኮስ ራሽፎርድ ድሕሪ ታሕሳስ 2024 ንፈለማ ግዜ ብማልያ ማንቸስተር ዩናይትድ ንምፅዋት ተቐይሩ እኳ እንተኣተወ እዚ ዝበሃል ፅልዋ ግን ክገድፍ ኣይከኣለን። ድሕሪ 2010 ብላክበርን ኣብ ሻምፒዮንሽፕ ሻቶይ ተርታሒዛ ናብ ፕሪምየር ሊግ ዝተመልሰት ሁል ሲቲ ቅድሚ ሕጂ ኣንጻር ማንቸስተር ዩናይትድ ኣካይዳቶም ኣብ ዝነበረት 10 ግጥማት ዓወት ኣይቀንዓን። ኣብ 8 ተረቲዓ ኣብ 2 ድማ ማዕረ ተፈላለ ፀኒሓ። ስለዚ እዚ ናይ ቀዳም ናይ ፈለማ ዓወታ ኣብ ልዕሊ ማንቸስተር ዩናይትድ እዩ። ማንቸስተር ዩናይትድ ኣብ ዝግጥም ዝሓዘቶ 71.6 ሚዛን ፀወታ ድሕሪ መስከረም 2023 ኣብ ግጥም ኣንጻር ክሪስታል ፓላስ ኣመዝጊባቶ ካብ ዝነበረት 77.0 ካልኣይ እቲ ዝበለፀ እዩ።
1: There will be Slater in the end. Could go anywhere. It's gone in. They've got a second. Nobel Mendy. It's the dream start to life back in the top flight for the Tigers. Two set plays, two goals, and Manchester United's job here has just got a whole lot tougher.
0: ኣብ ቀዳማይ ናይ ምስልጣን ግዜኡ ፅዋ ፕሪምየር ሊግ ንዘዕተራ ኣርኖ ስሎት ኣሰናቢታ ንኣንዶኒ ኢራኦላ ዝቆፀረት ሊቨርፑል ትማል ሰንበት ናብ ከተማ ኒውካስል ጌሻ ኣብቲ ንክትዕወተሉ ሓደ ካብ በዳሃቲ ስታዲማት ዝኾነ ሴንት ጀምስ ፓርክ እያ። ኣንጻርታ ንኤዲሃው ብማትያስ ያይስለ ዝተክአት ኒውካስል ዩናይትድ ገጢማ። እዘን ክልተ ክለባት ንፀወትአን ብዝኽርቲ ዝሓለፈ ክረምቲ ብሞት ዝተፈለየ ኣብ ታሪክን ፍሉይ ምዕራፍ ንዝገደፈ ኬቨን ኬጋን ብምዝካርን ግጥመን ጀሚረን። ንወሰንቲ ኣከፋፈል ታ ዝነበሩ ብሩኖ ጉማርሽ ናብ ኣርሰናል፣ ንሳንድሮ ቶናሊ ናብ ቶተንሃም ዝሸጠት ኒውካስል ድሕሪ ዞም ክልተ ናይ ዝግዜ ብሉፃት ኣከፋፈልቲ ምፍናዋ እንተይ ዓይነት ጋንታ ተሰሪሓ ቀሪባላ ትፍተነሉ በዳ ግጥም እዩ። እዚ ግጥም 5 ደቂቕ ጥራይ ምስተላዕለዩ ሸቶ ተመዝጊብዎም። ኣንቶኒ ኢላንጋ ንመስመር ምክልኻል ሊቨርፑል በሲዑ ብምኻድ ብልፅቲ ሸቶ ኣመዝጊቡ ትግጥም ድማ ብመሪሕነት ኒውካስል ንዕረፍቲ ተላኢኹ። ድሕሪ ዕረፍቲ ኣብዚ ወቅቲ ካብ ሊቨርፑል ክፋኖ ከም ዝኽእል ብሰፊሑ ክንገረሉ ዝፀንሐ ኮዲ ጋ ኣብ መበል 55 ደቂቕ ንሊቨርፑል ማዕረ ዝገበረት ሸቶ ኣመዝጊቡ። ልዑል ፍጥነት ዘለዎ መልሲ መጥቃዕቲ መሰረት ናይ ፀወታ ጌራ ዝኣተወት ኒውካስል ኣብ መበል 57 ደቂቕ ብጆኣ ዊሎክ ደጊማ መሪሕነት ናይ ዝግጥም ትርኪባ። ፀወታ ብመሪሕነት ኒውካስል ናብ ተወሳኺ ደቂቕ ኣብ ዝኣተወሉ ኣብ መወዳእታ ተወሳኺ ደቂቕ ሉዊስ ሆል ኣብ ክል ሳንዱቅ ኣብ ልዕሊ ሓድሽ ፈራሚ ሊቨርፑል ቪክቶር ሙነዝ ብሰርሖ በደል ሊቨርፑል ካብ ዝግጥም ነጥቢ ሒዛ ትወፀሉ ፍፁም ቅላዕ ረኺባ። ሙኒክ ስፖርት ላይ ቀሊዕ ድማ ንሊቨርፑል ካብ ስዕረት ኣናጊፋ ሓንቲ ነጥቢ ተመቂላ ክትወፅእ ዘብቅዐታ ሸቶ ሂብዋ። ናብ ናይ ቅድም ክለቡ ተመሊሱ ክፃወት ዘምሰ ኣሌክሳንደር ኢሳቅ ብደገፍቲ ኒውካስል ክሽደዳምስ እዩ። ሊቨርፑል ኣብ ዝግጥም 7 ዕላመን ዝሓለዋ 27 ፈተነ ከተካይድን ከላ ብኣንጻሩ ኒውካስል ድማ 4 ዕላመን ዝሓለዋ 13 ፈተነ ካይዳ። ኒውካስል ኣብ ናይ መወዳእታ 20 ግጥማት ፕሪምየር ሊግ ንሊቨርፑል ክስዕር ኣይከኣለትን። ኣብ 14 ተሳዒራ ኣብ 6 ድማ ማዕረ ተፈላለያ። ሊቨርፑል ኣብ ዝሓለፉ 14 ውድድራት ፕሪምየር ሊግ ኣብ መኽፈቲ ግጥማት ኣይተሳዕረትን። እዚ ድማ ኣብ ታሪክ ናይቲ ሊግ ክብረ ወሰን እዩ። ኒውካስል ካብ ምጅማር ናይ ዝሓለፈ ዓመተ ስፖርት 29 ነጥቢ ካብ ዝመርሖቶ ግጥም ደርብያ ንቀዳሚት ሸቶ ኒውካስል ዘመዝገበ ኢላንጋ ን4 ግጥማት ብዘይሸቶ ጉዓዝ ድሕሪ ምፅናሒው ትማሊ ፀሞ ሉጋሙ ፈቲሑ። ንካሊእቲ ሸቶ ዘመዝገበ ጀዋዊለኩን ድሕሪ 21 ግጥማት ብዘይሸቶ ምጉዓዝ እዩ ትማሊ ኩዕሶ ኣብ መርበብ ኣንጻር ጋንታ ይዕሪፉ።
2: Getting Liverpool's equaliser. It's Ingemar again. That's Isak. Shot was by Gravenberg. He hit it really well. Wasn't the worst touch in the world to try and release Alexander Isak again. Here comes Risa. He has support outside him. Oh, he's got the break as well. Surely not. Liverpool have been mugged twice.
0: ብረንትፎርድ ኣብ ሜድኣ ነታ ናይ ዝሓለፈ 2 ዓመታት ሕማቅ ታሪክ ንዘይምድጋም ኣብዚ ክረምቲ ልዕሊ 330 ሚልዮን ፓውንድ ወፃኢታት ብምግባር ተፃወቲ ዝዓደገ ቶተንሃም ዓዲማ ብገፊሕ 3 ባሮርቲ ዓታ ሉዊስ ፖተርን ጃን ለትን ብዘውፀር እውን 2 ሸቶ ንዕረፍቲ 2 ባዶ መሪሓ ዝወፅት ብረንትፎርድ ንዕረፍቲ እውን ካብ ካየወደ ሓንቲ ሸቶ ወሲኻ ነቲ ግጥም

0: ሰለስተ ብባሮ ተዓዊታትሉ። ብራዚላዊ ኣጥቃዓይ ብረንትፎርድ ኢጎር ቲያጎ ንውፅኢት ፀወታ ናብ 4 ብባሮ ከተበርኽ ንትኽእል ዝነበረት ፍጹም ቅላዕ ኣባኺኑ። ኣብዚ ግጥም ኣሰልጣኒ ቶተንሃም ሮቤርቶ ዲ ዘርቢ ን4 ሓደሽቲ ፈረምቱ ኣንዲ ሮበርትሰን፣ ማርኮ ሰነስን፣ ቫን ሄከን ከምኡ ውን ሳንድሮ ቶናልን ምስ ቀዳሞ ተሰለፍቲ ንሜዳ እኳ እንተውረደ ኣብዚ ግጥም እውን ጽልዋ ክፈጥሩሉ ይከኣሉን። ተጻወቲ ብረንትፎርድ ኣብ ማእከል ሜዳ ንዝነበሮም ዕብላለ ሮቤርቶ ዲ ዘርቢ ነቲ ኣብ ቶተንሃም ክትኽሎ ዝወፀነ ስል ተጸወቱ ከተግብር ኣይከኣለን። 7 ዝተፈላለዩ ተጻወቲ ብረንትፎርድ ኣብ ዝግጥም ዕላመን ዝሓለዋ ፈተነ ክካይዱ ከለዉ ብወገን ቶተንሃም 2 ተጻወቲ ጥራዮም ንሓላውሉዳት ብረንትፎርድ ከልሀር ፈቲኖሞ። ቶተንሃም ንመወዳእታ ግዜ ኣብ መኽፈል ፀወታ ፕሪምየር ሊግ ብገፊሕ 3 ባሮ 2ሰዓር ኣብ 211 12 ብማንቸስተር ዩናይትድ እዩ። ኣብ ዝግጥም ሓድሽ ፈራሚ ብረንትፎርድ ማማዱ ሳንጋራዩ ብሉስ ተጻዋታይ ናይ ዝግጥም ተጸዊዑ። ሳንጋረ 5 ተጻዋታይ ብረንትፎርድ ኣብ ቀዳማይ ጸወቱ ኣብ ምምዝጋብ ብሾቶ ዝተዋሰ ተጻዋታይ ኮይኑ ብረንትፎርድ ኣብ 2021 ናብ ፕሪምየር ሊግ ካብቲ ዲብ ንድሓር ቪታሊ ጃነት ኣብ 6ኦም ናይ ውድድር ዓመታት ንብረንትፎርድ ሾቶ ዘመዝገበላ ናይ ፈለማ ተጻዋታይ እዩ።
1: Janelt, Collins, and it was Sangare, and it's turned in from point-blank range. Michael Coyote, from poaching range really. Just his second goal in English football. Shardell, Janelt, feels for hands there.
0: ነካርሎስ ባሌባ ናብ ማንቸስተር ዩናይትድ ዝለኣኸት ብራይተን ኣብ ሜድኣ ነታ ኣብዚ ክራማት ንወስን ተጻወታ ሞርጋን ሮጀርስ ናብ ቸልሲ፣ ኤዝሪ ኮንሳ ናብ ኣርሰናል፣ ንዩሪ ተለማንስ ናብ ማንቸስተር ዩናይትድ፣ ንሉቃስ ዲኔ ናብ ፒኤስጂ ዘፋንወትን ንኦሌ ዋትኪንስ ድማ ናብ ኣልሂላል ንምሻት ኣብ ምዝራብ ዘላ ኣስቶን ቪላ ጸዊዓ ኣብ ዘካይደቶ ግጥም ብገፊሕ 4 ባሮ ተዓዊታ። ተጻወታይ ቪላ ቪክቶር ሊንድሎፍ ኣብ 9 ደቂቕ ናብ ልዳቱ ብዘቁፅራ ሸቶ ቀዲማ ምሪሕነት ዝሓዘት ብራይተን ኣብ መበል 18 ደቂቕ ካብ ዴ ኩፐር ካሊት ሸቶ ወሲኻ። ብኣርሰናል ይድለ ከም ዘሎ ዝንገረሉ እንግሊዛዊ ሄንሽልውድ ኣብ ውሽጢ 2 ደቃይቅ 2 ሸቶ ብምውሳኽ ንውፅኢት ፀወታ ናብ 4 ባዶ ኣበሪኽዎም። ኣብ መበል 4 ደቂቕ ኣብ ዝክራማት ካብ ወልቭስ ተዓዲጉ ናብ ኣስቶን ቪላ ዝፈረመ ጃኦ ጎመዝ ብቀይሕ ካርድ ካብ ሜዳ ተሰናቢቶም። ኣብ ቀዳማይ ፀወቱ ብማልያ ቪላ ብቀይሕ ካርድ ዝተባረረ ካልኣይ ተፃወታይ ድማ ኮይኑ ኣስቶን ቪላ ኣብ ታሪክ ፕሪምየር ሊግ ኣብ ቀዳማይ ሰሙን 4 ሸቶ ተመዝጊብዋ ንዕረፍቲ ዝወፀት ሳልሴት ጋንታ ኮይና። ብዘይካዚ ኣስቶን ቪላ ቅድሚ ዕረፍቲ 4 ሸቶ ዝተመዝገባ ብገጋ ናብ ርዳታ ሸቶ ዘመዝገበትን ተፃዋታያ ብቀይሕ ካርድ ዝሰኣነትን ካልኣይቲ ጋንታ ናይቲ ሊግ ኮይና። ቅድሚ ሕጂ ሳንደርላንድ ኣብ ግጥም ኣንጻር ማንቸስተር ዩናይትድ ተመሳሳሊ ፍጻመ ኣጋጢምዋ ነይሩ። ሓለቓ ጋንታ ብራይተን ሉዊስ ዳንክ ኣብዛ ግጥም መበል 300 ናይ ሊግ ፀወቱ ብምክያድ ነዚ ቁፅሪ ዝበፅሐ ናይ ፈለማ ተፃዋታይ ብራይተን ንምዃን በቂዑ። ዝሓለፈ ዓመተ ስፖርት 4 ኣሰልጠንቲ ዝረአየትን ኣብ ክራማት ንናይ ቅድም ዓላሚ ክሪስታል ፓላስ ኦሊቨር ግላስነር ዝቆፀረት ኖቲንግሃም ፎረስት ኣብ ሜዳ ሲቲ ግራውንድ ነታ ኣብ መወዳእታ ግጥማት ናይ ዝሓለፈ ዓመት ብዝኣከበቶ ነጥቢ ካብ ደረጃ ተመለስቲ በሪኻ ዝወድአት ሊዲስ ዩናይትድ ዓዲማ ኣብ ዘካይደቶ ግጥም 1 ባሮ ተረቲዓ። ግጥም ናይ ዘን 2 ክለባት ንዕረፍቲ ብዘይሸቶ ባዶ ባሮ ዘምርሐ ኮይኑ ንሕረፍቲ ኣብ መበል 88 ደቂቕ ሊድስ ኣብ ኣፍ ደገ ክልል ሳንዱቅ ኖቲንግሃም ፎረስት ንዝረኸበታ ነፃ ቐላ ኣንቶን ስናጅ ቀሊዑ ብልፅቲ ሸቶ ብምዝጋብ ሌድስ ካብ ዝግጥም ሙሉእ 3 ነጥቢ ሒዛ ክትወፅእ ኣብቂዕዋ። መብዛሕትኡ ኣብ ዝግጥም ዝተኸየደ ፈተነ ብመንገዲ ሴት ፒስ ዝተኸየደ ኮይኑ ሌድስ 3 ዕላምን ዝሓለወ 11 ፈተነ ክተካይድን ከላ ዝሓሸ ናይ ፀወታ ሚዛን ዝነበራ ፎረስት ድማ 2 ዕላምን ዝወቕዓ 12 ፈተነ ካይዳ።
2: አንቶን ስታክ ፋይንድ ባክ ኦፍ ዘ ኔት Inside the dive of Sells and huge celebrations behind the goal. Stack goes to join them and Leeds United are in front at the City Ground.
3: He is very, very dangerous in there. And to beat the keeper on the near post, the keeper's going to be very disappointed.
0: ሓንቲ ካብ ሓደስቲ ክለባት ናይዚ ዓመት ኤፕስዊች ታውን ኣብ ሜዳ ንሳንደርላንድ ጸዊዓ ኣብ ዘካየደቶ ግጥም 2-1 ተዓዊታ። ኤመርሰን ኣብ መበል 24 ደቂቕ ብዝቆፅራ ሸቶ ንፀወታ ክትመርሖ ዝጀመረት ኤፕስዊች ምሪዕነት ሒዛ ንዕረፍቲ ክትወፅእ ኣብ ዝተቐረበትሉ ሳንደርላንድ ኣብ መበል 39 ደቂቕ ብሸቶ ኣንጎሎ ተማዓርያ ንዕረፍቲ ወፅያ። ድሕሪ ዕረፍቲ ፀወታ ብናይ ሓባር ውፅኢት ማዕረ ሓደ ብሓደ ናብ ተወሳኺ ሰዓት ኣብ ዝኣተወሉ ዋና ሜዳ ኤፕስዊች ኣብ 90 ደቂቕ ካብ ክላርክ ሙሉእ 3 ነጥቢ ሒዛ ክትወፅእ ዘኽኣለታ ሸቶ ወሲኻ ነቲ ግጥም 2-1 ተዓዊታትሉ። ዝሓለፈ ወርሒ ካብ ስትራስበርግ ናብ ኤፕስዊች ታውን ዝፈረመ ፓራጓያዊ ኤንሴሳኦ ንቐዳሚት ሸቶ ኤፕስዊች ኣብ ርእሲ ምህንዳሱ ብሉ ተፀዋታይ ናይ ዝግጥም ድማ ተለቒሑ። ኤቨርተን ኣብቲ ኣብ መፋረቕ ናይ ዝሓለፈ ዓመት ዝኣተወጥቶ ሓድሽ ስታድዩማ ሄል ዲክሰን ነታ ምስ ኦሊቨር ግላስነር ድሕረ ምፍልያ ንዓላሚ ፈረንሳዊት ክለብ ለንስ ፔረሳጅ ዝቆፅረት ክሪስታል ፓላስ ዓዲማ ኣብ ዘካይረቶ ግጥም 2-0 ተዓዊታ። ኤቨርተን ኣብ ዝግጥም ሙሉእ 3 ነጥቢ ሒዛ ክትወፅእ ዝኽኣለት ቅድሚን ድሕረን ዕረፍቲ ካብ ኬራን ድዊስቤሪ ሆልን ቴርኖ ባርን ብዘወፅረተን 2 ሸቶታት እያ። ክሪስታል ፓላስ ኣብ ዝግጥም ነቲ ናብ ጋላታ ሰራይ ንኽፅምበር ኣብ ምዝራብ ዝርከብ ሴኔጋላዊ ኣጥቃዓያ ኢስማዒል ያሳር ካብ መሳርዓ ኣልያ ኣብ ዝግጥም ተረኺባ። ኤቨርተን 2021 ንፈለማ ግዜ ኣብ መኽፈቲ ግጥም ፕሪምየር ሊግ ዓወት ኣመዝጊባ። ኣብ ናይ መወዳእታ 7 ግጥማት ፕሪምየር ሊግ ዓወት ተሓሪማ ፀንሐ ኤቨርተን ኣብ ሻምናይ ፀወታ ዓወት ኣመዝጊባ። ሓድሽ ዓላሚ ክሪስታል ፓላስ ፔሬሳጅ ኣብ ቀዳማይ ፀወቱ ስዕረት ዝቐመሰ መበል 15 ኣሰልጣኒ ክሪስታል ፓላስ ኮይኑ
3: Well, he missed one in the first half. He has delivered in the second. Gianno Barry said he wanted to show Everton who he was.
0: ካልኣይ ሰሙን ግጥማት ላሊጋ ስጳኛ ዝሓለፈ ቀዳምን ሰንበትን ቀፂሉ ተኸይዶ። ዓበይቲ ክለባት ባርሴሎናን ሪያል ማድሪድን ዓወት ከመዝግባን ከለዋ ኣትለቲኮ ማድሪድ ኣብ ካልኣይ ፀወታ ነጥቢ ደርብያ። ዝሓለፈ ወርሒ ሓምለ ንሆዜ ሞሪኖ ከም ዓላሚ ኣጌራ ዝቆፅረት ሪያል ማድሪድ ናብ ዞባ ካታሎንያ ተጓዒዛ ኣንጻር ናይቲ ግዝኣት ክለብ ዝኾነት እስጳኞል ያገጢማ። ሞሪኖ ኣብ ዝግጥም ነቶም ኣብ ክራማት ናይ ዝዓመት ዝዓደጎም በርናንዶ ሲልቫ፣ ደንዘል ዳምፍሪስን ኢብራሂማ ኮናተን ምስ ቀዳሞ ተሰለፍቲ ንሜዳ ክወርዶም እንከሎም ንያንዲያሞንደ ማርክ ኩሪላን ድማ ኣብ ወንበር ተቐየርቲ ኣቐሚጡ ፀወቱ ፈሊሞም። ብናይ ሞሪኖ መልክዕቲ ሃኒፃ ዝመፀት ሓዳሽ ሪያል ማድሪድ ሸቶ ከተመዝግብ 9 ደቃይቕ ጥራዩ ሓቲትዋ። ጁድ በሊንግሃም ኣብ ታሽዓይ ደቂቕ ንማድሪድ መሪሕ ዝገበረት ሸቶ ኣመዝጊቡ። መሪሕነት ማድሪድ ክሳብ 30 ደቃይቕ ጥራዩ ተጓዒዙ። ሓድሽ ፈራሚ ስጳኞል ካላ ኣብ መበል 30 ደቂቕ ንዝግጥም ማዕረ ዝገበረት ሸቶ ኣመዝጊቡ። ድሕሪ ረፍቲ ሞሪኖ ፋልማይ ዓወቱ ንምምዝጋብ ንከምያን ዲያሞንደ፣ ማርኮ ኩሬላን፣ ካርሎስ ኤስፒን ንሜዳ ሊኢኽዎም። ፀወታ ብማዕረ ውፅኢት ናብ ተወሳኺ ደቂቃኣቱ ኣብ ዝተቐረበሉ ኣብ ክራማት ሪያል ማድሪድ ካብ ለቫንተ ዝዓደገቶ ካርሎስ ኤስፒ ተዋሒስዋ ፋልማይ ዓወታ ኣብ ትሕቲ ሞሪኖ ከተመዝግብ ዘብቅዕታ ሸቶ ኣመዝጊብላ። ማድሪድ ድማ ንዝግጥም 2-1 ተዓዊታትሉ። ዝያዳ ሚዛን ፀወታ ሒዛ ዘምስየት ማድሪድ ኣብ ዝግጥም 8 ዕላመን ዝሓለዋ 21 ፈተነ ክተካይድን ከላ ብኣንጻሩ ኤስጳኞል ካብ ዘካይደተን 8 ፈተነ 3 ዕላመን ዝሓለዋ ነይረን። ሻምፒዮን ላሊጋ እስጳኛ ባርሴሎና ክብራ ንምዕቃብ ኣብ ተኣትወ ዘላ ሓድሽ ናይ ውድድር ዓመት ካብ ሜዳ ወፃኢ ኣንጻር ኤልቺያ ፀወታ ካይዳ። ባርሴሎና ኣብዚ ሙሉእ ብምሉእ ዓብላቶ ዘምሴት ፀወታ ካብ ፌርሚን ሎፐዝን ራፊናን ከክልተ ሸቶታት ካብ ሓድሽ ፈራሚያ ካሪም ኣዴም ድማ ሓንቲ ሸቶ ብምዝጋብ ብድምር ኣብ ልዕሊ ኤልቸ ብገፊ 5 ባሮ ተዓዊታ። ኣብዚ ግጥም ንላሚን ያማል ቀይሩ ብማሊ ሓዳሽ ክለቡ ባርሴሎና ፋልማይ ፀወቱ ዘካየደ እንግሊዛዊ ኣንቶኒ ጎርደን ኣብ ውሽጢ 5 ደቃይ 2ና ሸቶ ቀረ ብምግባር ኣብ ቀዳማይ ፀወቱ ደሚቑ። ጎርዶን ኣብ ፀወታ እግሩ ካብ ዝሕውስ ድሕሪ 2 ደቃይቕ እዩ ንሸቶ ራፊና ቀረ ብምግባር ኣብታ ጋንታ ዘሕደረ ቁልጡፍ ፅልዋን ፅባሪቑ። ኣንቶኒ ጎርደን ዝሓለፈ ዓመት ብማልያ ኒውካስል ኣብ ዘካየዶም 26 ግጥማት 2 ናይ ሸቶ ቀረባ ጥራዩ ካይዱ። ባርሴሎና ኣብዚ ግጥም 7 ዕላመን ዝወቕዓ 11 ፈተነ ክተካይድን ከላ መጋጥምታ ኤልቸ ድማ 2 ዕላመን ዝሓለዋ 7 ፈተነ ካይዳ።

ኣትለቲኮ ማድሪድ ኣብ ሜዳ ሪያድ ኤር ሞትሮፖሊታኖ ንቪያርያል ጸዊዓ ኣብ ዘካይረቱ ግጥም ማዕረ 2-2 ተፈላለያ። ንዕረፍቲ ብዘይሸቶ ዝወፅአ እዘን ክልተ ክለባት ተኸላኸላይ ኣትለቲኮ ማድሪድ ማርክ ፖፒል ኣብ መበል 59 ንቕእ ንኣትለቲኮ መሪሕነት ናይ ዝግጥም ዘዝሓዘት ሸቶ ኣመዝጊቡ። ቪያርያል ኣብ መበል 76 ንቕእ ብፍጹም ቅላ ጀራርድ መሪኖ ተማዕራርያ። ኣትለቲኮ ማድሪድ ኣብ መበል 76 ንቕእ እንተኸላኸለያ ሮቢን ሊኖርማንድ ብቀይሕ ካርድ ድሕሪ ምኽሳራ ንዝተረፍኡ ደቃየ ብጎድሎ ተፃወቲ ክትፃወት ድሕሪ ምግዳዳ ተፃወታይ ቪያርያል ሚካው ታርዘ ንዝተረኽበት ካልእቲ ፍጹም ቅላ ሓላፍነታ ወሲዱ ንክለቡ ቪያርያል መሪሕነት ኣትሒዝዋ። ኣትለቲኮ ማድሪድ ጎድሎ ተፃወቲ ድሕሪ ዘካይረቶ ሓያል ቅልስ ሰሊጥዋ ኣብ መበል 85 ደቀ ብመንገዲ ጂዮቫኒ ሲሞኔ ተማዓርያ ካብ ዝግጥም ሓንቲ ነጥቢ ተመቒላ። ኣብዚ ግጥም ልዑል ቆላሕታ ረኺቡ ዘምስየ ጉዳይ ጁልያን ኣልቫረዝ እዩ። ጁልያን ኣልቫረዝ ንማርክ ፖፒል ቀይሩ ናብ ሜዳ ኣብ ዝኣትወሉ ዝነበረ ግዜ ብደገፍቲ ክለቡ ዝተሸደደ ኮይኑ ድሕሪ ምዛም ፀወታ እውን ናብ ደገፍቲ ከይቀረበ ብቐጥታ ካብ ሜዳ ክወፅኡ ብሓለፍቲ ክለቡ ተሓቢርዎ። ንኣልቫረዝ ናብ ባርሴሎና ክትሸጦ ከም ዘይኮነት ዝሓበረቶ ኣትለቲኮ ካብ ላሊጋ ወፃኢ ናብ ካልእ ክለብ ክትሸጦ የድሌታ። ሻምፒዮን እንግሊዝ ኣርሰናል ድማ ንኩነታት ዝዕውት ዋንጫ ዓለም ብቀረባ ትዕዘቦ ከም ዘላ ይንገረላ።

ኣብ ናይ ቅድሚ ምድላዋት ምሕዝነታዊ ግጥም ንሻምፒዮን እንግሊዝ ኣርሰናል 3 ብ1 ረቲዓ ዝነበረት ሪያል ቤትስ ኣብ ሜዳ ንሪያል ሶሴዳ ፀዊዓ ኣብ ዘካየረቶ ግጥም ሓደ ባሮ ተዓዊታ። ሮድሪጎ ሪከልሚ ኣብ ምብልሳን 3 ንደቕ ብዘውፅራ ሾትያ ቤትስ ኣብ ቀዳማይ ፀወታ ሙሉእ 3 ነጥቢ ሓፊሳ። ሚዛን ፀወታ ብሶሴዳ ተወሲድዋ ዘምሴ ሪያል ቤትስ ኣብ ዝግጥም 7 ዕላመን ዝሓለዋ 18 ፈተነ ከተካይድን ከላ መጋጥምታ ሶሴዳ ድማ 3 ዕላመን ዝሓለዋ 9 ፈተነ ካይዳ።

ኣብ ሳን ማመስ ንሰብያ ዝዓደመት ኣትለቲኮ ቢልባኦ 3-1 ረቲዓ ኣብ መበል 11 ደቂቕ ንዩሪ ብቀይሕ ካር ዝኸሰረት ቢልባኦ ሰብያ ቅድሚ ዕረፍቲ ካብ ኦሶ ድሕ ዕረፍቲ ድማ ካብ ኤጁከን ኢሳ ሮሚሮን ብዘውፀረላ 3 ሽቱታት ክሳብ 7 ደቂቕ 3 ባዶ ተመሪሓ ድሕሪ ምፅናዕ ኣብ መበል 7 ደቂቕ ኣይቶር ፓርደስ ካብ ብባዶ ምስዓር ዘናገፈት ሸቶ ቢልባኦ ኣመዝጊቡ ትግጥም ድማ ብዓወት ሰብያ 3-1 ተዓፅዩ።

0: ግጥማት ስርያ ጥልያን ናይ ሓድሽ ዓመተ ውርድር ግጥማቱ ኣብ ዝሓለፉ መዓልትታት ብወግዒ ፈሊሙ
1: ኣብ ሜዳ ጁሴፕ የሚያዝያ ንሞንዛ ዝዓደመት ኢንተር ሚላን ብገፊሕ 4-1 ብምዕዋት ክብረ ንምዕቃብ ኣትያቶ ኣብ ዘላ ሓድሽ ናይ ውርድር ዓመት ኣሃዲሉ ንዝጀመረ ጉዕዝኣ ብዓወት መዊሳቶ። ኢንተር ሚላን ኣብ ዝግጥም ካብ ቻልሃንግሉ ዘለንስኪ ኤስፖሲቶን ቢሴክን ብዝረኸበተን 4 ሸቶታት እያ ነታ ካብ ጉስታቮ ቫሬላ ሓንቲ ሸቶ ዝረኸበት ሞንዛ 4-1 ረቲዓታ። 700 ሚዛን ፀወታ ሒዛ ዘምሴት ኢንተር ሚላን ኣብ ዝግጥም 5 ዕላመን ዝሓለዋ 13 ፈተነ ተካይድን ከላ መጋጥምታ ሞንዛ ድማ 3 ዕላመን ዝሓለዋ 7 ፈተነ ካይዳ።
2: That is gorgeous from Pierre Esposito. He flexes his muscles as Inter open up a 2-goal cushion. Pierre Esposito. Bisek stayed up from the back. This is Bisek! The defender gets in on the act. And now it's 4 and the floodgates have well and truly opened here at the Mirror.
1: ብናይ ቅድም ዓላሚ ማንቸስተር ዩናይትድ ሩበን ኣሞሪም ተመሪሓ ናብዚ ሓድሽ ናይ ውርድር ዓመት ኣትያ ዘላ ኤስ ሚላን ናብ ቶሪኖ ጌሻ ድሕሪ ዘካየደቶ ግጥም ድሕረፍቲ ብዘመዝገበተን 2 ሸቶታት ኣብ ልዕሊ ቶሪኖ 2-1 ተዓዊታ። ሲሰን ኣድሪያን ራቢዮን ን2 ሸቶ ሚላን ከመዝግቡ ከለዉ ኣዳምስ ድማ ኣብ ተወሳኺ ድቂቕ ንቶሪኖ ካብ ስዕረት ከትሕና ዘይከኣለት ሸቶ ኣመዝጊቡ። ሩበን ኣሞሪም ኣብ ሓዳስ ክለቡ ኤስ ሚላን ኣብ ተወዳዳሪ ግጥም ናይ ፈለማ 3 ነጥቢ ኣመዝጊቡ። ኤስ ሚላን ኣብዚ ግጥም 4 ዕላመን ዝሓለዋ 19 ፈተነ ክተካይድን ከላ መጋጥምታ ቶሪኖ ድማ ሓንቲ ዕላማ ዝሓለወት 8 ፈተነ ካይዳ።
3: Kinetis with the set piece. Adams! That's a fabulous goal. He's already got quite the repertoire. And in added time, a stunning finish from Shea Adams.
1: ንኣንቶኒዮ ኮንተ ብማክሲሚልያኑ ኣሌግሪ ተኪያ ናይ ቅድሚ ዓመ ክብራ ንምምላስ ኣንቂዳ ዘላ ናፖሊ ካብ ሜዳ ወፃኢ ኣንጻር ጀንዋያ ናይ ዝሓድሽ ዓመተ ስፖርት ውርድራ ፈሊማ። ናፖሊ ኣብ ዝግጥም ክሳብ 80 ደቂቕ ብሞንዛ ተዓጊታ ድሕሪ ምምስያ ኣንበ 82 ደቂቕ ካብ ኬቨን ዴብሩነ ኣንበ 87 ደቂቕ ድማ ካብ ቫርጋር ብዘወፀረተን 2 ሸቶታት 2 ባዶ ብምዕዋት ሓድሽ ኣሰልጣንያ ኣሌግሪ ንሓድሽ ጉዕዞ ብዓወት ፈሊምዎም። ኣረጊት ጎርዞ ጁቬንቱስ ናብ ፍሬዝዮነ ጎሻ ኣብ ዘካየደቶ ግጥም ሓደ ባሮ ተዓዊታ። ብራዚላዊ ናይ ማእከል ተኸላኸልያ ብረመር ኣብ መበል 22 ደቂ ብዘውፅራ ብሕታዊት ሾትያ ጁቬንቱስ ቀዳማይ ናይ ዝዓመት ሙሉእ 3 ነጥቢ ወሲዳ። 63 ሚታዊት ሚዛን ፀወታ ሒዛ ዘምሴት ጁቬንቱስ 5 ዕላመን ዝወቕዓ 20 ፍትነ ክተካይድን ከላ መጋጥምታ ፍሬዝዮነ ድማ ካብ ዘካየደተን 11 ፍትነታት 2 ዕላመን ወቒዐን። ብሰስ ፋብሪጋስ ዝስልጥን ከምኡ ኣንጻር ኡደኔዝ ኣብ ዘካየደቶ ግጥም ማዕረ 1-1 ተፈላለያ። ካማራ ኣብ መበል 29 ድቂ ንኡዲኔዘ መሪሕ ዝገበረት ሸቶ ከመዝግብን ከሎ ዱቪካስ ድማ ኣብ መበል 54 ድቂ ንከምኡ ኣማዕራሪዋ።
0: ባርከስ ዝኸበርኩም ተኸታተልቲ ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚናሉና ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ዝምለሰኩም ሰናይ ቀነ።

0: ፍኖና ኣብ ምክትታል ትርከቡ ዝኸበርኩም ተዓዘብትና ከመይ ተምስዮም ንሎሚ ሶኒ 24 ናሓሰ 99 ምሸት ዝተዳለወ ሃገራውን ሃገራውን ዜናታት ሒድናልኩም ቀሪብና ኣሎና። ንምክትታልኩም ብክብሪ ዝዕድም እስቴፋኖስ ግርማይ ብቐንዲ ነጥብታት ይፍልም። ኣብ ማሓዳሪ ዞባ ጋሽ ባርካ ኣብ ንኡስ ዞባታት ተሰነይን ሃይኮታን ብተሳትፎኮም ዝትግበሩ ዘለዉ መደባት ልምዓት ተዓዚቦም። ሚኒስትሪ ፀዓትን ማዕድንን ቀረብን ተጠቃምነትን ተተካኣ ፀዓት ንምስፋሕን ንምምሕያሽን ይሰርሕ ኣሎም። ኣብ ዞባ ደቡባዊ ቀይሕ ባሕሪ ጎዳእቲ ልምድታት ንምውጋድ ዝዓለመ ስልጠና ተወዲቦም። ቻይናን ግብፅን ክሳብ መጀመርያ ዝመፅእ ወርሒ መስከረም ዝቕፅል ሓባራዊ ልምምር ሓይሊ ኣየር ኣበጊሰን። ኤውሮጳዊ ሕብረት ንዩክሬን ልዕሊ 7 ቢልዮን ዶላር ዝዋግኡ ሓድሽ ወተሃድራዊ ደገፋ ኣፅዲቑ። ኣብ ሪፓብሊክ ጊኒ ብዝተኸስተ ምህማም ኩምራዊ ጓሓፍ ብውሕዱ 30 ሰባት ሞይቶም። ዝርዝር ዜና። ኣብ ማሓዳሪ ዞባ ጋሽ ባርካ ኣብ ንኡስ ዞባታት ተሰነይን ሃይኮታን ኣብ ዝርከባ ዲጋታት ዝካየድ ዘሎ መስርሕ ምፍራይን ምግፋፍን ዓሳታት ተዓዚቦም። ወኪል ኤሪና ኣማኑኤል ተስፋይ ዘዳልዎ ፀብጻብ ኣሎ። ኣርሴማ ኣስመሮም ክተቕርቦ እያ።
1: ኣብ ማሓዳሪ ዞባ ጋሽ ባርካ ኣምባሳደር መሓሙድ ዓሊ ሑሪ ብ22 ናሓሰ ኣብ ንኡስ ዞባ ሃይኮታ ምምሕዳር ከባቢ ፌስኮ እትርከብ ዲጋ ፋንኮ ፅሙእ ከምኡውን ኣብ ንኡስ ዞባ ተሰነይ ምምሕዳር ከባቢ ፋንኮ እትርከብ ዲጋ ፋንኮራዊ ብምብፃሕ ብማሕበር ተራድኦ ገፈፍቲ ዓሳ ንዝካየድ ዘሎ መስርሕ ምግፋፍ ዓሳ ተዓዚቡን ምስ ኣባላት ማሕበር ዘትዩን። ሓላፊ ጨንፈር ሃብቲ ባሕሪ ኣቶ ብርሃነ መብራህቱ ኣብ ዝሃቦ መግለፂ ምስ ሚኒስትሪ ሕርሻን ኮርፖሬሽን ዘራእትን ጥሪትን ብምትሕብባር ኣብ 2018 ኣብ 6 ዲጋታት ዓሳሳት ናይ ምርባሕ መደብ ከም ዘበገሰን ማሕበር ተራድኦ ገፈፍቲ ዓሳ ከም ዘቆመን ከምኡውን ንኣባላት ማሕበር ስልጠና ብምውዳብን ናውቲ ምግፋፍ ዓሳ ብምዕጠቕን ንስራሕ ከም ዘበገሰ ገሊፆም። ኣምባሳደር መሓሙድ ብወገኑ ኣብቲ ዞባት ዝርከብ ዲጋታት ኣብ ልምዓት መስኖኣዊ ሕርሻን ምስሳን ሃብቲ ጥሪትን ልዑል ኣስተዋፅኦ ይገብራ ከም ዘለዋ ዓሳታት ዝተዘርኣለን ድማ ምውሓስ ቀረብ መኣዛዊ ምግቢ ዝህልዎ እንተራ ቀሊል ከም ዘይኮነ ብምጥቃስ ኣባላት ማሕበር ብዝሓየለ ውዳበ ክነጥፉ ምምሕዳራት ድማ ክተሓባበርዎም ኣዘኻኺሮም። ኣብ ማሓደርቲ ንኡስ ዞባታት ተሰነይን ሃይኮታን ድማ ነበርቲ ኣብ ተጠቃምነትን ዕቃብን ናይ ተንዲጋታት ተሳትፎም ክዕዝዙ ኣተሓሳሲቦም። ኣባላት ማሕበር ተራድኦ ግፈፍቲ ዓሳ ብግድዮም ብዝረኸብዎ ናይ ስራሕ ዕድል መነባብሮኦም ይመርሑ ከም ዘለዉ ብምግላፅ ምእላይ ኣብ ዲጋታት ዘለዎ ድበት ብጉልበት ሰብ ክዕመም ስለ ዘይከኣል መንግስቲ ቆልሕታ ክገብረሉ ፀዊዖም። እዚ ከምዚ ኢል እንከሎ ኣብ ማሓዳሪ ዞባ ጋሽ ባርካ ኣምባሳደር መሓሙድ ዓሊ ሑሪ ኣብ ምምሕዳር ከባቢ ፋንኮ ብምትሕባር ህዝብን ምምሕዳር ዞባን ትህነት ዘላ ናይ ማእከላይ ደረጃ ቤት ትምህርቲ ብምብፃሕ መስርሕ ህንፀት ተዓዚቡ።
0: ናብ ካልእ ዜናዊ ፀብጻብ ምስ ንሰግር ተተካኣ ፀዓት ኪኖ ዘለቃይ ኣገልግሎቱ ኣብ ምግታ ኣከባብያዊ ብከላ ዝህልዎ ተራህ ቀሊል ከም ዘይኮነ ይጥቀስ። ነዚ ብምግንዛብ ሚኒስትሪ ፀዓትን ማዕድንን ቀረብን ተጠቃምነቱን ንምስፋሕን ንምምሕያሽን ይሰርሕ ኣሎም። ብዛዕባ እዚ ወኪል ኤሪና ዮናታን ዕብዮ ዘዳለዎ ዜናዊ ፀብጻብ ኣሎ። ፉርቱና ዓንዶም ክተቕርቦ እያ።
2: ተጠቃምነትን ተተካኣ ፀዓት ንምስፋሓን ንምምሕያሽን ይሰርሕ ከም ዘሎ ገሊፁ። ዳይረክተር ጨንፈር ተተካኣ ፀዓት ኣቶ ተስፋይ ገብሪ ሂወት ንኣሪና ኣብ ዝሃቡ ሓበሬታ ኣብ ምምሕያሽ ዘቤታዊ ሃልኪ ፀዓት ከምኡውን ምርግጋፅ ብቕዓት ንዘቤታዊ መዓላ ዘገልግል መሳርሒታት ክነጥፉ ምፅንሖም ብምጥቃስ ነቶም ኣብ ምምሕያሽ መጎጎ ኣድሓነት ምድጃን ፈርኔሎን ዝነጥፉ ሞያዊ ምኽርን ስልጠናን ከም ዝውደብ ኣፍሊጡ። ብመንገዲ ሚኒስትሪ ሕርሻ ናብ ህዝቢ ትዝርጋሕ ዘላ መጎጎ ኣድሓነት ኣብ 2000 ዓመተ ምህረት ዝተበገሰት ብኣብነት እትጥቀስ ዘቤታዊ ንብረት ምዃና ዝገለፀ ኣቶ ተስፋይ ናብ መላእ ሃገር ንምዝርግሓ ብዝተዋህበ ናይ ኣሰልጠንቲ ስልጠና ቁፅር ተጠቀምቲ ስድራ ቤታት ናብ ኣስታት 200,000 በፂሑ ከም ዘሎ ሓቢሩ። ኣብ ሃገርና ዝርከብ ፀጋታት ተተካኣ ፀዓት ፀሓያዊ፣ ንፋሳዊ፣ ረስናውን ሓምላይ ሃይድሮጅንን ከም ዘጠቓልል ብምጥቃስ ድማ ፀሓያዊ ፀዓት ኣብ ዘቤታዊ ሕርሻውን ካልእን መዳያት ብሰፊሑ ውፅኢት ተኣታትኹም ዘሎን ዝምስገን ውፅኢት ከም እተረኽቦም ገሊጹ። ዛጊት ዝተዋደደ ዓበይቲ ምንጭታት ፀሓያዊ ፀዓት ኣመልኪቱ ኣብ ዝሃቡ ሓበሬታ 34 ሜጋዋት ኣብ ደቂ ኣምሓረ፣ 2 ሜጋዋት ኣብ ከባቢ ኣስመራ፣ 2.25 ሜጋዋት ድማ ኣብ ዓረዛን ማይድማን ከም ዘጠቓልላ ነፂሩ። እቲ ጨንፈር ሞያዊ ዓቕሚ ንምዕባይ ብግብርን ክልሳ ሓሳብን ዝተሰነየ ስልጠናታት ብናይ ዜጋታትን ወፃእተኛታትን ክኢላታት ክውደብ ምፅንሑን ብዝለዓለ ከም ዝድፋኣሉን ተወሳኺ ሓቢሩ። ኣብ መወዳእታ ኣቶ ተስፋይ ስድራ ቤታት ኣብ ኣጠቓቕማ ፀሓያዊ ፀዓት ኣፍልጦን ብምዕባይ ዘይውሑስ ኣጠቓቕማን ሳዕቤናቱን ከወግዳ ብምዝኽኻር ፀሓያዊ ፀዓት ክዋደድ ከሎ ብክኢላ ክኸውንን ነብሱ ዝኽኣለ መከላኸሊ በርቂ ክግበረሉን ተላብዩ።
0: ውሃሃዲት ኮሚቴ ምውጋድ ጎዳእቲ ልምድታት ኣብ ዞባ ደቡባዊ ቀይሕ ባሕሪ ንመሻርክቲ ኣካላት ፍትሒ ፖሊስ ማሕበራዊ ኣገልግሎታትን ናይ ዕርቂ ሽማግለን ካብ 19 ክሳብ 21 ናሓሰ ኣብ ዓሰብ ስልጠና

0: ወዲባ ኣብዚ ካብ ጨና ፍርዕዮን ማሕበራዊ ድሕነትን ጥዕናን ሃማድአን ብዝቆመት ኣዋሃዲት ኮሚተ ዝተወደበ ስልጠና ኣብ መሰላት ቆልዑን ደቂ ኣንስትዮን ዕላማን ኣገዳስነትን ክብሪ መዝገብ ልምዳዊ ክብርታትን ፅልውኡን ጉዳያትን ኣፈታትሖኦምን ጉዳእትን ልምድታት ብዓይኒ ሕጊ ከምኡውን ኣብ ሳዕቢናት ክሽቦን ካልኦት ጉዳእትን ልምድታትን ዘተኮረ ሰፊሕ መብርህት ተዋሂቦም ዕላማቲ ስልጠና ንቕሓት ብምብራኽ ኣብ ምውጋድ ክሽቦን መርዓትሕቲ ዕድመን ኣብ ሕብረተሰብ ባህርያዊ ለውጢ ንምምፃእ ብዕቱብ ንምስራሕ እዮም ኣመሓዳሪ ዞባ ደቡባዊ ቀይሕ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ኣብ ዝሃቦ መዛዘ መቓል እታ ኮሚተ እተካይዶ ፃዕርታት ንክዕወት ሰልጠንቲ ቀላስ ተራህ ክፃወቱ ፀዊዖም ቤት ትምህርቲ ላሳለ ከረን ንብሉፃት ተምሃሮ ከምኡውን ንኣብነታውያን መምህራንን ወለድን ሸሊማ ነቲ ስነ ስርዓት ዝተኸታተለት ወኪል ኤሪና ዞባ ዓንሰባ ኣልማዝ ወልደ ገብርኤል ዘዳለወቶ ፀብጻብ ኣሎ ስዒቡ ክቐርብ እዮም
1: ምቹእ ሃዋህ ንዓይነታዊ ትምህርትን ቅቡል ስነ ምግባርን ዝብራእ ከምኡውን ውፉይ ብቑዕ ፍቕሪ ስራሕ ሓያል ዲስፕሊንን ዘንፀባርቕ ሓቀኛ ኣብነታዊ መምህር ምሕያል ዝብሉ ተልእኮ ዘለዋ ቤት ትምህርቲ ላሳለ ንዝሓለፈ ብርክት ዝበሉ ዓመታት ኣብ ሃገራዊ ምርመራታት ብሉፅ ነጥቢ ክተመዝግብ ፀኒሓላ መቐፀልታ ናይዚ ሎም ዓመት እውን ኣብ ሃገራዊ ምርመራታት ብሉፅ ነጥቢ ዘምፅኡ ተምሃሩን ብሉፃት መምህራን ኣተባቢዓ ኣብ ከተማ ከረን እትርከብ ናይ መባእታ ማእከላይን ካልኣይን ደረጃ ቤት ትምህርቲ ላሳለ ኣብ ሃገራዊ ምርመራ ሻምናይ ክፍልን ሃገራዊ መልቀቕ ፈተና 12 ክፍልን ብሉፅ ውፅኢት ንዘመዝገቡ 98 ተምሃሮ ከምኡውን ንኣብነታውያን መምህራንን ወለድን ሸሊማ እቶም ትማሊ 23 ናሓሰ ንሽልማት ዝበቕዑ ተምሃሮ 55 ኣብ ሃገራዊ ፈተና ሻምናይ ክፍሊ ልዕሊ 9 ዘምፅኡ 43 ድማ ኣብ ሃገራዊ መልቀቕ ፈተና ማትሪክ ልዕሊ 3 ነጥቢ ዘመዝገቡ ኮይኖም እቶም 11 ሙሉእ 4 ነጥቢ ዝረኸቡ እዮም እቶም ዝተሸለሙ 16 መምሃራን 5 ወለድን ኣብቲ ዝተመዝገበ ውፅኢት ልዑል ኣበርክቶ ዝገበሩ ምዃኖም ተሓቢሩ ዳይረክተር ናይታ ቤት ትምህርቲ መምህር ሃብቶም ሃይለ እቲ ናይ ምሽላም መደብ ኣብ ተምሃሮ መምህራን ወለዲ ዝፈጥሮ ዘሎ ድርኽት ኣቕሊልካ ዝረአ ከምዘይኮነ ብምግላፅ በብዓመቱ እናበረኸ ዝመፅእ ዘሎ ውፅኢት መርኣያ ከም ዝኾነ ኣብርሑ ኣቦወንበር ኮሚተ ወለዲ ብወገኑ ውህደት ኮሚተ ወለድን መምህራንን ኣዝዩ ኣገዳሲ ምዃኑ ብምሕባር ብዝሓየለ ክድፍኣሉ ኣዘኻኺሩ ሓላፊ ጨንፈር ትምህርቲ ዞባ ዓንስባ መምህር ክፍላይ ዓንደ ሚካኤል ድማ እታ ቤት ትምህርቲ ተመዝግቦ ዘላ እናበረኸ ዝመፅእ ዘሎ ውፅኢት መርኣያ ድርዱል ስልሳዊ ዝምድና ከም ዝኾነ ብምግላፅ ንካልኦት ኣብያተ ትምህርቲ ፅቡቕ ኣብነት ከም ዝኾነ ሓቢሩ መባእታ ማእከላይን ካልኣይን ደረጃ ቤት ትምህርቲ ላሳለ ኣብ ኣካዳምያዊ ዓመት 225 226 ኣብ ሃገራዊ ምርመራ ሻምናይ ክፍሊ ካብ ዘሳተፈቶም 218 ተምሃሮ እቶም 214 ማለት 98 ሚታዊት ከምኡውን ኣብ ሃገራዊ መልቀቂ ፈተና ካብ ዝተሳተፉ 134 ተምሃሮ 86 ናይ ዲግሪ 28 ናይ ዲፕሎማ ነጥቢ ብምምፃእ 85 ሚታዊት ከምዝ ሓለፉ ሰነዳታ የነጥር ባህሊ ምሽላም ብሉፅ ውፅኢት ዘምፅኡ ተምሃሮን ኣብነታውያን መምሃራን ንተሸለምቲ ብብሉፅነት ክቕፅሉ ዘተባብዕ ንካልኦት ድማ ቅዱስ ቅንእ ዘሕድርን እዩ ምስኣላይ ተኬኤስፍ ኣልማዝ ዝወል ገብርኤለ ካብ ቤት ትምህርቲ ላሳለ
0: ነመስግነኪ ኣልማዝ ወልደ ገብርኤል ሚኒስትሪ ዕዮን ማሕበራዊ ድሕነትን ንመሰሰኒ ማዕከን ሕድሪ ሰማእታትን ምንባይ ስድራ ስዋኣትን ወፍያታት ከም እተገብረ ሓቢሮም በዚ መሰረት ማሕበረኮም ኤርትራውያን ኣብ ከሰላ ሱዳን 10,000 ናቕፋ ንመሰሰኒ ማዕከን ሕድሪ ሰማእታት ወፍዮም ብዘይካዚ ስሙ ክጥቀስ ዘይደለየ ኤርትራዊ ነባሪ ከተማ ካትሪን ሆልም ሽወደን 12,000 ናቕፋ ማሕበረሰብ ኤርትራውያን ነበርቲ ማንሃይምን ከባቢኣን ጀርመን 4,230 ነይሮም ኤርትራውያን ተቐማጦ ኢቶቦሪ ሽወደን 64,000 ክሮነር ታምራት መስዋእትን ሸዊት መስዋእትን ኣብ ክንዲ ተስካር ወላዲኦም ነፍሲሄር መስዋእቲ ገብረ ህይወት ወልዱ 50,000 ናቕፋ ከምኡውን ነበርቲ ሆላንድ ኤፍሬም ንኣምንን ህዝባዊት ብርሃንን ድማ 720 ዩሮ ንምንባይ ስድራ ስዋኣት ኣበርኪቶም ዜና መስዋእቲ ኣባል ሚኒስትሪ ፍትሒ ገዲም ተጋዳላይ የማነ ዕቑባፅን ዘርአ ዮናስ ብ23 ናሕሰ ኣብ መበል 84 ዓመት ዕድሚኡ ብሕማም ተሰዊኦም ኣብ ወርሒ ናሕሰ 975 ናብ ህዝባዊ ሓል ህዝባዊ ሓይልታት ሓርነት ኤርትራ ዝተሰለፈ ተጋዳላይ የማነ ኣብ እዋን ሓርነታዊ ቃልሲ ኣብ ሃዶታት ኣጋር ከቢድ ብረትን ተዋጋአ ሰራዊትን ከምኡውን ኣብ ክፍሊ ምስናዕ ባትሪ ከም ሓላፈ ክፍሊ ድሕር ናፅነት ድማ ከም ኣኽባር ሕጊ ኣብ ዝተፈላለያ ንኡስ ዞባታት ኣኽባር ሕጊ ዞባ ደቡብ ከምኡውን ሓላፊ ምክትታል ኮማውያን ኣብያተ ፍርዲ ዞባ ደቡብ ኮይኑ ንህዝቡን ሃገሩን ብተወፋይነት ዘገልገለ ሓርበኛ እዩ ስውእ ተጋዳላይ የማነ ዕቑባ ፅን በዓል ሓዳርን ኣቦ 6ዱሽተ ውሉዳትን እዮም ስነ ስርዓት ቀብሪ ድማ ሎሚ 24 ናሕሰ ኣብ መካነ መቓብር ሓርበኛታት መንደፈራት ተፈፂሞም ሚኒስትሪ ፍትሒ ብመስዋእቲ ገዲም ተጋዳላይ የማነ ዕቑባ ፅን ዘርእዮና ዝተሰምዖ መሪር ሓዘን እናገለፀ ንስድራ ቤቱ መቃለስቱን መሳርሕቱን ፅንዓት ይሃብኩም ይብል ዝስዕብ ዜና ሃገራት ወፃኢ እዩ ህዝባዊት ሪፓብሊክ ቻይናን ግብፅን ክሳብ መጀመርታ ዝመፅ ወርሒ መስከረም ዝቕፅል ሓበራዊ ልምምድ ሓይሊ ኣየር ኣበጊሰን ዕላማ እዚ ኣብ ግዝኣት ግብፂ ዝካየድ ዘሎ ሓበራዊ ልምምድ ወተሃደራዊ ዝምድነ ንምድንፋዕን ዞባዊ ፀጥታ ንምውሓስን ምዃኑ ገሊፀን ኣብዚ ልምምድ እዚ ብርክት ዝበላ ዝተፈላለያ ነፈርቲ ኪናት ይሳተፋ ምህላውን ዝጠቐሱ ኣዘዝቲ ሓይሊ ኣየር ክልትኤን ሃገራት ዓመታዊ ብስሩዕ ክካየድ ምዃኑ ሓቢሮም ህዝባዊት ሪፓብሊክ ቻይናን ግብፅን ነቲ ልምምድ ኣብ ወርሒ መያዝያ ናይ ዝሓለፈ ዓመት ኣካይድኦም ምንባረን እውን ፀብጻባት የረድኦም ኤውሮጳዊ ሕብረት ንዩክሬን ልዕሊ 7 ቢልዮን ዶላር ዝዋግኡ ሓድሽ ወተሃደራዊ ደገፍ ኣፅዲቖም እዚ ገዚፍ ሓገዝ ኣብ ምዕዳግ ስርዓተ መከላኸሊ ሚሳይል ስርዓተ ራዳርን ካልእ ተተኮስትን ከም ዝውዕል ኮሚሽን ኤውሮጳዊ ሕብረት ኣፍሊጡሎም እዚ ከምዚ ኢሉ እንከሎ ብሪጣንያ ንዩክሬን ነዊሕ ርሕቐት ክውንጨፍ ዝኽእል ሚሳይል ንምምዕባል ዘኽእላ ሓበሬታን ቴክኖሎጂን ከም እትምጥወላ ምዃና ገሊጻ ኣላ ቀዳማይ ሚኒስትር ብሪጣንያ ኣንዲ በርንሃም ሎሚ 24 ናሕሰ ምስ ፕሬዚደንት ዩክሬን ቭላድሚር ዘለንስኪ ኣብ ዘካየደው ርክብ እዩ ሃገሩ ነቲ 250 ኪሎ ሜትር ዝውንጨፍ ዘመናዊ ሚሳይል ንምስራሕ ከም እትተሓጋገዝ ኣፍሊጦም ኣብ ጎድኒ ዩክሬን ከም ዘላ እትገልጽ ብሪጣንያ እቲ ልእኸላ መጠን ወተሃደራዊ ደገፍ ከም ተዕብዮ ክትሕብር ጸኒሓ እያ ብሪጣንያ ኣብዚ ኩናት ብቐጥታ ትሳተፍ ከም ዘላ ዝኸስስ መንግስቲ ሩስያ ኸዓ ከቢድ ዋጋ ክትከፍል ምዃና ኣጠንቂቕሎም ሃገራት ኤውሮጳ ብዘይካቲ ንዩክሬን ዝገብርኦ ዘለዋ ወተሃደራዊ ደገፍ ንሩስያ ንምድኻም ኣብ ልዕሊኣ ተደጋጋሚ እገራታት ከጽድቓ ጸኒሐን ኣለዋ ኣብ ሪፓብሊክ ጊኒ 823 ናሕሰ ብዝተኸስተ ምህማም ክሙራዊ ጓሓፍ ከቢድ ሰብኣዊ ክሳራ ከም ዝወረደ ተቓሊሖም በቲ ኣብ ርእሰ ከተማ ኮናክሪ ዘጋጠመ ክስተት ብውሕዱ 30 ሰባት ከም ዝሞቱን ልዕሊ 20 ከም ዝቆሰሉን ሰብ መዚ እቲ ሃገር ሓቢሮም ዝተደብዩ ወገናት ክህልው ከም ዝኽእሉ ዝገለጹቶም ሰብ መዚ ቁፅሪ ምዉታት ክዛይድ ከም ዝኽእል ኣሚቶም ኣለዉ ኢራን ልዕሊ 21 ቢልዮን ኩቢክ ሜትር ዕቑር ባህርያዊ ጋዝ ዘለዎ ሓድሽ ቦታ ከም ዝዳሃሰሰት ገሊጻ እዚ ሓድሽ ርኽበት ትሕዝቶ ባህርያዊ ጋዝ ብምስሳን ቁጠባ ሃገሩ ንምድንፋዕ እወንታዊ ተራ ከም ዝህልዎ መንግስቲ ኢራን ኣሚትሎም ልዕሊ 34 ትሪልዮን ኩቢክ ሜትር ዕቑር ባህርያዊ ጋዝ ዘለዋ ኢራን በቲ ሃብቲ ንሩስያ ተኸቲላ ኣብ ካልኣይ ደረጃ ተሰሪዓ ትርከብ ኣላ ኢራን ብትሕዝቶ ነዳድ እውን ንቬንዙዌላን ስዑድ ዓረብን ተኸቲላ ኣብ ሳልሰይቲ ተርታ ከም እትስራዕ ጸብጻባት የረድኦም መንግስቲ ዲሞክራሲያዊት ሪፓብሊክ ኮንጎን ዕጡቕ ጉጅለ ኤም 23 ስምምዕ ሰላም ንምኽታም ዝኽእሎም መርሓ ጎደና ጀሚሮም እቲ ዲፕሎማስያዊ ተበግሶ ወከልቲ ክልቲኦም ሃገራት ኣብ ስዊዘርላንድ ከካይድዎ ኣብ ዝቐነዩ ዝርርብ ተበፂሖም ክልቲኦም ወገናት ከም ኣካልቲ ዝበፅሕዎ ምርዳ ምቁራእ ተኽሲ ክገብሩ ምዃኖም እውን ኣፍሊጦም ኣለዉ መንግስቲ ዲሞክራሲያዊት ሪፓብሊክ ኮንጎን ዕጡቕ ጉጅለ ኤም 23 ኣብ መወዳእታ 2025 ኣብ ቀጠር ዝኸተሞ ተኽሲ ናይ ምቁራእ ስምምዕ ኣብ ተግባር ከይወዓለ ከም ተጣሕሰ ጸብጻባት የረድኦም ኣብቲ ሃገር ንመቕርሒ ጸጋታት ዝጠልብ ዕጥቃዊ ቓልሲ ዘካይዱ ልዕሊ 100 ጉጅለታት ስለ ዘለዉ ምስዕቶ ጉጅለ ኤም23 ተጀሚሩ ዘሎ ዲፕሎማስያዊ ተበግሶ ንበይኑ ኣኻሊ ክኸውን ከም ዘይክእል ይእመት ኣሎም። ኣብ ሰሜናዊ ክፋል ኮንጎ ብዝካየድ ዘሎ ዕጥቃዊ ግጭታትን መጥቃዕትታትን ኣሸሓት ሰባት ከም እተቐትሉን ልዕሊ 8 ሚልዮን ከም እተመዛበሉን ዝጥቀስ እዮም። ብሰንኪቲ ፀጥታዊ ቅልውላው ህዝብታ ብባህርያዊ ፀጋታት ሃብታም ዝኾነት ሃገር ተጠቃሚ ፀጋታቱ ክኸውን ከም ዘይከኣለ ይሕበር እዮም። ፀጥታ ንምውሓስ ኣብቲ ሃገር ተዋፊሩ ዝርከብ ኣስታት 15,000 ዓቃብ ሰላም ሰራዊት ውድብ ሕቡራት ሃገራት ዛጊድ ዝጥቀስ ኣበርክቶ ከም ዘይገበረ ይግለጽ። እስራኤል ፀጥታዊ ኩነታት ሶርያ ንምምሕያሽ ንዝካየድ ዘሎ ፃዕሪ ዝዕንቅፍ ወተሃደራዊ ስጉምቲ ትወስድ ከም ዘላ ተገሊጾም።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቑጠታት መርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራት ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉእ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ኣብ ዓምዲ ጥዕና ፕሮቲን ክብደት ሰብነታ ምቕናስ ዘለዎ ተራ ተዳሲሱ ኣገደስቲ ነጥብታት ፕሮቲን ብብዝሒ ምውሳድ ንነዊሕ ሰዓታት ናይ ፅጋብ ስምዒት ብምፍጠር ናይ ምግቢ ሃንቀውታ ስለ ዘጉድል ድሕሪ ምግቢ ኣብ ሰብነትና ንዝህሉ ምቅፃል ፕሮቲን ብምሕያል ክብደት ኣብ ምቕናስ ልዑል ተራእዩ ዘለዎ። ካብ እንቋቑሖ፣ ስጋ ደርሆ፣ ዓሳ፣ ርግኦ ዓይነት ፍሉን ጥረታትን ዝርከቡ ተፈጥሮኣዊ ፕሮቲን ክብደት ንምቕናስ ኣዝዮም ኣገደስቲ እዮም። ካብ ኣትክልቲ እውን ብዙሕ ፕሮቲን ክንረክብ ንኽእል ኢና። ኩሎም ካብ እንስሳታት ይኹን ካብ ኣትክልቲ ንረኽቦም ዓይነት ፕሮቲን ኣብ ምቕናስ ክብደት ሰብነት ምዕሩይ ዝኾነ ውፅኢት እዩ ዘለዎም። ብብዝሒ ካርቦሃይድሬት ዘለዎም ምግብታት ብዘይዓቐን ስለ እትበልዖም ንክረሻ ዝያዳ ከም እትቀላዕ ይገብሩ። በንጻሩ ትሕዝቶ ፕሮቲን ዘለዎም ምግብታት ብዙሕ ከይበላዕካ ከም እትፀግብ ስለ ዝገብሩ ክብደት ሰብነት ኣብ ምቁፅጻር ሓገዝቲ እዮም ተጠቒሱ። ኣብ ዓምዲ ባህልን ስነ ጥበብን ኣገዳስነትን ኣድማዕነትን ስነ ጽሑፍ ተገሊጹ። ጽርግያታትን ህንጻታትን ብምህናፅ ጽራይ እትምዕብል ሃገር የላን። ሃገራት ዝምዕብላ ሓሳባት ብምምንጫውን ንሓሳባት ናብ ነገራዊ ሓይሊ ብምቕየርን እውን እየን። ዝኾነ ስነ ፍልጠታዊ ርኽበት ብሓሳባት እዩ ዝጅመር። ማሕበራውን ፖለቲካውን ጽገናታት ወይ ምትዕርያት እውን ብሓሳባት እዮም ዝፍልሙ። ኣተናን መልእኽትን ሓሳባት ከዓ ብመገዲ ቋንቋ ስለ ዝመሓላለፉ ቋንቋታት ብመገዲ ስነ ጽሑፍዮም ዝውሕልሉ፣ ዝጸፉ፣ ዝውቅቡን ዝቃነዩን። ስለዚ ንስነ ጽሑፍ ካብ ስልጣነን ምዕባለን ንስልጣነን ምዕባለን ድማ ካብ ስነ ጽሑፍ ፈላለኻ ክትሪኦም ኣጸጋሚ እዩ። ታሪክ ከም ዝምህረና ስነ ጽሑፍ ሓደ ካብቶም ድልል መሰረት ስልጣነን ምዕባለን ናይ ሓንቲ ሃገር እዩ። ከምኡ ስለ ዝኾነ ኸ እዩ እተን ባህሊ ምንባብ፣ ባህሊ ምጽሓፍ፣ ባህሊ ምርምርን ናይ ምሕሳብን ምምርማርን ምብህሃል ማለት ኢንተሌክቹዋል ዲስካሽንስ ዝኽስክሷን ዘተባብዓን ሃገራት ንለውጢ ምዕባለ ስልጣነ ዘርሕባብ ክኸፍታ ዝህልወን ተኽእሎ ልዕል እዩ ዝብሃል። ስነ ጽሑፍ መሰረት ኩሉ ስነ ጥበባዊ ስራሓት እውን እዩ። ዝበዝሑ ስነ ጥበባዊ ፍርያት ካብቶም ብጽሑፍ ዝምንጭዎ ሓሳባት እዮም ዝነቕሉ ተጠቒሱ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ምግዳፍ ሓድሽ ህይወት ምጅማር ከምኡ ድማ ናይ ገበን ፊልምታት ምዕዛብ ንጽቡቕ ዶ ንሕማቕ ዝብሉ ዛዕባታት ቀሪቦም። ሓደ ሸቃላይ ህይወት ስርሑ ኣጨናቕን ዘየርብሖን ከም ዝኾነ ምስ ዝተውዓለ ስራሕ ክገድፈ ወሰነ። ወዲ ውዒል ምስ ኮነ ከዓ ካብ ስድርኡ ክሳብ ውሳንኡ ዝሰምዑ ሰባት ንውሳንኡ ጌጋኢሎም ግምጋም ሃብሉ። እንተኾነ ድሕሪ ቁሩብ እዋን እቲ ሸቃላይ ናይ ሓንቲ ትካል ዝነበረ ናይ ኣትክልቲ ክቱር ባህጊ ስለ ዝነበሮ ቤቱን ከባቢኡን ብውቁብ ዕምባባታትን ኣትክልትን መልኦ። ነዚ ዝረኣዩ ነበርቲ ከባቢኡን ካልኦትን ገለ ከም ኮስኳሲ ኣትክልቲ ኣብ ቤቶም ኮይኑ ክሰርሕ ክሓትዎን ከለዉ፣ ገለ ከዓ ፈልሲ ክሸጠሎም ክሓትዎ ጀመሩ። በዚ ሓድሽ ስርሑ ከዓ ህይወት ስርሑ ቀሊል ዘሐጉስን ኣዝዩ ዝኸዕብትን ኮይኑ ረኸቦ። ወዮ ሓሊፉሉ ዝረኣዩ ሰባት ከዓ ካብ ጌጋ ውሳነ ወሲዱ ናብ ዘዋፅኦ ፈሊጥ እዩ ነቲ ትካል ገዲፍዎ ዝብል ዘረባ ሰገሩ። ውሳነ ሓደ ካብ ኣዕኑድ ህይወትን ዓወትን እዩ። ደቂ ሰባት ዘይንውስነ እንተደኣ ኮይና መንፋዓትና ትርጉማል ወዩ ዝኸውን። መብዛሕትኦም ኣብ ናይ ዓወትን ውልቃዊ ዕቤትን ኣተኪሮም ዝተጻሕፉ መጻሕፍቲ ንፍርሕና ብትብዓት ክንስዕር ይምኽሩና። ኣብ ዓምዲ ርእይቶ ሓምሻይን ዛዛምን ክፋል ትርጉም ሃገርን ሓድነትን ኣብ ኢትዮጵያ ቀሪባ ኣላ። ኣብ ዓምዲ መዛነይ ግብራዊ ፍልጠት ምምቕራሕ ግዜ ሕቶ ዝተመሳቕለ ቓላት እታ ን37 ሰባት ዘድሓነት ገረብ ዝብሉ ዛዕባታት ይርከብዋ። ጽልዋ ኣሉታዊ ኣተሓሳስባ ኣብ ጥዕና ኣእምሮ ከመይ ይመስሉ ኣብ ዝድስስ ማሕበራዊ ትሕዝቶ ከም ተስፍውነት፣ ለውሃት፣ ምትሕግጋዝ፣ ምድንጋጽ፣ ምኽፋል፣ ጻዕሪ፣ ሓልዮት፣ ርግኣት፣ ፍቕሪ ዝኣመሰሉ ሓሳባት ቀጻሊ ምሕሳብን ምስትንታንን እወታዊ ስምዒታትን ብምፍልፋል ሰባት ብሉፅ ህይወት ንኽህልዎም ዝኽእል እዩ። እወታዊ ኣተሓሳስባ

ኣብ ሓደ እዋንን ግዜን ዝጥሪ ኣይኮነን። ንዕኡ ንምጥራይ ኣነቓቕሕቲ ፅሑፋት ምንባብ፣ ፅቡቕ ምግባር፣ ምስ ክኢላታት ስነ ኣእምሮ ምዝታይ፣ ስነ ልቦናዊ ኣስተምህሮታት ምክትታል ዝኣመሰሉ እስትራቴጂታት ምትግባር ኣገደስቲ ረቑሒታት ምዃኖም ይጥቀስ። ጋዜጣ ኤርትራ ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ። ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃድር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ምስ ኣቦ ወንበር ማሕበር ወነንቲ ታክሲ ኣቶ መንግስ ግረ ሚካኤል ዝተኸየደ ማሕበር ጠቀስ ቀለመጥያቕ ሰፊሩ ይርከብ። ዲዛይነር ኢደ ጥበባዊ ስራሓት ሳባ ወልድኣብ ብሞያኣ ንኤርትራ ኣብ ዓለም ከተላሊ ከም እትፅዕት ኣብ ዓምዲ መልሓቕ ኣልኣዳብ ወኣልፍኖን ገሊጻ። ኣብ ዓምዲ ማሕበራዊ ዕቤት ኣብ ጽቡቓት ተዓባብያ ቆልዑ ምግዳስ ብዛዕባ መጻኢ ሃገር ምጽዓት ምዃኑ ተሓቢሩ። ኣብ ዓምዲ ሲሓዊ ኣሰር መስሕብ ቱሪዝም ዝኾኑ ከባቢታት ዞባ ደቡባዊ ቅሕ ባሕሪ ተላልዮም። ኢትዮጵያ ኣብ ዞባ ቀርኒ ኣፍሪቃ እትኽተሎ ዘላ ጎነፃውን ኣስፋፋሕን ፖሊሲታት ብደቂቑ ተዘርዚሮም። ተራ ማሕበራዊ ፍትሒ ኣብ ምዕዋት ሰውራ ብትሕቲ ዝብል ህዝቢ ዘማእከለ ሰውራ መብዛሕትኡ ካብ ስነ ሓሳብ ማሕበራዊ ፍትሒ ዝብገስ። ስነ ሓሳብ ማሕበራዊ ፍትሒ ብቐሊል ክግለጽ ዝኽእል ነገር ኣይኮነን፣ ምክንያቱ ብዓብዩ ፍትሒ ዝብል ኣምር እውን ውሱን ዝኾነ መግለፂ ስለ ዘይብሉ። ፍትሒ ካብ ሰብ ናብ ሰብ፣ ካብ ሕብረተሰብ ናብ ሕብረተሰብ፣ ካብ ሃገር ናብ ሃገር ብዝተፈላለየ መንገዲ ክግለጽ ይከኣል። ብሓፈሻዊ መግለጽ ግን ኣብ ዝተፈላለየ ጽሑፋትን ሕገ መንግስትን ምርኩስ ብምግባር ማሕበራዊ ፍትሒ ማለት ንሰባት በዓለይቲ ብሄር፣ ጾታ፣ ማሕበራዊ ደረጃ ኣድልዎ ከይገበርካ ብማዕረ ተካፈልቲ ጸጋታትን ዕድላትን ክትገብሮም እንከለኻ እዩ። ማሕበራዊ ፍትሒ ኣብ ሓደ ሕብረተሰብ ዘሎ ኣድልዎን ጭቆናን ኣለሊኻ ፍትሕን ርትዕን ዘለዎ ሕብረተሰብ ምህናጽ እውን እዩ። ከም ሓጺር መግለጺ ማሕበራዊ ፍትሒ ማዕርነት ዜጋታት ማለት ኣብ ፖለቲካ፣ ቁጠባ፣ ትምህርቲ፣ ባህሊ፣ ጥዕና፣ ምኽባር ሰብኣዊ መሰልን ምርግጋጽ መሰል ርእሰ ውሳነን ማለት እዩ ይርከቦ። ኣብ ዓምዲ ጸጋታት ባሕሪ ሓፈሻዊ ንጥፈታት ምግፋፍ ዓሳ ኤርትራ ዝገልጽ ጽሑፍ ይጽንሐና። ቀሕ ባሕሪ ኤርትራ ኣስታት 1000 ዝተፈላለዩ ዓሌታት ዓሳ ሓቒፉ ዝርከብ ኮይኑ ኣስታት 250 ዓሌታት ካብኣቶም ብዓይኒ ቁጥባዊ እቶት ክረአ ንከሎ ዕዙዝ ኣገዳስነት ዘለዎም እዮም። ወላ እኳ ናይ ቀረባ እዋናት ሓበሬታ ድሩት እንተኾነ ኣብ 1950ታትን 1990ታትን ብዝተገብረ መፅናዕትታት መሰረት ጸጋታት ሃብቲ ዓሳ ቀይሕ ባሕሪ ኤርትራ ዝለዕለ እቶት ዓሳን ካልኦት ዓሌታትን ካብ ዝተሓተ 44,500 ቶን ክሳብ 80,000 ቶን ንዓመት ክግፈፍ ከም ዝኽእል ይሕበር። ኣብ መቐጸልታ ዛዕባ ባህላዊ ውርሻታትና መግለጺ ኩርዓትና ኣብ ብሄረ ኩናማ ሓደ መንእሰይ ንሕጺቱ ግራት ክሓርሰላን ክዘርኣላን ምስደሊ ጭፍራ ብፆቱ ክዕድም ምዃኑ ከምኡውን እኽለማይ ከተዳሉ ብዕሊ ብመልእኽቲ ንሕጺቱ ይነግራ። ቅድም ቀዳድም ግን ናውቲ ማሕረስ ኣብ ቦታ ናይቲ ዝሓርስዎ ግራት እንዳጓል ተዳልዩ ከም ዝሓድር ይገብር። እዚ ዝገብረሉ ምክንያት ድማ ነቲ ስራሕ ኣንጊሆም ቅድሚ ፀሓዮም ንምጅማርን ንኣሳልጦኦም ከዓ ሓጋዚ ስለ ዝኾነን ተብተብ ንኸይብሉን እዩ። ኣብዚ ህሞት እዚ ዓበይቲ ዓዲ እንተኾነ እውን ነቶም ዕርፊ ባህሊ ዝሓዙ ኣባፅሕ ደቆም ትሚሎም ኣይዕዘቡን እዮም። ደቆም ዝተፈላለዩ ዓይነታት ኣግራብ እናቐጥቀጡ ብጉያጉያ ክሓርሱ እንከለዉ ንሶም ድማ ቀቅድሚኦም እናኸዱ ዘርኢ ይዘርእሎም። ኣዋልድ እንተኾነ እውን ቀስ ኢለን መሬት ምስ ቀተረ እኽለማይ ሒዘን ናብቲ ዝሕረስ ዘሎ ግራት ይመጻ። እቶም መንስያት ግን ግራት ኣዋልድ ኣመንኪኻ ከመይ ቢልካ ኮፍ ኢልካ ትበልዕ ብምባል ክሳብ ግራት ሓሪሶም ዝውድኡ ኮፍ ኢሎም እኽለማይ ኣይለኽፉን እዮም። እተን ኣዋልድ ግና እናሓረሱን ከለዉ ኣይፋ ዝበሃል ድቋ ስዋ ስለ ዘቐብሎም ብደቦም እንተዘይኮይኑ ኮፍ ኢሎም ኣይሰትዩን። ኣብ ዓምዲ ልቦናን ፍልስፍናን መበል 10 ክፋል ጽፈት ስራሕ ዕውታት ሰባት ኣብ ትሕቲ ዝኾነ ይኹን ኩነት ንዝገጥሞም ጸገም ንምፍታሕ ለይትን ቀትርን ፋሕተርተር ይብሉ እምበር ከቶ ንድኽመቶም ምኽኒት ኣይፈጥሩሉን እዮም። ምኽኒት ክፈጥሩ እንተጀሚሮም ብኡንብኡ ኣላሽ ክብሉ ከም ዝኽእሉ ከቶ ኣይስሕትዎን እዮም። መብዛሕትና ግዳ ምኽኒት ኣብ ምእላም ሰናፋት ኣይኮናን። ወረግሌናስ ቅድሚ ስራሕ ምጅማርና ኣሸበሸብ ውድቀት ወይ ፍሽለት ከጋጥመና ከም ዝኽእል ብምሕሳብ ንቕ ዘይብል ምኽኒት ኣብ ምፍጠሪና ንዝበዝሐ ፀዓትና እናህልኾ። ኣብ ዓምዲ ዳየሪ ግደይ ክመልስ ብሂገ ፈውሰይ ዳየረይ 16 ዓመት ብዘያቦ ዝብሉ ዛዕባታት ይጸንሑና።

ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም። ኣብ ዓምዲ ደል ኣባብ ሓምሸ ክፋል ዛንታ ዝኽሪ ሰንዓፈ ትማልን ናይ ሎሚ ምዕበለታትን ትፅንሐና። ኣብ ዓምዲ ዓማር ንብከላማይ ብከበድቲ ሓፃውን ዝድህስስ ትሕዝቶ ሰፊሩ ኣሎ። ኣብ ዓምዲ ምስጅል እንታብህ ሸዓብ ኤርትርያ ብዝብል ኣብ ግዜ ፌደሬሽን ንዝነበረ ፖለቲካዊ ጥንግናጋት ዝድህስስ ትሕዝቶ ቀሪቡ ኣሎ። ኣብ ዓምዲ ዕንጀረ ካልኣይ ክፋል ሌላ ምስ መምህር ሰሚራ ገበይ ቀሪቡ። ኣብ ዓምዲ ፍሬካድም ንምውሓስ ድሕነት መግቢ ዝምልከት ካልኣይ ክፋል ሰፊሩ ንረኽቦ። ኣብ ዓምዲ ሸባብ 8 ጠባያት ኢንተርፕረነራት ሰፊሮም ይፅንሑና። ኣብ ዓምዲ ሕብር በሮ ማህርትን ኣዘነጋዕትን ትሕሶታት ንረክብ። ኣብ ዓምዲ ፈንዋዕዳት ምስ ተወዳዳሪት ወይዘሪት ዓለም ስኒት ሃብታብ ተወልደ መድሂን ዘላል ትሕዝቶ ይፀንሐና። ኣብ ዓምዲ ምህሮ ወዓቦት ህግያ ነዊሕ ዝጠመተ ወፍሪ ትምህርቲ ኣብ ግዜ ሰውራ ተዳሲሱሎ። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምነት እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ። ዋና ሰነዳኢ ኣማኑኤል መስፈን፣ ምክትል ኣሰነዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ኣብ ዓምዲ ስፖትላይት ሰልፊ ብልፅግና ንኢትዮጵያ ኣብ ዞባ ቀርኒ ኣፍሪቃ ከም ዝተዓፅወት ሃገር ብምምሳል ኣብ ዝኽተሎ ናይ ምስፍሕፋሕን ጎበጠን ፖሊስታቱ ኣብ ክወፁ ዘይክእል ሓደጋ ተቐርቂሩ ምህላው ተተንቲኑ። ኤርትራ እትኽተሎ ርእሰ ምርኮሳ ዘሕላገቱ መርሓ ጉድና ምዕባለ ተዳሲሱ። ኣብ ዓምዲ ካልቸር ኤንድ ኣርትስ ንፌስቲቫል ሆር ቅድድም ኣሓ ኣብ ብሄረ ናራ ዘላሊ ቀሪቡ ኣሎ። ኤምባሲ ሃገር ኤርትራ ዋሽንግተን ነቲ ብማዕከን ዶቸ ወለ ዝወፀ ብኣገዳስነት ኤርትራ ብትርከቦ ዞባ ጎልቢቡ ንጉጉይ ዕንደራ ስርዓተ ብልፅግናን ኣመታቱ ኣብ ዘርክ ሰላም እዚ ዞባ ዘፋኸስ ትሕዝትኡ ንምምላስ ዘውፅኦ ፅሑፍ ይፀንሐና። ኣብ ዓምዲ ኪንኤ ብውሽጣዊ ዓቕሚ ካብ ደገን ዝመፁ ሓደገኛታት መመላክዒታት ብጥዕና ዝመጡ ፍርያት ሃገር ዝተመስርሑ ኣብ ምትካእ ትፅዕት ክኢላ ሚካል ተወልደ ተላለያ ትርከብ። ኣብ ዓምዲ ቆጠባን ዋኒነን ናይ ድሕረት ብልጫ ዘርእስቱ ፅሑፍ ይፀንሐና። ድሕረት ወይ ዘይምምዕባል ትብል ቃል ትፅቢት ካብ ዝግበረሉ ደረጃ ወይ ብቕዓት ልጠቒልካ ምርካብ ዝብል ትርጉም ይውሃባ። ክንዲ ዝኾነ ከዓ ኣሉታዊ እምበር እወታዊ ነገር ክህልዋ ትፅቢት ኣይግበረላን። ኣሌክሳንደር ግሬሾንኮ ዝተባሃለ ስነ ቆጠበኛ ግና ካብ ድሕረት ዝርከብ ረብሓ ወይ ብልጫ ምህላው ዘመልክት ሓሳብ ዘቕረበ እዩ። ነዚ ዘቕረቦ ሓሳብ ንምግላጽ ከዓ ናይ ድሕረት ብልጫ ትብል ሓዳሽ ሓረግ ኣብ 1960 ቀነየ። ግሬሸንኮ ኣብ ምምዕባል ዝርከባ ሃገራት ካብተን ዝማዕበላ ዝሓሸ ብልጫ ከም ዘለወን ይምጎት። እተን ዘቕረበ ነጥብታት ድማ ኣብ ምምዕባል ዝርከባ ሃገራት ሓድሽ ቴክኖሎጂ ኣገባብ ምፍራይን ሜላታት ምሕደራን ቀልጢፈን ክርዕማ ከምኡውን እቲ ምስኡ ዝተሓሓዝ ስግኣት ትሑት ምዃኑ ዘመልክታ የን። እዘን ሃገራት ፍቱን ቴክኖሎጂን ኣገባብን ብምርዓም ንፈተነን ጌጋታትን ንምእራምን ካብ ዝግበር ወፃኢታት ናፃ ይኾናን ነተን ማሕደገናለን ዝፀንሓ ሃገራት ከዓ ቀልጢፈን ከርክበን ይኽእላ ይብል። ብተወሳኺ ሓንቲ ሃገር ብደረጃ ዓለም ግኑን ካብ ዝኾነ ቴክኖሎጂ ኣዝያ ዝረሓቐ እንተኮይና ካብኡ ናይ ምጥቃም ተኽእሎኣ ዝለዓለ ምዃኑ የመልክት ይርከቦ። ኣብ ዓምዲ ርእይቶ ድሕሪ ውድቀት ብልፅግና 8 ዓመታት ብልጽግና 8 ዓመታት ኩናት ሕርሲ ኢትዮጵያ ደርፊ መምህር ኣላሚን ከም ዘበንያ ግርንቢጥ ማይን ዓቐብ ዘርእስቶም ዛዕባታት ይፀንሑና። ኣብ ዓምዲ ሸባብ ንስ ዓምዲ ሓሳባት ውሕስነት ሃገር ብኸመይ ብዝብል ብዓይኒ ፍትሒ ርእቶ ህዝቢ ኤርትራ ኣብ ግምት ክኣቱ ይግባእ ነይሩ። እንተኾነ ግን እስትራቴጂያዊ ረብሓና ኣብ ቀይሕ ባሕርን ማእከላይ ምብራቕን ዓለማዊ ሰላምን ፀጥታን እቲ ሃገር ምስተመሓዘና ኢትዮጵያ ክትቁረን ግድን ገይርዎ ኣሎ። እዚ ቃላት እዚ ዓለማዊ ዝምድናታት ኣብ ፍትሒ ሞራልን ቅርዕናን ዘይኮነ ኣብ ቅልፅምን ረብሓታትን ከም ዝምርኮስ እዩ ዘመልክት። ስለዚ ድማ ንረብሓ ሓያላት ተባሂሉ መሰል ድኹማት ከም ዝርገጽ ናይ ኤርትራ ታሪክ ጭቡጥ መረዳእታ እዩ። ህዝቢ ኤርትራ ኣብቲ እዋንቲ ፖለቲካዊ ብቕዓቱን ጥምረቱን ድኹም ስለ ዝነበረ እዩ ግዳይ ናይ ከምዝኣመሰለ ዘይፍትሓ ውሳነ ክኸውን ክኢሉ። መበል 35 ዓመት ናጽነት ኤርትራ ኣብን ዝክረሉ ቅንያት እምበኣር ነቲ ጽንዓትና ውሕስና ዝብል ቴማና ብመንፅር ዝሓለፍናዮ ታሪክ ክንሪኦን ከነስተንትኖን ኣገዳሲ እዩ። ምክንያቱ ብመጠን ንድሕሪት ዝምጠመትካዮ ኢኻ ንቅድሚት

ዘለው ኣቦይ ተስፋዝጊ ሃይለ ብመኪና ሃሪሙ ሞት ዘብፅሐ ሓደጋ ኣውሪዱሎም። ኣቶ ግርማይ እቲ ሓደጋ ምስ ኣጋጠሞ ንኣቦይ ተስፋዝጊ ተቐላጢፍዩ ናብ ሆስፒታል ኦሮታ ወሲድዎም። ኣቦይ ተስፋዝጊ ግን ብሂወት ኣይሰረሩን። ብ28 ሰነ ወለዶምን ቤተሰቦምን ኣብ ዝተረኽብሉ ኣብ ዓዶም ማዕረባ ብኸብ ዝበለ ስነ ስርዓት ሓመድ ኣዳም ለቢሶም። ብድሕሪ እዚ ነዚ ሞት ዘሰዓበ ሓደጋ ምዕለብ ንምግባር ብክልቲኦም ስድራ ቤታት ዘድሊ ምርድዳእ ምስተገብረ ብዕለት 28 ሓምለ 2026 ኣብ መንጎዞም ክልተ ስድራ ቤታት ናይ ዕርቂ ስነ ስርዓት ተፈፂሙ። ኣብቲ ናይ ዕርቂ ዕለት ፈፀማ ሓደጋ ኣቶ ግርማይ ገብረዝጊ ወለዱን ቤተሰቡን መራሕቲ ሃይማኖትን ዓበይቲ ዓድና ምርሒዩ ኣብ ቅድሚ ስድራ ቤት ነፍሲሄር ኣቦይ ተስፋዝጊ ሃይለ ቀሪቡ። ነቲ ናይ ዕርቂ መደብ ብፀሎት ዝኸፈቱ ቀሺ ጣዕመ በርህዮም። ንሶም ተቋፂሮም ምርኻቦም ንፈጣሪ ድሕሪ ምምስጋን ስድራ ቤት መዋቲ ነታ ኣብ ምድሪ ኮነ ኣብ ሰማይ መለክዕ ዘይብላ ምሕረትን ዕርቅን ምምራፆም መርኣያ ፅኑዕ እምነቶምን ብሃገር ደረጃ ዝግለፅ ኣብነታዊ ቅዱስ ተግበሮምን ምዃኑ ሓቢሮም። ንዘጋጥም ፀገማት ብከምዚ ንሓድነትና ዘኸልዕ ምዕሩግን ፍቕሪ ዝዓብለሎን ኣገባብ ክድቅስ ብምብቅዑ ድማ ልዑል ሓጎስን መንፈሳዊ ሩፍታን ከም ዝተሰምዖም ገሊፆም ይርከቦ። ወለዲ ምስጢር ዓወት ደቆም ምዃኖም ተገሊጹ። ቤት ትምህርቲ ካልኣይ ደረጃ ሰማእታት ኣብ ሃገራዊ መልቀቂ መርመራ ካልኣይ ደረጃ ማትሪክ ልዕሊ 3 ነጥቢ ንዘምፁ ተምሃሩ ኣተባቢዑ። ኣብቲ ብ16 ናሓሰ ኣብ ኣዳራሽ ሃማማቴ ዞሆ ማእከል ዝተኻየደ ስነ ስርዓት ምዕዳል ሽልማት ሓለፍቲ ሚኒስትሪ ትምህርቲ፣ ኮሚቴ ወለዲ፣ ገዳይ መምህራን፣ ናይቲ ቤት ትምህርትን ወለዲ ተሸለምትን ተረኺቦም ነይሮም። ርእሰ መምህር ቤት ትምህርቲ ካልኣይ ደረጃ ሰማእታት መምህር ሰለሞን ኪዳነ ነቲ ኣጋጣሚ ኣመልኪቱ ኣብ ዘስምዖ ቓል ኣብ ሃገራዊ መልቀቂ ምርመራ 2025-2026 ብሉፅ ውፅኢት ንዘመዝገቡ ተምሃሮ ኣፍልጦ ኣብ ዝውሃበሉ ዕለት ንዝተረኽቡ ብስም ቤት ትምህርቲ ምስጋናኡ ድሕሪ ምቕራብ ብሓፈሻ ንወለድን ቤተሰብን ብፍላይ ድማ ንተሸለምቲ ተምሃሮ እንቋዕ ሓገሰኩም ኢሉ። መምህር ሰለሞን ኣብቲ ብፕሮጀክተር ተሰኒዩ ዘቕረቡ ሓፂር ፀብፃብ ውፅኢት ሃገራዊ መልቀቅ ምርመራ 2025-2026 ኣብቲ ውፅኢት ተምሃሮ ኣብ ትምህርቲ ንምዕባይ ዝተኸየደ ፃዕሪ ሎሚ ዓመት 61 ደቂ ኣንስትዮ ዝርከቦም 120 ተምሃሮኦም ካብ 3 ክሳብ ሙሉእ ነጥቢ ማለት 4 ብምምፃእ ንሽልማት ከም ዝበቕዑ ገሊጹ። ኣብ ዓምዲ ልምዓት 4ይ ክፋል ገስጋስ መደብ ምጥፋእ ሃይምነትን ትምህርትን ዓበይትን ካበይ ናበይ ቀሪቡሎ። ኣብ ዓምዲ ምን ሁናዊ ሁናክ ኣብ ቴክሳስ ኣሜሪካ ሓደ መምህር ካልኣይ ደረጃ ቤት ትምህርቲ ተምሃሮ መሰረታዊ ናይ ምንባብን ምፅሓፍን ኣምራት ክሸግሮም ምርኣዩ ኣብ ሓደ ቃለ መሕተት ኣብ ዝገለፀሉ እዋን ብዝተሰምዖ ሓዘን ተሰኒፉ ከም ዝነብዐ ተገሊጹ። ኣብ ቻይና ኣብ ትምህርታዊ ዕድላት ብዘሎ ቅድድም ተምሃሮ ኣብ ግዜ ናይ ዓመት ዕረፍቲ ነታ እትስዕብ ዓመት ኣብ ምድላው ስለ ዘሕልፍዎ ዝተግበር ድማ ኣብ ምላእ ሃገር ብምስራፁ ኣቐልቦ ማሕበራዊ ሜድያት ሃገር ስሒቡ። ኣብ መንጫዕጫዕታ ኦሬጎን ብዘጋጠመ ሓደጋ ህይወት ሓደ መንእሰይ ብፀሓይ ከም ዝሓለፈ ተሓቢሩ። ሪና ኑጌን ዝተባሃለት ናይ ኢንስታግራም ልዕሊ 2.4 ሚልዮን ተኸታተልቲ እትውንን ህብብቲ ሰብ ንኦስትርያ ዝተሰቕለታ ነፋሪት ብጌጋ ናብ ኣውስትራልያ ብምዕላባ ኣብ ማሕበራዊ ሚድያ ኣዛረበ ኮይኑ ቀኒዩ። ብወገና ሪና ኑጌን ኣሓመቐትን ነቲ ዝወረዳ ህቡብነታ ኣብ ምድራዕ ከም ዝተጠቐመትሉ ድማ ተሓቢሩ። ፖሊሲታት ኢትዮጵያ ኣብ ዞባ ቀርኒ ኣፍሪቃ ብደቂቑ ዘርኢ ቀንዲ ኣድህቦ ፖሊሲታት ኢትዮጵያ ኣብ ዞባ ቀርኒ ኣፍሪቃ ካብ 1930 ክሳብ 2025 ዝድስስ ካልኣይ ክፋል ትሕዝቶ ይጸንሐና። ኣብ ዓምዲ ጥዕና ሕማም ፓርኪንሶን ዝድስስ ትሕዝቶ ቀሪቡ። ሕማም ፓርኪንሶን ብዘውረዶዕ ጥዕናዊ ጉድኣት ንሕማም ረሲዕ ተኸቲሉ ኣብ ካልኣይ ደረጃ ዝስራዕ ስነ መትናዊ ጸገም እዩ። ብደረጃ ዓለም በዚ ሕማም ዝተጠቂዑ ዝርከብ ብዝሒ ህዝቢ ልዕሊ 10 ሚልዮን ይበፅሕ። እዚ ኣሃዝ እዚ ምስ ናይ ዝሓለፈ 25 ዓመት ክነፃፀር እንከሎ ብዕፅፊ ወሲኹ። ነፀርታ ናይቲ ሕማም ምስ ዕድመ ናዓበየ ዝኸይድ ክኸውን እንከሎ ኣብ ትሕቲ 6 ዓመት ዕድመ ክረአ ዘለዎ ተኽእሎ 100ታዊ ጥራይ ይኸውን። ካብ 80 ዓመት ዕድመ ዝርግሐ ናይቲ ሕማም ብልዕሊ 500ታዊት ዝዓበየ ይኸውን። ደቂ ተባዕትዮ ብሕማም ፓርኪንሰን ናይ ምጥቃዕ ተኽእሎኦም ካብ ደቂ ኣንስትዮ ብ2 ሳዕ ዝዘየደ እዩ። ሕማም ፓርኪንሰን ንጭዋዳ ዘልምስን ንመሓውር ዘንፈርፍርን ብመትናዊ ምዝንባዕ ዝፍጠር ዓይነት ሕማም እዩ። ብዝተዋሃደ ምንቅስቓስ ጭዋዳ ተማዝዲድና ብዘይፀገም ክንንቀሳቐስ ሳላ ዶፓሚን ዝተባህለ ኣብ ሓንጎል ዝርከብ ነዝዒ ኢና። እዚ ነዝዒ ሳብስተንሽያ ኒግራ ኣብ ዝተባህለ ክፋል ሓንጎል እዩ ዝፈሪ
ወያታት ስታብስተንሻ ኔግራ ብብዝሒ ክመቱ ምስ ጀምሩ እምበር ሕማም ፓርኪንሶን የጥቃዕና።

እዚ ኩነታት እዚ ከጋጥም ከሎ ዓቐን ዶፓሚን ክውሕድ ይጅምር። እቲ ዓቐን ናይ ዶፓሚን ናብ 600ታዊት ምዝጎድል ምልክታት ሕማም ፓርኪንሶን ከነሪ ንጅምር ተጠቂሱ። ውዕል መካ ኣብ ዓምዲ ትንታነ ዜና ተዳሲሱ ይርከብ። ኣብ ዝሓለፈ ቅንያት ቱርኪ፣ ፓኪስታንን ስዑድ ዓረብን ውዕል መካ ዝተሰሚየ ሓድሽ ናይ ምክልኻል ስምምዕ ከኽትማ ብመንገዲ ዓበይቲ ማዕከና ዜና ዓለም ተኸታቲልና ኢና። ውዕል መካ ኣብ መንጎ ወራሲ ዓራት ስዑድ ዓረብ ልኡል መሓመድ ቢን ሳልማን፣ ፕረዚደንት ቱርኪ ረሲፕ ጣይብ ኤርዶጋንን ቀዳማይ ሚኒስተር ፓኪስታን ሻህባዝ ሸሪፍን እዩ ኣብ ከተማ መካ ስዑድ ዓረብ ተኸቲሞ። ብመሰረቲ ኣብ መንጎዘን ብመሬት ዘይደበባ ሰለስተ ሃገራት ተኸቲሙ ዘሎ ውዕል ኣብ ልዕሊ ሓንቲ ኸባኣተን ዝፍፀም ዝኾነ ግዳማዊ መጥቃዕቲ ኣብ ልዕሊ ሰለስትኤን ከም ዝተፈፀመ እዩ ዝቁፀር። እዚ ማለት ኣብ ግዜ ውግእን ካልእ ሓደጋታትን እዘን ሃገራት ንሓድሕደን ክተሓጋገዛ ኪዳን ኣቴና ኣለዋ። ብተወሳኺ ውዕል መካ ኣብ መንጎ ሰለስትኤን ሃገራትን ዘሎ ኩሉ መዳያዊ ናይ ምክልኻል ዓቕሚ እውን ዝዕብዩ። ባህላዊ ትውፊት ሕብረተሰባት ብዝብል ገለ ባህላዊ ወግዕታት ዓለምና ተዳሲሶም ንረኽቦም። ዝኽሪ መስከረም ሰነዳት ቅድሚ 65 ዓመት እንታይ ይብል ይፀንሐና? ኣብ ዓምዲ ካብ ዞባታት ረብሓታትን ኣገዳስነትን ፎሊክ ኣሲድን ኣይረንን ኣብ ነፍሲ ፀራት ዝደስስ ትሕዝቶ ሰፊሩ። ኣብ ዓምዲ ንቑሕ ደመና፣ ጎናዊ ኣተሓሳስባ፣ ከምኡ ድማ 6 ናይ ሓሳብ ቆብዕ ዝብሉ ዛዕባታት ንረክብ። ኣብ ዓምዲ ወቕፋ ፍንያ ባህላዊ ውድድራት ንኡሳን ዞባታት ዞባ ማእከል ቅነ መንስያት ንኡስ ዞባ ሓሊብ መንተል ተዳሲሶም ንረኽቦም። ኣብ ዓምዲ ሸባብያት ውዳበን ዘይተፃዓድነትን ኤርትራውያን ዲያስፖራ ተዳሲሱ ንረኽቦ። ኣብ ዓምዲ ኩርናዕ ተማህሮ ማህስትን ስነ ፍልጠተኛታትን ጆቫኒ ኣልዲኒ ለቆታታት ስርዓተ ምስተንፋስ ልሙዳት ስሕተታት ኣብ ቋንቋ እንግሊዝኛ ግድል በላሕቲ ዲኹም ዳላ ተማህሮን ጥቕሲ ዝሰሙን እዚ ይፀንሑና። ኣብ ዓምዲ ፍረ ፃዕሪ ዲጋ ዓድሃንስ ልቢ ህዝቢ ተረስርስ ብዝብል ዓድሃንስ ኣብ ዞባ ጋሽባርካ ንኡስ ዞባ ሎጋዓን ሰባት ትርከብ ዓዲያ። ህዝቢ ዝዓዲ ብግልቦቶምን ገንዘቦምን ዝጀመርዎ ህንፃ ዲጋ 2 ራህያታትን ፕሮጀክት ዝስተማይን ኣዳልዩ ደገፍ መንግስቲ ተወሲኽዎ ድሕሪ ብዙሕ ፃዕሪ ምዝዛሙ ኣመሓዳሪ ዞባ ጋሽባርካ ኣምባሳደር መሓሙድ ዓሊ ሕሩይ፣ ፀሓፈ ግደፍ ናይቲ ዞባ ኣምባሳደር መሓሙድ ዓሊ ጀብራ፣ ኣመሓዳሪ ንኡስ ዞባ ልጉዓን ሰባ ኣቶ ኣብርሃም ሓጎስ፣ ኣዘስቲ ኣብቲ ከባቢ ናይ ዝርከቡ ኣባላት ሓይልታት ምክልኻል፣ ላዕለዎት ሓለፍቲ ሚኒስትሪ ሕርሻ ዕዱማትን ህዝብን ኣብ ዝተረኽብሉ ድማ ብዕለት 2/2/2026 ተመሪቖም ይርከቦም። ኣብ ዓምዲ ሸባብ ንኡስ ዓምዲ ሕቶ ሸባብ ጓል 34 ዓመት እየ። እንትኾነ ግዳ ምስ ሰባት ናይ ምልላይ ባህረይ ኣዝዩ ዝሕል እዩ። ሰባት ክወሃዱ ክርእን ከለኹ ኸ ይቐንእ ብዝብል ዝቐረበ ሕቶ ድላይት ምኽሪ ምስ ልበዋታት ኣመኻሪ ሰፊሩሎ። ኣብ ዓምዲ ትርሙማ ምንዳይ ሓቂ ሸብዓይ ክፋል ዕላል ምስ ሃብሮም ይፀንሑና። ኣብ ዓምዲ ደቂ ኣንስትዮ ማዕረ ክፍሊት ንማዕረ ስራሕ ከም ኣምር ተዳሲሱ ይፀንሐና። ሎሚ ኣብ ዓለምና ብሓይሊ ቴክኖሎጂ ተሰኒዩ ዝዓቢ ዘሎ ሞያታት ኣዝዩ ብዙሕ እዩ። ኣብ ብዙሕ ሞያታት ተዋፊሩ ዘሎ ዓቕም ሰብ ድማ ካብ ግዜ ናብ ግዜ እናበረኸ ኣብ ዝመፀሉ ዘሎ ቅልጡፍ ናይ ምዕባለ ዘመን ኢና ዘሎና። ደቂ ኣንስትዮ እውን ብተመሳሳሊ ካብቲ ኣብ ዝተወሰነ ሞያታት ጥራይ ዝሕፀር ዝነበረ ትርአን ብምውፃእ ኣብ ብርክት ዝበሉ ዓውድታት ተዋፊረን ብዝተፈላለየ ደረጃታት ክእለት ይስርሓ ኣለዋ። ውፅኢት ናይ ስራሕ ወይ ሽቕለት በቲ ኣብቲ ሞያ ኣብ እዋኑ እነጥርዮ ክእለትን ኣብቲ ሞያ እንድልቦ ዕቤትን ዝምዘን እዩ። ማዕሪ ማዕሪ ድማ ከም ውፅኢት ናይ ተፃማ ስራሕና ኮይኑ ዝኽፈል ደሞዝን ኣብ ቁጠባዊ ዕቤትና ዝህልዎ እወታዊ ፅልዋን ይዕቀን። እንትኾነ ኣብ ዝተፈላለየ ሃገራት ብዝተፈላለየ መልክዑ ዝረአ ኣብ ፆታ ምርኩስ ዝገበረ ዘይምዕሩይ ክፍሊት ማለት ጀንደር ፔይ ጋፕ ሓደ ካብቲ ብዓለም ደረጃ ማሕበራውን ቁጠባውን ዕንቅፋት ዝፈጥር ዘሎ ዓብዪ ተርእዮ እዩ። እዚ ጉዳይ ሕቶ ምዕሩይነት ጥራይ ዘይኮነስ ምስ ቁጠባዊ ዕብየት፣ ማሕበራዊ ድሕነትን መሰረታዊ መሰል ደቂ ኣንስትዮን ብቐጥታ ዝተኣሳሰር እውን እዩ። ኣብ ዓምዲ ሚን ሁና ወይናክ ኣብ ሰማያዊ ባሕሪ ኣብዘን ዝሓለፋ 93 ዓመታት ንፈለማ ሰማያዊ ቱና ዝዓይነቱ ዓሳ ከም ዝተረኽበ ተገሊጹ። ቻይናዊ መንእሰይ ናይ ሓደ ወርሒ ምክትታል ደመናታትን ብቪድዮን ደረቕን ኣብ በሪኽ እምባ ውጁን ኮይኑ ዛዚሙ $8,900 ከም ዝተኸፍሎ ተሓቢሩ። ወዲ 78 ዓመት ብሪጣናዊ ሰብኣይ ንረጋቢት መግቢ ምሃብ ከቋርጥ ተሓቢሩዎ ብምባዩ ናይ ማእሰርቲ ስጉምቲ ጽበዮ ከም ዘለዎ ተገሊጹ። ኣብ ኣንካራ ቱርኪ ኣብ ሓደ ቤት መግቢ

ስራሕ ሮቦት ደሞዝ ክውስኹን ግዜ ዕረፍቱ ክነውሓሉን ከም ዝሓተተ ተገሊጹ። ሪፖርታጅ ሃገራዊ ዋዕላ ሕርሻዊ መጽናዕትታት ኤርትራ 2026 ቀሪቡ። ኣብ ዓምዲ ወሓታል ጥፍል ዛዛሚት ክፋል ፅውፅዋይ ሓደሰት ብሸኽል ኣስቐር ስእላዊ ፅውፅዋያት ሚኪ ቀሪቦም ኣለዉ። ኣብ ዓምዲ ኣልሰርዋል ባሕርያ ንንግዳዊ ምክፋፍ ዓሳ ዝድስስ ትሕዝቶ ቀሪቡሎ። ኣብ ዓምዲ ተቓሪር ዝተፈላለዩ ምዞታት ርክበታትን ዓውዲ ጥዕና ተዳሲሶም ንረኽቦም። ኣብ ዓምዲ ኦፒንን ኤንድ ኣናሊሲስ ፍሽል ፖሊሲታት ዕቑባን እዚ ሓላፍነታዊ ጋዜጠኛትን ኣብ ትሕቲ ዝብል ኣብ ዝሓለፈ ሰሙን ሓደ ብስም ኤርትራዊ ትምዩን ዕቑባ ዝተዋህበ ኣብ ሰሜናዊ ሎንደን ዝቕመጥ ኢትዮጵያዊ ዜጋ ዝፈጸሞ ኣነዋሪ ተግባር ንስም ሃገርን ህዝብን ኤርትራ ከም ዘይውክል ዝገልጽ ትሕዝቶ ይጸንሐና። ኣብ ዓምዲ ስፖትላይት ትምህርቲ ንቕድምን ናይ ምድረኽ ዕማም ናብ ሓደ ኣካል ወይ መንግስቲ ዝግደፍ ዘይኮነ ሓበራዊ ኩሉ ክሳተፎ ዘለዉ ዕማም ምዃኑ ተዳሲሱ። ኣብ ዓምዲ ዴቨሎፕመንት ክልተ ናይ ንእስነት ዓሮኽ ዝኾኑ ወነንቲ ካመልስ ሓለፍነቱ ዝተወሰነ ማሕበር ብመፍረን ምሸጣን ዘይትስምስም ዘረጋገጽዎ ዓወት ተዳሲሱ። ኣብ ዓምዲ ኪዩንድኤ ተሰላሚት ደንደን ኣዋርድ ዞባ ሰሜናዊ ቀይሕ ባሕሪ 4 ነጥቢ ማለት ሙሉእ ዘመዝገበት ዝሁራ ጅብሪል ኣደም ተላለያ ትጸንሐና። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብ ዝተፈጺምሎ ሰላም።

እቲ ሰፊሕን ንቑፅን መሬት ቀሮራ ንዘበናት ብቡርትዕ ፀሓይን ብሕፃ ዝተሓወሰ ንፋስን ተገዚኡ ዝነበረ ምድሪ እዩ። ኣብዚ ሓውሲ ምድረ በዳ ዝኾነ ፅንክር ከባቢ ሰባት ነቲ መሬት ከም ድርቆን ፍረ ዘሂብን ገይሮም ክርእይዎን ከለዉ፣ ሓደ ንቑሕን ፃዕራ ምን መንእሰይ ኣባል ሓይሊ ባሕሪ ግን ኣብ ውሽጢ እቲ ሑፃ ዓብ ምስጢርን ህይወትን ሓቢኢኹም ዘሎ ይርዳእ ነበረ። ንሱ ምስቲ ማዕበላት ባሕሪ ዝተጋጠመሉ ፅንዓቱ ሕጂ ከዓ ምስቲ ንቑፅ ምድሪ ክፋጠጥ ወሰነ። እዚ ውሳነ እዚ ካብ ተራድሌት ዝመንጨወ ጥራይ ዘይኮነ ኣብ ውሽጡ ልቡ ዝነበረ ዓሚቑን ዘይንፀፍን ናይ ሰወራ ባህሊ ዝተለዓለ እዩ ነይሩ። እዚ ፍቕሪ እዚ ነቲ ዘይከኣል ዝመስል ዝነበረ ነገር ናይ ምቕያር ሓይሊ ዝሃቦ ዓብዪ ናይ ውሽጢ ሓይሊ እዩ።

0: ኣቶ ሳልሕ መሓመድ ኣብ ንኡዞባ ኣሮራ ተወሊዱ ዝዓበየ ኣብ 1987 ናብ ሰውራ ተሰሊፉ ናፅነት ዘምፀ ኣብዚ ግዜ እዚ ድማ ኣባል ሓይሊ ባሕሪ ብምዃን ልኡላውነትን ፀጥታን ሃገር ኣብ ምውሓዝ ዝርከብ እዩ። ናይ ልምዓት ንጥፈታቱ ድማ ኣብ ትርፊ ግዜ ምድብ ስርሑ ዘሰላስል ዘሎ እዩ። ሕርሻ ንዑ ተራ ናይ መዓልታዊ ስራሕ ወይ ተወሳኺ ኣታዊ ዝረኽበሉ መንገዲ ይኮነን። ሕርሻ ንዑ ምስ መሬት ዝግበር ፍሉይ ፍቕራዊ ዕላል እዩ። ነቲ ብተፈጥሩ ልምዓት ክተካይደሉ ዝኸብድ ቦታ ብትዕግስትን ብስራሕን ናይ ምምላኽ ጥበብ ኣካይዱ።
1: እቲ መወገሲ ኣብቲ ዕርፍቲ ቁርበብቲ ካብቶም ኣሓዱ ዕርፍቲ ኣብ ዝረኸብካሉ ሓፈሻዊስ ኣብዚ ማሂመት መፂእኻስ ካልእ ስራሕት እውን ኣሎ፣ ግን ንሕርሻ እቲ ዝበለፀ ኮይኑ ይረአየ። ብፍላይ እቲ ኣብ ማሂመት ዝመፅ ሲ ሓደ ካብ ከረን ካብ በዓል ርሑቕ እዩ። እቲ ስብ ዝመፅ ማለት ሓፈሻዊ ሓምልቲ እዚ ወራ ፍሪታት ገለ ዝመፅእ ዝኸውዩ ወይ ድማ ካብ በዓል በርሶዛኒ ክመፅእ ዕጀብ ዝከባቢ ብል ኩሉ ግዜ ተበላሽዩ ስለ ዝመፅእ እስከ ካብ ኮፍ ምባል ሲ ኣብቲ ዕዋን ዕርፍቲ ኣብዚ ከባቢ ጃርዲን ኣሎ ኒ ቅድመ ዝገበሩ፣ ግን ኣነ ከዓ ጃርዲን ዘይፍትን ቁርብ ባታ ዓቕመ ኢለ ብ223 ምሕዳር እዛ ከባቢ እዛ ተዋሂባኒ ማለት እዩ። እቶም ሕርሻን ምሕዳርን ሽዑ እዚ ክትሪኦ ዝካል ኣይኮነ ኣግራቢ መሊእ ነይሩ ሲሰማን ናፅናና ዳርጋ ዓመት ቤተሰብ ናሓግዙኒ ብነፍሲ ገለ ነገበርኩስ ዓመትን ገለ ንወሲድና ማለት እዩ። 24 ከዓ ቁርብ ጃሚርናዮ 25 ከገለ ንረኪብና ኣሎ። ሕጂ ሓዲሽ ኣግራብ ትሪኦ ዘለካ ገሊኡ ባህርያዊ ሕጂ ካብቲ ሕጂ ዘምፀኦ ፍረታት ዝበቐለ ገ ካብ ዓልና ዝተካ ናይ በጅታት ዘሎ ከምዚ እዩ ዘሎ ሕጂ ድሓናቐፀለ ዝከይድ ዘሎ።

0: ሰማን እዩ ኩሉ መሊኡ ነይሩ እዚ ተምሪ ሙሳ ዝበሃል ኩሉ ንስ መሊኡ ነይሩ ዳርጋ ክተ ሄክታርን ቁርብ ኣለዎ ዝያዳ ግን ሓፈሻዊ ኩሉ እዚ እዚ ትሪእዎ ዘለኹም ኩሉ ብገረብ ኣይተን እዩ ነይሩ እቲ ካስ እንስሳታት ብዓልማ እንተለ ወካርያ እተዘ ኮይኑ ካልእ ሓንቲ ዝነበረ ይነበረ ዋለቶም ክሰርሑ ከለዎ ምሳይስ ትሪእዎ ነይሮም ብቢቅርቢ ነቐረፅና እዚ ገረብ ከም ትወዲ ማለት እዩ ገረብ እዩ ነይርዎ ሰይሰማን እዩ ነይርዎ ተፃዓሪ ናይቲ ሽዑ ኣሎ ስእለ ብጣዕሚ ዱር እዩ ነይሩ ብዙሕ ተፃዒሩሉ እዩ ኣነ ተመኮረ ቅድሚ ሕጂ የብለይ ናይ ሕርሻ ሓፈሻዊ ፍላይ ኣብዚ ከባቢ ቁረር ዝረእ ብቱግ ብዕንጨይቲ ከምኡ ውን ተመኮረ የብለይ ዝበዝሐ ካብ ሰብሮ ስለ ዝሕለፍ ኮስ ተመከሙታት የብለይ ተመኮረ ናይ ሕርሻ ማለት እዩ ሓፈሻዊ ግን ነዞም ከባቢ ርኢኻ ነቲ ናይ ቅድሚ ሕጂ ኣብ ሰውሪ ኣብዚ ከባቢ ዝግበር ነበረ ውፅኢታዊ መንግስታ ኩሉ ግዜ ናይ ሕርሻ መደባት ስለ ዝድግፍ ብከምዚኦም ብጋስ ዝተሓይሽ በተዓቕሙካ ሽዑካ ሓገዝ እናተገብረልካስ ኢለ ዝጀመር ኮይ ማለት እዩ
1: ኣቶ ሳልሕ ነቲ ኣብ ምሕላው ባሕርን ልኡላውነትን ዘሕልፎ ክቡር ግዜኡ ጥራይ ዘይኮነ ነቲ ዝረኸቦ ትርፊ ግዜኡ እውን ንረብሓ ሕብረተሰቡን ንምቕ

0: እያር መልክዕ መሬትን ከውዕሎ ክኢሉ ካብቲ ዕለት ጀሚሩ ምስ ምድሪ ማህሚመት ፍሉይ ዝምድና መስሪቱ። ኣብዚ ሕፃ ዝበዝሑን ዋሕዲ ማይ ዘለዎን ከባቢ ከም ባናና፣ ሽጉርቲ፣ ጉዕ በርበረ፣ ለሚንን ኣራንሽን ተምርን ካልኦት መቦቀላዊ ኣግራብን ክተክል እንከሎ እቲ ምስ መሬት ዝነበሮ ጥቡቕ ምትእሳር ፍሉይ ደረጃ ዘበፅሐ እዩ ነይሩ።
1: እቲ ዝበዝሐ ስራሕ ሲ ኣብዚ ከባቢ ስንታይ የድልየ ሓደ ኩሉ ግዜ ሽጉርቲ ከምዚ ሕፃ ገለ ሰምዑ ዝብል ዘረባ ሰምዒ ነረ ሓተትኩም ኣርሲ መስገረ ገለ ዝፈልጦ ሽጉርቲ ካ መዓልታዊ የድልየ ሰብ ንኮ ጀሚራ ሽጉርቲ ኣፅበ ሓፈሻዊ ዝካለኹም ባናና ገለ መለ ስለ ዝድለየ ድሓን ተምሪ ከ ና መጀመርታት ተምሪን ኣራንሽ ካለዎ በዚ ኣብ ግንዳዕ ኣምፅአ ተምሪ ካ ካብ ጋሕተላይ ኣብዛታ ቤላ ሰምሃር ትብል ምዚ ናይ ኩና ናይ ባፃ ተኣሲርካ ክትሪያ ኮልካስ እቲ ቦታ ንበዓለ ተሪክ ኣለዎ ባፃ ከም ተተሓዘት መረጋገፂ ኣብ ኣላ ነፈልሲ ካብ ኣምፅአ ባናና ከዓ ካብ ቆርዘት ኣምፅአ ሕጂ ዚ ምዝ ሰማማዕ ኢለ ፈቲና ድሓን ኣሎ ማይ ውሓደ ዘይ ኮይነስ ድሓን ኣሎ መጀመርታስ ብባናና ብሽጉርቲ ነ ጀሚረ ሕጂ እቲ ሽጉርቲ ፅቡቅ ኣሎ ብጣዕሚ ድሓን እዩ እቲ ባናና ግን ማይ ናብ ሓደ ቁር ማይ ሽግርቲ ኮይኑስ እውን ድሓን ከሎስ ማይ ጥራሕ እያ እታ ሽግር ዳርጋ ሳልሳይ ዓመትስ ብዙሕ ውሕጂ ኣይወርደን ዝርዋ ድሕሪ ክንደይ ሓንቲ ውሕጂ ትወርድ ሳኻ ንእኩሉ ኣይኮነቲ ማይ ማለት እዩ ብከምኡ ጀሚር እዮ ሕጂ ግን ድሕሪኡ ተምሪ ብምግስቲ ዝተዋሕባና ኣሎ ለሚን ወሲክና ዘይት እውን ኣሎ ማንጎ እውን ኣሎ ፍታትና ኣለና ኩሉ ድሓን ኣሎ
0: እቲ ስራሕ ዝሓቶ ዝነበረ ናይ ጉልበት ፃዕሪ ማዕረ ክንደይ ከቢድን ኣርካምን ምንባሩ ክገልጾ ቃላት ይሓፅሮ ኩሉ እዚ ሕጂ ንዕዘቦ ዘለና ልምዓት ብከቢድ ዋጋን ብዘይስልኪ ፃዕርን ዝተረኽበ እዩ ንሱ ዘለዎ ውሕድንዋት ሒዙ ነቲ ዓብ ስራሕ ክገጥም ከሎ እቲ ቀንዲ ሃብቱ እቲ ዘይዕፀፍ ናይ ስራሕ መንፈሱ ጥራዩ ነይሩ ብርቱዕ ፀሓይ ማህሚመት ተፃዊሩ ክሰርሕ እንከሎ ዕላምኡ ዝሓቶ ዋጋ ምዃኑ ተረዲኡ ዝሰርሕ ነይሩ
1: ፃዕሪ ዘተክሊ ከምዝህፃናበስ ጀሚር ነተከናኸንካ እዩ ቀፃል ኣለዎ እቲ ሕማማት ኣለዎ ገለ ትሪ ቀፃሊ ትኩዕት ከምሲን ኣለዎ ዝበተል በዓሉ ድሕር ቁርብ ተጉድጓድ ዝኩዕትካ ኣብ ኣይፀንሐካ ናብ ሓመል ነወሰኸት ኣፀንሐካ እዚ ብዙሕ እቲ ፃዕሪ ብዙሕ እዩ ኣብዚ ከባቢ ዘለዎ ኣብዝሓለፈ ሓጊዞም ነዞም ናይ 22 ክፍለ ሰራዊት ብጣዕሚ ንመስግኖ ሕጂ እውን 59 ኣለዎ ኣብዚ ከባቢ ሕግዙን ኣለዉ ብከምዚ እምበር እቲ ፃዓሪ ብዙሕ እዩ ብገንዘብ ገለስ ዝከኣል ኣይኮነ እቲ ጉድጓዝ ዘይኮነ ተሸግራካስ ድሓር ውንዳ ኣሎ ድሕሪኡ እቲ ሓመድ ምቕባር ኣሎ ዋሕድ ማይ ኣሎ ብዙሕ እዩ ዝኮነ ግን ፀኒዕካ ቁርብ ተፀቢኻ ዕግስቲ ተጌርካስ ዘይብፅሕ ዓወት የለ ኩሉ ትብፃሕ እዩ ኣብቲ ዕረፍቲ ትራክብ ኣሎ ማለት እዩ ሓዱኻስ ብከምኡ ዛሚዶም ኣብ ፍቓድ ዝህቡካ ትሰርሕ ኣብቲ ስራሕ ክኸውን ከሎ ልዕሊ ኩሉ ነገር ናይ ምክልካል ናይ ሃገር እዩ ስቃንዲ ስራሕ ማለት እዩ ሕጂ ኣብቲ ካልእ ትፅዕር ኣብታ ዝመፀ ካላ ትፅዕር ኣብቲ ስራሕ ናይ ሃዱ ክኸውን ከሎ ኩሉ ገዲፍካ ናብቲ ሃዱካ ምስራሕ እያ በርቲ ፃዕሪ ሲ ለይትን ማዓትን ኣሎ እታ ኣብ ፀንሓነ ዘርጋ ብዝየ ዝውዕል ምስቲ ናተይ ሰራሕተኛ ዘሎን ምስቶም ዝሕጉዝን ኣብዝየ ኩሉ ግዜ እቲ ግዜ ኣብዚ ሕልፎ ማለት እዩ ካብ ንኮ ክሳብ ምሸት
0: እዚ ከባቢ ናይ መዓልታዊ ምግቢ ኣሕምልትን ፍረታትን ከም ሽጉርቲ ዝኣመሰሉ መሰረታዊ ነገራት ካብ ርሑቕ ቦታታት ከም ከረን ብናይ መጓዓዝያ ፅንኩር ጉዕዞዮም ዘምፅዎ ነይሮም እዚ ጉዕዞ እዚ ንዋጋታቱ የኽብሮ ነቲ ህዝቢ ከዓ ኣብ ናይ ነዊሕ ርሕቐት ተጸባይነት የንብሮ ነይሩ ኣብዚ ግዜ እዚ ግን ኣቶ ሳልሕን ኣብ ልምዓት ጀራዲን ኣቐዲሞም ስረ ዝገበሩ ካልኦት ከምኡ ዝኣመሰሉ ሓረሶትን ጠለባት ህዝቢ ብመጠኑ ከም ማልኡን ክኢሎም ይርከቡ
1: እቲ ዕላማ መጀመርታ ከምቲ ሓሲበ ዝነበርኩ በታ ዓቕመይሲ ነዛ ካልኦት እውን ኣለው ነዚ ካብ ርሑቕ ዝመፀን ነበረ ሽጉርቲ ድዩ ካልእ ድዩ በዓል ኮሚደረ ገለ ተዝተረክበት ነዛ ማሂመት ማለት እዩ ከምኡ ከዓ ቀስ ጌርና ናበይ እናበልና ዕዳጋብ ዝተረክበሉ ንፈታና ማለት እዩ ቀዳምነት ግን ነዚም ኣብዚ ጠቓና ዘለዉ ሲ ንዑብ ክንዕግብ ኢና ትድሌት እንሻላ ከ

ስልጠና ኹ ድሓን እዩ ባናና ካብኡ ቁርብ ነቲ ኣብቲ ከተማ ቁርብ ኩምታት ነፍር ለና ሽጉርቲ ብጣዕሚ ፅቡቅ እዩ ንረኪበለ ይኸዋ ድሓን እዩ ጉዕ እውን ድሓን እዩ ሕጂ ዘይቲ እውን ኣሎ በዚ ትርእዎ ትኽእሉ ኢኹም ለሚን ወረርሕ ጀሚር ኣሎ ሱ እውን ዝሓሸ ግን ኣብዚ ሽጉርትን ጉዕ እዩ በርበረ ማለት እዩ ዝጎፍራ እሱ ብጣዕሚ ተካልእ ሕጂ ይጅምር ዘሎ ተምሪ እውን ዝተዋህባና መንግስቲ ኣሎ እሱ እውን ሕጂ ፍረ ጀሚር ኣለዎ ትርእዎ ይኹም ድሓን

እዚ ጀሚርዎ ዘሎ ሓደ ብፀይና ወይ እዚ ብፍላይ ኣብ ኩለን ሕጀተን ከባቢታት ብመንግስቲ ተምሪ መፅኢና ኩለን ተተኺልዎ ዘሎ ብሰንኪ ናይ ማይ ግን ሕጂ ብዙሕ ፀገማት ኣጋጢሙና ማይ ኣብ መንጎ ዋላ ኩዒትካ እቲ ማይ ኣይተረፍን ብኣጋጣሚ ሕጂ ክልተ ሓደ ውሒጅ ምስ መፀ መሊሽካ እቶም ኣብኡ ዘለዎ ገባር ክዒቶም ክዒቶም ነቲ ተምሪታት እዚአን ትርእዎን ዘለኹ ኣብዚ ቅድሚ ገዛና ዘለዋ ውሑዳት ኣይኮነ እዚ ሕጂ ብመንግስቲ ዝመፀና እዩ ምክንያቱ ህዝቢ ኣብዚ ከባቢ እዚ ተምሪ ናይ ብሓቂ ከም ዝፈሪ ካሊእ ባናና ለይሞን እዚ ክሳት እዚ ዘይቱን ከምዚታት ዓይነት ሓፈሻዊ ዝወዲ እዚ ሕጂ ከምኡ ዝብለካ ዘለኹ ዘን በዓል ሽጉርቲ በዓል ኮሞደረ ገለመለ ምጀመረ ዋላ ሰራዊትና ይኹን ዋላ ህዝብና ዳርጋ ብፅቡቅ ሒዝዎ እዩ ዝቦታ እዚ ፀንሓና ሕጂ ኣብዚኣ ሙሉእ ብሙሉእ ሰለስተ ርብዒ እዚ ህዝቢ ወሲዱ ኣሎ ግን እንታይ ዘርኢ ዝበዝሕ ጉዕ በርበረ ጉዕ በርበረ ነታ ግዜ ነታ ገንዘብ ጥራሕ ሓንቲ ኣይትረብሕ እንታ ክትረብሕ ትኽእል ኣታክልትን ዛ ኣታክልቲ ተዓዲሎም ኣለዉ እዚ መሬት እዚ ካብ ጫፍ ኣትሒዝካ ሕጂ በበቆፆ በበቃፆ በዘቃፆ ዋላ ሰራዊት ከይተረፈ ንብ ኣለና ምክንያቱ ከልምዕ ብዙሕ ዳርጋ ፅቡቅ ንኸይድ ኣለና እዚ ብሓንሳብ ዝኾነ ነገር ብሓደ ግዜ ዘብል ዘይኮነሲ ቀስ ብቀስ እናሰጎምካ ናብ ምዕባለ ገፅካ ትኸዱ ዝፀንሓናን ሕጂ ኣትናይ ዘለናን በብኒ ሕጂ ፅቡቅ ኣንፈት ኣለና ናብዚ ጀራዲን ዳርጋ ሎሚ ናይ ፀብሒ መሰሊ ናይ ባምያ እዚ እንታይ ትብሎ ምሉኽያ ዳርጋ ኣብዚ ቦታ ኢና ንጥቀም ዘለና።

0: ብዘይካዚ ኣብዚ ከባቢ ዝተጋህደ ሓደ ክስተት ኣሎ እንተ ፅዒርካ ፍረ ፃዕርኻ ከምዘይትስእን ዝብል ናይ ተፈጥሮ ሕጊ እቶም ኣብዚ ከባቢ ክበቕልዮም ተባሂሎም ዘይሕሰቡ ዝነበሩ ናይ ባናናን ተምርን ካልኦትን ኣግራብ ሕጂ ጨናፍሮም ዘርጊሖም ፅላል ክህቡን ፍረታት ክሓዝሉን ተዓዚብና
1: ከቡ ረኸዮም እዚ ሩባ ክንደይ ሰፈቲኖም ልዮም ትርጉ ይብሉን ጭቃ ይብሉን ገለ ብልካ ገለ ካብ ሕጂ ኣትናሊኻ ተምፅ ገለ ካ በዓልካ ኩዒትካ ክኳል ናብ ካል ተምፅ ኣሉ እዛ ሽጉርቲ ሲ ፍትና ኮለናስ ሽጉርቲ ኣይትኸውን ያ ምዃን ተዋላ ትኾነሲ ትርጉ ይብሉን ክደቀኩም ይገለብ ነይሮም ኣይትኸውን እነበሉ ከሎ ፅቡቅ መፅያ ማለት እዩ ግን እቶም ክኢላታ እዚ ናይ ሕርሻ ዘይኮነስ ሓፈሻዊቲ ኣዚ ዘሎ ማለት እዩ እዚ ባናና እውን እቲ ማይ ሽጉርቲ ዘይኮይኑ ወልሓንቲ ፀገም ይብሉን በሳ ማይ ብዙሕ ማይ ስለ ዝደሊ እዘይኮይኑ ወልሓንቲ ዝኣብየና ፍፁም ከየለን እቲ ዝፈተናያስ ኣሎ ግን ኣብ ፍሪኡ መወዳእታ ፍሪኡ ስለዚ በፅ ሓድሽ ስለ ዘሎ ጃርዲን ዘይኮይኑ ማለት ከምዚ ኢልና ወለ ደፊርና ከምዚያ ኢልና ሙሉእ ሙሉእ ተዝበልናዮ ዝበለፀ ኣብዚ ቦታ ዝጉዕን እዛ ሽጉርቲ ናይትኮነ ዝብሎ ነበሩ ፅቡቅ መፅአን ኣሎ ምሳና ማለት እዩ።

ኣብ መወዳእታ ናይ ዝፃዕረ መንእሰይ ናይ መጻኢ ትልሚ ዝያዳ ሰፊሕን ዓሚቕ ራእይን ዘለዎ እዩ። ነዚ ናይ ሕርሻ ቦታ እዚ ካብ መጀመርታ እምኒ መሰረት ናይ ሓደ ዓብ ልምዓታዊ ምንቅስቓስ ገይሩ እዩ ዝርዮ። ራእዩ ነቲ ሕርሻ ናብ ዝለዓለ ደረጃ ብምስፋሕ ንመላእ ቃሮራን ከባቢኡን ዝምግብ ናይ ፍርያት ማእከል ምምስራት እዩ። ኣብ መጻኢ ዝያዳ ዘመናዊ ናይ መስኖ ቴክኖሎጂ ብምትእትታው ንነብሲ ወከፍ ነጥቢ ማይ ብዝለዓለ ጥንቃቐ ክጥቀመሉን ዝተፈላለዩ ናይ ኣሕምልትን ፍረታትን ዓይነታት ብምውሳ

0: ነቲ ዕዳጋታት ብዝበለፀ ክዓስሎን ይምነእ። ብተወሳኺ እቲ ዝዓበየ ትልሙ ነቶም ኣብቲ ከባቢ ዘለዎ ካልኦት መንእስያት ነዚ ጥበብ እዚ ብምምሃር መሬቶም ክኽስክሱ ከባቢኦም ክቕይሩ ናይ ስራሕ ዕድላት ክፈጥሩን ይሕልሙ።
1: ኣነ ከምዝተመኪሉ የ ዘለኹ ሲ ተፅዒርካ ናይ ሳውራኒ ሳውራ ዝኮነ ነገር ፅዒሩ ፃዕሪ ሳውራ እዩ ምሂርና ዘይከኣል ቁርብ ትዕግዝቲ ጌርካ ከምዝከኣል ሲ ግምስ ግዜ ከምዘተዓራርዕ ካብቲ ነሰውራና ዝተምሃርና እዩ ሕጂ ዘይከኣል የለን በብቁርብ በብቁርብ እናመፀና መፀ እዩ ሕጂ ብዙሕ ፀገም ዶይመስለና ኣነ ከም ተመኮረና ብዙሕ ጋጥመካ ድሓና ሓለፍካዮ ነሰገርካዮ ነሰገርካዮ እናተመሓሸ ድሓና ኣለና እዩ።

0: ሞያ ብትምህርቲ ወይ ብተመክሮ እነጥርዮ ምሳና ዝዓብን ዝነብርን ብግብሪ እንሰርሓሉ ክእለት እዩ። እዚ ክእለት እዚ ምንጫታዊ ኮይኑ ከገልግለና ይኽእል። ብሕብረተሰብ ክብሪ ክውህበና ንከለዎ ንዓና ድማ ዕግበትን ኣእምራዊ ቕሳነትን ይምጥወልና። ወፊርና ኣብ ናኣትወሉ እዋን ፍናና ጥርዚ ይበጽሕ። እቲ ምንታይ ኣፍርየ ዝብል ሕልና ኣብ ውሽጥና ይድወል ስለ ዝኾነ ብፍላይ ንሞያና ብፍቕርን ተገዳስነትን ምስ እንሕዞ ኩሉ ግዜ ኣብኡን ምስኡን ትራይ ክንህሉ ደስ ዝብለና ክገብረና ይኽእል እዩ። ክቡራት ተኸታተልቲ መደባትና፣ ንሕጂ እምበኣር ኣብ ሞያ ችክሊሳ ተዋፊራ ደቃ ኣብ ምዕባይ እትርከብ ጻዕራን ጓል ኣንስተይቲ ኢና ከነላልየኩም። ነቢያት ኣብ ተገርግሽ ትበሃል። ኣብ ኣስመራ ኣኽርያ ተወሊዳ ዓብያ። ዕድሚኣ ንትምህርቲ ምስ ኣኸለ መባእታን ማእከላይን ኣብ ቤት ትምህርቲ ማይ ተስፋ፣ ናይ ካልኣይ ደረጃ ትምህርታ ኸኣ ኣብ ቤት ትምህርቲ ሓርነት ተኸታቲላ። ኣቦ ነቢያት ሃብተ ገርግሽ ገብሪ ህይወት ፍሉጥ ችክሊስታ ስለ ዝነበረ ነቢያት ገና ንእሽቶን ከላያ ምሳ ወዳት ኣሕዋታ ብምዃን ናብቲ እንዳ ችክሊስታ እናኸደት ክተናኽፍ ጀሚራ። ኣብ ሓፂር እዋን ከኣ ንኹሉ እቲ ሞያ ዝጠልቦ ነገራት ከተማልእኽ ኢላ።
1: ጓል 15 ዓመት ከልኸ ተምሃሪት ሻርሻ ሸውዓይ ክልኽሉ ኣብቲ ሞያ ኣትየ ብችክሊስታ ማለት እዩ ብድሌተ የ ክትፃወት ኢልካ ትኸይዳኡ ትሪኦም እንታይ ሰርሑ እንታይ ርእዩ ከምዚ ብፀወታ የለ ሚድያነ ከምዚ ተማሂረ የደ ኮንኩስ ኣብኡ እንዳኸድና እንዳርኣና ንዕኦም ነቶም ዓበይት ኣሕዋተይ ክፃወት ኢለ ብሽክለታ ከብል ኢለ ኸይድ ይርኦም ካብኡቲ ሞያስ ከምዚ ከይተረድአኒ ሒዘ የቲ ሞያ ማሓፈሽ ደሓን እዮም ብዙሕ ኣይኮነን ከምዚ እቲያ ክተቐብሎም እቲያ ክተልዕል ምስኦም እግርእግሮም ስለ ትኸይድ ድሓን እዮም ብዙሕ ሶም ከዓ ፀቕጢ ይገብርለይን እዮም ንኽእለው እዮም ብዙሓይ ገደድን ብኡት ሞያ ሒዘ ዮ።
0: ነቢያት ካብ 2000 ክሳብ 2008 ኣብዚ ሞያ ድሕሪ ምስራሓ ተመሪዓ ናብ ሓዳር ኣትያ። ብምኽንያት ምዕባይ ቆልዑ ድማ ን6 ዓመት ካብዚ ሞያ ርሒቓ ፀኒሓ።
1: ድሓን ከበደኒ ዳዓባኻሉ ሞያ ስጋብ ዝኾነ ድሓን ኣይከብድኒ ድሓር ክሰሪሐ ተልካ ተርእስኻ እንዲ ንኩሉ ነገር ደኽቡዶ ንደፍክሶ ኣይከበደንን ክትርስዕ ትኽእል ኢኻ ገለገለ ነገራት ምስኣተኻ ኢኻ ኣብ መስመር ተኣቲኻ።
0: ዝኾነ ሞያ ናቱ ክብደት ክህልዎ ግድን እዩ። ክብዶት ግን ኣብ ኩነታ ኣእምሮኻ እዩ ዝምርኮስ። ብፍላይ ግን 3 ሓላፍነታት ተሰኪምካ እሞ ድማ ኣብ 3ቲኡ ኣድሚዕኻ ክትወፅእ ምኻል

0: ብልጫ እዩ። ነቢያት እውን ማዕረ ማዕረ ናይ ስራሕ ገዛን ቆልዑ ዕባይን ሓላፍነት እያ ኣብ ሞያ ችክሊስታ ትነጥፍ ዝነበረት።
1: ከም ሰብ ቁርቢ ከብደካ እንዲ ግን ድሕር ተወፊኻሉ ኣብ ስራሕ ውዒደ ለይቲ ሓዊሰ ናብራ ገዛ ቆልዑት ኣለዋ ምእላይ እቲ ናብራ ገዛስ ለይቲ ወይ ንድውስኽሉ ነገ ሰዓታት ኣሎ ከምኡ እንዳካየድኩ በዲሀዮ ማለት እዩ።
0: ነቢያት ብዘይካተን ብምዕባይ ቆልዑ ዘቋረፅተን 6 ዓመታት ክሳብ ሎሚ ካብዚ ሞያ ኣይበኽረትን ዘላ። ክሳብ ሕጂ ድማ ንኸባቢ 18 ዓመት ኣብዚ ሞያ ተጓዒዛም ገና ድማ ኣብ ምቕፃሉ ትርከብ። እዚ ግን ብዘይብድወታት ኣይኮነን።
1: ድሓን እዩ ኣባይ ኮይኑ ክርዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ይኽእል እዩ ብካልእ ደቂ ኣንስትዮ ወላ ወይ ብሓፈሽኡ ናይ ወዳት ስራሕ ኢለን ስለ ዝግምግምኦ ትስራሕ ውን ኣይመስለኒ ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡ ተዓብኻ እንታይ ካልእ ሞያ ደሎሚ ኮይኑ ይስምዓኒኒ ኣነ ስቲል ስጋር ሕጅስ ንስኡ እቲ ሞያ ካልእ ክሰርሕ ወ ናይ ቆቦዳኒ ከማ ርእሰይ ቀሊል እዩ ከቢድ እዩ ከም ምክባድ ኣብ ጓል ኣንስተይቲ ኣነ ግን ብኡ ዓብየ ተሪር የ በቀ በቲ ሞያስ ኣጠንኪርኒ ማለት እዩ ተቆልዮት ትገሊካ እንጌራ ስጋብ ዝኾነ ግዴታ እዩ
2: ኣብዚ ዓብና ኣብዚ ተወሊድና ቅም ነቢያት ወላ ኣቢሃ ተዘርንሽ ደቆም ገለ መለ ኩሉ ኣብዚ ኢና ካብ ብንሽተና ታታ ከም ንብል ማለት ከም ንፈልጦ እዚ ገዛ ድማ ብጣዕሚ ነጋይሽ ኮኑ ንኩሉ ተቐባል ጋሻ ኢኻ ክትብሎ ትኽእል ነቢያት ክገልፃ ተኮይነ ብኣይ ወገን ብጣዕሚ ንፍዕቲ ባህላይ ተለ ምስ ዓብዪ ዓብዪ ምስ ንእሽተይ ንእሽተ እያ ኣብ ኢዳ ድማ ብጣዕሚ ንፍዕቲ ንደኾነ ከቢድኒ እዚ ከምዚ እቲ ከምዚ ከይበለ ድማ በቲ ዓቕማ ድማ ትሰርሕ ንፍዕቲ እያ ነቢያት ምስ ነቢያት ዳርጋ ዕብና ኢና ክንብል ንኽእል ኢና ንምንታይ መስልካ ኣብ ሓደ ኢና ዓብና ካብ ብንእሽተ ኣነ ብዝፈልጣ እየ ፍጥር ከይበለ ድማ ኣብዚ ስራሕ እዚኣ ተዋፊራ ሕጂ ከም ኢብራሂም ሲ ንፍዕቲ እያ ክብል ክእል ኣነ እዚ መንፍዓት እዩ ከምዚ ዝበሃል ራዛራዛ ናይ ኣቦካሓዛ ስለ ዝበሃል ሳ ድማ ግድነት እያ ናይ ኣዲኣ ድማ ክትሕዝ ተግደድ ማለት እዩ እሱ ድማ ኣብ መንጎ ትምህርታ ካብ ትምህርቲ ድማ ናብ ስራሓ ከምኡ ኢና ድማ ኩላና ሓሊፍና ንድና እቲ ድበለፀ ድማ ብናታ ንድዩ ንፍዕቲ እሳ ድማ ሞያ ናይ ኣዲኣ መሓዛ ፅቡቅ ኣብነት እዚ ንኩሉ ኣብነት እዩ ነቲ ድርኢ ነቲ ድሰምዕ ፅቡቅ እዩ እሳ ድማ ከምዚ ትሪያ ዘለካ ጓልስተይቲ እየ ከምዚ እየ ከይበለት ኣብዚ ከምዚ ምስታፋ ናይ ብሓቂ ክሩዕ ተኽርዓኒ እያ ከመናዓይ ከም ሰብ ማለት እታ ሽሙ እን ኣብዚ ክትሪኦ ከለካ ብኣይ ወገን ከከም ሞያካ እዩ እዚ ስለዝፀናሓ ሒዛቶላ ኣነ ሕጂ ብሞያይ ኣብ ካልእ ሞያይ ስለ ዝኾነ በቲ ሞያይ ድማ ይኸይድ ኣለኹ እተን ካልኦ ድማ ከምኡ ከምዚ ከምዚ ከይበላ ድማ ኣብ ደኾነ እንዳ ችክልስታ ድማ ክሰርሓ ነተባብዐን ክሰርሓ ድማ ንትምነየን ንምንታይ መስልካ ኣብዚ ደለናዮ ግዜ ወድን ጓልን ሰብኣይ ሰበይቲ ዝበሃለሉ ግዜ ኣይኮነን ኣነ ናይ ነቢያት ካብዚ ዘላቶ ንክትመዕብል ኣብ ካልእ ክትበፅሕ ተስፋ ገብር ኣኒ ፅቡቅ ድማ ናታ ክርኢ ይትምነይ ማለት እዩ
0: ኣብ ስራሕካ ብዘይካ ናይ ገዛ ርእስኻ ሞራልን ውሽጣዊ ሓይልን ናይ ሰባት ግብሪ መልሲ እውን ሓደ ስጉሚ ንቕድሚ ስለ ዝመርሕ ኣገዳሲ እዩ ኣብ ስራሕካ ዘለካ እወታዊ ኣመለኻኽታ ብምዕባይ ንስራሕካ እወትሩ ብሓድሽ ሞራልን ዘይነፅፍ ተስፋን ክትመላለሶ ይሕግዝ ሞራልን ውሽጣዊ ሓይልን ዘለዋ ነፍሲ እውን ዓወታ ናይ ግድን ስለ ዝኾነ እወታውያን ግብረ መልሲ ኣሃነፅትን ኣባራትዕትን እዮም
1: ብዙሕ ይደሎ ካብ ድበዝሕ ፅቡቅ ርኢቶ ተቕበል ኢኻ ገለገለ ካ ኣለው ጓል ኣንስተይቲ ካብ ገዛ ክትሓልፍ የብላን መናውፂዋ ድብሉ ውን ኣለው እ ገለ ብሉካ እዮም የለ እንዲ ካልእ ሰብ ዳዕሪ ብሉካ ኣነ ክዕረልኩም ምሽ ብሎም ኖኖ ፀውዕልና ካልእ ብካ ሽ ከምዚ ደይቀበልዎ ማለት እዩ እንታይ ክትሰርሐልና ሳ እብሉ ግዲ ኮይኖም ኖኖ ካሊእ የደሊ ብሉካ ትፈልጠካ ፈልጠካ እንዲ ከማ ንስኻ ተዘይ ኮይኑ ካልእ ክትሕዘሉ ይደለኒ ትፈልጠካ ደይ ፈልጠካ ሓድሽ ገፅ ግን ገሊኦም ስጋ ብገልቢጥካ ዓሪኻ ትህቦም ደይ ዓግቡ ኣለው ዳሕራይ ብስራሕ ከዓ ተሓጒሶም ኸዱ ገለ ከዓ ጓል ኣንስተይቲስ መን ውፅኢ ኢልዋ ይ

0: ገዛ ሓደ መዓልቲ ሓደ ሰብኣይ ትሕዝያኒ ክዛር ሽክለታ ኢሉኒ ሰብኣይ ፀውዕለይ ክሕዛኒ ድሓን ኣቦሓራይ እሞ ድሓን ደይ ገድፋ ነዞም ቆልዑ ደይ ሂቦም ኢልእዮም ካብ ቆልዑ ስባሲ ክትሕሽኒ ኢሉኒ እንጂ ብዙሕ ኣሎ ተወፂኻ ሲ ጓል ካብ ገዛ ተሓልፍና ስለ ዝብሉ ብዙሕ ደገፍ ትረግፍ ብዙሕ ከዓኒ ደውድለካ ደ ትርፈካ ወይና ኣለ ካብ ትስራሕ ብዙሕ ነገራት እዩ ደሎ ገሊኦም ካሸር ዲኸ ትሰርሕ ለይ ትመስልና ብልካ ገሊኦም
1: ወይ ተወዲያ ይዕሪኻ ምሳብ ከያምከ ናቶም ማራያ ይቕየር ዶ
0: እወ ሕጎሱ በዝሒ ሕጎስ እዮም እቲ ሰብኣይ ንባዕሉ ዝኽብለካ ፀናሕኩስኒ ሓደ ሓወናኡ ፀኒሑስ ሳትሕሸካ ኢልዎ ብሰዓሪ ኩሉ ሕጅስ ብደጊ ክርኤ ክዳ ከምኡ ደይ ትመስሊ ካሸርያ ትኸውን ገንዘብካ መቕፃር ሓሊፍክስ ወላ ሓንቲ ክትገብር የ ደይገመትኩ ክኢሉኒ
2: ባህሊ ስራሕ ኣብ ነብሱ ዘስርጠ ሰብ ዕላሉ ምስ ስርሑ ጥራዩ እንታይ ገይረ እንታይ ክኽምል እናበለ ብዛዕባ ስርሑ ይዛረብ ስርሑ ኸጸብቕ ለይትን መዓልትን ይሰርሕ ሓድሽ ነገር ይፍትን ዕፅፊ ይፅዕር ይባላሓት ይፈጥር መጻኢ ክውርቕ ኩሉ ዓይነት ዋጋ ክኽፍል ድልው እዩ ኣብ መወዳእታ ኸዓ ፍረፃሙኡ ኻ ምርካብ ኣይበኩርን
0: ቀዳምነት ነቲ ሞያ ክፈትዎ ኣለወን ፈትየኖ ኻ ተተበጊስካ ደይከኣል ነገር የለን እየ ድብላኒ ኩሉስ ክገብሮ የተልካ ትኽእሎ ትገብሮ ኢኻ ቅድም ግን ፈትየኖኦ ብድሌተን ክብገስ ኣለዎን ከምዚ ድሌት ስለ ዝሃለወካ ጥረሚን ኣይ ትኽእሎን ኢኻ ስጋብ ደይ ተቐበልከያ ንክሰርሖ ገለ ኩሉ ነገር ብላኻ የን ገሊአን ፎቶ ወንደ ግን ፅፍረይ ከየ ባላሽ ወለይ ክሕዞ የደልኒ የብላኻ እንጂ ከምዚ በቲ ረስሓት በቲ ገለ ጥራይ ይሪኦ በቲ ጉረሶ ዘይቲ ምስኡ ትውዕርሲ ከምዚ ካልእ ናት ፖዚቲቭ ነገር ደ ይረአየን ኣሎ ስ ክሰርሐቀ ከኣል እዩ
3: ኣብ ኣኽርያ ተወሊደ ዓብየ ብዛዕባ ናይ ኣቦሃብ ትግሪስ ተደኣ ኮይኑ ኣቦሃብ ትግሪስ ኣዝዮም ብሉፅ ዝኾኑ ሳይክል ዘለዎም እዮም ኣዝዮም ድማ ምስ ጎረባብቶም ይኹም ዝገለ ይኹን ፅቡቅ ዝምድና ዘለዎም እዩ ማለት እዩ ከምኡ ድማ ብዛዕባ እዛ ጓሎም ነቢያት ማለት እዩ ኣዝያ ማለት እዩ ብጣዕሚ ከም ጓል ኣንስተይቲ መጠን ብጣዕሚ የደድንቓ ማለት እዩ ብዙሓት ደቂ ኣንስትዮ የለዋን ከምዚ ዓይነት እዚ ሞያታት ገለ ዘለዎን እሞ ኢዳ ገለምታት ፅፈታ ኣሰራርሓ ምስ ሰብ ዘለዋ ቅርበታት ኣዝዩ ብሉፅ ዝኾነ ቀራርባ ኣለዋ ምስ ሰባት ብጣዕሚ ኣይትጫቃጨቕ ኣይተብል ብዙሕ ነገር ገለ ፀገም ንእሽተ እንተደኣ ኣለካ ድሓን ዳሕራይ ተምፅኦ ገለ ተምፅኦ ብዙሕ ነገር ስኒ ኣይትብልን እያ ብዙሕ ኣይትጨቃጨቕና ምስ ሰባት ጠባያ እውን ኣዝዩ ብሉፅ ዝኾነ ጠባያ ኣለዋ ከምኡ ድማ ናይ ኣቦይ ሃብተ ገርግሽ ሓምሳ ዓመት ኣነ ሓምሳ ዓመት እየ ድፈልጦም ኣቦይ ሃብተ ገርግሽ ማለት እዩ እዚያ ጓሎም ድማ ሙራሳ እዚ ዓይነት ጥበብ እዚ ከዓ ኣዝየ ደመስግና ብልፅቲ ዝኾነት እዚኣ ተወራሲት ሕድሪ ናቶም ምዃና ከዓኒ ኣብነላ በዚ ኣጋጣሚ ከዓ ክምስክረላ ይኽእል እየ ማለት እዩ እሳ ባዕላ ነቢያት ናይ ቦኣ ወሪሳ እታ ነቢያት ዝወለደ እታ ጓላ ድማ ኣዝያ ብልፅቲ ዝኾነት ከዓኒ ብጣዕሚ ብጣዕሚ ወላ ስራሓ ኣክቲቭ ብጣዕሚ ማለት ስቕልጣፈ ዘለዋ ገለ ዘለዋ ኣሰራርሓ ብጣዕሚ ብጣዕሚ እንደ ናይ ኣዲኣ እሳ ከዓ ክትወርስኪ ኢላ ማለት እዩ ስለዚ ናይ ኣቦሃብ ተገርግሽ ገዛ ዝወርሶ ኣለዎ እቲ ስራሕ ድማ ፅፉፍ እዩ ምስ ጎረባብቲ ማለት እዩ ኣቦሃብ ተገርግሽ ኣብዚኣ ምስኦም ሓምሳ ዓመታት ገይርና ምስ ሓደ ተዛሪቦም ኣይፈልጡ ምስ ሓደ ተቋይቆም ኣይፈልጡ ዝኾነ ነገር ርኢና ሎም ኣይንፈልጥና ማለት እዩ ብዛዕባ ጠባዮምን ገልመለ እዮም ልክዕ ድማ ዘን ደቆም ከዓ ወሪሰንኦም ኣለዋ ወረስቲ ሕድሪእን እዚኣትን እዚኣ ጓሎም ነቢያት ብዓባያ እታ ንእሽተ ከዓኒ ህርሜላ ኣዝያ ከዓ ብልፅቲ ዝኾነት ከዓ ፍርያላሳ ማለት እዩ ስለዚ ከም ጓለንስተይቲ መጠን ድማ ኩሉ እዚ ዓሚል ኣብዚ ዘሎ ካስትመር ከዓኒ ነዚኣተን ኣዝዩ ከተባብዕን ከም ዘለዎ ጥራሐ ለቦዋ ከመሓላልፍ ዝደሊ ማለት እዩ እወ ዝኾነ ዓይነት ነዚኣተን ሞራል መሃብ ጥራሕ እዩ ዝብል ኣነ ማለት እዩ በዚ ሒዘንኦ ዘለዋ ሞያታት ስኒ ኣዝዩ ብሉፅ ዝኾነ ሞያ እዩ እዩ ዝብሎ እሳተን ድማ ኣተሓሕዛ ዓማዊል ኣነ ብጣዕሚ እየ ዘድንቐን ዝኾነ ነገር እዚ ኣነ ኣብዚ ክንደይ ገይረ እንዴ ክነፍሕ ከለካ ና ዳህራይ ተምፅኦ እዚ ምጭቕጫቕ የለን ንምንታይ ነፊሕካ እንዲኻ ተምፅእ ኣለካ ቅርሲ ከምኡታት ዓይነት ኣይብላን እየ እዚኣተን ኣነ ብጣዕሚ እየ ዘድንቐን ወላ ኣቦሃብ ተገርግሽ ኣዕብዮምና እዮም ኣቦሃብ ተገርግሽ ኣነ ብሓቂ ኣብዚ ተወሊዳ ዓብየ እንዴ ኣቦሃብ ተገርግሽ ምስ ሓደ ግልምታት ዝኾነ ነገር ኣይጨቃጭቑን እዮም እዚኣ ኣቦሃብ ተገርግሽ የብለይን ተዳኢልካዮም ኪድ ዳሕራይ ተምፃ ፅባሕ ተምፃ እናበሉ እዮም ዘፋንውና ማለት እዩ ኣቦሃብ ተገርግሽ ሕጂ ድማ እዘን ደቆም ከዓ ናተን ሕድሪ ወሪሰን ምኻደን ድማ ኣዝየ ደመስግነን ንዘን ደቂ ኣንስትዮና ድማ ከምዚአ እንዳመሰላ ደቂ ኣንስትዮ ከዓ ክፈርያልና በዚ ሞያ እዚ ጥበብ ኣዝየ በቃ ከመስግን የ ዝፈቱ ማለት እዩ።

0: ብጣዕሚ እዚኣተን መጻኢ ረአ ዘለዎን ሰባት እየን ማለት እዩ እዚኣተን።
1: ነቢያት ኣደ ሰለስተ ውላድያ ንሳተን ድማ ናብ 11 ክፍሊ ዝሓለፈት ዮሳን ሰመረ፣ ጀነራል ዝገበረት ሄርሜላ ሰመረ፣ ናብ 6 ክፍሊ ዝሓለፈት ኤልያና ሰመረ ይበሃላ። ብልጫ ነቢያት ሞያኣ ንዓኣ ጥራይ ሒዛቶ ስክ ትብል ዘይምምራፃ እዩ። ነቲ ካብ ወላዲኣ ዝወረሰቶ ሞያ ናብ ማእከለይቲ ውላዳ ኣስጊራቶ ትርከብ።
2: ሄርሜላ ሰመረ ትበሃል ጓል 15 ዓመተ ሳዊን ብድሌታያ ከምዚ ክኸይድ ምስ ኣባሓ ጓ ሰርሕ ምስ ባባ ክኸይድ ስራሕ እናበለት ብድሌታ ኣቢላቶ ንፍዕቲ ሽክሊስታ ኮይና ኣላ 6 ዓመት 7 ዓመት ከምኡ ኣብ ካብ ኮረና ቅድሚት ማለት እዩ። ናብዚ
3: መጀመርታ ሽሚ ሄርሜላ ሰመረ ይበሃል። እዋ ጓል 15 ዓመቴ ነዚ ስራሕ ብጣዕሚ ድፈቶ መጀመሪ ስራሕ ድማ ከምዚ ተለኣኸ ከለናብኡ ከይድ ከለኹ በቃ ኣውስ ከምዚ ጠንቀፍቀፍ ዳብልካ ምሽቲ ለምደ ኢኻ ብኸምኡ ሒዝየ ስራሕ ሽዑ ተለኣኸ ገለ ቆቁርብ ኣቑሑት ነቀባብሎም ንክስትረሎም ገለ ነርና ሽዑኡ ቆቁርብ ክንሰርሕ ጀሚርና ከምዚ ብኮ ክንርኢ ክንፍትሽ ገለ ጀሚርና ካብ ሽዑ ቀስ ብቀስ ከምኡ እንዳበለ እንዳማዕበለ መፅ ስራሕ ድማ ዋ 7 ዓመት ማራ ክፍቱ ማራ ይድፈትዎ ነይረ ናብኡ ተለኣኸ ገለ በቃ ኡ ክሰርሑ ገለ ክትሪኦም ከለኻስ ማራ ይደስ ዝብለካ ብከምኡ ድማ ማራ ይደስ ዝብለና ኣነ ብፍላይ ድማ ጓል ክሰርሕ ማራ ኣይትፈቱ ኣነ ዶ እዋ ይኽእል የኩሉ ሓንቲ ዘይክእላ ቸንትራ ድጥራ ብርትዓት ለንቁሩ ቆቁሩብ ዳዎ ክኽእል ንዲ ቀስዋስ ቆቁሩብ ክኽእለ እዋ ኣንዳ ጓል ንስተይቲ ክሰርሕ ከላ ማራ እዩ ደስ ዝብለኒ ብፍላይ ከምዚ ኣወዳት ትሰርሖ ስራሕ ክሰርሕ ከላ ማራ እዩ ድፈቶ በቃ ካበደይ ምስ ረኣኽዎሲ ማራ እዩ ደስ ኢልኒ ሕጂ ብከምኡስ ጓል ስነይቲ ክሰርሕ እወ ይኽእሉ የን እኮ ከምዚ ዘይክእል ኦ ድማ ከምዚ ዳብልካ እዳረእካ ይ ተኸይድካ ማራ የቀሊል ስራሕ ቀሊል ስለ ዝኾነ ድማ ክትክእሎስ ኖርማል ጥራይ ኣብ ርእስኻ ትእምኖ ኣለካ እዎ ይሰርሓ የ ቀደምቲ ከብደ ነራ ሒዛት ኒአ ተወድቕ ነራ
4: እዋ
3: ሕጂ ግን በቃ ቆቁሩብሲ ሓፍ ኣቢላ ክግልብጣ ገለ ጀሚረ ክኢልያ ሽዑ እዋ ሓፍ ከተብላስ ማራ ብርትዕት ነራ እጅግን ቀላለያ በቃ ከምዛ ፎካስ ሳንጣ ሒዝካ ደላ
5: ካብ 10 ዓመት ውን ሰሪሐ ኣለኹ ምስ ነብያት ሃፍተይ ከምኡ ምስ ጓልኻ ሕጂ እውን ፅቡቅ ንሰርሕ ኣለና። ነብያት ሃፍተይ ከምቲ ትብልዎ ብጣዕሚ ንፍዕት እያ ኣብ ስራሓ ይኹን ኣብ ድኾነ ይኹን እዛ ተገዳስነታ ምስ ሰብ እውን ፅቡቅ ቅርበት ኣለዋ ዝኾነ ይኹን ዓሌት ክትከስራ ይትኽእልን እያ ካልኣይ ነገር ከዓ ኩሉ ነገራ ካብኣየ ወሲድ እየ ወላ ተተሓሕዝኣ ወላ ኣሰራርሓ ገለመለ ኩሉ ካብኣየ ክስታይ ገይረ ዘለኹ እንጀንጀር ወሲድ እየ ዘለኹ ከምኡውን ጓላ እውን ከዓ ናተ ኣሰራ ተኸቲላ ከምዚ ኢላ ትበፅሕ ኮላ ኣይ ደስ ዝብለኒ ናቱ እዚ ደረጃ ዝበፂሓስ እንዳሓድና ዓብት ክትከይድ ኮላስ ናታ ክስታይ ክትገብር ናታ ኣፍሉጦ ሒዛ ናታ ስራሓ ሒዛ ክትሰርሕ ይማራ እየ ደስ ዝብለኒ ከምኡውን ናሃሉናልኩም ስጋ ሕጂ ከዓ ሰርሕ ኣነ 10 ዓመት ሰሪሐ ኣለኹ ኣብዚ ትካል እዚ ሄርሜላ ከዓ ቅድሚ ኮረና እያ ጀሚራ ነራ ስራሕ ኣብዚ ትላኣኽ ገለ መለ ጠልቀፍቀፍ ናበለት እያ ጀሚራ ካብኡ ግን ፅቡቅ ኣሰርናይ ኣዲኣ ተኸቲላ ኣብዚ ምብፃሓ ደስ ዝብለኒ ስጋብ ሕጂ እውን ኣህልናልካ ፅቡቅ ንሰርሕ ኣለና ካልእ እኳ ዝውሰኸ ነገር እኳ የብለይኒ ከም ዘለዎ ግን ክቕፅላ ደስ ዝብለኒ ከምዚ ኢለ ነፊዐን ክኸዳ ክእሎ ኣደን ጓልን ብሓንሳብ ክሰርሓ ኣብ ጓል ስተይቲ እሞ ከዓ ቁርብ ክብድ ዝበለ እዩ እሞ ከዓ ከም ጓል ስተይቲ መጠንሲ ኣብዚ ደረጃ ዝበፂሐን ከምዚ ኢለ ንሰሪሐን ኣብ ዝለዓለ በፂሐን ንህዝበን ንሃገርን ክሳይ ክገብራ ክእሎ ከገልግላ ከለዋሲ ብጣዕሚ ንዓይ ደስ ዝብለኒ ከምኡ ክቕፅላ ኣለዎን ጥራየ ዝብል ክእል ኣነ ኣደን ጓልን ብሓንሳብ ምስራሕ ምህላውን በቃ ኩርዓት ይበቃ ስማዓን ንዓይ ሃበን ከምዚ ስምዒት ምሻለካ ከምዚ ፍሉይ ንዓይ ስማዓን ፍቕሪ በቃ ኮይኑ በቃ ከምዘይፈላለያስ ኣደን ጓልን ከማ ናይ መስላኒ ከም ክሳይ ኮይነን ክሰርሓ ክእሎ ከም ኣሕዋት ከም ማሓዙት እየን ዝመሳል ስለ ከም ማሓዙት ተዘይኮይነን በር ከም ኣደን ጓልን ኮይነን ክኸዳ ርእየን ኣይፈልጥኒ ሓፍተይ ሓፍተይ እናተባሃለ የን ሰርሓ ብስርሐን ከምኡ ናሃለዋካ ስጋብ ሕጂ እውን ፅቡቅ ስራሕ ይሰርሓ ኣለዋ ፅቡቅ ኣገልግሎት ካ ይህባን ኣለዋ እቲ ጥቕሰን እኳ ዝብሎ የለን ብዓብኡ ሪኢኹም ኣለኹም ብዓብ ትስራሕ ክለመን ኢለን ከም ዝሰርሖ ዘለዋ ትበቕዓተን ትክስታየን ሞራለን ተስፈአን ኩሉስ ባዕልኹም ሪኢኹም ኣለኹም ብዛዕበየ ይቆፅሎ ጥራይካ ክብል ዝኽእል ኣነ ካብዚ ንላዕሊ ካልኦት ውናተን ኣሰርት ስዒበን ትኸዳ ደስ ዝብለኒ።
1: ነቢያት ብመደብ ኣይኮነትን ነዚ ሞያ ጥርያቶ ናብ ስራሕ ወላዲኣ ክትመላለስ እያ ብዋዛዋዛ ዝመለኸቶ ነቲ ፈለማ ነብሳ ኽኢላም ብሽክለታ ዝዕረየትሉ ኣጋጣሚ ከዓ ብከምዚ ትዝክሮ።
2: ከምዚ ክፃወት ስለ ንሕግዞም ንዓሪ ነብል ግሲ ከምዚ ምሽ ሓደ ኢለ ጀመርኩሉ መዓልቲ ግን ወላ ኣቦናዊን ከምዚ ንድማዕ ይመስለዩ ነይሩ ምስ ረአየና ኣብቲ ሞያ ምስ ረአየና እዩ።

0: ፍቕሪ ሞዩኡ ድማ ኣብ ተግባር ስርሑ ብግብሪ ይንጸባረቕ። ሞዩኡ ዝጠልቦ ዘበለ ኩሉ ብዓቕሚ የማልእ። ስርሑ ጸብለል ከብል እውን ለይትን መዓልትን ይሰርሕ። ሓሳቡ ሕልሙ ድሌቱ ስርሑ ንምዕባይ ይኸውን። ዕብየት ብዝያዳ ስራሕን ጻዕርን ከም ዝመጽእ ይኣምን። ኣብኡ ኣተኪሩ እውን ይዓየ። ክብደቱ ብዘየገድስ ንስርሑ ድማ ኩሉ ግዜ ውፍዩ።
1: ፎቶ ወይ በቃ ተዘይ ፎቶ ከዓ ከምኡ ግዜ ጥፍአ ተገዲሶ ከዓ ምሰርሕ ኩን እቲ ሞያ ስለ ትፈትዎ ኢኻ ሓደ ነገር ክንዶኦ ዓመታት ወይ ትሰርሖ ዶ ትኽእል እምበር ደይተ ፍቅሮ ሞያ ትኮይኑ እንታይ ካብ ሓደ ዓመት ክልተ ዓመት ሰሪሕካ ካልእ ሞያ ትቕይር ኢኻ። እዚ ግን ስለ ዝፈትዎ እቲ ሞያ ስጋ ብዝሕጂ ሰዓት ወይ ፀኒሐሉ።
0: ኣብ መወዳእታ ነቢያት ካብ ተመኩራ ተበጊሳ ኣገዳሲ ምክሪ ብምሃብ እያ ዕላላ ዛዚማ።
1: ጓል ክሰርሕ ኢላ ክትወፅእ ከላ ደግፍዋ ጥራዮም ደሎ ከና እስዎ ከምዘይብሎ ይዕበይናስ ሞያ ሞያ እዩ እ ኣብ ሓደ ስራሕ ተፀኒሓትካስ ከምቲ መዓሉ ጥራይ ኣሚንካ ኣተዋለካ የድብላኒ ክሰርሐ የትኽእልኒካ ደይኮነስ ከምቲ ሰርሖ ኣሚንካ ክትህብ ኣለካ ትክሰርሓልካ ደሊ ነገር የድብላኒ። ጓል ኣንስተይቲ ክሰርሑ ፀገም ዘለዎ ስራሕ ኣይኮነን ተተበጊስካሉ ማለት እዩ እቲ ሞያስ ከም ሞያ ፅቡቅ ሞያ እዩ ብፀግም ውን ኣይኮነን ከቢድ ኣይኮነን ከቢድ ክኸውን ይኽእል እንተ ኣቲኻዮ ጥዑም እዩ ከቢድ ኣይኮነን።

ሰላም ፈኖ ኤርቲቪ ኣብ ምክትል ትርከቡ ክብራትን ክቡራን ከመይ ትውዕሉ? ሎም 25 ናሓሰ ፍርቂ መዓልቲ ፍረቓ ዝተዳለወ ዜናታት ውሽጢ ንወፃእን እንሆ ዜና ዘቕርበልኩም ልዋም ተኽለይ ክትከታተሉና ብክብሩ እንዳዓዳምኩ ድማ ኣርእስተ ዜና ክቐድም። መውለድ ኣነቤ ናይ 1448 ሂጀርያ ሎሚ ብልዑል ማዕርግ ተኸቢሩ። ኣመሓዳሪ ዞባ ጋሽባርካ ኣብ ንኡ ዞባታት ተሰነይን ሃይኮታን ብተሳትፎኩም ዝትግበሩ ዘለዉ መደባት ልምዓት ተዓዚቡ። ኣብ ምምሕዳር ከባቢ ደቂ ዓንዱ ንኡ ዞባ ዒለ መርዕድ ትካላት ትምህርትን ጥዕናን ይህነፅ ኣለዋ። ህንድን ሩስያን ኣብ ምምዕባል ቁጠባ ንግዲ ሕርሻ ባህሊት ነፍልጠትን ቴክኖሎጂን ዘተኮረ ስምምዕ

0: ከቲመን ዮርዳኖስ ምስ ቻይና ዝፀንሓ ኩሉ መድያዊ ዝምድና ንምስፋሕ ከም እትሰርሕ ኣፍሊጣ። ሩስያ ኣብ ምምዕባል ፅላት ምክልኻል ዘተኮረ መፅናዕቲ ከም እተካይድ ዝገለፀታ ሳተላይት ከም ዝወንጨፈት ሓቢራ። ናብ ዝርዝሩ ክንሰግር፣ መውለድ ኣነቢ ናይ 1448 ሕጅርያ ሎሚ 25 ነሓሰ ብልዑል ማዕርግ ተኸቢሩ። ኣብ ኣስመራ ንስኸለተ ስርዓት ዝምልከት ፀብጦ ተዳሊሎ ፍርቱና ዓንዶም ከተቕርበ።
1: መውሊድ ኣነቢ ሎሚ 25 ነሓሰ 226 ማለት 12 ረቢዕ ኣልኣወል 1448 ሂጅርያ ብልዑል ማዕርግ ተኸቢሩ። ኣብ ኣስመራ ሜዳ ጃምዕ ኣልኩላፋ ኣራሽድን ኣብ ዝተገብረ ላዕለዎት ሰበ ስልጣን መንግስትን ግንባርን ኣምባሳደራትን ዲፕሎማሰኛታትን ከምኡ ውን መራሕቲ ሃይማኖት ክርስትናን ምእመናንን ዝተረኽቡሉ ስነ ስርዓት ኣቦ መንበር ጉባኤ እስላም ኣውቃፍ ከተማ ኣስመራ ኣቶ መሓመድ ብርሃን ዓጣ ንታሪካዊ ኣገዳስነት ናይቲ በዓል ዝገልጽ ቃል ሂቦም። ሙፍቲ ኤርትራን ኣቦ መንበር ላዕለዋይ ባይቶ ኢፍታእን እስላማዊ ጉዳያትን ኤርትራን መውላና ሰልም ኢብራሂም ኣልሙኽታር ብወገኖም ኣብ ውሽጢ ሃገርን ወፃእን ዝርከብ ህዝቢ ኤርትራ የውሃና ድሕሪ ምባል ኣብ ዝሃብዎ ኣብ ስነ ምግባር ዘተኮረ ኹጥባ ግዜ ዘምፅኦ መራኸቢታት ኣብ ክንዲ ኣብ ጥቓሚ ነገራት ዝውዕል ብገለ ውልቀ ሰባት ብስም ሃይማኖትን ካልእን መሳርሒ ፅልኢ ዘርግን ዕንወትን ኮይኑ ምህላው ብምጥቃስ ኩሉ ኸለልየን ክጎርሓሉን ብቐንዱ ድማ መንእስያትን ቆልዑን ክጥንቀቑን ንቕሓቶም ከበርኹን ተላብዮም።
2: ሓይث የስተቅሉ ልባዕድ ወሳኢል ሓዲث ጀዓለት ልዓለም ቀርየة ዋሕደة ወበደለ ምን እስትቅላልሃ ልማ ፊህ ነፍዑ ናስ ተሐወለት ዓላ አይዲ ልባዕድ ወሳኢል ልተፍሪቅ ወተንፊስ ዓን ሕቅድ ደፊን ወአምራድ ነፍስያ ወባዕضهም የስተቅሉ ዲን ወዩታጅሩ ብሂ ልበስ ልከራህያ والدين منه براء فلا يوجد دين يدعو إلى الكراهية فيجب علينا جميعا الانتباه خاصة الشباب والأطفال.
1: መውላና ሰልም ኢብራሂም ኣስዒቦም ህዝቢ ኤርትራ ነቲ ብደምስዋ ደቁ ዝተደረዐ ስኒቱን ሓድነቱን ከምኡ ውን ሕውነቱን ምክብባሩን ኣደሊሉ ክዕቅብን ክሕሉን ረዚን ሓላፍነት ከም ዘለዎ ኣገንዚቦም። እቲ ፅምብል ተምሃሮ ኸልዋታት ቁርኣን ከተማ ኣስመራ ብዘቕረብዎ ኣናሺድ ማለት መዛሙር ከምኡ ውን ጉጅለታት መዳይሕ ብዘቕረብዎ መሳነድኦታት ማዕሪጉ ነይሩ።
0: ኣማሓዳሪ ዞባ ጋሽባርካ ኣብ ንኡ ዞባታት ተሰነይን ሃይኮታን ኣብ ዝርከባ ዲጋታት ዝካየድ ዘሎ መስርሒ ምፍራይን ምክፋፍን ዓሳታት ተዓዚቡ። ወኪርኤና ማንኤል ተስፋይ ነዘዳለዎ ፀብጻብ ኣርሴ ማስመሮም ከተቕርበ።
3: ኣብ ማሓዳሪ ዞባ ጋሽባርካ ኣምባሳደር መሓሙድ ዓሊ ሑሪ ብ22 ነሓሰ ኣብ ንኡ ዞባ ሃይኮታ ምምሕዳር ከባቢ ፌስኮ እትርከብ ዲጋ ፋንኮ ፅሙእ ከምኡ ውን ኣብ ንኡ ዞባ ተሰነይ ምምሕዳር ከባቢ ፋንኮ እትርከብ ዲጋ ፋንኮራዊ ብምብፃሕ ብማሕበር ተራድኦ ገፈፍቲ ዓሳ ንዝካየድ ዘሎ መስርሕ ምግፋፍ ዓሳ ተዓዚቡን ምስ ኣባላት ማሕበር ዘትዩን ሓላፊ ጨንፈር ሃብቲ ባሕሪ ኣቶ ብርሃነ መብራህቱ ኣብ ዝሃቦ መግለፂ ምስ ሚኒስትሪ ሕርሻን ኮርፖሬሽን ዘራእትን ጥሪትን ብምትሕብባር ኣብ 2018 ኣብ 6 ዲጋታት ዓሳሳት ናይ ምርባሕ መደብ ከም ዘበገሰን ማሕበር ተራድኦ ግፈፍቲ ዓሳ ከም ዘቆመን ከምኡ ውን ንኣባላት ማሕበር ስልጠና ብምውዳብን ናውቲ ምግፋፍ ዓሳ ብምዕጠቕን ንስራሕ ከም ዘበገሰ ገሊጹ። ኣምባሳደር መሓሙድ ብወገኑ ኣብቲ ዞባት ዝርከብ ዲጋታት ኣብ ልምዓት መስኖኣዊ ሕርሻን ምስሳን ሃብቲ ጥሪትን ልዑል ኣስተዋፅኦ ይገብራ ከም ዘለዋ ዓሳታት ዝተዘርኣለን ድማ ምውሓስ ቀረብ ማእዛዊ ምግቢ ዝህልዎ እንተራ ቀሊል ከም ዘይኮነ ብምጥቃስ ኣባላት ማሕበር ብዝሓየለ ውዳበ ክነጥፉ ምምሕዳራት ድማ ክተሓባበርዎም ኣዘኻኺሮም። ኣብ ማሓደርቲ ንኡስ ዞባታት ተሰነይን ሃይኮታን ድማ ነበርቲ ኣብ ተጠቃምነትን ዕቃብን ናይተን ዲጋታት ተሳትፎም ክዕዝዙ ኣተሓሳሲቦም። ኣባላት ማሕበር ተራድኦ ግፈፍቲ ዓሳ ብግድዮም ብዝረኸብዎ ናይ ስራሕ ዕድል መነባብሮኦም ይመርሑ ከም ዘለዉ ብምግላፅ ምእላይ ኣብ ዲጋታት ዘሎ ድበት ብጉልበት ሰብ ክዕመም ስለ ዘይከኣል መንግስቲ ቆልሕታ ክገብረሉ ፀዊዖም። እዚ ከምዚ ኢሉ እንከሎ ኣማሓዳሪ ዞባ ጋሽባርካ ኣምባሳደር መሓሙድ ዓሊ ሑሪ ኣብ ምምሕዳር ከባቢ ፋንኮ ብምትሕባር ህዝብን ምምሕዳር ዞባን ትህነት ዘላ ናይ ማእከላይ ደረጃ ቤት ትምህርቲ ብምብፃሕ መስርሕ ህንፀት ተዓዚቡ።
0: ኣብ ምምሕዳር ከባቢ ደቂ ዓንዱ ንኡ ዞባ ዒላ በርዕድ ብምትሕባር መንግስትን ከምኡን ዝፀንሐ ፀገም ክፈታሕ ትፅቢት ዝግበረለን ትካላት ጥዕናን ትምህርትን ይህነፃ ኣለዋ እተን ኣብ ደረጃ ምፅፋፍ በፂሐን ዘለዋ ትካላት 10 ክፍልታት ንኣገልግሎት ሕክምና 6 ክፍልታት ድማ ንኣገልግሎት ካልኣይ ደረጃ ቤት ትምህርቲ ከም ዘጠቃልላ ኣመሓዳርቲ ምምሕዳር ከባቢ ኣቶ ተስፋ ኢየሱስ ቦኽረ ገሊፁ ሕፅረት ትካላት ጥዕናን ናይ ካልኣይ ደረጃ ቤት ትምህርትን ሽግር ከም ዝፀንሖም ብምጥቃስ ኣብ ማእከላይ ደረጃ ምስ በፅሓ ናይ ዘቋርፃ ዝነበራ ተምሃሮ ቁፅሪ ምስ ምዝዛም ናይ ዘን ትካላት መሰረታዊ ፍታሕ ክርከቦ ከም ዝኽእል ልዑል እምነት ከም ዘለዎም ሓቢሩ ኣመሓዳሪት ንኡ ዞባ ዒላ በርዒድ ወይዘሮ ዓሻ ዓሊኖር ብወገና ነበርቲ ደቂ ዓንዱ ብዝወሰድዎ ተበግሶ ድሕሪ ምሙጓስ እቲ መደብ ንክዕወት ምምሕዳር ዞባ ዓንሰባን ክፍሊ ህንፃዊ ልምዓት ዞባን ከምኡውን ትካሎት መሻርክቲ ኣካላት ሞያዊ ኣበርክቶ ከም ዝገብሩ ኣብሪሃ እዚ ከምዚ ኢሉ እንከሎ ኣብ ኢራ ላዕላይ መደበር ጥዕና ኣብ ሓሊብ መንተል መዋለ ህፃናት ኣብ ባልዋ ድማ ቀጥሪ ቤት ትምህርትን ተወሳኺ ክፍልታትን ብኣበርክቶ ህዝቢ ከም እተሰርሐ ወይዘሮ ዓሻ ኣፍሊጣ ብዘይካዚ ኣብ ሓድሽ ዓዲ ቤተ ፈተነን ናይ ማይ ባስካን ንምስራሕ መደብ ከም ዘሎ ኣብ መደበር ጥዕና ሽዕብ ሰለባ ድማ ህንፃዊ ፅገና ንምግባርን ሽግር ስተማይ ንምፍታሕን መፅናዕቲ ተወዲኡ እቲ ስራሕ ኣብ ቀረባ እዋን ከም ዝጅመር ኣረድያ ኣዋሃዲት ኮሚቴ ምውጋድ ጎዳእቲ ልምድታት ኣብ ዞባ ደቡባዊ ቀይሕ ባሕሪ ንመሻርክቲ ኣካላት ፍትሒ ፖሊስ ማሕበራዊ ኣገልግሎታትን ናይ ዕርቂ ሽማግለን ካብ 19 ክሳብ 21 ናሓሰ ኣብ ዓሰብ ስልጠና ወዲባ ኣብዚ ካብ ጨናፍር ዕዮን ማሕበራዊ ድሕነትን ጥዕናን ሃማድየን ብዝቆመ ተዋሃዲት ኮሚቴ ዝተወደበ ስልጠና ኣብ መሰላት ቆልዑን ደቂ ኣንስትዮን ዕላማን ኣገዳስነትን ክብሪ መዝገብ ልምዳዊ ክብርታትን ፅልውኡን ጉዳያትን ኣፈታትሕዎምን ጎዳእቲ ልምድታት ብዓይኒ ሕጊ ከምኡውን ኣብ ሳዕቤናት ክሽቦን ካልኦት ጎዳእቲ ልምድታትን ዘተኮረ ሰፊሕ መብርሂ ተዋሂቡ ዕላማት ስልጠና ንቕሓት ብምብራኽ ኣብ ምውጋድ ክሽቦን መርዓ ትሕቲ ዕድመን ኣብ ሕብረተሰብ ባህርያዊ ለውጢ ንምምፃእ ብዕቱም ንምስራሕ እዩ ኣመሓዳሪ ዞባ ደቡባዊ ቀይሕ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ኣብ ዝሃቦ መዛዘሚ ቃል እታ ኮሚቴ እተካይዶ ፃዕርታት ንክዕወት ሰልጠንቲ ቅላሲ ተራ ክፃወቱ ፀዊዑ ክቡራትን ክቡራንን ቀፅሉ ዝቐርብ ዜና ወፃኢ ንምክታልኩም ደጊመ ብክብሪ ዕድ ኣብ ዜና ወፃኢ ክንሰግር ህንድን ሩስያን ኣብ ምዕባል ቁጠባ ንግዲ ሕርሻ ባህሊ ስነ ፍልጠትን ቴክኖሎጂን ዘተኮረ ስምምዕ ከቲመን እዚ ስምምዕ እዚ ፕሬዚደንት ቭላድሚር ፑቲን ትማሊ 24 ናሓሰ ምስ ላዕለዋይ ልኡኽ ህንዲ ኣብ ከተማ ሞስኮ ኣብ ዘካይዶ ርክብ እዩ ተኸቲሙ ብመሰረቲ ስምምዕ ክልቲአን ሃገራት መጠን ወፍሪ ንግዳዊ ንጥፈታትን ምልውዋጥ ክኢላዊ ዓቕምን ከስፋሓይን እዚ ከምዚ ኢሉ እንከሎ ኣብ ቀዳማይ መንፈቅ 2026 መጠን ንግዲ ምልውዋጥ ሩስያን ህንድን ምስቲ ናይ ቅድሚኡ ዓመት ተመሳሳሊ ኣዋርሒ ብምንፅፃር ብልዕሊ 800ታዊት ከም ዝዓበየ ፀብጻባት ሓቢሮም ፍርያት ባህርያዊ ጋዝ ነዳድን ሕርሻን ኣብቲ ንግዳዊ ገስካስ ዝለዓለ ተራ ከም ዝነበሮም ተገሊጹ ኣሎ ክልቲአን ሃገራት ንመጠን ዘካይዶ ንግዳዊ ምልውዋጥ ክሳብ 2030 ናብ ልዕሊ 100 ቢልዮን ዶላር ክብ ንምባል መደብ ከም ዘለዎን ይግለጽ ዮርዳኖስ ምስ ህዝባዊት ሪፐብሊክ ቻይና ዝፀንሓ ኩሉ መድያዊ ዝምድና ንምስፋሕ ከም እትሰርሕ ኣፍሊጣ ካብ 18 ክሳብ 24 ናሓሰ ኣብ ቻይና መብፃሕ ክፍፅም ዝቐነየ ንጉስ ዮርዳኖስ ዓብደላ ዳግማዊ ምስ ፕሬዚደንት ሺ ጂንፒንግ ኣብ ዘካየዶ ዝርርብ ሃገሩ ነቲ ቻይና ትኽተሎ ዘላ ናይ ምዕባለ መስመር ከም እተድንቆ ኣረድዩ ብዘይካዚ ንጉስ ዓብደላ ዮርዳኖስ ምስ ቻይና ኣብ ፅላታት ሕርሻ ቴክኖሎጂን ትምህርትን ንዘለዋ ምትሕብባር ከም እተዕብዮ ኣነፂሩ እዚ ከምዚ ኢሉ እንከሎ ቻይናን ዮርዳኖስን ኣብ ምውሓስ ዞባዊ ፀጥታ ከም ዝተሓጋገዘ ገሊፀን ክልቲአን ሃገራት ቅድሚ 49 ዓመታት ዝኸተምኦ ዲፕሎማስያዊ ዝምድና እወታዊ ገስጋስ የመዝግብ ከም ዘለወ ዝሕብራ ሩስያ ኣብ ምዕባል ፅላት ምክልኻል ዘተኮረ መፅናዕቲ ከም እተካይል ዝገለፀታ ሳተላይት ከም ዝወንጨፈት ሓቢራ እዛ ትማ 24 ናሓሰ ዝተላእከት ሳተላይት ናብቲ ዝድለ ርሕቀት ብዓወት ከም ዝበፅሐት ሚኒስትሪ ምክልኻል ሩስያ እኳ እንተገለፀ ኣብ ህዋን እትፀንሓሉ ግዜ ግና ኣይነፀረን ሩስያ ነዛ ናይ ሕጂ ደሚርካ ኣብዚ ዓመት እዚ 3 ወታደራውያን ሳተላይታት ከም ዝወንጨፈት ፀብጻባት የረድኡ ጸጥታን ምውሓስ ወታደራዊ ኣቕማ ተደ

ፍዕ ዘላ ሩስያ እዚ ተካይዶ ዘላ ጠፈራዊ ንጥፈታት ኣካል ናቶ ምዃኑ ይጥቀስ። ህዝባዊት ሪፐብሊክ ቻይናን ግብፅን ክሳብ መጀመርታ ዝመፅእ ወርሒ መስከረም ዝቕፅል ሓበራዊ ልምምድ ሓይሊ ኣየር ኣበጊሰን። ዕላማ እዚ ኣብ ግዝኣት ግብፂ ዝካየድ ዘሎ ሓበራዊ ልምምድ ወታደራዊ ዝምድነን ንምድንፋዕን ዞባዊ ፀጥታ ንምውሓስን ምዃኑ ገሊፀን። ኣብዚ ልምምድ እዚ ብርክት ዝበላ ዝተፈላለያ ነፈርቲ ኩናት ይሳተፋ ምህላውን ዝጠቐሱ ኣዘዝቲ ሓይሊ ኣየር ክልቲአን ሃገራት ዓመታዊ ብስሩዕ ክካየድ ምዃኑ ሓቢሮም። ህዝባዊት ሪፐብሊክ ቻይናን ግብፅን ነቲ ልምምድ ኣብ ወርሒ መያዝያ ናይ ዝሓለፈ ዓመት ኣካይደንኦ ምንባረን እውን ጸብጻባት የረድኡ። ኤውሮጳዊ ሕብረት ንዩክሬን ልዕሊ 7 ቢልዮን ዶላር ዝዋግኡ ሓድሽ ወታደራዊ ደገፍ ኣጽዲቑ። እዚ ገዚፍ ሓገዝ ኣብ ምዕዳግ ስርዓተ መከላኸሊ ሚሳይል፣ ስርዓተ ራዳርን ካልእ ተተኮስትን ከም ዝውዕል ኮሚሽን ኤውሮጳዊ ሕብረት ኣፍሊጡ። እዚ ከምዚ ኢሉ እንከሎ ብሪጣንያ ንዩክሬን ነዊሕ ርሕቀት ክውንጨፍ ዝኽእል ሚሳይል ንምምዕባል ዘኽእል ሓበሬታን ቴክኖሎጂን ክትምጥወላ ምዃና ገሊጻ። ቀዳማይ ሚኒስተር ብሪጣንያ ኣንዲ በርንሃም ትማል 24 ነሓሰ ምስ ፕሬዚደንት ዩክሬን ቮሎዲሚር ዘለንስኪ ኣብ ዘካየድዎ ርክብ እዩ ሃገሩ ነቲ 250 ኪሎ ሜትር ዝውንጨፍ ዘመናዊ ሚሳይል ንምስራሕ ከም እትተሓጋገዝ ኣፍሊጡ። ኣብ ጎድኒ ዩክሬን ከም ዘላ እትገልጽ ብሪጣንያ እትልእኸላ መጠር ወታደራዊ ደገፍ ከም እተዕብዮ ክትሕብር ጸኒሐ። ብሪጣንያ ኣብቲ ኩናት ብቐጥታ ትሳተፍ ከም ዘላ ዝኸስስ መንግስቲ ሩስያ ከዓ ከቢድ ዋጋ ክትከፍል ምዃና ኣጠንቂቑሎ። ሃገራት ኤውሮጳ ብዘይካቲ ንዩክሬን ዝገብርኦ ዘለዋ ወታደራዊ ደገፍ ንሩስያ ንምድኻም ኣብ ልዕሊኣ ተደጋጋሚ እገዳታት ከጽድቓ ጸኒሐን ኣለዋ። ኢራን ል 21 ቢልዮን ኪቢክ ሜትር ዕቁር ባህርያዊ ጋዝ ዘለዎ ሓድሽ ቦታ ከም ዝዳሰሰት ገሊጻ። እዚ ሓድሽ ርኽበት ተሕዝቶ ባህርያዊ ጋዝ ብምስሳን ቁጠባ ሃገሩ ንምድፋዕ ቦታዊ ተራ ከም ዝህልዎ መንግስቲ ኢራን ኣሚትሎ። 34 ትሪልዮን ኪቢክ ሜትር ዕቁር ባህርያዊ ጋዝ ዘለዋ ኢራን በቲ ሃብቲ ንሩስያ ተኸቲላ ኣብ ካልኣይ ደረጃ ተሰሪዓ ትርከብ። ኢራን ብትሕዝቶ ነዳድ እውን ንቬኔዙዌላን ስዑድ ዓረብን ተኸቲላ ኣብ ሳልሳይ ተርታ ከም እትስራዕ ጸብጻባት የረድኡ። ክብራትን ክርባን ዜና ቅድሚ ዛምና ኣርእስታት ክደግመልኩም። መውልድ ኣነቢ ናይ 1448 ሕጀርያ ሎሚ በልዑል ማዕረግ ተኸቢሩ። ኣመሓዳሪ ዞባ ጋሽባርካ ኣብ ንኡስ ዞባታት ተሰነይን ሃይኮታን ብተሳትፎኮም ዝትግበሩ ዘለዉ መደባት ልምዓት ተዓዚቡ። ኣብ ምምሕዳር ከባቢ ደቂ ዓንዱ ንኡስ ዞባ ዒለ በርዒት ትካላት ትምህርትን ጥዕናን ይህነፅ ኣለዋ። ህንድን ሩስያን ኣብ ምምዕባል ቁጠባ ንግዲ ሕርሻ ባህሊ ስነፍጠት ቴክኖሎጂን ዘተኮረ ስምምዕ ከቲመን። ዮርዳኖስ ምስ ቻይና ዝጸንሓ ኩሉ መድያዊ ዝምድና ንምስፋሕ ከም እትሰርሕ ኣፍሊጣ። ሩስያ ኣብ ምምዕባል ጽላት ምክልኻል ዘተኮረ መጽናዕቲ ከም እተካይድ ዝገለጸታ ሳተላይት ከም ዝወንጨፈት ሓቢራ። ንምክታል ኩይ መስክር ምስ ተፍ መርባት ኤርቲቪ ክሓድጎኩም ወገነይ ግን ብኽማዓልቲ እዩ።

ብዓርቢ 21 ናሓሰ ኣብ ኣዳራሽ ኦሎምፒክ ጀሚሩ። እዚ ስልጠና ክሳብ 30 ናሓሰ ዝኸይድ ኮይኑ ናይ 10 መዓልቲ ስልጠና እዩ። ኣብዚ ጀሚሩ ዘሎ ስልጠና ካብ 6ዱሽተን ዞባታት ኣብ ክልል ዕድሚ 10 ክሳብ 15 ዝርከቡ ኮይኖም 18 ደቂ ተባዕትዮን 18 ደቂ ኣንስትዮን ብድምር 36 ተካእቲ ህፃናት ይካፈሉ ኣለዉ። እዚ ስልጠና ኣብ ክልተ እብረ ተኸፊሉ ዝኸይድ ዘሎ ኮይኑ ኣብ ናይ ቅድሚ ቀትሪ ኣብ ኣዳራሽ ሃገራዊ ኮሚቴ ኦሎምፒክ ኤርትራ ብክልሲ ሓሳብን ብዛዕባ ክብርታት ኦሎምፒክን ብኣባላት ሃገራዊ ኮሚቴ ኦሎምፒክ ኤርትራ ዝኾኑ ዶክተር ኣሚነ ተክላይ ገብረትንሳኤ ዳምር ዝወሃብ ኮይኑ ኣብ ናይ ድሕሪ ቀትሪ ድማ ኣብ ቤት ትምህርቲ ደንበ ሰንበል ብተግባር ምባእታዊ ስልጠና ብኣሰልጣኒ ሳምሶም የማነ ምስ ሰለስተ ተሓገዝቱ ይካየድ ኣሎ። ዕላማ ናይዚ ስልጠና ተካእቲ ህፃናት ኣብ ንኡስ ዕድሚኦም ክብርታት ናይ ኦሎምፒክን ስፖርትን ብምፍላጥ ብዲስፕሊን ብቕዓትን ዝተሃ ንጹ ስፖርታውያን ንምፍራዩ። ሻምፒዮን ክለባት ኤርትራ ትማልሶኒ ብ3 ግጥማት ቀጺሉ ተኸይዱ። ቀዲመን ጸወተን ዘካየደ ኣቑርደት ኣንጻር ደንካልያ ኮይነን ደንካልያ ካብ ሻንፍረ ዝጊ 2 ሸቶታት መርሃዊ ኣፍወርቅን ሜሮን ስባህቱን ሓንቲ ሸቶ ብምዝጋብ ኣቐዲማ ንጸወታ ብገፊሕ 4 ባዶ መሪሕ ኣኳንቲ ነበረት። ድሕራ ዝተበራበረት ኣቑርደት ካብ ዝርእሰናይ ክብሮም ቢንያ መንግስቲ ኣብ ሄርሞን ሰሎሙን ናትናኤል ወልዳይን ኣከታቲላ 4 ሸቶ ብምዝጋብ ካብ ድሕሪ ተበጊሳ ማዕረ 4-4 ተፈላለያ። ቀጺለን ጸወተን ዘካየዳ ቀይሕ ባሕሪ ኣንጻር ኣልነስር ነይረን። ነዚ ግጥም ሻምፒዮን ክለባት ዘበማእከል ቀይሕ ባሕሪ ብገፊሕ 7-1 ተዓዊታትሉ። ኣብዚ ግጥም ኣጥቃዓይ ቀይሕ ባሕሪ ስዑድ ሳልሕ 6 ሸቶታት ብምዝጋብ ሱፐር ሃትሪክ ሰሪሑ። ን7ይቲ ሸቶ ቀይሕ ባሕሪ ቤንሁር ጣዓመ ከመዝግብ እንከሎ ንእንኮ ሸቶ ኣልነስር ድማ ሓበን ማሕመድ ኣመዝጊብዋ። ኣብዛ ግጥም ስዑድ ሳልሕ ብሉ ተጻዋታይ ናይዚ ግጥም ተጸዊዑ። ኣንጻር ላሳለ ዝገጠመት ኣልተሕሪር ቅድሚን ልሕሪ ዕረፍቲ ካብ ኬቨን በረኸት ብዝረኸበተን 2 ሸቶታት ኣብ ልዕልታ ካብ ናሆን በረኸት 1 ሸቶ ዝረኸበት ላሳለ 2-1 ተዓዊታ። ን2 ሸቶ ኣልተሕሪር ዘመዝገበ ኬቨን በረኸት ድማ ብሉ ተጻዋታይ ናይ ዝግጥም ተጸዊዑ። ብሶኒ ኣብ ክልተ ሜዳ ብ6 ግጥማት ቀጺሉ ዝወዓለ ውድድር ኩዕሶ መርበብ ግራስሩት እዚ ስዕብ ውፅኢት ተረኺቡሎም። ኣብ ፖቾፊልያ ካብ ዝተኻየዱ ፈለማ ዕድሚ 14-15 ደቂ ተባዕትዮ ዕዳጋ ሓሙስ ኣብ ልዕሊ ገዛ ባንዳ 2 ብባዶ ኣብ 16-17 ደቂ ተባዕትዮ ኣብ ባሻውል ንገጀረት 2 ባዶ ብምዕዋት 4ይ ተኸታታሊ ዓወት ኣመዝጊባ። ንወሳን ተጻወታያ መሪሕ ዮናስ ኣብ መሰርዓ ጠርኒፋ ድሙቕ ዓወት ተመዝግብ ዘላ ዕዳጋ ሓሙስ እውን ንገዛ ባንዳ ኣብ 2 ሰት ኣከታትላ ብምስዓር ብድምር ውፅኢት 2 ባዶ ተዓዊታ። ኣብ ተመሳሳሊ ዕድሚ ደቂ ተባዕትዮ ሓንቲ ዓወትን ስዕረትን ዝነበረን ጋላ ነፍሐን 4 ስምራን እውን ብዙሕ ተዓዘብቲ ኣብ ዝተረኽብሉ ሰዓት ወሳነ ጸወተን ኣካይደን። ኣብዚ ግጥም ድማ 4 ስምራ ኣብ ልዕሊ ጋላ ነፍሒ 2 ባሮ ተዓዊታ። ኣብ ካልኣይ ደረጃ ቤት ትምህርቲ እምባህራ ኣብ ዝተካየደ ናይ ዕድሚ 14-15 ደቂ ተባዕትዮ ኣኽርያ ምስ 4 ስምራ ተረኺባ 2 ባሮ ብምዕዋት ሳልሳይ ዓወታ ፅሒፋ። ኣቐዲመን ክ2 ግዜ ዓወት ኣመዝጊበን ዝተረኸባ ጋላ ነፍሕን ጎዳይፍን እውን ኣብ ዝተረኸባሉ ብዓወት ጋላ ነፍሒ 2-1 ተዛዚሙ። ብምትሕባር ጨንፈር ባህልን ስፖርትን ከተማ ከረንን ጨንፈር ትምህርቲ ንኡዞባ ከረንን ከምቲ ብቐጻሊ ውድ ስራሕ ንጥፈታት ህፃናት ክረምታዊ ጉራስሮት ካብ 4 ናሓሰ ጀሚሩ ይካይዳሎ። ኣብቲ 6 ዓይነታት ስፖርት ኩዕሶ እግሪ፣ መርበብ፣ ሰኪዔት፣ ኣትለቲክስ፣ ቅድድም ብሽክለታን ውድድራት ውሽጢ ገዛን ኮይኑ ኣስታት 80 ደቂ ኣንስትዮ ዝርከብዎም 600 ህፃናት ውድድራቶም የካይድ ኣለዎም። ብዓብዪ ፕሮጀክት ተታሒዙ ዝሰራሓሉ ዘሎ መደብ ግራስሩት ብስፖርት ዝተሃንፀ ኣካልን ጥዑይ ኣእምሮን ዝውንኑ ተካእቲ ስፖርታውያን ኣብ ምፍራይ ዝህልዎ ተራ ልዑል ብምዃኑ ሓያል ፃዕርን ወፍርን ከም ዘድሊ መዘኻኸሪ ቀሪቡ። ቀዳማይ ሰሙን ግጥማት ፕሪምየር ሊግ ዓዲ እንግሊዝ ትማልሶኒ ብሓንቲ ግጥም ቀጺሉ ተኸይዱ። ኣብ ዋንጫ ዓለም 2010 ብሓባር ዋንጫ ዓለም ዝዓተሮን ዝሓለፈ ዓመት ኣብ ሓደ ዓመት ውድድር ንሪያል ማድሪድ ዝመርሑ ዛቢ ኣሎንሶን ኣልቫሮ ኣርቤሎኣን ንቸልሲን ፍልሃምን ሒዞም ናይ ምዕራብ ለንደን ደርቢ ብምክያድ ፈላሚ ናይ ፕሪምየር ሊግ ጸወቶም ኣካይዶም። ቸልሲ ካብ ኣርሰናል ንዝመን ጥሎቶ ሞርጋን ሮጀርስ ኣብ ጎነቲ ማልያ ቁጽሪ 9 ካብ ዴላብ ዝተረከባ ጃኦ ፔድሮን ኣብ ክራማት ንዕረፍቱ ብዝግባእ ዘመሓደረ ኮል ፓልመርን ኣብ ቅድሚት መስመር መጥቃዕ ተሰሊፋ። ጸወታ ጌና ሓደ ደቂቕ ኣብ ዘይምልእ ግዜ ቸልሲ ብመንገድቲ ኣብ ብሉፅ ቁመኑ ዝርከብ ጃኦ ፔድሮ ኣብ መበል 31 ደቂቕ ንጸወታ መሪሕ ዝገብረታ ሸቶ ኣመዝጊባ። ጃኦ ፔድሮ ካብ ቁፅሪ 20 ናብ ቁፅሪ 9 ምስ ወረደ ኣሰርቶም ቅድሚ ሕጂ ነዛ ማልያ ለቢሶም ዝጠፉ ኣጥቃዕቲ ኸይከውን ንዝነበረ ስጋት ድማ ቀዲሙ ቀንጢጥዎም። ኣብ ማእከል ዝያዳ ቸልሲ ዕብላለ ዝነበራ ፉልሃም ኣብ መበል 23 ደቂቕ ወዲ 19 ዓመት ኣጥቃዓይ ጆሽ ኪንግ እቲ መዓርያ ሸቶ ኣመዝጊብላ። ኣብ መበል 41 ደቂቕ ብውህደት ሓደሽቲ ፈረንት ቸልሲ ላክዋን ሮጀርስን ዝተሃንደሰት ኩዕሶ ሞርጋን

ሮጀርስ ፋልሜ ትሸጡ ብማልያ ቸልሲ ኣብዚ መድረኸ መዝጊቡ ጸወታ ብመሪሕነት ቸልሲ ንዕረፍቲ ተላኢኹ። ድሕሪ ዕረፍቲ 4 ደቂቕ ጥራይ ምትላዕሎ ኮል ፓልመር ንውፅኢት ጸወታ ናብ 3 ብ1 ቀይርዎ። ኣብ መበል 54 ደቂ ምስ ኣርቤሎ ኣተተሓሒዙ ካብ ማድሪድ ዝመፀ ጎንዛሎ ጋርሻ ንፉልሃም ናብ ፀወታ ዝመለሰ ትሸቱ ኣመዝጊቡ። ድሕሪ እዚ ብወገን ክልትኤን ክለባ ዝተካየደ ፈተነ ኬንዮ ዕላማ ምህራም ኣብ ሰኪዐት ዝዓርፍ ብዘይምንባሩ ቸልሲ ኣብ ልዕሊ ፉልሃም 3-2 ተዓዊታ። ኣብዚ ግጥም ንመስመር መጥቃዕቲ ቸልሲ ዝመርሑ 3 ተፃወቲ ትሸቶ ኣምምዝጋብን ቀረብ ኣብ ምግባር ብምስታፎም ቸልሲ ማዕርኽ ንደይ ብሉፅ መጥቃዕቲ ሃኒፃ መፅያ ዘንፀባርቕ እዩ። ኣብዚ ግጥም ሓንቲ ሸቶ ኣመዝጊቡ ሓንቲ ሸቶ ቀረብ ዝገበረ ኮል ፓልመር ሙሉስ ተፃዋታይ ናይ ዝግጥም ተፀዊዑ። ማርከዝ ዝኸበርኩም ተዓዘብቲ ነሎም ትሕዝቶይ ኣብዚ ዛዚመ ኣለኹ። ምስተርፍ መደባት ኤርቲቪ ሓድገኩም ብወገነይ ብሩኽ መዓልቲ።

0: ቃድረስ ሰላመትና ትከበቶ ሓይሳ ምተቕብለትና ወጠንያይ ዋዕላ ብሑሳት ወድራሳት ሓርስ ትሉሉይ ንዛም ሓርስ ወነብረ እግል ዓቦት እቕትሳድ ወጠን ሓንቴላ ትብል ስቕራት ምንዮም 20 እስክ 21 ኣጎስቲ 2023 እቃዓት ማሕበር ሸቃለ ኤርትርያ ኮሴት ጋየሰ እትለሓ 77 ውራቕ ሕፍዝ ለትቀደመቱ ዋዕላ ማለ ከሚስ እትኩሎም ቃዓት ሰሚናራት ገብእ ዋዕላ ሓይሳ ምተቕብለትና እትናዮም በርናምጅና ምና እትቃዓት ሰለስለ ቀደመየ ውራቅ እግል ንቐድም ክልኩምቱ ሙተባዕት በኪተት ንተምነ
1: ከምዚ ዓይነት ዋዕላታት ኣብ ዝኾነ ሰክተር ወይ ትካላት ወይ ቁጠባዊ ክፍሊ ናይ ሃገርና ብፍላይ ኣብ ሕርሻ እቲ ዘይማዕበለ ዘሎ ናይ ሕርሻ ክፍሊ ንክምዕብል ኣፍልጦ ዘለዎም ኣብ ሕርሻ እህን ምህን ተባሂሎም እንታይ ፀገምና ኣብ ሕርሻ ዘሎ መታን ኣለልዮም ኣብ መፍትሒ እቲ ቀንዲ ፀገም ኣብ ሃገርና ዘሎ ሕጂ ውሕስነት ምግቢ ሙሉእ ብሙሉእ ኣይረጋገፅና ዘለና ሕጂ እንታይ ኮይና ኢና ውሕስነት ምግቢ ዘይረጋገፅና ሓደ ክትፈልጥ ኣለካ እቲ ፀገም ምስ ፈለጥካዮ መፍትሒ መታን ክትረክበሉ ተኣኪብካ ናይ ብዙሕ ሓሳባት ናይ ብዙሓት ሰባት ፍልጠት ኣኪብካ ኣብ መፍትሒ ንምምፃእ ይጠቅም እዩ ብጣዕሚ ፍልጠት ካብ ዝተፈላለዩ ሰባት ስለ ዝርከብ ጥራይ ኣብ ተማሃሩ ሰባት ዘይኮነ ተመክሮ ዘለዎም ሓርስቶት ብዛዕባ ሓርሻ ብዙሕ ኣፍልጦ ኣለዎም ምሳኣቶም ተዛቲኸዎም መፍትሒ ትረክብ ስለዚ ተዛቲኻ እዩ መፍትሒ ዝመፅእ ብውልቂ ዝመፅእ መፍትሒ ብዙሕ ኣይህሉ
2: ፅቡቅ ከምዚ ዓይነት ውዕላታት ምህላው ሓደ እቲ ቀዳማይ ጥቕሚ እንታይ እቲ ሓሳባት ናይ ዝተፈላለዩ ሰባት ውሒዙ ናብ ሓደ መደምደምታ ወይ ሓደ ናብ ሓደ ዕላማ ከብፀሓካ ከም ዝኽእል ሓደ እዚ ከም ፅቡቕ ጎኒ ኣለዎ ካልኣይ ከዓኒ እንታይ እቲ መፅናዕትታት ቀሪቡ ዘሎ እንታይ ጉድለታት ኣለዎ እንታይ ብልጫታታት ኣለዎ ካብ ሕጂ ኸ እንታይ ክቕፅል ዘለዎ ስፍሕ ዝበለ መረዳእታ ክትረኽበሉ ትኽእል ኣጋጣሚ እዩ ስለዚ ፅቡቅ እዩ ኣብ መንጎተን ሚኒስትርታት ዘሎ ርክባት ንክድልድል ኣብ መንጎ ውልቀ ሰባት እውን ከይተረፈ ዘሎ ርክባት ደልዲሉ ሓደ ሓበራዊ ስራሕ ሓበራዊ ርድኢት ንክህሉ ኣዝዩ ሓጋዚ እዩ ይብል
3: ከምዚ ዓይነት ዋላታት ክግበር ከሎ ምስ ሓደ ምስ ከማኻ ዝሰርሕ ዓይነት ከምዝናትካ ዓውዲ ዘለዎ ሰብ ኢኻ ትራኸብ ዘለካ ብዚ እንታይ ትሰርሕ ኣለ ትሪኦ ኣለኻ እንታይ ትሰርሕ ኣለካ ይርየካ ማለት እዩ እ ንኽትተሓጋገዝ ፅቡቅ እዩ ቦዝ ዘሎ ንሱ ዝሰርሖ ዳታ ይህበካ ንስኻ ዝሰርሐ ከያ ዳታ ተዳሂብካ ሕጂ ኩሉ ሓዋዊስካ ናይ ዝበዝሐ ቦታታት ክትረክብ ትኽእል ኢኻ ማለት እዩ ሓበሬታ

0: ኣርእስታ ናይታ ዝገበርኳ ፅሕፍቲ ግብረ መልሲ ምህርቲ ሕርሻ ንቀመማዊ ድኩዒ ቀመማዊ ድኩዒ ክንብል ከለና ካብ ደገ ብሃርድ ካረንሲ ወይ ብናይ ወፃኢ ሸርፊ ተገዚኡ ዝመፅእ ድኩዒ ማለት እዩ። ሕጂ እሱ ታሪክ ክንሪኦ ከለና ብዙሕ ኣብ ሃገራት ለውጢ ገይሩ እዩ ይግበር እምበር ፀገማት ከዓ ኣለዎ። ሕጂ እቲ ድኩዒ ምምፃእ ማለት ምህርቲ ክበዝሕ እዩ ዝድለ ዘሎ። ምህርቲ ምስ በዝሐ ነቲ ፀገማት ናይቲ ተምፅኦ ዘለካ ድኩዒ ሸፊኑ ዝያዳ መክሰብ ክበካ ከም ዘለዎ ክተረጋግፅ ኣለካ። እዚኣ እንድሕር ዘይረጋግፅካ ስቅኢልካ ጥራሕ ኣምፂኢካ ገንዘብ ከፊልካ ኣከባቢካ እውን ትብክል ትደኣ ኮንካ ትርጉም የብሉን። ስለዚ ዝኾነ ሃገራት እንታይ እን ዝገብራ ማዕርክ እንደ ይጠቕሙ። ሕጂ ተ ኣነ ገይርያ ዘለኹ መፅናዕቲ ከም መበገስ እያ እምበር ብድሕሪኡ ብዙሕ ትንተናታት ናይ ቁጠባዊ ትንተና ዝግበረሉ ኣለዎ። እዚኣ ግን ከም መበገሲ ዝተዘገዛእናዮ ድኩዕስ ብኡ መጠን ምህርቲ ይውስኻሉ ዶ ኣይውስኽን እያ ትሕብር ዘላ። ሕጂ እቲ ዝውስኮ ቁር ውሕድ ኢሉ ኮይኑ ስለ ተረክበ እንታይ እዩ ኮይኑ ንዝብል መፅናዕቲ ከዓ ብሕጂ ክግበር ኣለዎ እየ ዝብል እያታ ዝገበርኩ።
1: ሰልፈይ ወረቐት እብ ዶክተር መንግስትኣብ ገብረ ስላሴ እብ ክሱስ መቃወመት ወበሊስ ፍርያት ሓርስ እቲ ሰማድ ለትብል ወረቐት ቀርበት ጽበጥለ ወረቐት እላ ሰማድ እቲ ዓቦት ፍርያት ሓርስ ለብቱ መንፋዕት ብዙሕ ምንማቱ እቲ ብዙሓት ድወል እዲና ፍርያት ጉሩም ላህባ ምንመገቢ እቲ ኤርትርያ ምን እንርኤ እቲ ዓቦት ፍረ ሓርስ ፍገሪት ሰኔት ይትረከበምኑ ኦመደረት እጠርት ከም ሰብብ እብ ዕልማይት ገበይ ተኣከዳ እብሊ እብ ከፎ ፍታሕ ንረክብ ወት ዕዉት ፍገሪት እምበፀለ ልብል ኣስእለት ምስሊ ሕልውሉ ኣቕረበ እብሊሄ ሰማድ እምበላእቲ ፍርያት ለወዲዩ መደረት እትኣርድ ወፅበት መዓ ድማ እደ ከምሰል ወዴ ወእብሊ ፍርያት ምን ወክድ እትወክድ ክምሰል ላሓውን ወከ ሸህ ጽበት ፍርያት ሄ ከምሰል ናዩ ጠቢዓት መኣዛ ከምሰል ኣለቡ ልትሸራሕ እልሌ ጠንደይ ገቢ እት ብዝሐማ ከምሰላ ልትሓዘ ናጅሕ እተይ ከምሰል ኢሉ ትረከምኑ ኣተንበሃ
2: ናቲ ዝነበረት መፅእዚያ ፕረዘንቴሽን ወይ ዘቕረብኳ ኣርእስቲ እንታይ እያ ትብል ነራ ፍርያምነት ሓመድን መፅናዕቲ ናይ ጨዋምነትን ኣብ ሰለስተ ንኡዛን ሰባታት ናይ ጋሽዋርካ እያ ትብል ነራ። እቲ ቀንዲ ዕላማኣ ዝነበረ ከዓኒ ብዛዕባ ናይ ፍርያምነት ሓመድ ናይ ጨዋምነት ኣፅኒዒካ እንታይ ከ መፍትሒታት ከተምፃሎም ትኽእል ነቶም ኣብኡ ዝረኸብካዮም ጉድለት ወይ ፀገማት ዝረእኸዮም እንታይ መፍትሒታት ክትረኽበሎም ትኽእል ትብል እያ ነራ ማለት እዩ ዕላማ ሲ

ኣርእስ ናይዛ ሕጂ ዘቕረብኳ ኣብ ናይ ፅግዕተኛታት ናይ ተኽሊ ኔማቶድ ዝበሃሉ ኣዝዮም ደቀቕቲ ፍጡራት እዮም ኣብ ተኽሊ እዮም ዘፅግዕተኛታት ማለት እዩ። ሕጂ ንዕኦም ኣለሊኻ እንታይ ዓይነት ሳዕቤናት እዮም ፅ ኣብ ተኽሊ ከመይ ጌርካ ትከናኸኖም ትከላኸሉ ማለት እዩ የነሮ እቲ ኣርእስቲ ናይቲ ዘቕረብኩዋ።

0: ሕጂ ብታሪክ ክንሪኦ ከለና ቀመማ ደኩዒ ብዙሕ ኣበርክቶ ገይሩ ይበዕለ ይኹን እምበር ገለገለ ፀገማት እንተ ምስኡ ተኣሳሲሮም ዝኸዱ ኮይኖም ሓደ ሓደ ግዜ ከምቲ ዝሓሰብካ ዘይክመፅእ ኽእል ሕጂ ኣብዚ ናተይ መፅናዕቲ እቲ ሓደ ምእታዊት ድኩዕ እንተ ደኣ ወሰኽ ኣምፂና ሓደ ምእታዊት ወሰኽ ናይ ምህርቲ ነምፅእ ዶ ኣብ ዝብል እያ ታ መፅናዕቲ ነራ ሕጂ እዚ ግን ክንድኡ ኣይመፅን ኣሎ ግን እቲ ፀገም ናይቲ ድኩዒ ዘይክኸውን ይኽእል እዩ ካልእ መዓት ምስኡ ማሕበራዊ ቁጥባዊ ኩነታት እቲ ኣገባብ ኣተሓራርሳ እቲ ኣገባብ ሓርስቶት ዝጥቀምሉ መንገዲ ቴክኖሎጂ ዘይምህላው እስታት ክኸውን ስለ ዝኽእል መጀመርያ እሱ ይፍታሕ ሞ ሽዑ ትጠንቂ እንታይ ምዃኑ ምስ ተፈለጠ ትጠንቂ ምሰለለኻ ጥራሕኻ ኬሚካል ፈርትላይዘር የድልየናን ኣየድልየናን ትብል ኣብዚ ሕጂ እዋን ኬሚካል ፈርትላይዘር ኣየድልየናን ኢልካ ክትድምድም ኣይከኣልን ምክንያቱ ከም ተመክሮ ኣብ ካልእ ሃገራት ኬሚካል ፈርትላይዘር ተጠቒመን ከም በዕለ ኢሻ ግሪን ሪቨሉሽን ዝበሃል ብዙሕ ምህርቲ ረኺበን እየን ኣብ ናህን ሕጂ ውሒዱ ኣሎ ንብል ኣለና ግን ትጠንቂ እንታይ እዩ ገና እቲ መፅናዕቲ መባእታዊ ስለ ዝኾነ እዚ መፅናዕቲ እዚ ኣብኡ ኣይበፅሓ ኣሎ ገና ብሕጂ መፅናዕቲ ተገይሩ ዝውሰን ነገር እዩ ስለዚ ቅመማዊ ድኩዒ ኣይድልን ዝብል ኮንክሉዥን ክንበፅሓ ይክእልና ክልቲኡ ኢና ንጥቀም ዘለና ክልቲኡ ከዓ ክንጥቀም ንኽእል ኢና ግን ትጠንቂ ክፍለጥ ኣለዎ
1: ካልአይት ላትቀደመት ድራሰት እባ ሰይድ ሃብተኣብ ጎይቶም እትገቢእ እብ ክሱስ ስለዝሸርዑ መናፍስ ፓራሳይትስ ኣው መባልዒን ዘርኢ እት ምድርት ሓመልማሎ ባ ትብል ኣርእስ ቀደመ ጽበጠ ሓረስቶት እትወክት ሓርስ ለሳድፎም ወሮም እነመታክል ሕማም ባልዒን እትገቢእ እሎም ባልዒን ሎም ብብዕንታት ለኢል እትረአው ጀራሲም ኦሞ መናፍስ ለመጽእ ሕማማ ዝርእቱ

እንታይ እዚ መፅናዕቲ እዚ ከም ንፈልጦ እዚ ክሊማ ናይ ሃገርና ብፍላይ ከዓ ናይ ዘዋጋሽ ወርካ እንታይ እቲ ኣሪድ ኤን ሰሚ ኣሪድ ክላይመት ዘለዎ እዩ። ስለዚ እዞም ሓረስቶት እዚኣቶም ከዓኒ እቲ ዝጥቀምሉ ዓይነት መስናዊ ኣገባብ ፋሮው ንብሎ ወይ ብነግሓዊ ዓይነት ኣገባብ እዮም ዝጥቀሙ። ስለዚ ኣብ ከምዚ ዓይነት ኣገባብ ናይ ምምዕባል ናይ ጨዋምነት ክመፅእ ይኽእል እዩ ብዝብል ሕቶ ኢና ነዚ መፅናዕቲ እዚ ኣበጊስናዮ። ስለዚ እቲ ኣብኡ ዝረኸብናዮ መፅናዕቲ ግን ንጨዋምነት ኣዝዩ ትሑት ዝኾነ ኮይኑ ኢና ረኺብናዮ። ብኣንጻሩ እቶም ናይ መቕዛታት ናይ ሓመድ ወይ ፍርያምነት ናይ ሓመድ ግን ኣዝዩ ታሕቲ ብፍላይ ካኣቶም ብብዙሕ መጠን ዘድልይዎ ንኣግራብ ወይ ኣትክልቲ ኣብ ውሕድ ደረጃ ፀኒሖምና። ስለዚ ሓረስቶት ነዚኦም ከመይ ገይሮም እዮም ክህብትምዎም ዘለዎም ሓደ መፍትሒታት ዝኾንዎም ከነቐመጥ ክኢልና ማለት እዩ። ስለዚ ብቐፃላ ሚኒስትሪ ሕርሻ ወይን እዚ ከምዚ ዓይነት ክስታይ ይደጋገም ወይ ዝረበሉ እኳ እንተኾነ ግን ነዛ መፅናዕቲ ኸኒ እሱ ኢና ሪኮመንድ ጌርና ወይ ለበዋታት ኣሕሊፍና ኣሎም ነቶም ሓረስቶታ መወዳእታ ማለት እዩ። ንሳቶም እንታይ እዮም ሓረስቶት ብዝተኸኣለ መጠን እቲ ባህርያዊ ድኹዒ ክጥቀሙ ከም ዘለዎም፣ ካልእ ምቅያር ዘራእቲ ከዘውትሩ ከም ዘለዎም ብልምዲ ከዓኒ እንተዳሪናዮም ቶም ሓረስቶታኡ ዘለዉ ሓደ ዓይነት ዘራእቲ እዮም ድጥቀሙ። ስለዚ እዚ ከዓኒ ነቲ ናይ ኒትሪንት ናይቲ ሓመድ ኣብ ምህብታም ከዓኒ የዳኽሞ እዩ ደሎ ይውሕዳ ኣሎ ማለት። ስለዚ እቲ ሌግምስ ክጥቀሙ ማለት ጥረታት ክዘውትሩ ከም ዘለዎም፣ እንድሕር ደኣ እቲ ኢንኦርጋኒክ ፈርቲላይዘር ክጥቀሙ እንተ ደኣ ኮይኖም ከዓ ብቅኑዕ ዝኾነ ኣገባብ ማለት እዩ ክጥቀሙ ከም ዘለዎም ለበዋታት ሂብናዮም ማለት እዩ። ታዛዕብየት ካብዚኣ ዝተሓ

ክስተት ወይ ካብ ኣቶም ዝረኸብናዮ ማለት ነቲ መወዳእታት መፅናዕቲ ምስ ገበርና እቲ ዝረኸብናዮ ውፅኢትን ክገብርዎ ዘለዎምን መብርሂ ምስ ሃብናዮም እቲ ቀንዲ ዝተረድእዎ ነገር ሓመድ ማይን ተመርሚሩ እንታይ ጉድለት ኣለዎ ክፈልጡ ክኢሎም ማለት እዩ። ስለዚ እታ ሕጂ ካብኣቶም ዓባይ ተበግሶ ዘላ ባዕላቶም ንሕና ክኢላታት ጥራይ ከይድናዮም ደይኮና ሲ ባዕላቶም ሓረስቶት ሓመድን ማይን ከመርምሩ ከም ዝኽእሉ ሓደ ዓብ ዝኾነ ኢንሽቲቭ ወሲዶም ኣለዉ ማለት እዩ።

0: ሓንቲ ተኽሊ እንተደኣ እኹል ማይ ሂብካያ፣ እኹል ድኽዒ ሂብካያ፣ እቲ ዘድልያ ማለት እዩ እንተደኣ ሂብካያ ክትዓቢ እንተዘይክኢላ ሓፃር እንተደኣ ኮይና ተደኽዲኻ ማለት እዩ እዚ ገለ ነገር ኣሎ ማለት እዩ። እንታይ እቲ ፀገም ንዑ ክትፈልጦ ክትክእል ኣለካ። እዚ ንሱ ንዑ ፈሊጥካ ንዑ መፍትሒ እንተደ ጌርካ ኣሎካ እቲ ምህርቲ ክዓቢ እዩ ናይ ገድን እዩ ዝዓቢ ማለት እዩ። ሕጂ ኩሎም ዓይነት እዚኦም ጥራይ ኣይኮኑን ብዙሓት ዓይነት እዮም ዘለዉ። ብምልኦም እንተደ ኣፅኒዒኻ ነናቶም ኣገባብ መከላኸልዎም እንተ ተጌርካሉ እቲ ምህርቲ ግድን እዩ ዝዓቢ።
1: ለባህ ስትል ለሳድፍ ሕማም ዘርኢ ከእፎ ከም ልትሳረ ለሕማም ለፀብጠዩ ዘርኢ ምነሊእ ፀብጠዩ እብከፎ ልትፈረግ ወልትሌሌ ኣግቡይ ዳፍዖትሄ ሚመስል እተለትብል ኣርእስ ፋይ ሕፍዙ ቀደመ

0: ኦኬ ውፅኢት ከምዚ ክብለካ ድፀናሕኩ እቲ ናይ ትሕዝቶ ናይቲ ሓመድ ብፍላይ ኣብ ናይ ናይትሮጅን ፎስፎረስ ኤንድ ኦርጋኒክ ማተር እዚኦም ኣብ ታሕቲ ወይ ከዓ ኣለዉ ኮይኖም ረኺብናዮም። ስለዚ ነዚኣቶም ብተኻለ መጠን ካብቲብዎም ኣለዎም ማለት እዩ። ምክንያቱ እዚኣቶም ወይ ሃብቶምን ማለት እቲ ናትካ ፍርያምነት እናጎደለ እናጎደለ ይኸይድ ማለት እዩ። ስለዚ ነዚኣቶም ብተኻለ መጠን ካብቲምዎም ከም ዘለዎም ለበዋሂብናዮም ማለት እዩ።
1: መላሕት ግልዘሪ ምንገብእ ወተዩ ፍገሪ ሰኔት ከምሰሊ ኢለ ህይብ ኣመርደ እደንጎ ባህቱ ሓረስትዎት ምስል ሰብ መቕደራት ሓርስ እንደሳደው ትርበት ምድሮም እንዳኣመረው ፍርያቶም ግላ ኣዝይዱ ከም ቆድሮ ሸረ ኣእምሮ ትርበት እተይ እበኑ እንደይገቢ ምእንዘሪ ማ ሰዳይት ከምሰልታ ሸርሓ እደንጎ ብምናእተ ዋዕላ ላሓድረው ምሻረከት ናይ ስኡኣል ወበሊስ በክተሂባ ወንቓሽ ፈዳብ ገባእቶን እብልናዮም 20 ኣጎስት በርናምጅ ዋዕላ እብልተማ
2: ዋ ንሶም ዳ ብዙሕ ነገር ኣለዎ ዝተረፎ ነገር ኣለዎ። ምክንያቱ ክሳብቲ ዝተሓተ ነገር ክትፎ ብሎ ለካ ክተዝና ኣለካ ክሳብዚ ከይዱ ዘሎ ግን ፅቡቕ እያ እንተዋሓደ ሲ እቲ ሳዕብናት ናይቲ ምህርቲ ዘጉድሎ ዘሎ ውሕድ ዝገብሮ ዘሎ እንታይ ምዃኑ ትፈልጥ ትኽእል ኢኻ ማለት እዩ ኣብቲ ዘፅናዕካዮ ቦታ

ቀመማዊ ድሕሪ ጥቕሙ ከም ትበልክዎ ብቐሊሉ ክትጥቀመሉ ትኽእል ኢኻ። ኣብ ሓፂር ግዜ ንብዙሕ ክተባፅሕ ትኽእል ኢኻ። ጉድኣቱ ከዓ ከምቲ ዝገለፅናዮ ኣከባቢ ክብክለልካ ይኽእል እዩ። ገንዘብ ከፊልካ ከዓ ከተምፆ ገንዘብ ከዓ ክዳኣልካ ይኽእል እዩ። እቲ ባህርያዊ ድሑ ከዓ እቶም ናይ ሶይል ናይ ሓመድ ክእላታት ዝያዳ ከም ዝገልፅዎ ንሓመድ ይህብትሞ እዩ ማለት ቅርፁ የመሓይሾ እዩ። ማይ ናይ ምትሓዝ ክእለቱ ብዙሕ ነገር ጥቕሚ ኣለዎ፣ ግን ንሰፊሕ መሬት ክትጥቀመሉ ከዓ ይኸብደካ። ስለዚ ክልቲኡ ንናቱ ጥቕምን ጉድኣትን ኣለዎ።

ኦኬ ከምዚ ዓይነት ዋዕላታት ንክግበር ኣዝዩ ኣገዳሲ እዩ። እንታይ ካብዚኣ ክርዳእኪ ኢለ ብዙሕ ሓሳባት ናትካ ናይቲ ዝገበርከዮ መፅናዕትታት እውን እንታይ ጉድለት ነይርዎ እንታይ ክትገብር ኣለካ ንመጻኢ ብዙሕ ሓሳባት ዝረኸብ ኩሉ ኣጋጣሚ እዩ። ስለዚ ከምዚ ዓይነት ዋዕላታት ንቐጻሊ እውን ክህሉ ከም ዘለዎ ለባዋ የመሓላልፍ። ካልእ ኣብዚ ካልኦት እውን ጥራሕ ክኢላታት ጥራሕ ኮይኑ ምክንያቱ መበገሲ ናይ ኩሉ ወይ ታርጌትናትና እንታይ ሓረስቶት እዮም። ሓረስቶት እንተ ደኣ ሃልዮም ከዓኒ እቲ እሳቶም ዝፅግሞም ዘሎ ኣብዚ ከምፅዎ ሞ ናይ ብዙሕ ሰብ ሓሳባት ተባሃሊሉ ከዓ ንዕኡ ዝኸውን መፍትሒ ከዓ ክመፅእ ምእንቲ ሓረስቶት ክሳተፍሉ ዝኽእሉ መንገዲ ክፍጠር ክኽእል ኣለዎ። ምክንያቱ ኣብ መወዳእታ ዕላማና ንመን እዩ? ንሓረስታይ ንምንቃሕ። ስለዚ ሓረስታይ ከዓ ኣብ ከምዚ ዓይነት ዋዕላ ተሳቲፉ ፀገማቱ ከፍስስ

0: እዚ ዓጂ ክስታዩ ከምዚ ኣዝዮም ደቀቕቲ ምስ ምዃኖም ኣነ ሓረስቶት ጥራይ ዘይኮነስ ዋላ ነቲ ክኢላ ከማን ብዙሕ ጥንቃቐ ዝሓትት ነዚኦም ንክትፈልጦም ማለት እዩ። ምክንያቱ ኣዝዮም ደቀቕቲ እዮም። ኣብ ትሕቲ መሬት ኮይኖም ነቲ ሶርዮም ካ ክስታይ ዝገብሮ በቲ ሶርዮም ዝጅምርቶም ዝበዝሑ ማለት እዩ። እጂ ናይ ገሊኦም እቲ ምልክታት ዝረአ ፍሉጥ እዩ። ትሪኢኻ እቲ ሱር ሓብጥ ወይ ገለ ትሪኢኻ። ካልእ ግን እንታይ እዩ እቲ ተኽሊ ክትሓፀር እያ ቆፅላ ብጫ ክኸውን እዩ ጎይ ክትፅምሉ እያ። ስለዚ እዚ ንሶም የሚልካ ስኢልካ ሓንደራ ኢልካ ክሳይ ትገብረሉ ይኮነን መድኒት ትገብረሉ ኣይኮነን ወይ ክሳይ ካልእት ኣለዉ ከምኡ ዓይነት ክሳይ ከምፅ ዝኽእሉ ኣብ ነድኩዑ እንተዳግሉ ኢልናላስ ብጫ ቆፅሊ ክህልዋይ ፅቡቅ ጌራ ከ ኣይትዓብን እያ ማለት እዩ ወይ ማይ እንተጎዲልዋ ዝግን ሕጂ እኹል ማይ እኹል ድኩዒ ሂብካ ካልኦት ዓይነት ንኦም ዝመስሉ ደቀቕቲ ተዋስያን ኣለዉ ንኦም ፈሊኻ ኣለሊኻ ኢኻ ነናቶም ኣገባብ ክሳይ ስለ ዘለዎም ናቱ ኣገባብ መከላኸሊ ክትገብረሉ ክትክእል ኣለካ ማለት እዩ።
1: ሓርስ ዕማት እተይ ሻዕቢ ኤርትርያ ሰበቱ እብል ምውነት እግል ትዕቤ ወእተይ እግል ልብዛሕ ድራሳት ወፈን ምጅተማዕ ዓበዮት ምህም ሰበት ገቢ እቲ ኩሉ መጃላት ተረከሰ ድራሳት ወብሕ ዝገቢ ህላ እግልሚ ገቢል ኤርትርያ መንበረቱ ተሓርስ ለተንከበስ ሰበት ገበት

ሓርሶት ሕጂ እንተ ደኣ ሓንቲ ነገር ብተግባር ኣርኢኸዮም ጥቕሚ እንተ ደኣ ላታ ቀልጢፎም ይቕበልዋ እዮም። ንግዜኡ ጉድኣት እንተ ደኣ ርኣቶም ግን ኣይቅበልዋን እዮም። ስለዚ ተመክሮ ኣሎዎም ዞም ሓርሶት ንገዛእ ርሶም እቲ ድኹዒ ባህርያዊ ድኹዒ ክንጥቀም ምኽኣልና ግን ብዙሕ ስለ ዘድልየና ንኹሉ እግራትና ክሽፍነና ዓቕሚ ክሕፅረና እዩ። ስለዚ እንተዘይ ኮይኑ እቲ ቀመማዊ ድኹዒ ተባሂሉ ዝተሰርሐሉ ምክንያቱ እኮ ነቲ ድኽመታት ናይ ባህርያዊ ድኹዒ ንክሽፍን ኢሉ እዩ። ብሓፂሩ ብውሑድ ብዙሕ ቦታ ክትሽፍነሉ ብቐሊሉ ኣጓዓዝካ ክትጥቀመሉ ስለ ዝከኣል ተንዘድልያኻ ማዕድናት ከዓ ውሱናት ተንዘድልያኻ ዚአንዚአንዚአንዚአን ጎሊላ እታዘላ ኢልካ ፅኒዕኻ ኣብኣ ከለካ ንዕን ምትካእ ተባሂሉ እዩ ተገይሩ። ግን ከምኡ ጌይርካ እንተ ደኣ ምህርቲ ዘይወሲኹ ግን ስለምንታይ ትገዝኦ ዝብል እያታ ኣብ ሕቶ ክትመፅእ ዘለዋ ሕጂ እዚኣ እታ ሕቶ ጌይርና ገዲፍና እያ ዘለና ኣብቲ መፅናዕቲ እዩ።

እዚ ክቕፅል ኣለዎ። ምክንያቱ ኣትሊስ ብዙሓት ሰባት ረኺብና ተላሊና ኣለና፣ እቲ ብሓንሳብ ከም ዝናትና ክሰርሕ ዝኽእል ሰብ ረኺብና ኣለና ማለት እዩ። ስለዚ እዚ ቀፃልነት ክህልዎ ኣለዎ። ካልእ ከዓ እዚ ጥራይ ዘይኮነ እዚ ዝተሰርሐ መፅናዕቲ ሲ ክሕተም ኣለዎ። ኣብ ካልኦት ሃገራት ኣለዋ ክስታይ ዝሓትማ ናይ ተክስታይ ኣለዎ ዝኣው ወይ ክሕተም ኣለዎ። ኣብናትና ከዓ ከምኡ ክህልዎና ኣለዎ። ብዝተፈላለዩ ዓይነት ቋንቋታት እንዳተሓትመ እንተ ንሓረሶ ተተ

ሂቦ ሓረስታት ከዓ ክፈልጥዎ እዮም ማለት እዩ። እንተዳ ተሰሪሑ ተቐሚጡ ግን ዋላ ሓደ ዝጥቀመሉ ሰብ የለን። እሱ ከዓ ንቀጻልነቱ ከዓ ዋላ ሓንቲ ክሳይ ረብሓ የብሉን ማለት እዩ። ኣነ ሰሪሐ ኣቐሚጠ ኣለኹ ኣነ ጥራይ ዝፈልጣ ወይ ከዓ ትምሳይ ኣብ ቀረባ ዘሎ ሰብ ጥራይ ዝፈልጣ ካልእ ሰብ ብካልእ ቦታ እንተ ከምናተይ ንዑ ቀፂሉ ነታ ኣነ ጎዲላት ንዘላ መልኡ መፅናዕቲ ክገብር እንተ ኮይኑ ግን ክዝርጋሕ ኣለዎ ክወሃብ ክኽእል ኣለዎ ማለት እዩ ሽዑ ኢኻ።

ብመሰረቱ ሳይንሳዊ መፅናዕቲ ቀጻሊ ክኸውን ኣለዎ። ሳይንሳዊ መፅናዕቲ ቀጻሊ ኮይኑ ሓበሬታታት ኣብ ደገ ዘለዉ ምሁራት፣ ኣብ ውሽጢ ዘለዉ ምሁራት፣ ኣብ ውሽጢ ዘለዉ ሓረስቶት ብፍላይ ምስ ሕርሻ ዝተሓዝ ኩነታት እንዳተላዘብካ እቲ ናይ ፉድ ሴኪሪቲ ወይ ከዓ ነብስኻ ናይ ምክኣል ይኹን ናይ ሕርሻ ፉድ ሴኪሪቲ ንምርግጋጽ እዚ ኮንፈረንስ ከምዝታት ዓይነት ዋዕላታት ብጣዕሚ ኣገዳሲ እዩ። ቀጻሊ ክግበር ክኽእል ኣለዎ። እዚ ክሳብ ሕጂ ምስ ሕርሻ ብዙሕ ኩምታት ይገብር ኣሎ። እንዳማዕበሎ ከዓ ከይድ ተስፋ ንገብር ዋዕላታት

ሰላም ዝኸበርኩምን ዝኸበርክንን ተኸታተልቲ ለስ ስፖርት ከመይ ቀኒኹም ንሎሚ ቀዳምውን ንዓኹም ይምህሩ ይሕብሩ ከምኡውን የዛንዩ ዝበልናዮም ትሕዝቶ ሒዝናልኩም ቀሪብና ኣለና። መደብና ጀሚሩ ክሳብ ዝፍፀም ድማ ምሳና ክትፀንሑ ብክብሪ ዝዕድም ኣሚር ዓልየ። እምባርከስ መደብና ከምቲ ልሙድ ብጣዕሚ ዜማ እዩ ክፍልም። ነዛ ትስዕብ ጣዕሚ ዜማ ብሓባር ነስተማቕራ

0: ሰላም ዝኸበርኩም ተኸታተልቲ፣ ንምጅማር ሓድሽ ዓመት ስፖርት ግጥማት ፕሪምየር ሊግ ዓዲ እንግሊዝ ምኽንያት ብምግባር ዘዳለኽዎ ሰፊሕ ትንተና ሒዘልኩም ቀሪበ ኣለኹ። ሰናይ ምክትታል።
1: That's nicely worked by Bournemouth. Croupy! That is a sensational opening goal from Junior Croupy.
0: መላ ኣፍቃሪ ኩዕሶ እግሪ ክጅምረሉ ብሃንቀውታ ፅብየት ዘሎ ግጥማት ፕሪምየር ሊግ ዓዲ እንግሊዝ ናይ ዝተፈላለየ ክለባትን ደገፍትንን ትፅቢት ንክምልስ ንሎም ዓመት ውርድሩ ድማ ንኩለን ክለባት ልዕሊ ዝኾነ ግዜ ክፉት ክኸውን ብኣግቡ ትፅቢት ይግበር። ናይ ማንቸስተር ሲቲ ናይ ዕብላለ ዘመን ኣብ ትሕቲ ፔፕ ጓርዲዮላ ኣብቂዕሎም። ኣርሰናል ልዕሊ 22 ዓመታት ንፈለማ ግዜ ክብራ ንምዕቃብ ክትኣቱያ። ሊቨርፑልን ቸልሲን ብሓደሽቲ ኣሰልጥንቲ እናተመርሓ መሳርዐን ኣደልዲለን ይርከባ። ማንቸስተር ዩናይትድ ነቲ ነዊሕ ግዜ ኣጥፍያቶ ጸንሐት መንነታ ንምምላስ ሃድና ትቕጽላላ። ንሎም ዓመት መድረኽ ፕሪምየር ሊግ እንግሊዝ ኣብ ዙርያ ዞም ኣቐዲሞም ዝተጠቕሱ ዛዕባታት ተንጠልጢሉ ዝመጽእ 10 ኣዋርሕ ከሳልየናዩ። ካብቲ ዋንጫ ንምዕታር ዝግበር ቅልስ ብተወሳኺ ኣብ ኩሉ ኩርናዓት ናይቲ ሊግ ዝረኣዩ ዓበይቲ ዛንታታት ክህልው እዮም። ካብ ነቲ ናይ ውድድር ዓመት ክቕይሩ ዝኽእሉን ዝውስኑን ዕድግታት ናይ ተጻወቲ ኣብ መንጎ ኣጥቃዕቲ ዝህሉ ናይ ምምዝጋብ ሸውቲ ቅልስ ካብ ታሕቲ ናብቲ ሊግ ዝደየባ ክለባት ኣብቲ ሊግ ንምጽናሕ ዝጽበየን ብዶ፣ ከምኡ ውን እተን ኣብቲ መድረኽ ነዊሕ ዓመታት ጽንሓ ጋንታታት ካብቲ ሊግ ንዘይምውራድ ዝገብሮ ውግእን ካልእን የጠቓልል። እዞም ኩሎም ነጥብታት ምዘይ ትፅቢታውያን ለውጥታትን ምግልባጣትን ተደሚሩ ንመድረኽ ፕሪምየር ሊግ ዓዲ እንግሊዝ እቲ ዝበለጸ ሊግ ኣብዛ ፕላኔት ምድሪ ይገብሮም። እዞም ስዕቡ ነጥብታት ኣብዛ ሓድሽ ናይ ውድድር ዓመት ክንከታተሎም ዝግባአን ዓበይቲ ዛዕባታትን ኣርእስታትን እዮም። ቀዳማይ ማንቸስተር ሲቲ ድሕሪ ጓርዲዮላ ኣብ ፕሪምየር ሊግ እታ መለክዒት ሓይሊ ጋንታ ኮይና ክትቅጽል ትኽእል ዶም? ናይ 2026-27 ፕሪምየር ሊግ ቅድመ ትንተናና ብሓደ ዓብ ሕቶ ንጀምሮም። ድሕሪ ብዙሕ ዓመታት ልዕልና ማንቸስተር ሲቲ ነቲ ዝቕጽል ዘመን ዕብላለ ኩዕሶ እግሪ ዓዲ እንግሊዝ መንያ ክትመርሖም። ፔፕ ጓርዲዮላ ንኣስታት 10 ዓመታት ንማንቸስተር ሲቲ ካብ ሓንቲ ሓያል ጋንታ ናብ ናይቲ ሊግ መለክዒ ጋንታ ቐይርዋ። ኣብ ትሕቲ መዝነቱ መሓዝ ኩዕሶ ናብ ሙሉእ ምቁጻር ተቐይሩ። ጸቕጢ ወይ ፕሬሲንግ ናብ ትኽክለኛን ዝተወደበን ኣገባብ ተቐይሩ። ዓወት ምምዝጋብ ካብ ዓብ ዓወት ምዃኑ ላዕሊ ናብ ንቡር ትፅቢት ተለዊጡ። ምልቃቅ ጓርዲዮላ ካብ ማንቸስተር ሲቲ ምበኣር ተኸታታሊ ናይ ሊግ ዓወታት ምምዝጋብ ታሪካዊ ስሉሳዊ ዓወት ከምኡ ውን ኣብ ኩዕሶ እግሪ ዓዲ እንግሊዝ ዝረአ ሳሕቲ ዝንፀባረቕ ገጻልነት ወይ ድማ ኮንሲስተንሲ ናይ ዓወት መኸተምታ ዝረኽበሉ ዘመን እዩ። ኣብዚ ሓድሽ ናይ ውድድር ዓመት ንማንቸስተር ሲቲ ዓብ ብድሆ ክኾና ዝኽእል ንመሳርዓ ብወርልድ ክላስ ተፃወቲ ምትክእ ኣይኮነን። እቲ ዓበ ፅቕጥን ብድሆን ኣብ ልዕሊ እቲ ልዕሊ 9 ዓመታት ንወንበር ምስልጣን ፔፕ ጓርዲዮላ ኮፍ ክብለሉ ብሓለፍቲ ናይታ ጋንታ ዝተቐብአ ኢንዞ ማሬስካ እዩ። ማሬስካ ነታ ፍጹምነት ዝለመደት ጋንታ ናይ ገዛ ርእሱ ታክቲካዊ መንነት ብምትሕ ንፋጽ ነቲ ጓርዲዮላ ኣብ ዝሓለፉ ዓመታት ዝሃነፆ ናይ ዓወት ባህሊ ክዕቅቦ ክሕተት እዩ። እዚ ንዝኾነ ኣሰልጣኒ ከቢድ ሓላፍነት ዝስክም እዩ። ምክንያቱ ማንቸስተር ሲቲ ኣብ ቀጻልነት ዘለዎ ዓወትን ኣብዚ ልዑል ደረጃ ብቕዓትን ምንፅብራ ዝለመደት ጋንታ ስለ ዝኾነት ታሪክ ንድሕሪ ተመሊሱ ከም ዝርዳኣና ምትክ ዓበይትን ብሉፃትን ኣሰልጥንቲ ቀሊል ከም ዘይኮነ እዩ። ዓበይቲ ክለባት ኩዕሶ እግሪ ድሕሪ ኣይኮኒክ ፊገረን ዝነበሩ ኣሰልጥንተን ከቢድ ናይ ስግግር ወይ ትራንዚሽን እዋን ክሕልፋ ተዓዚብናይንን ክሕልፋ እውን ንዕዘበን ኣለና። ብቐረባ ምልቃቅ ስር ኣሌክስ ፈርጉሰን ኣብ ማንቸስተር ዩናይትድ ዝፈጠሮ ሰንከልከል ነታ ጋንታ ብቐረባ ክንውከሳ ንኽእል። ቀዳሞት ኣዋርሕ ማንቸስተር ሲቲ ኣብ ትሕቲ መሪሕነት ኢንዞ ማሬስካ እቲ ናይ ፔፕ ጓርዲዮላ ብሉፕሪንት ድሕሪ ምውፃእ ፈጣሪኡ ክሳብ ክንደይ ሓይሊ ከም ዘለዎ ከንጸባርቕን ብዘይቡ ክቕጽል

0: ይኽእል ድዩ ወይስ ሲቲ ናብ ሓድሽ ዘበን ዘይርጉፅነት ተኣቱላ ዝብል መልሲ ክህብ እዩ። ብኻልእ ወገን ምውፃእ ጓርድዮላ ካልእ ሓድሽ ቨርዥን ማንቸስተር ሲቲ ንኽፍጠር ምኽንያት ክኸውን ይኽእል እዩ። ከም እንደገና ንፅዋዕ ፕሪምየር ሊግ ክወዳድራ ዝኽእል ሓደስቲ ሓሳባትን ብናፅነት ምፅዋትን ዝሓዘለ ሓድሽ መንነት ከምፅኣላ ይኽእል እዩ። ካልኣይ ማንቸስተር ሲቲ ገና ደርማስ ጋንታያ ይኹን ግን ናብ ዘይተፈልጠ መንገዲ ተኣቱላ ሓደ ክበሃልን ክግለፅን ዘለዎ ነጥቢ ማንቸስተር ሲቲ ምስ ዝኽሉ ኣብታ ጋንታ ተገይሩ ዘሎ ለውጡታት ኣትሒትካ ክትርእያ ዘይብልካ ጋንታያ ድሕሪ ዘመነ ጓርድዮላ ዝተበገሰ ፍልቀት ናይዛ ጋንታ ድሮ ጀሚሩሎ ምምፃ ኤልዮት ኣንደርሰን ምስ ተለዋዋጢ ባህርያት ናይ ኣፀዋውትኡ ምስ ኩዕሶ ዘለዎ ስልታዊ ርድኢትን ብልሕን ከምኡውን ኣብ ትሕቲ ፀቕጢ ኩዕሶ ኸብኪብካ ናይ ምኻድ ዘለዎ ዓቕምን ማንቸስተር ሲቲ ድሕሪ ምኻድ ጓርድዮላ ክህልዋ ንእትደሊ ሓይለን ቁፅፅርን ኣብ መስመር ምክፍፋል ሓድሽ ልዕልነት ዝህባ እዩ። ዛጊት እቲ ዝያዳ ትፅቢት ኣብ ልዕሊ ኤርሊንግ ሃላንድ እዩ ክሰፍን ዘየቋርፅ ሸቶ ናይ ምምዝጋብ ብቕዓቱ ድሕሪ ዋንጫ ዓለም ሒዝዎ ዝመፅእ ቁመና እንተወስኽቲ ክብርታት ንምስባር ሒዝዎ ዝብገስ ሸውሓትን ማእከል ስሕበት ማንቸስተር ሲቲ ኮይኑ ክቕፅል እዩ። እቲ ሕቶ ማንቸስተር ሲቲ ብልጫታት ኣለዋ ድዩ ወይስ የብላን ኣይኮነን። እቲ ሕቶ እቲ ንዓመታት ኣብ ትሕቲ ጓርድዮላ ዝሃነፀቶ ናይ ዓወት ጉዕዝኣን መለክዒት ናይቲ ሊግ ምዃናን ድሕሪ ምኻድ ናይቲ ስጳኛዊ ትቕፅሎ ዶ ዝብል እዩ።
1: Penalty area. On it goes to Nunes. Nunes, good position. It'll clip ball in. And in by O'Reilly for number two. Nico O'Reilly, born and bred, through the academy. Has he won the Carabao Cup for Manchester City?
0: ሳልሳይ ኣርሰናል ንካልኣይ ተኸታታሊ ዓመት ፅዋዕ ፕሪምየር ሊግ ክትዓትር ትኽእል ድያ። ደገፍቲ ኣርሰናል ዝሓለፈ ዓመት ድሕሪ ክልተ ዕቑዳት ዝተጓናፀፉ ዓወት ናይ ነዊሕ ዓመታት ትፅቢቶም ዝምለስ ዓወት ጥራይ ኣይነበረን። ንዓመታት ዝኣክል ብሚኬል ኣርቴታ ክህነፅ ንፀንሐ ዱልዱል መስመር ምክልኻል ፅሬቱ ዝሓለወ መስመር መጥቃዕቲ ምስ ምህናፅ ናይ ዓወት ኩነተይ እምሮ ኣብ ተፃወት ተደሚሩ ንዝሰርሖ ናይ ሻምፒዮንነት ፎርሙላ ሞሳን ሽልማትን ዝሃቦ ውፅኢት እዩ ኣመዝጊቦም። ሕጂ እቲ ዓብ ሕቶ ዝኸውን ኣርሰናል ናይ ዝሓለፈ ዓመት ዓወታ ክደግሞ ትኽእል ድያ ዝብል እዩ። ታሪክ ከም ዝሕብረና ክብርኻ ንምዕቃብ ካብ ምዕዋት ንላዕሊ ዝኸበደ ብድሆ ዘቐምጠልካ ምዃን እዩ። ኩሉ ሻምፒዮን ዕላማ ናይቲ ንዓወት ፅሙ ዘለዎ ተወዳዳሪ እዩ። ቀጻሊ ፀቕጢ ሜድያ ዘይፍለዮን ሰሙን መፀ ፍጹምነት ዝጠልቡ ደገፍቲ ዝፅበይዎ ምዃን እዩ። ስለዚ ምዕዋት ዋንጫ ከቢድ እኳ እንተኾነ ክብርኻ ንምዕቃብ ግን እቲ ዝያዳ ዝኸበደ ፈተነ ይገብሮ። ኣርሰናል ናብዚ ሓድሽ ናይ ውድድር ዓመት ካብ ሃዳኒት ንላዕሊ ናብ ተሃዳኒት ጋንታ ኮይና ክትኣትውያ። ኣርሰናል ቅድሚ ሕጂ ዋንጫ ንምዕታር ትቃለ ዝነበረት ጋንታ ኮይና ኣብዚ ሓድሽ ናይ ውድድር ዓመት ግን እታ ኩለን ተወዳደርቲ ክለባት ኣብ ልዕሊ ዓወት ከመዝግባላ ዝቃለሳ ጋንታ ኮይና ክትመፅያ ነፍሲ ወከፍ እተባኽና ነጥቢ ዓብ ፀቕጢ እናፈጥረትላ ክትመፅያ ኩለን መወዳድርታ ክለባት እውን ከም ሓንቲ ዝዓብየት ናይ መለክዒተን ፈተና ክወስዳ እየን። ኣርሰናል ፅኑዑን ክብራ ክትዕቅብ ዝኽእላ መሰረትን ሃኒፃ ዘላ ጋንትያ ጋነርስ ብመሪሕነት ማርቲን ኦዴጋር ብልዕልና ማእከል ሜዳ ዴክላን ራይስን ብሩኖ ጎማረሽን ኣብ ወሳኒ ግዜ ፀወታ ክዕውትን ክውስንን ዝኽእል ብቕዓት ቡካዮ ሳካ ክትዓጥቕ እያ። ኣብዚ ክለባት መሳርዐን ንምድልዳል ብንጥፈት ሰርሓሉ ዘለዋ ናይ ክራማት ዕድጊ ተፃወቲ ስም ኣርሰናል ምስ ወርልድ ክላስ ዝኣመሰሉ ተፃወቲ ይተኣሰር ብምህላው ድማ ሕልሚ ተወስኽቲ ዓወታት ናይታ ጋንታ ኣበሪኽሎም ንኣርሰናል ብቐጥታ ናብ ካልእ ቨርጅን ዝወስዳ ዕውት መስርሕ ዕድጊ ክኸውን እዩ። እቲ ዝዓበየ ፈተና ሚካኤል ኣርቴታ ኣብዚ ከቢድን ነዊሕን ናይ ውድድር ዓመት ቀጻልነት ዘለዎ ፅንዓት ናይ ተፃወቱን ሓይል ናይ ፀወታን ምሕላውን ምርግጋፅን እዩ። ከምኡውን መጉዳኣት ተፃወቲ ብምውጋድ ፀቕጢ ፕሪምየር ሊግ ምስ ኤሮጳውን ዘቤታውን ውድድራት ሚዛኑ ሓሊኻ ምኻድ ካብቲ ነዚ ስጳኛዊ ፅቤት ዘሎ ከቢድ ብድሆ እዩ። ኣርሰናል ነቲ ኣብ ልዕሊያ ኣንጠጥዩ ዝጅምር ትፅቢት ከምቲ ድሕሪ 22 ዓመታት ዋንጫ ንምዕታር ዘረኣየቶ ፅንዓት ክትቋፀሮ እንትኽኢላ ዝሓለፈ ዓመት ተጓናፀፈቶ ዓወት ሓንሳብ ጥራይ ዝመፅእ ዓወት ዘይኮነ መጀመርያ ናይቲ ኣብ ሰሜን ለንደን ዝፍጠር ዘሎ ሓድሽ ዘመን ልዕልና ወይ ዳይናስቲ ምዃኑ ናይ ምርግጋፅ ሰፊሕ ዕድል ኣለዋ። ኣርሰናል ኩለን መዋድርታ ሒዘንዎ ክብገሳ ዝብህጋ ሞመንተም ናይ ዓወት ሒዛ ክትብገስ እያ። ድሕር ደጊም ኣርሰናል እታ ቅድሚ ሕጂ ንማንቸስተር ሲቲ ትስዕባ ዝነበረት ብምንእስያ ተፃወቲ ዝተሃንፀት ጋንታ ኣይኮነትን። ኩለን መዋድርቲ ክለባት ክሓልፋ ዘለዎን ሓዳስ መለክዒት እያ። ፅኑዕ መስመር ምክልኻላ፣ ታክቲካዊ ዲስፕሊናን እቶም ኣብ ዝለዕለ ቁመና ናይ ሂወቶም ዝርከቡ ከም ዴክላን ራይስ፣ ቡካዮ ሳካ፣ ማርቲን ኦዴጋርድን ዝኣመሰሉ ተፃወታ ንስርዎ ዓወት ናይ ሓድሽ ዘመን ባይታ

0: ጥሑላ ብልጫታታዮም ድዛዓበየ ብድሆ ናይ ዛ ጋንታ ናይ ዝሓለፈ ዓመት ሻምፒዮን ከም ምዃና መጠን ንዝህልዋ ፀቕጢ ምቁፅጻር እዩ። ይኹን ግን ኣርሰናል ነቲ ኣብ ቅድሚያ ኣቐሚጣቶ ዘላ ክውቃዕ ዝድሊ ዕላማ ከብፅሓ ዝኽእል ኩነተ የእምሮን ስፍሓት መሳርዕን እውን ኢና ኣላ።
1: Osuna, who's got fresher legs than most on the pitch tonight. He's kept it in. Murphy's in the middle. Tonali's up there too. This is William Osuna for Newcastle United to win the game! The 10 men have done it! Is that to be the goal that condemns Michael Carrick to his first defeat?
0: ራብዓይ ዘይምህላው ዊልያም ሳሊባ ንኣርሰናል ከጽሕላ ይኽእል ዶ? ኣርሰናል ከም ዲፈንዲንግ ቻምፒዮን ብምኩር ኣሰልጣኒ ናይቲ መድረኽ ትእለ ብምህላዋ ክብራ ክትዕቅብ ተገሚታ ዘላ ጋንቲያ። ይኹን ግን ንሓደ ካብ ወሰን ተኸላኸልታ ዊልያም ሳሊባ ኣጋጢሞ ብዘሎ ነዊሕ ግዜ ካብ ፀወታ ዘርሕቆ ማሃረምቲ ክብራ ንምዕቃብ ኣብ እትጅምሮ ጉዕዞ ብኣሉታ ናይ ምፅላው ተኽእሎ ዝለዓለ እዩ። ሳሊባ ኣብ ግጥማት ዋንጫ ዓለም ብዘጋጠሞ ናይ ሕቆ ማሃረምቲ ካብ 3 ክሳብ 4 ኣዋርሕ ካብ ግጥማት ክለቡ ክርሕቆ ከም ዝኽእል ብሰፊሑ ይግለጽ። ዝሓለፈ ዓመት ኣብ ኩሎም ውድድራት ኣርሰናል 50 ግጥማት ዘካየደ ሳሊባ ምስ ጋብርኤል ማግሃላስ ኣብ ድሕሪት ብዝፈጠሮ ውህደት ክለቦም ዝሓለፈ ዓመት ስፖርት ልዕሊ ካልኦት ክለባት ዝዋሓደ ሸቶ ንክምዝገባ ቀንዲ ምክንያት ዝነበሩ እዮም። ኣርሰናል ካብ ቀዳሞት 3 ናይ ሊግ ግጥማታ ኣብተን 2 ኣንጻር ኣስቶን ቪላን ቸልሲን ክትረኸብ እያ። ሳሊባ ኣብ 2022 ቀዳሚት ፀወቱ ካብ ዘካይድ ኣርሰናል ሳሊባ ኣብ ዝሰለፈሉ ን8ሸ7 ሚእታ ወይ ድማ ን131 ግጥማት ዓዊታትሉ ሳሊባ ብሰንኪ መስበርቲ ኣብ ዝርሕቀሉ እዋን ድማ እቲ ናይ ዓወት ሬሽኣ ናብ 47.6 ወይ ድማ ናብ 21 ግጥማ ጥራዩ ዝወርድ። ሓምሻይ ቸልሲን ኢንዞ ፈርናንደዝን ኢንዞ ካብ ናይ ዋንጫ ዓለም ተጸላእ ሰብ ናብ ኣብ ስታንፎርድ ብሪጅ ዳግማይ ክብሪ ዝረክብ ተጸዋታይ ይቕየር ዶ። ኣብዚ ንክጅምር መዓልታ ትሪፎ ዘሎ ሓድሽ ናይ ውርድር ዓመት ካብ ኣከፋፋሊ ቸልሲ ኢንዞ ፈርናንደዝ ንላዕሊ ምስ ልዑል ፀቕጢ ውርድሮም ዝጅምሩ ተጻወቲ ብቁፅሪ ውሕዳት እዮም። ኢንዞ ፈርናንደዝ ኣብ ዋንጫ ዓለም ዘረኣዮ ንእንግሊዛውያን ዝቆጥዐ ተግባራቱን መፅኢታቱን ኣብ ግጥም ፍጻመ ኣንጻር እስጳኛ ብቀይሕ ካርድ ምብራሩ ዝውሓዞ ንቐፌታታትን ምስቲ መጻኢዩ ኣብ ቸልሲ ዘይተነፀረ ዘሎ ከም ተጻዋታይ ንዝውንኖ ድንቂ ብቕዓትን ዕቑር ዓቕምን ሸፊንዎ እዮም። ድሌት ኢንዞ ፈርናንደዝ ሓድሽ ብድሆ ምፍታን ከም ዘለዎ ኮይኑ ካብዚ ብተወሳኺ ምስቲ ሪያል ማድሪድ ክትዕድጎ ከም እትኽእል ዝናፈስ ዘሎ ውረታት ኣብ ዙርያ መጻኢ ናይቲ ሓደ ግዜ ቸልሲ ከም እምነ ኩርናዕ ናይቲ ዓብ ውጥን ናይ ደግመ ህንፀት ትርእዮ ዝነበረት ኣከፋፋሊ ሕቶታትን ግምታትን ፈጢሩሎም። ይኹን ግን ብክለቡ ተለጢፉሉ ዘሎ ኣዝዩ ልዑል ዝኾነ ምሸጥ ዋጋን ውሑድ ኣማራፂታት ናይተን ምዕረፊ ክኾና ዝኽእላ ክለባትን ተደሚርዎ መጻኢ ኢንዞ ፈርናንደዝ ኣብዚ ግዜ ኣብ ቀረና መንገዲ ደው ኢሉሎም። ካብ ቸልሲ ወፂኡ ናብቲ ዝሓልቦ መስርሕ ምፅምባር ናብ ሪያል ማድሪድ ተፈጻሚ ክገብር ወይ ድማ ኣብ ትሕተቲ ብሓድሽ ኣሰልጣኒ ዛቪ ኣሎንሶ ዝቕለስ ሓድሽ ዘበን ቸልሲ ዳግማይ ስሙ ሃኒፁ ሌጀንደር ተፃወታይ ናይታ ጋንታ ምዃን እቶም ክልተ ንውሳነ ኢንዞ ፅበዩ ዘለዉ ምርጫታት እዮም። ብዛዕባ ኢንዞ ፈርናንደዝ ኣብ ሜዳ ክህቦ ዝኽእል ኣበርክቶ ብዙሕ ዘጠራጥር ነገር የለን። ዝስንድዎም ልክዓውያን ነዋሕቲ ኩዓሳሱ ናይ ምርኣይ ዓቕሙ ማእከል ሜዳ ናይ ምቁፅፃር ክእለቱ ካብ ማእከል ተበጊሱ ሸቶ ናይ ምምዝጋብ ዓቕሙ ንህርመት ዓበይቲ ግጥማት ክውስኑ ዝኽእል እዮም። ዝቕፅል ምዕራፍ ንታሪክ ኢንዞ ፈርናንደዝ ኣብ ቸልሲ ዝውስን ክኸውን እዩ። ፈርናንደዝ ኣብ ዙርኡ ብዝተፈጥሮ ጉዳያትን ንቐፌታታትን ዝዝከር ተፀዋታይ ድዩ ክኸውን ወይስ ብዘንፀባርቆ ብቕዓት ንቐፌታ ናብ ኣኽብሮት ቀይሩ ቀጻልነት ዘለዎም ዓወታት ዘመዝገበ መራሒ ክኸውን ድዩ ዝብል እዩ። ሻድሻይ ዛቪ ኣሎንሶ ናይ ሌቨርጉሰን ታሪክ ኣብ ቸልሲ ይደግም ዶ? ቸልሲ ሓንቲ ካብተን ብሓድሽ ኣሰልጣኒ ናይ ውርድር ዓመተን ዝፍልማ ዘለዋ ክለባት ናይቲ መድረኽ እያ። ቸልሲ ኣብ ወርሒ ጥሪ ንማሬስካ ብልያም ሮዚነር ድሕሪ ምትክኣ እቲ እንግሊዛዊ ዓላሚ ጌና ነተ ናይ ውርድር ዓመት ከይዛዘማዩ ብቸልሲ ተሰናቢቱ። ኣብ ፕሪምየር ሊግ ከም ተፃወታይ ኮይኑ ተዘካሪ ግዜ ዘሕለፈ ዛቪ ኣሎንሶ ድማ ንወንበር ምዕላም ቸልሲ ተረኪቡ ተበጊስሎ። ኣሎንሶ ቅድሚ 2 ዓመታት ኣብ ቡንደስሊጋ ንባየር ሌቨርጉሰን መሪሑ ኣብ መላእ ናይ ውርድር ዓመት ስዕረት ከይመዝገበ ተዘካሪ ዓወት ድሕሪ ምጉን ጻፉ ዝሓለፈ ዓመት ንማድሪድ ንምዕላም ዝተዋህቦ ሓላፍነት ብዝግባእ ክዋፅዎ ብዘይምኽኣሉ ጌና ኣሰር ኣፀብዑ ኣብታ ናይ ከተማ ማድሪድ ጋንታ ከየንበረዩ ተፈላለዩ። ዛቪ ኣሎንሶ ንኣርነ ስሎት ተኪኡ

0: መዝነት ምዕላም ሊቨርፑል ክረከብ ትፅቢት እናተገብረልዩ መዕረፊኡ ኣብ ስታንፎርድ ብሪጅ ገይሩ ንትፅቢት ኣሎንሶ ክትምለስ ደንጎየት ሊቨርፑል ነቲ ንቦርንማውዝ ሻርሻይ ተርታ ሒዛ ኣብ ታሪኻ ዝበለፀ ደረጃ ክትሕዝ ንዘብቅዓ ኣንቶኒ ኢራኦላ ቆፂርያ ንሓድሽ ናይ ውድድር ዓመት ተበጊሳ ሻውዓይ ምልሶት ማንቸስተር ዩናይትድ ኣብ መወዳእትኡስ ጀሚሩ ማንቸስተር ዩናይትድ ድሕሪ ነዊሕ ዓመታት ናብቲ ቅድሚ ልዕሊ ሓደ ዕቑድ ሒዛቶ ዝነበረት ናይ ዓወት መንነት ተላቢሳ ናብ ሓድሽ ዓመተ ስፖርት ተኣትውላ ኣብ ትሕቲ ማይክል ካሪክ እቲ ሓደ እዋን ነታ ጋንታ ዝገልጽ ዝነበረ ኣፀዋውታ መንነትን ርእሰ ተኣማንነትን ብህድኣት ናብ ኦልትራፎርድ ይምለስ ኣሎ ዝብል እምነት እናዓበየ ይመጽእ ኣሎ ትህቦ ናይ ተዓጥቆም ተፃወቲ ኣብታ ጋንታ ጸገም ኮይኑ ይፈልጥኒ እቲ ጠፊኡ ዝነበረ ቀጻልነት ወይ ድማ ኮንሲስተንስን ንጹር ኣንፈት ዘለዎ ዕላማ ኣብታ ጋንታ ብዘይምጽኒሕ እዩ ካሪክ ናይ ውልቀ ተፃወቲ ብቕዓት ናብ ሓባራዊ ደርማስ ሓይሊ ክቕይሮ እንተኽኢሉ ማንቸስተር ዩናይትድ ናብ ርእስ ሰሌዳ ፕሪምየር ሊግ ብዘይ ትፅቢታዊ ሓይሊ ክትመጽእ ትኽእል ጋንታያ ሻምናይ ማንቸስተር ዩናይትድ ናብ ኤሮጳ ውርድራ ተመሊሳ ምህለዋ ንናይ ሊግ ጉዕዞኣ ክጸልዎ ይኽእል ዶ ዝሓለፈ ዓመት ማንቸስተር ዩናይትድ ኣብ ኩሎም ውርድራት 40 ግጥማት ጥራይ ኣካይዳ ዩናይትድ ኣብ ሓደ ናይ ውርድር ዓመት ክንዲ ዝዝዋሕዱ ግጥማት ከተካይድ ድሕሪ 1914-15 ንፈለማ ግዜኣ ብምንባሩ ድማ ዝሓለፈ ዓመት በታ ጋንታን ደገፍታን ክትዝከር ዘይትበሃግ ዓመት ይሕሊፋ ኣብ መድረኽ ፕሪምየር ሊግ እንግሊዝ ብዝሓዘቶ ሳሳይ ተርታ ግን ናብ መድረኽ ሻምፒዮንስ ሊግ ክትምለስ በቂዓያ ቸልሲ ኣብ ኩሎም ውርድራት 59 ግጥማት ኣካይዳ 10 ተርታ ሒዛ ወዲኣ ብኣንጻሩ ኣብ ኩሎም ውርድራት 52 ግጥማት ዘካየደት ቶተንሃም ኣብ ናይ መወዳእታ ሰሙን ብዘመዝገበቶ ተታተልቲ ዓወታት ካብ ምውራድ ዲሕና መበል 17 ተርታ ሒዛ ወዲኣ ዝያዳ ጻዕቂ ዘለዎም ግጥማት ምክያድ ኣብ መድረኽ ፕሪምየር ሊግ እንግሊዝ ትሑት ውፅኢት ከተመዝግብ ዘኸትል እዩ ማለት ኣይኮነን ኣርሰናል ከም ኣብነት እንተወሲድና ዘወዲ ሻምፒዮን ፕሪምየር ሊግ ኣብ ርእሲ ምድፍኣ ኣብ ሻምፒዮንስ ሊግን ካረቦኦ ካብን ኣፈጻመ በፂሓ ዝመፅእ ዓመት ቸልሲን ቶተንሃምን ኣብ ኤሮጳ ውርድራት ኣይክህልዋን እየን ማንቸስተር ዩናይትድ ምስ ካልኦት ሸሞንቲ ክለባት ህላውነተን ኣብቲ መድረኽ ርጉፅ ዝገበራ የን ታሽዓይ ሊቨርፑል ኣብ ጽላሎት ተሓቢኣ ዘላ ሓያል ተወዳዳሪት ሊቨርፑል ዝዓበዩ ኣርእስታት ዘይትፈጥር ጋንታ ክትከውን ትኽእል እያ ይኹን ግን ማንም ክለብ ኣብ ኣንፊልድ ክትረኽባ ዘይትደሊ ጋንታ እያ ናይ ምጽቀጥን ፍጥነትን ሓይላ ትፈጥሮ ናይ ምጥቃዕ ስግኣትን ኣንፊልድ ዝህባ ተወስኺ ሓይሊ ምስቲ ውሕሉል ናይ ምልመላ ተጻወቲ ኣካይድኣ ነቲ ኣብ መንጎ ገዳይምን ሓደሽ ተጻወትን ዘሎ ሚዛን ክትሕሉ ሓጊዝዋ እዩ እቲ ቐንዲ ሕቶ ዝኸውን ሊቨርፑል ኣብ መላእ ናይ ውርድር ዓመት ኣብቶም ንውርድር ዋንጫ ዝውስ ስኑ ኣንጻር ዓበይት ክለባት ናይቲ ሊግ ኣብ እትገብሮም ግጥማት ቀጻልነት ዘለዎ ብቕዓትን ዓወትን ከተንጸባርቕ ትኽእል ድያ ዝብል ይኸውን ሊቨርፑል ሬትም ናይ ጸወታ እንተረኺባ ንተቕሚጦም ዘለዉ ትፅቢታት ገማጢላ ኣብ ላዕለዋይ ደረጃ ሰሌዳ ፕሪምየር ሊግ ዓዲ እንግሊዝ ናይ ምድያብ ዓቕመት እውንን ጋንታ ናይ ምዃን ትኽእሉኣ ዝለዓለዩ ኣንቶኒ ኢራኦላ ኣብዚ ሊቨርፑል ብሓድሽ መንፈስ ትጅምሮ ዘላ ናይ ውርድር ዓመት እቲ ዝያዳ ጸቕጢ ሒዙ ዝብገስ ዓላሚ እዩ ኣንቶኒ ኢራኦላ ኣብ ቦርማውዝ ብዝኽተሎ ኣግረሲቭ ሃይፕረሲ ፉትቦል ስሙ ዝሃነፀን ኣብቲ ሊግ ብዘርኣዮ ተወዳዳርነትን ልዑል ኣድናቆት ዘተረፈን ዓላሚ እዩ ዝኽትሎ ፍልስፍና ናይ ፀወታ ቅድሚ ኣብ ኣንፊልድ ክትግበር ምጅማሩ ኣብ ናይ ልምምድ ቦታ ተደጋጋሚ ልምምድን ግዜን ከድልየ እዩ ኢራኦላ ዝኽተሎ ሓድሽ ኣገባብ ናይ ፀወታ ኣንጻርተን ተደጋጊኤን ውርድረን ዝጅምራ ክለባት ኣብ ትግባር ውዒሉ ፍርኡ ከንጠብጥብ ግን ግዜ ክሓትት እዩ ተፃወቲ ሊቨርፑል ኣብ ምትግባር ጥለባት ፍልስፍና ኢራኦላ ዝህብዎ ግብሪ መልሲ ኣብ ናይ ቅድመ ምድላዋትን ናይ መጀመርያ መኽፈቲ ግጥማትን መልሲ ክህብ እዩ ድኹም ምጅማር ሊቨርፑል ንናይ ዋንጫ ናይ ተወዳዳርነት ተስፋታታ ክህፍፍ ይኽእል እዩ
1: It's a fantastic moment. A truly glorious goal at a truly critical time for Tottenham Hotspur. It's an absolute stunner.
0: ሓስራይ ቶተንሃም ካብ ቃልሲ ንዘይምውራድ ናብ ኤሮጳዊ ሕልሚ ኣብ መወዳእታ ሳምንታት ናይ ዝሓለፈ ዓመተ ውርድር ሮቤርቶ ዲ ዘርቢ ተመሪሓ ንሕንጢት ካብ ምምላስ ዘምለጠ ቶተንሃም ናብዚ ሓድሽ ናይ ውርድር ዓመት መሰርዓ ብዓበይትን ስሙያትን ተፃወቲ ሃኒፃ ተበጊሳላ እዛ ናይ ሰሜን ለንደን ጋንታ ዝሓለፈ ዓመት ናይ ኤሮጳዊ መድረኽ ዓወታት ክትጎናፀፍ ዝነበረ ሕልማ ብዘይተፅብየቶ መንገዲ ኣብ ናይ ሃገራ ዝዓበየ ሊግ ንህላውነታ ዝውስን ሓደገኛ ናብ ታሕተዋይ ዲቪዥን ናይ ዘይምውራድ ቃልሲያ ብዓወት ሰጊ ቶተንሃም ኣብ ትሕትቲ ከድሕና ዝቆፀረቶ ሮቤርቶ ዲ ዘርቢ ትኽተሎ ዘላ ናይ ምጥቃዕ ፍልስፍና ሓያልን ትርኢቱ ድማ ሰሓብን እዩ ሓድሽ ወሰኺ ሳንድሮ ቶናልን ማትያስ ፈርናንደዝን ነቲ ዝሓለፈ ዓመት ዝሰኣነቶ ሚዛን ማእከል ሜዳ ከም መዓረላን ክመልሰላን ትፅቢት ይግበር። ይኹን እምበር ቶተንሃም ምስተን ዓበይቲ ክለባት ብሓያልን ሓድሽ መንፈስን ክትወዳደር እንተዳ ኮይና ዕቱብ መስመር ምክልኻል ምህናፅን ኣእምራዊ ፅንዓት ተፀወታ ምርካብ ቀዳምነት ክትቦ ክትሕተት እያ። ዝሓለፈ ወርሒ ሓምለ ቶተንሃም ኣብ ውሽጢ ክልተ መዓልትታት ብዘካየደቶም ክልተ ዓበይቲ ዕድግታት ክልተ ግዜ ንክብረ ወሰን መጠን ዕድጋ ሴራቶም ኣቐዲማ ንማትያስ ፈርናንደዝ ብ85 ሚልዮን ፓውን ድሕራ ድማ ንሳንድሮ ቶናሊ ብ100 ሚልዮን ፓውን ኣፈሪማ። ንጃን ፖል ቫን ሂከ ካብ ብራይተን ብ52 ሚልዮን ፓውንድ ንማርኮስ ሰነሲ ንኣንድሮ ሮበርትሰንን ማርቲን ዱፕራፍካን ድማ ብነፃ ናብ መሰርዓ መሊኣ። እዛ ጋንታ ብዲዝ ዘርቢ እናተመርሐት ምስ ኣካይዳቶ ትርከብ ንሓደ ናይ ውርድር ዓመት ጉዕዛ ክውስን ዝኽእል ዕድግታት ምናልባት ቶተንሃም እታ ዳርክ ሆርስ ናይ ዝሓድሽ ዝመፅእ ዓመት ውርድር ክትከውን ትኽእል ጋንታ እያ። መበል 11 ቃልሲ ንወርቂ ጫማ ናይስ ጋይ ኤርሊንግ ሃላንድ ኣንጻር ኩሎም ካልኦት። ሓድሽ ናይ ውርድር ዓመት ንክጅምር ኣብ ዝቀረበሉ ዘሎ ግዜ እዚ ሓድሽ ዓመት ስፖርት ብውልቃዊ ውርድራት ዝተመለአ ክኸውን ትፅቢት ይግበር። ብፍላይ ብሉፅ ኣመዝጋቢ ሸቶ ንዝዓትራ ሽልማት ወርቂ ኩዕሶ ምዕዋት ንምዕዋት ኣብ ዝግበር ውርድር ሕጂ እውን እቲ ትፅቢት ኣብ ልዕሊ ደርማስ ኣጥቃዓይ ማንቸስተር ሲቲ ኤርሊንግ ሃላንድ እዩ። ሃላንድ ዝሓለፈ ዓመት ብዘመዝገቦ 27 ሸቶታት ንሳልሳይ ግዜኡ ንሽልማት ብሉፅ ኣመዝጋቢ ሸቶ ናይቲ ሊግ ብምዃን ዝተዓወተ ኣጥቃዓይ ከም ምዃን መጠን ናብዛ ሓድሽ ናይ ውድድር ዓመት መዋድርቱ ክስዕርዎ ዝግባእ ቀንዲ ተወዳዳሪ ብምዃን ይኣትውሎም። ምስቶም ነዚ ሽልማት 4 ግዜ ብምዕታሮም ክብረ ወሰን ሒዞም ዝርከቡ ቴሪ ዳንኤል ኦንድርን ሙሓመድ ሳላሕን ንክመዓራር ድማ ሓንቲ ሽልማት ወርቂ ኩዕሶ ተሪፋቶላ። እዚ ኖርዌጃዊ ኩዕሶ እግሪ ዓለም ካብ ዝረኣዮም ኣጥቃዕቲ ዝተፈለየ ባህሪ ዝውንን እዩ። ምንቅስቃሱ ሓይሉን ኣብ ክሊ ሳንዱቅ ዝውንኖ ዘይምሕርን ቀታልን ብቕዓትን ድማ ፍሉይ ይገብሮም። ንሓደ ውፅኢት ናይ ፀወታ ንምቕያር ብዙሓት ኩዓሳሱ ምርካባ ኣድልዮን። ብዝረኸባ ሓንቲ ኩዕሶ ፍልልያት ናይ ምፍጣር ዓቕሚ ዝውንን በዓል ድንቂ ተውህቦ ኣጥቃዓዮም። ይኹን ግን እቲ ናይ ውርቂ ኩዕሶ ውርድር ንሃላን ዝያዳ ኣስጋይ እናኾነ ይመፅእ ኣሎ። ምክንያቱ ንዕድላት ናብ ሸቶ ናይ ምቕያር ዓቕሚ ኣሌክሳንደር ኢሳቅ ብቕፅበት ዝዓበየ ምዕባሎ ጆ ፔድሮ ኣብ ቸልሲ ከምኡውን ቤንጃሚን ሴስኮ ናይ መፃኢ ልዑል ደረጃ ኣጥቃዓይ ማንቸስተር ዩናይትድ ናይ ምዃን ዘለዎ ዓብ ዕድል ንልዕልነት ሃላን ኣብ ሓደጋ የእትዎ ይርከብ። ኣጥቃዓይ ብረንትፎርድ ኢጎር ቲያጎ ዝሓለፈ ዓመተ ስፖርት ኣብ ውርድር ብሉፅ ኣመዝጋቢ ሸቶ ድሕሪ ሃላን ምውድኡ ስዒቡ ኣብዚ ሓድሽ ዓመተ ስፖርት ከም ሓደገኛ ተወዳዳራይ ኮይኑ ቀሪብሎ። ኣብ ማንቸስተር ሲቲ መፃወቲ ሃላን ዝኾነ ጋናዊ ኣንቷን ሰሜኒ እውን ብዘለዎ ፍጥነትን ሓይልን ካብ ባሮ ተላዒሉ ሸቶ ናይ ምምዝጋብ ዓቕሙን ንሃላንድ ስግኣት እዩ። ኣጥቃዓይ ኣስቶን ቪላ ኦሌ ዋትኪንስ ሓደ ካብቶም ቀጻልነት ዘለዎ ሸቶ ናይ ምምዝጋብ ዓቕሚ ዝውንኑ ኣጥቃዕቲ ናይቲ መድረኽ ብምዃን ክቕፅል እዩ። ዝሓለፈ ዓመት ደርገብገብ ዝበዝሖ ናይ ፀወታ ግዜ ዘሕለፈ ቪክቶርያ ኩረሽ ድማ ስሙ ከም ዘይምሕር ኣጥቃዓይ ተፃሒፉ ይመፅእ ኣሎ። ንዝኾነት ናይ ዋንጫ ተወዳዳሪት ጋንታ መስመር መጥቃዕታ ብሓደ ግዜ ክቕይሮ ዝኽእል ተፃወታ ይውን እዩ። ይኹን ግን ታሪክ ከም ዝሕብረና ንኤርሊንግ ሃላንድ ኣብ ምምዝጋብ ሸቶ ምውርዳር ሓደ ፈተና እዩ። ነቲ ንዓመታት ዘንፀባርቆ ዘየቋረፅ ቀፃልነት ዘለዎ ሸቶ ናይ ምምዝጋብ ክእለቱ መምዕራይ ግን ካልእ ዝያዳ ከቢድ ብድሆ እዩ። እቲ ሕቶ ኮይኑ ዝቕፅል ግን ሓደ ካብዞም ተወዳደርቲ ነዚ ግዙፍ ኣጥቃዓይ ካብ ዝፋኑ ኮርዶ ይኽእል ድዩ ወይስ እቲ ናይስ ጋይ ኣብ ፕሪምየር ሊግ ብዘመዝግቦም ሸቶታት ታሪክ ምስርሑ ክቕፅል እዩ ዝብል ይኸውን።
2: Senesi acrobatic. Oh, and against the post, extraordinary. Haaland has done it. They are still alive. They still have a chance.
0: መበል 12 እተን ዝደየባ ሓደስቲ ክለባትን ቃልሲ ንዘይምውራድን ናብ መድረኽ ፕሪምየር ሊግ ዓዲ እንግሊዝ ምድያብ ንብዙሓት ንኣሽቱ ክለባት ጋሃዲ ናይቲ ክበፅሑ ዝደልያ ዕላማን ሕልምን እዩ። ይኹን ግን ታሪክ ሰኒድዎ ከም ዘሎ ናብ ፕሪምየር ሊግ ምድያብ ምጅማር ናይቲ ኣብቲ ሊግ ንምፅናሕ ዝግበር ከቢድ ውግእ እዩ። ካብ 1992 ፕሪምየር ሊግ ዓዲ እንግሊዝ ሓድሽ ስምን መልክዕን ሒዙ ካብ ዝጅምር ሓደስቲ ክለባት ኣብ ቀዳማይ ዓመተን ዝገብሮ ቅልስ ቀዳምነት ኣብቲ ሊግ ቀጻልነተን ምርግጋጽ እዩ። ኣብ ታሪክ ናይ ዝደርማስ ውርድር ብቁፅሪ ውሕዳት ክለባት ጥራይን ኣብ ቀዳመይቲ ዓመተን ኣብቲ ሊግ ብርግኣት ክቕፅላን ኣብ ላዕለዋይ ፍርቂ ሰንጥረጅ ክውድኣን ክኢለን። ናይዚ ዓመት ሓደስቲ ክለባት ኮቨንትሪ ሲቲ፣ ሁል ሲትን ኤፕስዊች ታውንን ምስ በበይኑ ኣማፀአን ናብዚ ደረጃ በቂዐን እኳ እንተሃለዋ እቲ ንሰለስትን ክለባት ሓደ ዝገብረን ሓበራዊ ዕላማ ግን ህላውነተን ኣብቲ ዝዓበየ መድረኽ ኩዕሶ እግሪ ዝግብአን ምዃኑ ምርግጋጽ እዩ። ኮቨንትሪ ኣብ ትሕቲ ኣላይነት ፍራንክ ላምፓር ብፅንዓትን ብልሓታዊ ምልመላ ተፃወትን ዝመፀት እያ። ኮቨንትሪ ምስ ሓድሽ ትልምን ልምዲ ሻምፒዮንሽፕን ናብዚ መድረኽ ትምለስ ኣላ። ኢፕስዊች ታውን ኣብ ሓፂር ግዜ ካብ ናይ ሊግ ዋን ጋንታ ክሳብ ናይ ፕሪምየር ሊግ ጋንታ ናይ ምዃን

ዝኸደቶ ተኣምራታዊ ጉዕዞ ሓንቲ ካብተን ኣብ ኩዕሶ እግሪ ዓዲ እንግሊዝ መሳጢ ታሪክ ዘለወን ክለባት ብምዃን ትቕፅል ዘላ ጋንታ እያ። ታሪኸን እዚ ኣቐዲሙ ዝተገልፀ ድኣ ይኹን እምበር መብዛሕትኡ ግዜ ኣብ ፕሪምየር ሊግ ምፅናሕ ጋንታኻ ብዘለዎ ዓብ ስምን ታሪክን ከምኡ ውን ምጥቃዕ ቀንዲ ዕላማ ጌርካ ምፅዋት ጥራይ ዘይኮነ ዝውስኖ ኣብቲ ሊግ ቀፃልነትካ ክወሓዝ ዝኽእል ብተሃንፆ ዱልዱል መስመር ምክልኻል ኣብ ፀወታታት ምስ ቀጥታውያን መዋድርቲ ክለባት ወሳኒ ነጥቢ ምርካብን ከምኡ ውን ንኩሎም ግጥማ ዝፀንሕ ዓበ ፀቕጢ ክትፃወሮ ብዘሎ ክእለት ሓንቲ ጋንታ እዩ ዝህነፅ። ኣብ መድረኽ ፕሪምየር ሊግ ዓዲ እንግሊዝ ነዊሕ ታሪክን ልምድን ዘለወን ክለባት ታሪኽንን ልምድንን ኣብቲ ውርድር ብቐፃሊ ንክህልዋ ውሕስነት ዝህበን ኣይኮነን። ዝሓለፈ ዓመተ ስፖርት ቶተንሃም ናብ ታሕተዋይ ዲቪዥን ንዘይምውራድ ዘሕለፈቶ ቃልሲ ንብዙሓት ክለባት ከም መጠንቀቕታ ኮይኑ ሓሊፍ እዩ። ኣብ ኤሮጳ ውርድራት ክትሳተፍ ትፅበ ዝነበረት ስፐርስ ኣብ ክንድኡ ናብ ታሕተዋይ ዲቪዥን ንዘይምውራድ ኣብ ዝካየድ ዝነበረ ቃልሲያ ተፀሚዳ። ካብ ታሪካዊ ውድቀት ንምግልጋል ኣብ መወዳእታ ሳምንታት ኣብቲ ሊግ ንክትፀንሕ ዝያዳ ሓይልን ዕድልን ሓቲትዋ። እቲ ቶተንሃም ዘጋጠማ ብድሆ ድማ መጉዳእቲ ናይ ወሰን ተፃወቲ ቀፃልነት ዘይብሉ ንዓወት ጉዕዞን ፀቕጥን ንሓደ ቀሊል ዝመስል ናይ ውርድር ዓመት ብቕፅበት ናብ ናይ ነብሰ ምድሓን ቃልሲ ክሸምም ከም ዝኽእል ኣብነት ገዲፉ ሓሊፉ። ዝመፅእ ዓመተ ስፖርት ኣብ መድረኽ ፕሪምየር ሊግ ዓዲ እንግሊዝ ንምፅናሕ ዝግበር ቅልስ ልዕሊ ዝኾነ ግዜ ከቢድ ክኸውን ትፅቢት ይግበር። ምክንያቱ ኩለን ክለባት ናይቲ ሊግ ብዓበይቲ ወፃኢታት መሳርዕን እናደልደላይን ዝርከባ። ኣብ ፕሪምየር ሊግ ዓዲ እንግሊዝ ቀሊል ፀወታ የለን። ክለባት ተዋህበን ውሕስነት ብየለን ከምኡ ውን ሒዝካዮ ብዘለካ ደረጃ ዕጉብነትን ውሕስነትን የልቦን። ንኮቨንትሪ ሃልሲትን ኤፕስዊችን እቲ ብድሆ ናብ ፕሪምየር ሊግ ምድያብ ጥራይ ኣይኮነን። እቲ ፅቤን ዝያዳ ፈጥነ ኣብቲ ዓብ መድረኽ ክፀንሓን ክወዳደራን ዝኽእለን ፅንዓትን ብቕዓትን ከም ዘለወን ምንፅብራቕ እዩ።

0: ሰላም ከመይ ፅኒሕኩም ክቡራትን ክቡራን ተኸታተልቲ ለሰ ስፖርት ብሓፈሻ ተኸታተልቲ መደብ ዘተ ስፖርት ድማ ብፍላይ ከመይ ቀኒኹም ኣብ ናይ ሎሚ ትሕዝቶና እምበኣር ሓደ ፍሉይ ጋሻ ሒዝናልኩም ቀሪብና ኣለና ኣብ ዝሓለፈ ግዜ ንጋንታ ናትና ዝኣለየ ኣብዚ ሕጂ ግዜ ድማ ንጋንታ ኤሪቴል ኣብ ምስልጣን ዝርከብ ዝተፈላለዩ ዓበይቲ ኣብ ደረጃ ፕሮፌሽናል ዝበፅሑ ተቕዳደምቲ እውን ዘፍረየ መንእሰይ ኣሰልጣኒ ምሕረት ኣበየነ ሒዝናልኩም ቀሪብና ኣለና ምሕረትኣብ ስለቲ ዕድሜና ኣኽቢርካ ኣብ ስቱድዮ ምሳና ምርካብካ ብስም ተኸታታሊ ዘተ ስፖርት ኣመስግነካ እኳ ኣብድሓን መፅኻ
1: ራይ ረባሕወይ ንዓይ እውን ስለቲ ዕድል ዝሃኩምኒ ንኩሉ ነገርኩም ከመስግነኩም ደሊ ቀዳምነት ማለት እዩ
0: ፅቡቅ ከመይ ኣለኻ
1: ሰላም እግዚኣብሔር መስገን ረባሕወይ
0: ሓራይ እሞ ናብ ዕላልና ክንከይድና ምናልባት ንዝበዝሐ ሰብ ክፈልጠካ ገሊእ እውን ሕጂ ዝላለየካ ዘሎ ክኸውን ስለ ዝኽእል ብድሕሪ ባይትኻ ክንጅምር ኢና ቁሩብ ምለስ ኢልካ ምስ ነብስኻ ተላለየና ኢኻ
1: ራይ ረባሕ ወይ ኣነ ምሕረት ኣቤየነ ጎይቶም ተባልኩ ብ1990 ኣብ ማይተበናይ ተወሊደ ካብ ቀዳይ ክሳብ ሓምሻይ ቤት ትምህርቲ ማይተበናይ ተማሂረ ማለት እዩ 6 ሻ7 ናይ ጁኒየርካ ቤት ትምህርቲ ባሕቲ መስከረም ድሕሪ

0: ካብ ናይ ንስ ክሳብ 11 ዘሎ ኣብ ኣስመራ ሓፈሻዊ ኣብ 2008 ከዓ ንሳዋ ንቤት ትምህርቲ ማለት እዩ ጉበይ ፈፂመ መፅ ማለት እዩ። ሕጂ ናይ ቅድድም ብሽክለታ ኣነ ኣጋጣሚ ዓባሕ ወይ ኣባንቲ ድቃዳደም ነይሩ ህንፃ በየነ ድበሃል ማለት እዩ ናቱ ድረኺት ኣብቲ ቅድድም ብሽክለታ ዝያዳ ክሳይ ቢልኒ ማለት እዩ። እጂ ብድሕሪ እውን ንሱ ልክዕ ብሽክለታ ገዚእለይ ከም ኩሉ ሰብ ከም ተቀዳዳማይ ማለት እዩ ንቅድድም ብሽክለታ ተበጊ ሰብ ትሬን ገለ ጀሚረ ነይረ። ኣጋጣሚ ግን ናይ መውዳእቲ ፀገም ናይ ኢድ ገለ ወላ ሳብ ሕጂ ከማን ምልክት ናይ ኢድ ኣለዎ ማለት እዩ። ድሕሪ ንዑ ገዲፈ ገዛ እውን ጠቕላላይ ተቐበልዎን ማለት እዩ። ኣብቲ ብሽክለታ ዝያዳ ኣህላኺ ከምዚ ማለት ዩ ዝኾነ ተቀዳዳማይ ወዲቑ ክመፅእ ንስድራ ድሌት የብሉን ማለት እዩ። እዚ ከም ስለ ደብሎ ካብ ድሕሪ እዚ ብሽክለታ ድበሃል ከይትትን ክፍ ኢሎም ካብ ውሰናኪሎምኒ ማለት እዩ። ድሕሪ ግን ሳዋ ብትምህርቲ በፂሐ ምስ መፃኹ ልክዕ ኣብ 2009 ነቲ ቅድድም ብሽክለታ ከመሰልጣኒ ኮይነ ክጅምሮ ኣለኒ ኢለ ትዳሓሰብክዎ ማለት እዩ ትትልሚ ኮይኑለይ ልክዕ 2010 ነቲ ቅድድም ብሽክለታ ከመሰልጣኒ ኮይነ ጀሚረ ማለት እዩ። እጅት ምጅማር ናተይካ ኣጋጣሚ ስራሕ ናይ እና ብሽክለታ ስለ ዘለና እቲ ብሽክለታ ምስ ምትእሳር ኣሎ እንደገና ተቀዳደምቲ ድመፁኸዮም ተቀዳደምቲ ከድካ ትርእሉ ካብ 2010 ሆን ማለት እዩ ሽዑ ሙሉእ ብሙሉእ እቲ ናይ ጋንታናትና ናይ ምጅማር ማለት እዩ ስድራይ ደጊፎምኒ ከምዚ ክትከውን ትኽእል እካ ቲዝሓለፈካ ናትካ ብውልቅካ ኣብ ቅድድም ብሽክለታ ምስልጣን ክትኣቱ ትኽእል እያ ኢሎም ስለደፍቀዱለይ ነቲ ቅድድም ብሽክለታ ናይ ምስልጣን ካብ 2010 ጀሚር እየ ማለት እዩ።
1: ፅቡቅ ጋንታናትና ሽዑ ከመይ ነራ እንታይ ትዝክር ቁሩብ ድሕሪ ትምልስ ካብ ለቀ
0: ሽዑ ወላ ንክጅምር ከለኩ ሲ ሓደ ቆልዓ ሚክየለ ድበሃል ኣሎ ኣብዚ ሰዓት እዚ ከዓ ገርመካ ዓብዩ ድሮ ከክናና ኮይኑ ሲ ሓዉ ተቀዳዳማይ ኮይኑ ንሓዉ ኣብ ምሕብሓብ ኢሉ ኣሎ ሚክየለ ሽዑ እቲ ግዜ እቲ ወዲ 13 ዓመት ከሎ ንስራሕ መፅኡ ብሽክለታ ክዕሪ ተቀዳዳማይ ከምዚ ክፍት እንደለየ ገለ ምስ በለኒ ናተይካ ብተፈጥሮካ ሽዑ ብሽክለታ ነራት ኒያ ናይ ቅድድም ብሽክለታ ምክንያቱ ወላ ገዛ ይህበዩ ንበርታ ብሽክለታ ስለዝነበረት ሞበዛ ብሽክለታ ገይረ ክርእካ ኣለኒ ክትፍትን ኣለካ ወላ ብቲ ኣብየኩም ትዋዳ ዘሮ ሽዑ ናይ ሃማመተ ድበሃል ነይሩ ቲ ሓምሻይ መደበር ፖሊስ ዝገብሩ ነይሮም ሰንበት ኣለና ውድድር ናብ ዓዲምኒ ማለት እዩ እታ ብሽክለታ ናተይ ወይ ፕሮሚስ በል እታ ብሽክለታ ክበካየ ክርእካ ከኣለኒ ንዓይ ገለ ነገር ክተርእየኒ ኣለካ ፍቕሪ ናይ ብሽክለታ ካ ስለዝነበረኒ ምስ ወከድና ኣብቲ ውድድር ኣት ገርመካርቢ ሽዑ እቲ ቆልዓ ንብምሎም ብዙርያ ይውፅኦም መጀመርታ እዋን ናብቲ 13 ዕድመን 12 እዮም ተፃይቶም በታ ብሽክለታ ገይሮም ብዙርያ ምሳኣትዎ ካብኡውን እዩ ኒኦ በቃ እቲ ናተይ እዚ በቃ እቲ ሕልሚ ናይ ምስልጣን ክመፀኒሎ ክዓብለኒ ክሰራሐለኒ ኢለ እትወፍሪ ካብ ሽዑ ጀሚረ ምስ ስድራ ከዓ ምርድዳእ ከምዝን ከምዝን ቆልዓ ከምዝን ከምሞ ከመይ ጌርካ ክትክእሉ ኢኻ ንሓን ፍትን ዘይንዕወተሉ ኣብነት የለን ድሕርስኹም ሓጊዝኩምኒ ክፍትን እየ ገሌለ ድሕሪ እቲ ሓሳባት ኣንክል እየ ማለት እዩ ካብኡ ኢድ ጅምር ማለት እዩ ዝያዳ ተበግሶ
1: ፅቡቅ ተቀዳዳማይ ይነበርካ ብፅልዋ ናይ ሃውካይካ ኣብዚ ደረጃ ዝበፂሕካ ዘለካ ከምዚ ክትገልፀና ፅናሕካ ሞስከ ምናልባት ክሳብ እዚ ግዜ እዚ ዝወሰድካዮም ኮርሳት ኣለዎ ትኮይኖም እንታይ ይመስሉ ስልጠናታት
0: ስልጠናታት እኳ ብናይ ዞባ ማእከል ማልያ ደብሉ ስልጠናታት ኢና ንወስድ ዞባ ማእከል በዚ ከመዝግኖም ደሊ ሓቂ ሓይሽ ምስ ሃገራ ፌደሬሽን ተራዳድዮም ኣብ ዓመት ሓንሳብ ኣብ ክልተ ዓመት ሓንሳብ ከክልተ ግዜ ይህቡን እዮም ኩሉ ኮርሳት ማለት እዩ። ዝያዳ ሽዑ እቲ ለበል ናይ ዩሲይ ምስ መፀና ከዓ ሰለስተ ግዜ ወሲደ ኣለኹ ሓንቲ ናይ ለበል ዋን ብናይ ዩሲይ ድመፀ ማለት እዩ ኣብ 2006 ወሲደ ኣለኹ ሓንቲ ከዓ ኣብ ናይ ሰለስተ መዓልቲ የዛቤላ ማለት እዩ ድማህረትና ኣብ 2018 ናይ ሰለስተ መዓልቲ ኮርሳት ነይሩ እዚ ናይ ኮርነር ነዞም ቆልዑት ኣብቲ ናይ ጃምፕ ገለመለ ነዞም ቆልዑት በቃ ነዞም ናይ ግራስሩት ዝኾውን ፅቡቅ ትምህርቲ ወሲድና ድሕሪ እውን ኣብ ዝዳሓለፈ ክልተ ዓመት ለበልቱ ክሳብ ለበልቱ ብናይ ዩሲኣይ ትምህርቲ ወሲድ ኣለኹ ሕጂ ከ ኣይሆብ እቲ ለበል ስሪ ድመፅ ዘሎ ብሕጂ ንዑ ከዓ ዝያዳት ቆላሕታ ጌርና ንክንመሃረሉ ከዓ ክንዳልወሉ ኢና ማለት እዩ።
1: እስከ ምናልባት ካፃውዒት ናይ ጋንታ ኤሪቴል ከመይ ነሩ እቲ መስራሓት ቀዳማይ ምስ መፀካ ብከመይ ኢካ ናብ ኤሪቴል መፅኢካ ክተሰልጥን ጀሚርካ ናትና ካብዚ ደረጃ እዚ ኣብ ከመይ ዘረጃ እያ ዘላ?
0: ዋነ ገለ ነገር ድተርፈኒ ኣብቲ ናይ ተሞክሮ ተደይ ኮይኑ ኣብ ካልእ ዝኾነ ነገር ዘረባ እቶም ዓበይቲ ሰልጠንቲ ዝበሃሉ ዋላ ትምህርቲ ከምዚ ንበልካዮ ተካልማል ኩሉ ነገር ሲ ወሲድና ኢና ማለት እዩ። ሓደ ግን እቲ ዕድመ ተሞክሮ ዝበሃል ኣሎ ንዕየ ዝፅበየ ነይረ እምበር ድሌት ናይ ቀዳማይ ዲቪዥን ኮሎ ጌና ቅድሚ 2 ዓመት ንኸሰልጥንቲ ድሌት ሙሉእ ብሙሉእ ኣወየት ዝያዳ ክሳይ ተኩሮ ገይረሉ ማለት እዩ። ንክለብ ሄሪቴል ከዓ እቲ ዝነበረኒ ናተይ እንድሕር ባይታ ኩሉ ማለት እዩ ን16 ዓመት ኣብቲ ምስልጣን ኩሉ ኣቕሪበሎም ማለት እዩ። ዝተፈላለየ ተቓዳድምቲ ከዓ ብመንገድና ዝኸዱ ፕሮፌሽናላት ተቓዳድምቲ ኣለዉ ንኩሉ ነገሩ ማለት እዩ። ንዑ ተመሲጦም ከዓ ክለብ ሄሪቴል ንከ ትፃውዒት ማለት እዩ ሙሉእ ብሙሉእ ተቐቢሎም እቲ ዕቤት ነታ ክለብ ሄሪቴል ከመይ ጌርና ከም ንዓቢ ዝያዳ ትዕድል ገይሮምሉ ኣለዉ። ንክለብ ሄሪቴል ካ ቀዲማ ከዓ ዝያዳ ከመዝግኖም ደሊ ማለት እዩ። ነቲ ኩሉ ዕድል ዝሃቡ ከመዝግኖም ደሊ እ ክለብ ሄሪቴል ካ እቲ ስራሕ ክንጅምሮ ኢና ማለት እዩ።
1: ፅቡቅ። ኣብዚ ዓመት እዚ ከዓ ሰልጣኒ ክለብ ጋንታ ሄሪቴል ክትኸውን በቂዕካ ዘለካ ከመይ ፅኒሓትካ? ሓፈሻዊ ጥቕዳደምታ ከምኡውን ከተመዝግቦ ፅንሐት ዓወታት ኣሎ ዶ? ናብዚ ዓመት እዚ ምናልባት ቁሩብ ካብቲ ድኽም ኢላ ፅንሐት ካብ ጋንታታት ናይ ዝባ ማእከል ቅድም ብሽክለተያ ሞ ሓፈሻዊ ከመይ ፀኒሓትካ ጋንታ ኤሪቴል ጠዕለመኹም ክንመፃኢ እንታይ እዩ ዘሎ?
0: ዋ ሕጂ እንታይ መሲልካ ሮቤል ቅድድም ብሽክለታ ሓቂ ዘረባ ናይ ዓድና ቁርብ እቲ ዘሎ ማለት እዩ። ሓደ ብሉ ዝተቃዳዳማይ ዕድላት ክትፈጥረሉ ናይ ግድን እዩ። ሕጂ ኣብ ቀዳማይ ዲቪዥን ዘሎ ተቃዳዳማይ ኣብ ናሽናል ቲም ስከለ ገለ ዕድላት ናይ ጋንታታት ምስ ረኸበ ናይ ግድን እየ ካብቲ ዕቤት ናቱ ናብተን ጋንታታት ትሰዶ ማለት እዩ። እዚ ተሃጓፋት ኮይኑ ዝረአየኒ ንክለብ ሄሪቴልካ ሓቂ ሓይሽ ንሆም ኤፍሬም ዝበሃል ተቃዳዳማይ ዝበለፀ ነይርዋ ኣብዚ ግዜ እዚ ከዓ ምስ ባይክድ ወዲኡ ዘሎ ማለት እዩ። ሕጂ ቅድሚኡ ከማን ወላ ምስ ወዲ ኤማ ዝነበሩ ተቃዳደምቲ 5-6 ኪዶሞ እዮም። ሕጂ ካብቲ ካልኣይ ዲቪዥን ኣምፅኢኻ ህንፀት ነታ ጋንታ ናብቲ ቀዳማይ ዲቪዥን መሊስካ ንክትዕርያ እዚታ ተሃጓፋት ናይ ግድን ኣሎ። እዚ ክለብ ኤሪቴል በቲ ተቓዳደምቲ ንዕቤት ስለትሰርሕ ደላ ነቲ ዕቤት ናይ ሃገራዊት ጋንታ ስለተማልእ ደላ ነቶም ተቓዳደምቲ እውን ዕድላት ንክትፈጥረሎም ኢላ ተቓዳደምቲ ስለትሰዶም ደላ እዩ ተሃጓፋት ኮይኑ ዝስማዕ ንበር። ሕጂ ዘለዉ እዞም ጁኒየር ዘለዉ ተቓዳደምቲ ኣብ ድመፅእ ነቶም ቀዳይ ዲቪዥን ዘለዉ ተቓዳደምቲ ከም ትጥቅዎም ሽር እዮም። ምክንያቱ እቲ ስራሕ ሕጂ ጀሚርና እንዲና ዘለና ኣብ ሆብ ካብቲ ዝሓለፈ ዝነበረ ዓመታት ቁሩብ ጎዲሉ በቲ ዝነበረ ዓወታታ ናቶ ማለት እዩ። ሕጂ ግን ንዑ ኢና ዝያዳ ክንሰርሓሉ ንዳሎ ዘለና።
1: ፅቡቅ። እስከ ቅሩብ ሕጂ እውን ድሕሪት መሊስ ካብ ብለከ ኣብ ትሕቲኻ ኮይኖም ዝተፈላለየ ስልጠናታት ወይ ኣልያ ክካየደሎዎም ፅንሑ ኣብ ደረጃ እዚ ኣብ ደረጃ ፕሮፌሽናላት ከምኡውን ኣብ ዓበይቲ ዙራት ናይ ዓለም ኣብ ወርልድ ቱር ዝቀዳደሙ ዘለዎ ዝቀዳደምቲ ኣለዎ ሞ እስከ መነመን ትዝክር ክሳብ ሕጂ ብኣኻ ሓሊፎም ዘለዎ ፃወቲ ኸ በዓል መነመን ክንብል ንደፍር?
0: እዋ ኣብ ዝያዳ እኳ ኣብቲ ግራንድ ቱር ድፃቱ ተቐዳደምቲ ሓደ ሄኖክ ሙሉ ብርሃን ኣሎ። እጂ እውን ቮልታ እስጳኛ ንክፃት እዳሉ ኣሎ ማለት እዩ። ሄኖክ ሙሉ ብርሃን ሕጂ ካብ ወዲ 13 ዓመት ከሎ ኣብ ምሳይ ን2-3 ዓመት ተፃይቱ ካባና ሽዑ ማውንቴን 2 እዩ ነይሩ ዲቪዥን ሽዑ ኤምቢን ዝበሃሉ ማለት እዩ። ኣብ ቤት ፀንሕ ኣበይቲ ኮም ብድሕሪ ሳሳይ ዲቪዥን ካኣሎ ዳኮርሶ ኣብዚ ምሳይ 3 ዓመት ተፃይቱ ድሓር ብክለብ ኣስቤኮ ምስተፀዋኒ ክለብ ኣስቤኮ ሂምናዮም። ሕጂ ተን ዓበይቲ ጋንታታት ከዓ ተራለዎን ማለት እዩ። ብመንፀር ትናትና ንሰርሑ ዘለና ንሰን እውን ነቲ ተቓዳዳማይ ዓቂበን ኣብ ድብፃ ሕብፅሕን ነቲ ናይ ፕሮፌሽናል ዕድላት ከዓ ዝያዳ ኩሉ ሲ ሰንሰለ ደለዎ ክምስገን ዝያዳ ግን እቲ ስራሕ ኣብ ታሕቲ ኮይኑ ይስማዓኒና እዩ። ምክንያቱ ብታሕቲ ቀሊል ኣይኮነን ሓደ ወዲ 12 ዓመት ክመፀካ ከሎ ዝያዳ ው ትሰርሖ ኩሉ ነገሩ ምስድሩ ኢልካ ማተስ ልክዕ ከም ውላድካ ጌርካ ካትርዮ ንሸይ ቆልዓ ኢድ መፀካ ከመይ ገይሪ እዩ ክህነዝ ከመይ ገይሪ እዩ ተቕድድ ምሽክለታ ድሌት ከምቶም ዓበይቲ ኣሕዋት ከመይ ገይሪ እዩ ክሰጥም ከመይ ጌርካ ካትዕብዮ እዚታት ብሙሉ ሲ ሓካሕሽ ዓብ ስራሕ ዩነት ኣብ ታሕቲ ዝያዳ ስራሕ ሲ ንድ ብጣዕሚ ከቢድ እዩ ማለት እዩ። ሕጂ ሄኖክ ሙሉ ብርሃን ኣሎ ኣብ ግራንድ ቱር ድፃት ማለት እዩ። ሚልክያስ ማእከል እውን ኣሎ ኣኪሽ ኣብ ኢኖስ ዘሎ ማለት እዩ። ዓወት ኣማን ኣሎ ኣብ እስታንቡል ዘሎ ሕጂ ኖም ኤፍሬም ኣሎ ኣብ ባይክድ ኣሎ እዚኦም ኣብ ጋንታት ኣደሎ ካልእ እውን ብናሽናል ቲም ዝተፃቱ ናሽናል ቲም ዝኸዱ ተቐዳደምቲ ማልያ ድብሎም ኣሎ ከም በዓል ሳይሞን ሙሴ ኣለዉ ወዲ መብሬ ኣሎ ሃገር ዓንደ ማርያም ኣሎ ማዓት እዮም ዘሎ ናእሽ እውን ኣብ ጁኒየር ዘለዉ ሕጂ ንዓበይቲ

ዝሓለፉ ንሃገራዊት ጋንታ ድወከሉ የሴፍ ኣለም ኣሎ ምስስ ቤኮሉ ኣሎ ንባዕሉ እውን ቻምፒዮን ኤርትራ ምሳይ ድወሰደ ኤፍሬም ዘረጋብር ኣብ ደንደን ዘሎ ማለት እዩ ቅድሚ 2ልተ ዓመት ቻምፒዮን ኤርትራ ናይ ጁኒየር ድወሰደ ማለት እዩ እሱ እውን ንትምህርቲ ንዩሲኣይ ከይድ ነይሩ እዩ ወርልድ ቻምፒዮን ተፃ

0: እንደይ እንታይ ክትገልፆ ከቢድ ኣካሓይሽ ብጣዕሚ ድብለካ ንዓይ ኣይኮነንሲ ኣካሓይሽ ዓወታ ማንሲ ባሊጋ ወደይ እዚ ትማሊ ዋላ ቤት ፋሚሊ ማለት እዩ በዓልቲ ቤተይ ክትሪኦ ኮላ ብሽልማት እዛ ዳሓለፈት ናይ ዓቕበት ወሲሉ እጂ ክትከታተሎ ኮላ እ ማዕርክ ኒ ዋላ ንዓ ከማና ብትስሚዒት እጂ ማለት እዩ እጂ በቲ ትገልፆ ደለካ ርባሕ ወይ ስማዓካ እዩ ብፍላይ በዓል ሄኖ ምኑብርሃን ኩሉ ነገር ገይሩ ወይ ተርፎ ነገር የለን እቶም ካልኦት ኩሎም ተኣረድም ተካ ልካ ኣብ ክበፅሑ ዝያዳ ተብሉ ሕጂ ናይ ሄኖክ ጥራይ ኣይኮነንካ ሕጂ ሄኖግን ቢንያምን ኣብቲ 214 ዝነበረሉ ውሞት ናይ ባሓቂ የብለካ ኣነስ ከምዚ ይራየን ነይሩ ሓቂ ዘራ ቢንያም ምስ ጉራይፍ ከሎ ሄኖግ ምስ ጋንታናትና ከሎ እቲ ዝነበረ ምትህላኽ እቲ ዝያዳ ስራሕ ንስራሕ ዝነበርና ንሕና ዘ ኣይንድቅስና ነርና ሰሙን ሙሉእ በቃ ብክለብ ናትና ሰሙን ሙሉእ መደብናትና ከመይ ጌርና ንጎላይፍ ንቢንያም ከመይ ጌርና ንስዕሮ ጉዳይፍን ከምኡ ማለት እዮም ከመይ ገይሮም ንክለብ ናትና ንሄኖክ ከመይ ገይሮም ስዕሮም ከምዚ እዩ ነይሩ በቃ ወላ ሕጂ ከማ ክዝክርኦ ከለዉ እቲ ዝነበረ ናይ ቀደም እዮም ድብሉ ሓቂ ዘረባ ብጣዕሚ ምትላኽ እዩ ነይሩ በቃ ከምዚ ዓይነት ሙሞንቲ እንድሕር ተፈጢሩ እቲ ዝራንያካ መወዳእታ ካ ዓስቢ ትረክበሉ ኢኻ ማለት እቲ ፍረፃማካ ትሰርሓሉ ደድሕር እዮም ክትጎይ ወላ እቶም ስድራ ወላ ካብ ስድራ ጀሚርካ ቀሊል ኣይኮነ ቅድዲ ምሽከታ ኩሉ ነገር ኩሉ ኢካ ትውፈየ በቃ ገንዘብ ጥራይ ኣይኮነ እንዳሓተካ ወላ እቲ ኣካላትካ ኢዳሓተካ ምስኦም ርእስኻ ለይትን መዓልትን ምስኦም ኢኻ ስለዚ ሲ ሕጂ ፀማና ዝረከብናሉ እቲ ፍረ ዝረከብናሉ
1: ፅቡቅ ኣብዚ ነጥቢ ዝግን ምናልባት ምሕሪ ሓደ ነጥቢ ዝለዓል ኣሎ ዝበዝሓ ንኣሽቲ ጋንታታት ከም በዓልናትና ዝኣመሰላ ጋንታታት ዘፍርኦም ተፃወቲ ኣብ ዓበይቲ ጋንታታት ክሰጋገሩ ወይ ዓበይቲ ኣሰልጠንቲ ዘለዎን ጋንታታት ክሰጋገሩ ንርኢ ኢና እግሪ መንገዶም ድማ እሶም ይፅውዕሎም እሶም ይዓብሎም እቶም ጋንታ ድማ ብኡ ጌራ ትፅውዓሎም ኣብ ከምዚ እንታይ ክግበር ኣለዎ ምበልካ ከም ሓሳብ ዝቐርብ ኣብ ንኣሽቱ ጋንታታት ትፈርዮም ብሉፃ ተፃወቲ ምናልባት ኣታሓዛ ናቶም ከመይ ክኸውን ኣለዎ ምበልካ እንታይ ሓሳብ ኣለካ
0: ሓካሽ ወላቶም ዓበይቲ ኣሰልጠንቲ ካብ ጋንታታት ክኸዱ ከለዉ ንኣብነት ቢንያም ሕጂ ካብ ጉዳይፍ ካብ ኣስቤኮ ንዓበይቲ ጋንታታት ክከይድ ከሎ ወላ ሄኖግ ንባዕሉ ወላ ተን ዓበይቲ ጋንታታት ካብ በቶም ናይተን ግራን ቱር ድፃታተን ዓበይቲ ዝኾነ ክረዲት ኣይተዋህባን ኣለዎ ወላ ናተን ግን ካብኡ ናብኡ ግን እሰን ናይ ትካል እየን ንኣብነት ምሳና ዘለዋ ጋንታታት ዓበይቲ ትካል ናይ መንግስቲ እየን ዝኾነ ዓይነት ሓገዝ ኣለዎ ወላ እውን ንሕና ኩሉ ነገርሲ ይሕግዛና እየን ማለት እዩ ከምተናእሹ ጋንታታት ኣይኮነን ተናእሹ ጋንታታት ግን ወላ ብገንዘብ ኣይኹን ወላ ብካልእ ይኹን ብናውት ኣሎ ብዕጥቅታት ኣለዎ ሞራል ነቶም ናእሹ ኣሰልጠንቲ ዘለዎ ሕጂ ከምኡ እየካ ተሓልፎ ማለት እዩ ወላ እውን ብፅሑፍ ኣለዎ ምክንያቱ ሲ ክሬዲት ዋህቦም እዩ ነቶም ኣብ ክሳይ ዘሎ ክሶ ናይ ምዝጋና ወረቐት ሂብካ ከመይ ጌይርካ ተብሎ እምበር ግድነት እዩ ሕጂ ናእሹ ሰልጠንቲ ሒዞምን ዘለዉ ጋንታታት ክዕዝኦም ኣይክእሉ እዮም ዓቕሞም እሶም ሕጂ ማውንቴን ሰለስተ ዲቪዥን ኣለዋ ሳሳይ ዲቪዥን ክመት እዮም ኣብ ካልኣይ ዲቪዥን ግን ግድነት ናብተን ዓበይቲ ጋንታታት እዮም ክኸዱ ካብ ዓብዪ እንድሕር ኮይኖም ፅባሕ ንጎ ንሃገር እንድሕር ንደልዮም ኮይና ካብተን ኣእሹ ተሰሪሖም መፅኦም ናብተን ዓበይቲ ካብተን ዓበይቲ ከዓ ከምዚ ክብለካ ፅናሕኩ ናብቲ ዝዓበየ ክሳይ ደረጃ ስለ ዝኮኑ በፍሉጦ ወላ ቶም ኣሰልጥንቲ ድዮም ወላ በቲ ናይ ትካል በፍሉጦ ነገር ክሶን ክሶን ከምዚ ኣበርክቶ ገይሩ ክሶን ክሶን ወላ ንዖም ዕቤት ካ እቲ ዝዓበየ ሞራል እዮም ንገብሩ ወላ ውድድር ካ ንፈጥረሎም ኣብቲ ናይ ናእሹ ዘለዉ ኣሰልጥንቲ ውድድር ዝፍጠረሎም ኩሉ ነገር ኣብለሎም ሕጂ ብኸምኡ እዩካ ንሕና እኳ ሓቂ ዘረባ ስራሕ ንዓወት ኢልና ስለተበገስና ብዓወት ስለተበልና ብኡ መንፀር እዮም ካ ሴብ ባይ ሴብ ኩሉ ነገር በቲ ክትብሎ ፀናሕካ እቲ ትምህርቲ ዕድላ ትፈጢሮምልና ተካልእ ማልእ እውን እቲ ናይ ምስልጣን ካ ናለካ ብልዓለ ደረጃ በፂሕና ማለት እዩ ስለዚ እቶም ንኣሹካ ሓደራ ማለት ሲ ከም መብፅዓ ክትኮኖም ስራሕ ክሰርሑ ከሎዎም ልዕሊ ኩሉ ክሰርሑ ከሎዎም እቶም ቆልዑት ናቶም ከዓ ኣብ ድብፃሕ ክበፅሑ ንሕር ኮይኖም ናይ ግድን ክሕዝዎም ዘይኮነ ናቶም ዕብት እዩ በቃ ካዓብዪ ክብሉ ሎ ምስኦም እዮም ዳዓብዪ እዚ ንሕና እኳ እንታይ ኢሎ ኮይና ኢና መሲልካ ካብ ጋንታናትና ክሳባ ስፔኮ ይኺዱ ቴሌ ይኺዱ ደንደን ክሉ ብሙለን ሂብናየ ናተን ጋንታታት ግን ምስቶም ተቃዳድምቲ ላዕበኻ ዳዕበኻ ኣብ ላዕለ ደረጃ ትበፅሕ ማለት እዩ ሕጂ ብዚ ሰዓት እዚ ክገርመካ ንሕና ትሬን ክገብር ከለና ሄኖ ሙሉ ብርሃን ቅድሚ ምኻዱ ትማለ ቀዳም ምሳና ትሬን ሰርሑ ራዮ ሕጂ ትዝምድና ዘሎ ማለት እዩ ትዝምድና ምሳኹም ክሰርሐ ክሪኤኩም ኣለኒ ኢሉ ምሳና ከይዱ ትሬን ሰርሐ ሕጂ እዚኢታት እዩ ትዝምድና ንፈጥረልካ ማለት እዩ
1: ፅቡቅ እስከ ምናልባት

0: ናብ ቅድም ምሽክለታ ናይ ሃገርና ክንመፅእ ብፍላይ ንጡፍ ውድድራት ዝካየደሉ ዞባ ማእከል እዩ። ኣብ ዞባ ማእከል ከኣስኻ ብንጡፍ ክሰርሕ ስለ ዝፀናሕካ ንጋንታናትና ኣብ ዝሓለፈ ስካ ሕጂ ድማ ናብ ጋንታ ኤርቴል ተሰጋጊርካ ኣለኻ። እስከ ጉዕዞ ቅድም ምሽክለታ ሃገርና ብከመይ ደረጃ ኣለና ትብል ብመዋንቴን ክንጅምር። መዋንቴን ብተደጋጋሚ ዝረአየ ሓደ ዓብ ነጥብ ኣሎ ስ ሓደጋ እዩ። ምናልባት ስሚዒት ውጥነት ናብ ሓደጋ ዝበዞም ኣሎ ክኸውን ይኽእል እዩ። ናይ ዓወት ንምምፃእት ንምዕባይ ግን እንታይ ክገብርለዎም እስኻ ከም ነበር ኣሰልጣንን ሕጂ እውን ናብ ኣሪተል ዘለካ ክትመክሮም ትደሊ ካብኡ ቀፂለን ኣብ ናይ ዓበይቲ ውድድራት ና ኮርስ ክንከይድ ኢና። ሓፈሻዊ ስእሊ ግን ጉዕዞ ቅድድም ብሽክለተ ሃገርና ኣብ ከመይ ደረጃ ኣለና ትብል ቅድሚ ሕጂ ብዙሓት ቅዳደምቲ ከፍርር ዝፀንሐ ሕጂ ቅሩብ ሰገጢሉ ኣሎ ምናልባት ኣብቲ ምስግጋር ናብ ዓበይቲ ውርድራት ካብ ናብ ማህደረ ትምህርቲ ንሰዶም ዝነበርና ቅድሚ ሕጂ ብዙሕ ዝበሉ ነይሮም እዮም። ሕጂ ግን ቁሩብ እናጎዘለ ከይድ ኣሎ ሞ እንታይ ስራሕ ስለ ፅበየና ዝበለ ወይ እንታይ ስራሕ ስለ ዘጉደልና ኢና ከመይ ክግበር ኣለዎ በልካ ከም ውልቃ ኣሰልጣን መጠን
1: እዚኣ ዓባይነት ብያ ረቢ ናይ ኩላትና ስራሕ ከዓ ኩሉ ዓበይቲ ሰልጠንቲ ዞምና ኣሽም ብሙላትና ማለት እዩ ነዚ ክንሰርሓሉ ናይ ግዴታና እዩ። ምክንያቱ እንታይ መስ ኣብቲ ናእሽ ዘሎ ቲ ግራስሮት ናይ ግድን ንዕእሱ እዩ ክስራሓ ዘሎ። እዚ ናይ በዓል ቢንያም ዓወታት ንብሎ ዘለና እዚ ናይ በዓል ሂኖ ናይ በዓል ኣክሹ ኩሉ ማለት እዩ ናይ በዓል ናትናያላሉ ናይ በዓል ዳንኤል መራዊ ቅዱስ ፓንታኒ ብምሉኦም እዚኦም ዓበይቲ ኣሕዋትና ዝተዓወትሉ ንሕና ኣብቲ ታሕቲ ዘሎ ንዖም ልትኩ ክስራሓ ዘሎ ኣብቲ ታሕቲ ዘሎ ቲ ግራስሮት ተለ ተሰሪሑሉ ከዓ ከም ሚድያ ክዘራ ንዕ እቲ ዝያዳ ወፍሪ ኣነ ከምኡ ኮይኑ ይስማዕኒ ዝያዳ ማለት እዩ። ሕጂ ናትና ጋ እንታይ ኣሎ መሲልካቲ ፀገም ኣብቲ ቁሩብ ናይቲ ፋሲል ፍሊቲ ናይ ገንዘብ ንቲ ሽግር ቁሩብ ናይ ቅድድ ምሽክለታ ድመፅእ ሕጂ ኣብ ብዝሕ ትረይ ንዝኸዱ ኣሎ ወላ በዓልና ብዓቕምናስ ወላ ምስቶማ ሰልጠንቲ ወላ ንዖም ንኩሎም ሓደራ ክትኮኖም ዋሕዲ ዘለዎም ተኣዳድምቲ ኣብ ነዊሕ ክሰሪሖም ክመፁ ከም ዘለዎ ንገብር። ሕጂ ተኣኪቦም ኣብ ዝናሰገን መብዛሕትኡ ሕጂ እዞም ቁልዑት ኣብ ዝናሰገን እዮም ዝሰርሑ። ሕጂ ናይ ባሓቂ ንሕና ኣብቲ ዝነበርናሉ ኣብቲ 2013 14 መብዛሕትኡ ትሬን ናትና ነበረ ነዊሕ ባጋ ነይሩ ናይቶም ቆልዑት ነዊሕ በፂሕካ መፅካ እዚ ናይ በረኻ ነዊሕ ኢንዱራንስ በፂሕካ መፅካ ስዮካ ዝያዳ ንዓኻ ዝህብትመካ ደምፃካ በርዛ ሓፂር ሓፂር ሰሪሕካ ኣይኮነን። ሕጂ መብዛሕትኦም እዞም ድርዮም ዘለኹ ሕጂ ኣብቲ ታለንቲ ጥራይ እዮም ንፀቕጡ ዘለዉ ናይ ታለንቲ እቲ ናይ ስፕሪንት ኩሉ ኣፍሉጦ ኣለዎም ሓቂዓይሽ እቲ ርእሶም ወላ ሕጂ ስማርት እዩ እቲ ስራሕ ነዊሕ ምስራሕ እቲ ድሌታት ግን ቁሩብ ሱ ጎድል ስለ ዘሎ ንዑ ዝያዳ ተገዲሶም ብውሑድ ከዓ ተኣኪብካ ደይኮነ እዚ ብ4 ሰባት ካብ 4 ክበዝሑ ይብሎም ብ5 ብ6 ከምኡ ዓይነት ዝሰርሑ ነይሮም እቲ ዝዓበየ ነይሩ ማለት
0: እዩ። ናብ ስፖርትን ባጀትን ክንመፅእ ተንኪፍክያ ፀኒሕካ ኣለካ ምሕረታብ ስፖርት ሃገርና ሓፈሻ ዋላውን ኣብ ኩሉ ዋላውን ብዓለም ደረጃ ስፖርት ማለት ባጀት ማለት እዩ። ቅድም ብሽክለታ ኣብ ሃገርና ድማ ኤርትራ ካብቲ ዓበይቲ ውድድራት ወይ ካብ ዓበይቲ ዓወታት ዝተጎናፅፈትሉ ሓደ ዓውዲ ስፖርት እዩ ታሪካዊ ድማ እዩ። ቅድም ብሽክለታ ኣብ ሃገርና ከም ባህሊ ከም ልክዕ ከም ኩዕሶ እግሪ ዝውሰድ ዘሎ ደረጃ ኢና በፂሕና ዘለና ቅድም ብሽክለታ እንተኾነ ግን ሓንቲ ብሽክለታ ክገዝእ ወይ ድሌት ዘለዎ ተቀዳዳማይ ክተፍር እንትኾንካ ቀረባት ክህልዋ ኣለዎ ብልክዕ ዋጋታት ናይ ዘን ብሽክለታ ዳርጋ ናብ ማኪና ከገዝእ ዝኽእል ዝፀጋጋዕ ዋጋ እዩ ተፀጋጊዑ ዘሎ ኣብዚ እንታይ ክስራሕ ኣለዎ መበልካ ስኻ ምክንያቱ ሓደ ኣደራዕ ናብቲ ወለዲ ከይኸውን ኣለዎ ወለዲ ይህሰዩ ኣለዉ ሓደ ቅድድም ብሽክለታ ፍቅሪ ዘለዎ ህፃን ካብ ንእስምነቱ ብሽክለታ ክጅምር ወይ ብሽክለታ ክዝውራ ብዝምረሉ እዋን ዋጋ ናይተን ብሽክለታ ኣዝዩ ዝተጋነኑ ኮይኑ ኣሎ ከም ዝገለፅኮ ናብ ማኪና ዝገዝእ ዋጋ ኮይኑ ኣሎ እሞ ኣብዚ እንታይ ክግበር ኣለዎ መበልካ
1: እዎ ናይ ቅድድም ብሽክለታ ሓቂ ዘረባ ብደይ ብሽክለታ ከዓ ክንጎይ ንኽእል ኢና እቲ ዓውዲ ንባዕሉ ሲ ቅድድም ብሽክለታ እንድሕር ተባሂሉ እኳ ነታ ብሽክለታ ኣዳሊኻ ብኣጌርካ ኢኻ ነቲ ስፖርት ዝያዳ ትብድሆ ማለት እዩ። ሕጂ ቅድድም ብሽክለታ ምስ ባህልን ስፖርትን ብፍላይ ኣብቲ ምርድዳእ ናይቲ ብሽክለታ ብጣዕሚ ኣገዳሲ እዩ ዋላ ኩለን ዘንጋንታታት ዘለዋ ሕጂ ብብሽክለታ ሓቂ ዘረባ ፀገም ኣለ ማለት እዩ። ኣብ ብሽክለታ ዘለና ፀገም ማልያ ደይብሉ እዩ እጂ ተን ብሽክለታካ በፂሐን ኣለዋ ብመንፀርቲ ትብሎ ዘለካ ምዕባለካ ናይ ግድን እዩ ምክንያቱ ፕሮፌሽናል ተኣዳድምቲ እዮም ምሳና ዘሎ ኩሎም እንታይ ዓይነት ብሽክለታ ዓጢቆም እዮም ድመፁ ዘሎ ኣንፅ እዞም ኣብዚ ዘለዉ ኣትሌት ከዓ ንብምሉኦም ነቶም ተኣዳድምቲ ንዖም ዳራዮም ዳዕቢ ዘሎ ጎኒ ጎኒ እቲ ናትና ንደልዮት ክንዓብየሉ ንኽእል እዚ ናይ ትሬን ንብሎ ዘለና እቲ ክንሰርሓሉ ክንፅዕረሉ ዘለና ታቀዳሚቲ ነጥቢ ከማ እዛ ድምፃካ ታ ቅድድን ብሽክለታ ናይ ግድን ተዓብላ ኮለን ተን ትካላት ምፍላይ ብመንግስቲ ንድሕርቲ ብሽክለታ ንድሕር ተዳሊለን ኩሉ ሓገዛት ንድሕር ተገይሩ ኣይሆ እቲ ዝመፅእ ዘሎ ኩሉ ነገርሲ ብድሆታት ከብል እዩ እምበር እዚ ብውልቀካ እንዳተገ

0: ዝኸደሎ ብሽክለታ ኣሰካፊ ፅባሕ ንጎ ከቢድ ይሓግ ዘለባ
1: ፅቡቅ ሞስከ ምናልባት ብደረጃ ሃገር ኣብ ዓወታት ዝተጓናፀፍና ኣለው ዝተሰመና ኣለው ኤርትራ ባንዴራ ኤርትራ ብዓለማት ዝተንበርበረትሉ ታሪካት ክንግንፅል ፀኒሕና ኣለና ወይ ክንዛረብ ፀኒሕና ኣለና ምናልባት ናብ ታሕቲ ውርድ ኢልካ ኣብ ግራስሩት ወይ ኣብቶም ንኣሽቱ ተቀዳደምቲ ዝስራሕ ስራሓት ዓበይቲ ስራሓት ክዕውታና ዝኽእል እንታይ ኣሎ ክኾኑ ይኽእል? ብፍላይ ብፍላይ ኣብ ናይ ብጫ ማልያ ወይ ኣብ ናይ ግዜ ውድድር ዓይነት ውድድራት ኣትለቲክስን ቅድም ብሽክለታን ናይ ግዜ ሕቶ ክሳብ ዝኾነ ኣብ ግዜ ብፍላይ ኣብ በዓል ዙር ፈረንሳን ኣብ ዓበይቲ ውድድራት ቮልታ ስፓኛን ጅሮሪ ኢጣልያን ዝኣመሰሉ ዓበይቲ ዓወታት ከነመዝግብቲ ኮይና ብግዜ ዝቀዳደሙ ተቀዳደምቲ ካብ ሕጅት ሒዝና ክንሰርሓሉ ክንክእል ኣለና። ስለዚ እንታይ ክግበር ኣለዎ መበልካ? ብፍላይ ብፍላይ ኣብቶም ግራስሮት ወሪድና ናይ ግዜ ተቀዳደምቲ ንምፍራይን ነቲ ናይ ብጫ ማልያን ቀጠልያ ማልያ ብኦሎምፒካዊ ተቀዳዳማይ ቢንያም ግርማይ ኣብ 2024 ኣመዝጊብና ኣለና። ስለዚ ኣመዝጊብና ኣለና ኢልና ንንየተሉ ጉዳይ ኣይኮነን ክቅፅል ክኽእል ኣለዎ። ግን እቲ ናይ ብጫ ንሃርፎ ዘለና እንታይ ክስራሕ ኣለዎ? ካብ ሕጂ ትሒዙ ባይታ እንታይ ክግበር ኣለዎ ምበልካ? እዞም ወፂኦም ዘለዎ ዓበይቲ ፕሮፌሽናላት ክነምፅኦ ንኽእል ንኸውን፣ ግን ቀጣልነት ምእታን ክህልዎስ እንታይ ክስራሕ ኣለዎ ትብላ መወዳእታ?
0: ከመዚ ማለተይ ሲ ኣሰልጠንቲ ወለዲ ኮሚሽን ባህልን ስፖርትን ዞባ ማእከል ኩሉ ኣብ ብሽክለታ ዝነጥፍ ኢዱንጓ እንተ ንድሕር ኮይና ዘይስራሓሉ ነገር የለን። ምክንያቱ ኣብ ታሕቲ ንክሰርሕ ትሕቲ ቅርፀካ ምሱ ይሕግዘካ እዩ። ምክንያቱ ዓበይቲ ውድድራት ንሪኦ ዘለና ተካታጎርናቱ ተዓቐበት ብጣዕሚ ተሪር እዩ። ልዕሊዩ ኣብዚ ዓድና ዘሎ ምስናቱ ኣረኣያካ ኩሉ ነገር ማለት እዩ ትሕቲ ቅርፂ ዝያዳ ይሕግዘካ እዩ። ብተፈጥሮኦም ከ ኣባናካ ታለንት ዘለዎም ተቀዳደምቲ ይፍጠሩ እዮም። ግን ከምዚ ድበልካ ሕጂ ኣብኡ ጥራይ ኣይኮነካ ኣብቲ ስርዓተ ኣመጋግባ እዚ ኒትሪሽን ገለ ዝበሃል ኣገዳሲ እቲ ሳይንስ እንዲ ወሪዱ ዘሎ ሕጂ ብሽክለታት ዝኸፈ ኮይኑ ዘሎ ሕጂ ኩሉ ነገር እዚ ሕጂ ተቀዳደምቲ ናሓካሓሽ ሕጂ ወላ ዞም ንኣሹ ደቂ 13 ዓመት እንዳተረድኦም ከይዱ ምክንያቱ ፊዚካሊ ነቲ ጂምናዚም ድኾን ስራሕ ክሰርሕዎ ጀሚሮም ባዕሎም እዮም ሰርሑ። ሕጂ ክረምቲ ውድድር የለን ኢሎም ኣብ ጅም ንጥፈታት ዝሰርሑሉ ሕጂ ሲ ኣነ እቲ ናይ ደገ ዝያዳ እቲ ኣካላዊ ምንቅስቃስ ኣብቲ ናይ ጂምናዚም ወላ ሪኢካይካ ዞም ማውንቴን በዓል ሳጋን ገለ ክጅምሩ ከለዎ መጀመርታት ናይ ጉቦታት ገለመለ ብሙሉእ ሲ እዩ በቃ እቲ ብማውንቴን ጌርካ ትሰራሕ ኣይሆ ብዙ ከዓ ኣብ ሓፂር እዋን ንመፀና ክኾን ትናትና ሕጂ ኣብ ማውንቴን ጎዮ ዘለና ረባሕ ወይ በቲ ልክዕ ናይቲ ዕቤት ናይ ቅድድም ብሽክለታ ቁርብ ህስ የብለካ እዩ። ምክንያቱ ሓደ ቆልዓ ክዓቢ ከሎ መጀመርታ ማውንቴን ብመሰረታ ዘና ዓበይቲ ጎማ ሞላ ዘለዎ ማውንቴን ብኡ ጌርካ ኣበፃድፍ ዘሎ እንታይ ዓይነት ቴክኒክ ካ እንታይ ዓይነት ስራሕ እንዳስራሕካ ትኽእል በር ዞም ተቀዳደምትና ከማ ብጣዕሚ በዓል ቢንያም ከምዚ ገይሮም ወፂኦም ክዕወቱ ኩሎም ዞም ተቀዳደምቲ ክዕወቱ ኣገርመካ እዩ ብጣዕሚ።
1: ብሽክለታ መስዋእቲ ዝሓትት ዓውደ ስፖርት እዩ።
0: ብጣዕሚ መስዋእቲ ዳሓቲት ኩሉ ነገር ይበካ ሕጂ እቲ ቡድሆታት ዓብ እንዲ ብዝያዳ ሕጂ ግን ኣይሆ ማቴስ ኩሉ ነገር ርእዎ እንዮም ዘለዉ ብምሉእ ከምዚ ዝበልከያ እቲ ዝዓብየ ነገር ንዓወት ኣይኮነ ንዓወት ቢንያም ኣምፂ ወይ ንክትዕቁቦ ግን ከቢድ ዋጋ እዩ ዝሓተካ ማለት እዩ። ሕጂ እውን እቲ ናይ ቢንያም ናይ ቀጠልያ ማልያሲ ክንስዕቦ ክንክእል ኣለና ኩሉ እዚ ናይ ብጫ ማልያ ትብሎ ላ ክስራሕ ኣሉ ካሎ ለይትን መዓልትን እንድሕር ፅዒሩ ሓደ ተቀዳዳማይ ኣይሆ ዘይዕወተሉ ኣብነት የለን። ብፍላይ ካ ትትሕቲ ቅርፂ ንዑውድ መስል ብፍላይ ምስ ሃገራ ፌደሬሽን ናይ ቅድድም ብሽክለታ ዞባ ማእከል እንድሕር ተማያየጦም ዋላ እዚ ናይ ሓመድ ደሎ በዚ ታሕቲ ሕጂ እዞም ናትና ዝሰርሑሉ ኣለዉ እዞም ፕሮፌሽናላት ናትና በዚ ናይ በዓል ድርፎ ዝሰርሑሉ ኣለዉ ብታሕቲ ታሕቲ ሕጂ ከምኡ ማለት እዩ። ቶም ማውንቴን ካ ተረዲኦም እንታይ ዓይነት ክሰርሑ ኣለዎም እቶም ዓበይቲ ተቀዳደምቲ ከዓ ይ ሕጂ እቶም ዓበይቲ ተቀዳደምቲ ብጣዕሚ ክምዝጎኑ እንዲ ደለዎም ኣብ ብሽክለታ ምዝዋር ጥራይ ኮኑ ዘሎ ኩሎም እዞም ፕሮፌሽናላት ወላ ነዞም ናትና መፂኦም ኣብዚ ኩሉ ዳይሬክት እቲ ናይ ቅድድም ብሽክለታት ናይ ሲኣይድ ባህል ሕግታት ኩሉ በቃ ገሊፆምሎም እዮም። ምክንያቱ ብሙሉ እዮም ተማሂሮሞ ሕጂ ማንም ተቀዳዳማይ ቆልዓ እንታይ የድልዮ ማዓሲ ሪካበር ደሊ ማዓሲ ድሰቲ ማዓሲ ትሬን ሰርሕ እንታይ ክገብር ኣለዎ ኣማጋግባ ብሙሉ ዝፈልጡ እዮም ኮይኖም። ስለዚ ሕጂ ቀሪቢ እቲ መዓልቲ ከምኡ ኮይኑ ዝስማዕነነ ዝያዳ ግን ክንፅዕረሉ ኢና።
1: ፅቡቅ ብፍላይ ኣብታ ናይ ኣማጋግባ ዝበልክያ ኣቓሉ ወሂብና ክንሰርሓ ኣላ ኢና ክንግደድ። ምክንያቱ ዝበዝሐ ተቀዳዳማይ ኣብዚ ደረጃ እዚ ወይ እውን እዞም ሕጂ ኣብ ደገ ወፃኢ ሃገራት ዝቀዳደሙ ዘለዉ እታ ቀዳሚቲ ዝረኽብዋ ዝነበሩ ምግቢ ፓስታ እያ ነራ። ሕጂ ፓስታ ክሳብ ክንደይ ጥዕናዊ ረብሓታት ክበካ ወይ ሓይሊ ክበካ ክእል ብሽክለታ ብሳይነስ ተደጊፉ ከምዝገለፅካዮ ተራቂቁ ስለ ዘሎ ብሽክለታ ሳይነስ

0: ሓዊስዎ ስለ ዘሎ ጥበብ ዝሓትት ዓይነት ስራሕ እዩ እሞ መወዳእታ ጋንታ ኤርቴል መፅኻ ኣለኻ ምሕረት ኣብ እስከ እንታይና ክንፅበ ኣብዚ ዓመት ዝበላ እኳ ዝተፋለቀ ዓመት ግዜ እንተሃለና ምናልባት ዝመፅ ዘሎ ውርድራት ናይ ዘዋሪት ዋንጫን ካልእን ውርድራት ሰሪዕሎ ፌደሬሽን ቅድም ምሽክለታ ዝዋ ማእከል ስጋንታ ኤሪቴል ምሕሬን ኣራኺብናዮም ኣለና ሕጂ እንታይ ኢና ክንፅበ
1: እዋ ምፅባይ ኢና ክንፅበ ኢና ናይ ግድን እዩ ማለት እቲ ስራሕ ተጀሚሩሎ ኣቲና ኣለና ዝያዳ ግን ማለተይ እንታይ መሲልካ ኩለንተን ጋንታታት ኣብ ዝለዓለ ደረጃ ክመፅሓ ዝበለፀ ምክንያቱ ውድድር ወላ ነቶም ተቀዳደምቲ ይኹን ወላ ብጋንታ ንጋንታ ኣብቲ ውድድር ዝያዳ ክትዓቢ ንሕር ኮንካ ዕብት ናይ ቅድድ ምሽክለታና ወላ ናይ ሃገርና ክዓቢ ንሕር ኮይኑ ተን ጋንታታት ኣብቲ ስጥመት ኩለን ማለት እዩ እንዳሰጠማ ንድሕር መፅን ውድድር ዝያዳ እንዳተበለ ኸይዱ ሕጂ እንታይ መሲልካ ነዞም ጁኒየር ዘለዎ ተቀዳደምቲ ተካእቲ ብዙሕ ንረክብ ኮይኑ ይስማዓኒ ምክንያቱ እቲ ወረዶ ከማንቲ ግዜ ከይዲ እዩ 27 እዞም 28 ተወለዱ ብምሎም ክሰጉሩ እዮም ስለዚ ካብ 227 ዘሎ እቲ ውድድር ዝያዳ ዝበለፀ ናይ ኩለን ክለባት ኮይኑ ስማዓኒ ሕጂ ብዘሎ ከዓ ናይ ግድን ኣብቲ ውድድር ገለ ነገር መመሓያሽ ዘቕረብናዮ ኣሎ ዋላ ገለገለ ተቀዳደምቲ ዘምፃናዮም ሓደሽ ኣለውንዶ ሕጂ እቲ ስራሕ ጀሚርና ኣለና ዝያዳ ግን ውድድር ንዝኾነ ነገር ደምፃካ ርባሕ ወይ እቲ ትሬን ጥራይ ኮን ትልምምስ ዝያዳ ንሰርሖ ኒና ለና እቲ ውድድር ግን ቀልጢፉ ዝመጨሉ ስራሕ እንድሕር ተፈጢሩ እቲ ዝያዳ ዳሓር ኣብቲ ውድድር እንዳኣረም ከያካ ተኸይዱ ምክንያቱ ውድድር ነቶም ተቀዳደምቲ የብልሖሚ ዮም ፆሚ ዝያዳ ከ ኣብቲ ምትላኸም ፆሚ ንውድድር ዘርክብ ስለደየለ ቀልጢፉ ክጅመረልና እቲ ውድድር ተስፋ ገብር ማለት እዩ ብውዳ ሓዝኛ ካ እቲ ውድድር ንክሌብ ኤሪተን ኣብቲ ዝነበረቶ ደረጃ ንክትበፅሕ ግዜ ይሓተና ኣሎ ናይ ክለብ ኤሪቴል ሓፂር ግዜ እዩ ምክንያቱ ዓባይ ክለብ እያ ከምዚ ካልኦት ክለባት ኣይኮናን ውድድር ዝነበረት እያ ዕውቲ ክለብ ዝነበረት እያ ናይ ግድ ንርዳእ ኣሉ ኢና ንኩሉ ነገር ከምዚ ድበልኩካ ግን ሃጓፋት ናይ ዘና ዓበይቲ ጋንታታት ነፍሲ ወከፍቲ ኣረዳማይ ኣብ ሓደ ዓመት 2-3 ንደገ ስለዝኸይድ ናቱ ቦታ ንምሽፋን እንደገና ኣብ ቅድድ ምሽክለታ ከዓ ዕድመ ከይሰገረ እቶም ፆታ ኣረዳማ የለን ኣብነት ካልኣይ ዲቪዥን ኣለዎናትና ብሉፃት ክነስግሮም ኣይንኽእል ኢና እቲ ሕጊ ናይ ዩሲኣይ ኣይሰድን ምክንያቱ ኣብ ጁኒየር ዝፃወቱ ተቀዳደምቲ 18 17 እዮም ኣንደር 23 ዓበይቲ ኤሊት ባህሎ ከዓ ካብ 19 ዕድመ ንላዕሊ ማለት እዩ ሕጂ ሱ ስለደገድደካ ግድ ናብቲ ብቕዓቶም ጥራይ ኣይኮነን ኣብቲ ዕድሜ ምስ መፅኡካ ንኩሉ ነገር ተብሎ ማለት እዩ ድሓን ተስፋ ንገብርካ ነዚ ድመፅለሎ ኩሉ ንክንዕወተሉ ማለት እዩ
0: ኣዝየ መስግነካ ስለቲ ዕድሜና ኣኽቢርካ ኣብ ስቱድዮ ምምፃኻን ስለቲ ግዜኻን ስለቲ ዘካየድናዮ ዘተ ወይ ዕላል ኣብ ቀፃሊ ብካልእ ትሕዝቶ ክረኸብ ወይ ብካልእ መደብ ክረኸብ ተስፋ ክገብረ ኣሰልጣኒ ክለብ ኤሪቴል ምሕረት ኣበየነ ኣመስግነካ ይቕኒልና
1: ራይ ረባሕ ወይ ኣነ እውን ብልቢ የለ መስግነካ ገለ ነገር ድረሳዕንያ ክህሉ ክእል ኣብቲ ናይ ስድራ ቤት ሓገዛት ኩሉ ግዜ ዝገብሩና ዘበርክትና ኣለዎ ካብቲ ናይ ጋንታናትና ዝነበረ ሕጂ ነብሱ መሓድሮ ተስፋ ጋብር ዝበሃል ናይ ባሓቂ የብለካ ኣለዎ ሕጂ ኩሉ መኪኑ ወፊዩ ኩሉ ነገር ወፊዩ ኣቡንሃኒ ዝበሃል ተቀዳዳማይ ኣውስትራልያ ሃገራዊት ጋንታ ከይዱ ዝነበረ እዩ እቲ ተቀዳዳማይ እውን ኣሎ ናሽናል ቲም ከይዱ ነበረ ማለት እዩ ሕጂ ብምሉኦም እዞም ናይ ስድራ ዘለዉ ክበዝሑን እዮም ኩሎም ድሕሪ ተፀብፂቦም ዝያዳ ግን ንዑ ክሳይ ደበልኩም ኣብቲ መበገሲ ጋንታናትና ክንጅምር ከለና መኪኑ ከይበቐቐ ምሳና ኩሉ ነገር ንገብረና ነበረ ብጣዕሚ ንዑ ንስድሩን ነመዝግኖ ደሊ ንስድራ ይከምኡ ንበዓልቲ ቤተይ ብምሎኦም ማለት እዩ ንስድራ ቤትና ክነመዝግኖም ደሊ በቲ ደበጎሱና ማለት እዩ ነተቅድ ካልካ ዝተፋፅዋር ናይ ዒታሮ ከዓ ከመዝግኖም ደሊ ማለት እዩ ካብ ዓበይቲ ሓለፍተይ ክሳብ ታሕቲ ዘለዉ ነቲ ባይታ ዝሃቡና ነቲ ስራሕ ተወፊና ንክንሰርሕ እቲ ግዜ ዝሃቡና ከዓ ከመዝግኖም ደሊ ማለት እዩ ረቢ ንዓኻ ዝያዳ ከመዝግነካ ደሊ ይቀኒለይካነ
0: ይቀኒልና ክቡራትን ክቡራን ተኸታተልቲ መደብ ዘተ ስፖርት ንሎም ዘደለናዮ ትሕዝቶ ኣብዚ ፈፂምና ኣለና ምስ ዘርፉ መልባትና ንሃርገኩም ወገነይ ሰላም

0: ተሓዝነኒ ነገር ኣብ ግዜ ናፅነት ንሕሪት ጋንታ ወኪለ ምፅዋተይ ኣዝዩ ይሕዝነኒ።
1: ስነ ስርዓት ዘለዎ ተፃወታይ ኩዕሶ ኣብ ኩሉ ዝኣቱ ጠባይ ርኑብ ስነ ስርዓቱ ኢልካ ኣካይዱ ኢልካ ጋንታ ተፃወታይ ከልኦ ክመርሕ ዝኽእል ኩሉ ዘማልአ እዩ ኤፍሬም መንግስታት።
2: ንዘጋጥመካ ብድሆታት ብሙሉእ ዓቕልን ትዕግስትን ገጢምካ ክትወፆ እንተ ደኣ ኽኢልካ ኣብ ተሪር ዓቐብ ተሪሮም ዝሓኽሩ ናይ ብድሆታት ጀጋኑ ዝደፍዎ ኣኽሊል ዓወት ፍሉይ ክብርን ዓበ ጽልዋን ክፈጥር ባህርያዊ እዩ። ጸጸርቲ ዕንቅፎምን ትፍትኖምን ሰባት ኣብ ዝበዝሑሉ ዓለም ተስፋ ቆሪፆም ንኻልኦት ብኣሎታ ክጸልዎ ኣብ ዝረኣየሉ መድረኽ ሓያላትን ጽኑዓትን ሰባት ግን ኣብነት ተጻዋርነትን ዓወትን ብምዃን ሓድሽ መንገዲ ይጸርጉ፣ ጉዕዞ ተስፋ እውን ይምህሩ። ናይ ሎሚ መደብ ሌላ ንዘጋጠሞ ብድሆታት ሰጊሩ ንኻልኦት ኣብነት ንምዃን ዝበቕዐ ስፖርተኛ እያ ከተቐርብ ኤፍሬም መንግስትኣብ። ኤርትራ ኣብ መድረኽ 1980ታት ካብ ዘፍረየቶም ከዋኸብቲ ስፖርተኛታት ዝኾነን በዓል ብዙሕ ሞያ ብድርብ ዓውደ ስፖርት ዝፍለጥን ብዓብዩ ብህንፀት ኣካላዊ ቆመናን ስነ ምግባርን ዝለዓለ ክብሪ ዝውንን ኤፍሬም መንግስትኣብ ንፀወታ ኩዕሶ እግርን ኩዕሶ ሰኪዕትን ብማዕረ ሚዛን ዝፃወተሉን ዝደመቐሉን ስፖርተኛ እዩ።
0: ገርመካ ኣብ ክልተ ዓይነት ስፖርት ራኹም ክንፃወት ነረ ምስ በዓል ተኣምራት በዓል ኣማርያ ፍፁም ገለ ቴብል ቴኒስ ፃወት ነረ፣ ቮሊቦል ንሕሪት ጋንታ ኤርትራ ተመሪፀ ነረ። ብዙሕ ግዜ ኣይጠቕሶኒ ስለምንታይ ክልተ ትሬኒንግ ገለገል ምስ ገበርኩ ገዲፍ ብዙሕ ስምዒት ስለ ዘነበረኒ ዝያዳ ካባይዲ ፃወት ካ እዞም ናይ ዋልያ ፃወቲ ነይሮም። ኣብቲ ግዜቲ ግን ኣነ ኣማረ በረኸት ንሕሪት ጋንታ ኤርትራ ተፃወትና። ባስኬትቦልን ኩዕሶ እግርን ግን ብስርዓት ተፃወተሉ ዝነበርኩ ግዜ ሶኒ ሮብ ዓርቢ ኣብ ባስኬትቦል ሶልስ ሓሙስ ቀዳም ኣብ ኩዕሶ እግሪ ይነጥፍ ነረ። ሽዑ ከዓ ብዙሕ ህርፋን ስለ ዝነበረኒ መስለኒ ብዙሕ ውፅኢት ነይሩ ንክብል ክእል።
2: ካብታ 8 ውሉዳት ዘፍሬየት ስድራ ቤት ኣቶ መንግስትኣብ ኣብ ኣስመራ ከባቢ ዕዳጋ ሓሙስ ብ1964 ተወሊዱን ዓብን ኣብቲ ሓያሎ ስፖርተኛታት ብሕልፊ ናይ ውሽጠ ቤት ስፖርት ዘፍረየ ማእከል YMCA ብንጉኡ ዝተፀንበረ ኤፍሬም ከም ኩሎም ናይቲ እዋንቲ መንእሰያት ነቲ ፀጋ ተቋደሶ።
0: YMCA ማለት መሰረት ናይ ኩላና ብሕልፊ ቶም ኣብኡ ኣብቲ ከባቢ ዝዓበና ስጋብ በዓል ቦቾፊላ ወይ ንግስ ሳባት ባህል ዝነበረ ስቴድዮም ስጋብ እናኣቱ ብምሉእ እቲ ሜዳታት ዋላ ብፅርግያ ብዓብዩ ከዓ ኣብ YMCA ከዓ ካርድ ስለ ዝነበረ ቅርሺ ከፊልካ ንሓደ ዓመት ስፖርታዊ ንጥፈታትና ኣብኡ ነካይዶ ነርና። ብከምዚ ደረጃ ከዓኒ ስጋዕ ካብ ስፖርት ደው ድብል ወሓሊፈ ማለት እዩ።
3: ዕዳጋ ሓሙስ ምዕባይ ዳርጋ ኣብቲ ኣብ ባህሪ ናይ ስፖርት ጥሒልካ ማለት እዩ ኩሉ ዓይነት ስፖርት ከኣሎ ማለት እዩ። ቴብል ቴኒስ ዲኻ ክትብል፣ ቮሊቦል ዲኻ፣ ባስኬትቦል ቲዘርቦል ዝበሃል ነይሩ፣ ግራውንድ ቴኒስ ዲኻ ክትብል፣ እዚ ኣትሌቲክስ ናይ ሓፂን ገለመለ ኩሉ ስለ ዝነበረ ኣብ ኩሉ ዓውዲ ኢኻ ትሳትፍ። መብዛሕትና ከዓ ውዝዓበና ሓደ ክልተ ሰለስተ ዓውዲ ሒዝካ ኢኻ ትኸይድ።
2: ገና ኣብ መበል 15 ዕድሚኡ ካብ ማእከል መሰልጠኒ ዕዳጋ ሓሙስ ናብ ቦቾፊልያ ብምስጋር ናብ ክለብ ሳንቶስ ተፀንበረ ኤፍሬም መንግስትኣብ ብዝነበሮ ክእለትን ቅልጣፍን ብዓብዩ ልዱል ሰብነት ካብ 1979 ኣትሒዙ ብቕዓቱ ከመስክር ኣይተሸገረን። ነቲ እዋንን ነተፃወትን እውን ብልዕል ተመስጦ ይዝክሮም።
0: YMCA ናብ ቦቾፊልያ ክንሰግር ከለና ከምዚ ፀዋዕኻዮም በዓል ካል ዝበሃሉ ኣብ ንእስ ዕድመ ምሳቶም ጋንታ ሳንቶስ ትበሃል ባያ ጀሚረ ንሳቶም ኣድርያና ባሃል ነይሮም ንሕና ከዓ ሳንቶስ ንበሃል ነርና። ዳሕራይ ካብ ሳንቶስ ናብ ድሕሪ ሓደ ዓመት ካብ ሳልሳይ ዲቪዥን ናብ ቀዳማይ ዲቪዥን መፅአ ማለት እዩ። መሰረትና ግን ካብኣቶም ኮይኑ በዓል ቺፖሊን ዝነበሩሉ ግዜ በዓል ኣማረ በዓል ቲካቦ ኣብ ቀዳማይ ዲቪዥን ዝነበሩሉ ግዜ ሽዑ ከዓ ኣብቲ ደረጃ ናብ መፅአ ማለት እዩ።
3: ኩዕሶ እግሪ ዶ ይነፍዕ ፍሬም ባስኬትቦል ድሕሪ ኢልካ ኒ ኣነ ኣብ ባስኬት ብጣዕሚ ዘድንቆ ርካ ምሳይ ፃት ነይሩ ፕሌይሜከር እዩ ኩዕሶ እንዳዘረ ሹት እንዳገበረ ድዩ መሳታት እናገበረ ዘይገብሮ ይነበረን ካብ ኩዕሶ ኣብ ባስኬት ቦል እዩ ዘድንቆ ነይረ።
2: ኣብ መወዳእታ 1970ታት ወተሃደራዊ ስርዓት ኢትዮጵያ ኣብ ኤርትራ ነቶም ካብ ዕለት ናብ ዕለት ናብ ማኣዲ ቃልሲ ፅምበሩ ዝነበሩ መንእሰያት ንምግታእን ንምቁፃርን ንስፖርታዊ ግጥም ከም ሓደ ሜላ ተጠቕመሉ ብሕልፊ ንኸተማ ኣስመራ ብዞን ከፍተኛን ቀበሌን ወዲቡ ሓያለ ስፖርት ግጥም ክሰርሕ ይተራእዩ። ኤፍሬም ነታ ዝተወልደላ መምሕዳር ከባቢ ወይ ቀበሌ መሰረት ወኪሉ ኩዕሶ እግሪ ኣብ ዝተፃወተሉ ኣብ ዕንቲ ሓያሎ ኣሰልጠንትን ተፃወትን ሓደረ ኣሰልጣኒ ጋንታ ዳህላክ ዝነበረ ገብረ ፃድቕ ምስ ናይ ኩዕሶ እግሪ ጋንታኦም ንኽፃወት ንዘቕረበሉ ሕቶ ተቐቢሉ ኣብ ሓፂር ግዜ ምስታ ጋንታ ኣብ ሜዳ ችቸሮ ኣብ መስመር ምክልኻል ተሰለፈ። እታ ክፃወት ዕድል ዝፈጠረትሉ ጋንታ ዳህላክ ናብ ዓበይቲ ክለባት ክህደን ኣጉልሓቶ ጋንታ ኣዶሊስ ከዓ ኣብቲ ውድድር ተዓወተትሉ ምስታ ጋንታ ተፀንቢሩ ንኽልቲኡ ፀወታ ብማዕራ ኣሳልዩ ቐጸሎም።
3: ሕጂ ኤፍሬም ባስኬት ዩ ክመርእ ዘለዎ ኩዕሶ እግሪ ናቲ ምርጫ ትኸውን ዝያዳ ግን ዘቢሉ ናብቲ ኩዕሶ እግሪ ኣብቲ ኩዕሶ እግሪ እውን ከም ሓቂ ንድሕር ኢኻዮ እቲ ፊዚካሊ እቲ ብቕዓት ናይ ትኽስታይ ጠቒሞ ክኸውን ይኽእል እዩ ኩዕሶ እውን ኣይተጋየሸ ማዕረ ማዕሪ ኢ ኸይ ስለ ዝነበረ ኩዕሶ ጀሚሩ ናብ ጋንታና ሕጂ ኣብ 84 ይመፂና ሽዑ ኸማን ናሽናል ቲም ተመሪፁ እዩ ድሕሪኡን ቀጻሊ ናሽናል ቲም ምረጥ ነይሩ ፍሬም ናይ ብሓቂ ፅቡቕ ፊዚካሊ ሕጂ ካብቶም መጀመርያ ዲስፕሊን ድሕሪኢልካ ናይ ኤፍሬም ዘርክብ ዲስፕሊን የለ መብዛሕትና ብለካስ ቁሩብ ገለ ካብ መስመር ምውፃእ ከሎ ከም ተፃወተ ፍሬም ግን ብጣዕሚ ዲስፕሊን ነበሮ ሰብ እዩ ብከምኡ ከዓ እኳ ኣብቲ ስፖርት ንፉዕ ተፃወተ ነይሩ ክትብሎ ትኽእል እያ እጂ ኣነ ዝያዳ ሚድፊልድ ፀዋት ነይሩ ዲፌንስ ፀዋት ነይሩ ዝያዳ ደንቆ ዝነበርኩ ኣብ ናይ ባስኬት ተመክሮ እንድዩ ኩዕሶ ሓፍ እንድሕር ኢሉ ላዕሊ ድወፅ ነይሩ ብህዲ የማን ፀጋም ከዓ ኩዕሶ ድርቢ ነይሩ
0: እቲ ዝኸፍአ ግዜ ንዓይ ሽዑ እዩ ነይሩ ስለምንታይ ኣብ ኩዕሶ ሰኪዕ ድነበረኒ ፀብለልታ ዋላ ቁመተይ ሕፅር ዝበለ ምበር እምበር ኣዝዩ ድለዓለ ፀልበልታ ነይሩ ንኽብል ይኽእል ኣብ ኩዕሶ እግሪ ክልውጥ ዝብል እውን ሓሳብ ኣይነበረኒ ብከምኡ ኣብቲ ናይ ሕሪት ጋንታ ኤርትራ ኣብ 80ታት መጀመርያ ሽዑ ኣብኡ ምስ ኣተኹ ምስ ሕሪት ጋንታ ኤርትራ 2 ዓመት ምስ ተፃወትኩ ኣብ 3 ዓመት ምስ ሕሪት ጋንታ ኢትዮጵያ ምስ ተመረፅኩ እቲ ዝነበረ ስልጣን ሽዑ ዘሪሁን ዝበሃል እቲ ራሻዊ ድመፀ ምስ ተበገስና ንጅቡቲ ክንከይድ ምስ ተበገስና እዩ ንዓይ ካብቲ ክስታይ ኣትሪፉኒ ሽዑ ገዲፍዮ ኩዕሶ እግሪ ከይድ የለ ወሲነ እታ ዝወሰን ኩላ ግዜ ግን እታ ዝኸፍአት ግዜ እያ ነይራ ኣዝዩ ፍቕሪ ነርኒ ምስ ባስኬትቦል ዳሕራይ እቲ ፆታ ምስ ኣድሊስን ኣብ ኩዕሶ እግርን ኣብ ባስኬትቦልን ኮይኑ ግን ዝያዳ ኣብ ባስኬትቦል ይዛዙ ነይረ ሽዑ ኣትሕ ደጎ ናይ ስፖርት ኮሚሽን ሓላፊ ነይሮም ፀዊዖም ሓይቶምኒ እዚ ትገብሮ ዘለካ ኣብ ክልቲኡ ደው ከተብለለካ ሓደ ምረፅ ገለ ዝብል ምርጫ ምስ መፀ ኣነ ኣብ ኩዕሶ እግሪ መሪፀ ኣብ ኩዕሶ እግሪ ኣትየ ማለት እዩ።
2: ካብ ስድርኡ ናይ ፖለቲካ ፅልዋን ፍቕሪ ሃገርን ዝሓደሮ ኤፍሬም ነቲ መድረኽን እዋንን ብዝግባእ ከንብብ ይሽገር ኣይነበረን ሰራሕተኛ ኣገልግሎት ፖስጣ ዝነበሩ ኣቦኡ መንግስቲ ኣብ ገብረ ሚካኤል ብተደጋጋሚ ናብ ፀታን ህዝቢ ድህነትን ይቐርቡ ነበሩ መወዳእትኡ ድማ ግዳይ ማእሰርቲ ኾኑ
0: ኣቦይ ተኣሲሩ 10 ዓመት ተፈሪዱ ነይሩ ድሕሪ እዮናታን ተኣሲሩ 5 ዓመት ተፈሪዱ ሽዑ ኣነ ትምህርቲ ወዲአ ክውድእ ሳሓደ ዓመት ተሪፉኒ ዝነበረ ሽዑ ኣነ ናይ ግድን ስራሕ ብደገ ክሰርሕ ጀሚረ ማለት እዩ ነቦይ ዳኣሰርዎ ምክንያት ኣብቲ ናይ ፖስት ኦፊስ ናይ ሓዋላ ሰርሕ ስለ ዝነበረ ብበዓል ብወፃኢ ገይሩ ገንዘብ ይለኣኽ ነይሩ ንሜዳ ተባሂሉ ትልኽ ነርካኣኻ ተባሂሉ እዩ ተኣሲሩ የናታን ሓወይ ኣብ ኣስመራ ኮይኑ ቁርብ ናይ ገንዘብ ምውፃእ ገለ ክስታይ ስለ ዝነበሮ ብኡ ተኣሲሩ ነይሩ ኣብቲ ግዜ እቲ ንዓይ ናይ ገዛ ሓላፍነት ኣባይ ወዲቑ ኣነ ስርሐ ነይረ ማለት እዩ።
2: ካብ 1982 ክሳብ 1984 ምስ ኣዶሊስ ድሕሪ ምፅዋቱ ናብታ ኣብ 1977 ብነፍሲሄር ቀለታ ስፋ ዝተመስረተት ጋንታ ኤሌክትሪክ ማለት ኤልፓ ተሰጋጊሩ ኤልፓ ናይ ገዛ ርእሳ ድሕሪ ባይታ ዝነበረ ክለብ እያ። ቅድም እታ ጋንታ ቀይሕ ባሕሪ ዝብል ስም እዩ ዝነበራ። እንተኾነ ቀይሕ ባሕሪ ብገዛእቲ ኢትዮጵያ ተቐባልነት ስለ ዘይረኸበት ነታ ስም ክቕይርዋ ተገደዱ። ኤፍሬም መንግስቲ እውን ንጋንታ ኤሌክትሪክ ኣብ 1984 እዩ ተፀንቢርዋ።
0: ኣነ ኣብ ቀይሕ ባሕሪ ቃቲ ከለኹ ብየማናይ ክንፊ በዓል ኣለም ትሪባ ነይሮም እዮም ብዙሓት በዓል ሙልጌታ ብፀገማይ በዓል ክፍለ ነይሮም ኣብ ማእኸል በዓል ምስግና የማነ መሓሪ ግን ኣነ ብሓደ ነገር ክበልፆም ኣለኒ ኢለ ሓስብ ነረ ንሱ ከዓ ፊዚካል ፊትነስ እዩ ኣብኡ ቦታ ኣይረክብን እየ እንድሕሪ ኢለካ ኣብ ምክፍፋል ፅዋት ነረ ኣብ ምክፍፋል ከምበል ኣብርሃን ኤልያስን ኣዝዩ ስጡም ዝነበረ ቦታ እዩ ነይርዎ ምስኣቶም ክወዳድር በዓል ኤልያስ ከዓ ኣብቲ ዝእለይሉ ግዜ ስለ ዝነበረ ምስኣቶም ምስ በዓል ባሊላ ዳሕራይ በዓል ቴድሮስ ተክሊት ኩሉ ብኣው ድመፁ ማለት እዩ ምስኣቶም ተወዳዲረ ኣብ ተሰላፊ ቋሚ ተሰላፊ ካብ ኣከፋፋሊ ኣነን መሓርን ኮይና ከዓ ኣብ ድሕሪት ኣብ ክንዲ የማንን ምስግናን ናይ ምስግና መገሻ ናይ የማን ከዓ ምስ ዕብት ውን ክስታይ ስለ ዝመፀ ኣነን መሓር ኣብ ማእኸል ክንፀት ጀሚርና ማለት እዩ።
3: ኣብ ጋንታና ክመፅእ ከሎ ብቕዕቱ ብጣዕሚ ንፉዕ እዩ ነይሩ ከምቲ ዝበልካያ ታ ጋንታ እውን ዓወት ነይሩዋ ይቅድሚ ሕጂ ድሕሪ እውን ትዕወት ነይረ እያ። ኤፍሬም ግን ኣብታ ቦታ ምስግና ኣብ ናይ ምስግና ቦታ ከምተካእታ ይመፂልና ቁፅሪ 4-45 ምስ ማሕር ሳይ ከንቲ ዝተቆሶ ዓንተ ወይ ሓሙሽተ ከዓ ኣብ ናይ የማን ካሕሰይ ከዓ ማሕር መፅኦም ማለት እዩ። ንነዊሕ ዓመት ከዓ ብፅቡቕ እናተኸላኸሉ ኣብ ፅቡቕ ደረጃ ደብፅሓ ጋንታ እዩ ክብለካ ክእል
4: 4-5 ኮይና ብሓንሳ ተረሲ ኮይና ንፀዋት ነርና ሕጂ ቁመንኡ ከዓ ከም ዝፈልጦ ሙሉእ እዩ ነይሩ ኤፍሬም ሕጂ ድሓር ኣብ ማእከል እርጋን ናይ ተፃወቲ ስለ ዘርከበ ከምዞም ክጠቕሰልካ ፅንሐ ኤልያስን ኣብርሃን ኣብ ምእራግ ስለ ዝኸዱ ብድሕሪኡ በዓል ሳምሶም ኢሳ በዓል ኤፍሬም በዓል ባሊላ ኣብቲ ማእከል ወኒኖም ሞ ብጣዕሚ ሓያላት ተፃወቲ ነይሮም። ብዙሕ ውህደት ፈጢሮም ከዓኒ ብኸመይ ዋንጫ ንወስድ ብዙሕ ዋንጫታት ወሲድና ከምዝክጠቕሰልካ ፅንሐ እጂ ኤፍሬም ብጣዕሚ ሓያል ተፃወታይ ነይሩ ቁመኑኡ ተበልካ ካብቶም ቶፕ ክላስ ዝበሃሉ ተፃውቲ ካብኦም እዩ ነይሩ።
1: ኣብ ምክልኻል ይረራርእካ፣ ኣብ ሚድያም ይረራርእካ፣ ኣብ ኣለኛመን ይረራርእካ፣ ኣብ ኩሉ ዘማለዩ ኤፍሬም ኣብ ሓቂ ስነስርዓት ዘለዎ ተፃወታ እዩ።
0: ቀይሕ ባሕሪ ወይ ኤሌክትሪክ ወይ ከዓ ሻዕብያ ትበሃል ዝነበረ ሓያል ጎና ኣብ ቅድሚት ነይሩ። ዳሕራይ ታጋንታ ምልእቲ ኮይና ቅድሜና ዝነበሩ ፀወቲ ሓያላት ኩሉ ሙሉእ ኩሉ ዝዕብልልዎ ዝነበሩ ሳቶም እዮም። ንሕና ምስ መፃና ውን ኣብ 80ታት ስጋብ 87 ዘሎ ግዜ 88 እቲ መፋርቕ ሓያል ጋንታ ኮይና ንኩሉ እንዳበድሀት ብዙሕ ግዜ ኣዲስ ኣበባ ትመላልስ ነራ ሓያላት ጋንታ ነረ እየን ኩለን በዓል ቺፖሊኒ ሜሎቲ ኣዱሊስ ዋላ ዋልያ ንባዕሎም ሓያላት ጋንታታት ነረን እየን ግን ዋላ ኣብቲ መወዳእታ ደረጃ ኣብቲ መወዳእታ ግዜ ካብቲ ደረጃና ናብ ካልኣይ እንዳወረድና ምስ ቺፖሊን እንዳተለዋወጥና ወይ ምስ ሜሎቲ ምስ ኣዱሊስ ምስ ኩለን ንኸይድ እምበር እታ ጋንታ ሓያል ሽም ዝነበራን ኣብ ኣዲስ ኣበባ ከይዳ ውን ፅቡቕ ተወዳዳሪት ጋንታ ዝነበረት እያ።
2: እታ ጋንታ ከም ሻዕብያ ተወሰዳ ኣብ ርእሲ ምንበራ ደገፍታ እውን ቅያር ሰማያዊ ማልያን ሰማያዊ ክራባታን ስለ ዝሃብዋ ብሓፈሻ ኣብ 1987 ብዙሕ ሽግር ትረክብ ከም ዝነበረት እዩ ኤፍሬም ዘዘንቱ።
0: ርሻን ኣብቲ ኣንጎሎ ናይ ሴዳ ኣብ ታሕቲ ናና ደጋፊት ኮይና እንዳ ሻህ ዝነበረ

0: ኤልፓ ወይ ኤሌክትሪክ ቀይሕ ባሕሪ እቲ ባጀት ትሕት ትብል ስለ ዝነበረ እዮም ስለቲ ግዜ እቲ ፓኒኖ እንቋቑሖን ፀባን ኣብኡ ፍቀደና ነይሩ ድሕሪ ልምምድ። ቅድሜና ግን ኣነ ብዙሕ ክሳ ይኮንኩም በዓል ኣብርሃ ዝነበሩሉ ግዜ ኩሎም እቶም ዓበይቲ ምናልባት በዓል ሻገ እውን ክዝክርዎ ክእሉ እዮም ንሳቶም ቅድመይ ዝነበሩ ህያብ ሂባትና ነይራ ማልያ ግን ኣይተረኣየት ናብ ቶም ቅድሜና ዝነበሩ ኣስማቶም ዝነበሮም ውን ነይሩ እዩ ማልያ እሱ ገይሮም ክፃወቲ ግን ኣይተፈቅደሎምን ኣዝያ ንፍዕቲ ወይ ከዓ ሓያል ደጋፊት ስለ ዝነበረት ስጋ ከምዚ ደረጃ በፂሑ ነይሩ ግን ብላዕለዋይ ደረጃ እቲ ማልያ ሽም ዘለዎ ኣብቲ ግዜ ትስ ኣይተለምደን ነይሩ ኣይኣትወን እውን ነይሩ ባና ስለዚ ብእሱ ገይሮም ክፃወቲ ኣይከኣልን ተባሂሉ ኣብ ስእሊ እውን ኣሎ እቲ ማልያ ገይሮም ክፃወቲ ከይተፈቅደ ጠጠው ኢሉ ማለት እዩ።
1: እቲ ኣብ መድያ ቦቾፊልያ ልዑል ብቕዓት ዘመስክር ዝነበረ ኤፍሬም መንግስቲ ኣብ ኣባል ናይታ ሕሪት ጋንታ ኤርትራ ክኸውን ግዜ ወሰደን ኣብ 1982 ምስ ሓያላት ስፖርተኛታት ብምዃን ኣብ ኣዲስ ኣበባ ድንቂ ብቕዓት ኣመስኪሩ ኣብኡ እውን ኣይተሓፅረን ምስታ ንኤርትራ እትውክል ሕሪት ጋንታ ኩዕሶ እግሪ ካብ ሕርያት ተመሪፁ ካብ ቀዳሞት 11 ተፃወቲ ክኸውን በቕዐ። ብዓላሚ ሕሪት ጋንታ ኤርትራ ዝነበረ ሃይለ ድባ ካብ 1982 ክሳብ 1986 ተፃዊቱ ብድሕሪ እውን ምስታ ካብ 1987 ብተኪ ኣብርሃ ትዕለም ዝነበረት ሕሪት ጋንታ እውን ቦትኡ ከውሕስ ኣይተሸገረን።
0: ሓያል ኣሰልጣኒ እዩ ዳሕራይ ከዓ ዳኣምነሉ ተፃወታይ ወላ ዝኾነ ይኹን ስጋዕ መወዳእታ ክብፅሑ ዝደሊ ኣሰልጣኒ እዩ። ሕሪት ጋንታ ኤርትራ ክተኣቱ ማለት ቀሊል ኣይነበረን ኩላህና ንፈልጦ ኢና። ኣብቲ ግዜ እቲ ግን ካብ ብዙሕ ግዜ ቴክኒክ ኣብ ታክቲክ ዝኣምን ዝነበረ እዩሱ ድሕሪኡ ከዓ ፊዚካል። ስለዚ ብከምዚ ደረጃ ኣይመስለኒ ኣብቲ ብዙሓት ሓያላት ፃወቲ ነይሮም እዮም ግን ኣብቲ ፊዚካል ቁሩብ ይርኢ ስለ ዝነበረ ይመስለኒ ብዙሕ ግዜ ኣብኡ ደፋእኒ ነርና እዩ። በዚ ደረጃ እዚ ከዓኒ መጀመርያ ዝኸድ ኩሉ ኣብ ምስ ሙሴ ሃይሎ ማርያም ምስ ሕሪት ጋንታ ኤርትራ 45 ኮይና ህንፃል ክኢለ ማለት እዩ።
2: ዋንጫ ሒዝና መፂና ኢና በዓል ፓቸ ዝነበሩሉ ታሪክ ኣሎ። ታሪክ ናይ ኤርትራ ካርታ ኩልሃና ተፃወቲ ኣብኣ ተሳኢልና ሽዑኡ ምስ በዓል ጫድ ምስ በዓል ሱዳን ምስ በዓል ኢትዮጵያ ውን ነራ ብጋንታ ንበዓል ሱዳን ስዒርና ዋንጫ ሒዝና መፂና ኢና 92/93 ኣብቲ መጀመርያ ናፅነት ማለት እዩ።
1: ኣብ ድሮ ናፅነት ጋንታ ኤልፓ ምስ ዋልያ ይፃወት ነበሩ። ተፃወቲ ኤልፓ ብሸቶ እናመርሑን ከለዉ ኣብ ገፁራ ገፅዎም የማናይ መንጋግኡ ብከቢድ ተሃስዩ ስለ ዝነበረ ድማ ኩዕሶ ሰኪዐት ይኹን ኩዕሶ እግሪ ካብ ምፅዋት ኣቋረፀ።
0: ሜሎትን ቺፖሊን ወይ ኣዱሊስን ቺፖሊንን ኦረዲ ኣፍሊጦም ነይሮም እዮም ናብቲ ደረጃ ቀዳማይን ካልኣይን ንሕና ንሳልሳይን ረብዓይን ና ንፃወት ነርና ኣድላይ ማለት ብዙሕ ራፍ ዝኾነ ፀወታ ግን ኩሉ ግዜ እንተተሳዒርካ ዋልያ ተሲዒሮም ኻ ብሃገር ደረጃ ስለ ዝሕሰብ ሻዕብያ ተሳዒራ ስለ ዝበሃል ንኸይንስዓር ብዙሕ ኢና ንጥቀቕ። ኣብዚ ግዜ እዚ ከዓ ካብ ነቲ ቁፅሪ 2 ብቁፅሪ 2 ዘሎ ናሃና ቁፅሪ 11 ብኡ ኣጋጣሚ ዝተረኸብና ኣነ ንደገም ሰው ፃኽዎ እዩ እሱ ወዲቑ ኣነን ሜዳ እዳ ገፀይ እዳኸድኩ ብድሕሪት መፅ ካብ ቤንች ድመፀ እዩ ሃሪሙኒንዓይ ምስ ወደቕኩ ከዓ እቲ ብሎን ጫማ ገይሩ ኣብ መንጋጋይ ሴሩኒ ማለት እዩ እዚ መንጋጋይ ምስ ሽዑ ልዕሊ ወርሒ ፈረቓን ኣብ ሆስፒታል ከይደ ሕክምና ገይረ እቲ ናተይ ናይ ኩዕሶ ዘመን ሽዑ ብድሕሪ ይቕርቡ ዋላ ተፃዊተ ተኾንኩ ግን ፍርሒ ነይሩ ማለት ተተሃሪምካ እንደገና ኣብ ከምኡ ደረጃ ከይትበፅሕ
3: ኩሉ ግዜ ምስ ዋልያ ክትመፅእ ከለካ

0: ዳርጋ ኣብ ኩናት ኢኻ ተኣቱ። ሕጅታ ፀገም ዋልያ ክኢላታት ኳ ግን ኩሉ ግዜ ሓንሳ እንድሕር ስዒርካዮም ደጊምካዮም ገለ እዚኣ ክስዕረናያ ዝብል እምነት ነይርዎም። በቲ ከዓ እቲ ፖለቲካ ተኸድካ ከዓ ናንታ ሸዓብያ ስለ ትበሃል ዝነበረት ኣብዚኣታ ፀገሞም ነይርዋ። ንሳቶም ኮ ካብ ሓደ ስጋዕ 11 ፉት በለር ክኢላታት እዮም እኖ ድወፃወት እዮም ዝወፆም የብሎም ክስዕሩና ኢሎም እንተዝብገሱ ምስዓሩ ኮ ትውፅኢት ስምረኸቡ መብዛሕትኡ ግዜ ንስዕሮም ስለዝነበርና ግን ፈርያማኣቱኻ እታ ሽም ከዓ ክትከውን ትኽእል ጋ እንታ ሸዓብያ ስለ ዝብልዋ ከዓ እሳ ከዓ ቅሩብ ትኸብዶም ግዲ ነይረ ኣብኡ ከዓ በቶም ሓለፍቶም እውን ዛጋ እንታ እዚኣ ክስዕረኩም የብላን ስለ ዝበሃሉ ዝነበሩ ሳእታ ተሃስዮም ዝነበረ በርኪ ኢላታት እዮም ወለሩ እዩ እንታይ ሞ ክተውፃሎም እያ ግን ንኣና ብ ጋንታና መብዛሕትኡ ግዜ ኣይስዕሩናን ነይሮም። ትኽብደት ተፅዕኖ ናይቲ ናይ ጋንታና በቲ ፖለቲካ ገለ ስለ ዝረአ ዝነበረ እስኡ ትፀገሞም ነይሮ ክብል
1: ነታ ብበቕዓታ ዝምክሐላ ጋንቲኡ ግን ኣይገደፋን። ካብ ታሕሳስ 1991 ጀሚሩ ንሓደ ዓመት ኣሰልጢንዋ ንሱ ሙሉእ ብምሉእ ቁስሊ ምስሓወ ነታ ጋንታ ንኣሰልጣኒ ክብሮም ተወልደ መድህን ኣረኪቡ ተፃወታይ ኮይኑ ቐጸለ። ኣብ 1994 ኩዕሶ እግሪ ጠቕሊሉ ክገድፎ እንከሎ ኩዕሶ ሰክዐት ግን ምስ ጋንታ ቺፖሊኒ ማለት ምስታ ብኩዕሶ እግሪ ምስ ጋንቲኡ መተሃላለኽቲ ዝነበረት ንዝተወሰና ኣዋርሕ ቀፂሉ
2: ተፃወታይ ነርካ ኣሰልጣኒ ክትከውን ማለት እቲ ክገብርዎ ደይክእሉ ውሽጣእቲኻ ባዕልኻ ክትገብሮ ኢኻ ትደሊ ቀሊል ኣይኮነ ዋላ እቲ ስምዒት በዕሉ እውን ቀሊል ነገር ክጋገ ይከሎ ዋላ ስኻ ሰብ ኮንካ ትጋገ እንተነበርካ ንስኻ ግን ትጋገ ዝነበርካ ኮይኑ ይስማዓካኒ ኣዝዩ በዳሃ ነይሩ ዋላ እቲ ስምዒት በዕሉ እውን ቀሊል ነገር ክጋገ ይከሎ ዋላ ስኻ ሰብ ኮንካ ትጋገ እንተነበርካ ንስኻ ግን ትጋገ ዝነበርካ ኮይኑ ይስማዓካኒ ኣዝዩ በዳሃ ነይሩ።
1: ፍቕሪ ስፖርት ኣብ ደመ ነፍሱ ዝተፀንበረን ድርብ ዕማም ዘሰላስለን ኤፍሬም እናተፃወተ ዝዕልም እናዓለመ ዝፃወት ስፖርተኛ እዩ ነይሩ። ኣብ ሓይሊ ኤሌክትሪክ እናሰርሐ ንጋንታ ላልምባ እናኽሻ ብኩዕሶ እግሪ ንጋንታ ምድላዊ መግቢ ከዓ ብኩዕሶ ሰክየት ነዋርሕ ከሰልጥነን ተራእዩ። ንኩሎም እቶም ኣብ ዝኽርታቱ ዓብ ኣበርክቶ ዝገበሩ ስፖርተኛታት ብሓፈሻ ነቲ ኣርማ ምዕባለ ስፖርት ሃገር ዝብሎ ነፍሲሄር ተስፋይ ቀለታ ብክብሪ ከም ዝዝክሮም እዩ ዝገልጽ።
2: ቀለታ ንዓይ ኩሉ እዩ ሓደ ዓርኩ እዩ ነይሩ ነቦይ ዋላ ኣድሊስ ከለኹ ንኩሉ ተፃወታይ ከምኡ እኳ ተነበረ ንዓይ ግን ብፍላይ ከዓኒ ከም ጎረባብቲ መጠን ንጎ ክሓልፍ ዋላ ምሸታ ኣዝዩ ድመርሓኒ ነይሩ ከም ዝወድለካ ከም ዝወድለካ ከም ዝወድለካ ኣነ ከዓ ኣዝየ ሰምዖ ነይሩ። ስለምንታይ ዋላ ካብ ኩዕሶ እግሪ ኣይፃወት እንተነበረ ናይ ኩዕሶ እግሪ መንቋቋሕታ ግን ኣዝዩ ነይርዎ እዩ ንዓይ ከዓ ካብ መሰረት ኣልዒሉ ስጋዕ መወዳእታ እሱ እዩ ኣብዚ ደረጃ እዚ ብፅሕ ንክብል ይኽእል። ስለዚ ኣብ ሂወተይ ብዙሕ ዓብዪ ቦታ ኣለዎ ዘለኣሎም ከዓ ንዑ ክዝክርአ ዝነብር ንዓይ ጥራይ ደይኮነስ ንኩሉ ኣብ ኤርትራ ዝነበረ ዝፈሪ ዝነበረ ተፃወታይ ንቐለታ ደፈቱ የለን።
1: ሂወት ኣሜሪካ ንኤፍሬም መንግስቲ ኣብ እቲ ካልእ ብድሆታት እዩ ኣፅኒሄሉ። ከምቲ ዝሓሰቦ እናሰርሐን እናተማህረን ዓይነት ሂወት ስድርኡ ንምምራሕ ዝዕንቅፅ ብድሆታት ኣይተፈልዮን። ኣብ ርእሲ እቲ ነዊሕ ዓመታት ብዘይ ወረቐት ምፅንሑ ተወሳኺ ሕማም ሽኮር ሓመመ። እቲ ሕማም ካልእ ሕማማት ኩሊት ኣማዕበለሉ። ከቢድ ገንዘብ እናኸፈለ ክሕፀውን ተገደደ። ብዓቕሙ እውን ሰሙናዊ ኣስታት $2,000 ክኸፍል ተሓተተ። ልዕሊ ዓቕሙ ብምዃኑ ፈተውቲ፣ ቤተሰቡ፣ ማሕበር ገዳይም ስፖርተኛታትን ኮታ መላእ ህዝቢ ብዘዋፀሉ ገንዘብ 8 ዓመት ኩሊቱ ተሓፂቡ። እቲ ሽግር ግን በዚ ደው ኣይበለን። ኣብ 2021 የማነይቲ እግሩ ቁስሊ ጋንግሪን ገበረት። ብሓካይም እውን ክትቁረስ ተሓበሮ። እታ ኣብ ሜዳ ኩዕሶ ሰኪዕትን ኩዕሶ እግርን ብፀወታ ብምስልጣንን ስራሕን ዘይትርብርብ እግሪ ምስ ከቢድ ስምዒት ተቆርፀት። ብድሆታት ገጢሙ ክስዕር ነይርዎ። ኣብ ብዙሕ ሽግር መፍትሒ ኣይተሰኣነን። ብዕድል እውን ሓንቲ ኮሊት

0: ተረኸበ። ኣብ መስርሕ መቐየር እውን ብዙሕ ብድሆታትን ዝኽርን ከም ዘሕለፈ እዩ ዝሕብር።
1: ክድቅስ ኩሉ ነገር ምስ ተቐራርብኩ ሰዓት 11 ናይ ምሸት ካብ ሆስፒታል ተደረው ኢልኒ ማለት እዩ። ምስ ገድኩ ምስ ተደወለ እንታይ እዩ ሕጂ ትመፅእ ውሽጢ ፍርቂ ሰዓት ሕጂ ትመፅእ ና ሆስፒታል እንታይ ትሆንኩም ኩሉ ተረኺቡሎ ትመፅእ ከይደ እቲ ሰብ ሓደጋ ገይሩ ናይ መኪና ሓደጋ ወዲ 46 ፃዕዳ ሰብ እዩ። እቲ ኩሊት ናቱ ኣውፅኦም ኣብ ፍሪዘር እትዮም ንሶም ብሄሊኮፕተር ኣምፅኦሞ ኣነ ካብ ብገዛ መፅ ሸዓን መጥባሕቲ ገይሮምለይ ማለት እዩ። ብሰንኪ ከዓ ቅድሚኡ ግን እዚ ናይ እግሪ መጉዳእቲ ኣጓኒፉኒ ነይሩ። ቅድሚኡን ካሊእ ተረኪቡ ነይሩ እዩ ግን ናይዚ ኢንፌክሽን ደው ከይበለ ዓይነ በካ እናኢሎም ዶኣቢሎሞ ብ222 ከዓ ዝቀይረ ማለት እዩ ኩሊት።
0: ኣብዚ እዋን እዚ በታ ኣብ 222 ዝተቐይረት ካልአይቲ ኩሊት ዕረፍትን ርግኣትን ረኺቡ ካብ ሰሙናዊ ምሕፃብ ኩሊት ተገላጊሉ ሂወቱ ብጥዕና ኣብ ምምራሕ ይርከብ።
1: በዳሂ እዩ ነይሩ ግን ሓቂሓይሽ በዓልቲ ቤተይ ካብ መጀመርያ ስጋዕ መወዳእታ ስጋ ብሰዓት እዚ ንሳያ ናተ ይድገፍ ነይራ የሕዋተይ ብምሉኦም ደቀይ ከዓ ሰለስተ ደቀይ ሓደ ብካናዳ ኣሎ ክልተ ምሳያ ኣለዋ እዚኦም እቲ ዝዓበየ ፓርቲ እዮም ሒዞም ዘለዉ ብምሉእ ከዓ ምሳይ ፃወቱ ዝነበሩ ሰባት ኣብ ቦስተን ቅመጡ ተቐማጡ ማሕበራት በዓል ዕዳጋ ሓሙስ ማይተማናይ ቦቸፊላ ማሕበር ገዳይን ብምሉኦም ኣብዚ ደረጃ እዚ ሞራል ገይረ ንክቅፅል ዝገበሩ ሳቶም እዮም። ቀሊል ኣይኮነን ኣብ ዝተወሰነ ግዜ ደድሕሪ ክዕሶት ጎይ ነርካ ኣብዚ ደረጃ እዚ ክትበፅሕ ስማዓካ እዩ ግን ካበይ ናበይ ምስኻ ዝነበሩ ሰባት ከዓ ኣብዚ ግዜ ዝደየለዉ ሰባት ስለ ዘለዉ ንዖም ያኻ ዝክር ዘለካ ከምኡ ክሓስብ ከለኩ ከዓ እዚ ኩሉ ገይረስ ኣብዚ ከማን መፅአ ምሳኹም ውዒለስ ነዚ ከለኹ ነዚ ሰነድ እዚ ክስንድ ብጣዕሚ ኣዝዩ ይሕብነኒ ደስ ካብለኒ።
2: እቲ መጀመርያ ሓሚሙ ዝተባሃለ በቃ ሮማይ ተረመሰ ጥራይ መሲልና ነይሩ ሕጂ ቀሲ ኢሉ እቲ ወረ እንዳመፀ ገለ ድሓን ምዃኑ ኣረጋጊፅና ኣብዚ ፌስቡክ ድ ገለገለ ከዓኒ ቁሩብ ቁሩብ ሓበሪቱ ንረክብ ነርና ሕጂ ከምዚኣ ኢሉ ምስ መፀ ከዓኒ ከም ሓውና መጠን ከም ዓርክና መጠን ተመስገን ኣምላኽ ኢልና ኢና። ሕጂ ኣብቲ ደገ ከዓኒ ሓጋዚ ኢና ስለ ዝኾነ ኤፍሬም ነዛ ናይ ገዳይም ድዩ ዋላ ብውልቂ እውን ብዙሕ እዩ ክሳይ ድገብረና እጂ ከምኡ ስለ ዝገበረና ንሕና ድማ ክፉእ ናቱ ክንርኢ ንደልን እንኳዕ ከምዚኣ ኢሉ መፀና ጎበዝ እዩ ዘሎ ኣምላኽ ከዓኒ ምስኡ ይኹን።
0: ብድሆታት ናብ ዕድላት ክቕይር ኣለዎ ኢድካ ምሃብ ሞት ኢሉ ዝኣምን ስፖርተኛ ኤፍሬም መንግስቲ ኣብ ምስ ካልኣይ ብምዃን መንእሰያት ስፖርተኛታት ኣብ ምስልጣን ይዋስእ ኣሎ።
1: ካብ ቅድመ ኣይቲንክ ካብቶም ተስፋ ድቆርፁ ኣይነበርኩም ምስ በዓል ብርሃነ መላጥ ምስ በዓል ምስግና ዮሃንስ ዲሲ ትበሃል ጋንታ ነራ ምስኣቶም ኮይና ኣብ ዓመት ዓመት ኣብቲ ስቴትስ እንዳኸድና ንፃወት ነርና ኢና ኣይቋረፅኮን ጎንጎኑ ከዓኒ ናይ ህፃናት ጋንታታት ነረናነ የሰልጥን ነረ ኩዕሶ እግርን ባስኬትቦል ስጋዕ ዚ ሰዓት እዚ እውን ኣብ ክልቲኡ ዓውዲ ከመሰልጣኒ ኮይነ ይሰርዐ።
0: ማሕበራት ገዳይም ስፖርታውያን ኣብ ወፃኢ ንገዳይም ስፖርታውያን ኣብ ምትብባዕን ምትሕጋዝን ልዕል ኣብርክቶ ከም ዘለዎን ብምግላፅ ኣብዚ መፅእ ዓመት ነቶም ብስፖርት ቋንቋ ደን ሃገራውነትን ዘሰልጠንዎምን ዘንቅሕዎምን ዘለዉ ቆልዑ ንዑደት ናብ ሃገሮም ሒዞሞም ክመፁ መደብ ከም ዘለዎም ብምግላፅ ንስድራ ቤቱ ንማሕበራት ገዳይም ስፖርተኛታትን ካልኦትን ድሕሪ ምምስጋን ንናይ ዝእዋን ስፖርታውያን ብፍላይ ተፃወቲ ኩዕሶ እግሪ ብጥቕሲ ኣሰልጣኒኡ ነበር ነፍስሄር ፍስሃየ ደሳለኝ ተላቢዎም ኣሎ። ኩዕሶ ልቢ ስለ ትርኢ ብልቢ ቅረብዋ
1: ኣብ ዝኾነ ኣብ ስፖርት ራይድ ኮነስ መንሰያት እዮም ፅባሕ ንጎ እንታይ ጓነፎም ኣይፍለጥን እዩ። ስለዚ እቲ ስኻ ክትገብሮ ትኽእል ስጋዕቲ ትገብሮ ግበር ኣለው ውሕዳት ፃውቲ ኮን ኣብ ፕሮፌሽናል ከይዶም ዝፃወቱ ዘለዉ ኣብ ፕሪምየር ሊግ ኣተው ዝፃወቲ ኣለውና ካበይ መፅኦም ሳቶም እሶምን ጎደሎ ኣለዎም

ባርከስ ዝኸበርኩም ተኸታተልቲ ለስ ስፖርት ናይ ሎሚ ትሕዝቶ ኣብዚ ክንዛዝም ብዘቕረብናልኩም መደባት ዓጊብኩም ክትኮኑ ሰብ ሙሉእ ተስፋ ኢና። ምርኻብና ዝቕፅል ሰሙን ብኻልእ መደባት እዩ ክኸውን። ክሳብ ሽዑ ሰላም ወሰናይ እናተመነኹ ይፍለየኩም ብወገነይ ሰላም።

ናብ እዋን ዘመኑ ዝሓለወን ርቀት ዘለዎም ምዕቡላት መሳርሒ ሙዚቃ ብምጥቃም ጥራይ ዘይኮነ ብግጥሚ ተሰኒዮም ዝዳለው ደርፍታት ውሑዳት ኣይኮኑን። በዚ መዳይ ምዕባልን ተፈላጥነትን ናይ ሙዚቃ ካብ ምዝንጋዕ ሓሊፉ ኣብ ናይ ስነ ልቦና ሕክምና እውን ክፅንበራ ኽኢልዎ እዩ። ክቡራት ተኸታተልትና፣ ንሎም ሰሙን ኣብ ኣገባብ ኣሰራርሓ ደርፊ ኣድህቦ ዝገበረ መደብ ኢና ክነቕርበልኩም ሰናይ ምክህታል።

0: Sawasu Kawalta Nabwalta
1: ኣበገባብ ኣሰራርሓ ናይ ሓንቲ ደርፊ ተሓልፎ መንገድታት ኣለዉ። ሙዚቀኛ ብዝመልኮ መሳርሒ፣ ድምፃዊ ድማ ቃላት ለቒሙ ድምፂ ኣሰኒዩ ብዘድምፆ መንገዲ ዝዳለው ብምዃኑ ብርክት ዝበሉ ሰብ ሞያ ዝሳተፎ ዓውዲ እዩ። ኣብዚ ሞያ ናይ ምቓም ሓንቲ ደርፊ ብልምዲ ብኮምፒተራይዝድ ሙዚቃ ተባሂሎም ዝስመዩ ኣለዉ። ንምዃኑ ግን እዚ ኣባህላ ብኸመይ ይግለጽ?
2: ኮምፒተራይዝድ ሙዚክ ብሓፈሽኡ ብድብድቡ ዝንጥቀመሉ ቃል እንዲ ብዘውትሮ ቅጻሊ ከዓ ኮይኑ ኣሎ። ኣብ ውሽጢ እቲ ውልካ ቅሩብ ስፍሕ ዝበለ ናቱ ትንተናታት ኣለዎ። ንኣብነት ዝኾነ ብኮምፒውተር ዝሓልፍ ዘበለ ሙዚቃስ ብድብድቡ ሰብ እንታይ ብሎ ኮምፒተራይዝ ሚዚክ ኢሉ ይፅውዖ። ኮምፒተር ስለ ዝሓልፈቶ እዩ። ዳው ዝበሃል ኣሎ ሶፍትዌር ሳብ ሙዚቃ ንጥቀመሉ ዳው ዋሕጥሮ ተቃል DAW ዲጂታል ኦዲዮ ወርክ ስቴሽን ኢና ንዝርዝሮ ማለት እዩ። ሕጃው ንጥቀመሉ ሶፍትዌር ኣብ ኤርትራስ ኪዩቤዝ፣ ኤፍኤል ስቱድዮ፣ ላጂክ ፕሮ፣ ኣብ ገለገለ ኤብልተን ላይቭ ትሪኢኻ ወይ ፕሮ ቱልስ ገለ ነዚን ክትጥቀመለን ከለኻ ሰብ ኮምፒተራይዝ ሚዚክ ይብለን። እቲ ትሰርሖ ህርመታት፣ እቲ ትቕምሮ ቅማረታት፣ ኣብኡ እቲ ኩሉ ንድምፅታት ንክትፈጥር ኢልካ ሃለኽለኽትብሎ ገለ እቲ መስርሕቲ ብኡ ንድሕር ዳ ሓሊፉ ኮምፒተራይዝ ሚዚክ ይብሎ ትእሰብ። ኣብ ጀራ ተኣቲኻው ጃንራ ኣብኡ ኣቲኻ ከዓ ንኣብነት ኢዲኤም ኤሌክትሮኒክ ዳንስ ሚዚክ ኢልና ንዝርዝሮ ኢዲኤም ወይ ዚ ቴክኖ ዝበሃል፣ ትራንስ ትበሃል፣ ሓውስ ዝበሃል ዝተፈላለዩ ጀራት ኣሎ። ኣብኡ ንጥቀመሎም ድምፅታት ከ ኣሎ። እቲ ድምፅታት ተመስርሖ ኢኻ እጂ ከምዚ ጊታር ናታ ፍልጥቲ ድምፂ ዘለዋ፣ ፒያኖ ናታ ፍልጥቲ ላታ ወይ ሳክሶፎን ገለ ወዘተረፈ ከምኡ ዘይኮንካ ትገብር ትፅምሮም ነቶም ድምፅታት ሲንተሳይዝ ትገብሮም። ሕጂ ኣብእቲ መስርሕቲ ብኡ ዝሓለፈ ከዓኒ ኮምፒተራይዝድ ሚዚክ ትብሎ ብድብድቡ ማለት እዩ። ሕጂ ናይ ሮቦት ድምፂ ዘለዎ ዝተፈላለየ ድምፅታት ንድሕር ዳ ኣብቲ ሙዚቃ ካየት ኢኻ ከዓ ብድብድብታት ሰብ ቅድም እንታይ ትበሃል ነራ ናይ ሮቦት ሙዚቃ ትበሃል ነራ ፀኒሓ ናይ ኤሌክትሪክ ሙዚቃ ተባሂላ እጅኻ ኮምፒተራይዝድ ሚዚክ ተባሂሉ ሕጂ ኣብ ውሽጢ ዋቲኻ ጥቕኢልካ እዚ ነቲ ብዙሕ ነገር ክትንትኖ ትኽእል ኢኻ። ብድብድቡ ግን ኮምፒተራይዝድ ሚዚክ ትብሎ ከለኻ ሓደ ሓደ ግዜ እንታይ ከስምዕ ትዕዘብ ኢኻ ኮምፒውተር ዝሰርሐቶ ሙዚቃ ኮምፒተር ኣይትሰርሕ ኒያ ሙዚቃ ኮምፒተር ዋላ ሓንቲ ነገር ኣይትገብረልካለ። ኮምፒተር እንታይ ኣገብር ትእዛዝ ትቕበል ዴታ ትዕቅብ ፕሮሰስ ከዓ ትገብር ነቲ ዝሃብካ እያ ትእዛዝ። ሕጂ ዋላ ብታ ሙዚቃ ከም እያ ትሰርሕ ኮምፒውተር ካብ ኣዝየን ዝማዕበላ ኮምፒውተርስ ገለ ክሳብተን ኣብ ጅባና ንሕዘን ሞባይል ገለ ተዘይ ኣዝዝካየ ኣይሰርሐኒ ልክዕ ከምኡ ከዓ ኣብታ ሙዚቃ ትእዝዝ ንስኻ ንሳ መስሪሓ ትህብካ እንጂ ኣብ ላይፍ ሙዚቃ ከይተረፈ ከምኡ ኣት ኢሎ ሎሚ ሎሚ ክብለክን ከለኹ ሲ ሓደ ባርከ 3 ዓመቶ ገለ ቢሉ ኣለዎ ትዕድመ ከምኡ ካብ ዝገብር ሰብ ልዕሊ እውን ክኸውን ይኽእል። ብፍላይ ብተን ዝማዕበላ ሃገራት ሓደ ሰብ ይደርፍ እታ ድምፂ ናብ ማይክሮፎን ትኸይድ ኣላ። ካብ ማይክሮፎን ብሚክሰር ኣቢላስ ናብ ስፒከር ኣይኮነትን ትኸይድ ሎ ኮምፒውተር ተሓልፈ ኣብታ ኮምፒውተር ድማ እቲ ኢንጂኒር ኮፍ ኢሉ ንሱ እቲ ዝግበር ይገብር ማለት ድምፅኻ ንኸይትፈርስ ድዩ ንኽኸሓሕሎ ድዩ ዝተፈላለየ ኤፌክትስ ንኽፈጥር እቲ ኤፌክትስ ንብሎ ዘለና ከምዚ ዲሌይስ ይፈጥረልካ ወይ ሪቨርብ ከም ዝገብር ዶ ገለ ዝኾነ እቲ ደሊዎ ዘሎ ኤፌክት ናፈጠረ ነቲ ሰብ ኣብ ስምዒት ከም ዝኣቱ ይገብሮ ተደልዩ ዘሎ ስምዒት ትፈጥሮ። እዚኣ ንባዕላ እንታይ ሽማ ኮምፒተራይዝድ ትብሎ ሕጂ ዝኾነ ናይ ከምዚ ናይ ሂማን ታች ንብል ምሽ ብሰብ ዝሓለፈ ነገር ሲ ሂማን ታች ኣለዎ ንብሎ ብኮምፒውተር ዝሓለፈ ነገርካ ኮምፒውተር ታች ኣለዎ ንብሎ እዚኣ እያታ ኮምፒተራይዝ ሚዩዚክ።

ተባሂላ ብድብድብታ ዝረበላ ዘላ ማለት እዩ። ኮምፒውተር ትሰርሖ ስራሕ ንምባል ዝግለፅ እንድሕር ዳ ኮይኑ ጌጋ እዩ። ከምዚ ዝበልኩ ኸ ኣገባብ ንክትገልፅ ኢልካ እንድሕዳ ትገልፀሉ ኢኻ ኮምፒተራይዝድ ሚዚክ ከዓኒ እወ ኣሎ።

ነዚ ናይ ኮምፒተራይዝድ ሙዚቃ ክስም ካብ ዘኽእሉ ሰብ ሙያያ ምክንያቱ ከም ናይ ኮምፒተር ወይ ሮቦት ድምፂ ዘለዋ ብምዃና እዩ። ብተወሳኺ ዝጥቀምሉ ሶፍትዌራት እውን ነዛ ባህላ ብልምዲ ንኸዘውትር ካብ ዘገድዱ ምዃኖም ይገሊጹልና።

0: ኣብ ኣገባብ ኣሰራርሓ ናይ ሓንቲ ደርፊ ብዝተፈላለዩ መንገድታት እዩ ዝዳሎ። ካብቶም ኣገደስቲ ዝኾኑ ድማ ሕላይ ዝበሃል እዩ። ንምዃኑ ግን ሕላይ እንታይ ማለት እዩ?
1: ሕላይ ብዙሕ ግዜ ሰብ ሕደማ ይብላ ወይ ከዓ ናይ ደርፊ ግጥሚ ከዓ ይብላ፣ ግን ሕላይ ከዓ ትብላ። እታ ሕላይ ትበሃል ሲ ንደርፊ ንክድረፍ ኢልካ ትጥቀመላ ግጥሚ ሕላይ ትብል ቃል ትጥቀመላ ማለት እዩ። ሕላይ ከምዚ ኣብ ሓደ ክላስ እንታይ ተሓቲቱ ናይ ዝያዳ ይገድስ ግጥሚ ዶ ዜማ ተባሂሉ ሓደ መምህር ተሓቲቱ ድሓር ንስኻ እንታይ ኢሉ መሊሱ፣ ንሓንቲ ጓሪ ምስ ኣበልከያስ መጀመርታስ እንታይ ትርኢ ገለ ኢልዎ፣ እንታይ ቆመናኣ ገለ መልክዓ ከዳድና ገለ ትርዮ ገለ ኢልዎ። እሱ ከም ዜማ ጌርካ ሕዞ ሽዑኡ ከተዕልላ ትጅምር ቁም ነገራ ገለ ትርዮ ገለ ዕሙቕ ኢልካ ትፈልጣነታ ጓል ማለት እዩ። እቲ ናይ ብሓቂ ፅባቀኣ ሽዑ ኢኻ ትርዮ። እዚ ኸ ከም ግጥሚ ጌርካ ርኣያ ዊች ሚንስ ሕላይ ማለት እዩ። ከም ሕላይ ጌርካ ርኣያ ገለ ኢልዎ። ሕጂ እቲ ውሽጢ ጥልቕ ኢልካ ነታ ተሰሪሓ ዘላ ደርፊ ክትፈልጣ ንሕርዳ ደሊኻ እንታይ መልእኽታ እንታይ ክትብል ደልያ ዘላ ገለ እቲ ሕላይ እሱ ይስርሑ። ኣብ ሕላይ ዓለም ኣቲኻ ብዙሕ ነገር ክትብል ትኽእል ኢኻ፣ ግን ኣብ መወዳቱ መልእኽቲ ናይታ ደርፊ ኣብታ ሕላይ ኢኻ ትረኽባ። ንሃገር ክኸውን ይኽእል እዩ፣ ንፍቕሪ ክኸውን ይኽእል እዩ፣ ንፕሮፓጋንዳ ክኸውን ይኽእል እዩ፣ ንመምሃሪ ክኸውን ይኽእል እዩ፣ ንምንቃፍ ክኸውን ይኽእል እዩ። ዝተፈላለየ ክስታይ ክትፈጥር ትኽእል ኢኻ ኣብቲ ሕላይ። ኣብኡ ምስ ኣተኻ ከዓኒ ኣገባብ ዝተፈላለየ ኣገባብካ ይጥቀሙቶም ሕላይተኛታት ከምዚ ሲምቦልስ ገለ ዝተፈላለየ ተምሳላያዊታት ገለ ይጥቀሙ። እቲ ሜታፎር ዝበሃል ሲምቦል ዝበሃል ዶ ገለ እናበሉ ከዓኒ በቲ ዝተዓሞም ኣገባብ ገይሮም ነቲ መልእኽቲ የመሓላልፍዎ። ህዝቢ ተላዕለሉ ተደሊኻ፣ ህዝቢ ተህደሉ ተደሊኻ፣ ሽገይ ሃውኒ ሽገይ ሃውኒ ገለ እናተባህለ ተደሪፉ ኣብ መወዳቱ ሰብ ነዲሩ ሰውራ ወፊሩ ኸይዱ ናፅነት መፅያ ሕጂ ሕላይ ሲ ህዝቢ እውን የንቀሳቕሰልካ እዩ ከም ፅሑፍ ማለት እዩ። ኣብ ገሊኡ ቃንዛኻ እውን ተውፅሉ ቃንዛኻ ኢሕታኻ ዝተውፅሉ ብሉዝ ሚዚክ ክብለኪ ዝፀናሕ ኮነ ኣብነት ናይ ኢሕታ ይንሱ ብሙሉ ኣባኻ ዘጋጠመ ኣይኮነን ኣብ ስድራኻ ዘጋጠመ ኣብ ጎረባብትኻ ዘጋጠመ ገለ ቃንዛኻ ትገልፀሉ። ኣብ ናይ ቆልዑ ደረጃ ንሕርዳ ውሊድካ ከዓ ኣብቲ ታሕቲ ተወሪድካ ከዓ ቆልዑ እንተክበልዑ ከለዉ ድዮም እንተክድቅሱ ከለዉ ድዮም ገለ ወይ ከ እናተፃወቱ ዝምርዎ ገለ መዛሙር ትህቦ ንምንታይ እተይልካ ባህሊ ንምስግጋር ክብረት እቲ ካራክተርስ ክትሃንፅ ንሕርዳ ደሊካ ብ ቆልዓሲ በተን መዛሙር ገለ ጌርካ ትሃንፆ ማለት እዩ። ሕላይ ከዓ ከምዚ ዓይነት ስራሕካ ይሰርሐልካ እቲ ናይ ቆልዑ ደረጃ። ኣብ ሰውራ ንሕርዳ ከይድካ ከዓኒ ነቲ ሰብ ተበራብሮ ቀፃሊ ተንቆሖ ጥራይ ዘይኮነስ ተበራብሮ ከዓኒ ከምዚ ድቁስ ሰራዊት ኣየድለይካን እዩ። መወዳቱ ዝተበራበረ ሰራዊት ድሉ ሰራዊት እዩ ዘለይካ። እዚ ቻቦ ኣሎ ንዓወሽ በሎ ካላሽን ተኣክሎ ገለ ኢልካስ ንክንዲ ገለ ዝኸውን ናይ ደርግ ሰራዊት ዚ ከም ሓደ ብዘይጠቅም ሕጂ ከድካ ስዕር ከተብሎ ትኽእል ገለ ጌርካስ ኣናእዝ ተብሎ ሕጂ ሰራዊት ካፍናን ከም ዝዓስሎ ገለ ትገብር። እዚ ሰውራዊ ኣብ ናፅነት ኣይሰርሕኒ ኣብ ሰውራ ግን ከምኡ ጌርካ ነቲ ሰራዊት ተሃንፆ። ሕጂ እቲ ሕላይ ኣብ ከክ ኩነታቱ ምስእተኻዮ ነናቱ መልእኽቲ ይገልፅ ነቲ ዘሎ ከባቢ መሲሉ እዩ ካ ዝገልፀልካ። ኣብ መወዳቱ ሽዑ ትደሊኻዮ ዘለኻ ስምዒት በቲ ዜማ በቲ ሽጣራታት ናይ ምቕቅማርን ገለን ዘይኮንካ ጥራይ ትሰርሖ ሲ በቲ ሕላይ እውን ጌርካስ ዝያዳ መልእኽትኻ ተሕልፍ ዝያዳ ስምዒት ትፈጥር።

0: ሽዑ ናብ ትደሊኸዮ ዘለካ ተማእዝኖ ነቲ ሰማዕኻ ማለት እዩ።
1: ዝበዝሐ ግዜ ዝዳለዉ ደርፍታት ንባህልን ልምድን ከምኡ ድማ ንኹነታት ናይ ሓንቲ ሃገር ንምግላጥ ተባሂሎም ይዳለው እዩ። በዚ መንገዲ ኣብ ምላዓልን ምንቃሕ ህዝቢ ዓብ ተራ ከም ዘለዎ እውን ዝሓለፍ ታሪክ ሃገርና ዝምስክሮ ሓቂ እዩ። ሓንቲ ደርፊ ኣብ ሕብረተሰብ ዘለዋ ኣስተዋፅኦ ቀሊል ክሳብ ዘይኮነ ንኽትዳሎ ተሓልፎ መስርሕ እውን ኣድካሚ ከይኮነ ይተርፍን። ከመይ እንተበልና ነቲ ሕላይ ወግጥሚ ዘሰኒ ዜማ ንምድላው ዘድልዩ ሙዚቀኛታት ምድላውን ከምቲ መልእኽቲ ናይቲ ግጥሚ ብግቡእ ክውክለካ ዝኽእል ድምፃዊ ምቕራብን ምውሃድ ዝመልኽን ምቕራብ ካልእን ነገራትን ስዒቦም ዝቐርቡ መንገድታት እዮም። በዚ መዳይ ኣብ ሃገርና ክሳብ ሕጂ ዝተፈላለዩ መንገድታት ብምጥቃም ዝበዝሑ ንባህልን ልምድን ናይ ሕብረተሰብና ዘንፀባርቑ ብዙሓት ስራሓት ቀሪቦም እዮም። ስለዚ ኣበርክቶ ሰብ ሙያ ኣብዚ ዓውዲ ብዝተፈላለዩ መንገድታት ቀሊል ከም ዘይኮነ ይውዕሊሉና።

0: ነዞም ዝተገልጹ መንገድታት ተኸቲሎም ዝዳለዉ ደርፍታት ብዙሓት እዮም። ካብቶም ኣብ ግዜ ቓልሲ ዝቐረቡ ደርፍታት ብዝተፈለየ ንህፃናት ተባሂሉ ዝተዳለወ እሞ ንነዊሕ ዓመት ካብ ኣእምሮ ዘይሃስስ ኮይኑ ዝተሰርሐ ውሑድ ኣይኮነን። ኣገዳስነት መልእኽቲ ናይ ሓንቲ ግጥሚ እውን ብከምዚ ዝስዕብ ይግለጽ።
1: ንኣብነት እቲ ንሕና ዋሪ ኣብ ዝነበርናሎ ግዜ ንኣብነት ከልዕል ዋሪ ሲ 19 ዓመታት እንድያ ሰሪሓ ሕጂ ብዕረፍትላ ብብውልቁ ከዓ ሰብ ይሰርሕ ሕጂ ኣብቲ ሽዑ ዝነበርናሉ ግዜ ግን እቲ ምንጪ መበገሲ ንኣብነት ክትሪኦም ከለኻ ኩለ ፀሓፋ እዩ ፍሬም ፍቃድ እዩ መምሪ ፍሬም ፍቃድ እዩ እቲ ዜማ ዝደርሶ ንሱ እዩ ትሕላይ ዝደርሶ ንሱ እዩ እቲ ምንጪ ክትሪኦም ከለኻ መብዛሕትኡ ግዜ ካብቲ ከባቢ እዩ እቲ ከባቢ ከ እንታይ እዩ ዘለዎ ብዙሓት ቆልዑ ቆልዑን መንእሰያት ዘለዎ እዩ ሕጂ ኣብ ዕላል ገለ ትርኢ ትሰምዕ ኣብ ግዜ ልምምድ ገለ ትዕዘብ ኩነታት ገለ ይመርሐካ እዩ ህዝቢ ዝህበካ ርእቶ ኣሎ ህዝቢ ዝህበካ ርእቶ ከዓ ገሊ ቁም ነገር ዘለዎ ርእቶ እዩ ገሊ ስምዒታዊ ርእቶ እዩ ሕጂ ስምዒታዊ ርእቶ ገለ ወላ ትስሕቀ ኣለኮ ትኽእል ኢኻ ሳን ውስጢ ዋዓል ገለ ሰብ ስቂሉ ድሕድሕ ኣብሎ እዩ ዘረባ ሓደሓደ ግዜ ሽዑኡ መበገሲ ሓሳብ ግን ይኮነካ ንዓኻ ወይ ከዓ ጌጋታት ትርኢ ኣብ ከባቢ እቲ ዝረእኻዮ ጌጋታት ገለ ትእትዎ ወይ ሓድሽ ነገር ይተኣታቶ ንዕውም ትክስክሰሉ ትደሊ ገለ እዚ መንቀሊ ሓሳብ ይኸውን ወይ ከዓ መንግስቲ ኣብ ሓደ ነገር ኣተኪሩ ክሰርሕ ይደሊ ኤች ኣይቪ ክጠፍእ ኣለዎ ወፍሪ ዋርሳይ ከዓ ኣሎ ኩሉና ንስራሕ ሃገር ነልምዕ ገለ በብእዋኑ ንሰምዕ ነርና ኢና ከምኡ መፅኡ ገለ ትጎስግሰሉ ትበሃል ገለ ሕጂ እንተስ ብሓበሬታ ድዩ እንተስ ብትዕዘቦ ድዩ ገለ ሓደ ስራሕ ይነቅል ወይ ከዓ ክትምዕድ ወይ ፍናን ናይ ሰብ ከተበርኽ ገለ ትደሊ ንኣብነት ሃገረይ ኩሉ ሰብ ዝፈልጣ መዝሙር ናይ ዋርያ ንሕና ዘሚርና እያስ ደቅና ዝኣኽሉካ ሕጂ ዝምርዋ የዓቢላ ገለ ኣለዉ ኣፈቐዱ ሰብ ሃገረይ ይብለካ ገለ ዋርን ሃገረይንስ ከምዚ ክስታይ ኮይና ከምዚ ዳርጋ ሓደ ኮይነ እቲ ዝፈረየ ኣማኢት ዝኾነ ደርፍታት ሃገረይ ክዝክር ጀሚሩ ሰብ እንተኮይና ሃገረይ ተሰሪሓ ተይልካ ግልፅ ኣብ መወዳሱ ሃገረይ ፈትወኪ እዩ መልእኽቲ ወላ ሓንቲ ብላንካ ሃገረይ ፈትወኪ እያ ታ መልእኽቲ ወላ ሓንቲ ካልእ መልእኽቲ የብሉ ሕጂ ሃገረይ ፈትወኪ እዩ ወን ፈትዋ ነዚ ንክትሰርሖ ግን ንዓኣ ዝቀናበረ ሙዚቃስ ሙሴ ተስፋ ማርያም ወዲ ሱዳን እዩ ዝበሃል ወዲ ሱዳን እዩ ዝፍለጥ ንሱ እዩ ነታ ሙዚቃ ኣዋሂድዋ ትሕላይ እቲ ዜማ ናይ መምርዒ ፍሬም እዩ ብዙሕ ግዜ ከዓ ሎ ጎስጓሳት ገለ ይግበር እዩ ስራሕ ትሰሪሕካ ገለገለ መወዳእቱ ዜርካ ትኩሉ ትብሎ ግን ንሃገርካ ስለ ትፈትዋ እዩ ምበር ካልእ ምስጢር ሃልይዎ ይኮነ በቲ መንደቕ ዝፈረሰ ገለ መንደቕ ፈሪሶ ገለ ክትብል ከለ ሃገርካ ስለ ትፈቱ እዩ ምበር ካብ መንደቕ ኣይኮነ ተዛርበካ ዘላ ትፍቕሪ ሃገርካ እዩ ተዛርበካ ዘሎ ሕጂ ካብኡ ዝነቅል ኣብ መወዳእቱ ዝተፈላለዩ ኣብኡ መንእስያትን ቆልዑን ገለ ኣለና ኩሉና ኤርትራ ንፈትወኪና ንብል ገለ ካብኡ ይብገስ ሕጂ መበገሲ ሓሳብ ዝኮይኑ ኣብ ምስርሑ ይኣቱ ማለት እዩ ኣብ ምስርሑ ምስኣተወ እቲ ዕላይ ተዳሊ ኣሎ ዜማ ተዳሊ ኣሎ ኣብ ሙዚቃ ኣሬንጅመንት ይኣቱ ማለት እዩ።

ሙዚቃ ኣሬንጅድ ይኸውን። እቲ ብዙሕ ግዜ ከም ጌጋ ትሰምዖ እንታይ ኣሎ ኮምፖዝ ይኸውን ኮምፖዘር ገለ ይብሉካ ንዴ ኮምፖዚሽን ኮምፖዘር ኣብ ክላሲካል ሙዚቃ ንጥቀመላ ቃል እያ። ደራሲ ማለት እያ ትርጉማ። ኮምፖዝ ገይረ ደሪሰ፣ ኮምፖዘር ደራሲ። ኣብ ናይ ሎሚ ኣብ ኮንቴምፖራሪ ንብሎ ሙዚቃ ከዓ ኣሎ። እዚ ሎሚ ንሰምዖ ዘለና ኣብ ኣርኤንቢ ሂፕሆፕ ፓፕ ገለ ንብሎ ከዓኒ ሶንግ ራይተር ንብል። ክልቲአን ደራሲ እየን ትርጉመ። ኣብ መወዳእቱ እንታይ ዝደርስ ዜማ ዝደርስ እቲ ሕላየተኛ እዩ። እቲ ግጥሚ ዘዳሉ ሰብ ሕላየተኛ እዩ። ሕጂ ነዚአን ክልቲአን ምስተሰርሐ ወዲ ሱዳን ከዓ እታዋሃዲ ሙዚቃ ኮይኑ ሰሪሕዋ ማለት እዩ። ናብ ስቱድዮ ከይዳ ኣብ ስቱድዮ ኻ መን ኣሎ ድምፂ ንዓ ክመልኣ ዝኽእል ተባሂሉካ ሓደ 5-6 ዝኾኑ ሰባት ከዓ ናብ ስቱድዮ ከይድና ድምፂ ተመሊኡ መወዳቱ ሃገረይ ኮይና ማለት እዩ። ብርግፅ ቪድዮ ኣዝዩ ሓጋዝ እዩ ኣብ ሙዚቃ። ቀደም ምስማዕ ነይሩ ሰብ ሓይሉ፣ ሎሚ ከዓ ሰብ ምርኣይ ኮይኑ ኣሎ ሓይሉ። ሕጂ ወላ ኣልቡም ክዝርጋሕ ትሰሚዐ ኢኻ። ክሳብ ሕጂስ ኣልቡምስ ብዙሕ እዮም ዝርግሑ። ኣብ ኤርትራ እኳ ጠፊ ኢሎ ንዲ ኣልቡምስ። ኣብ ኣሜሪካ፣ ኤሮጳ፣ ኤሽያ፣ ኣውስትራልያ ተወሪድካ ግን ብብዙሕ ኢኻ ትሰምዕ ኣልቡምስ። ቢልቦርድ ኢሎም የዳልዉ እዮም። ህዝቢ ይመርፅ እዩ ገለ ይፋ ቅድም እንዳ ዜና ከምኡ ይግበር ነይሩ። ኣብ ናይ ሬድዮ ዛራ ንኣብነት ተባሂሉ ገለ ይግበር ነይሩ። ዝተፈላለዩ ሰባት ይምረፁ ይዕወቱ ገለ ብኣካል ዘርከብናሉ እዩ። እዚ ሕጂ ከምኡ ተባሂሉ ተሰሪሑ ገለ ኣብ መወዳእቱ ሰብ ሰሚዑ ይፈርድ ዝነበረ፣ ሎሚ ግን እንታይ ኮይኑ ቪድዮ ተሰሪሕካላ ደፋኢት ሓይሊ እያ ትኸውን። እታ ቪድዮ ብብዝሒ ከም ትዕወት እያ ትገብረካ ነታ ሰሪሕካያ ዘለካ ጄፍ ኮርስ ሃገረይካ እታ ቪድዮ ላ ብናሽቱና ከለና ገለ ዝተቐርፀ ዝተፈላለየ ሜሞሪስ ገለ ኣለዋ ዝተቐርፃ ገለ ንሰን ተዋሂደን ከዓኒ ቪድዮ ኮይና ማለት እዩ። እጂ እቲ ኣገባቢ ኣሰራርሑ ሓደ ኣገባቢ እዩ። ዝኸ እቲ መንቀልስ ሃገር እያ እታ መንቀሊት ሃገረይ ፈተወኪዩ ገለ እቲ ንፁህ ህት ያው ዘሎ ቃላት ገለ ሃገረይ ፈተወኪ ተወድዩ ቆልዓ ክብሎ ክእል መንሰይ ክብሎ ክእል ሽማግለ ክብሎ ክእል ገለ መወዳቱ እቲ ከዋህዳ ዝኽእል ሰብ እንኳዕ ወዲ ሱዳን ሙሴ እንኳዕ ኮነ ትብል። ምክንያቱ እታብኣ ዘላ ኣገባብ ኣሬንጅመንት እታ ኣገባብ ኣሰራርሓ ሙዚቃ ወይ ምውሃድ ናብ ካልእ ሰብ ከይዳ ነራ እንተ ትኸውን እዛ ሎሚ ንፈልጠ ሃገር ኣይ ምኾነትን ነራ። ሕጂ ናብ መን ትኸይድ እውን ትፈልጥ ኣለካ። መወዳቱ ብዙሓት ኣዋሃቲ ሙዚቃ እዮም ዘለዎ ኣብ ኤርትራ ነይሮም ኣለው። እቲ ኣገባብ ጥራይ ዝፈላለ ሕጂ መራፂ ትኸውን እምበር ሃገራይ ከምዚ ሎሚ ዘላቶ ሃገራይ ኣይምኾነትን ነራ ካልእ ሰብ ተዘዋህዳ ነይሩ ወይ ካልእ ሰብ ተዝደርሳ ነይሩ እውን ሕጂ ኮይኑላይ ባሓፅዮም ኮይኑላ

ከምዚ ክክለ ዝፀንሐ ኣገዳስነት ግጥምን ሙዚቃን ኣዋሃድ ናይ ሓንቲ ስራሕ ዓብ ኣበርክቶ ኣለዎ። ብቕዓት ናይዞም ሰብ ሞያ እውን ኣብ መልእኽቲ ናይ ሓንቲ ደርፊ ብንፁር ምትሕልላፉ ዘለዎ ኣስተዋፅኦ ቀሊል ኣይኮነን። እንተኾነ ግን ኣብዚ እዋን ንኽዚ ኩሉ መስርሕ ዝትክእ ተባሂሉ ዝዳሎ ዘሎ ናይ ሰብ ዝሰርሖ ብልሒ ደርፍታት እውን ከየልዓልና ክንሓልፍ ኣይመረፅናን። ስለዚ ኣብ ዝመፅእ ሰሙን ብሰብ ዝሰርሖ ብልሒ ዝዳሎ ዘሎ ደርፍታት ዘለዎ ፅልዋን ካልእን ዝዳሰሰ መደብ ክቐርብ እዩ። ንሕጂ ግን ኣብዚ መደብና ክንዛዝም

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቕጠታት መርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራት ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ኣብ ዓምዲ ጥዕና ፕሮቲን ክብደት ሰብነታ ምቕናስ ዘለዎ ተራ ተዳሲሱ ኣገደስቲ ነጥብታት ፕሮቲን ብብዝሒ ምውሳድ ንነዊሕ ሰዓታት ናይ ፅጋብ ስምዒት ብምፍጠር ናይ ምግቢ ሃንቀውታ ስለ ዘጉድል ድሕሪ ምግቢ ኣብ ሰብነትና ንዝህሉ ምቅፃል ፕሮቲን ብምሕያል ክብደት ኣብ ምቕናስ ልዑል ተራእዩ ዘለዎ። ካብ እንቋቑሖ፣ ስጋ ደርሆ፣ ዓሳ፣ ርግኦ ዓይነት ፍሉን ጥረታትን ዝርከቡ ተፈጥሮኣዊ ፕሮቲን ክብደት ንምቕናስ ኣዝዮም ኣገደስቲ እዮም። ካብ ኣትክልቲ እውን ብዙሕ ፕሮቲን ክንረክብ ንኽእል ኢና። ኩሎም ካብ እንስሳታት ይኹን ካብ ኣትክልቲ ንረኽቦም ዓይነት ፕሮቲን ኣብ ምቕናስ ክብደት ሰብነት ምዕሩይ ዝኾነ ውፅኢት እዩ ዘለዎም። ብብዝሒ ካርቦሃይድሬት ዘለዎም ምግብታት ብዘይ ዓቐን ስለ እትበልዖም ንክረሻ ዝያዳ ከም እትቀላዕ ይገብሩ። በንጻሩ ትሕዝቶ ፕሮቲን ዘለዎም ምግብታት ብዙሕ ከይበላዕካ ከም እትፀግብ ስለ ዝገብሩ ክብደት ሰብነት ኣብ ምቁፅጻር ሓገዝቲ እዮም ተጠቒሱ። ኣብ ዓምዲ ባህልን ስነ ጥበብን ኣገዳስነትን ኣድማዕነትን ስነ ጽሑፍ ተገሊጹ። ጽርግያታትን ህንጻታትን ብምህናጽ ጥራይ እትምዕብል ሃገር የላን። ሃገራት ዝምዕብላ ሓሳባት ብምምንጫውን ንሓሳባት ናብ ነገራዊ ሓይሊ ብምቕየርን እውንን ዝኾነ ስነ ፍልጠታዊ ርኽበት ብሓሳባት እዩ ዝጅመር። ማሕበራውን ፖለቲካውን ጽገናታት ወይ ምትዕርያት እውን ብሓሳባት እዮም ዝፍልሙ። ኣተናን መልእኽትን ሓሳባት ከዓ ብመገዲ ቋንቋ ስለ ዝመሓላለፉ ቋንቋታት ብመገዲ ስነ ጽሑፍ እዮም ዝውሕልሉ፣ ዝጸፉ፣ ዝውቅቡን ዝቃነዩን። ስለዚ ንስነ ጽሑፍ ካብ ስልጣነን ምዕባለን ንስልጣነን ምዕባለን ድማ ካብ ስነ ጽሑፍ ፈላለኻ ክትሪኦም ኣጸጋሚ እዩ። ታሪክ ከም ዝምህረና ስነ ጽሑፍ ሓደ ካብቶም ድልል መሰረት ስልጣነን ምዕባለን ናይ ሓንቲ ሃገር እዩ። ከምኡ ስለ ዝኾነ ኸ እዩ እተን ባህሊ ምንባብ፣ ባህሊ ምጽሓፍ፣ ባህሊ ምርምርን ናይ ምሕሳብን ምምርማርን ምብህሃል ማለት ኢንተሌክቹዋል ዲስካሽንስ ዝኽስክሷን ዘተባብዓን ሃገራት ንለውጢ ምዕባለ ስልጣነ ዘርሕባብ ክኸፍታ ዝህልወን ተኽእሎ ልዕል እዩ ዝበሃል። ስነ ጽሑፍ መሰረት ኩሉ ስነ ጥበባዊ ስራሓት እውን እዩ። ዝበዝሑ ስነ ጥበባዊ ፍርያት ካብቶም ብጽሑፍ ዝምንጭዎ ሓሳባት እዮም ዝነቕሉ ተጠቒሱ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ምግዳፍ ሓድሽ ህይወት ምጅማር ከምኡ ድማ ናይ ገበን ፊልምታት ምዕዛብ ንጽቡቕ ዶ ንሕማቕ ዝብሉ ዛዕባታት ቀሪቦም። ሓደ ሸቃላይ ህይወት ስርሑ ኣጨነቕን ዘይርብሖን ከም ዝኾነ ምስ ዝተዋዕለ ስራሕ ክገድፎ ወሰነ። ወዲ ውዒል ምስ ኮነ ከዓ ካብ ስድርኡ ክሳብ ውሳንኡ ዝሰምዑ ሰባት ንውሳንኡ ጌጋኢሎም ገምጋም ሃብሉ። እንተኾነ ድሕሪ ቅርብ እዋን እቲ ሸቃላይ ናይ ሓንቲ ትካል ዝነበረ ናይ ኣትክልቲ ክቱር ባህጊ ስለ ዝነበሮ ቤቱን ከባቢኡን ብውቁብ ዕምባባታትን

ኣትክልትን መልኦ ነዚ ዝረኣዩ ነበርቲ ከባቢኡን ካልኦትን ገለ ከም ኮስኳሲ ኣትክልቲ ኣብ ቤቶም ኮይኑ ክሰርሕ ክሓትዎን ከለዉ ገለ ከዓ ፈልሲ ክሸጠሎም ክሓትዎ ጀመሩ። በዛ ሓድሽ ስርሑ ከዓ ሂወት ስርሑ ቀሊል ዘሐጉስን ኣዝዩ ዝኸዕብትን ኮይኑ ረኸቦ። ወዮ ሓሊፉሉ ዝረኣዩ ሰባት ከዓ ካብ ጌጋ ውሳነ ወሲዱ ናብ ዘዋፅኦ ፈሊጥ እዩ ነቲ ትካል ገዲፍዎ ዝብል ዘረባ ሰገሩ። ውሳነ ሓደ ካብ ኣዕኑድ ሂወትን ዓወትን እዩ። ደቂ ሰባት ዘይንውስነ እንተ ደኣ ኮይና መንፋዓትና ትርጉማል ወዩ ዝኸውን። መብዛሕትኦም ኣብ ናይ ዓወትን ውልቃዊ ዕቤትን ኣተኪሮም ዝተፃሕፉ መፅሕፍቲ ንፍርሕና ብትብዓት ክንስዕር ይምኽሩና። ኣብ ዓምዲ ርእቶ ሓምሻይን ዛዛምን ክፋል ትርጉም ሃገርን ሓድነትን ኣብ ኢትዮጵያ ቀሪባኣላ። ኣብ ዓምዲ መዛነይ ግብራዊ ፍልጠት ምምቕራሕ ግዜ ሕቶ ዝተመሳቕለ ቓላት እታ ን37 ሰባት ዘድሓነት ገረብ ዝብሉ ዛዕባታት ይርከብዋ። ጽልዋ ኣሉታዊ ኣተሓሳስባ ኣብ ጥዕና ኣእምሮ ከመይ ይመስሉ ኣብ ዝድስስ ማሕበራዊ ትሕዝቶ ከም ተስፍውነት ለውሃት ምትሕግጋዝ ምድንጋፅ ምኽፋል ጻዕሪ ሓልዮት ርግኣት ፍቕሪ ዝኣመሰሉ ሓሳባት ቀጻሊ ምሕሳብን ምስትንታንን እወታዊ ስምዒታትን ብምፍልፋል ሰባት ብሉፅ ህይወት ንኽህልዎም ዝኽእል እዩ። እወታዊ ኣተሓሳስባ ኣብ ሓደ እዋንን ግዜን ዝጥረ ኣይኮነን። ንዕኡ ንምጥራይ ኣነቓቓሕቲ ጽሑፋት ምንባብ ጽቡቕ ምግባር ምስ ክኢላታት ስነ ኣእምሮ ምዝታይ ስነ ልቦናዊ ኣስተምህሮታት ምክትታል ዝኣመሰሉ እስትራቴጂታት ምትግባር ኣገደስቲ ረቑሒታት ምዃኖም ይጥቀስ። ጋዜጣ ኤርትራያል ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ። ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃደር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ምስ ኣቦ ወንበር ማሕበር ወነንቲ ታክሲ ኣቶ መንግስ ግና ሚካኤል ዝተኸየደ ማሕበር ጠቀስ ቃለ መጠይቕ ሰፊሩ ይርከብ። ዲዛይነር ኢደ ጥበባዊ ስራሓት ሳባ ወልድኣብ ብሞያኣ ንኤርትራ ኣብ ዓለም ከተላሊ ከም እትፅዕት ኣብ ዓምዲ መልሓቕ ኣልኣዳብ ወኣልፍኑን ገሊጻ። ኣብ ዓምዲ ማሕበራዊ ዕቤት ኣብ ጽቡቕ ኣተዓባብያ ቆልዑ ምግዳስ ብዛዕባ መጻኢ ሃገር ምጽዓት ምዃኑ ተሓቢሩ። ኣብ ዓምዲ ሲሓዋ ኣሰር መስሕብ ቱሪዝም ዝኾኑ ከባቢታት ዞባ ደቡባዊ ቅሕ ባሕሪ ተላልዮም። ኢትዮጵያ ኣብ ዞባ ቀርኒ ኣፍሪቃ እትኽተሎ ዘላ ጎነፃውን ኣስፋፋሕን ፖሊሲታት ብደቂቑ ተዘርዚሮም። ተራ ማሕበራዊ ፍትሒ ኣብ ምዕዋት ሰውራ ብትሕቲ ዝብል ህዝቢ ዘማእከለ ሰውራ መብዛሕትኡ ካብ ስነ ሓሳብ ማሕበራዊ ፍትሒ እዩ ዝብገስ። ስነ ሓሳብ ማሕበራዊ ፍትሒ ብቐሊል ክግለጽ ዝኽእል ነገር ኣይኮነን። ምክንያቱ ብዓብኡ ፍትሒ ዝብል ኣምር እውን ውሱን ዝኾነ መግለፂ ስለ ዘይብሉ። ፍትሒ ካብ ሰብ ናብ ሰብ፣ ካብ ሕብረተሰብ ናብ ሕብረተሰብ፣ ካብ ሃገር ናብ ሃገር ብዝተፈላለየ መንገዲ ክግለጽ ይከኣል። ብሓፈሻዊ መግለጺ ግን ኣብ ዝተፈላለየ ጽሑፋትን ሕገ መንግስትን ምርኩስ ብምግባር ማሕበራዊ ፍትሒ ማለት ንሰባት በዓሌት ብሄር፣ ጾታ፣ ማሕበራዊ ደረጃ ኣድልዎ ከይገበርካ ብማዕረ ተካፈልቲ ጸጋታትን ዕድላትን ክትገብሮም እንከለኻ እዩ። ማሕበራዊ ፍትሒ ኣብ ሓደ ሕብረተሰብ ዘሎ ኣድልዎን ጭቆናን ኣለሊኻ ፍትሕን ርትዕን ዘለዎ ሕብረተሰብ ምህናጹን እዩ። ከም ሓጺር መግለጺ ማሕበራዊ ፍትሒ ማዕርነት ዜጋታት ማለት ኣብ ፖለቲካ፣ ቁጠባ፣ ትምህርቲ፣ ባህሊ፣ ጥዕና፣ ምኽባር ሰብኣዊ መሰልን ምርግጋጽ መሰል ርእሰ ውሳነን ማለት እዩ ይርከቦ። ኣብ ዓምዲ ጸጋታት ባሕሪ ሓፈሻዊ ንጥፈታት ምግፋፍ ዓሳ ኤርትራ ዝገልጽ ጽሑፍ ይጽንሐና። ቀይሕ ባሕሪ ኤርትራ ኣስታት 1000 ዝተፈላለዩ ዓሌታት ዓሳ ሓቒፉ ዝርከብ ኮይኑ ኣስታት 250 ዓሌታት ካብኣቶም ብዓይኑ ቁጥባዊ እቶት ክረአ እንከሎ ዕዙዝ ኣገዳስነት ዘለዎም እዮም። ወላ እኳ ናይ ቀረባ እዋናት ሓበሬታ ድሩት እንተኾነ ኣብ 1950ታትን 1990ታትን ብዝተገብረ መጽናዕትታት መሰረት ጸጋታት ሃብቲ ዓሳ ቀይሕ ባሕሪ ኤርትራ ዝለዕለ እቶት ዓሳን ካልኦት ዓሌታትን ካብ ዝተሓተ 44,500 ቶን ክሳብ 80,000 ቶን ንዓመት ክግፈፍ ከም ዝኽእል ይሕበር። ኣብ መቐጸልታ ዛዕባ ባህላዊ ውርሻታትና መግለጺ ኩርዓትና ኣብ ብሄረ ኩናማ ሓደ መንእሰይ ንሕጺቱ ግራት ክሓርሰላን ክዘርኣላን ምዝደሊ ጭፍራ ብጾቱ ክዕድም ምዃኑ ከምኡውን እኽለማይ ከተዳሉ ብዕሊ ብመልእኽቲ ንሕጺቱ ይነግራ። ቅድም ቀዳድም ግን ናውቲ ማሕረስ ኣብ ቦታ ናይቲ ዝሓርስዎ ግራት እንዳጓል ተዳልዩ ከም ዝሓድር ይገብር። እዚ ዝገብረሉ ምክንያት ድማ ነቲ ስራሕ ኣንጊሆም ቅድሚ ፀሓዮም ንምጅማርን ንኣሳልጦኦም ከዓ ሓጋዚ ስለ ዝኾነን ተብተብ ንኸይብሉን እዮም። ኣብዚ ህሞት እዚ ዓበይቲ ዓዲ እንተኾነ እውን ነቶም ዕርፊ ባህሊ ዝሓዙ ኣባፅሕ ደቆም ትሚሎም

ይዕዘቡን እዮም። ደቆም ዝተፈላለዩ ዓይነታት ኣግራብ እናቐጥቀጡ ብጉያጉያ ክሓርሱ እንከለዉ ንሶም ድማ ቀቅድሚኦም እናኸዱ ዘርኢ ይዘርእሎም። ኣዋልድ እንተኾና እውን ቀስ ኢለን መሬት ምስ ቀተረ እኽለማይ ሒዘን ናብቲ ዝሕረስ ዘሎ ግራት ይመጻ። እቶም መንስያት ግን ግራት ኣዋልድ ኣመንኪኻ ከመይ ቢልካ ኮፍ ኢልካ ትበልዕ ብምባል ክሳብ ግራት ሓሪሶም ዝውድኡ ኮፍ ኢሎም እኽለማይ ኣይለኽፉን እዮም። እተን ኣዋልድ ግና እናሓረሱ ከለዉ ኣይፋ ዝበሃል ድቋ ስዋ ስለ ዘቐብሎም ብደቦም እንተዘይኮይኑ ኮፍ ኢሎም ኣይሰትዩን። ኣብ ዓምዲ ልቦናን ፍልስፍናን መበል 10 ክፋል ፅፈት ስራሕ ዕውታት ሰባት ኣብ ትሕቲ ዝኾነ ይኹን ኩነት ንዝገጥሞም ፀገም ንምፍታሕ ለይትን ቀትርን ፋሕተርተር ይብሉ እምበር ከቶ ንድኽመቶም ምኽኒት ኣይፈጥሩሉን እዮም። ምኽኒት ክፈጥሩ እንተጀሚሮም ብኡንብኡ ኣላሽ ክብሉ ከም ዝኽእሉ ከቶ ኣይስሕትዎን እዮም። መብዛሕትና ግዳ ምኽኒት ኣብ ምእላም ሰናፋት ኣይኮናን። ወረግሌናስ ቅድሚ ስራሕ ምጅማርና ኣሸበሸብ ውድቀት ወይ ፍሽለት ከጋጥመና ከም ዝኽእል ብምሕሳብ ንቕ ዘይብል ምኽኒት ኣብ ምፍጠሪና ንዝበዝሐ ፀዓትና እናህልኾ። ኣብ ዓምዲ ዳየሪ ግደይ ክመልስ ብሂገ ፈውሰይ ዳየረይ 16 ዓመት ብዘያቦ ዝብሉ ዛዕባታት ይፀንሑና። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም። ኣብ ዓምዲ ደል ኣባብ 5 ክፋል ዛንታ ዝኽሪ ሰንዓፈ ትማልን ናይ ሎሚ ምዕበለታትን ትፀንሐና። ኣብ ዓምዲ ዓማር ንብከላማይ ብከበድቲ ሓፃውን ዝድህስስ ትሕዝቶ ሰፊሩ ኣሎ። ኣብ ዓምዲ ምስጅል እንታብህ ሸዓብ ኤርትርያ ብዝብል ኣብ ግዜ ፌደሬሽን ንዝነበረ ፖለቲካዊ ጥንግናጋት ዝድህስስ ትሕዝቶ ቀሪቡሎ። ኣብ ዓምዲ ዕንጀረ ካልኣይ ክፋል ሌላ ምስ መምህር ሰሚራ ገበይ ቀሪቡ። ኣብ ዓምዲ ፍሬካድም ንምውሓስ ድሕነት መግቢ ዝምልከት ካልኣይ ክፋል ሰፊሩ ንረኽቦ። ኣብ ዓምዲ ሸባብ 8 ጠባያት ኢንተርፕረነራት ሰፊሮም ይፅንሑና። ኣብ ዓምዲ ሕብር በሮ ማሃርትን ኣዘናጋዕትን ትሕሶታት ንረክብ። ኣብ ዓምዲ ፈን ዋዕዳት ምስ ተወዳዳሪት ወይዘሪት ዓለም ስኒት ሃብታብ ተወልደ መድህን ዘላል ትሕዝቶ ይፀንሐና። ኣብ ዓምዲ ምህሮ ወዓቦት ህግያ ነዊሕ ዝጠመተ ወፍሪ ትምህርቲ ኣብ ግዜ ሰውራ ተዳሲሱሎ። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምነት ትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ ዋና ሰነዳኢ ኣማኑኤል መስፈን፣ ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ኣብ ዓምዲ ስፖትላይት ሰልፊ ብልፅግና ንኢትዮጵያ ኣብ ዞባ ቀርን ኣፍሪቃ ከም ዝተዓፅወት ሃገር ብምምሳል ኣብ ዝኽተሎ ናይ ምስፍሕፋሕን ጎበጠን ፖሊስታቱ ኣብ ክወፁ ዘይክእል ሓደጋ ተቐርቂሩ ምህላው ተተንቲኑ። ኤርትራ እትኽተሎ ርእሰ ምርኮሳ ዘሕላገቱ መርሓ ጉድና ምዕባለ ተዳሲሱ። ኣብ ዓምዲ ካልቸር ኤንድ ኣርትስ ንፌስቲቫል ሆር ቅድድም ኣሓ ኣብ ብሄረ ናራ ዘላሊ ቀሪቡሎ። ኤምባሲ ሃገር ኤርትራ ዋሽንግተን ነቲ ብማዕከን ዶቸ ወለ ዝወፀ ብኣገዳስነት ኤርትራ ብትርከቦ ዞባ ጎልቢቡ ንጉጉይ ዕንደራ ስርዓተ ብልፅግናን ኣመታቱ ኣብ ዘርክ ሰላም እዚ ዞባ ዘፋኾስ ትሕዝትኡ ንምምላስ ዘውፅኦ ፅሑፍ ይፀንሐና። ኣብ ዓምዲ ኪዩንኤ ብውሽጣዊ ዓቕሚ ካብ ደገን ዝመፁ ሓደገኛታት መመላክዒታት ብጥዕና ዝመጡ ፍርያት ሃገር ዝተመስርሑ ኣብ ምትካእ ትፅዕት ክኢላ ሚካል ተወልደ ተላለያ ትርከብ። ኣብ ዓምዲ ቁጠባን ወኒንን ናይ ድሕረት ብልጫ ዘርእስቱ ፅሑፍ ይፀርሐና። ድሕረት ወይ ዘይምምዕባል ትብል ቃል ትፅቢት ካብ ዝግበረሉ ደረጃ ወይ ብቕዓት ልጠቒልካ ምርካብ ዝበትርኩም ይውሃባ። ክንዲ ዝኾነ ከዓ ኣሉታዊ እምበር እወታዊ ነገር ክህልዋ ትፅቢት ኣይግበረላን። ኣሌክሳንደር ግሬሾንኮ ዝተባሃለ ስነቆጠበኛ ግና ካብ ድሕረት ዝርከብ ረብሓ ወይ ብልጫ ምህላው ዘመልክት ሓሳብ ዘቕረበ እዩ። ነዚ ዘቕረቦ ሓሳብ ንምግላጽ ከዓ ናይ ድሕረት ብልጫ ትብል ሓዳሽ ሓረግ ኣብ 1960 ቀነየ። ግሬሾንኮ ኣብ ምምዕባል ዝርከባ ሃገራት ካብተን ዝማዕበላ ዝሓሸ ብልጫ ከም ዘለወን ይምጎት። እተን ዘቕረበ ነጥብታት ድማ ኣብ ምምዕባል ዝርከባ ሃገራት ሓድሽ ቴክኖሎጂ ኣገባብ ምፍራይን ሜላታት ምሕደራን ቀልጢፈን ክርዕማ ከምኡውን እቲ ምስኡ ዝተሓሓዝ ስግኣት ትሑት ምዃኑ ዘመልክታ የን። እዘን ሃገራት ፍቱን ቴክኖሎጂን ኣገባብን ብምርዓም ንፈተነን ጌጋታትን ንምእራምን ካብ ዝግበር ወፃኢታት ናፃ ይኾናን ነተን ማሕደገናለን ዝፀንሓ ሃገራት ከዓ ቀልጢፈን ከርክበን ይኽእላ ይብል። ብተወሳኺ ሓንቲ ሃገር ብደረጃ ዓለም ግኑን

ካብ ዝኾነ ቴክኖሎጂ ኣዝያ ዝረሓቐ እንተኮይና ካብኡ ናይ ምጥቃም ተኽእሎኣ ዝለዓለ ምዃኑ የመልክት ይርከቦ። ኣብ ዓምዲ ርእይቶ ድሕሪ ውድቀት ብልፅግና 8 ዓመታት ብልፅግና 8 ዓመታት ኩናት ሕርሲ ኢትዮጵያ ደርፊ መምህር ኣላሚን ከም ዘበንያ ግርንቢጥ ማይን ዓቐብ ዘርእስቶም ዛዕባታት ይፀንሑና። ኣብ ዓምዲ ሸባብ ንስ ዓምዲ ሓሳባት ውሕስነት ሃገር ብኸመይ ብዝብል ብዓይን ፍትሒ ርእቶ ህዝቢ ኤርትራ ኣብ ግምት ክኣቱ ይግባእ ነይሩ። እንተኾነ ግን እስትራቴጂያዊ ረብሓና ኣብ ቀይሕ ባሕርን ማእከላይ ምብራቕን ዓለማዊ ሰላምን ፀጥታን እቲ ሃገር ምስተመሓዘና ኢትዮጵያ ክትቁረን ግድን ገይርዎ ኣሎ። እዚ ቃላት እዚ ዓለማዊ ዝምድናታት ኣብ ፍትሒ ሞራልን ቅርዕናን ዘይኮነ ኣብ ቅልፅምን ረብሓታትን ከም ዝምርኮስ እዩ ዘመልክት። ስለዚ ድማ ንረብሓ ሓያላት ተባሂሉ መሰል ድኹማት ከም ዝርገጽ ናይ ኤርትራ ታሪክ ጭቡጥ መረዳእታ እዩ። ህዝቢ ኤርትራ ኣብቲ እዋንቲ ፖለቲካዊ ብቕዓቱን ጥምረቱን ድኹም ስለ ዝነበረ እዩ ግዳይ ናይ ከምዝኣመሰለ ዘይፍትሓዊ ውሳነ ክኸውን ክኢሉ። መበል 35 ዓመት ናፅነት ኤርትራ ኣብን ዝክረሉ ቅንያት እምበኣር ነቲ ፅንዓትና ውሕስና ዝብል ቴማና ብመንፅር ዘሓለፍናዮ ታሪክ ክንሪኦን ከነስተንትኖን ኣገዳሲ እዩ። ምክንያቱ ብመጠን ንድሕሪት ዝምጠመት ከይኢኻ ንቅድሚት እትስጎም ህዝብን ሃገርን ከዓ ሕሉፍ ተመክሮታቱ መወከሲ ከይግበረ ንቅድሚት ክስጉም ዘለዎ ተኽእሎ ድሩት እዩ። ኣብ ዓምዲ ስድራ ቤት ምሉእ ዕርቅን ምሕረትን ጌርና ኣለና። ስድራ ቤት መዋቲ ቀሪቡሎ። እቲ ናይ ሞት ሓደጋ ኣብ ሴማፎሮ በርጅማዩ ብ26 ሰነ 2026 ሰዓት 450 ድሕሪ ቀትሪ ኣጋጢሙ። መራሕ መኪና ኣቶ ግርማይ ገብረዝጊ ብምሽክለታ ይጓዓዙ ንዝነበሩ ኣቦይ ተስፋዝጊ ሃይለ ብመኪና ሃሪሙ ሞት ዘብፅሐ ሓደጋ ኣውሪዱሎም። ኣቶ ግርማይ እቲ ሓደጋ ምስ ኣጋጠሞ ንኣቦይ ተስፋዝጊ ተቐላጢፍ እዩ ናብ ሆስፒታል ኦሮታ ወሲድዎም። ኣቦይ ተስፋዝጊ ግን ብሂወት ኣይሰረሩን። ብ28 ሰነ ወለዶምን ቤተሰቦምን ኣብ ዝተረኽብሉ ኣብ ዓዶም ማዕረባ ብኸብ ዝበለ ስነ ስርዓት ሓመድ ኣዳም ለቢሶም። ብድሕሪ እዚ ነዚ ሞት ዘሰዓበ ሓደጋ ምዕለ ብንምግባር ብክልቲኦም ስድራ ቤታት ዘድሊ ምርድዳእ ምስተገብረ ብዕለት 28 ሓምለ 2026 ኣብ መንጎዞም ክልተ ስድራ ቤታት ናይ ዕርቂ ስነ ስርዓት ተፈፂሙ። ኣብቲ ናይ ዕርቂ ዕለት ፈፀመ ሓደጋ ኣቶ ግርማይ ገብረዝጊ ወለዱን ቤተሰቡን መራሕቲ ሃይማኖትን ዓበይቲ ዓድና ምርሒዩ ኣብ ቅድሚ ስድራ ቤት ነፍሲሄር ኣቦይ ተስፋዝጊ ሃይለ ቀሪቡ። ነቲ ናይ ዕርቂ መደብ ብፀሎት ዝኸፈቱ ቀሺ ጣዕመ በርህዮም። ንሶም ተቋፂሮም ምርኻቦም ንፈጣሪ ድሕሪ መምስጋን ስድራ ቤት መዋቲ ነታ ኣብ ምድሪ ኾነ ኣብ ሰማይ መለክዕ ዘይብላ ምሕረትን ዕርቅን ምምራፆም መርኣያ ጽኑዕ እምነቶምን ብሃገር ደረጃ ዝግለጽ ኣብነታዊ ቅዱስ ተግበሮምን ምዃኑ ሓቢሮም። ንዘጋጥም ጸገማት ብኸምዚ ንሓድነትና ዘኸልዕ ምዕሩግን ፍቕሪ ዝዓብለሎን ኣገባብ ክድቅስ ብምብቅዑ ድማ ልዑል ሓጎስን መንፈሳዊ ሩፍታን ከም ዝተሰምዖም ገሊፆም ይርከቦ። ወለዲ ምስጢር ዓወት ደቆም ምዃኖም ተገሊጹ። ቤት ትምህርቲ ካልኣይ ደረጃ ሰማእታት ኣብ ሃገራዊ መልቀቂ መርመራ ካልኣይ ደረጃ ማትሪክ ልዕሊ 3 ነጥቢ ንዘምፁ ተምሃሩ ኣተባቢዑ። ኣብቲ ብ16 ናሓሰ ኣብ ኣዳራሽ ሃማማቴ ዞሆ ማእከል ዝተኻየደ ስነ ስርዓት ምዕዳል ሽልማት ሓለፍቲ ሚኒስትሪ ትምህርቲ፣ ኮሚቴ ወለዲ፣ ገዳይ መምህራን፣ ናይቲ ቤት ትምህርትን ወለዲ ተሸለምትን ተረኺቦም ነይሮም። ርእሰ መምህር ቤት ትምህርቲ ካልኣይ ደረጃ ሰማእታት መምህር ሰለሞን ኪዳነ ነቲ ኣጋጣሚ ኣመልኪቱ ኣብ ዘስምዖ ቓል ኣብ ሃገራዊ መልቀቂ ምርመራ 2025-2026 ብሉፅ ውፅኢት ንዘመዝገቡ ተምሃሮ ኣፍልጦ ኣብ ዝውሃበሉ ዕለት ንዝተረኽቡ ብስም ቤት ትምህርቲ ምስጋናኡ ድሕሪ ምቕራብ ብሓፈሻ ንወለድን ቤተሰብን ብፍላይ ድማ ንተሸለምቲ ተምሃሮ እንቋዕ ሓገሰኩም ኢሉ። መምህር ሰለሞን ኣብቲ ብፕሮጀክተር ተሰኒዩ ዘቕረቡ ሓፂር ጸብጻብ ውፅኢት ሃገራዊ መልቀቅ ምርመራ 2025-2026 ኣብቲ ውፅኢት ተምሃሮ ኣብ ትምህርቲ ንምዕባይ ዝተኸየደ ጻዕሪ ሎሚ ዓመት 61 ደቂ ኣንስትዮ ዝርከቦም 120 ተምሃሮኦም ካብ 3 ክሳብ ሙሉእ ነጥቢ ማለት 4 ብምምጻእ ንሽልማት ከም ዝበቕዑ ገሊጹ። ኣብ ዓምዲ ልምዓት 4ይ ክፋል ገስጋስ መደብ ምጥፋእ ማሃይምነትን ትምህርትን ዓበይትን ካበይ ናበይ ቀሪቡሎ። ኣብ ዓምዲ ምን ሁናዊ ሁናክ ኣብ ቴክሳስ ኣሜሪካ ሓደ መምህር ካልኣይ ደረጃ ቤት ትምህርቲ ተምሃሮ መሰረታዊ ናይ ምንባብን ምፅሓፍን ኣእምራት ክሸግሮም ምርኣዩ ኣብ ሓደ ቃለ መሕተት ኣብ ዝገለጸሉ እዋን ብዝተሰምዖ ሓዘን ተሰኒፉ ከም ዝነብዐ ተገሊጹ። ኣብ ቻይና ኣብ ትምህርታዊ ዕድላት ብዘሎ ቅድድም ተምሃሮ ኣብ ግዜ ናይ ዓመት ዕረፍቲ ነታ እትስዕብ ዓመት ኣብ ምድላው ስለ ዘሕልፍዎ ዝተግበር ድማ ኣብ ምላእ ሃገር ብምስራፁ ኣቐልቦ ማሕበራዊ ሜድያ ተሃገር ስሒቡ። ኣብ መንጫዕጫዕታ ኦሬጎን ብዘጋጠመ ሓደጋ ህይወት ሓደ መንእሰይ ብፀሓይ ከም ዝሓለፈ ተሓቢሩ።
ሪና ኑጌን ዝተባህለት ናይ ኢንስታግራም

ይፀንሑና። ኣብ ዓምዲ ደቂ ኣንስትዮ ማዕረ ክፍሊት ንማዕረ ስራሕ ከም ኣምር ተዳሲሱ ይፀንሐና። ሎሚ ኣብ ዓለምና ብሓይሊ ቴክኖሎጂ ተሰኒዩ ዝዓቢ ዘሎ ሞያታት ኣዝዩ ብዙሕ እዩ። ኣብ ብዙሕ ሞያታት ተዋፊሩ ዘሎ ዓቕም ሰብ ድማ ካብ ግዜ ናብ ግዜ እናበረኸ ኣብ ዝመፀሉ ዘሎ ቅልጡፍ ናይ ምዕባለ ዘመን ኢና ዘሎና። ደቂ ኣንስትዮ እውን ብተመሳሳሊ ካብቲ ኣብ ዝተወሰነ ሞያታት ጥራይ ዝሕፀር ዝነበረ ትርአን ብምውፃእ ኣብ ብርክት ዝበሉ ዓውድታት ተዋፊረን ብዝተፈላለየ ደረጃታት ክእለት ይስርሓ ኣለዋ። ውፅኢት ናይ ስራሕ ወይ ሽቕለት በቲ ኣብቲ ሞያ ኣብ እዋኑ እነጥርዮ ክእለትን ኣብቲ ሞያ እንድልቦ ዕቤትን ዝምዘን እዩ። ማዕረ ማዕሪ ድማ ከም ውፅኢት ናይ ተፃማ ስራሕና ኮይኑ ዝኽፈል ደሞዝን ኣብ ቁጠባዊ ዕቤትና ዝህልዎ እወታዊ ፅልዋን ይዕቀን። እንተኾነ ኣብ ዝተፈላለየ ሃገራት ብዝተፈላለየ መልክዑ ዝረአ ኣብ ፆታ ምርኩስ ዝገበረ ዘይምዕሩይ ክፍሊት ማለት ጀንደር ፔይ ጋፕ ሓደ ካብቲ ብዓለም ደረጃ ማሕበራውን ቁጠባውን ዕንቅፋት ዝፈጥር ዘሎ ዓብዪ ተርእዮ እዩ። እዚ ጉዳይ ሕቶ ምዕሩይነት ጥራይ ዘይኮነስ ምስ ቁጠባዊ ዕቤት ማሕበራዊ ድሕነትን መሰረታዊ መሰል ደቂ ኣንስትዮን ብቐጥታ ዝተኣሳሰር እውን እዩ። ኣብ ዓንዲ ሚን ሁና ወይናክ ኣብ ሰማያዊ ባሕሪ ኣብዘን ዝሓለፋ 93 ዓመታት ንፈለማ ሰማያዊ ቱና ዝዓይነቱ ዓሳ ከም ዝተረኽበ ተገሊጹ። ቻይናዊ መንእሰይ ናይ ሓደ ወርሒ ምክትታል ደመናታትን ብቪድዮን ደረቕን ኣብ በሪኽ እምባ ውጁን ኮይኑ ዛዚሙ $8,900 ከም ዝተኸፍሎ ተሓቢሩ። ወዲ 78 ዓመት ብሪጣናዊ ሰብኣይ ንረጋቢት መግቢ ምሃብ ከቋርጥ ተሓቢሩ ብምባዩ ናይ ማእሰርቲ ስጉምቲ ፅበዮ ከም ዘለዎ ተገሊጹ። ኣብ ኣንካራ ቱርኪ ኣብ ሓደ ቤት መግቢ ዝሰርሕ ሮቦት ደሞዝ ክውስኾን ግዜ ዕረፍቱ ክናውሓሉን ከም ዝሓተተ ተገሊጹ። ሪፖርታጅ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ 2026 ቀሪቡ። ኣብ ዓምዲ ውሓታል ጥፍል ዛዛሚት ክፋል ፅውፅዋይ ሓደሰት ብሸኽል ኣስቀር ስእላዊ ፅውፅዋያት ሚኪ ቀሪቦም ኣለዉ። ኣብ ዓምዲ ኣልሰርዋል ባሕርያ ንንግዳዊ ምክፋፍ ዓሳ ዝድስስ ትሕዝቶ ቀሪቡሎ። ኣብ ዓምዲ ተቓሪር ዝተፈላለዩ ምዞታት ርክበታትን ዓውዲ ጥዕና ተዳሲሶም ንረኽቦም። ኣብ ዓምዲ ኦፒንየን ኤንድ ኣናሊሲስ ፍሹል ፖሊሲታት ዕቑባን እዚ ሓላፍነታዊ ጋዜጠኛትን ኣብ ትሕቲ ዝብል ኣብ ዝሓለፈ ሰሙን ሓደ ብስም ኤርትራዊ ትምዩን ዕቑባ ዝተዋህበ ኣብ ሰሜናዊ ሎንደን ዝቕመጥ ኢትዮጵያዊ ዜጋ ዝፈጸሞ ኣነዋሪ ተግባር ንስም ሃገርን ህዝብን ኤርትራ ከም ዘይውክል ዝገልጽ ትሕዝቶ ይጸንሐና። ኣብ ዓምዲ ስፖትላይት ትምህርቲ ንቅድምን ናይ ምድረኽ ዕማም ናብ ሓደ ኣካል ወይ መንግስቲ ዝግደፍ ዘይኮነ ሓበራዊ ኩሉ ክሳተፎ ዘለዎ ዕማም ምዃኑ ተዳሲሱ። ኣብ ዓምዲ ዴቨሎፕመንት ክልተ ናይ ንእስነት ዓሮኽ ዝኾኑ ወነንቲ ካመልስ ሓላፍነቱ ዝተወሰነ ማሕበር ብመፍረን ምሸጣን ዘይትስምስም ዘረጋገጽዎ ዓወት ተዳሲሱ። ኣብ ዓምዲ ኪዩንድኤ ተሰላሚት ደንደን ኣዋርድ ዞባ ሰሜናዊ ቀይሕ ባሕሪ 4 ነጥቢ ማለት ሙሉእ ዘመዝገበት ዝሁራ ጅብሪል ኣደም ተላለያ ተጸንሐና። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብ ዝተፈጺምሎ ሰላም።

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሉና ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓሊየ ሰናይ ምክትታል። ኣብ ከተማ ክረን ዝካየድ ዘሎ ሻምፒዮን ኩዕሶ እግሪ ክለባት ኤርትራ ኣብዝሓለፉ 3 መዓልትታት ብዝተፈላለዩ ግጥማት ቀፂሉ ተኻይዱ።
1: ሻምፒዮን ኩዕሶ እግሪ ክለባት ኤርትራ ኣብዝሓለፈ 3 መዓልትታት ኣብ ከተማ ከረን ቀፂሉ ተኻይዱ። 43 ናሓሰ ቀዲመን ዝተፋለማ ክለባት ደንደን ምስ ኣድሊስ ክኾና ከለዋ ክለብ ኣድሊስ ካብ ድሕሪት ተበጊሳ 3-2 ተዓዊታ። ክለብ ደንደን ካብ ሜሮን ኣለም ኣብ 50 ደቂቕ ከምኡ ውን ካብ ሴም ሓሪ ኣብ መበል 43 ደቂቕ ብዝረኸበተን ሸቶ መሪሕነት ክትሕዝ እኳ እንተኸኣለት ክለብ ኣድሊስ ካብ ኣቤል ወለ ዮሱስ ኣብ መበል 45 ደቂቕን 57ን ከምኡውን ካብ ሶምሶም ተኸስተ ኣብ መበል 70 ደቂቕ ብዝረኸበተን ሽቶታት ተሓጊዛ ካብ ድሕሪት ተበጊሳ 3-2 ተዓዊታ። ኣቤል ወልደ የሱስ ካብ ክለብ ኣድሊስ ብሉፅ ናይቲ ፀወታ ኮይኑ ዝቐፀለ ፀወታ ኣብ መንጎ ክለብ ዓንሰባን ሰንዓፈን ኮይኑ ክለብ ሰንዓፈ ኣብ መበል 14 ደቂቕ ካብ ስምኦን ሰመረ ብዝረኸበታ ሽቶ መሪሕነት ተሓዘት። ክለብ ሰንዓፈ ኣብ መበል 58 ደቂቕ ካብ ሙሴ ተኸልኣ ብዝወሰኸታ ሽቶ ተሓጊዛ ኣብ ምዱብ ፀወታ ብዓወት ክለብ ሰንዓፈ 2-2 ተዛዚሙ። ሓላውልዳት ክለብ ሰንዓፈ ተመዝገን መብራቱ ድማ ብሉፅ ናይቲ ፀወታ ኮይኑ ኣብ መወዳእታ ዝተፋለማ ክለባት ኣልሂላል ምስ ሰሜንቶ ዝተመደበ ምዱብ ግዜ ኣብ ምዝዛሙ ክለብ ኣልሂላል ካብ ሳሙኤል ጎይቱ ኣብ መበል 93 ደቂቕ ሽቶ ኣመዝጊባ። ክለብ ሰሜንቶ ድሕሪ ነታ ፅቡቅ ጌራ ሓጎሳ ዘይዝተማቕረት ኣልሂላል ኣብ 94 ደቂቕ ካብ መሓመድ ሙሳ ብዝረኸበታ ሸቶ ብምምዝጋብ ንፀወታ ሓደ ብሓደ ጌራ ዛዘመቶ። ሃብቶም ኣብርሃ ካብ ክለብ ሰሜንቶ ብሉፅ ናይቲ ግጥም ኮይኑ ቀዳም 22 ናሓሰ ኣብ ስታድዮም ከረን ዝተኻየደ 3 ግጥማት ቀዲመን ዝተፋለማ ኣልነሰርን ላሳለን ዝተመዝገበ ሽቶ ብዘይምንባሩ ምዱብ ግዜ ባዶ ብባዶ ተዛዚሙ። ኣብርሃም በላይ ካብ ክለብ ላሳለ ድማ ብሉፅ ናይቲ ግጥም ኮይኑ ብዙሕ ሸቶታትን ዓብላልነት ክለብ ኣልተሓሪር ኣብ ልዕሊ ደንካላ ዝተንፀባረቐሉ ግጥም ነይሩ። ክለብ ኣልተሓሪር 3 ሽቶታት ካብ ካልድ ዓብደላ፣ 2 ካብ ዘርኢት የማነ፣ 2 ካብ ኢብራሂም መሓመድ፣ ሓንቲ ሽቶ ድማ ካብ ኣማኒኤል ዘርአ ኢየሱስ ብምርክ ንመጋጥንታ ደንካላ ብገፊሕ 8 ባዶ ስዒራታ። ካልድ ዓብደላ ካብ ክለብ ኣልተሓሪር ድማ ብሉፅ ናይቲ ግጥም ኮይኑ ዝቐፀለ ፀውታ ኣብ መንጎ ቀይሕ ባሕርን ኣቁደቱን ኮይኑ ንዕረፍቲ ባዶ ባዶ ድሕሪ ምውፃእ ጋንታ ቀይሕ ባሕሪ ካብ ቤንሁር ጣዕመ ኣብ መበል 58 ደቂቕ፣ ካብ ናታን ብርሃነ ኣብ መበል 60 ደቂቕ፣ ሳልሰይቲ ሸቶ ድማ ካብ ስምኦን ኣስመላሽ ኣብ መበል 68 ደቂቕ ብምምዝጋብ 3 ባዶ ኣብ ልዕሊ ኣቁርደት ተዓዊታ። ቤንሁር ጣዕመ ድማ ብሉፅ ናይቲ ፀወታ ኮይኑ ትማል ሰንበት 23 ናሓሰ ቀዲመን ዝተፋለማ ክለባት ሰናዓፈ ምስ ኣልሂላል ክኾና ከለዋ ኣብ ቀዳሞት 45 ደቂቕ ሽቶ ብዘይብምዝጋቡ ንዕረፍቲ ባዶ ባዶ ወፅን። ድሕሪ ዕረፍቲ ሓይላ ዝቐረበት ክለብ ሰንዓፈ ኣብ መበል 56 ደቂቕ ካብ ንያት ዘርእዝጊ ሽቶ ኣመዝገበት። ኣብ መበል 43 ደቂቕ ዝረኸበታ ፍፁም ቁላዕ እውን ብመንገዲ እስማዒል ስዒድ ናብ ሽቶ ቀየረታ። ምዱብ ግዜ ድማ ብዓወት ክለብ ሰንዓፈ ኣብ ልዕሊ ክለብ ኣልሂላል 2 ባዶ ተዛዘመ። ንያት ዘርእዝጊ ካብ ክለብ ሰንዓፈ ብሉፅ ናይቲ ግጥም ኮይኑ ዘቐፀለ ግጥም ሓያል ምትህላኽ ዝተረአየሉ ኣብ መንጎ ኣድሊስን ሰሜንቶን ነይሩ። ክለብ ኣድሊስ ፍፁም ቁላዕ ብመንገዲ ኣቤል ወልደ ኢየሱስ ኣብ መበል 21 ደቂቕ ቀፂላ ክለብ ኣድሊስ 3 ሸቶታት ካብ ቢንያም ግርማይ ከምኡ እውን ሓንቲ ሸቶ ካብ ርያን ስዑድ ረኸበት። ክለብ ሰሜንቶ ዘየጋላገላ 2 ሸቶታት ካብ መሓመድ ሙሳን ፋንኤል ገብራይን ረኺባ። ምዱብ ፀወታ ብዓወት ክለብ ኣድሊስ 5-2 ተዛዚሙ። ሓበን ተኸስተ ካብ ክለብ ኣድሊስ ድማ ብሉፅ ናይቲ ግጥም ኮይኑ ዝቐፀለ ግጥም ብሉፅ ምንቅስቃስ ዝተረኣየሉ ኣብ መንጎ ክለባት ደንደንን ዓንሰባን ዝተኻየደ ነይሩ። ክለብ ደንደን ብመንገዲ ሴም መብራቱ ኣብ መበል 16 ደቂቕ ብዘመዝገበታ እንኮ ሸቶ ተሓጊዛ 1 ባዶ ኣብ ልዕሊ ዓንሰባ ቀዳማይ ዓወታ ኣመዝጊባ። ሳምሶን ሚኬል ካብ ክለብ ደንደን ድማ ብሉፅ ናይቲ ግጥም ኮይኑ
0: ክረምታ ውድድር ኩዕሶ መርበብ ዞባ ማእከል ይቐፅል ኣሎ።
2: ብምትሕብባር ጨንፈር ስፖርትስን ፌደሬሽን ኩዕሶ መርበብን ዞባ ማእከል ተወዲቡ ዝካየድ ዘሎ ክረምታዊ ውድድር ኩዕሶ መርበብ ግራስሩት ብቐዳምን ሰንበትን ቀፂሉ ተኻይዱ። ብቐዳም ክለባት ደቂ ተባዕትዮ ኣብ ዝተረኸባሉ ኣብ ክሊ ዕድመ 14 15 ኣኽርያ ንገጀረት 2 ባዶ ብምስዓር ካልእ ዓወት ከተመዝግብን ከላ ኣብ ዕድመ 16 17 ድማ ኣቐዲማ 2 ግዜ ዝተሳዕረት በሪኽ ምስ ገጀረት ገጢማ ሰሊጥዋ ድማ 2 ባሕሪ ተዓዊታ። ዝዓበ ፀወታ 2 ግዜ ኣብ ምድበን ዓወት ዘመዝገባ ማይትምናይን ኣባሻውልን ዘረኸበ ግጥም እዩ። ንቐዳማይ እብረት ፀወታ ኣባሻውል 25 ብ13 ክስዕራን ከላ ኣብ ካልኣይ እብረት ድማ ብዘርኢት ተኽሊ ዝጌት ስልጥን ማይትምናይ ዝሓሸ ብቕዓት ወኒና 25 ብ9 ወዲኣታ። ኣብ ሳሴትን መፈላለይትን ፀወታ ብማዕረ ሸቶታት እዩ ዝቕፅል ነይሩ። ኣባሻውል ኣብ ኣጋምዝዛም ጥንቁ ፀወታ ብምርኣይ 19 ብ17 ብምዛም ንሳልሳይ ግዜያ ተኸታታሊ ዓወት ሰኒዳ። ሰንበት ካብ ዝተኻየዱ ውርድራት ኣብ ዕድመ 14 15 ጎዳይፍ ንማይትምናይ 2 ባሮ ክስዕራን ከላ 4 ስመራ ንኣብ ምክፋል ቦታ ዝፃወት ሳይሞን ኣንጎሶን ብብጫን ቀይሕን ኣብ ዝኸስረትሉ ግጥም በታ ፈላሚ ፀወታ ዘካየደት ገዛ ባንዳ 2 ብ1

0: ዒራ ኣብ ግጥም ደቂ ኣንስትዮ ዕዳጋ ሓሙስ ንጋላ ነፊሕ 2 ብሓደ ክትስዕራን ከላ ራብዒት ፀወታ ድማ ብእንኮ ጓል ኣንስተይቲ ዮሪት ፍትውት ስልጥን ገዛ ባንዳ ምስቲ ኣብ ዝሓለፈ ምስ ዕዳጋ ሓሙስ መስፃት ፀወታ ዘንፀባርቐት ጋላ ነፍሒ ገጢማ ኣብዚ ግጥም ድማ ጋላ ነፍሒ 2 ባሮት ዓዊታ እዚ ውርድር ሎሚ ሶኒ ኣብ ሰዓታት ቅድሚ ቐትሪ ቀፂሉ ብምውዓል ፅባሕ 3 እውን ካብ ሰዓት 8 ቅድሚ ቐትሪ ኣትሒዙ ኣብ 2 መፃወቲ ቦታ ውርድራቱ ከካይድ እዩ ኣብ ሜዳ ፖቾ ፊላ ዕድሚ 14 15 ደቂ ተባዕትዮ ኣኽርያ ምስ ገዛ ባንዳ ኣብ 16 17 ደቂ ተባዕትዮ ኣኽርያ ምስ ገጅረት ዕዳጋ ሓሙስ ምስ ጉዳይፍ ከምኡ ውን ደቂ ኣንስትዮ ዕዳጋ ሓሙስ ኣንጻር ኣኽርያ ፀወተን ከካይዳየን ኣብ ቤት ትምህርቲ እምባህራን ዝካየድ ውርድራት ድማ ዕድሚ 14 15 ደቂ ተባዕትዮ 4 ስምራ ምስ ገጀረት ኣብ ባሻውል ምስ ማይ ተመናይ በሪኽ ምስ ጋላ ነፍሒ ኣብ ደቂ ኣንስትዮ ማይ ተመናይ ምስ ጎዳይፍ ዕዳጋ ሓሙስ ምስ ኣባሻውል ውርድራተን ከካይዳየን
1: ውሽጣዊ ውርድራት እዚ ሓይል ኣየር ኤርትራ ብሓሙስን ዓርብን ብግጥማት ኩዕሶ እግርን ኩዕሶ መርበብን ኣብ ማዓስከር ሓይሊ ኣየር ቀፂሉ ተኻይዱ
2: ውሽጣዊ ውርድራት እዚ ሓይሊ ኣየር ብሓሙስን ረብዑን ብፀወቶታት ኩዕሶ እግርን ኩዕሶ መርበብን ኣብ ማዓስከር ሓይሊ ኣየር ቀፂሉ ውዒሉ ብሓሙስ ኣብ ኩዕሶ እግሪ ደቂ ኣንስትዮ ዝተረኽባ ጋንታታት ሕድርን መሰረትን እየን ነይረን ሕድሪ ብመንገዲ ፉርቱና ብርሃነ እንኮሽቶ ብምምዝጋብ ኣብ ልዕሊ መሰረት ሓደ ብባዶ ተዓዊታ ቀፂለን ዝገጠማ ጋንታት ደቂ ተባዕትዮ መሰረትን ሕድርን እየን ተፃወቲ ሕድሪ ነቲ ፀወታ ብምዕብላል ሓሙሽተ ሽቶታት ካብ ናሆም ተኽላይ ክረኽቡ እንከለዉ 2 ሽቶታት ካብ ላሜክ ኢሳቅ ሓሓንቲ ሸቶ ድማ ካብ ሴም የማንን ናታን የማንን ብምምዝጋብ ብገፊሕ ውፅኢት ኣብ ልዕሊ መሰረት 9 ብባዶ ተዓዊቶም ወፂኦም በዚ መሰረት ተፃዋታይ ናሆም ተኽላይ ካብ ጋንታ ሕድሪ ብ9 ሽቶታት ብሉፅ ኣምዝጋቢ ኮይኑ ይመርሕ ሳልሰይቲ ናይቲ ግጥም ዝገጠማ ጋንታት ደቂ ኣንስትዮ ፀሓይ በርቅን ፅንዓትን እየን ተረኺበን ተፃወቲ ፀሓይ በርቂ ካብ ብኢላም ደበሳይ 3 ሽቶታት ክትረክብ እንከላ ካብ ፌሩዝ የማን ሓንቲ ሽቶ ብምርካብ 4 ብባዶ ተዓዊታ ኣብ መወዳእታ ናይቲ ግጥም ዝተፋለማ ጋንታት ደቂ ተባዕትዮ ፅንዓትን ፀሓይ በርቅን እየን ፅንዓት ብመንገዲ ሑሴን መሓመድ ሓንቲ ሽቶ ብምዝጋብ ብፀቢብ ውፅኢት 1 ብባዶ ተዓዊታ ኣብ ትዕለት ኩዕሶ መርበብ ተኻይዱ ነይሩ ኣብ ናይ ደቂ ኣንስትዮ ፈንቅልን ሮኬት ኣብ ናይ ደቂ ተባዕትዮ ሓሊበት ንዊናን ተመሳሳሊ ውፅኢት 2 ባዶ ክዕወታለን እንከልዋ ፈንቅል ንሮኬት 2 ብሓደ ስዒራታ ብዓርቢ ኣብ ዝተኻይደ ኩዕሶ እግሪ ደቂ ኣንስትዮ ዊናን ፈንቅልን እየን ገጢመን ተፃወቲ ዊና ኣብ 6 ደቂ ብመርሃዊት ጣዕመ ሸቶ ክትረክብ እንከላ 2 ሽቶታት ካብ ሳሮን ደበሳይን ሓንቲ ሽቶ ካብ ሚካል ሚካኤል ብምቁፃር ብገፊሕ ውፅኢት 4 ብባዶ ተዓዊታ ካልእቲ ዝገጠማ ጋንታት ሓሊበትን ሮኬትን እየን ሓሊበት ኣብ መበል 36 ደቂ ብኣምና ኢብራሂም ሸቶ ብምቁፃር ብፀቢ ውፅኢት 1 ብባዶ ተዓዊታ ወፅያ ሳልሳይ ናይቲ ግጥም ዘካየደ ጋንታታት ደቂ ተባዕትዮ ሓሊበትን ሮኬትን ኣብ ዝገበሮ ግጥም ሮኬት ብገፊሕ ውፅኢት 4 ብባዶ ተዓዊታ ኣብ መወዳእታ ግጥምን ዘሰላሰላ ጋንታት ደቂ ተባዕትዮ ዊናን ፈንቅልን እየን ተጋጢመን ተፃወቲ ዊና ብመንገዲ ደሞዝ መድሃኔን ሙክታር ዑስማንን ኢሳያስ መድሃኔን 3 ሽቶታት ከመዝግቡ እንከለዉ ብወገን ተፃዋቲ ፈንቅል ብሲራክ ብርሃነ ሓንቲ ሽቶ ብምዝጋብ ዊና 3 ብሓደ ክትዕወትን ከላ ኣብ ትዕለት ግጥማት ኩዕሶ መርበብ ተሰላሲሉ ነይሩ ኣብ ናይ ደቂ ኣንስትዮ ሕድሪ ንመሰረት ፀሓይ በርቂ ንፅንዓት ብተመሳሳሊ ውፅኢት 2 ብባዶ ስዒረናን ኣብ ናይ ደቂ ተባዕትዮ ፀሓይ በርቂ ንፅንዓት 2 ብባዶ ሕድሪ ንመሰረት 2 ብሓደ ተዓዊተን ኣለን ውሽጣዊ ውድድር እዚ ሓይሊ ኣየር ሎሚ ሶኒ ቀፂሉ ውዒሉ ኣሎ
1: ክረምታ ውርድር ግራስሮት ኩዕሶ እግሪ ዞባ ማእከል ብናይ ፍርቂ ፍጻመ ግጥማቱ ቀፂሉ
2: ክረምታዊ ውድድር ግራስሩት ፍርቂ ፍጻሜ ናይ ዝተፈላለየ ክሊ ዕድመ ተዛዚሙ ትማሊ ሰንበት ኣብ ዝተዛዘመ ናይ ትሕቲ 17 ዓመት ደቂ ተባዕትዮ ማይ ተመናይ ንፀፀራት 5-3 ብፍጹም ቅላዕ ክትስዕራ እንከላ ፓራዲዞ ንኣኽርያ ብፀወታ 1 ባዶ ብምስዓር ኣብ ናይ ዋንጫ ሓሊፈን ኣብ ተመሳሳሊ ዕድመ ደቂ ኣንስትዮ ገጀረት ንፓራዲዞ 3 ብ1 ፀፀራት ንሰንበል 3 ብባዶ ብዝኾነ ውፅኢት ተዛዚሙ በዚ መሰረት ገጀረት ምስ ፀፀራት ንዋንጫ ፓራዲዞ ምስ ሰንበል ንደረጃ ክረኸባ እየን እዚ ከምዚ ኢሉ እንከሎ ብዓርቢ ኣብ ዝተኻይደ ናይ ትሕቲ 13 ዓመት ደቂ ተባዕትዮ ፈለማ ንሜዳ ዝወረዳ ጋንታት ጎዳይፍ ንገዛማንዳ 3 ብባዶ ክትስዕራ እንከላ ማይ ተመናይ ንኣኽርያ ብፍጹም ቅላዕ 6-5 ስዒራታ ኣብ ናይ ደቂ ኣንስትዮ ሰንበል ንማይ ተመናይ ብፍጹም ቅላዕ 4-3 ክትስዕራ እንከላ ብፀወታ ድማ ጎዳይፍ ኒትራቨሎ 1 ብባዶ ተዓዊታትላ ቀዳም ኣብ ዝቐፀለ ፀወታታት ናይ ትሕቲ 15 ዓመት ደቂ ተባዕትዮ ኣባሻውል ንማይ ተመናይ 2 ብ1 ብፀወታ ክትስዕራ እንከላ ፓራዲዞ ንገዛማንዳ 7-6 ብፍጹም ቅላዕ ስዒራ ኣብ ናይ ዋንጫ ምስ ኣባሻውል ክትፋጠጥ እያ ናይ ደረጃ ድማ ማይ ተመናይ ምስ ገዛማንዳ ክረኸባ ኣብ ተመሳሳሊ ዕለት ደቂ ኣንስትዮ ትሕቲ 15 ዓመት ኣባሻውልን ማይ ተመናይ ንደረጃ ጎዳይፍን 4 ስመራን ድማ ንዋንጫ ኣብ ዝተጋጠማሉ ጎዳይፍ ን4 ስመራ ማይ ተመናይ ድማ ንኣባሻውል ብፍጹም ቅላዕ ብምስዓር ቀዳመይቲ ጎዳይፍ ካልአይቲ 4 ስመራ ሳልሰይቲ ማይ ተመናይ ብምዃን ናይ 226 ውድድረን ዛዚመን ክረምታዊ ውድድር ግራስሩት ናይ ዋንጫን ናይ ደረጃን ትሕቲ 13 ዓመት ከምኡ ውን ትሕቲ 15 ዓመት ደቂ ተባዕትዮ 26/2026 ክካየድ መደብ ክተሓዘሉ እንከሎ ትሕቲ 17 ዓመት ድማ ንዋንጫን ንደረጃን ሓሙስ 27/2 ብክልቲኡ ፀወታታት ብዝካየድ ውድድሩ ክዛዝም እዩ
1: ኣብ ከተማ ጊንዳዕ ንኣስታት 8 ኣዋርሕ ኣብ ምክያድ ፀንሐ ግጥማት ኩዕሶ እግሪ ب بعسش دشتنا حاسة بوقعي

0: መገረጁ ዓፂዮም
1: ኣብ ንኡዞባ ጊንዳዕ ስፖርታዊ መንፈስ ኣብ መንእስያት ንምስራፅን ብስፖርት ዝተሃንፁ ብቑዓትን ተወዳደርትን ተፃወቲ ንምፍራይ ንኣስታት 8 ወርሒ ክካየድ ዝፀንሐ ውርድራት ኩዕሶ እግሪ ብ16 ነሓሰ ተዛዚሙ እቲ ብፌደሬሽን ኩዕሶ እግሪ ንኡዞባ ጊንዳዕ ተወዲቡ ኣብ መንጎ 8 ናይ ቀዳማይ ዲቪዥን 12 ናይ ካልኣይ ዲቪዥን 24 ድማ ናይ ሳልሳይ ዲቪዥን ዝተካየደ ናይ ዙርያ ውርድራት ክለባት ኣብ ቀዳማይ ዲቪዥን 28 ኣብ ካልኣይ ዲቪዥን 36 ኣብ ሳልሳይ ዲቪዥን ድማ 49 ግጥማት ከካይደን ከለዋ ብድምር 1320 ዓቕሚ ስፖርታውያን ከም ዘሳተፈ ኣብቲ ፌደሬሽን ሓላፊ ውርድርን ስነስርዓትን መምህር ኣማን ሓዝዋይ ገሊጹ። መምህር ኣማን ኣብ ቀዳማይ ዲቪዥን ኣልኣህሊ ጎብለል ናይቲ ን8 ኣዋ ርሕ ዝተካየደ ግጥማት ክትከውንን ከላ ባቡራይ ካልአይቲ ማራዳባ ድማ ሳልሰይቲ ክኾናን ከለዋ ኣብ ካልኣይ ዲቪዥን ቀዳመይቲ ክለብ ዓዋተ ካልአይቲ ጋንተ ኣልኣህሊ ሳልሰይቲ ድማ ባቡራይ ብምዃን ተዓዊተን ኣብ ሳልሳይ ዲቪዥን ቀዳመይቲ ኣልተሕሪር ካልአይቲ ዓደውሐ ሳልሰይቲ ድማ ዓርከብ ኮባይ ኮይነን ዋንጫን መዳልያን ገንዘባዊ ሽልማትን ተቐቢለን። ብዘይካዚ ዑሳም ዑመር ካብ ክለብ ኣልተሕሪር፣ ካልድ ሳልሕ ካብ ኣልኣህሊ፣ ዮሴፍ ኣንጎሶም ካብ ክለብ ዓዋተ፣ ኣሕመድ ሮሞዳን ካብ ክለብ ባቡራይ ብሉፃት ኣመዝገብቲ ሸቶ ክኾኑ ከለዉ ጀማል ሓሰን ካብ ክለብ ዓዋተ፣ ሓሰን እድሪስ ካብ ክለብ ኣልተሕሪር ብሉፃት ሓለው ትልዳት ብምዃን ዋንጫ ተሸሊሞም። ኣብ መወዳእታ ተፃዋታይ ኣልኣህሊ ዓድል መሓመድ ዓሊ ካብ ቀዳማይ ዲቪዥን፣ ተፃዋታይ ክለብ ዓዋተ ዓለ ስዒድ ካብ ካልኣይ ዲቪዥን፣ ኣባል ክለብ ኣልተሕሪር ጀማል ኣድም ድማ ካብ ሳልሳይ ዲቪዥን ብሉፃት ተፃወቲ ኮይኖም ነፍሲ ወከፎም ናይ ገንዘብን ዋንጫን ሽልማትን ተቐቢሎም። ዕውታት ብደረጃ ክለባትን ብውልቅን ካብ ኢድ ዋና ዳይረክተር ክፍሊ ባህልን ስፖርትን ዞባ ሰሜናዊ ቀይሕ ባሕሪ ወይዘሮ ዘይነብ ዑመርን ካልኦት ሓለፍትን ሽልማቶም ተቐቢሎም።
0: ሓድሽ ዓመት ውርድር ግጥማት ፕሪምየር ሊግ ዓዲ እንግሊዝ ዓርቢ ብግጥም ሻምፒዮን ዝሓለፈ ዓመት ኣርሰናል ኣንጻር ኮቨንትሪ ብዘካየዶ ግጥም ናይዚ ዓመት ውርድራቱ ፈሊሙ። ዝሓለፈ ዓመት ብዓወት ኣርሰናል መገረጁ ዝዓፀወ መድረኽ ፕሪምየር ሊግ ዓዲ እንግሊዝ ዓርቢ 21 ናሓሰ ድሕሪ 89 መዓልትታት ብሓድሽ ናይ ውድድር ዓመት ተመሊሱ። ኣብ ቀዳማይ ፀወቱ ድማ ንተዓዋቲት ፕሪምየር ሊግ ኣርሰናልን ተዓዋቲት ሻምፒዮንሺፕ ኮቨንትሪ ሲቲን ብዝረኸበ ግጥሚው ናይ ዝሓድሽ ዓመተ ስፖርት ውድድራቱ መዊሱ። ሓድሽ ፈራሚ ኣርሰናል ብሩኖ ጉማረሽ ኣብ ግጥም ኮሚኒቲ ሺልድ ዝገጠሞ ፎኪስ ማህረምቲ ኣብዚ ግጥም ዘፃውቶ ብዘይምንባሩ ኣሰልጣኒ ኣርሰናል ሚካኤል ኣርቴታ ንልዊስ ስኬልዩ ኣብ ጎኒ ዴክላን ራይስ ኣሰሊፉ። ንኪ ሃቨርትስ ድማ ካብ ቪክቶር ዮኬሬሽ ኣቐዲሙ መስመር ምጥቃዕቱ ክመርሓልዎ ሓላፍነት ኣረኪብዎም። መጋጥምቲ ኣርሰናል ኮቨንትሪ ድ21 ንፈለማ ግዜያት ተካይዳ ናይ ፕሪምየር ሊግ ፀወታ እያ። ፀወታ 15 ደቂቃ ጥራይ ምስተላዕሎ ብውህደት ክሪስቶ ዞሊስን ሪካርዶ ካላፊዮርን ናብ ርዳት ዝለዕከት ኩዕሶ ካይ ሃቨርትስ ቀዳመይ ትሸቶ ኣርሰናል ናይ ዝሓድሽ ዓመተ ስፖርት ኣመዝጊቡ። ሃቨርትስ ብመንገዲ ቸልሲ ናብ ምድሪ እንግሊዝ ካብ ዝመፅእ ምስ ቀዳሞ ተሰልፍቲ ንሜዳ ኣብ ዝወረደሉ 4 ግጽማት ኣብ ኩሎም ሸቶ ከመዝግብ ንፍለማ ግዜ እዩ። ዋሕዚ መጥቃዕቲ ኣርሰናል ኣብዚ ደዋይ በለን ቡካዮ ሳካ ኣብ መበል 23 ደቂ ንመሪሕነት ኣርሰናል ናብ 2 ባዶ ኣበሪኹ። ኣርሰናል ኣብ ውሽጢ 23 ደቂቕ ኣብ ሜዳ 2 ብባዶ ክትመርሕ ድሕረቲ ንወልቭስ ኣብ 223 ውርሕቲ ሓሳስ ኣብ ውሽጢ 13 ደቂቕ 2 ሸቶ ዝመርሐቶ ንፍለማ ግዜ እዩ። ድሕሪ ረፍቲ ሓለቓ ጋንታ ማርቲን ኦዴጋርድ ኣብ መበል 49 ደቂቕ ሳልሴት ሸቶ ወሲኹ ኣርሰናል ድማ ኣብ ቀዳማይ ፀወታ 3 ባዶ ብምዕዋት ናብ ዝተረፋ ክለባት ተሪር መጠንቀቕታ ይሕሊፋ። ዝሓለፈ ዓመት ኣብ ኩሎም ውርድራት ሓንቲ ሸቶ ጥራይ ኣመዝጊቡ ዝነበረ ናይዛ ግጥም ብሉ ተፃዋታይ ዝተሸለመ ኦዴጋርድ ኣብዚ ሓድሽ ናይ ውርድር ዓመት ድሮ ኣብ 2 ተኸታተልቲ ግጥማት ሸቶ ኣመዝጊቡ። ኣርሰናል ኣብ መኽፈት ፀወታ 3 ሸቶ ከተመዝግብ ድሕሪ 2020 ንፈለማ እዋን እዩ። ኣሰልጣኒ ኣርሰናል ሚካኤል ኣርቴታ ንኣርሰናል ኣብ መድረኽ ፕሪምየር ሊግ ኣብ ዝመርሓሉ 249 ግጥማት መበል 150 ዓወት ብምምዝጋብ ድሕሪቶም ትሕቲ 250 ግጥማት ኣካይዶም ብቕልጡፍ 150 ዓወታት ዝበፅሑ ፔፕ ጓርዲዮላ፣ ሆዜ ሞሪኖ፣ የርገን ክሎፕን ኣሌክስ ፈርጉሰንን ተሰሪዑ። ኣሰልጣኒ ኮቨንትሪ ፍራንክ ላምፓር ከም ኣሰልጣኒ ናይ ፕሪምየር ሊግ ጋንታ ብምዃን ኣብ ዘካየዶም 18 ግጥማት ሓንሳብ ጥራዩ ዓወት ቀኒዑ።

0: ኣቕዋም ኣብ 13 ተረቲዑ ኣብ 4 ድማ ማዕረ ተፈላለዩ።
1: The 2026-27 Premier League campaign

0: ማንቸስተር ሲቲ ኣብ ኢትሓድ ነታ ዝሓለፈ ዓመት ኣርሰናል ድሕሪ 22 ዓመታት ፅዋዕ ፕሪምየር ሊግ ክትዓትር ኢዳ ዝሓወሰት ብሓድሽ ኣሰልጣኒ ማርኮ ሮዝ እትዕለም ቦርንማውዝ ያገጢማ። ቅድሚ ዕረፍቲ ተፃወታይ ቦርንማውዝ ማርኮስ ታቫርኔር ኣብ መበል 26 ብዘቁፅራ ሽቶ ቦርንማውዝ ንዕረፍቲ ሓደ ባዶ መሪሓ ውፅያ። ድሕሪ ዕረፍቲ ኣብ ሃያል ፀቕጢ ዝኣተወ ኢንዞ ማሪስካ ንቸርኪ ብራያን ኦራይሊ ንሜዳ ሊኢኽዎም። ኣብ መበል 84 ብቸርኪ ዝተሻመወት ናይ ማእዝን ቅላ ኣብዛ ግጥም ኣብ ቦታ ኣሳሪ ኣከፋፋሊ ዝተሰለፈ ማርጉሂም ንሲቲ ናብ ፀወታ ዝመለሰት ሸቶ ኣመዝጊቡ። ድሕርዛ ሸቶ ንፀወታ ሙሉእ ብምሉእ ዝተቋፃፀረቶ ሲቲ ኣብ ተወሳኺ ድቂ ሪያን ቸርኪ ንዝሃንደሳ ኩዕሶ ግቫርድዮል ናብ ሸቶ ብምቕያር ንውፅኢት ፀወታ ናብ 2-1 ቀይርዎ። እዛ ሸቶ ኣቐዲማ ካብ ፀወታ ወፃኢ ተባሂላ ተሰሪዛ እኳ እንተነበረት ድሒራ ብቪድዮ ተሰኒያ ሸቶ ምዃና ፀዲቓ ማንቸስተር ሲቲ ድማ ካብ ድሕሪ ተበጊሳ ኣብ ልዕሊ ቦርማውዝ 2-1 ተዓዊታ። እዛ ዓወት ድማ ነቲ ንጫማ ጓርድዮላ ክመልእ ከቢድ ሓላፍነት ዝተረከበ ኢንዞ ማሬስካ መጠናዊ እፎይታ ዝፈጥር እዩ። ማሬስካ ሓምሻይ ኣሰልጣኒ ኣብ ቀዳማይ ፀወቱ ዓወት ዘመዝገበ ኮይኑ ማንቸስተር ሲቲ ንመወዳእታ ግዜ ኣብ መኽፈት ፀወታ ፕሪምየር ሊግ ዝተሳዕረትሉ ኣብ ናሓሰ 2008 ኣብ ትሕቲ ኣሰልጣኒ ማርኪዩስ ብኣስቶን ቪላ ዝገጠማ ስዕረት እዩ። ተቐይሩ ብምእታው ን2 ሸቶታት ሲቲ ዝሃንደሰ ሪያን ቸርኪ ድሕሪ ኢልካይ ጎንዶጋን ኣብ ሓደ ግጥም ተቐይሩ ኣትዩ 2 ናይ ሸቶ ቀረብ ዝገበረተ ፀወታይ ሲቲ ኣብ ርእሲ ምዃኑ ካብ ምጅማር ናይ ዝሓለፈ ዓመተ ስፖርት ካብ ክፉት ፀወታ ዝገበሮም 12 ናሾቶ ቀረባት ዝዳረጎ ተፃወታይ ኣይረኸበን። ን18 ግጥማት ብዘይስዕረት ክትጓዓዝ ፀንሐት ቦርማውዝ ኣብ መበል 19 ፀወታ ብማንቸስተር ሲቲ ተዳሂኻ። ማንቸስተር ሲቲ ኣብ ናይ መወዳእታ 15 መኽፈቲ ግጥማት ፕሪምየር ሊግ ሓንሳብያ ኣብ 2021-22 ብቶተንሃም ተረቲዓ ኣብ ዝተረፉ 15 ግጥማት ብዓወትያ ተበጊሳ።
1: And City have turned it around and they've won. And City begin the Maresca era with a win. The final score, City 2.
0: ማንቸስተር ዩናይትድ ንካርሎስ ባሌባ ከም ዘፈረመት ዝሕብር ዜና ንደገፍታ ኣብ ሲርያ ናብታ ድሕሪ 9 ዓመታት ሎም ዓመት ናብ መድረኽ ፕሪምየር ሊግ ዳግማይ ዝደይበት ጋንታ ሁል ሲቲ ክትገጥም ወፊራ። ሁል ሲቲ ቅድሚ ዕረፍቲ ካብ ትፅቢት ወፃኢ ብመንገዲ ዝተተላኽዑ ዓሳሱ ካብ ኣይጃን ሓድሽ ፈራሚኣ መንድን ብዝቁፅረተን 2-2 ተዓዊታ። ሓድሽቲ ፈረምቲ ማንቸስተር ዩናይትድ ዩሪ ቴሌማንስን ኣንድሬ ሳንቶስን ምስ ቀዳሞ ተሰለፍቲ ብምውራድ ናይ ፈለማ ናይ ሊግ ፀወቶም ከካይዱ እኳ እንተኸኣሉ ኣብዛ ግጥም ግን ክደምቁ ይከኣሉን። 71.6 ሚዛን ፀወታ ዝተቆፃፀረት ማንቸስተር ዩናይትድ 21 ፈተነ ካይዳ 8 ጥራይ ዕላመን ዝሓለዋ ነይረን። ማንቸስተር ዩናይትድ ኣብ ታሪኻ ኣብ ቀዳማይ መኽፈት ፀወታ ኣብ 13 ኣጋጣሚታት ኣንጻር ዝደባ ክለባት ዝገጠመት ኮይና ስዕረት ከተመዝግብ እዚ ናይ ቀዳም ናይ ፈለማ እዩ። ብዘይካዚ ማንቸስተር ዩናይትድ ኣብ ናይ መወዳእታ 7 ናይ ውድድር ዓመታት ካብ 7 ናይ መኽፈት ግጥማት ኣብ 4 ተሳዒራ ኣብ 3 ድማ ዓወታ መዝጊባ። ይኹን ግን ማንቸስተር ዩናይትድ ቅድሚ ሕጂ ኣብ መኽፈቲ ግጥማት ፕሪምየር ሊግ 3 ግዜ ተረቲዓ ኣብ መወዳእታ ዓመት ዘውዲ ሻምፒዮን ፕሪምየር ሊግ ዝደፍአት ጋንታ እያ። ማርኮስ ራሽፎርድ ድሕሪ ታሕሳስ 2024 ንፈለማ ግዜ ብማልያ ማንቸስተር ዩናይትድ ንምፅዋት ተቐይሩ እኳ እንተኣተወ ዝበሃል ፅልዋ ግን ክገድፍ ኣይከኣለን። ድሕሪ 2010 ብላክበርን ኣብ ሻምፒዮንሽፕ ሻቶይተር ተሒዛ ናብ ፕሪምየር ሊግ ዝተመልሰት ሁል ሲቲ ቅድሚ ሕጂ ኣንጻር ማንቸስተር ዩናይትድ ኣካይዳቶም ኣብ ዝነበረት 10 ግጥማት ዓወት ኣይቀንዓን። ኣብ 8 ተረቲዓ ኣብ 2 ድማ ማዕረ ተፈላለ ፀኒሓ። ስለዚ እዚ ናይ ቀዳም ናይ ፈለማ ዓወታ ኣብ ልዕሊ ማንቸስተር ዩናይትድ እዩ። ማንቸስተር ዩናይትድ ኣብ ዝግጥም ዝሓዘቶ 71.6 ሚዛን ፀወታ ድሕሪ መስከረም 2023 ኣብ ግጥም ኣንጻር ክሪስታል ፓላስ ኣመዝጊባቶ ካብ ዝነበረት 77.0 ካልኣይ እቲ ዝበለፀ እዩ።
1: It will be Slater in the end. Could go anywhere. It's gone in. They've got a second. Nomo Mendy. It's the dream start to life back in the top flight for the Tigers. Two set plays, two goals. And Manchester United's job here has just got a whole lot tougher.
0: ኣብ ቀዳማይ ናይ ምስልጣን ግዜኡ ፅዋ ፕሪምየር ሊግ ንዘዕተራ ኣርኖ ስሎት ኣሰናቢታ ንኣንዶኒ ኢራኦላ ዝቆፀረት ሊቨርፑል ትማለ ሰንበት ናብ ከተማ ኒውካስል ጌሻ ኣብቲ ንክትዕወተሉ ሓደ ካብ በዳሃቲ ስታዲማት ዝኾነ ሴንት ጀምስ ፓርክ እያ። ኣንጻርታ ንኤዲ ሃው ብማትያስ ያይስለ ዝተክአት ኒውካስል ዩናይትድ ገጢማ እዘን

0: ክልተ ክለባት ንፀወትአን ብዝኽርቲ ዝሓለፈ ክረምቲ ብሞት ዝተፈለየ ኣብ ታሪክን ፍሉይ ምዕራፍ ንዝገደፈ ኬቨን ኬጋን ብምዝካርን ግጥመን ጀሚረን። ንወሰንቲ ኣከፋፈልታት ዝነበሩ ብሩኖ ጉማርሽ ናብ ኣርሰናል፣ ንሳንድሮ ቶናሊ ናብ ቶተንሃም ዝሸጠት ኒውካስል ድሕርዞም ክልተ ናይዚ ግዜ ብሉፃት ኣከፋፈልቲ ምፍነዋ እንተይ ዓይነት ጋንታ ተሰሪሓ ቀሪባላ ትፍትነሉ በዳ ግጥም እዩ። እዚ ግጥም 5 ደቂቕ ጥራይ ምስተላዕለዩ ሸቶ ተመዝጊብዎ። ኣንቶኒ ኢላንጋ ንመስመር ምክልኻል ሊቨርፑል በሲዑ ብምኻል ብልፅቲ ሸቶ ኣመዝጊቡ ትግጥም ድማ ብመሪሕነት ኒውካስል ንዕረፍቲ ተላኢኹ። ንዕረፍቲ ኣብዚ ወቅቲ ካብ ሊቨርፑል ክፋኖ ከም ዝኽእል ብሰፊሑ ክንገረሉ ዝፀንሐ ኮዲ ጋግፖ ኣብ መበል 55 ደቂ ንሊቨርፑል ማዕረ ዝገበረት ሸቶ ኣመዝጊቡ። ልዑል ፍጥነት ዘለዎ መልሲ መጥቃዕቲ መሰረት ናይ ፀወታ ጌራ ዝኣተወት ኒውካስል ኣብ መበል 57 ደቂ ብጆኣዊሎክ ደጊማ መሪሕነት ናይ ዝግጥም ትርኪባ። ፀወታ ብመሪሕነት ኒውካስል ናብ ተወሳኺ ደቂቕ ኣብ ዝኣተወሉ ኣብ መወዳእታ ተወሳኺ ደቂቕ ሉዊስ ሆል ኣብ ክል ሳንዱቅ ኣብ ልዕሊ ሓድሽ ፈራሚ ሊቨርፑል ቪክቶር ሙነዝ ብሰርሖ በደል ሊቨርፑል ካብ ዝግጥም ነጥቢ ሒዛ ትወፀሉ ፍጹም ቅላዕ ረኺባ። ዶሚኒክ ስፖርት ላይ ቀሊዕ ድማ ንሊቨርፑል ካብ ስዕረት ኣናጊፋ ሓንቲ ነጥቢ ተመቒላ ክትወፅእ ዘብቅዐታ ሸቶ ሂብዋ። ናብ ናይ ቅድም ክለቡ ተመሊሱ ክፃወት ዘምሴ ኣሌክሳንደር ኢሳቅ ብደገፍቲ ኒውካስል ክሽደዳምስ እዩ። ሊቨርፑል ኣብ ዝግጥም 7 ዕላመን ዝሓለዋ 27 ፈተነ ከተካይድን ከላ ብኣንጻሩ ኒውካስል ድማ 4 ዕላመን ዝሓለዋ 13 ፈተነ ካይዳ። ኒውካስል ኣብ ናይ መወዳእታ 20 ግጥማት ፕሪምየር ሊግ ንሊቨርፑል ክስዕር ኣይከኣለትን። ኣብ 14 ተሳዒራ ኣብ 6 ድማ ማዕረ ተፈላለያ። ሊቨርፑል ኣብ ዝሓለፉ 14 ውድድራት ፕሪምየር ሊግ ኣብ መኽፈቲ ግጥማት ኣይተሳዕረትን። እዚ ድማ ኣብ ታሪክ ናይቲ ሊግ ክብረ ወሰን እዩ። ኒውካስል ካብ ምጅማር ናይ ዝሓለፈ ዓመተ ስፖርት 29 ነጥቢ ካብ ዝመርሖ ተግጥም ደርብያ ንቐዳሚት ሸቶ ኒውካስል ዘመዝገበ ኢላንጋ ን4 ግጥማት ብዘይ ሸቶ ጉዓዝ ድሕሪ ምፅናሕ ትማሊ ጾሞ ልጋሙ ፈቲሑ። ንኻሊት ሸቶ ዘመዝገበ ጀዋዊለክ እውን ድሕሪ 21 ግጥማት ብዘይ ሸቶ ምጉዓዝ እዩ ትማሊ ኩዕሶ ኣብ መርበብ ኣንጻር ጋንታ ይዕሪፉ።
1: Getting Liverpool's equaliser. It's Ingemar again. That's Isak. Shot was by Gravenberg. He hit it really well. Wasn't the worst touch in the world to try and release Alexander Isak again. Here comes Risa. He has support outside him. Well, he's got the break as well. Surely not. Liverpool have been mugged twice.
0: ብረንትፎርድ ኣብ ሜድኣ ነታ ናይ ዝሓለፈ 2 ዓመታት ሕማቕ ዘይምድጋም ኣብዚ ክረምቲ ልዕሊ 330 ሚልዮን ፓውንድ ወፃኢታት ብምግባር ተፃወቲ ዝዓደገ ቶተንሃም ዓዲማ ብገፊሕ 3 ባሮርቲ ዓቷ። ሉዊስ ፖተርን ጃን ለትን ብዘውፀር እውን 2 ሸቶ ንዕረፍቲ 2 ባዶ መሪሓ ዝወፀት ብረንትፎርድ ንዕረፍቲ እውን ካብ ካየወደ ሓንቲ ሸቶ ወሲኻ ነቲ ግጥም 3 ብባሮ ተዓዊታትሉ። ብራዚላዊ ኣጥቃዓይ ብረንትፎርድ ኢጎር ቲያጎ ንውፅኢት ፀወታ ናብ 4 ብባሮ ከተበረ ክንትኽእል ዝነበረት ፍጹም ቅላዕ ኣባኺኑ። ኣብዚ ግጥም ኣሰልጣን ቶተንሃም ሮቤርቶ ዲ ዘርቢ ን4 ሓደሽቲ ፈረምቱ ኣንዲ ሮበርትሰን፣ ማርኮ ሰነስን፣ ቫን ሄከን ከምኡ ውን ሳንድሮ ቶናልን ምስ ቀዳሞ ተሰለፍቲ ንሜዳ እኳ እንተውረደ ኣብዚ ግጥም እውን ጽልዋ ክፈጥሩ ይከኣሉን። ተጻወቲ ብረንትፎርድ ኣብ ማእከል ሜዳ ንዝነበሮም ዕብላለ ሮቤርቶ ዲ ዘርቢ ነቲ ኣብ ቶተንሃም ክትኽሎ ዝወጠነ ስልቲ ጸወቱ ከተግብር ኣይከኣለን። 7 ዝተፈላለዩ ተጻወቲ ብረንትፎርድ ኣብ ዝግጥም ዕላመን ዝሓለዋ ፈተነ ከካይዱ ከለዉ ብወገን ቶተንሃም 2 ተጻወቲ ጥራዮም ንሓላውሉዳት ብረንትፎርድ ከልሀር ፈቲኖሞ። ቶተንሃም ንመወዳእታ ግዜ ኣብ መኽፈል ጸወታ ፕሪምየር ሊግ ብገፊሕ 3 ባሮ ክትስዓር ኣብ 2011-12 ብማንቸስተር ዩናይትድ እዩ። ኣብዚ ግጥም ሓድሽ ፈራሚ ብረንትፎርድ ማማዱ ሳንጋረዩ ብሉስ ተጻዋታይ ናይ ዝግጥም ተጸዊዑ። ሳንጋረ 5 ተጻዋታይ ብረንትፎርድ ኣብ ቀዳማይ ጸወቱ ኣብ ምምዝጋብ ብሸቶ ዝተዋሰ ተጻዋታይ ኮይኑ ብረንትፎርድ ኣብ 2021 ናብ ፕሪምየር ሊግ ካብቲ ዲብ ንድሓር ቪታሊ ጃነት ኣብ 6ኦም ናይ ውድድር ዓመታት ንብረንትፎርድ ሸቶ ዘመዝገበላ ናይ ፈለማ ተጻዋታ እዩ።
1: Janelt, Collins, and it was Sangare, and it's turned in from point-blank range. Michael Coyote, from poaching range really. Just his second goal in English football. Shadow. Janelt feels for hands there. A
0: ንካርሎስ ባሌባ ናብ ማንቸስተር ዩናይትድ ዝለኣኸት ብራይተን ኣሚድኣ ነታ ኣብዚ ክራማት ንወስንተ ጸወታ ሞርጋን ሮጀርስ ናብ ቸልሲ፣ ኤዝሪ ኳንሳ ናብ ኣርሰናል፣ ንዩሪ ተለማንስ ናብ ማንቸስተር ዩናይትድ፣ ንልቋስ ዲኔ ናብ ፒኤስጂ ዘፋንወትን ንኦሌ ዋትኪንስ ድማ ናብ ኣልሂ

0: ላል ንምሻት ኣብ ምዝራብ ዘላ ኣስቶን ቪላ ጸዊዓ ኣብ ዘካይደቶ ግጥም ብገፊሕ 4 ባሮት ኣዕዊታ። ተጻወታይ ቪላ ቪክቶር ሊንድሎፍ ኣብ 9ሽ ደቂቕ ናብ ልዳቱ ብዝቑፅራ ሸቶ ቀዲማ ምሪሕነት ዝሓዘት ብራይተን ኣብ መበል 18 ደቂቕ ካብ ዴ ኩፐር ካሊት ሸቶ ወሲኻ። ብኣርሰናል ይድለ ከም ዘሎ ዝንገረሉ እንግሊዛዊ ሄንሽልውድ ኣብ ውሽጢ 2 ደቃየቕ 2 ሸቶ ብምውሳኽ ንውፅኢት ጸወታ ናብ 4 ባሮ ኣበሪኽዎም። ኣብ መበል 4 ደቂቕ ኣብ ዝክራማት ካብ ወልቭስ ተዓዲጉ ናብ ኣስቶን ቪላ ዝፈረመ ጃኦ ጎመዝ ብቀይሕ ካርድ ካብ ሜዳ ተሰናቢቱ። ኣብ ቀዳማይ ጸወቱ ብማልያ ቪላ ብቀይሕ ካርድ ዝተባረረ ካልኣይ ተጻዋታይ ድማ ኮይኑ፣ ኣስቶን ቪላ ኣብ ታሪክ ፕሪምየር ሊግ ኣብ ቀዳማይ ሰሙን 4 ሸቶ ተመዝጊብዋ ንዕረፍቲ ዝወፀት ሳልሴይቲ ጋንታ ኮይና፣ ብዘይካዚ ኣስቶን ቪላ ቅድሚ ዕረፍቲ 4 ሸቶ ዝተመዝገባ ብጌጋ ናብ ርዳታ ሸቶ ዘመዝገበትን ተጻዋታያ ብቀይሕ ካርድ ዝሰኣነትን ካልኣይቲ ጋንታ ናይቲ ሊግ ኮይና። ቅድሚ ሕጂ ሳንደርላንድ ኣብ ግጥም ኣንጻር ማንቸስተር ዩናይትድ ተመሳሳሊ ፍጻሜ ኣጋጢምዋ ነይሩ። ሓለቓ ጋንታ ብራይተን ሉዊስ ዳንክ ኣብዛ ግጥም መበል 300 ናይ ሊግ ጸወቱ ብምክያድ ነዚ ቁፅሪ ዝበጽሐ ናይ ፈለማ ተጻዋታይ ብራይተን ንምዃን በቂዑ። ዝሓለፈ ዓመተ ስፖርት 4 ኣሰልጠንቲ ዝረአየትን ኣብ ክራማት ንናይ ቀደም ዓላሚ ክሪስታል ፓላስ ኦሊቨር ግላስነር ዝቆፀረት ኖቲንግሃም ፎረስት ኣብ ሜዳ ሲቲ ግራውንድ ነታ ኣብ መወዳእታ ግጥማት ናይ ዝሓለፈ ዓመት ብዝኣከበቶ ነጥቢ ካብ ደረጃ ተመለስቲ በሪኻ ዝወደአት ሊዲስ ዩናይትድ ዓዲማ ኣብ ዘካይደቶ ግጥም 1-0 ተረቲዓ። ግጥም ናይ ዘን ክልተ ክለባት ንዕረፍቲ ብዘይሸቶ 2-0 ዘምርሐ ኮይኑ፣ ድሕሪ ዕረፍቲ ኣብ መበል 88 ደቂቕ ሊድስ ኣብ ኣፍ ደገ ክልል ሳንዱቕ ኖቲንግሃም ፎረስት ንዝርከበታ ነፃ ቐላ ኣንቶን ስናጅ ቀሊዑ ብልፅቲ ሸቶ ብምዝጋብ ሌድስ ካብ ዝግጥም ሙሉእ 3 ነጥቢ ሒዛ ክትወፅእ ኣብቂዕዋ። መብዛሕትኡ ኣብ ዝግጥም ዝተኸየደ ፈተነ ብመንገዲ ሴት ፒስ ዝተኸየደ ኮይኑ ሌድስ 3 ዕላምን ዝሓለዎ 11 ፈተነ ክተካይድን ከላ ዝሓሸ ናይ ፀወታ ሚዛን ዝነበራ ፎረስት ድማ 2 ዕላምን ዝወቕዓ 12 ፈተነ ካይዳ።
1: ኣንቶን ስታክ ፋይንድ ባክ ኦፍ ዘ ኔት inside the dive of cells and huge celebrations behind the goal. Stack goes to join them and Leeds United are in front at the City Ground.
2: He is very very dangerous there, and to beat the keeper on the near post, the keeper is going to be very disappointed.
0: ሓንቲ ካብ ሓደስቲ ክለባት ናይ ዝዓመት ኤፕስዊች ታውን ኣብ ሜዳ ንሳንደርላንድ ጸዊዓ ኣብ ዘካየደቶ ግጥም 2-1 ተዓዊታ። ኤመርሰን ኣብ መበል 24 ደቂ ብዝቆፀራ ሸቶ ንፀወታ ክትመርሖ ዝጀመረት ኤፕስዊች ምሪሕነት ሒዛ ንዕረፍቲ ክትወፅእ ኣብ ዝተቐረበትሉ ሳንደርላንድ ኣብ መበል 39 ደቂ ብሸቶ ኣንጎሎ ተማዓርያ ንዕረፍቲ ወፅያ። ድሕሪ ረፍቲ ጸወታ ብናይ ሓባር ውፅኢት ማዕረ 1-1 ናብ ተወሳኺ ሰዓት ኣብ ዝኣተወሉ ዋና ሜዳ ኤፕስዊች ኣብ 9 ደቂቕ ካብ ክላርክ ሙሉእ 3 ነጥቢ ሒዛ ክትወፅእ ዘኽኣለታ ሸቶ ወሲኻ ነቲ ግጥም 2-1 ተዓዊታትሉ። ዝሓለፈ ወርሒ ካብ ስትራስቡርግ ናብ ኤፕስዊች ታውን ዝፈረመ ፓራጓያዊ ኤንሴሳኦ ንቐዳሚት ሸቶ ኤፕስዊች ኣብ ርእሲ ምህንዳሱ ብሉ ተጻዋታይ ናይ ዝግጥም ድማ ተለቒሑ።
1: That's a poor ball from Alderete, given away, and a chance here. It's Clark. It's Jack Clark. Who's won it, has he? For Ipswich.
0: ኤቨርተን ኣብቲ ኣብ መፋረቅ ናይ ዝሓለፈ ዓመት ዝኣተወጥቶ ሓድሽ ስታድዩማ ሄል ዲክሰን ነታ ምስ ኦሊቨር ግላስነር ድሕረ ምፍልያ ንዓላሚ ፈረንሳዊት ክለብ ለንስ ፔረሳጅ ዝቆፀረት ክሪስታል ፓላስ ዓዲማ ኣብ ዘካይደቶ ግጥም 2-0 ተዓዊታ። ኤቨርተን ኣብ ዝግጥም ሙሉእ 3 ነጥቢ ሒዛ ክትወፅእ ዝኽኣለት ቅድሚ ድሕረ ዕረፍቲ ካብ ኬራን ድዊስቤሪ ሆልን ቴርኖ ባርን ብዘወፀረተን 2 ሸቶታት እያ። ክሪስታል ፓላስ ኣብ ዝግጥም ነቲ ናብ ጋላታ ሰራይ ንኽፅምበር ኣብ ምዝራብ ዝርከብ ሰነ ጋላዊ ኣጥቃዓያ ኢስማዒል ያሳር ካብ መሳርዓ ኣልያ ኣብ ዝግጥም ተረኺባ። ኤቨርተን 2021 ንፍለማ ግዜ ኣብ መኽፈቲ ግጥም ፕሪምየር ሊግ ዓወት ኣመዝጊባ። ኣብ ናይ መወዳእታ 7 ግጥማት ፕሪምየር ሊግ ዓወት ተሓሪማ ፀንሐ ኤቨርተን ኣብ 8ይ ፀወታ ዓወት ኣመዝጊባ። ሓድሽ ዓላሚ ክሪስታል ፓላስ ፔሬሳጅ ኣብ ቀዳማይ ፀወቱ ስዕረት ዝቐመሰ መበል 15 ኣሰልጣኒ ክሪስታል ፓላስ ኮይኑ
3: Well, he missed one in the first half. He has delivered in the second. ካልኣይ ሰሙን ግጥማት ላሊጋ ስጳኛ ዝሓለፈ ቀዳምን ሰንበትን ቀፂሉ ተኸይዶ ዓበይቲ ክለባት ባርሴሎናን ሪያል ማድሪድን ዓወት ከመዝግባን ከለዋ ኣትለቲኮ ማድሪድ ኣብ ካልኣይ ፀወታ ነጥቢ ደርብያ
0: ዝሓለፈ ወርሒ ሓምለ ንሆዜ ሞሪኖ ከም ዓላሚኣ ጌራ ዝቆፅረት ሪያል ማድሪድ ናብ ዞባ ካታሎንያ ተጓዒዛ ኣንጻር ናይቲ ግዝኣት ክለብ ዝኾነት ኢስጳኞላ ገጢማ ሞሪኖ ኣብ ዝግጥም ነቶም ኣብ ክራማት ናይ ዝዓመት ዝዓደጎም በርናንዶ ሲልቫ፣ ደንዞል ዳንፍሪስን ኢብራሂማ ኮናተን ምስ ቀዳሞ ተሰለፍቲ ንሜዳ ክወርዶም እንከሎም ንያንዲያሞንደ ማርክ ኩሪላን ድማ ኣብ ወንበር ተቐይር ተቐሚጡ ፀወቱ ፈሊሞም ብናይ ሞሪኖ መልክዕ ተሃኒፃ ዝመፀት ሓዳሽ ሪያል ማድሪድ ሸቶ ከተመዝግብ 9 ደቃይቕ ጥራዩ ሓቲትዋ ጁድ በሊንግሃም ኣብ ታሽዓይ ደቂቕ ንማድሪድ መሪሕ ዝገበረት ሸቶ ኣመዝጊቡ መሪሕነት ማድሪድ ክሳብ 30 ደቃይቕ ጥራዩ ተጓዒዙ ሓድሽ ፈራሚ ስጳኞል ካላ ኣብ መበል 30 ደቂቕ ንዝግጥም ማዕረ ዝገበረት ሸቶ ኣመዝጊቡ ድሕሪ ረፍቲ ሞሪኖ ፋልማይ ዓወቱ ንምምዝጋብ ንከምያን ዲያሞንደ ማርኮ ኩሬላን ካርሎስ ኤስፒን ንሜዳ ሊኢኽዎም ፀወታ ብማዕረ ውፅኢት ናብ ተወሳኺ ደቂቅ ኣቱ ኣብ ዝተቐረበሉ ኣብ ክራማት ሪያል ማድሪድ ካብ ለቫንተ ዝዓደገቶ ካርሎስ ኤስፒ ተዋሒስዋ ፋልማይ ዓወታ ኣብ ትሕቲ ሞሪኖ ከተመዝግብ ዘብቅዕታ ሸቶ ኣመዝጊብላ ማድሪድ ድማ ንዝግጥም 2-1 ተዓዊታትሉ ዝያዳ ሚዛን ፀወታ ሒዛ ዘምስየት ማድሪድ ኣብ ዝግጥም 8 ዕላመን ዝሓለዋ 21 ፈተነ ተካይድን ከላ ብኣንጻሩ ኤስጳኞል ካብ ዘካይደተን 8 ፈተነ 3 ዕላመን ዝሓለዋ ነይረን ሻምፒዮን ላሊጋ ስጳኛ ባርሴሎና ክብራ ንምዕቃብ ኣብ ተኣትዎ ዘላ ሓድሽ ናይ ውድድር ዓመት ካብ ሜዳ ወፃኢ ኣንጻር ኤልቺያ ፀወታ ካይዳ ባርሴሎና ኣብዚ ሙሉእ ብምሉእ ዓብላቶ ዘምሴት ፀወታ ካብ ፌርሚን ሎፐዝን ራፊናን ከክልተ ሸቶታት ካብ ሓድሽ ፈራሚያ ካሪም ኣድየም ድማ ሓንቲ ሸቶ ብምዝጋብ ብድምር ኣብ ልዕሊ ኤልቺ ብገፊ 5 ባሮ ተዓዊታ ኣብዚ ግጥም ንላሚን ያማል ቀይሩ ብማሊ ሓዳሽ ክለቡ ባርሴሎና ፋልማይ ፀወቱ ዘካየደ እንግሊዛዊ ኣንቶኒ ጎርደን ኣብ ውሽጢ 5 ደቃይቅ 2 ሸቶ ቀረ ብምግባር ኣብ ቀዳማይ ፀወቱ ደሚቑ ጎርዶን ኣብ ፀወታ እጉሩ ካብ ዝሕውስ ድሕሪ 2 ደቃይቕ እዩ ንሸቶ ራፊና ቀረ ብምግባር ኣብታ ጋንታ ዘሕደሮ ቁልጡፍ ፅልዋን ፅባሪቑ ኣንቶኒ ጎርደን ዝሓለፈ ዓመት ብማልያ ኒውካስል ኣብ ዘካየዶም 26 ግጥማት 2 ቀረባ ጥራዩ ካይዱ ባርሴሎና ኣብዚ ግጥም 7 ዕላመን ዝወቕዓ 11 ፈተነ ክተካይድን ከላ መጋጥምታ ኤልቸ ድማ 2 ዕላመን ዝሓለዋ 7 ፈተነ ካይዳ

ኣትለቲኮ ማድሪድ ኣብ ሜዳ ሪያድ ኤር ሞትሮፖሊታኖ ንቪያርያል ጸዊዓ ኣብ ዘካይረቱ ግጥም ማዕረ 2-2 ተፈላለያ። ንዕረፍቲ ብዘይሸቶ ዝወፅአ እዘን ክልተ ክለባት ተኸላኸላይ ኣትለቲኮ ማድሪድ ማርክ ቦቢል ኣብ መበል 59 ድቕ ንኣትለቲኮ መሪሕነት ናይ ዝግጥም ዘዝሓዘት ሸቶ ኣመዝጊቡ። ቪያርያል ኣብ መበል 76 ድቕ ብፍጹም ቅላ ጀራርድ መሪኖ ተማዕራርያ። ኣትለቲኮ ማድሪድ ኣብ መበል 76 ድቕ እንተኸላኸለያ ሮቢን ሊኖርማንድ ብቀይሕ ካር ድሕሪ ምኽሰራ ንዝተረፉ ደቃይቕ ብጎድሎ ተፃወቲ ክትፀወት ድሕሪ ምግዳዳ ተፃወታይ ቪያርያል ሚካውታርዘ ንዝተረኽበት ካልእ ትፍጹም ቅላ ሓላፍነት ኣወሲዱ ንክለቡ ቪያርያል መሪሕነት ኣትሒዝዋ። ኣትለቲኮ ማድሪድ ጎድሎ ተፃወቲ ድሕሪ ዘካይረቶ ሓያል ቅልስ ሰሊጥዋ። ኣብ መበል 85 ደቂቕ ብመንገዲ ጂዮቫኒ ሲሞኔ ተማዓርያ ካብ ዝግጥም ሓንቲ ነጥቢ ተመቒላ። ኣብዚ ግጥም ልዑል ቆላሕታ ረኺቡ ዘምስየ ጉዳይ ጁልያን ኣልቫረዝ እዩ። ጁልያን ኣልቫረዝ ንማርክ ፖፒል ቀይሩ ናብ ሜዳ ኣብ ዝኣትወሉ ዝነበረ ግዜ ብደገፍቲ ክለቡ ዝተሸረደ ኮይኑ ድሕሪ ምዛም ፀወታ እውን ናብ ደገፍቲ ከይቀረበ ብቐጥታ ካብ ሜዳ ክወፅኡ ብሓለፍቲ ክለቡ ተሓቢርዎ። ንኣልቫረዝ ናብ ባርሴሎና ክትሸጦ ከም ዘይኮነት ዝሓበረቶ ኣትለቲኮ ካብ ላሊጋ ወፃኢ ናብ ካልእ ክለብ ክትሸጦ የድሌታ። ሻምፒዮን እንግሊዝ ኣርሰናል ድማ ንኩነታት ዝዕውት ዋንጫ ዓለም ብቐረባ ትዕዘቦ ከም ዘላ ይንገረላ።

ኣብ ናይ ቅድሚ ምድላዋት ምሕዝነታዊ ግጥም ንሻምፒዮን እንግሊዝ ኣርሰናል 3-1 ረቲዓ ዝነበረት ሪያል ቤትስ ኣብ ሜዳ ንሪያል ሶሲዳድ ፀዊዓ ኣብ ዘካየረቱ ግጥም ሓደ ባሮ ተዓዊታ። ሮድሪጎ ሪከልሚ ኣብ መበል 23 ንድቕ ብዘውፀራ ሾትያ ቤትስ ኣብ ቀዳማይ ፀወታ ሙሉእ 3 ነጥቢ ሓፊሳ። ሚዛን ፀወታ ብሶሲዳድ ተወሲድዋ ዘምሴ ሪያል ቤትስ ኣብ ዝግጥም 7 ዕላመን ዝሓለዋ 18 ፈተነ ከተካይድን ከላ መጋጥምታ ሶሲዳድ ድማ 3 ዕላመን ዝሓለዋ 9 ፈተነ ካይዳ።

ኣብ ሳን ማመስ ንሰብያ ዝዓደመት ኣትለቲኮ ቢልባኦ 3-1 ተረቲዓ። ኣብ መበል 11 ደቂቕ ንዩሪ ብቀይሕ ካር ዝኸሰረት ቢልባኦ ሰብያ ቅድሚ ዕረፍቲ ካብ ኦሶ ድሕረፍቲ ድማ ካብ ኤጁከን ኢሳ ሮሜሮን ብዘውፀረላ 3 ሽቱታት ክሳብ 7 ደቂቕ 3 ባዶ ተመሪሓ ድሕሪ ምፅና ኣብ መበል 7 ደቂቕ ኣይቶር ፓርደስ ካብ ብባዶ ምስዓር ዘናገፈት ሸቶ ቢልባኦ ኣመዝጊቡ ትግጥም ድማ ብዓወት ሰብያ 3-1 ተዓፅዩ።

0: ግጥማት ስርያ ጥልያን ናይ ሓድሽ ዓመተ ውርድር ግጥማቱ ኣብ ዝሓለፉ መዓልትታት ብወግዒ ፈሊሙ
1: ኣብ ሜዳ ጁሰፔ ሚያዝያ ንሞንዛ ዝዓደመት ኢንተር ሚላን ብገፊሕ 4-1 ብምዕዋት ክብረ ንምዕቃብ ኣትያቶ ኣብ ዘላ ሓድሽ ናይ ውርድር ዓመት ኣሃዲሉ ንዝጀመረ ጉዕዝኣ ብዓወት መዊሳቶ ኢንተር ሚላን ኣብ ዝግጥም ካብ ቻልሃንግሉ ዘለንስኪ ኤስፖሲቶን ቢሴክን ብዝረኸበተን 4 ሸቶታት እያ ነታ ካብ ጉስታቮ ቫሬላ ሓንቲ ሸቶ ዝረኸበት ሞንዛ 4-1 ረቲዓታ 700 ሚዛን ፀወታ ሒዛ ዘምሴት ኢንተር ሚላን ኣብ ዝግጥም 5 ዕላመን ዝሓለዋ 13 ፈተነ ተካይድን ከላ መጋጥምታ ሞንዛ ድማ 3 ዕላመን ዝሓለዋ 7 ፈተነ ካይዳ
2: That is gorgeous from Pierre Esposito. He flexes his muscles as Inter open up a 2-goal cushion. Pierre Esposito. Bisek stayed up from the back. This is Bisek! The defender gets in on the act. And now it's 4 and the floodgates have well and truly opened here.
1: ብናይ ቅድም ዓላሚ ማንቸስተር ዩናይትድ ሩበን ኣሞሪም ተመሪሓ ናብዚ ሓድሽ ናይ ውድድር ዓመት ኣትያ ዘላ ኤስ ሚላን ናብ ቶሪኖ ጌሻ ድሕሪ ዘካየደቶ ግጥም ድሕሪ ረፍቲ ብዘመዝገበተን 2 ሸቶታት ኣብ ልዕሊ ቶሪኖ 2-1 ተዓዊታ ሲሰን ኣድሪያን ራቢዮን ን2 ሸቶ ሚላን ከመዝግቡ ከለዉ ኣዳምስ ድማ ኣብ ተወሳኺ ደቂቕ ንቶሪኖ ካብ ስዕረት ከትሕና ዘይከኣለት ሸቶ ኣመዝጊቦ ሩበን ኣሞሪም ኣብ ሓዳስ ክለቡ ኤስ ሚላን ኣብ ተወዳዳሪ ግጥም ናይ ፈለማ 3 ነጥቢ ኣመ ዝጊቡ ኤስ ሚላን ኣብዚ ግጥም 4 ዕላመን ዝሓለዋ 19 ፈተነ ክተካይድን ከላ መጋጥምታ ቶሪኖ ድማ ሓንቲ ዕላማ ዝሓለወት 8 ፈተነ ካይዳ
3: Kinetis with the set piece. Adams! That's a fabulous goal. He's already got quite the repertoire. And in added time, a stunning finish from Shea Adams.
1: Antonio Conte, the Maximilian.

ያኑ ኣሊግሪ ተኪያ ናይ ቅድሚ ዓመ ክብራ ንምምላስ ኣንቂዳ ዘላ ናፖሊ ካብ ሜዳ ወፃኢ ኣንጻር ጀንዋያ ናይ ዝሓድሽ ዓመተ ስፖርት ውድድራ ፈሊማ ናፖሊ ኣብ ዝግጥም ክሳብ 80 ደቂቕ ብሞንዛ ተዓጊታ ድሕሪ ምምስያ ኣንበ 82 ደቂቕ ካብ ኬቨን ደብሩነ ኣንበ 87 ደቂቕ ድማ ካብ ቫርጋር ብዘወፀረተን 2 ሸቶታት 2 ባዶ ብምዕዋት ሓድሽ ኣሰልጣንያ ኣሊግሪ ንሓድሽ ጉዕዞ ብዓወት ፈሊምዎም። ኣረጊት ጎርዞ ጁቬንቱስ ናብ ፍሬዮዝዮ ነጎሻ ኣብ ዘካየደቶ ግጥም ሓደ ባሮ ተዓዊታ ብራዚላዊ ናይ ማእከል ተኸላኸልያ ብረመር ኣብ መበል 22 ደቂ ብዘውፅራ ብሕታዊት ሸቶያ ጁቬንቱስ ቀዳማይ ናይ ዝዓመት ሙሉእ 3 ነጥቢ ወሲዳ 63 ሚታዊት ሚዛን ፀወታ ሒዛ ዘምሴት ጁቬንቱስ 5 ዕላመን ዝወቕዓ 20 ፍትነ ክተካይድን ከላ መጋጥምታ ፍሬዮዝዮኖ ድማ ካብ ዘካየደተን 11 ፍትነታት 2 ዕላመን ወቂዐን። በሰስ ፋብሪጋስ ተሰልጥን ከምኡ ኣንጻር ኡደኔዝ ኣብ ዘካይረቱ ግጥም ማዕረ ሓደ ብሓደ ተፈላለያ ካማራ ኣብ መበል 29 ደቂ ንኡዲኔዘ መሪሕ ዝገበረት ሸቶ ከመዝግብን ከሎ ዱቪካስ ድማ ኣብ መበል 54 ደቂ ንከምኡ ኣማዕራሪዋ። ባርከስ ዝኸበርኩም ተኸታተልቲ ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምና ኣሎና። ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ዝምለሰኩም ሰናይ ቀነ።

0: ምዕሩይን ብቑዕ መስርሕ ምምሃርን ምስትምሃርን ቆላሕትኡ ኣብ ቅድመ ትምህርቲ ገይሩ ብሓያል ፃዕሪ ይሰራሕ ኣሎ ኩሉ ዜጋ ድማ ተጠቃሚ ዝዕድላት ክኸውን መድረኻዊ ጠለብ እዩ። ምስኣላይ ዙቤር ስዒድ ቤትኤል ሰሎሙን ካብ ኣገልግሎት ዜና ዞባ ማእከል ከተማ ኣስመራ።
1: ኣብ ምምሕዳር ከባቢ ደቂ ዓንዱን ዞባ ዒላ በርዒድ ብምትሕብባር መንግስትን ኮምን ዝፀንሐ ፀገም ክፍታሕ ትፅቢት ዝግበረለን ትካላት ጥዕናን ትምህርትን ይህነፅ ኣለዋ። እተን ኣብ ደረጃ ምፅፋፍ በፂሐን ዘለዋ ትካላት 10 ክፍልታት ንኣገልግሎት ሕክምና 6 ክፍልታት ድማ ንኣገልግሎት ካልኣይ ደረጃ ቤት ትምህርቲ ከም ዘጠቓልላ ኣመሓዳርቲ ምምሕዳር ከባቢ ኣቶ ተስፋ ዮሱስ ቦኽረ ገሊጹ። ሕፅረት ትካል ጥዕናን ናይ ካልኣይ ደረጃ ቤት ትምህርትን ሽግር ከም ፀንሖም ብምጥቃስ ኣብ ማእከላይ ደረጃ ምስ በፅሓ ናይ ዘቋረፃ ዝነበራ ተምሃሮ ቁፅሪ ምስ ምዝዛም ናይ ዘን ትካላት መሰረታዊ ፍታሕ ክርከቦ ከም ዝኽእል ልዑል እምነት ከም ዘለዎ ሓቢሩ። ኣመሓዳሪት ንዞባ ዒላ በርዒድ ወይዘሮ ዓሻ ዓሉኖር ብወገና ነበርቲ ደቂ ዓንዱ ንዝወሰድዎ ተበግሶ ድሕር ምምጓስ እቲ መደብ ንክዕወት ምምሕዳር ዞባ ዓንሰባን ክፍሊ ህንፃዊ ልምዓት ዞባን ከምኡውን ካልኦት መሻርክቲ ኣካላትን ሞያዊ ኣበርክቶ ከም ዝገብሩ ብሪሃም። እዚ ከምዚ ንከሎ ኣብ ኢራ ላዕላይ መደበር ጥዕና፣ ኣብ ሓሊብ መንተል መዋለ ህፃናት፣ ኣባልዋ ድማ ቀፅሪ ቤት ትምህርትን ተወሳኺ ክፍልታትን ብኣበርክቶ ህዝቢ ከም እተሰርሐ ወይዘሮ ዓሻ ኣፍሊጣ። ብዘይካዚ ኣብ ሓድሽ ዓዲ ቤተ ፈተና ናይ ማይ ባስካን ንምስራሕ መደብ ከም ዘሎ፣ ኣብ መደበር ጥዕና ሽዕበ ሰለባ ድማ ህንፃዊ ፅገና ንምግባርን ሽግር ስተማይ ንምፍታሕን መፅናዕቲ ተወዲኡ እቲ ስራሕ ኣብ ቀረባ እዋን ከም ዝጅምር ኣረድያም። ኣመሓዳሪ ዞባ ጋሽ ባርካ ኣብ ንኡስ ዞባታት ተሰነይን ሃይኮታን ኣብ ዝርከባ ዲጋታት ዝካየድ ዘሎ መስርሕ ምፍራይን ምግፋፍ ዓሳታትን ተዓዚቦም። ወኪል ኤሪና ኣማንኤል ተስፋይ ንዘዳልዎ ፀብጻብ ኣርሴማ ኣስመሮም ከተቅርቦ እያ።
2: ኣብ መሓዳሪ ዞባ ጋሽ ባርካ ኣምባሳደር ማሕሙድ ዓሊ ሑሪይ ብ22 ነሓሰ ኣብ ንኡስ ዞባ ሃይኮታ ምምሕዳር ከባቢ ፌስኮ እትርከብ ዲጋ ፋንኮ ፅሙቅ ከምኡውን ኣብ ንኡስ ዞባ ተሰነይ ምምሕዳር ከባቢ ፋንኮ እትርከብ ዲጋ ፋንኮ ራዊ ብምብፃሕ ብማሕበር ተራድኦ ገፈፍቲ ዓሳ ንዝካየድ ዘሎ መስርሕ ምግፋፍ ዓሳ ተዓዚቡን ምስ ኣባላት ማሕበር ዘትዩን ሓላፊ ጨንፈር ሃብቲ ባሕሪ ኣቶ ብርሃን መብራህቱ ኣብ ዝሃቦ መግለፂ ምስ ሚኒስትሪ ሕርሻን ኮርፖሬሽን ዘራእትን ጥሪትን ብምትሕብባር ኣብ 2018 ኣብ 6 ዲጋታት ዓሳሳት ናይ ምርባሕ መደብ ከም ዘበገሰን ማሕበር ተራድኦ ገፈፍቲ ዓሳ ከም ዘቆመን ከምኡውን ንኣባላት ማሕበር ስልጠና ብምውዳብን ናውቲ ምግፋፍ ዓሳ ብምዕጠቕን ንስራሕ ከም ዘበገሰ ገሊፆም። ኣምባሳደር ማሕሙድ ብወገኑ ኣብቲ ዞባት ዝርከብ ዲጋታት ኣብ ልምዓት መስኖኣዊ ሕርሻን ምስሳን ሃብቲ ጥሪትን ልዑል ኣስተዋፅኦ ይገብራ ከም ዘለዋ፣ ዓሳታት ዝተዘርኣለን ድማ ምውሓስ ቀረብ መኣዛዊ ምግቢ ዝህልዎ እንተራ ቀሊል ከም ዘይኮነ ብምጥቃስ ኣባላት ማሕበር ብዝሓየለ ውዳበ ክነጥፉ ምምሕዳራት ድማ ክተሓባበርዎም ኣዘኻኺሮም። ኣመሓደርቲ ንኡስ ዞባታት ተሰነይን ሃይኮታን ድማ ነበርቲ ኣብ ተጠቃምነትን ዕቃብን ናይ ተንዲጋታት ተሳትፎም ክዕዝዙ ኣተሓሳሲቦም። ኣባላት ማሕበር ተራድኦ ግፍፍቲ ዓሳ ብግድዮም ብዝረኸብዎ ናይ ስራሕ ዕድል መነባብሮኦም ይመርሑ ከም ዘለዉ ብምግላፅ ምእላይ ኣብ ዲጋታት ዘሎ ድበት ብጉልበት ሰብ ክዕመም ስለ ዘይከኣል መንግስቲ ቆላሕታ ክገብረሉ ፀዊዖም። እዚ ከምዚ ኢሉ እንከሎ ኣብ ማሓዳሪ ዞባ ጋሽ ባርካ ኣምባሳደር ማሕሙድ ዓሊ ሑሪይ ኣብ ምምሕዳር ከባቢ ፋንኮ ብምትሕባር ህዝብን ምምሕዳር ዞባን ትህነት ዘላ ናይ ማእከላይ ደረጃ ቤት ትምህርቲ ብምብፃሕ መስርሕ ህንፀት ተዓዚቡ።
1: ጨንፈር ሃማትየ ዞባ ዶብ ኣውቂሕ ባሕሪ ኣብ ንኡስ ዞባ ዶብ ደንካልያ ውዳበ መንእሰያት ንምሕያል ዝዓለመ ርክብ ብ22 ነሓሰ ኣብ ምምሕዳር ከባቢ ኣቦ ኪሎማ ኣካይዱ። ዕለማ ማሕበር መንእሰያት ብክሉንትንኦም ምንቃሕ ምውዳብን ምዕጣቕን ከም ዝኾነ ዝጠቐሰ ሓላፊ ሃማትየ ኣብቲ ንኡስ ዞባ መንእሰይ መሓመድ እድሪስ ኣብዚ መዳይ እዚ ዕቱብ ስራሕ ከም ዝካየድ ገሊጹ። ሓላፊ ጨንፈር ሃማትየ ዞባ ዶብ ኣውቂሕ ባሕሪ ኣቶ ዑስማን ዓብደልቃድር ብግድኡ ኣብ ሕብረተሰብ ክመፅእ ዝድለ ለውጢ ንምርግጋፅ ንቑሕ ተሳትፎ መንእሰያት ወሳኒ ምዃኑ ብምጥቃስ ኣብ ምምሕዳር ከባቢ ኣቦ ኪሎማ ተጠቃምነት ዕድላት ትምህርቲ ብሓፈሻ ናይ ደቂ ኣንስትዮ ድማ ብፍላይ ንምዕባይ መንእሰያት ተርኦም ክዕዝዙ ኣተሓሳሲቦም። ኣመሓዳሪ ምምሕዳር ከባቢ ኣቦ ኪሎማ ኣቶ ዓሊ ቡርሃን ድማ ሃማትየ ኣብ ምውዳብን ምስልጣንን መንእሰያት ዘካየዶ ዘሎ ፃዕርታት ብምምጓስ ብወገን ምምሕዳር ዘድሊ ምትሕብባር ከም ዝግበረሉ ሓቢሩ። ዝስዕበ ዜና ሃገራት ወፃኢ እዩ። ንምክታልኩም ደጊመ ብክብሪ ዕድም ኣብ ዜና ወፃኢ ኣሜሪካ

ካብ ልዕሊ ኢራን ዝሓየለ ምዃኑ ዝተቐሰቶ ሓድሽ ቁጠባዊ እገዳ ወሲና። እዚ ንሓሙሽተ ኣገደስቲ ጽላታት ዕላማ ዝገበረ እገዳ ኣብ ልዕሊ ኢራን ተወሳኺ ቁጠባዊ ጸቕጢ ብምፍጣር ኣብ ስምምዕ ክትበጽሕ ዘገድድ ምዃኑ ቤት ጽሕፈት ግምጃ ኣሜሪካ ሓቢሩ ኣሎም። እቶም ተኣጊዶም ዘለዉ ጽላታት ቴክኖሎጂ ኣቪዬሽን፣ መጓዓዝያ ባሕሪ፣ ሰደድ ወርቅን ዲጂታላዊ ስርዓትን የጠቓልሉ። ፕረዚደንት ኣሜሪካ ዶናልድ ትራምፕ ኢራን ኣብ ስምምዕ ምዘይትበጽሕ ካብ ዓለማዊ ቁጠባዊ ስርዓትን ምንጻል ዘኽእል እገዳ ከጽድቕ ምዃኑ ከጠንቅቕ ጸኒሕ እዩ። ኣብ ልዕሊ ኢራን ጥራይ ዘይኮነ ቻይናን ህንድን ኣብ ልዕሊ ዝርከበአን መሻርክታውን እገዳ ክውስን ምዃኑ ፕረዚደንት ትራምፕ ሓቢሩሎም። ነዚ ሓድሽ ቤናዊ ስጉምቲ ዝኾነነት ህዝባዊት ሪፐብሊክ ቻይና ረብሓታታ ንምሕላው ኣድላይ ዝበለቶ መልሰ ግብሪ ከም እትህብ ኣጠንቂቓላ። ኣሜሪካ ነቲ ብኩናት ክትዕወተሉ ዘይከኣለት ወፍሪ ብቁጠባዊ እገዳ ከተስምሮ ትፍትን ከም ዘላ ዝወቐሰት ኢራን ከ ነዚ ሓድሽ ስጉምቲ ተመጣጣኒ መልሰ ግብሪ ከም እትህበሉ ፍሊጣ። ኣሜሪካን ኢራንን ኣብ መንኮአን ዝካየድ ዘሎ ኩናት ብሰላም ንምዕራፍ ክዘራረባ ኣብ ዝሓለፈ ወርሒ ሰነ ዝወሰኖ ናይ 60 መዓልታት ናይ ግዜ ገደብ ብዘይፍረ ድሕሪ ምዝዛሙ እቲ ኩናት ካልእ ኣንፈት ክሕዝ ከም ዝኽእል እዩ ክእመት ጸኒሖም። ፈረንሳን ስዑድ ዓረብን ቁጠባውን ወተሃድራውን ዝርከቦም 21 ስምምዓት ከም ዝኸተማ ሓቢረን። እቲ ስምምዓት ፕረዚደንት ፈረንሳ ኢማኑኤል ማክሮን ወራስ ዓራት ስዑድ ዓረብ መሐመድ ቢን ሳልማን ትማሊ 24 ነሓሰ ኣብ ከተማ ፓሪስ ኣብ ዘካየድዎ ዝርርብ ተበጺሑ። ኣብ ጽላት ምክልኻል ዝኸተሞ ስምምዕ ንሓበራዊ ወተሃድራዊ ልምምድ፣ ምልውዋጥ ቴክኖሎጂን ክኢላዊ ዓቕምን ከምኡውን ምግታእ መጥቃዕትታት ሳይበር የጠቓልል። ብዘይካዚ ኣብ ምዕባል ቴክኖሎጂ ብቐንዱ ድማ ሰብ ሰርሑ ብልሒ ቱሪዝምን መጓዓዝያን ክተሓጋገዛ ምዃነን ኣፍሊጠን ኣለዋ። ከም ኣካል እቲ ስምምዓት ስዑድ ዓረብ ኣብ ፈረንሳ ብህንፀት ዘመናዊ መዘናግዒ ማእከላት ናይ ኣስታት 7 ቢልዮን ዶላር ወፍሪ ክትገብር እያ። እቲ ፕሮጀክት ኪኖቲ ምስ ተዛዘመ ዝህልዎ ቁጠባዊ ረብሓ ልዕሊ 22,000 ዕድላት ሸቕለት ከም ዝፈጥር ሰመዚ ፈረንሳ ኣሚቶም ኣለዉ። እዚ ከምዚ ንከሎ ፈረንሳን ስዑድያን ኣብ 2025 ልዕሊ 12 ቢልዮን ዶላር ንዝነበረ መጠን ዘካየድኦ ንግዳዊ ምልውዋጥ ኣብ ዝመጽእ 3 ዓመታት ብዕጽፊ ንምዕባዩ መደብ ከን ዘለዎን ሓቢረን። ኣሜሪካ ኣብ 2025 ኣብ ምምዕባል ኒክለሳዊ ኣጽዋር ኣስታት 7 ቢልዮን ዶላር ወጻኢ ከም ዝገበረት ጸብጻባት ሓቢሮም። እቲ ኣሃዝ ኣብ 2024 ልዕሊ 56 ቢልዮን ዶላር ምንባሩ ዝተቐስቶም ጸብጻባት ምስቲ ናይ 2025 ክነጻጸር ከሎ ናይ ኣስታት 1/4 ፍልሊ ከም ዝነበሮ ረድዮም። 9 ወነንቲ ኒክለሳዊ ኣጽዋር ዓለምና ኣብ 2025 ንምምዕባል ኒክለሳዊ ኣጽዋር ብሓባር 119 ቢልዮን ዶላር ከም ዝሰላዓ ዝፍለጥ ኮይኑ ኣብ ዝሓልፈ 5 ዓመታት ኣብቲ ጽላት ብጠቕላላ ልዕሊ 470 ቢልዮን ዶላር ወጻኢ ከም ዝገበራ ይጥቀስ። ኣብ ብርከት ዝበላ መሻርክታ ሃገራት ኤውሮጳ ኒክለሳዊ ኣጽዋር ኣዋዲዳ ዘላ ኣሜሪካ ናብቲ ዞባ ተወሳኺ ኣጽዋር ክትልእኽ መደብ ከም ዘለወያ እትገልጽ። ነቲ መደብ ብዕቱብ ትከታተሉ ዘላ ሩስያ ልዕላውነታ ንምውሓዝ ተመሳሳሊ ስጉምቲ ከም እትወስድ ከተጠንቀቕ ጸኒሓላ። ምስ ፍሕፋሕ ኔቶ ዘስግኣ ሩስያ ኣቐዲማ ኣብ ጎረቤታ ቤላሩስ ኒክለሳዊ ኣጽዋር ከም ዘዋደደት ዝዝከር እዩ። ወነንቲ ኒክለሳዊ ኣጽዋር ዓለምና ብድምር ልዕሊ 12,000 ኒክለሳዊ ኣጽዋር ክውንና ኸልዋ እቲ ዝበዝሐ ናይ ኣሜሪካ፣ ሩስያን ቻይናን ምዃኑ ይጥቀስ። ተጠቃምነት ማሕበራዊ መራኸቢታት ንቆልዑ ናይ ዝኸልከለ ሃገራት ቁፅሪ እናወስኸ ይመጽእ ከም ዘሎ ተገሊጹ። እዚ ዝተሓበረ ካናዳ ተጠቃምነት ማሕበራዊ መራኸቢታት ንትሕቲ 16 ዓመት ዘዕድሚኦም ቆልዑ ዝእግድ ሕጊ ድሕሪ ምጽለቓ እዩ። እቲ ስጉምቲ ንቆልዑ ካብቲ ብሰንኪ ማሕበራዊ መራኸቢታት ዘጋጥም ናይ ኣእምሮ ሕማማት ወልፍን ገበናትን ንምግታእ ዝዓለመ ምዃኑ ቀዳማይ ሚኒስትር ካናዳ ማርክ ካርኒ ገሊጹ። መሰረት ዝሓድሽ ሕጊ ዕድሚኦም ትሕቲ 16 ዓመት ዝኾኑ ቆልዑ ማሕበራዊ መራኸቢታት ፌስቡክ፣ ኢንስታግራም፣ ቲክቶክ፣ ስናፕቻትን ዩቲዩብን ክጥቀሙን ሓድሽ ሕሳባት ክኸፍቱን ኣይፍቅደሎምን እዩ። ነዚ ሕጊ ዝጠሓሱ ኩባንያታት ቴክኖሎጂ ካብ ዓመታዊ እቶቶም ክሳብ 300 ዝበጽሕ ገንዘባዊ መቕጻዕቲ ከም ዝብየነሎም ተፈሊጡሎም። ኣቐዲማ ኣውስትራልያ ተጠቃምነት ማሕበራዊ መራኸቢታት ንትሕቲ 16 ዓመት ዘዕድሚኦም ቆልዑ ከም ዝኸልከለት ዝዝከር እዩ። እቲ ሃገር ነቲ ሕጊ ካብ ወርሒ ታሕሳስ 2025 ኣብ ተግባር ከም ዘውዓለቶ ዝፍለጥ ኮይኑ ብሪጣንያ፣ እስጳኛን ፈረንሳን ዝርከበአን ሓያሎ ሃገራት ተመሳሳሊ ስጉምቲ ንምውሳድ ዘኽእል መስርሕ ኣበጊሰን ከም ዘለዋ ይሕበር። ህንድን ሩስያን ኣብ ምምዕባል ቁጠባ፣ ንግዲ፣ ሕርሻ፣ ባህሊ፣ ስነ ፍልጠትን ቴክኖሎጂን ዘተኮረ ስምምዕ ከቲመን። እዚ ስምምዕ እዚ ፕረዚደንት ቭላድሚር ፑቲን ትማሊ 24 ነሓሰ ምስ ላዕለዋይ ልኡኽ ህንዲ ኣብ ከተማ ሞስኮ ኣብ ዘካየዶ ርክቢ ተኸቲሙ። ብመሰረት ስምምዕ ክልቲአን ሃገራት መጠን ወፍሪ ንግዳዊ ንጥፈታትን ምልውዋጥ ክሊማዊ ዓቕምን

ተስፋዓየን እዛ ከምዚ ኢሉ እንከሎ ኣብ ቀዳማይ መንፈቅ 226 መጠን ንግዳዊ ምልዋጥ ሩስያን ህንድን ምስቲ ናይ ቅድሚኡ ዓመት ተመሳሳሊ ኣዋርሕ ብምንፅፃር ብልዕሊ 800 ሚታዊት ከምዝዓበየ ፀብፀባት ሓቢሮም ፍርያት ባህርያዊ ጋዝ ነዳድን ሕርሻን ኣብቲ ንግዳዊ ገስጋስ ዝለዕለ ተራ ከም ዝነበሮ ተገሊጹሎም ክልቲአን ሃገራት ንመጠን ዘካየድኡ ንግዳዊ ምልውዋጥ ክሳብ 230 ናብ ልዕሊ 100 ቢልዮን ዶላር ክም ንምባል መደብ ከም ዘለዎን ይግለጽ። ዮርዳኖስ ምስ ህዝባዊት ሪፐብሊክ ቻይና ዘፀንሓ ኩሉ ሜድያዊ ዝምድና ንምስፋሕ ከም እትሰርሕ ኣፍሊጣ ካብ 18 ክሳብ 24 ነሓሰ ኣብ ቻይና ምብፃሕ ክፍፅም ዝቐነየ ንጉስ ዮርዳኖስ ዓብደላ ዳግማዊ ምስ ፕረዚደንት ሺጂፒንግ ኣብ ዘካየዶ ዝርርብ ሃገሩ ነቲ ቻይና ትኽተሎ ዘላ ናይ ምዕባለ መስመር ከም እትድንቆ ረድዩ ብዘይካዚ ንጉስ ዓብደላ ዮርዳኖስ ምስ ቻይና ኣብ ፅላታት ሕርሻ ቴክኖሎጂን ትምህርትን ንዘለዋ ምትሕብባር ከም እትዕብዮ ኣነፂሩ እዚ ከምዚ ኢሉ እንከሎ ቻይናን ዮርዳኖስን ኣብ ምውሓስ ዘበዊ ፀጥታ ከምዝተሓጋገዛ ገሊፀን ክልቲአን ሃገራት ቅድሚ 49 ዓመታት ዝኸተምኦ ዲፕሎማሳዊ ዝምድና እወታዊ ጎስጋስ የመዝግብ ከም ዘለየን ዝሕብራ። ናይ መወዳእታ ዜና ሩስያ ኣብ ምምዕባል ፅላት ምክልኻል ዘተኮረ መፅናዕቲ ከም እትኸይድ ዝገለፀታ ሳተላይት ከም ዝወንጨፈት ሓቢራ እዛ ትማሊ 24 ነሓሰ ዝተላእኸት ሳተላይት ናብቲ ዝድለ ርሕቀት ብዓወት ከም ዝበፅሐት ሚኒስትር ምክልኻል ሩስያ እኳ እንተገለፀ ኣብ እዋን እትፀንሓሉ ግዜ ግን ኣየነፀረን ሩስያ ነዛ ናይ ሕጂ ደሜርካ ኣብዚ ዓመት እዚ 3 ወታሃደራውያን ሳተላይታት ከም ዝወንጨፈት ፀብፀባት የረዶም ፀጥታ ንምውሓስ ወታሃደራዊ ዓማ ተደንፍዕ ዘላ ሩስያ እዚ ተካይዶ ዘላ ጠፈራዊ ንጥፈታት ኣካል ናቱ ምዃኑ ይጥቀስ። ክቡራት ተኸታተልቲ ዜና ንምዝዛም ኣርእስቲ ዜና ክንደግም መውሊድ ኣንለቢ ናይ ዓመተ 1448 ሂጅርያ ሎሚ ብልዑል መዓርግ ተኸቢሩ ብደረጃ ሃገር ዝርግሐ ትካላት ቅድመ ትምህርቲ ብልዕሊ 240 ሚታዊት ዓብዩ ኣብ መምሕዳር ከባቢ ደቂ ዓንዱ ንኡስ ዞባ ዒላ በርዒድ ትካላት ትምህርትን ጥዕናን ይህነፅ ኣለዋ ኣሜሪካ ኣብ ልዕሊ ኢራን ዝሓየለ ምዃኑ ዝተቐሰብቶ ሓድሽ ቁጠባዊ እገዳ ወሲና ፈረንሳን ስዑድ ዓረብን ቁጠባውን ወተሃድራውን ዝርከቦም 21 ስምምዓት ከም ዝኸተማ ሓቢረን ኣሜሪካ 2025 ኣብ ምምዕባል ኒክለሳዊ ኣፅዋር ኣስታት 70 ቢልዮን ዶላር ወፃኢ ከም ዝገበረት ተገሊጹ ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍፀም

ነዛ ኣብ መዓልታዊ ህይወትና ካብ ቦርሳና ወይ ጁባና ዘይንፈልያ ኣብ ኢድና ሒዝናያ ዘለና ካብ ነፍሲ ወከፍና ዘይትፍለ መሓዛና ዳርጋ ኮይና ዘላ ሞባይል ቴሌፎን እስከ ንመልከታ ነቲ ልሙፅ ገፃ ነቲ ኣብኡ ዝረአ ማራኺ ሕብርታት ካብቶም ንኣሽቱ መጉልሕ ድምፂ ዝወፅእ ንፁር ዜማ እስክሕሰብሉ ሕጂ ድማ ካብታ ቴሌፎን ወፂኹም እትዕቀብሉ መንበሪ ቤትኩም ተዓዘቡ እቲ ንገዛኹም ዘብርህ ዘመናዊ መብራህቲ ማለት ለድ ላይት እታ ብዘይ ድምፂ ልክዕ ከምቲ ዘኽድድ ዘሎ ወናም ሳዕሳዐይ ሰተት እናበለት ብጎተናታት እትሓልፍ ኤሌክትሪክ መኪና ወይ እውን ኣብ ገማግም ባሕሪ ዝሽክርከሩ ዓበይቲ ናይ ንፋስ ሓይሊ መመንጨዊታት እስኪ ንተዓዘቦም እዚ ኩሉ ናይ ዘመና ዘደንቕ ክስተት ብሓደ ዓብ ምስጢር ዝተኣሳሰረ እዩ ህይወት እዞም ኩሎም ናይ ቴክኖሎጂ ውፅኢታት ኣብ ትሕቲ መሬት ተሓቢኦም ብዘለዉ ፍሉያት ማዕድናት እዩ ዝምርኮስ እዚኦም ብርቂ ማዕድናት ወይ ሳሕቲ ዝርከቡ ባእታታት መሬት ዝበሃሉ

ኣብዚ እዋን እዚ ስሞም ገኒኖ ዝዝመረሎም ዘሎ ናይ 21 ክፍለ ዘመን ጀጋን እዮም። ስሞም ሳሕቲ ዝርከቡ ብርቂ ማዕድናት ይበሃል እምበር ብዘለዎም ብዝሒ ክርዳኣና ንከሎስ ኣብ ዓለም ውሑዳት ማለት ኣይኮነን። ኣብ ብዙሕ ቦታታት ዓለምና ኣብ ተራ እምነታትን ሓመድን ተበቲኖም ይርከቡ። እቲ ቀንዲ ሳሕቲ ዘብሎም ግን ዝተነፀሉ ምዃኖም እዩ። ከም ወርቂ ወይ ነሓስ ወይ ብሩር ኣብ ሓደ ቦታ ተኣኪቦም ኣይርከቡን። እዞም ማዕድናት እዚኦም ብተናፀል ኣብ ውሽጢ ካልኦት ዓበይቲ ማዕድናት ብውሕድ ዓቐን ተሓቢኦም እዮም ዝርከቡ። ካብቲ ዘለዎ ፈሊኻ ምውፃእ ግዳ ፈታኒ ኩናት እዩ። ዓበይቲ ኣኽራናት ፈንቂልካ ብብዙሕ ዝተሓላለኸ ኬሚካላዊ መስርሕ ተጠቒምካ ውሑዳት ግራም ጥራይኻ ክተውፅእ እትኽእል። ስለዚ ብምኽንያት ኣብ ዓለም ስለዘየለው ዘይኮነስ ካብቲ ዝርከብሉ ባይታ ፈሊኻ ንምውፃእ ኣዝዩ ኣፀጋሚ ስለ ዝኾነ እዩ ሳሕቲ ዝርከቡ ብርቂ ማዕድናት ዘብሎም። ስለምንታይ እዮም ደኣ እዞም 17 ባእታታት ክንዲዚ ፍሉያት ዝኾኑ? ኣብ ናይ ስነ ፍልጠት ዓለም ተመራመርቲ ዓውዲ ቴክኖሎጂ ናይ ቴክኖሎጂ ሱፐር ሂሮ ወይ ጀጋኑ ይብልዎም። ካልእ ማዕድን ክገብሮ ዘይክእል ፍሉይ ናይ ማግኔት፣ ናይ ብርሃን ከምኡውን ናይ ኤሌክትሪክ ዓቕሚ ኣለዎም። ንኣብነት ኒዮዲሚየም ዝበሃል ማዕድን ንውሰድ። ምስ ሓፂንን ቦሮንን ተሓዋወስን ከሎ ኣብ ዓለምና ተራእዩ ዘይፈልጥ ብርቱዕ ማግኔት ይፈጥር። እዚ ማግኔት እዚ ክንዲ ሳንቲም ዝኸውን ዓቐን ዘለዎ ቁራፅ ኮይኑ ካብ 100 ዕፅፊ ክብደቱ ንላዕሊ ክስሕብ ዝኽእል ማዕድን እዩ። እዚ ማዕድን እዚ እንተዘይህሉ ነቲ ናይ ኤሌክትሪክ መካይን ዘንቀሳቐሱ ፎኮስቲ ሞተራታት ወይ ነቶም ሓይሊ ንፋስ ዝቐይሩ ዓበይቲ መመንጨዊታት ክስራሕ ኣይምተኽኣለን። ዩሮፒየም፣ ዩትሬንየም ዝበሃሉ ማዕድናት ድማ ካልእ ተፈጥሮኣዊ ተውህቦ ዘለዎም ገለ ካብቶም ብርቂ ማዕድናት ዓለምና እዮም። ኤሌክትሮን ምስ ዝሃርሞም ዘደንቕን ንጹርን ብርሃን ይፈጥሩ። እቲ ኣብ ቴሌቪዥን፣ ላፕቶፕ ወይ ሞባይል እትዕዘብዎ ብሚልዮናት ዝቑፀር ማራኺ ሕብርታት ብምኽንያት እዞም ማዕድናት እዚኦም እዩ ዝመጽእ። ካልኦት ከም ላንታነም ዝበሃሉ ማዕድናት ድማ ነቶም ሓያላት ናይ ካሜራን ቴሌስኮፕን መነፅር ክሰርሑ ከለዉ፣ ሴሪየም ድማ ነቶም መነፅራት ዝያዳ ንጹርነት ንኽህልዎም ይገብሩ። ካባብ ምክልኻል ዝጥቀምሎም ዝተፈላለዩ ኣፅዋራትን መሳርሒታትን ሆስፒታላት ዝጥቀምሉ ናይ ኤምኣርኣይ መመርመሪታት ጀሚርካ ክሳብ እታ ኣብ እዝንና እንገብራ ንእሽቶ መስምዒ ወይ ድማ ኤርባድስ ካልእን ውፅኢት ስራሕ ብርቂ ማዕድናት እዩ። እዞም

ህቡኣትን ሰባት እዮም። ነዞም ማዕድናት እዚኦም ምርካብ ማለት ተራ ናይ መሬት ምኩዓት ጥራይ ዘይኮነስ ናይ ሃገር ድሕነት፣ ናይ ቴክኖሎጂ ናፅነትን ናብ ፅሩይ ፀዓት ናይ ምግዓዝ ውሕስነትን ማለት እዩ። እዞም ማዕድናት እዚኦም ንዘመናዊ ቴክኖሎጂ ወሰንቲ ስለዝኾኑ ንኣኣቶም ዝተቆፃፀረት ሃገር ናይ መፃኢ ቁጠባ ዓለም ኣብ ኢዳ ጨቢጣቶ ከም ዘላ እዩ። ንነዊሕ ዓመታት እዚ ናይ ብርቂ ማዕድናት ካርታ ብሓንቲ ዓባይ ሃገር ጥራሕ እዩ ተዓልሉ ፀኒሑ። ንሳ ድማ ቻይና እያ። ቻይና ነዚ ማዕደን እዚ ብብዝሒ ካብ ምውፃእ ሓሊፋ ናይ ምፅራይ መስርሕ እውን ንሳያ እትዕብልሎ። እዚ ድማ ዓብዪ ናይ ፖለቲካን ቁጠባን ፅልዋ ክህልዋ ገይሩሎ። ሕጂ ግን ዓለምና ናብ ተተካኢ ፀዓት ክትሰጋገር ስለ እትደሊ ካልኦት ሃገራት እውን ሓደስቲ ቦታታት ንምድላይ ይጓያ ኣለዋ። ከም ኣውስትራልያ፣ ብራዚል፣ ካናዳ፣ ህንድን ኣሜሪካን ዝኣመሰላ ዓበይቲ ሃገራት መኽዘናት ኣብ ትሕቲ መሬተን ከም ዘሎ እናተረድኣ ዝመፃ ይመስላ። እዚ ዳህሳስ እዚ ናብታ ብሃብቲ ማዕድን እትፍለጥ ኣህጉርና ኣፍሪቃ እውን ገጹ ቀኒዑሎ። ሃገራት ከም ብሩንዲ፣ ማዳጋስካር ከምኡውን ማላዊ ኣብ መሬተን ዓሚቕ ፍተሻ የካይዳ ኣለዋ። ካብዚ ሓሊፍካ ኣብዚ ዘለናዮ ዞባ ቀርኒ ኣፍሪቃ እውን እቲ ፍሉይ ተፈጥሮ ዘለዎ ናይ ምብራቅ ኣፍሪቃ ተሪር ስንጭሮ ዓብዪ ተስፋ ዘለዎ ናይ ማዕድን ቦታታት ክህልዎ ከም ዝኽእል ተመራመርቲ ይሕብሩ። ታሪክ ብርቂ ማዕድናት ማለት ታሪክ ሚዛናውነት ኣከባቢ ምሕላው ማለት እዩ። ኣብዚ እዋን እዚ ዓለማዊ ዋዒ ንምቁፅፃር ናብ ተሓዳሲ ወይ ተተካአ ፀዓት ከም ፀሓያዊ ፀዓት፣ ናይ ንፋስ መመንጨዊታትን ናይ ኤሌክትሪክን መርበብን ክንሰጋገር ከም ዘለና ዝሕብር መጠንቅታ ናይ ተመራመርቲ ምዕቀብ ኣከባቢ ብብዝሒ ዝስምዓሉ ዘሎ እዋን እዩ። ነዞም ተሓዳሲ ፀዓት ዘገልግል መሳርሒታት ክንሰርሕ ከለና ናይዞም ማዕድናት እዚኦም ድሌት ተጠቃምነት እናወስኸ እዩ ዝኸይድ። ይኹን እምበር መስርሕ ዕድና እዞም ማዕድናት እዚኦም ኣብ ቅርፂ መሬት ከቢድ በሰላ ስለ ዝሓድግ ጥንቁቕ ኣተሓሕዛን ዳግማይ ናይ ምምስራሕ ብልሓትን ክምዕብል ከም ዝግባእ ተመራመርቲ ስነ መሬት ይገልፁ። እምበኣር ከስ ንመፃኢ እታ ሞባይልኩም ኣብ ኢድኩም ክትሕዝዋን ከለኹም ካብ ጥንቲ ቢሎናት ዓመታት ኣትሒዙ ኣብ ውሽጢ ከዋኸብቲ ዝተፈጥረ ኣብ ውሽጢ ዓሚቕ መሬት ተሓቢኡ ዝፀንሐ ብናይ ወዲ ሰብ ኣእምሮ ድማ ህይወት ዝረኸበ ክቡር ነገር ሒዝኩም ከም ዘለኹም ኣይትረስዑ። እዚኦም ናይቲ ዘመናዊ ዓለምና ምስጢራውያን ማዕድናት እዮም።

0: ሰላም ከመይ ውዒልኩም ክብራት ተኸታተልትና። እዚ ዶክተራት ኣብ ስቱድዮ እዩ። ንሎሚ ከም ወትሩ ፍልይ ዝበለ ዛዕባ ሒዝና ቀሪብና ኣለና። ባልዕ መዓናጡ ዝብል ዛዕባ ነዚ መብርሂ ንክትበና ዶክተር ሄርሜላ ጎይትኦም ካብ ኮማዊ ሆስፒታል ጎዳይፍ ምሳና ኣላ። እዛ ርእሲ እዚ ኣገዳሲ እዩ። ብናይ ዶክተር ምክሪ ጥራሕ ዘይኮነ ናትኩም ሕቶታት እውን ብቴሌፎናትና ክንቅበል ኢና። ስለዚ ምክታልኩም ክትቅፅሉ ብትሕትና ይሓትት። ዶክተር እንኳዕ ሰላም መጻኺ። ከምዚ ክበሃል ዝፀንሐ ባልዕ መዓናጡ እዩ ዛዕባና ክኸውን። እዛ ርእሲ እዚ ዳርጋ ኣብ ብዙሕ ክፋላት ናይ ሕብረተሰብና ዝረአ ሕማም ምዃኑ ትግምት። ስለዚ ከመይ ባልዕ መዓናጡ ኣብ ዓድና ምስ ከመይ ዕን ዝኣመሰሉ ዕድመ እዩ ዝረአይ ብሓፈሽኡ ጥንቀታቶም እንታይ ኣሕፀር ኣቢል ክምእተዊ ኣገዳስነት እውን ዛዕባ እዚ ሰብ ክከታተሎ ምእንቲ እንታይ ምክሪ ትብና?
1: ባልዕ መዓናጡ ክንብል ከለና ሓደ ገፊሕ ኣርእስቲ እንድዩ ኣፀባቢልና ክሪኦ እንተኮይና ግን ብዘይ ካብ ቫይረስ ወይ ባክቴሪያ ዝመፅእ ዝተፈላለዩ ባእታታት ኣብ መዓናጡ ናህና ብምስፋር ወይ ካብቲ ንበልዖ መግቢ ብምምጋብ ወይ ረክስታት ብምምፃእ ወይ ማዕበስቲ ብምምፃእ ዝተፈላለዩ ጠንቂ ከምፅልና ዝኽእሉ እዮም ኢልና ክንኣፅዎ ንኽእል። ኣገዳስነቱ ብጣዕሚ ኣገዳሲ እዩ። ምክንያቱ ክሳብ ዝተፈላለየ ናይ ሞት ፀገም ውን ከይተረፈ ከምፅኡ ዝኽእሉ እዮም። ገሊኦም ኣብ መዓናጡና ነዊሕ ግዜ ብምፅናሕ ድሒሮም ክረኣዩ ዝኽእሉ ኮይኖም ገሊኦም ከዓ ሸንሾ ምልክታት ዘምፅኦም ኣብ ከመይ ዝበለ ሰብ ዝበልካያ ከዓ መብዛሕትኡ ግዜ ኣብ ህፃናት ንነብሶም ክከናኸሉ ወይ ፅሬቶም ክሕልው ዘይክእሉ ሽቓቕ ኣብ ዘይብሉ ቦታ ዝቕመጡ ሰባት ብሓፈሻ ምስ ፅሬት ዝተኣሳሰር ነገር ይብል ማለት እዩ።
0: ራይ ዶክተር፣ ዝበዝሕ እዋን ናብቲ ናይ መዓናጡ ባልዕ ክንዛረብ ተ ኮይና እቶም ሰብ ዝበዝሕ ግዜ ዝፈልጦም እቶም ንኣብነት ጃርድያ ሓቢ እንዳበልካ ክኸየድ ከኣል እዩ። ስለዚ ሓደ ብሓደ ክንሪኦም ቶም ባልዓት ናይ መዓናጡ ብጃርድያ ክንጅምር። ጃርድያ እንታይ እዩ? እንታይ ዓይነት ሕማም እዩ? ጠንቁ እንታይ እዩ? ብከመይ ዝመሓላለፍ? እንታይ ዓይነት ዕንወት ወይ ፀገማት ናይ ጥዕና ይደኸትል?
1: ጃርድያ ፕሮቶዝዋይ ብእንግሊሽ ኮይና ብክላሲፊኬሽን ክሪኦ እንተኮይና ማለት እዩ። ሕጂ ጃርድያ እንታይ ዘምፅተ የለና መብዛሕትኡ ግዜ ሕማም ጃርድያሲስ ኢና ንብሎ ወይ ከዓ መልከፍቲ ናይ ጃርድያ ማለት እዩ። ብጠንቂ ብምንታይ ዝመፅእ መብዛሕትኡ ግዜ ካብ ሰብ ናብ ሰብ እዩ ዝመሓላለፍ። እዚ ማለት ሓደ ጃርድያ ዘለዎ ሰብ ኣብቲ ቀልቀሉ ትንቀቕሖ ወይ ከዓ ኣብ ስእሊ ንሪኦ ዘለና ፕሮቶዝዋ ማለት እዩ። እሱ ኣብ ቲ ትርፎዘይት ናቱ ኣብ ቀልቀል ምስ ወፀ ምስ መግቢ ወይ ምስ ማይ ተሓዊሱ እቲ ሰብ ካልእ ሰብ ወይ ድማ እቲ ሰብ ምስ ዝወስዶ እቲ መልከፍቲ ብከምኡ ይመፅእ። ሕጂ ብማይ ማይ ፊልተር ዲ ንጥቀም እንተኮይና ፊልተር ትገርካዮ ወይ ከዓ እንተፍሊሕካዮ ክሞቱ ይኽእል እዮም። ኣብ ቬጀቴብል ኣብ ኣሕምልቲ ከዓ ኩክ እንድሕር ዘየብሲልናዮ ከዓ ክመፁ ይኽእሉ ማለት እዩ። ሕጂ ክቐተሉ እንተኮይኖም ሲ ብምውዓይ ብምብሳል ክጠፍውልና ይኽእሉ። ሕጂ በዚ ኣብ ስእሊ ዝርአ ዘሎ እዚኦም ኣብ ታሕቲ ንሪኦም ዘለካ ምስቲ ቀልቀል ተሓዊሶም እቶም ትርፎዛይት ወይ ከዓ ትሲስ ዝበሃል ከዓ ትንቀቕሖናቶም እዚ ኣብ ማይ ወይ ኣብ ምግቢ ምስተሓወሰ ምስኡ ሓዊስና ምስ ንበልዖ እዩ እቲ መልከፍቲ ዝመፅእ። ሕጂ ካብ ሩባ ማይ ምስታይ ቀልቀላኡ ሰብ ዝወፀሉ ብፍላይ ምስዝኸውን እቲ መልከፍቲ ብከምዚ ክመፅእ ይኽእል።
0: ቲ ምልክታቱ ከመይ እዩ? ምናልባት እስከቲ ብጃርድያ ዝሓመመ ሰብ ወይ ዝተታሓዘ ብጃርድያ ዝተለኽፈ እንታይ ዓይነት ምልክታት እዩ ዝህብ?
1: ምልክት ሕጂ ግድን ኣይኮነ ምልክት ክገብር። ኣብ መብዛሕትኦም ሰባት ጃርድያ ከለዎም ምልክት ዘይ ብሎም ክኾኑ ይኽእሉ እዮም። ወይ ከዓ ሲምፕል ከም ቅርፀት ኔርካ ኔርካ መንፋሕቲ ኣብ ገለገለ ሰባት እውን ናይ ድርቀት ነገር ከርኢ ይኽእል። እቲ ኣኪዩት ወይ ድማ ሽዑንሽዑ ክመፅእ ናብ ሕክምና ከምፅኦም ዝኽእል መብዛሕትኦም ሰባት ግን ውፃኣት ምስ ዝገብር እዩ። እዚ ከዓ ደምን ምጉልን የብሉን ሽታ ዘለዎ ውፃኣት ምስኡ ጋዝ ነገር ይገብር ማለት እዩ። ከምዚ ብስእሊ ዝረአ ዘሎ ጋዝ ክኸውን ይኽእል፣ ቅርፀት፣ መንፋሕቲ፣ ዝተፈላለዩ ነገር ናይ ሽውሃት መዕፃው፣ ተምላስ ኩን ሓደሓደ ግዜ ክረአ ይኽእል። እዚ ምግ
0: በዚ ሕማም እዚ ምድሕር ተተሓስካ እዚ ክትብለ ፀናኸ ምልክታት ክጥቀስ ክከኣል እዩ። ግን እንታይ ኣሉታዊ ሳዕቤን ኣለዎ እዚ ሕማም እዚ ብፍላይ? እንታይ ዓይነት ሕክምናዊ ክንክን ከይግበረሉ?
1: ሕክምናዊ ክንከን ናይ ጃርድያ ሕጂ ኣብ ሕክምና ምስ ከድካ ውፃኣት ኣሎ ዋሕዲ ናይቲ ብላድ ፕሬሽር ናት ወይ ዝቐፅለ ምስዝጎድል ፈሳሲ ንህቦ ማለት እዩ። ብኣፉ ክወስድ ምስዝኽእልካ ኦኣርኤስ ይወስድ። ተወሳኺ ግን ነቶም ጃርድያ ንምቕታል መድሃኒት ኣሎ ሜትሮኒዳዞል ቲኒዳዞል ነበልና ንብኦም ማለት እዩ። ክንከን ናይ ጃርድያ ፅሬት ምሕላው ጥራሕ ቀልቀል ብግቡእ ምጉሓፍ ሽቓቕ ምጥቃም ፅሬት ንድሕር ትሕሉ ኮንካ ብዓብኡቲ ሕማም ክመፀካ እውን ኣይክእልኒ ሓደ ሰብ ተሓሙ ነቲ ኣብ ከባቢኡ ዘሎ ሰብ ወይ ኣብ ገዛ ዘሎ ንኸይልክሞ እውን ፅሬት ናይ ነብሱ ብምሕላው ቀልቀል ብግቡእ ብምጉሓፍ እቲ ሕማም ክንከናኸኖ ንኽእል ማለት እዩ።
0: ሃይ ዶክተር ሄርሜላ፣ ከም ብዙሕ ግዜ ዝስማዕ ኣብ ሕብረተሰብና ወይ እውን ኣብ ቆልዑ ብፍላይ ሕማም ኣሜባ ዝበሃል እዩ። ኣሜባ ከመይ እዩ? እንታይ ዓይነት ሕማም እዩ? እንታይ ጠንቂ ዘለዎ? እቲ ዘለዎ ምልክታት ከመይ ዝመስል? ብዝግባእ እተዘይተሓኪሙ ኸ እንታይ ኣሉታዊ ጥዕናዊ ኣስያ የምፅእ ኣለና?
1: ኣሜባ ዳርጋ ምስ ጃርድያ ዳርጋ ሕደ ብዙሕ ዝፈላለዩ ነገር የብሎምን ኣብቲ ምልክት ገዲፍካ ማለት እዩ። እቲ ሕማም ልክዕ ከም ናይ ጃርድያ ብመልከፍቲ ብኣሜባ ዘተለኸፈ ሰብ ካብ ምግቢ ወይ ካብ ማይ ዝተበከለ ምዝወስድ እዩ ዝመፅእ ማለት እዩ። እዚ ከዓ ካብ ቀልቀል ናይ ሰብ ከምቲ ዓንቲ ወይ ዝበልናዮ ብዝተበከለ ብኡ ምዝመፅ እዩ። ምልክት ልክዕ ከም ናይ ጃርድያ ክኸውን ይኽእል። ገለገለሰብ ምልክት ኣለዎ፣ ገለሰብ ከዓ ምልክት ዘይብሉ ክፀንሕ ይኽእል እዩ። ግን ውፅኣት ናይ ብኣሜባ ዝመፅእ እንድሕር ኮይኑ ደመን ምጉልን ዝተሓወሶ ይኸውን ማለት እዩ። ካብ ናይ ጃርድያ ዝፈልዮ ካልእ ነዊሕ ግዜ ምሳኻ ተፀኒሑ ከዓ ከም ክብደት

0: ውዳድ ክረ ንኽእል
1: እዚ ምልክታት ኣብ ዝቐርብክላ እቲ ቅፃት ስለዚ እንታይ ኢኻ እንታይ ብምንታይ ክፈወስካ እንታይ ዓይነት ክንክን ከይና ንገብር ኣብ ሜባኻ
0: ልክዕ ከም ናይ ጃርድያ መድሃኒት ንጥቀም ሜትሮንዳዞል ቲንዳዞል ሕጂ ኣሜባ ቀንዲ ክፍወስ ዘለዎ ቀልጢፉ ንብሎ ካብ ናይ ጃርድያ ነገር ምክንያቱ ኮምፕሊኬት ክገብር ክእል እዩ። ኮምፕሊኬት ማለት ደይተደለየ ሳዕቤናት ከም ፃልጋ ክእል እዩ እንተዘይተፈዊሱ እዎ እንድሕር ዋላ ሰብ ምልክት ዘይብሉ ከሎ ኣሜባ እንድሕር ነይርዎ እቶም ባልዕ ካብቲ ማዓናጡ ወፂኦም ብሰራዊ ደም ገይሮም ናብ ፀላም ከብዲ ናብ ሳምቡ ከምኡ ናብ ሓንጎል ይኸዱ ኣብኡ ከዓ ከምዚ ምጉሉ ዝሓሰ ሕበጥ ወይከዓ ኣብሰስ ንብሎ ይፈጥር ማለት እዩ። ሕጂ ኣብ ማዓናጡ ጥራሕ ዝተሰረተስ ኣይኮነን ትናቱ ሕማም ካብኡ እውን ይቐፅል እዩ።
1: ምናልባት ኣብዚ ስእሊ ቐሪብ ክለኺ ኦርስ እውን ጠቂስ ክለኺ ከም ኣካል ፍወሳ ናይ እዚ ሕማም እዚ እስከ ቅርብ ንእሽተይ መብሪ ከዓ ክትብና ብዛዕባ ኣብ ገዛ ከመይ ጌርና ና ኦርስ ንሰርሕ ከመያ ትገብር ከዓ ንእሽተይ መብሪ ክትብና
0: ቀንዲ ኣገዳሲ ነገር እንድሕር ውፃኣት ኣለካ ኮይኑ ካብቲ ውፃኣት ንላዕሊ ዝገድል እቲ ፀቕጥንምካ ምሕላው እዩ። ውፃኣት ባዕሉ ዘይኮነ ፀቕት ለካ ትቐንዲ እቲ ፀቕጥንምካ ምስ ዝጎድል ክውልደማ ኣይዘውርኒ ኣብ ኣካላትካ ንስኡ ከዓ ናብ ሞት ክቃልዕካ ዝኽእል። ስለዚ ካብ ንብ ሕክምና ጥራሕ ምፅባይ ኣብ ገዛ ኦርስ ብምንታይ ንሰርሕ እዩ ዝብል ዘሎ ኣብ ሓንቲ ሊትሮ ማይሲ ካብ 4 ክሳብ 6 ማንካ ሽኮር ናይ ሽኮር ጌርና ፍርቂ ማንካ ከዓ ጮ ነፍልሖምሽ ኣዝሒልና ንጥቀመሉ ንኽእል ኢና ማለት እዩ። እዚ ቀልጢፉ ነቲ ፀቕጥለምና ንምድያብ ይጠቅም ካብ ጥሩሑ ማይ ጥራሕ ምስታይ
1: ፅቡቅ። ዶክተር ብድሕሪኡ ክንሪኦ ንኽእል እቲ ሓቢ ዝበሃል ካ ኣሎ ሓቢ ሓቢ እውን ብተመሳሳሊ ባልዕ ናይ መዓናጡ እዩ። ሓቢ እውን ቀፃሊ ይስማዕ እዩ ሓቢ ሓሚምካ ክበሃል ሰብ ንሰሚዕ ኢና። ስለዚ ሓቢ ኸ እንታይ እዩ እንታይ ዓይነት ሕማም እዩ ዘሎ ጠንቅታቱ ከበይ ዝብገስ ምልክታቱ እንታይ እዩ ተዘይተፈወሱ ከ እንታይ ዓይነት ፀገማት ከም ዘለዉ ኣስዋናቱ ከ ግለፅልና ሞ ጠቃሊል ክክትብና ይክልሃል።
0: ሓቢ ቴፕ ወርም ኢና ንብሎ ካብቶም ናይ ፍላት ወርም ዝበሃሉ ብክላሲፊኬሽን ክሪኦ ከለና ምስኦም እዩ ዝኸይድ ካብ ኣሜባን ጃርድያን ፍልይ ዝበለ እዩ ማለት እዩ። ሓቢ ክትጥቃዕ እንድሕር ኮንካ ጠንቂ ሓንቲ እያ መብዛሕትኡ ግዜ ዘይበሰለ ስጋ ምውሳድ ስጋ ከብቲ ክኸውን ይኽእል ስጋ ሓሰማ ክኸውን ይኽእል ክልተ ዓይነት ሓቢ እዩ ዘለና ካብ ናይ ሓሰማ ንረኽቦን ካብ ናይ ከብቲ ንረኽቦን። ምስ ከባቢና መብዛሕትኡ ግዜ እቲ ናይ ስጋ ናይ ከብቲ ይበዝሕ ማለት እዩ። ምልክት ከዓ ከምዞም ንሪኦም ዘለና ብዞም ስእሊ ስፓጌቲ እዮም ዝመስሉ ንዋሕትኦም ክሳብ 10 ሜትሮ ቁመት ኣብ ሓደ ሰብ ክፀንሕ ይኽእል እዩ ማለት እዩ። ሓደ ሓቢ ክሳብ 10 ሜትሮ እዩ ዝንፀንሕ። እዚ ከዓ ከወፅ ከሎ ግን ብሙሉ ኣይወፅን እዮም እንዳተቆራረፁ ከምዚ ንሪኦ ዘለና ብስእሊ እንዳተቆራረፁ ኣብ መቕመጫ ወይ ኣብ ቀልቀል ይፀንሕ። ምልክት ናቶም ምስ በዝሑ ነቲ ማዓናጡ ሰብ ዘጨንቕዎ ቅርፃ ትገብር ስለ ዝመልእ ዘሎት ማዓንጣ እውን ሽውሃት ይዓፁ ቀልጢፍካ ጠሚ ግን ከዓ ሽውሃት ክዓፁ ይኸውን ማለት እዩ። እዚ እቲ ሳይክል ናትኡ ካብ ቀልቀልቶም ተቆራሪፆም ዝወፅ ዘሎ ኣብ ውሽጦም ንቀቕሖ ኣሎ። እዚ ንቀቕሖ ምስ ሳዕሪ ወይ ምዝኾነ ተሓዊሱ ምስ ፀንሐ ዋላ ምስ ማይ ተንከብቲ ምስ ወሰድኦ ኣብ ስጋናተን ኮፍ ኢሉ ፀንሐ ማለት እዩ ናቶም ላርቫ ሽዑ ንሕናት ስጋ ከየብሰለና ምስ ንበልዖ እቲ ላርቫ ኮልና ንወስዶ ኣለና ማለት እዩ። ዳሕራይ ከምዚ ምስእሊ ንሪኦ ዘለና ቁመቱ ይፀንሕ መስመር ኣብ ታሕቲ ዘላ 30 ሴንቲሜተር እያ ቁመቱ ናይ ተሓብስ ርዮ ክንምንታይ ይኸውን ኣሎ ማለት እዩ። ክፍወስ ይኽእል እዩ መድሃኒት ምውሳድ ፕራዚ ኮንተን ሓንቲ ከኒና ይኸማንጣ ክሎ ንኸሃቡ ማለት እዩ። ብጣዕሚ ቀሊል እዩ ግን ከኣናኡ ከይበፅሐ ከሎ ቀጢፍካ ምሕካም ካልኣይ ዘይበሰለ ስጋ ከዓ ዘይምውሳድ ማለት እዩ።
1: ስለዚ ዶክተር ምናልባት እዚ ሕማም እዚ እንተዘይተፈወሱ እንታይ ኣሎታዊ ፀገም እዮም ፃልና
0: ሕጂ ከምቲ ቀዲማ ክብሎ ፀናሕኩ ክልተ ዓይነት ሓቢ እዩ ዘለና ኣብ ሓሰማ ዝፀንሕን ኣብ ከብቲ ዝፀንሕን። ሕጂ ኣብ ሓሰማ ዝፀንሕ ባዕልና ነውፅኦ ዘለና ሓቢ ትንቀቕሖናቶ ማለት እዩ ተመሊስና ንሕና ምስ ንወስዶ እቲ ላርባ ኣብ ጭዋዳታት ናህና ክቐመጥ ትኽእል። ሕጂ ኣብ ጭዋዳ ድሓን እዩ ካብኡ ሓሊፉ ኣብ ሃንጎል ወይ ኣብ ካልእ ቦታ መዝፀንሕ ግን ጥረ ይገብር ልክዕ ከም ጥረ እዚ ንሪኣ ዘለና ሕጂ ኢሜጂ ማለት እዩ ፀሊም ፀሊም ፀሊም ዘሎ ብምሉኡ ሰብ ሕጂ ብባያብስ ማለት እዩ ተተመልኪታት ላ ዘላ እዚኣ ሕጂ ማይ ዝመልአ ከምዚ ላርቫ እዮም ኣብዚ ደለዉ እዚኦም እቶም ሓሳኹም ማለት እዩ። ብሓደ ወገን በቲ ሓደ ወገን ቶም ሓቢ ንሪኦም ዘለና እዞም ፀሊም ዘለዎ ብዙሕ ዘለዎ እዞም ኢሜጂንግ ዘላታ በቃ ልክዕ ከምዚ ካንሰር ፋሕ ዝበለ ካንሰር ኣብቲ ርእስና ይመሉ ማለት እዩ። እዚ ከዓ ሕማም ርእሲ ዝተፈላለዩ ጠንቂ ጋም ፃልካ ንክፍወስ እውን ኣዝዩ ኣዝዩ ኣፀጋሚ እዩ
1: ሓደገኛ እዩ ብጣዕሚ። እቲ ብካልእ ሕማማት ኣብ ሓንጎል ዘጋጥም ፀገማ ሰብ ሰንኪ እዚ እውን ይኽሰተካ ማለት እዩ
0: ምስ ካልእ ሕማም እውን የደናግረካ እዩ ብጣዕሚ ኣሸጋሪ እዩ ንክትፈልዮ እውን ፀገም
1: ስካንሰር ናይ ሓንጎል
0: ሳ ምልክት እውን ኣርሓደ
1: ስለዚ ቀጻሊ ምክትታል ዘድልዮ ሕማም እዩ።

0: ብድሕሪኡ ቀጻሊ ብፍላይ ኣብ ቆልዑ ዝረኣይ ከዓ ሕማቅ ፍገ ዝበሃል ባህለ እዩ። ብዛዕባ ዚ ኸ እንታይ ትብልና ዶክተር?
1: ፍጋ ክንብል ተኮይና ከም ዝበልከ ብጣዕሚ ኣብ ዓድና ፍላይ ብተደጋጋሚ ዝረአ ሕማም እዩ። እዚኦም ከዓ ደጋ ኩሉ ሰብ ፈልጦ እዩ። ፃዕዱ ሓሰኮ ብመቕመጫ ዮም ዝወፁ ምስ ቀልቀል ተሓዊሶም ማለት እዩ። ቤንመፅእ እዚ ፍሉጥ እዩ። መብዛሕትኡ ግዜ ሽቃቅ ኣብ ዘይብሉ ቦታ እዚ ሕማም እዚ ኣዝዩ ብተደጋጋሚ ይረአ። እዚ ከዓ እቲ ቀልቀል ኣብ ሓመድ እዩ ዘሎ። ስለዚ እቶም ሓሰኮ ወይ ንቀቕሖ ናብቲ ሓመድ ምስ ከዱ ኣብኡ ምዝፃወቱ ብፍላይ ቆልዑ ኢዶም ኣብ ኣፎም ይእቱ ኢዶም ከይተሓፀቡ ይበልዑ። እዚ ቀልቀል እውን ብግቡእ ኣይፀርን እዩ ኣይጓሓፍን እዩ ዘሎ። ስለዚ ብከምዚ ይመፅእ ማለት እዩ። ምልክታቱ መብዛሕትኡ ግዜ ሰሓ እዩ። ቆልዓ ክብደት ኣይወስኽን መብዛሕትኡ ግዜ ንሪኦ ማለት እዩ። ሰሓ ከ ይገብር። እዚኦም እዮም እቶም ፍገ ፀዓዱ ሓሳኮ ብጣዕሚ ደቀቕቲ እዮም። ኣብ ቀልቀል ብምውፃእ ብብዙሕ እዮም ከዓ ዝረአዩ ማለት እዩ።
0: ስለዚ ቀንዲ ፍወሳስ ፅሬት እያ ማለት እዩ።
1: መድሃኒት ኣለዎ። እዚ ከዓ ክፈወስ ተኮይኑ ሓደ ሰብ እንታሓይሙ ደርጋ ኩሉ ሰብ ስለፍቲ ገዛ ዝሓምም ደርጋ ብምልኦ እቲ ፋሚሊ ክሕከም ዘለዎ ፅሬት ሸቃቅ ምጥቃም ኢድካ ብግቡእ ምሕፃብ ብፍላይ ቆልዑ ከዓ ምክንሃ ማለት ቆልዑ እዮም ዘምፅቦ መብዛሕትኡ ግዜ
0: ፅቡቅ። እዞም ትሪኮሊስ ዝበሃል ሕማም ከዓ ኣሎ ኢልክዮ። እዚ ብዛዕባ እዚኦም ከዓ ብዙሕ ዓይነት ሰማዕ ሰሚዕና እውን ኣይንፈለጥን ኢና፣ ግን እስከ ብዛዕባኡ ከዓ ግለፅልና እንታይ ዓይነት ፀገም እዩ እንታይ ኣሉታዊ ይሕልክላኽ ወይ ጥዕናዊ ፀገም ከየምፅሉና ክትገልፅለይ?
1: እዚኦም ሕጂ ደጋ ዌፖርም ኢና ንብሎ ማለት እዩ። በቲ ናና ዛ ባህርዮም ከለና እዚኦም ኣብ ስእሊ ንሪኦም ዘለና ንቀቕሖናቶም እዩ ኣብ ቀልቀል ዝወፁ ማለት እዩ። ናይዚኦም ፍሉይ ዘብሎም ተመሓሳኮን ደጋ ይወፁን እዮም። ጥራይ ሰሓ እዩ ዝገብረልካ ሰሓ ይገብረልካ ነይሩ ነይሩ ውፃት ገብረልካ ክእል እዩ፣ ግን ጠቀንዲ ናቶም ምልክት ኣብ ሰሓ እዩ። እዚ ውልክዕ ከም ናይ ትፍገ ካብ ቀልቀል ብዝመእቱ ንቀቕሖ እዚኦም ንሪኦም ዘለና ንቀቕሖ ኣብ ቀልቀል እዮም ፀንሑ ብግቡእ ምዘይጓሓፍ እቲ ንቀቕሖ ናብ ኣፍናን ተእቲናዮ ናብ እኹላት ዋርም ይቕየሩ ማለት እዩ። ውሽጢኣትዮም ኣብቲ መሃንቱስ እዩ ቦታኦም ዝኾኑ መብዛሕትኡ ግዜ። እዚ እቶም ኣብቲ መሃንቱስ ዘለቶም ፃዕዳ ፃዕዳ ከምዚ ደርጋ ተሸኪሎም እዮም ፀንሑ ካብኡ እቲ ምልክት ከዓ ሰሓ ሰብ መቕመጪ ይሓካ ማለት እዩ።
0: ብዛዕባ ኣስካሪስ ከ ምናልባት ክንቅፅላዊ ከለና ኣስካሪስ ዝበሃሉ ባልዓት
1: ኣስካሪስ ናይ ካብቶም ራውንድ ዎርም ኢና ንብሎም እዚኦም ብዙሕ ኣይስምዑን እዮም። ንደገ እውን ኣይወፁን እዮም እቶም ሓሳኹ መብዛሕትኡ ግዜ ኣብ ውሽጢ መዓናጡ እዮም ፀንሑ። ካብ ንቃቕሖ እዩ ክሳብ ክንዲ ዝዕብት ዘለዎ ሓሳኻ ኣብ ዎርም ዝኸውን ኣብ ከብድና ማለት እዩ። ሕጂ እንታይ እዩ ዝገብር እዚ ሓንሳብ ትንቃቕሖ ምስኣተወ ብመዓናጡ ክሳብ ግዥፊ ይውስኽ፣ ቆመት ይውስኽ፣ ካበይ ዝውስኽ ተየለኸ ካብቲ ንበልዖ ዘለና ምግቢ እዩ ዝወስድ። ስለዚ እቲ ሰብ ዝኣኽለዎ እንዳበልዐ ከሎ ግን ዓፀቦ ይገብረሉ ማለት እዩ። እንዳበልዐ ከሎስ ኣይውስኽን እዩ ክብደት ወይ ቁመት ማለት እዩ ብፍላይ ቆልዑ። ስለዚ ዓፀቦ ተቐንዲ ምልክት እዩ። ምስኡ ቅርፀት ብዙሕ ያብ ዝገብሩ ብጣዕሚ ኣብ ዝበዝሕሉ ግዜ ከ ክሳብ ማዕበስቲ ማዕናጡ ክገብሩልና ይኽእሉ ማለት እዩ። እቶም ንቀቕሖ ሓንሳብ ክሓልፉ ከሎ ብሳንቦቅ ገጾም ዝኸዱሉ ስቴጅ ስለ ዘሎ ከ ናይ ኒሞኒያ ምልክት እውን ክገብሩልካ ይኽእል እዩ።
0: እቲ ምልክታት እዩ እዚ ከምዚ ዓይነት ምልክታት ኣሎ። ጥሬት እያ እዚኣ እውን ተመሳሳሊ ተመሓሳኹ ግን መጠን ክንደይ ነቲ ማዕናጡ ከም ዝዓብስዎ ዘርኢ ስእሊ እዩ። ራይ ካልእ እዚ ብዓንቃሪባይ ዝፍለጥ ባልዕ እውን ኣሎ። ብዛዕባ እዚ ኸ እንታይ ትብልና ዶክተር?
1: እዚ እዘ ናይ መወዳእታ ዝቐረብናዮ ማለት እዩ ካብቶም ኮመን ዝኾኑ ኣብ ቦታ ናይ ኢልና ዝሓሰብናዮ ዓንቃሪባይ ወይ ከዓ ሁክዎርም ፍልይ ዘብሎም ካብቶም ካልኦት ብስቲ ማሓናጡ ዝፈጥሩ ዝበልናዮም ማለት እዩ ብቀልቀል ኣይኮኑ ዝመሓላለፉ ወይ ድማ ብኣፍካ ይኮንካ እንዳኣትውቶም ላርቫ ማለት እዩ። ከምዚ ብስእሊ ንሪኦ ዘለና ከምዚ ዘደንዝዝ ኢንዛይም ኣለዎም። ስለዚ በቲ ኣጋርና ወይ ኣዳውና ይኣትዉ ብኡ ገይሮም ከዓ ብሰራዊር ደም ገይሮም ናብ መዓናጡ ክኣትዉ ይኽእሉ ማለት እዩ ከምዚ ንሪኦ ዘለና።
0: ሕራይ ዶክተር ንቴሌፎን ናይ ዕድላት ናይ ተኸታተልቲ ክንህብ ኢና ክንቅፅል ኢና ከዓ ንሕና ክቡራት ተኸታተልትና ናይ ሎሚ መደብና ብዛዕባ ባልዕ መዓናጡ ዝብል ኣርእስቲ ዘለና ኣብዛ ርእሲ እዚ ዘለኩም ሕቶታት ንዶክተር ሄርሜላ ብቐጥታ ብቁፅ ቴሌፎናትና 12 24 54 ወይ ድማ 12 24 74 ክድውሉልና ትኽእሉ ኢኹም። ካብ ሕጂ ሰዓት ጀሚርካ ናይ ቴሌፎን ዕድል ከፊትና ከም ዘለና ክንሕብር ንደሊ። ሕራይ ዶክተር ክሳብ ናይ ቴሌፎን ፀውዒት ድመፀና እዚቲ መስርሕ ናይቲ ኣንቃሪባይ ምሕልላፍ እዩ ስከ ምናልባት እዚ መስርሕ እዚ ከመይ ከም ዝመስል ክትገልፅልና?
1: እዎ ሕጂ ካብ መጀመርያ ቤታ ማዓንጣ ዘላታ ክንጀምር ትቀልቀል ምስ ወፀ ማለት እዩ ኣብኡ እቶም ንቀቕሖ ናይቶም ሁክዎርም ኣሎ። ሕጂ ትንቀቕሖ ላርቫ ክዝብጠር ንድሕር ኮይኑ ኣብቲ ከባቢኡ ዘሎ ማይ ወይ ሓመድ ወይ ዘለዎ ቦታ ይኸይድ። ከምዚ ስእሊ ንሪኦ ዘለና ሕጂ ኣብቲ ቆፅሊ ፀኒሑ ኣሎ ወይ ከዓ መሬት ፀንሕ ማለት እዩ። ሕጂ ጥራሕ ብረኻ

0: ዝኸደሉ ግዜ ከኣደን ዘይዞም ንዓኻ ብዙሕ ኣይርዳእካኒ ናብ እግርካ ገይሮም ይኣትዉ ማለት ክሳብ ሰራ ወደም ዝረኽቡ ብድሕሪኡ ብደም ገይሮም እንዳሓለፉ ብሳምቡቅ ገይሮም ኣብ መወዳእትኡ ናብ መዓናጡ ይኸዱ ማለት እዩ። እዚ ከዓ እዚ ትሪኦ ዘለና ስእሊ ስኒ ኣለዎ ህቆም ስለስታይ ዝገብር ኣብቲ መዓንጣ ስኑ ተኸይሉ ይሕዞ ሕጂ ካብኡ ደም እንዳመፀወ እዩ ዝምገብ ሕጂ ካብ ንእሽተይ ዝነበረ ብጣዕሚ ደቂቕ ዝነበረ ክሳብ ዓብይ ክኸውን ይኽእል ማለት እዩ። ኣይፍንዋኒ በቃ ነቲ ደም እንዳመፀወ እዩ ዝነብር። ስለዚ እቲ ሰብ ዋሕዲ ደም ይገብር ማለት እዩ። ተወሳኺ እውን ስለዘየደን ነቲ ከባቢ ከምዘይረግእ ስለ ዝገብርዎ እቲ ሰብ ቀጻሊ ብኣፉ ወይ ብቀልቀል ደም ከምዘምልስ ወይ ከዓ ብቀልቀል እውን ደም ከምዘውፅእ ይኸውን ማለት እዩ። ሕጂ እቲ ምልክት ቀንደብ ዝሲ ናይ ዋሕዲ ደም ምልክት ኢና ክርኢ ማለት እዩ።
1: እዚቲ ምልክታት ናይ ዋሕዲ ደም ሰንኩ ዝስዕብ ማለት እዩ። ዶክተር ሕጂ ምናልባት እዞም ኩሎም ክንጠቕሶም ፀናሕና ባልዓት መለለይ ኣለዎም ዶ? መርመራታት ጌርካ ክፍለጥ ክኣል ዶ? ማዓሲኻ መርመራ ክትገብር ዘለካ ስከም ትገልፅልና?
0: ዝኾነ ናይ ቅርፀት ምልክት ድዩ ናይ ውፅኣት ምልክት ድዩ ዘይንቡ ነገር ኣማዓናቱ ኣብ ዝስማዓና ንሕክምና ከይ ንኸእል ኢና ንክትፈልጦም ብጣዕሚ ይቀሊል እዩ። ቀልቀል መርመራ ምግባር ጥራሕ ማለት እዩ። እዞም ውሎም ክሎም ፀናሕና ነናቶም ዓይነት ቀቑሑ ኣለዎም እዞም ኣብ ስእሊ ዘሎ እውን ፃዕዳ ፃዕዳ ዘሎ ነናቶም ቀቕሑ ኣሎ። ሕጂ እንታይ ዓይነት ረክሲ እዩ መፅሪ ኣሎ ወይ እንታይ ዓይነት ባልዕ እዩ ደሎ ኣብቲ ሰብ እውን ብመርመራ ብምግባር ጥራሕ ክትፈልጦ ትኽእል ኢኻ። ተወሳኺ ካብቲ ማለት እዩ ብጣዕሚ ዓበይቲ ምስ ዝኾኑ ከም በዓል ፍገ ከም በዓል ሓበ ግን መርመራ ብዘየድሊ በዕሎም ቶም ሓሳኹ ደገ ስለ ዝወፁ ዘሎ እሱ በዕሉ እኹል ሓበሬታ ይኮነና ማለት
1: እዩ። ምስ ናይ መዓናጡ ዝረአይ እቲ ምልክታት ይመሳሰል እውን ስለ ዝኾነ ንዓይ ከምዚ መድሃኒት ወሲደ ሞ ጠቂማት እኒያ ወይ ይጠቕመኪ እዩ እንዳተባሃለ ክወሃብ ንሰሚዕና ሞስ ኣብ ኣገባብ ፈዋውሱ ክንገብሮ ዝግባአና ጥንቃቐ እንታይ እዩ? መድሃኒትካ ብዝግባእ ምውሳድን ዘይምውሳድን ክኸትሎ ዝኽእል ሳዕቤናት እንታይ እዩ? ንሓቢ ዝፈወሰ ንጃርድያ ክፍውስ ክኽእል ድ ወይ ንካልኦት ክፍውስ ክኽእል ድዩ? ስለዚ ብዛዕባ ኣፈዋውሳ ዝምልከት ገለ መብርሂ ክትብልና።
0: ሕጂ እቲ ኣፈዋውሳ መብዛሕትኡ ግዜ ብግሩፕ ኢና ንፈላለዮም ማለት እዩ። ሕጂ ኣሜባን ጃርድያን ዳጋ ኣብ ሓደ ግሩፕ ስለ ዘለዉ እቲ መድሃኒቶም እውን ሕደ ይኸውን ሓቢ በይኑ ይኸውን ማለት እዩ። በዓል እዚኦም ካብ ፍገ ጀሚርካ ክሳብ ዞም ህኮር መፅሕናዮም ዘለካ ዳጋ ናብ ሓደ ስለ ዝመሳሰሉ ከ ናቶም ኣለዎም ግን ግዜ ይፈላለ እዩ። ንኣብነት ንፍገ ናይ ሰለስተ መዓልቲ መድሃኒት ክትቦ ከለካ ናይ በዓል ህኮር ትኮይኑ ግን ኤክስተንድ ይገብርቲ ግዜ ማለት እዩ። ሕደ ኣይኮነን ካልኣይ ከም ብዝሒ ናይቶም ወርምስ ከም ምልክት ናይቲ ሰብ ነበልካ እውን ትኸይድ ወላ ሓቢ ባዕሉ ሓንቲ ከኒና ጥራሕ ትህቦ ናይ መዓናጡ እንድሕር ኮይኑ ከም ዝበልናዮ ናብ ርእሲ ዝኸይድ እንድሕር ኮይኑ ግን ንነዊሕ ፀንሕ መድሃኒት እዩ ዝወስድ። ስለዚ መድሃኒት ክቀያየር ኣይክእልን እዩ። ካልኣይ መርመራ ከይገበርና ብፍላይ ብንቀቕሑ ድፍለጡ ኮይኖም እንታይ ዓይነት ባልዕ ምዃኑ ክንፈልጦ እውን ባዓልና እውን ኣይንኽእልና ንሕና ባዓልና እውን መርመራ ኢና ንገብረሎም ብመርመራ እዩ ዝፍለጥ። ስለዚ ሬዚስታንስ እውን ከይተምፅእ ካልእ ሽግር እውን ከይምፅእ ምእንቲ ስእል ካብ ገዛኻ መድሃኒት ትወስድ ይብልካ። ብተደጋጋሚ ኢዱ ሰምዖ ከማስ ኣነ ጃርዲ ኣለኒ ኣነ ኣሜባ ኣለኒ ይብሎ ሕዱር ሕማም ኣይኮነ ተተፈዊሱ ወዲ እዩ ግን ካብ ገዛኻ ኣነ እንድሕር ጃርድያ ተነረኒ ገዛና እንድሕር መምራደይ ገይሮም ንሶም እውን ምልክት ስለ ዘይብሎም ጃርድያ የብሎምን ማለት ኣይኮነ። ስለዚ ምፍዋሲ ሓንሳ ምትፈወስካ ከም ትሓቦ ትፈልጣ ኣለካ። ካልኣይ ግዜ ይመፀካ እተኮይኑ ካልኣይ ግዜ ጠንቂ ይመፀካ ስለ ዘሎ
1: እዩካልኣይ ግዜ ትርከብ ስለዘለካ ምር ንስኻ ዝነብር ኩሉ ግዜ ኮነ ድሕር ፈዊስካ
0: ነባሪ ድበሃል ካብዚኦም ክሎም ስ የለ ማለት እዩ።
1: ሓራይ ምስ ባልዕ ናይ መዓናጡ ዝተኣሳሰር ካልእ ምስ ባህላዊ ፍወሳታት ተኣሳሲሩ ዝረብ ወይ ንሰምዖ ነገራት ኣሎ። ስለዚ ብባህላዊ ፍወሳ ክፍወሱ ክእሉ ድዮም እዚኦም ባልዓ እዚኣቶም ከምኡ ምስ ዝግበርከ እንታይ ዕንወት እዩ ዝመፅእ ወይ እንታይ ሓስያ እዩ ዝመፅእ?
0: ሕጂ እቲ ባህላዊ ፈውሳ ብልክዕ እንታይ ምዃኑ እኳ ዘናት እውን ድዩ ዘለዎ ወዲ ሰብ ሕጂ ደስ ዝብለካ ነገር ባህሪ ዘሎ እንድሕር ሓደ ሰብ ውፅኣት ገይሩ ማይ ብዝሒ ምስታይ ማይ ሩስ ገለገለገለ ዝበሃሉ እዚ ኣይሃስዮን እዩ። ግን ሓደ ነገር ክፈልጦ ዘለና ነቶም ባእታታት ኣይቀትሎም ነቶም ንብሎም ዘለና ማለት እዩ። ሕጂ ነቲ ምልክት ቅርፀት ተለካ ናይ ቅርፀት ክፍውሰካ ዝኽእል ይህሉ ይኸውን ውፅኣት ተለካ ነቲ ውፅኣት ዝከብለልካ ዝኽእል ወይ ሓይልካ ዝልዕለልካ ኸውን ክህሉ ይኽእል ይኸውን ግን ነቲ ባልዕ ባዕሉ ከጥፍኦ እንድሕር ኮይኑ ዝውሰድ መድሃኒትካ ትወስድ ኣለካ። ፕላስቲ መድሃኒት ነዊሕ ዝኸይድ ወይ ደሸግር መድሃኒት ስለ ዘይኮነ ተወሰድናዮ ተመራፂ ኾን ካብ ንኸባቢና ንለክፍ ማለት እዩ።
1: ቴሌፎን ኣላትና ዶክተር ኣሎ
2: ሎ ሎ ሎ
1: ሎ
2: ሄሎ ሰሚዕ ሓዲሮ
1: ዶክተር ሰሚዕ ዶ ትህሉ
2: ሄሎ ሄሎ
1: ሰማዕካ ላቐፅል
2: ኤፍሬም ባል ሰሚዕ ሓዲሮ።

እተሰፊሕን ንቝፅን መሬት ቀሮራ ንዘበናት ብቡርትዕ ፀሓይን ብሕፃ ዝተሓወሰ ንፋስን ተገዚኡ ዝነበረ ምድሪ እዩ። ኣብዚ ሓውሲ ምድረ በዳ ዝኾነ ፅንክር ከባቢ ሰባት ነቲ መሬት ከም ድርቖን ፍረ ዘሂብን ገይሮም ክርእይዎን ከለዉ፣ ሓደ ንቑሕን ፃዕራ ምን መንእሰይ ኣባል ሓይሊ ባሕሪ ግን ኣብ ውሽጢ እቲ ሑፃ ዓብ ምስጢርን ህይወትን ሓቢኢኹም ዘሎ ይርዳእ ነበረ። ንሱ ምስቲ ማዕበላት ባሕሪ ዝተጋጠመሉ ፅንዓቱ ሕጂ ከዓ ምስቲ ንቑፅ ምድሪ ክፋጠጥ ወሰነ። እዚ ውሳነ እዚ ካብ ተራ ድሌት ዝመንጨወ ጥራይ ዘይኮነ ኣብ ውሽጡ ልቡ ዝነበረ ዓሚቑን ዘይንፀፍን ናይ ሰወራ ባህሊ ዝተላዕለ እዩ ነይሩ። እዚ ፍቕሪ እዚ ነቲ ዘይከኣል ዝመስል ዝነበረ ነገር ናይ ምቕያር ሓይሊ ዝሃቦ ዓብዪ ናይ ውሽጢ ሓይሊ እዩ።

0: ኣቶ ሳልሕ መሓመድ ኣብ ንኡ ዞባ ኣሮራ ተወሊዱ ዝዓበየ ኣብ 1987 ናብ ሰውራ ተሰሊፉ ናፅነት ዘምፀ ኣብዚ ግዜ እዚ ድማ ኣባል ሓይሊ ባሕሪ ብምዃን ልኡላውነትን ፀጥታን ሃገር ኣብ ምውሓዝ ዝርከብ እዩ። ናይ ልምዓት ንጥፈታቱ ድማ ኣብ ትርፊ ግዜ ምድብ ስርሑ ዘሰላስል ዘሎ እዩ። ሕርሻ ንዑኡ ተራ ናይ መዓልታዊ ስራሕ ወይ ተወሳኺ ኣታዊ ዝረኽበሉ መንገዲ ይኮነን። ሕርሻ ንዑ ምስ መሬት ዝግበር ፍሉይ ፍቕራዊ ዕላል እዩ። ነቲ ብተፈጥሩኡ ልምዓት ክተካይደሉ ዝኸብድ ቦታ ብትዕግስትን ብስራሕን ናይ ምምላኽ ጥበብ ኣካይዱ።
1: እቲ መበገሲ ኣብቲ ዕርፍቲ ቁርበብቲ ካብቶም ኣሓዱ ዕርፍቲ ኣብ ዝረኸብ ካሉ ሓፈሻዊስ ኣብዚ መሃይመት መፂኻስ ካልእ ስራሕቲ እውን ኣሎ፣ ግን ንሕርሻ እቲ ዝበለፀ ኮይኑ ይረአየ። ብፍላይ እቲ ኣብ መሂመት ዝመፅእ ሓደ ካብ ከረን ካብ በዓል

ርሑቕ እዩ ተስብ ዝመፅእ ማለት ሓፈሻዊ ሓምልቲ እዚ ወላ ፍሪታት ገለ ዝመፅእ ዝኸው እዩ ወይ ድማ ካብ በዓል በርሶዛኒ ክመፅእ ዕጃብ ዝከባቢ ብልስ ኩሉ ግዜ ተበላሽዩ ስለ ዝመፅእ እስከ ካብ ኮፍ ምባልሲ ኣብቲ ዕዋን ዕርፍቲ ኣብዚ ከባቢ ጃርዲን ኣሎ ኒኦ ቅድመ እዩ ዝገበሩ ግን ኣነ ከዓ ጃርዲን ዘይፍተን ቁርብ በታ ዓቕመ ኢለ 223 ምሕዳር እዛ ከባቢ እዛ ተዋሂባኒ ማለት እዩ እቶም ሕርሻን ምሕዳርን ሽዑ እዚ ክትሪኦ ዝካል ኣይኮነ ኣግራቢ መሊኡ ነይሩ ሲሰማን እናፅናና ዳርጋ ዓመት ቤተሰብ ናሓግዙኒ ብነፍሲ ገለ ነገበርኩስ ዓመትን ገለ ንወሲድና ማለት እዩ 24 ከዓ ቁርብ ጀማሚርናዮ 25 ከገለ ንረኪብና ኣሎ ሕጂ ሓዱሽ ኣግራብ ትሪኦ ዘለካ ገሊዩ ባህርያዊ ሕጂ ካብቲ ሕጂ ዘምፀ ፍሬታት ዝበቐለ ገ ካብ ዓልና ዝተካልናይ በጅታት ዘሎ ከምዚ እዩ ዘሎ ሕጂ ድሓን እናቐፀለ እዩ ዝከይድ ዘሎ

0: ሰ ሰማን እዩ ኩሉ መሊዩ ነይሩ እዚ ተምሪ ሙሳ ዝበሃል ኩሉ ንስ እዩ መሊዩ ነይሩ ዳርጋ ክልተ ሄክታርን ቁርብ ኣለዎ ዝያዳ ግን ሓፈሻዊ ኩሉ እዙ እዚ ትሪእዎ ዘለኹም ኩሉ ብገረብ ኣይቶን እዩ ነይሩ እቲ ኻስ እንስሳታት ብዓልማ እንተለ ወካርያት ዘይኮይኑ ካል ሓንቲ ዝነበረ ዝነበረ ዋለቶም ክሰርሑ ከለዎ ምሳይስ ትሪእዎ ነይሮም በብቅርቢ ነቋረፅና ዝገረብ ከምቲ ወዲ ማለት እዩ ገረብ ነይርዎ ሰ ሰማን እዩ ነይርዎ ዝዓሪ ናይቲ ሽዑ ኣሎ ስእለ ብጣዕሚ ዱር እዩ ነይሩ ብዙሕ ተፃዒሩሉ እዩ ኣነ ተመኮረ ቅድሚ ሕጂ የብለይ ናይ ሕረሻ ሓፈሻዊ ፍላይ ኣብዚ ከባቢ ቁረር ዝረእ ብቱግ ብዕንጨይቲ ከምኡ ውን ተመኮረ የብለይ ዝበዝሐካ ብሰብሮ ስለ ዝሕለፍ ኮስ ተመከሙታት የብለይ ናይ ተመኮረ ናይ ሕረሻ ማለት እዩ ሓፈሻዊ ግን ነዞም ከባቢ ርኢኻ ነቲ ናይ ቅድሚ ሕጂ ኣብ ሰውሪ ኣብዚ ከባቢ ዝግበር ነበረ ውፅኢታዊ መንግስትካ ኩሉ ግዜ ናይ ሕርሻ መደባት ስለ ዝድግፍ ብከምዚኦም ብጋስ ዝተሓይሽ በቲ ዓቕሙካ ሽዑካ ሓገዝ እናተገብረልካስ ኢለ ዝጀመርኮይ ማለት እዩ
1: ኣቶ ሳልሕ ነቲ ኣብ ምሕላው ባሕርን ልኡላውነትን ዘሕልፎ ክቡር ግዜኡ ጥራይ ዘይኮነ ነቲ ዝረኸቦ ትርፊ ግዜኡ እውን ንረብሓ ሕብረተሰቡን ንምቕያር መልክዕ መሬትን ከውዕሎ ክኢሉ ካብቲ ዕለት ጀሚሩ ምስ ምድሪ ማህሚመት ፍሉይ ዝምድና መስሪቱ ኣብዚ ሕፃ ዝበዝሑን ዋሕዲ ማይ ዘለዎን ከባቢ ከም ባናና ሽጉርቲ ጉዕ በርበረ ለሚንን ኣራንሽን ተምርን ካልኦት መቦቀላውያን ኣግራብን ክተክልን ከሎ እቲ ምስ መሬት ዝነበሮ ጥቡቕ ምትእሳር ፍሉይ ደረጃ ዝበፅሐ እዩ ነይሩ
0: ዝበዝሐ ስራሕ ሲ ኣብዚ ከባቢ ስንታይ የደልየ ሓደ ኩሉ ግዜ ሽጉርቲ ከምዚ ሑፃ ገ ሰምዑ ዝብል ዘረባ ሰምዒ ነረ ሰሓተትኩ ማለት መስገረ ገለ ዝፈልጦ ሽጉርቲ ካ መዓልታዊ የድልየ ሰብ ንጎ ጀሚራ ሽጉርቲ እያ ዝፅበ ሓፈሻዊ ካ ዚ ካልኹም ባናና ገለ መለ ስለ ዝድለየ ድሓን ተምሪ ከ እና መጀመርታት ተምሪን ኣራንሽ ካ ኣለዋ በዚ ካብ ግንዳዕ ኣምፅአ ተምሪ ካ ካብ ጋሕተለ ኣብዛታ ቤላ ሰምሃር ትብል ምዚ ናይ ኩና ናይ ባፃ ተኣሲርካ ክትሪያ ኮልካስ እቲ ቦታ ንባዕለ ተሪክ ኣለዋ ባፃ ከምተተሓዘት መረጋገፂ ኣብኣ ላ ነፈልሲ ካብ ኣምፅአ ባናና ከዓ ካብ ቆርዘት ኣምፅአ ሕጂ ዚ ምዝ ሰማማዕ ኢለ ፈቲና ድሓን ኣሎ ማይ ውሓደ ዘይኮይነስ ድሓን ኣሎ መጀመርታስ ብባናና ብሽጉርቲ ነ ጀሚር ሕጂ እቲ ሽጉርቲ ፅቡቅ ኣሎ ብጣዕሚ ድሓን እዩ እቲ ባናና ግን ማይ ናብ ሓደ ቁር ማይ ሽግር ኮይኑ ስ ድሓን ከሎስ ማይ ጥራሕ እያ ሽግር ዳርጋ ሳልሳይ ዓመትስ ብ ውሕጂ ኣይወርደን ዝርባ ድሕር ክንደይ ሓንቲ ውሕጂ ትወርድ ሳኻ ንእኩሉ ኣይኮነ እቲ ማይ ማለት እዩ ብከምኡ ጀሚር እዮ ሕጂ ግን ብድሕሪ ዩ ተምሪ ብምግስቲ ዝተዋሕባና ኣሎ ለሚን ወሲክና ዘይት እውን ኣሎ ማንጎ እውን ኣሎ ፍታትና ኣለና ኩሉ ድሓን ኣሎ
1: እቲ ስራሕ ዝሓቶ ዝነበረ ናይ ጉልበት ፃዕሪ ማዕረ ክንደይ ከቢድን ኣርካምን ምንባሩ ክገልጾ ቃላት ይሓፅሮ ኩሉ እዚ ሕጂ ንዕዘቦ ዘለና ልምዓት ብከቢድ ዋጋን ብዘይስልኪ ፃዕርን ዝተረኽበ እዩ ንሱ ዘለዎ ውሕድ ንዋት ሒዙ ነቲ ዓብ ስራሕ ክገጥም ከሎ እቲ ቀንዲ ሃብቱ እቲ ዘይዕፀፍ ናይ ስራሕ መንፈሱ ጥራዩ ነይሩ ብርቱ

0: ፀሓይ ማህሚ መተፃዊሩ ክሰርሕ እንከሎ ዕላምኡ ዝሓተ ዋጋ ምዃኑ ተረዲኡ ዝሰርሕ ነይሩ።
1: ፃዕሪ እዛ ተክሊ ከም ዝሕፃና ስ ጀሚር ነተከናኸንካ እዩ ቀፃል ኣለዎ እቲ ሕማማት ኣለዎ ገለ ትሪ ቀፃሊ ትኩዕት ከምሲን ኣለዎ ዝበተበል በዓሉ ድሕር ቆብ ተጉድጓድ ዝኩዕትካ ኣብ ኣይፀንሕካ ሓመል ነወሰኸት ኣፀንሐካ እዚ ብዙሕ እቲ ፃዕሪ ብዙሕ እዩ ኣብዚ ከባቢ ዘለዎ ኣብዝ ሓለፈ ኣግዜም ናዞም ናይ 22 ክፍለ ሰራዊት ብጣዕሚ ኣመስግኖ ሕጂ እውን 59 ኣለዎ ኣብዚ ከባቢ ሕግዙን ኣለዉ ብከምዚ እምበር ተፃዓሪ ብዙሕ ብገንዘብ ገለስ ዝከኣል ኣይኮነ እቲ ጉድጓ ዘይኮነ ተሸግራ ካስ ድሓር ውና ኣሎ ድሕሪኡ እቲ ሓመድ ምቕባር ኣሎ ዋሕ ድማ ኣሎ ብዙሕ እዩ ዝኮነ ግን ፀኒዕካ ቁርብ ተፀቢኻ ዕግስቲ ተጌርካስ ዘይብፅሕ ዓወት የለ ኩሉ ክብፃሕ እዩ ኣብቲ ዕርፍቲ ትረክበላ ማለት እዩ ሓዱኻስ ብከምኡ ዛሚዶም ኣብቲ ፍቓድ ዘህቡካ ትሰርሕ ኣብቲ ስራሕ ክኸውን ከሎ ልዕሊ ኩሉ ነገር ናይ ምክልካል ናይ ሃገር እዩ ስቃንዲ ስራሕ ማለት እዩ ሕጂ ኣብቲ ካልእ ትፅዕር ኣብታ ዝመፃ ካላ ትፅዕር ኣብቲ ስራሕ ናይ ሃዱ ክኸውን ከሎ ኩሉ ገዲፍካ ናብቲ ሃዱካ ምስራሕ በርቲ ፃዕርሲ ለይትን መዓትን ኣሎ እታ ኣብ ፀንሓነ ዘርጋ ብዝየ ዝውዕል ምስቲ ናተይ ሰራሕተኛ ዘሎን ምስቶም ዝሕግዝን ኣብዝየ ኩሉ ግዜ እቲ ግዜ ኣብዚ ሕልፎ ማለት እዩ ካብ ንኮ ክሳብ ምሸት ባባ ተከሰትና ውሕዱዳ ካዘይ መግልዓባት
0: እግል ትስዒቱ ግርና ከምኣዩዳ ምስዒነ ግል እዚ ከባቢ ናይ መዓልታዊ ምግቢ ኣሕምልትን ፍረታትን ከም ሽጉርቲ ዝኣመሰሉ መሰረታውያን ነገራት ካብ ርሑቕ ቦታታት ከም ከረን ብናይ መጓዓዝያ ፅንኩር ጉዕዞዮም ዘምፅዎ ነይሮም እዚ ጉዕዞ እዚ ንዋጋታቱ የኽብሮ ነቲ ህዝቢ ከዓ ኣብ ናይ ነዊሕ ርሕቐት ተጸባይነት የንብሮ ነይሩ ኣብዚ ግዜ እዚ ግን ኣቶ ሳልሕን ኣብ ልምዓት ጀራዲን ኣቐዲሞም ስረ ዝገበሩ ካልኦት ከምኡ ዝኣመሰሉ ሓረሶትን ጠለባት ህዝቢ ብመጠኑ ከም ማልኡን ክኢሎም ይርከቡ
1: እቲ ዕላማ መጀመርታ ከምቲ ሓሲበ ዝነበርኩ በቲ ዓቕመይሲ ነዛ ካልኦት እውን ኣለው ነዚ ካብ ርሑቕ ዝመፀን ነበረ ሽጉርቲ ድዩ ካልእ ድዩ በዓል ኮሚደረ ገለ ተዝተረክበት ነዛ ማሂመት ማለት እዩ ከምኡ ከዓ ቀስ ጌርና ናበይ እናበልና ዕዳጋብ ዝተረክበሉ ንፈታና ማለት እዩ ቀዳምነት ግን ነዚ ኣብዚ ጠቓና ዘለው ሲ ንዑ ክንዕግብ ኢና ትድሌት እንሻላ ከዓ ሰልጣና ክኸውን ድሓን እዩ ባናና ካብ ቁርብ ነቲ ኣብዚ ከተማ ቁርብ ኩምታት ነፍር ለና ሽጉርቲ ብጣዕሚ ፅቡቅ እዩ ንረክበሉ ይኸውን ድሓን እዩ ጉዕ እውን ድሓን እዩ ሕጂ ዘይት እውን ኣሎ በዚ ትርእዎ ትክእሉ ኢኹም ለሚን ዋለለ ጀሚር ኣሎ ስ እውን ዝሓሸ ግን ኣብዚ ሽጉርትን ጉዕ እዩ በርበረ ማለት እዩ ዝጎፍራ እሱ ብጣዕሚ ተካልእ ሕጂ ጅምር ዘሎ ተምሪ እውን ሰውሕባና መንግስቲ ኣሎ እሱ እውን ሕጂ ፍረ ጀሚር ኣለው ትርእዎ ይኹም ድሓን

እዚ ጀሚርዎ ዘሎ ሓደ ብፀይና ወይ እዚ ብፍላይ ኣብ ኩለን ሕጂ እተን ከባቢታት ብመንግስቲ ተምሪ መፅእና ኩለን ተተኺልዎ ዘሎ ብሰንኪ ናይ ማይ ግን ሕጂ ብዙሕ ፀገማት ኣጋጢሙና ማይ ኣብ መንጎ ወላ ኩዒትካ እቲ ማይ ኣይትረፍን ብኣጋጣሚ ሕጂ ክልተ ሓደ ውሒጅ ምስ መፀ መሊሽካ ቶም ኣብኡ ዘለዎ ገባር ክዒቶም ክዒቶም ነቲ ተምሪታት እዚአን ትርእዎን ዘለኹ ኣብዚ ቅድሚ ገዛና ዘለዋ ውሑዳት ኣይኮነ እዚ ሕጂ ብመንግስቲ ዝመፀና እዩ። ምክንያቱ ህዝቢ ኣብዚ ከባቢ እዚ ተምሪ ናይ ብሓቂ ከም ዝፈሪ ካሊእ ባናና ለይሞን እዚ ክሳት እዚ ዘይቱን ከምዚታት ዓይነት ሓፈሻዊ ዝወዲ እዚ ሕጂ ከምኡ ዝብለካ ዘለኹ ዘን በዓል ሽጉርቲ በዓል ኮሞደረ ገለመለም ዝጀመረ ዋላ ሰራዊትና ይኹን ዋላ ህዝብና ዳርጋ ብፅቡቅ ሒዝዎ እዩ እዚ ቦታ እዚ ፀንሓና ሕጂ ኣብዚኣ ሙሉእ ብሙሉእ ሰለስተ ርብዒ እዚ ህዝቢ ወሲዱ ኣሎ። ግን እንታይ ዘርኢ ዝበዝሕ ጉዕ በርበረ ጉዕ በርበረ ነታ ግዜ ነታ ገንዘብ ጥራሕ ሓንቲ ኣይትረብሕ እንታ ክትረብሕ ትኽእል ኣታክልትን እዛ ኣታክልቲ ተዓዲሎም ኣለዉ። እዚ መሬት እዚ ካብ ጫፍ ኣትሒዝካ ሕጂ በበቆጦ በበቃጦ በዘቃጦ ዋላ ሰራዊት ከይተረፈ ንብ ኣለና ምክንያቱ ከልምዕ ብዙሕ ዳርጋ ፅቡቅ ንኸይድ ኣለና እዚ ብሓንሳ

ካብ ዝኾነ ነገር ብሓደ ግዜ ዘብል ዘይኮነሲ ቀስ ብቀስ እናሰጎምካ ናብ ምዕባለ ገጽካ ትኸዱ። ዝጸንሐናን ሕጂ ኣቲ ናይ ዘለናን በበይኒ ሕጂ ጽቡቕ ኣንፈት ኣለና ናብዚ ጀራዲን ዳርጋ ሎሚ ናይ ጸብሒ መስሪ ናይ ባምያ እዚ እንታይ ትብሎ ምሉኽያ ዳርጋ እንታይ ኣብዚ ቦታ ኢና ንጥቀም ዘለና።

0: ብዘይካዚ ኣብዚ ከባቢ ዝተጋህደ ሓደ ክስተት ኣሎ እንተ ፅዒርካ ፍረ ፃዕርኻ ከምዘይትስእን ዝብል ናይ ተፈጥሮ ሕጊ። እቶም ኣብዚ ከባቢ ክበቐልዮም ተባሂሎም ዘይሕሰቡ ዝነበሩ ናይ ባናናን ተምርን ካልኦትን ኣግራብ ሕጂ ጨናፍሮም ዘርጊሖም ፅላል ክህቡን ፍረታት ክሓዝሉን ተዓዚብና።
1: ከቡ ረኸዮም እዚ ሩባ ክትነይ ሰፈቲኖምብሉ እዮም ትርጉ ይብሉን ጭቃ ይብሉን ገደብሉካ ገለ ካብ ሕጂ ኣትልዓሊካ ተምፅኦ ገለ ካብዓልካ ኩዒትካ ካብካል ናብ ካል ተምፅ ኣሉ እዛ ሽጉርቲ ሲ ፍትና ኮለናስ ሽጉርቲ ኣይትኸውን እያ ምዃን ተዋላ ትኾነሲ ትርጉ ይብሉን ክደቀኩም ይገረብሉ ነይሮም ኣይትኸውን እነበሉ ከሎ ፅቡቅ መፅያ ማለት እዩ። ግን ቶም ክኢላታ እዚ ናይ ሕርሻ ዘይኮነስ ሓፈሻዊቲ ዘሎ ማለት እዩ። እዚ ባናና እውን ትማይ ሽጉርቲ ዘይኮይኑ ወልሓንቲ ፀገም ይብሉን በሳ ማይ ብዙሕ ማይ ስለ ዝደሊ ዘይኮይኑ ወልሓንቲ ዝኣብየና ፍፁም ከየለን እቲ ዝፈተናያስ ኣሎ ግን ፍሪኡ መወዳእታ ፍሪኡ ስለዚ መፅ ሓድሽ ስለ ዘሎ ጃርዲን ዘይኮይኑ ማለት ከምዚ ኢልና ወለት ደፊርና ከምዚያ ኢልና ምሉእ ምሉእ ተዝበልናዮ እቲ ዝበለፀ ኣብዚ ቦታ ዝጉዕን እዛ ሽጉርቲ ናይትኮውን ዝብሎ ነበሩ ፅቡቅ መፅያን ኣሎ ምሳና ማለት እዩ።

0: ኣብ መወዳእታ ናይ ዝፃዕረ መንእሰይ ናይ መጻእ ትልሚ ዝያዳ ሰፊሕን ዓሚቕ ራእይን ዘለዎ እዩ። ነዚ ናይ ሕርሻ ቦታ እዚ ካብ መጀመርታ እምኒ መሰረት ናይ ሓደ ዓብ ልምዓታዊ ምንቅስቓስ ገይሩ እዩ ዝርዮ። ራእዩ ነቲ ሕርሻ ናብ ዝለዓለ ደረጃ ብምስፋሕ ንመላእ ቃሮራን ከባቢኡን ዝምግብ ናይ ፍርያት ማእከል ምምስራት እዩ። ኣብ መጻኢ ዝያዳ ዘመናዊ ናይ መስኖ ቴክኖሎጂ ብምትእትታው ንነብሲ ወከፍ ነጥቢ ማይ ብዝለዓለ ጥንቃቐ ክጥቀመሉን ዝተፈላለዩ ናይ ኣሕምልትን ፍረታትን ዓይነታት ብምውሳኽ ነቲ ዕዳጋታት ብዝበለፀ ክዓስሎን ይምነእ። ብተወሳኺ እቲ ዝዓበየ ትልሙ ነቶም ኣብቲ ከባቢ ዘለዉ ካልኦት መንእሰያት ነዚ ጥበብ እዚ ብምምሃር መሬቶም ክኽስክሱ፣ ከባቢኦም ክቕይሩ፣ ናይ ስራሕ ዕድላት ክፈጥሩን ይሕልሙ።
1: ኣነ ከምዝተመኪሉ ዘለኹሲ ተፅዒርካ ናይ ሳውራኒ ሳውራ ዝኮነ ነገር ፅዒሩ ፃዕሪስ ሳውራ እዩ ምሂርና ዘይከኣል ቁርብ ትዕግዝቲ ጌርካ ከምዝከኣል ግምስ ግዜ ከምዘተዓራርዕ ካብቲ ንሳውራና ዝተምሃርና እዩ። ሕጂ ዘይከኣል የለን በብቁርብ በብቁርብ እናመፀና መፀ እዩ። ሕጂ ብዙሕ ፀገም ዶይመስለና ከምዝተመኮርና ብዙሕ ኣጋጥመካ ድሓ ናሓለፍካዮ ነሰገርካዮ ነሰገርካዮ ናተመሓሸ ድሓን ኣለና እዩ።

ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ፍትዋት ደቀይ ክቡራት ስድራ ቤታት ከመይ ኣለኹም? ኣብ ኩሉ ቦታታት ዓለም ዘለኹም ኣብ ውሽጢ ሃገር ዘለኹም እምበኣር ሕጂ ከዓ ልክ ኣብታ ሰዓትና ኣብታ ግዜና ከጠፍ ኢልና መፂናኩም ኣለና። ከመይ ቀኒኹም? ሕራይ እምበኣር ሕጂ ናብታ መጨውቲ መደብና መደብ ሃለው ቆልዑ ንመፅእ ኣለና። ሓንቲ ደርፊ ከጋብዘኩም የነኣኻትኩም ጀባእ እዚኣ ንዓኹም

0: ኣብ ቤት ትምህርቲ በዕሮ ጳውሎስ ሃቀይ ክንደይ ክፍሊ
1: ራብዓይ
0: መበል ክንደይ ኣውፅኢ ክለብ ዘበ ኣብቲ ትምህርቲ
1: ሻብዐይቲ
0: ፅቡቅ ኣለ ክዛ ጓለ ምስቶም ቶፕቴን እዮም ማለት እዩ ሕራይ ሕጂ ተመስለኪ ሙሉእ ሽም ክንገርና
1: ኣነ ባይሎ ዲቦራ ሃልበባል
0: ኦኬ ዲቦራ ፅቡቅ ዕድል ሞና ኣብዚ ሸሞንቲ ስእሊ ክሪእክ ሕራይ ሕንቅል ሕንቅሊተይ ወገለ ኣለኪ
1: ሕንቅል ሕንቅሊተይ
0: ሰናብ ሰናቢተይ
1: ንእሽተይ ጭልካ ኣብ ጎቦ ጠሊቃ
0: ንእሽተይ ጭልካ ኣብ ጎቦ ጠሊቃ ፅምብላልዕ እንታይ ደ እዝኒ ኣይዋ ኣብ ጎቦ ጠበቀ ዘ ጭልቃ ጭልቃ እንታይ
1: ኣውሽጢ
0: ጭልቃ እንታይ ንእሽተይ እንታይ እንታይ ቅጫ ድያ ባንድያ እንታይ ጭልቃ ኣይፈለጥከን ሓንክ ትፈልጥ እያ ጣይታ ጣይታ ምሽ ማማት ስንክት ዓብዓቡ ስንክት ትኽምሮ ሽዑ ኣብታ መወዳእታ ኣብታ ናይ መትሓዚት እታ ሸንኪ ኣለዋላ ንበላ ቁር ትተር ዋይ እዚ ክንዲዚ ዓባይ ኣይኮነትን ኢልካ ንፍእ ተብሎ ድያ ኣይተብሎ ትስንክት ሓቂ ስንክት ስከሽ ንእሽተይ ትኸም ክንደዚያ ሓቀይ ጨለቃ ትበሃል ኣራይ ከይትረሲዐ ማማ ሰንኪታ ትፈልጥከምኡ ኣይረእኽያ ንበሪ ድሕሪ ሕጂ ተተሪፋትካ ኣርኢ ንበል እያ ወይ ከዓ በዕልኺ ጓል ንድሕር ኣለካ እዎ ንሕንሕንዕዛ ጓለይ ንሀ ዲቦራ ንሀ ጉየይ ጉየይ ትብላ ድኣ ንድሕር ጣይታ ክትምህራ ደልያ ንጓላ ሽ ንሕንሕ ሽዕ ጨለቃ ክዝገይረ ከሰስ መጀመርያ ጨለቃ ድሕረይ ዓብኹ ከተብለየ ትኽእል ሃቂ ሕራይ ሕጂ ሸሞንተ ስእሊ ረአይ ፋብሪካ ሳልሳ ኣፍ ሂምቦል ሓዚ ሓዚ ስእሊ ረአዩ ቁፅሪ ክልተ ወደብ ዓሰብ ሓዚ እያ ኣብ ቁፅሪ ሰለስተ ኣብ ቁፅሪ ክልተ ኣብ ሰለስተ ረአዩ መዓልቲ ናፅነት ሽም ኣርባዕተ ክፍሊ ተዕሊም ንናፅነት ከምፁ እዞም ኩሎም እዚኦም ተዓሊሞም ኣራይ ቁፅሪ ሓሙሽተ ክፍሊ ዜና ድምፂ ሓፋሽ ኤርትራ ካብ ሜዳ ሽዱሽተ ግንባር ናቕፋ ድፋዕ እዩ ተጋደልቲ ብዝኮይኖም ውዳእ ቢሎሞም ነቶም ፀላእቲ ሸውዓተ ጋራጅ መኻይኖም ኣብ ዝዕርይዎን ነይሮም ተጋደልቲ ጋራጅ ረአዮም ኣብ ቁፅሪ ሸሞንተ ዘመናዊ መሕለቢ ከብቲ ናይ ኮርፖሬሽን ጥሪትን ዘራእትን ሒዝክምሽ ድፍዕ ሕጂ ሓነ ደስ ዝበለ ቁፅሪ እንታይ ነይራ እዚኣ ሕረ ዘመናዊ እያ ነራ ሕረ ፀቡቅ ድሓ እንተረዲአ ከሎ ክስከ ከምኡ እንደ ለካ ንመወዳእታ ድሓ ትረኺብከ ያኸ ኦኬ ሕረ ክስከ ረአያ ጀረአያ ዘመናዊ መሕለበ ካብቲ ድሓ ዘራእትን ጥሪት ስለ ዝበልኩ ሸውዓተ ናብዚ ትርአይ ሸውዓተ እንታይ ነይራ ጋራጅ ነይራ ጋራጅተ ነይራ ክሪያ ኢና ጋራጅ ድሕር ነይራ ክሪኣ ኢና ሓቂ ተኮይና ሸ ሓቂ ኸ ክብለክ ጋራጅ ብራዋ እዛ ጓለይ ድብብ በለ ካለካ ጋራጅ ክንደ ሽዱሽተ ግንባር ናቕፋ እንታይ ነይሩ ግንባር ናቕፋ
1: ከምዚ
0: እንታይ ነይሩ መሬት ተኳዕተ ከናለ ጉድጓድ እንታይ ገብርዎ ኣብኡ ተጋደልቲ ኣብኡ ሕዙ ዚዕለ ሓቂ ኸ ሓንቲ ተነ ስከ ያ ኣብዘረይ ነቲ ፀላእሱ ኣብዝኮይኖም ኣብታ ጉድጓድ ክመፅእ ከሎም ኮይኑ መዘንግዕዎ ከይጠፋእ ክምዕንቲ ቁፅሪ ሓደ
1: መስርሒ
0: ስልሲ ስልሲ ስልሲ ብምንታይ ኣትስራሕ ስልሲ ኮሚደረ ሽጉርቲ ፃዕዳ ሽጉርቲ ሕጂ መስርሒ ስልሲ ቀያሕ ደ ኮሚደረ ስልሲ ፋብሪካ ስልሳል ስሳልሳ

ስልሲ ኣምፅኺ እያ ኣባቀለ ሳልሳ ርኢኺ ስልሲ ካብኣያ መውፂኦማ ሳልሳ ኢሎማ ዘለዉ ነዛ ስልሲ ሓገ ካብኣያ ወፅያ ደላ ሕራ ሕጂ ቅደፊ እየ ካልእ ቆፅሪ ደስ በለክ ክልተ ሰለስተ ኣርባዕተ ሓሙሽተ ትር ኢለን ኣለዋ ክልተ ሰለስተ ኣርባዕተ ሓሙሽተ ሕስብ ኣቢልኪ ራይ ሕጂ ከዓ ድፍኢ ቁፅሪ ክንደያ ሓሙሽተ እንታይ ነይራ ኣይኮነትን ዘመዳ ነዛ ቴሌቭዥን ኣፎርቶ እንታይ ኣሎ ወይ ኣጆኸ ዘ ዙ ዚ ዛ ዜን ረያ ዘመዳ ነዛ ቴሌቭዥን ለክ ክፍሊ ዜና ኣገ ንሓነ ግን ኣለክ ናይ መወዳእታ ሓንቲ ላትክ ሕጂ ሓሲብክ ክልተ ሰለስተ ኣርባዕተ ሕሰቢ ናይ መወዳእታ ሓንቲ እየ ክትፃወቱ ሽዱሽተ እየ ክትፃወቱ ማለት እዩ ሓሲብክላ ሓሲብኪ ሓራይ ምስ መፀት እንታይ ኣይኮነት ኣይኮነት ኢልክያ ነርካ ቅድም ኣቢልክ እጆ ተዓለምቲ ናይ ውግእ ናይ ውግእ ንስኹም ኮን ኣብ ቤት ትምህርቲ ናይ ተምሃሮ ተዓለምቲ ኸማ እንትኾኑ እዮም ማቀ ተዓለምቲ ናይ ውግእ ኣብ ቀኸያ ተዓለምቲ ናይ ውግእ ተጋደልቲ እዮም ኣረይ ብራዊ ዛጓለይ ግዳ

0: ሕረ ሕጂ ክንጅምር ኢና። መጀመርታ ከመይ ኣለኺ?
1: ፅቡቅ።
0: ኳዕ ድሓ መፃኺ?
1: ሓንፀናሕኹም።
0: መን እሞ ምሉእ ሽም ክዛ ጓለ?
1: ስመይ ኔቪ ኦፊሰር ሄራን ኣድሓኖም ይበሃል።
0: ኔቪ ኦፊሰር ኩሉ ቀይሕ ባሕሪ እዚኦም ቀይሕ ባሕሪ ዓሰብ ንዓና እዩ ድብሉ እዚኦም እንታይ ክትብል እዮም ነዞም ዓሰብ ናትና እዩ። ክንደይ ዓይኒ ኣለና ሞ መጀመርያ ዓይንና ክንደይ?
1: ክልተ።
0: ክንደይ ወደብ ኣለና?
1: ክልተ።
0: ሕጂ ሓንቲ ዓይኒ ክሳ ሃብኒ እተይለክ ትብኒ ዶ? ኣይወሃብኒ ዓይኒ ክሓቀይ ሓንቲ ወደብ ክኸ ማለት ሲ ኣነ ሓዊ ክንዴ ኣቦ ክንዴ ምሳኺ የ ድነብር ኣለኹ ካብ ካልእ ቦታ መፅኡሲ ወደ ባፅ ዓሰብ ሃበኒ ተኢሉካ ትቦ
1: ኣይትቦን ኢኻ
0: እንታይ ዳ ትብሎ? እንታይ ትብሎ?
1: እቲ ወደብ እንታይ ሂብከስ እቲ ኣታዊ ናይታ ሃገር ብመራኽብ ገራ ብዙሕ ነገር ካብቲ ባሕሪ ዋላ ጨው ዓሳታት ክትሸይጥ ብምሻጥ ዝተፈላለዩ ኣታዊ ክትረክብ ስለ ትኽእል እቲ ወደብሲ ሓደ ካብ ኣገዳሲ ነገራት ናይ ሓንቲ ሃገር ምዃኑ የረዳው።
0: ተረዲእ እዮ። ዳሕራይ ከዓ እንዳማቱ ምዃኑ ከዓ ትፈልጢ። ዳሕራይ ናፅነት ክመፅእ ከሎ ከዓኒ ኣብኡ ስኒ ተኸፊሎም ደው ሰብ ተኸፊሉሉ ዶ ዋጋ ናፅነት ከብል ከሎ መስዋእት ምሻል ዳሓቀ ኣብኡ ተሰዊኦም ዶ ተጋደልቲ ምሽ ትርእየ ክብዚ ኣብ ቲቪ ኸማን ብመራኸብ ክኣትዉ ከለዉ ገለ መለታት ናይ ምንታይ ቅጫ ደኣ መስዋእቲ ዝኸፈልናሉ እሞ ከዓ ናይ ኣባሓጎታትና ገንዘብና ኣብ ቁጥሪ ሓደ ደሴት ዳህላክ ራያ ደሴት ዳህላክ ኣብ ቁጥሪ ክልተ ክፍሊ ታዕሊ እዚኦም እዮም ኣብኡ ኣብናዓሰብ ሓራ ደውፅዋ ሰለስተ ዕለተና ፅነት እልልልልልልል ኣብ ቁጥሪ ኣርባዕተ ሳልሳ ፀብሒ በዚያ ክትምክር መዓት እያ ኣብ ቁፅሪ ሓሙሽተ ዲጋ ገርሰት ሓዚዮ ምእንቲ ከይተብል ዳሓንቀስ በል ወደ ባፅዕ ሓዚ ብርእሰ ቁፅሪ ሽዱሽተ ማለት እዩ ኣብ ቁፅሪ ሸውዓተ ሓመድ እድሪስ ዓዋተ ዓስከር ቁፅሪ ሓደ ራይ ኣብ ቁፅሪ ሸሞንተ መጓዓዝያ ገመል ማለት እዩ እሞ ሕጂ ቁፅሪ ድፍኢ ደስ ዝበለኪ ቁፅሪ ሓደ እንታይ ነይራ
1: ደሴት ዳህላክ
0: ደሴት ዳህላክ ደሴት ኣብ ምንታይ እዩ ዝርከብ
1: ኣብ
0: ባሕሪ ሽዑ እንታይ እዩ ማይ ኣለዎ
1: ብባሕሪ ዝተኸበበ
0: ተኸበበ ብራወ ፀጓላይ እዚኣ ንዓኹም ንዓኸ ከዓ እዚኣ ብባሕሪ ተኸበበ ንቁፅ መሬት ደሴት ይበሃል።

0: ኣግራብ ዘለዎ ዳህላ ከዓኒ ቀደም ታሪካዊ ቦታ እዩ። ደሴት ዳህላክ ዳህላክ ደሴት ዳህላክ 10 ነጥቢ ኣምፂ ከለኺ ቀፅሊ 3
1: መዓልቲ ናፅነት
0: መዓልቲ ናፅነት ከምኡ ዲ ሓቀ ኣብ መዓልቲ ናፅነት ኣዴታ እንታይ ይብላ ዕልል የብል ሓቀ በልስካ ዕልል ዕልል ሃብኪ ዕልል ወስኽላ ዕልል ሃብኪ ሕራይ ዕልል ካዓ በሉ ስኻትኩም ወደይና እዚኣ ተፀጋዕ ብራዋ እዚኣ ንዓኸስከ እስከ ክርያይና መዓልቲ ናፅነት ሰብ እናተሓወሰ መዓልቲ ናፅነት ኣምፂኽያ ኣለኺ ድንቂ ድፍኢ እንደገና ሓሲብኪ ሸሞንተ እንታይ ነይሩ
1: ሸሞንተ
0: ጓዓዝያ ቁጥሪ 8 መጓዓዝያ መጓዓዝያ መኻይን ድ
1: ኣግማል
0: ኣግማል መጓዓዝያ ኣግማል ርእሲ ኣለዋ ኣባ ኣግማል መጓዓዝያ ብራዎ ዘጓለ ዋ ርእሲ ኣሎ እንደገና ቀፅሊ
1: ሸውዓተ
0: ሸውዓተ ሸውዓተ
1: ሓመድ ድስ ዓዋተ
0: ዓስከር ቁፅሪ ሓደ
1: ብረታዊ ቃልሲ ዝጀመረ
0: ኣበይ ናይ ጎቦ እዩ ነይሩ ኮን ወደይ
1: ኣብ ጎቦ ኣዳል
0: ኣብ ጎቦ ኣዳል እንታይ ገይሩ ይተኩሱ
1: ቀዳመይቲ ብረት ምስ 13 ተጋዳልትን 9 ዓሮብተ ጠበናጅን ገሩ ቀዳመይቲ ተኮሰ ሓመድ ድስ
0: ዓዋበቃ እታ ብረት ከዓ ኣብ ዓሸራ ትበሃል ነራ ኣብ ዓሸራ ጀማሪ ሰውራ ሰሚዕኸ ኣለኸ ሳሕበል ሕ ድፍእ ኸ ብራዖ ዛጓለይ ንፍዕቲ ኣንበሳ ቆፅሪ ድፍኢ ደስ ዝበለክ 4 ምፂ ከለኺ ዘይሓስብ ኣይንገድ ዝሓስብ ይንገድ ይኽሰብ 4 ጅቡኡ መልቕል
1: 4
0: ቁጥሪ 4 4 ጅቡቶ እንታይ ነይራ
1: ወደብ ባፅ እዚ ደሴት ወደብ
0: ኣይኮነትን
1: ወደብ ዓሰብ
0: እዋ ይብላዕ እዩ
1: ይብላዕ
0: ይብላዕ እዩ ይብላዕ እዩ ቀይሕ እዩ ከማ ሳልሳ በሊዕኣ ድሓን ሓንቲ ላትክ ናይ መወዳእታ ይብላዕ ቀይሕ እዩ ይደክ ነረ ደስ ዝበለክ 2 5 6 ኣለክ ካብአን ሓንቲ እ ክትመርፂ ሓሲብኪ ናይ መወዳእታ እንድያ ቃዕ ኣብል እያ ቁፅሪ 2 ቁፅሪ 2 እንታይ ነበረት
1: ወደባፅ
0: ኣይኮነትን
1: ታዕሊም ዩ
0: ታዕሊም ትዕሎም ደብ ትምህርትኹም ትዕሎም እምበር ምስ ጥርጥር ትብልኹም
1: ስፖርት
0: ስፖርት ገብርዎን ታዕሊም ማለት እንዲስኸመ ክፍሊ ታዕሊም ምፅኽ ኣለኸ ተዓዊትክ ሕራይ ሕንቅል ሕንቅል እተይ ኣለክ ዲ በልና በሊ ንኣይ በልና
1: ሕንቅልሕንቅልተይ
0: ሰናብ ሰናብተይ
1: ካብ ከብዲ ድያ ወፅ ሕቆ ድያ ተነድ
0: ካብ ከብዲ ድያ ትወፅእ ሕቋ ድያ እንታይ ትገብሮ
1: ተንዶ
0: ዋ ትሓስብና በለ ካብ ከብዲ ድያ ኣውፅያ ስ ክንደይ ወርሒ ድና ንሕና ኣብ ከብዲ ድና ኸፍ ንብል ምስጠነሰት ማማሲ ንዓኽሲ ወይ ከዓ ንዓይ ኣብ ከብዳስ ክንደይ ወርሒ ሒዛሃና
1: 9
0: በቃ ክንደይ ብሄራ ደን ኣለዋና
1: 9
0: 9 ግዜ ከ ኣብ ከብድና ኣብ ከብዲ ደና ከ 9 ልክዕ ከምተ ናይ ብሄራት ቁፅሪ ከባዕ ርሲዕ ከየደ ክነርከ ሽዑኡ ክንደይ ዓመት ኣብዚ ሕቋ ስከመና ኣዴና
1: ክሳብ ደቂ ሓደ ዓመት ንኸውን እግሪ ንተክል
0: ምፅኸ ኣለኸ እንድሕር እግሪ ተኺልና ግና ክነገረካ ሓደ ዴታት ሕጂ ኩሉ ግዜ ዳሓዝላ ሕቆን ክህሰይ ይኽእል ዓይነ ሕጂ እንድሕር ገዚፉ ጎጅፍ እንድሕር ኮይኑ ዋላ ንማማ ነገር እያ ብዙሓይ ትሕዘሉ የበል እያ ካልእ መገዲ ክንጥቀም ኣለና ኣረይ

0: ማዓረይ ሆሚድ ሓወይ ከመይ ቀኒኹም ተጣፊእና ዶ ሕራይ እምበኣር ወድና ክብሪ ኣብ ይዕብዮ ንዓይ ስድራይ ስም ከውፅኡለይ ከለዉ ተጠንቂቖም ሓሲቦም ኣደይን ኣቦይን ተመያይጦም መሪፆም ናይ ስዉ ሓወቦይ ስም ለጊሶምለይ። ገለ ሰባት ንደቆም ዘውፅእሎም ስም ግን ሓሲቦም ወይ ከዓኒ ተመያይጦም ኣይመስለንን። ድዐ ከዓ ተጋጌ ከይከውን ሕጂ ብዛዕባ ስማትሲ እንታይ ትብሉና? ንኩላህና ንሕና ከዓ ምስ ዓበና ንደቅና ክነውፅእ ኣሎም ስለ ዝኮንና ስምሲ እንታይ ትብሉ? ወዮም ትብሉ ዘለዉ እሞ እስከ ናባኹም ከብሎ መምህረይ ሆሚ ብሓወይ
1: ክብራኣ ብወደይ ብጣዕሚ ንፉዕ ሕቶኻ ዝወደይ ምስ መሰል ቆልዑ ዝተኣሳሰር እዩ። ንቆልዓ ንዘለዓለም ዝኸውን ስም ከተውፃኣሉ ግቡእ እዩ። ዘይጠቅም ግና ከዓ ንዓና ባህ ዘብለና ስም ኣልዕል ኣቢልና ስልም ከነብሎ ኣይግድን። ምክንያቱ ምስ መዛኑ ኣብ ቤት ትምህርቲ ክራኸብ ምስ ጀመረ ብስሙ ዘይ ምዕሩይ እንተ ኮይኑ ክሕጭጩሉ ከላግፅሉ ስለ ዝኽእሉ ነቲ ቆልዓ ክንሃስዮ ንኽእል ኢና። ስለዚ ዝኾነ ስም ከነውፅእ ከለና ንውላድና ሓሲብና ተመራሚርና ወከዓ ምስ ባህልና ዝኸይድ ቀንጣመንጢ ዘይኮነ ፅሪይ ዝበለ ስም ከነውፅኣሉ ግቡእ ስለ ዝኾነ ሕቶኻ ዝወደይ ብጣዕሚ ፅቡቅ እዩ። ሕጂ ናብ መምህር ብጫ ከብለካ መምህር ብጫ እስከ ገለ በለና።
2: ሆሚ ብዓርከይ ግርም ጌርካ መልሲ ጀሚርካዮ። ልክዕ እዩ። መዓልታዊ ብስምና ክንፅዋዕ እንዲና ንውዕል። ስለዚ ስምና ሕደግዶ ኣብዛ ምድሪ ዓለም ከለና ምስ ሞትና እውን እንተኾነ ስምና ምስ ታሪክና ውልቃዊ ክብርታትናን ዝናናን ፅባቐናን ዝተኣሳሰር ስለ ዝኾነ ወትሩ ተዘካሪ እዩ። ስለዚ ድማ ስም ደቅና ተጠንቂቕና ከነውፅኦ ኣለና። ኣብ መወዳእታ ከዓ ኮኩርዓና እዩ። ልክዕ እዩ። ስም ቆልዓ ብሕጊ ስለ ዘሕትተካ ኣብ ቤት ፅሕፈት ዞባ ማእከል መፂእካ ቆልዓ ገና ብዕሸሉ እንታይ ስም ከም ዘውፃእካሉ ክትሕብር ግዴታ እዩ። ዘይግቡእ ስም እንተውፂኻሉ እቲ ቆልዓ ኣብቲ ኮምፒተር ነታ ሽም እንተሪኦማ እታ ኮምፒተር ባዕላ ክትነፅጎ ትኽእል እያ። ስለዚ ተጠንቂቅካ ተውፃኣሉ። ብካልእ ሸነኹ ድማ ኣብ ገጠራትን ኣብ ገለ ወፃኢ ዓድታት ዘለና ተጋጊና ንዕኡ ዝመስል ስም እንተ ደኣ ደይውፃእናሉ ኩሉ ግዜ ከሸግር ስለ ዝኽእል ሕስብ ኣቢልና ከነውፅእ ይግባእ። ሆሚ ብወገንካ ከዓ እስከ ገለበል
1: እወ መምህር ብጫ ዓርከይ ግርም ጌርካ መብርሂ ሂብካና ኣለኻ። ብፍላይ ኣብ ወፃኢ ዘለዉ ውልቀ ሰባት ይኹኑ ስድራ ቤታት ብዛዕባ ኣስማት ደቆም ክጥንቀቕሉ ኣለዎም። ንኣብነት ክልተ ይሕዋት ነይሮም ዝፈልጦም ኣብ ዓድና ከለዉ ናብ ወፃኢ ሃገር ከይከዱ እቲ ወዲ ደራፅን ነይሩ ስሙ፣ እታ ሓብቱ ድማ ኣብርሃፅን ነይራ ስማ። ኣብ ወፃኢ ምስ ከዱ ደራፅን ስሙ ናብ ኣሌክሳንደር ቀይርዋ ወ ኣብርሃፅን ድማ ስማ ናብ ክርስቲና ቀይራታ። ዝወለድዎም ቆልዑ ድማ ኣብርሃፅን ንጓላ ማርቸድስ ኣውፅኣትላ፣ ደራፅን ድማ ንወዱ ሮናልዶ ኣውፅኢሉ። እዚ ዘይሕማምካ ረስኒ እንታይ የምፅእ? ፀገም ጥራይ ዘምፅእ።

0: ምክንያቱ ንሕና ብዙሓት ጀጋኑ ተቐበርና ማለትሲ መቕርብና የኣሕዋትና ደቂ ሓወቦና ንፈልጦ ምዕሩኽትና ኮታ ካብ ርሑቁን ካብ ቀረባን ክንደይ ጀጋኑ ኣባሓጎታትና ከመይ ዳኣመሰለ ሽም ዘውፀሎም ወይ ንዝኽርናቶም ካብኦም ነውፅእ። ተዘይኮነ ከዓ ናይ ኣባሓጎታትና ኣብ ዝተፈላለየ ኣብ ቁርኣን ክኸውን ይኽእል፣ ኣብ መፅሓፍ ቅዱስ ክኸውን ይኽእል፣ ተራ መፀውዒ ከመይ ዳኣመሰለ ክኸውን ይኽእል፣ ክንዲ ንዕኡ ነውፃሉ ቀንጠመንጢ ከነውፅእ ፅቡቅ ኣይኮነን። ማርቸድስ ዶ ኦፔል ዶ ካልእ ናይ ተፃወቲ ኩዕሶ ዶ ከነውፃኣሎ ምንታይ ይዓብስ? ስለዚ ማርቸድስ ኢልካ ይውፃእ ከምኡ ኣነ ሰሚዐ ብሓቂ ማስሓቅ እዩ። ኣብ ጥንቃቐ የድልየና እዩ፣ ዓብ ጥንቃቐ የድልየና እዩ። እዛ ሕቶ ድሳሓተትኩምና ከ ብጣዕሚ የቐኒ የልና እዞም ደቀይ እንዳበልኩ ዚኣታ ዘረባይ
1: ሆሚ ብዓርከይ እቲ ዝበሃል ኢልካዮ ስለ ዝኾንካ ካብዚ ንላዕሊ ወላ ሓንቲ ብዛዕባ ሽም መግለፂ ክንህበሉ ስለዘይንኽእል ኩላህና ወለዲ ተጠንቂቕና ንደቅና ሽም ከነውፅእ ኣለና። ምክንያቱ ዋንጫ ዓደላ ከዓ ስለ ዝኾነ ንሕና ወለዲ ዕሩይ ሽም እንድሕር ደይውፃእና እቶም ደቅና ከዓ ሃባና ወሪሶም ቀንጠመንጢ ንደቆም ኣስማት ከይውፅሎም እዞም ደቀይ ካብዚኣ ተምሃሩ፣ ንሕና ዓበይቲ እውን ካብዚኣ ክንምሃር ይግባአና። ሕራይ ዝወደይ ዛጓለይ ኩልኩም ማለት እዩ ተሓቱና ዘለኹም ሕቶታት ብጣዕሚ ፅቡቅ እዩ እውን እንዳበልና ብዚኣ ዘረባ ይዓፅባኣኒ ከዓ
2: ከመይ ነይሩ ኩሉ ደስ ኢልኩም ዶ ተሓጒስኩም እሞ ታተዋህበትና ግዜ ኣብዚ ወዲ ኣላ ዝመፅእ ዘሎ ቀዳም ብካልእ ትሕዝቶ ክንመፀኩም ኢና እዞም ደቀይ ኣይትሕመቁ ኩሉ ግዜ ከምቲ ዝብለኩም ኣስናንኩም ኣፅርዩ ሲማፎሮ ቀይሕ ከሎ ከይትሳገሩ ንስድራኹም ከዓ ተማእዘዝዎም ዞም ደቀይ ኣነ በዚኣ ቻው ቻው ቻው ቻው በዛ ድጋብዘኩም ዘለኹ ደሓን ኩኖ እዚአነን ነረ እንተን ትሕሰና ቻው ቻው ቻው ቻው ቻው።

ካብዚ ካብ መሰናድኦ መደብ ዋልታ ዝዓዘን ዝኸበረን ሰላምተና ኣብ ዘለኹም ይብፃሕ ከመይ ቀኒኹም ዝኸበርኩም ተኸተልቲ መደብና እምበኣር ከስ ናይ ሎሚ ትሕሶታትና ሒዝና ንኣስታት 4 ደቓይቕ ምሳኹም ክፀንሕ ኣብ መስመር ኣሎና ክሳብ መወዳእታ መደብና ምሳና ሓቢርኩም ክትፀንሑ ብኽብሪ ንዕድም ሰናይ ምክትታል ፈለማ ተሰሪዑ ዘሎ ትሕዝቶ መደብና ኣብ እዚ ማእከል ብዛዕባ ዝሰላሰል ዘሎ ሰፊሕ ናይ ህንፃ ዕዮ ዝምልከት ዝተላለወ መደብ ይካውን ደጊምና ምክትታልኩም ብኽብሪ ንዕድም

0: ኣብዚ ዘለናዮ እዋን ሓይልታት ምክልኻል ኤርትራ ኩለንትናዊ ዓቕሙ ንምዕባይ ኣበየ እዋኑ ብዘሰላስሎም ዘለዎ ዝተፈላለዩ ንጥፈታት ኣብ ኩሉ መድያት ዕቤት ሃገር ድሙቕ ኣሰር ኣብ ምግዳፍ እዩ ዝርከብ። ሰራዊት ኤርትራ ድልድሉን ዕውትን ዋሕስ ሃገር እዩ። ነዛ ምድሪ ናብ ቀጠልያ ንምቕያር ኣብ ልምዓታዊ መደባት ዘለዎ እጃም ብቐሊሉ ዘይትመን እናኾነ ይኸይድ ኣሎ። ኣበየ ኩርናዓት ኤርትራ ዝዓሞም ህንፃውያን ስራሓት ብጉልሕ ይረኣዩ ኣለዉ። እቲ ኣብ ምሕጋዝ ስድራ ቤታትን ኮማትን ብሓፈሻ ድማ ኣብ ህዝቢ ዝገብሮ ዘሎ ካብ ድሌትን ሓልዮትን ዝነቐለ ተበግሶ ሰብኣውነቱን ሕልናዊ ሓላፍነቱን ዘንጸባረቕ እዩ። ሳላዚ ተበግሶን ዘይሕለል ጻዕርን ኣባላት ሓይልታት ምክልኻል ኣብ ሓያሉ ዓድታት ኤርትራ ዲጋታት ተሃኒፁ ነበርተን ድማ ማይ ክዕቅቡን መሬቶም ከልምዑን ክኢሎም ኣለዉ። ኣብ ምግራብ ብዘሳልጦ ዓብዪ ዕዮ ድማ ዕርቃኑ ዝወፀ ምድሪ ድሮ ህይወት መሊሱ ኣብ መትልሙዕ መጻኢ የመልክት ከም ዘሎ ጋህድ እናኾነ ይመጽእ ኣሎ።
1: ቅድሚ ናብዚ ቦታ እዚ ምምፃእ ናብ ዝተፈላለየ ቦታ ኢና ነርና። ቅድም በዚ ግንባር ክሳድ ዒቃ ነርና። ድሕሪ ኢና ዝብልና ምስቲ ህሉ ኩነታት ዝነበረ ድሕሪ ኢና ብህሉ ሰላም ስለ ዝኾነ ሃገርና ከዓ ቅድም ናብ ምክልኻል ሃገር ፀኒሕና ሕጂ ኸዓ ናብቲ ህንፀት ሃገር ስለ ዝተበገስና ኸዓ ኣብዚ ንክግዝ እዩ። እዚ ከባቢ ሰገነይቲ ፀኒሕና ኣብ ሰገነይቲ ፀኒሕና እውን ኮፋ ይበልናን ኣብ ናይ ልምዓት ናይ ኣታክልትን ገለ ምስተናኡ ዘለዎ ዓድታት እንዳነጠፍና ብተዋህበና ቦታታት ንኣታክልቲ ቀላሚጦስ ይኹን ንካልእ ጎዳብ ጉዲ ክነዳሉ ፀኒሕና።
2: ቅድሚ እዚ ምፅናሕና ምምፃእና ኣብ ከባቢ ሰገነይቲ ኢና ነርና። ዋላኡውን እቲ ብምክንያት 20 ሰነ እቲ ማእቶት ሳይቋረፅናየን ብጀካ እቲ ማእቶት እቲ ቀፃሊ ዝካየድ ወታደራዊ ታዕሊም ኣሎ ስልጠናታት ኣሎ። እዚ እውን ኣካል ናይቲ ሰራዊት ስለ ዝኾነ ንኢና ክነካይድ ፀኒሕና። ኣብዚ መፂና ከዓኒ መቐፀልታ ናይቲ ክነካይዶ ፀናሕና ታዕሊምን ስልጠናን ነዚ ሃገራዊ ዕማም ንምስላጥ ከዓኒ በቲ መንግስቲ ዝሃበና ዕማም ኢና ንኸይድ ዘለና።
3: በዚ ዓዲ ባዕኸል ዝበሃል ቦታ በዚ ከባቢ ሰገነይቲ ነርና ንዞባ ሰገነይቲ ናና ሕጂ ተዋሂብና ነበርና ዓዶ ውዕር ዝበሃል ዓዲ ንተክል ነርና ቀላሚጦሳት ኣብኡ ንሰርሕ ነርና ዳርጋ ወርሒ ሙሉእ ገለን ሰሪሕና ናብኡ ቦታ
4: ብፅዑቕ ምስቲ ህዝቢ ተሓጋጊዝና ኣብ ንኡስ ዞባታት ናብ ንኡስ ዞባ ሰገነይቲ ምሕዳራት ከባቢ ማዕረባን ዓዲ ቀይሕን ዝበሃሉ ልዕሊ 6 ዓድታት ልዕሊ 12 ጎዳጉዲ ዝርከቦ ዛላታት ክንሰርሕ ቀኒና። ኣብዚ ስራሕ እዚ ቀዳምነት ስለ ዝተዋሃቦ ከዓ ካልኦት ኣህታት ናይ ዝኽፍለ ሰራዊትና ነቲ ተኽሊ ምትካል ወይ ፈልስታት ምትካል ይቕፅሉ ኣለዋ። ንሕና ከዓ ነቲ ጎዳጉዲ ኣሳሊጥና ናብዚ ናይ ዝስራሕ ናይ ዝማዓስከር መፂና ኣለና። ልዕሊ 6,000 ሜትሮ ዛላን 12,000 ዝኸውን ከዓ ናይ ጎዳጉዲ ናይ ፈልሲ ኣብኡ ቀሪብና ኣለና ማለት እዩ።
0: ሓደ ኣብነት ናይቲ ሓይልታት

0: ምክልኻል ኤርትራ ዘሰላስሎ ሃገራውን ሕልናውን ኣበርክቶ እምበኣር ኣብዚ ኣካል ሓይልታት ምክልኻል ኤርትራ ዝኾነ እዚ ማእከል ክርአ ይከኣል እዩ። እዚ ሓይሊ እዚ ኣብ ሓለዋን ምኽባር ጸጥታን ኣሎ። ንዕቤት ናይዚ ሃገር ኣብ ዝካየዱ ዕማማት እውን ከምኡ ካብቲ ብቕዓቱ ዝያዳ ንምድላል ዝገብሮ ምድብ ወተሃደራዊ ተዕሊምን ትምህርትን ኣይብኾረን። ኣብ ርእስ እዚ ኣብ ማዓስከራት፣ ኣብ በረኻታት ይኹን ከተማታት፣ ኮታ ኣብ ኩሉ እቲ ተዘርጊሑ ዘሎ ኣከባቢ ጽዑቕ ዝኾነ ናይ ህንፃን ልምዓትን ስራሓት ኣብ ምፍጻም እዩ ዝርከብ። ሕጂ እውን ብዝሰፍሐ ዝርግሐ ኣብ ህንፃውን ልምዓታውን ዕማማት ተጸሚዱ ይርከብ።
1: ዓሚምናዮ ዘለና ኩሉ እቲ ትሕቲ ቅርፂ ናይዚ ዝተዋሃበና በዚ ናይ ሸቓቓት ናይ ረሳሕ ፈሳሲ ማለት እዩ በዚ ዓሚምና በዚ ከዓኒ ተወሳኺ ናይ ፅሩይ ማይ መጣራቐሚ ናይዚ ንሪኦ ዘለና ህንፃ ምስኡ ተዋሂብና እጂ እቲ ወዲእና ሕጂ ከዓ ኣብዚ ላዕሊ ላትና ትስራሕ ናብኡ ኢና ክንቅፅል ትስራሕ ናይ ብሓቂ ድልት ዘለዎ ስለዝኾነ ሰራዊት ናይ ብሓቂ ዝምስገኒ እቲ ስራሕ ክግለፅ ከሎ
2: እዚ ክንጅምሮ ከለና ፍላይ እዚ ናይ ካልኣይ እብረ ስራሓት ክንጅምሮ ከለና እዚ ናይ ሴፕቲክ ታንክን እዚ ናይ ወተር ሪዘርቨር ንብሎ ወይ ከዓ ናይ ፅሩይ ማይ ባስካ ክንሰርሖ ከለና ክፍለ ሰራዊት 36 ክፍለ ሰራዊት 53 መፂሙና ማለት እዩ። እዚ ክፍለ ሰራዊት እዚ ናይ 3 ወርሒ ስራሓት ኢልና ዝሃብናዮም ኣብ ውሽጢ ወርሒ እዮም ወዲኦም ሕጂ ብብቕዓቶም እንተዳ መፂኻ በቲ ትጉህነቶም እተዳ መፂኻ ናይ ባሓክቲ ዘለዎም ፀዓት ክትሪኦ ከለካ ኣብ ሓፂር እዋን ነዚ ዓይነት ስራሓት ክሰርሓልካ ዝኽእል ዝኾነ ኣካል ክህሉ ይክእልኒ ማለት እዩ። እዚ ክፍለ ሰራዊት እዚ ክልቲኤን ክፍለ ሰራዊት ማለት እዩ ብሓፈሽበት ናይ 36 ክፍለ ሰራዊት ትናታ ወዲያ ወፂ ያላ ንግዜ እዩ ማለት እዩ። ናይ 53 ክፍለ ሰራዊት ግን ትናቶም ዝነበረ መደብ ሰፊሕ ስለዝኾነ የውፅሉ ኣለዎ ማለት እዩ። ስለዚ ኣብዚ ክሳብ ሕጂ ተገይሩ ዘሎ ስራሓት ዓበይቲ ስራሓት ተዓሚሞም ኣለው ወይ ተሰሪሖም ኣለው ንክእል ኢና ማለት እዩ።
3: ኣብዚ ሕጂ ህንፃ ኢና ሃንፅ ዘለና ማለት እዩ ኣብ ኣይትለ ዚ ዝስራሕ ገዛውቲ ንዑ ኢና መሰረት ተዋሂብና ዘሎ መስርሕ ንመዓልቲ 7 ሰዓት እናሰራሕና ኣብዚ ዳርጋ ናይ ሰሙኒ ሓደ ሰሙኒ ፈረቓን ይናገርና ዘለና
4: እዚ ንሰርሖ ዘለና ማእቶት ከምቲ ኩሉ ሓይልታት ምክልኻል ኤርትራ ኣብ ልምዓትን ህንፀትን ተዋፊርዎ ዘሎ ኣህድና እውን ከም ኣካል ናይ እዚ ማእከል ኮይኑ ኣብዚ ከባቢ ናይ ንእዞባ ደቂ ኣምሓረ ክትዕዘብዎ ከም ዝውዓልኩም እዚ እውን ናቱ መቐፀልታ ኮይኑ ቅድም ኢልና ኣብ ፅዑቕ ናይ ልምዓት ናይ ምዝላይን ምግራብን ንጥፈታት ከነካይ ፀኒሕና ሕጂ ከዓ ኣብዚ ማዓስከር ንኣሕዳር ቤት ትምህርቲ ዝኸውን ኣብያተ ትምህርትን መንበሪ ተምሃሮ ንሃንፅ ኣለና ማለት እዩ። ዓበይቲ ሃንገራት ድሮ ሰሪትና ኣፋሪቕናዮም ከምዚ ብዓይንኹም ክትሪእዎ ዝውዓልኩም ገሊኡ ከዓ ንቕፅሎ ኣለና። ስለዚ እቲ ስራሕ ከዓ ብፅቡቕ ይቕፅል ኣሎ።
5: ቅድሚ ሕጂ ኣብዚ ፍርያለ ነርና ሕጂ ከዓ ኣብዚ በዓጥ ንቐብል እዚ እሶም ዓበይቲ እማን ክስከሙ ከለዉ ንሕና ከዓ ዓቕምና እዚ ንእስንእስ ዝበለየ እማን እንዳቐበልና ክሳብ ሕጂ ምስም ኢዱን ጓንቱም ኮይና ንከይዳ ኣለና። እቲ ግዜ ናይ ስራሕ እኮ ብዓብኡ ተገሊፁ እዩ። ኣብ መዓልቲ 8 ሰዓታት እናሰራሕኻ 6 መዓልቲ ክስራሕ ድግባእ ሰንበት ከላይ እንዳሓወስካ ወላ ሰንበት እውን ከምኡ ክሳብ ሰዓት 1 ክሳብ ሰዓት 2 ንሰርሓሉ ግዜስ ኣሎ።
6: ኣብ ዝተፈላለየ ስራሕ ኢና ንሰርሕ ማለት ኣብዚ ሕጂ ንሰርሖ ዘለና ባስካ ሸቓቓት እዚ ከዓ መፃረይ ናይ ማይ ሞቶረታት ድቕመጣሉ ዲናሞ ንትከሎ ናይ ዲናሞ ክንተክል ኢና ንዑ መፃረይ ዝስራሕ ዘሎ እታ መፃረይ ጀነተራዊ ክትክል እያ ኣብ ላዕሊ ከዓ ዲናሞ ኮፍ ክብላ እዮም ኣብ ላዕሊ

0: እዚ ኣሃዱ ኣብ ሰፊሕ ክፋል ሃገር ተዘርጊሑ ዲጋታት ኣብ ምስራሕ ምብሕጓግ ሓመድ ኣብ ምክልኻል ዓብዪ ግደ ዝገበረ ከትርን ዛላን ኣብ ምድላው ወዳው ጉዲ ኣብ ምፍጣርን ፈልሲ ኣብ ምትካልን ካልእን ንህዝብን ሃገርን ኣብ ዘርብሕ ሓያሎ መዳያት ህይወት ዓብዪ እጃም ኣበርኪትሎ ገና ድማ ናህሪ ናይ ዝሰናይ ተበግሶ መመሊሱ ወሲኹ እምበር ኣይጎደለን።
1: ሕጂ ብሓፈሻዊ ዝስራሕ ዘሎ እቲ ናይ ፊኒሽን ንብሎ ንጥፈታት እዩ። ናይ መወዳእታ ስራሓት ኢና ንሰርሐ ዘለና። ኣብቲ ናይ ፊኒሽን ንሰርሖ ዘለና ስራሓት ከዓ ናይ ሕብሪ ጀሚርና። ካብ ሕብሪ ከዓ ናብ ማቴኔላ ናይ ውሽጥን ናይ ደገን ማለት እዩ ስራሓት ክንሰርሐ ፀኒሕና ማለት እዩ። ብዓብዩ ከዓ እቲ ናይ ድራብሊኮ ስራሓት ናይ ረሳሕን ናይ ፅሩይ ማይን ስራሓት ክንሰርሐ ፀኒሕና ማለት እዩ።

0: ስለ ዘሎ ኢ ከዓኒ ኣብ ሓፂር ግዜ ክንዲዚ ስራሕ ክንዓምም ክኢልና ዘለና ማለት እዩ።
1: ኣብ ላዕሊ ከምዚ ዝረአኹሞ 40 ሜትሮ ብ5 ሰንጣቂሲ ዳርጋ 96.5 ሜትሮ ተዛዚሙ ተወዲእ ሎ ንብልኮትካ ድሉ ኮይኑ ሎ ማለት እዩ። እዚ ከዓ ከምዚ ትሪኦ ከዓ 36 ሜትሮ ብ5 ፈረቃንካ 4 ክላስ ብ9 ተቢሉ ከዓ በዘይ 5 ላተን ኤል ነጀገፃ ተቢላ ዘላ ብከምዚ እዩ ተዳልዩ ዘሎ። ነዚ ከዓ ዳርጋ ምዝዛሚ እዩ ሕጂ
2: ናይ ዝተፈላለዩ ናይ ሰብቲክ ታንክ ናይ ፅሩይ ማይ ባስካታት እውን ብዓብዪ ግዜ ናይ ምክልኻል ማለት እዩ። እዚ ማእከል ዝስራሕ ዘሎ ስራሓት ዓበይቲ ስራሓት ሰሪሕና ኣለና ማለት እዩ።
3: ሓይልታት እዚ ማእከል ምስ ሃገራዊ ሸቶታት ምስናይ ዝሓንፀፆ ናይ ቀረባን ርሑቆን ዕማማት ክውን ንምግባር ብውሽጣዊ ዓቕሚ ዘፍረዮምን ብተሞክሮ ዝበሰሉን ሞያውያኑ ሕመረት ናይ ግስጋስኡ ኮይኖም ኣለዉ።
4: እዚኦም ሞያውያን ወታደራት እዮም። ወታደር እዩ ወታደር ኩሉ ሰራዊት ሞያዊ ናይ ህንፃ ታሽሚ ኮነን ኩሉ ወታደር እዩ። ኣብቲ ምክልኻል ፀኒሑ ተብሎ ዩ ናብ ድላይ ዳኣቱ ኣብቲ ምክልኻል ኣብ ምውጋእ ፀኒሑ ተደሊኻ ብህንፃ ትእትዎ ተደሊኻ ኣብ ልምዓት ትእትዎ እዚ ሰራዊት እዚ ናብ ድመራሕኸዮ ኣብ ድመራሕኸዮ ኣብ ዳእ ዘስከየድ ዝሰርሕ ሰራዊት እዩ።
0: እዚ ሰራዊት እዚ ናይ ብሓቂ ክነግረካ ሲ ዳርጋ ኩሉ ሃዊ ምሕደር ኣብኡ ኣሎ እቲ ፎርሞን ኣብኡ ኣሎ እቲ ነዳቃይ ኣብኡ ኣሎ እቲ ተነኮ ካርም ዝኽእል ኣብኡ ኣሎ ኩሉ ነገር እዩ እዚ ኣብዚ ሰራዊት ዘሎ። ስለዚ እዚ ብጀካታ ቅርፂ ጥራዮም ዝውና ንበሪ እቲ ካልእ ባዕልና ኢና ነካይዶ ሓበሬታ ኣብ መሬት ከመይ ክትግበርከም ዘለዎ እቲ ፕላን ንሶም እቲ ፎርሞናት ኣለዉ ይህቡና ቶም ኢንጂነራት እቲ ካልእ ግን ባዕልና ኢና ነካይዶ ኣለውና። ናይ ውሽጥና ፎርሞን ኣለና ናይ ውሽጥና ነዳቕቶ ኣለውና ናይ ውሽጥና ከዓኒ ተነኮ ዝሃርሙ ዋላ ድራብሊኮ ዝገብሩ ኩሉ ነገር ሰራዊሲ ካብ ውሽጢ ጥራይ ይክሉ
4: እዚ ደጥረይዎ ማየ እምበር ካብ ገዛ ደምፀዎ ማየ ነበረ ካብ ገዛ ደምፀ ክእስ ንዋላ ሸዓነ ጥራይ ቀደም ዝሰርሕ ነረ ዚ ትካላት ንሰርሕ ነበርኩ ኣነ ካልእ ኩላ ሕጂ ደጥረየቶ ዩት ማያ ኣብዚ ውትድርና ደጥረየቶ ያ ክኢላታት ሞያውያን ኮይኖም ኣለዉ ሕጂ።
3: እቶም ኣብ ሰራዊት ኤርትራ መመሊሶም እናደመቑ ዝኸዱ ዘለዉ ብርቂ ዝኾኑ ክብርታት ሎሚ እውን ቀንዲ ዲናሞ ናይዚ ሰራዊት ምዃኖም ኣይተረፈን። ኣብ ዝኾነ ይኹን እዋንን ኩነትን ቀዳምነት ንህዝብን ሃገርን ብምብጃው ኣብ ናይ ሓባር ዕዮ ብምእማንን ብኢደይ ኢድካ ዕዮ ምፍጻምን ብትምህርትን ስልጠናን ውሽጣዊ ዓቕሚ ምህናፅ ናይ ሓለፍቲ ብኣርኣያነት ምምራሕን ምስተራ ኣባላት ጥቡቕ ምትእስሳር ምግባርን ጉልበትካን ፍልጠትካን ብዘይብቂ ንህዝብን ሃገርን ምውፋይ ንዝኾነ ይኹን ተልእኾ ድሉ ምዃንን ብርእሰ እምነት ምፍጻምን እዚኣቶምን ዝኣመሰሉ ግምጃ ክብርታት ካብ ቀንዲ መለለዪ ሰራዊት ኤርትራ ኮይኖም ይቕፅሉ ኣለዉ።
4: ካልእ እንተልዎ ከዓ በዚ ስራሕ ድመፃና ሓበሬታ ኣብዚ ኢንጀነራት ኣለው ናይ ስራሕ ብዓብኡ ከዓ እቲ ግንባር ስለ ዘሎ ኣብ ድመፃና ስራሕ ክንሳተፍ ፀገም ባሃል ለ ነድመፃና ስራሕ ድልዋት ኣለና ማለት ንሕና
1: ስራሕ ዋላ ሓንቲ ከቢድ ኣይኮነን። ምክንያቱ እቲ መንእሰይና ቀሊል ኣይኮነን እዚ ኮነን ካሊእ ፀወር እምኒ እዚ ከዓ ቀሊል ኣይኮነን ደብልዎ ኣይኮኑን ንመዓልቲ 7 ሰዓት እዩ ዝሰርሕ ብዙሕ ከም ከቢድ ይረኣየን ከዓ ነዚ ኣሃዱና ካ በጀካ ቀረብን ካልእ እንተደይ ኮይኑ ንዝኾነ ነገር ይከብደኒ ወይ ዝኮይኑኒ ዝበሃል ነገር የለን ጓልናን ወድናን ኮይና ከዓ ዋላ ሓንቲ ብዝሓፀረ መዓልቲ ይበፅሑ ደሎ እዚ
5: ከቢድ ወላ እንተኾነ ግን ድሓ ክምክቶ ኢና ዋላ ሓንቲ ከም ኣዴታትናን ሕዋትናን ኮይና ፀገም ደለዎስ ኣይኮነን ናይ ጉልበት ስራሕ ወላ እንተኾነ ግን ፀገም የብሉ
0: ብፅቡቅ ብሓያል ወኒ ናይቲ ሰራዊት ብሓያል ተበግሶ ብሓያል ኣሳልጦ እዩ ዝኸይድ ዘሎ። እዚ ነቲ ዝተወፈየሉ ዕላማ ስለ ዝኾነ ከዓኒ እቲ ሰራዊት ብዘይ ተጉላባነት ብዘይ ቀላዓለ ማለት እዩ እዚ ስራሕ ፅቡቅ እዩ ዝኸይ ዘሎ። ካብ ንጅምሮ ሓፂር ግዜ እዩ ኣብ ውሽጢ ኣብ መዓልተ ዳርጋ ከባቢ 9 ሰዓት 8 ሰዓት ኢና ንሰርሕ ዘለና። ስለዚ እቲ ስራሕ ከዓ ባዕሉ ምስክር እዩ እቲ ኣሳልጦ ንባዕሉ ሲ ኣብ ውሽጢ ሓፂር ግዜ ክንዲ ዝኣክል ዕማም ክትዓምም ቀሊል ነገር ኣይኮነን።
3: ኣብዚ እዚ ማለት እዚ ማእከል ዝሰላሰል ዘሎ መደባት ህንፃ ልምዓት ከምኡ ድማ ትምህርትን ስልጠናን ብርክት ዝበለን ሰፊሕን እዩ። ኣብ ነፍሲ ወከፍ ኣሃዱ ነፍሲ ወከፍ ማዓስከር ኣብ ዕርድታትን ሓለዋ ይኹን ገጠርን ከተማን ሰራዊት ኣብ ዕዮ ተጸሚዱ ምርኣይ ንቡር እዩ። እዚ ሰራዊት እዚ በቲ ኣብ ዝተፈላለየ ዓውዲ ዝገብሮ ዘሎ ብዕላማ ዝተቓነየ ምንቅስቓስ ዝያዳ ሞያ ትምህርቲ ተመክሮ ኣካላውን ኣእምሮኣውን ብቕዓት እናደረበ ዘተኣማምን ዋሕስ ሃገር ህንፀትን ልምዓትን ምዃኑ የመስክር ኣሎ። ኣብ ኩለንትናዊ ዕብየትን ክብርን ሃገርን ህዝብን ክፈጥሮ ዝኽእል እወታዊ ስምብራት ድማ ብኣግኡ ክግመት ዝከኣል እዩ።
6: ንሕና እኳ ጅምራ

0: ኣሎ ኢና ንብል እምበር መወዳእታ ዝንብሎ የለን። ምክንያቱ እቲ ዝምልክቶ ኣካል እዩ ዝፈልጦ እቲ ንሕና ክንቅፅሎ ንኽእልን ክንውድኦ ንኽእልን ክንውድእ ኢልና ኢናሓስብኒ ኢና ክንቅፅል ኢና። ነዚ ግን ድሮ እቲ ከቢድ ለባሴነ ዝመሰረት ሰሪሕና እቲ መሰረቱ ወዲእና ኣብ ናይ ብሊኮት ስራሕ ክነኣቱ ኢና። ነብሲ ወከፍ ብሎክ ልዕሊ 14,000 ዝኾውን ብሊኮት ዝውድእ ዓብ ገዛውቲ ነዚ ኣብ ሓፂር ግዜ ወዲእና ከዓ ካልእ ንዝወሃበና ዕማ ተዳሊና ክንፀኒሕ ኢና።
1: እዚ ስራሕ እዚ ቀሊል ስራሕ ኣይኮነን። ኣብ ውሽጢ ወርሕን ሰለስተ ሰሙንን ገለ ኣስታት 12 ባስካ ተሰሪሑ ቀሊል ስራሕ ኣይኮነን። ድኻሙ ከይፀብፀበ እዚ ሰራዊት ከዓኒ ጓል ወዱ ብምሉኡ ጓል ኣንስተይቲ የብሉ ወዲ ተባዕታይ የብሉ ኩላትና ብዓቕምኑ ክሳተፍ ፀኒሑ ክሳብ ሕጂ ሕጂ ከባባ ትርእዎ ኣለኹም ክቐፅል ድዩ ደውዲ ክብል ዋላ እንተቐፀለ እውን ንሕና እውን ክንቅፅል ኢና ምስኡ በታ ዓቕምና ዘፍቅዶስ ክንሰርሕ ኢና ፍቃደኛታት ኣለና ማለት እዩ።
0: ኩሉ እቲ ሰራዊት ነዚ መደብ ጉቡእ ጠቕሙ ፈሊጡ ጎኒ ጎኒ እቲ ንገብሮ ወተሃደራዊ ድልውነትና ንምርግጋፅ ንጥፈታት ፅዑቕ ኣለና። ብእዝና ዝወሃበና ፅዑቕ ካልእ ንጥፈታት ኣሎ ጎኒ ጎኑ ኣካዳማያዊ ትምህርቲ፣ ፖለቲካዊ ትምህርቲ፣ ወተሃደራዊ ንጥፈታት እንዳካየድና ነዚ ናይ ልምዓት ኣካል ከዓ ምስ ህዝቢ ኮይና ይኹን ተሃዱ ርእሱ ክኢሉ ዘካይዶ ንጥፈታት እዩ። እቲ ሰራዊት ከዓ ብግቡእ ነቒሑ ብድልየቱ ብተበግሱ ከም ስርእዎ ዘለኹም ብልዕል ወኒ ዘሳላስሎ ዘሎ ካብቲ ዝተወጠኖ ግዜ ንላዕሊ ከዓ ኣብ ዝሓፀረ ግዜ ይውድአሎ ማለት እዩ።
2: ሰራዊት ናይ ብሓቂ ኣብዘሲ ዋላ ካብቶም ኣዘስትና እዚ ማእኸል ኣሎ ኣዘስቲ ክፍለ ሰራዊት ኣብዚኦም ዝውዕሉ እዚ ኩሉ ተሓላፍስ ኣብዚ ስለ ዝውዕል ምትብባዕ ዘድልየውን ኣይኮነን ሰራዊት ብሓፈሻ ግን ኣዘስትና ኣብ ዘለዉ ልዕልና ማለት እዩ እዚ ክፍለ ሰራዊት ኣብ ዘሎ እዚ ግንባር ከዓ መፅኡ መዓልታዊ እዩ ዝከባተሎ ነዚ ፕሮግራም እዚ። ስለዚ እሱ ሕጂ ሓያል ፍናን ዝፈጥረልካ ሓለፍትኻ ኣብ ኦፊስ ኮይኖም ዘይኮኑ ዝእዝሱኻ ሲ መፅኡ ኣብዚ ብኣካል ስለ ዝሰርሕ ምስ ኣዘስካኻ መዓልካ ፀጋ እዩ። ስለዚ እቲ ሓያል ምትባዕ ካልእ እውን ተወሰኽቲ ናይ ሞራል ምድገፍ ይገብረልና እቲ ግንባር እዚ ግንባር ናይ ብሓቂ ምትባዕ ይገብረልና እዩ።

መደብና ገና ቐጻሊ እዩ ዘሎ። ዝኸበርኩም ተዓዘብትና ካብዚ ኣስዕብ ኣቢልና እምበኣርከስ ተጋደልቲ ካምቦድያ ምስ ወረስቲ ዝገበረኦ ዝኽርን ምቅባል ሕድርን ብዝብል ትሕዝቶ ዝፀላለወ መደብ ይካውን ደጊምና ምክታልኩም ብኽብሪ ንዕድም።

ዓርሲ ሰውራ ኤርትራ ካብ ዝጅምር ብፍላይ ከዓ ኣብ ግዜ ምዝላቕ ኤርትራውያን ደቂ ኣንስትዮ ምስ ተጋደልትን እቲ ሰውራን ጥቡቕ ርክብ እዩ ነይርወን። ስለ ዝኾነ እዩ ከዓ ካብ ኩሉ ናብ ኩሉን ካብ እን ዝድለ ዕማማት ብልዑል ወኒ ዘተግብራ ነይረን።

ዝኸበርኩም ዝኸበርክንን ተረከብቲ ሕድሪ ካድራት ካምቦድያ ነዚ ሎሚ ዕለት ኣብዚ ዝኽሪ ንምዝካርን ታሪክ ንምውራስን መደብ ተሰሪዑ ኣብዚ ተረኺብኩም ዘለኹም ብሽም መቐብር ሓርበኛታት ላምዛ ሰሓርቲ እንኳዕ ደሓን መጻኹም ክብል ይፈቱ።

0: ዝነበረ ኩነታት ናይ መግዛእቲ ኣብ ኣስመራ ዝነበረ ድብዳብ ብዝኸዶ ሰብ ይሕረድ ይቁረፅ ስለ ዝነበረ ዓድና ከዓ መናሃርያ ናይ ተጋደልቲ ስለነበረት እተን ሓደሓደ ተጋደልቲ ንሪአን ዝነበርና ንሕና ካበን ተሳሒብና ኣብቲ ግዜ እቲ ዝነበረ ዋላ ሓንቲ ፍልጦ እኳ እንተዘይነበረና ግን ትስምዒት ናይ ሃገር ንሃገር ንናፅነት ዝወፁ ነተና ዋል ከዓ ስለ ዝረኣናየን ዝያዳ ክጉስጉሱናን ክኩብኩቡናን ክምህሩናን ጀሚሮም ተሳሒምና ሽዑ ኣስመራ ደብዳብ ኩሉ ብዝኸዶ ሰብ ቀውጢ ነይሩ ሽዑ ኣብቲ ግዜቲ ንሕና ከዓ ናይ ህዝባዊ ሓይልታት እዮም ዝመፁ ነይሮም ሓደሓደ ተጋለልቲ ሓደሓደ ኣዋል ከዓ ይመፃ ከመአን ክንመስል ምእንቲ ሃገርናስ ክንጋደል ክንከይድ ገለ ዝብል ስምዒት ነይሩ
1: እቲ ምንቅስቃሳት ኣዝዩ ብዙሕ ኮይኑ ብዙሕ ምስ ኮነ እቲ ህዝቢ ከዓ ማራ ክሳይ ኮይኑ ማለት ኣብቲ ፅልዋ ናይ ተጋደልትስ ኣዝዩ እንዳበርትዐ ከይዱ እንዳበርትዐ ክከይድ ከሎ ኩሉ እቲ መንእሰይ ይኹን እቲ ህዝቢ ኹን ኩሉ ተሓባቢሩ ከዓ ከምቲ ድብሎ ነቶም ተጋደልቲ ንምቕባል ብዙሕ ፃዕርታት የካይድ ነይሩ
2: ፀላይ ቀትልዎም እንደገና ከዓ ቀላሚጦስ እዚ ቅሚጦ ፈግፊጉ ኣንዲዱ ኣውየ እቲ ኣንዲድዎም ዝተባሃለ ሽዑ ድሓደረካ ስምዒት ዋላ ንእሽተይ ከለካ ንምንታይ ኢካ ትብል ንምንታይ
3: ብዙሕ ታሪካዊ ፍፃሜ ዘለዎ ቦታ እዩ ዝቦታ እዚ እዘን ኣብ ዝመፅአን ዘለዋ ካምቦድያ ከዓኒ ነዞም ኣብዚ ዝነበሩ ተጋደልቲ ቅድሚ ምግዳለን ተጋደላያን ማለት እዩ እንተ ብሓፋሽ ውድባት ዝቐፀላ እንተ ሜዳ ከይደን ደቀን ቆልዑተን ከይተረፈ ገዲፈን ድኸዳ ነዚ ኣብዚ ዝነበረ ተጋዳላይ ደድሊ ዕጥቅን ስንቅን እንዳቀበላ ኣብ ኩናት ኣትየን እንጌራ ተሰኪመን ጢድ ተሰኪመን ሳንዱቅ ናይ ጠያይት ተሰኪመን ቡንባታት ተሰኪመን ኣብዚ ነፍሰ ወከፍ ዘለዋ ኣብ ዘለዋ ኩለን ክዛረባ ዝፀንሓ ካብ በዓል ጓል መንገሻ ጀሚርካ ማለት እዩ ነዚ ፍፃሜ እዚ ድፍፅማ ዝነበራየን ማለት እዩ ኣብዚ ቦታ እዚ ስለዚ እዘን ካምቦድያ ድበሃላ መሰረተን ካብ ከባቢ ድግሳን ካብ ከባቢ ሰገነይትን ደቀ ምሓረን ከይተረፈ መፅአን ኢና ብዚ ድምግባ ነይረን እተን ዳሓር ካምቦድያ ተባሂለን ተፀዊዐን ኣብ ሜዳ ኤርትራ ንሜዳ ኤርትራ ምእንቲ ናፅነት ጎቦታት ንስንጭሮታት ንሜዳ ኤርትራ ዳሓንበሳሉ እዘን ኣብዚ ዝተመስረታ ኣብዚ ትሒዘን ዝተጋደላ ኣብዚ ትሒዘን ብረት ዝፈለጣ ኣብዚ ትሒዘን ዝተዓለማ ኣብዚ ትሒዘን ካድራት ኮይነን ዝኸዳየን
0: ይመፁ እንዳ ኣንቶኒዮ ሽጋራ ክገዝኡ ከይዶም ተጋደልቲ ይብሉና ደ ድሕሪኦም ንኸያ ንሕና እንታይ ይገድሊ እንታይ ማለት እዩ ስለምንታይ ኣዋልድ ካ ኣለዋ መሳኹም ስለምንታይ ንሕና ከ ከምኦም ክንኸውን ንኽእል ደ ንብሎም ትኾና ወ ኣጆኹን ጥራሕ ገለ ይብሉና በዚ ላዕላይ ገዛ በዚ ናይ እንዳይ ማርያም ከባቢ ከዓ ይኸዱ ንኸይድ ከዓ ናውሉ ድሕሪኦም ብድሕሪ እታኮይና ስምዒት ክስታይ ኮይኑና እቲ ሃገራዊ ፅልዋሲ ናይቲ ነዋሉ ምስርኣና ንሶም ዝምህሩናን መግዛእቲ ስጋዕ ክንደይ ሕሱም ምዃኑ ኣብ ወዲኹን ኣብ ጓል ኣፈላላይ ከምዚ ኣሎ ኣብ ህዝባዊ ሓይልታት ዝኾነ ኣብ ሃገር ክሳተፍ ዝኽእል መሰል ጓል ንሰይቱ ብዘይንሳ ሙሉእ ዓወት ክመፅ ስለ ዘይክእል ንስኸን ከዓ ክትጋደላ ትኽእል ይክለብና
1: ንቀሳቀስ ንሰርሕ ንላኣኽ ብከምኡታት ኣብ ናይ ገድሊሲ ሙሉእ ተጋደልቲ ኮይና ይስማዓና ነይሩ ማለት እዩ
4: ኤርትራውያን ደቂ ኣንስትዮ ልዑል ናይ ምግዳል ወንን ድሌት ናፅነትን ዘንቀሎ ኣብ ህዝባዊ ባይቶታት ተመሪፀን የገልግላ ምስጢራዊ ስራሓት የካይዳ ንተጋደልቲ ዝኸውን መግብን ስንቅን የዳልዋ ኣብ ሆስፒታላትን ካልኦት ማእተታዊ ንጥፈታትን እጃምን ዘበርክታ እየን ነይረን
0: 75 76 ሕጂ ድልዱላት ዋሂታት ኮይንና ኣስመራ ኸድና ንላኣኽ ዝኾነ ኸድና ነምፅእ ኣይንፈርሐን ታደልሻ ኣላ ሓንቲ ካብቲ ምሳናት ኸይድ ነበረት ሓጂቲ ግዜ እቲ ሽጋራ ነበረች እንኮ ትበሃል ኣይነበረን ኣብ ተጋደልቲ ማለት እዩ ጫማ ከዓ ሓደሓደ ዘቀስዮ ብፍላይ ሓንቲ ጓል ነራ ጫማ እዚ ኣኽላ ከድና ኣስመራ ከድና ነምፅእ በየን ንመፅእ በዚ ናይ ፀሎት መንጎ መንጎ ቤት ትምህርቲ ዘሎ ናይ ሰታንታኣቶ ከባቢ ዘሎ ብኡ ንመፅእ ብፀሎት ገርና ንዓዲ ሓውሻ ንመፅእ ካብዚ ሽዑ ንዓላ ከዓ ንኸይድ ኣብ ዓላ ሕጂ ኮሚደረ ገሊ ሒዝና ንኸይድ ሸቃጦ ተመሲካ ካ ትኸይድ ደቂ ምሓደ ክትህረን ይሕሰብ ነይሩ ሽዑ 77 ማለት እዩ ነዳዲ ናይ ግድን ክተምፅአ ተባሂልና ከድና ነዳዲ ስውእቲ ስመረ ሰረቐ ስውእቲ ኣስሊ ረኣያ ስውእቲ ፀጋ ርእሶም እተን ጉርብ ደለና ብሓደ ከድና ነምፅእ ካልኦት ካ ነሮም ኣወዳት ምሳና ዝኸዱ በዓል ተክለ ስረቕ ስውኣት ኣለዉ ከድና ነምፅእ ዓላ ነብፅሖ ካብ ዓላ ከዓ ንምለስ ኣብ ከምዚ ኩነታት ሕጂ ኣስመራ ቀውጢ ስለ ዝነበረ ብቐትሪ ኣቲኻ ብለይቲ ብፀሎትን ብኺዳን ምህረት ኢናካ ትምለስ ቆዋሚ ድፋዕ ኣይተጀመረን ተንቀሳቀስ ኣህብታት እየን ነረን ሽዑ ህዝባዊ ግንባር ቆዋሚ ድፋዕ ብዓዲ ሓውሻ ይነበረን እንታይ ከምዚ እንዳጥቃዕካ እንዳበልካ ነይሩ ኣብቲ ግዜ ተሽዑ ምስ መፃና ንዓላም ሰብ ታሪማ ዓላ በደቂ ባሕረ ተሃሪሙ ነፃ ኮይኑ ኣብቲ ግዜ እንታይ ኮይኑ ሽዑ ቋሙ ድፋዕ ኣብ ግንባር ዓዲ ሓውሻ ተገይሩ ቋሙ ድፋዕ ኣብ ዓዲ ሓውሻ ምስ ተገብረ ናይ ግድን ሓፋሽ ኩሉ ነቑሒ ተወዲ ዋላ ዴታትና ወላ መንእሰያትና ወድና ጓልናስ ኩሉ ነቑሑ ቋሙ ድፋዕ ምስ ኮነ ምግብናታት ተጀሚሩ ምግብና ምስ ተጀመረ ኣብ ዓዲ ሓውሻ ኣዴታትና ለውሳልና ንሕና ለይቲ ንስንክቶ ኣውዳትና ከዓ ብዱ ገይሮም ብነብሶም ገይሮም ከዓ ድፋዕ ኣብፅሕዎ እንተኣጢዒ ከዓ ጎዲእና ነቐምጥ ኳሕ እንድሕሪ ኢላ ናይ ግድን ጀሪካና ተሸግሚካ ድፋዕ ትኸይድ ውግኣት ተምፅእ ዕጥቂ ተምፅእ ብረት ተምፅእ ንዝግም ነብፅሖ ኣብ ከምዚ ሕጂ ወድና ጓልና ኩሉና ባሕሪ ነርና ዕንጨይቲ ክስኣ እንከሎ እዚኦም ኣውዳት ደቂ ዓዲ ሓውሻ ሃፋሽ ድዋት ዘለዉ ኣለዉ ዘለውሉ ዕንጨይቲ ነዝቕላምቲ ቆሪፆም ይፍልፁልና ፈሊፆም ብኡ ይስንከት ኣብቲ ግዜ እቲ ተጋደልቲ ኮይኑ ይስማዓና ኩሉ ነገር ነቕሕና ኢና
5: እዚ ዓዲ ከምዝትርእዮ ዓዲ ሓውሻ ዓዲ ህዝባዊ ግንባር እዩ ነይሩ ብቐፃሊ ህዝባዊ ግንባር እዮም ዝንቀሳቀስዎ ነይሮም ብሓይልታት ተጠርኒፎም ብዓብኡ ከዓ ባዶ ሽዱሽተ በዓል ስውእ ወልደን ክኤል ኣብርሃ በዓል ደበሳይ በዓል ዚ ናይ ዞባዶ ደሎ ማሓዳሪ ባዶ ሽዱሽተ እዮም ነይሮም ኣብዛ ዓድና እንዳ ተስፋይ ነይሮም እንዳ ቤጎረሱ ዝበሃሉ ይቕመጡ ስለ ዝነበሩ ፅልዋ እዛ ዓዲ ሙሉእ ብምሉእ ኣብ ህዝባዊ ግንባር እዩ ነይሩ ስለዚ ካብዚ ተበጊሱ ዓብብ ኩን ንእሽተይ ኩሉ በቃ ካብ ኣዴታትና ትሒዝካ ምሽ ደሕዋትና እተን ዓበይቲ ኣሕዋትና ከዓ ከምኡ እቶም ዝነኣስና ከዓ ከምኡ ካብቲ ብቐፃሊ ዝመፅእ ዝነበረ እዩ ትፅልኡ ቀፃሊ ከዓ እዘን ኮለኛ ተባሂለን ዝፅውዓ ናይ እንዳ መሬንግ ጥርሙዝ ዝስራሓሉ ሓመድ ከምፃ ቀፃሊ ኣብ ሰለስተ ወርሒ ብሰለስተ ወርሒ ዳርጋ በዚ ከባቢ ደቂ ኣምሓርያ እዩቲ ድመፅእ ሕፃ ወይ ሓመድ ንዑ ኢለን ስለ ዝመፃ ቀፃሊ ዘየዕርፍ ኩናት እዩ ነይሩ እቲ ኩናት ከዓ በሰልኡ ሃገራውነት ከም ትሕድር እዩ ዝገብረካ እዚ ዓድና እቲ ሰቡ ጥራይ ደ ኮይነ 42 ገዛውቲ ዘቃፀሉሉ እዋን እውን ነይሩ እዩ ስለዚ ካብዚ ተበጊሱ ኩሉ ሰብ ኣንፃር ፀላኢ ወይ ከዓ ኣንፃር ጦል ከም ዝብገስ ኮይኑ ማለት እየ
2: ተጋደልቲ ቁምጣ ስረ ድዓጠቕኡ ካላሽን ድሓዙ ዋይ ማእሰይ ከምዚኦም ንኸውን ኢኻ ትብል ንስኻ ዲፕሊ ኣይትፈልጦን ኢኻ እቲ እቲ ሕጂ በፂሕና ያ ደለና ኣንፃር ፀላኢ ይኸውን ናፅነት ኣምፂና እዚ እሽዑ ኣይግዜእን እዩ ነይሩ ሓቂ ሓሽ ንኣሽቲና ነርና ገይሮኖ ኢልና ኢና ንገብር ነርና ራሕባ ናይ ድፋዕ ኢና ንሓፅብ ነርና ራሕባ ድመፀ በዓል መሪሕ ኣነ ትብለፅ ንኣሽቲና ኣዚና ራሕባ ንሓፅብ ማለት እዩ
6: ስለዚ ፈሊጥና ዘይኮነ ሓደ እቲ ስምዒት ነይሩ እዩ ተጋደልቲ ንርኢ ስለ ዝነበርና በዓል ኣበባ ባህላ ነራን ተጋደልተይ ከመአን ክንከውን ክንመስል ንብል ስለ ዝነበርና እቲ ዕድሜና ድርተና ግን ትስምዒት ነይሩ ይቦትኡ ብዝኾነ ኮይኑ ግን ምዝላቕ ኣርኪብና ማለት እዩ ወፂና ኣብ መንጎ ዓሶ ሒዛትኒ ንብሌቓት ኣይኣትኹን ብመኪና ኣትየ ማለት እዩ ብእግሪ ኣይቀፀልኩን ልክዕ ከምዚ ክገልፆ ፅንሓ ብሌቓት ምስኣተና ማያስትዩና ኢልናዮምሲ ከምዚ ዕረ በቃ እቲ ማይስ ጠቕላላ ክትንክፎ ዘይትኽእል እዚ ንቕጫ ድሕቀቕዎ እተኮይኑ እምበር ድስተማይ ክኸውን ኣይክእልኒ ኢለ ኣነ በዛ ንብሰይ ከምኡ ኢለ ማለት እዩ ምውራድ ኣሚኒ ብፅምእተይ ስቂደል

0: ኣብዚ መደብ እዚ እተን ኣብ 1978 ማለት ኣብ ግዜ ምዝላቕ ንሳሕል ዝወረዳ ኣስታት 2,000 ዝኾና መንእስያት ደቂ ኣንስትዮ መብዛሕትአን ካብ ገጠራትን ከተማታትን ደቡብ ሰሓርቲ ከባቢ ካርኔሽምን ኣስመራን ኮይነን ብካምቦድያ ዝብል ስም ዝፍለጣ እየን።
1: ኣነ ንባዕሊ እዛ ካምቦድያ ትበሃል ኣምፂኹማ ደለኹም ኣርእስቲ ካብ መጀመርያ ክሳብ መወዳእታ ኣነ እድግፋ እየ ብዝደለኹሞ ዓቕሚ ከዓ ክሕግዝ እያኒ ብዝደለኹሞ ዓቕሚ ለዚ ኣቐኒየለይ ኣነ መጀመርያ ካብዛ ምንጪ ናይ ድፋዕ ህዝባዊ ግንባር ምፍጣረይ ካልኣይ እዚ ኩሉ ድፋዕ ንፈልጦ ኢና ስማዕል ጓል እንቴኖ እዚ ካይጠቐስክዎ ካይሓልፍ ማንዲብል ካድር ናይ ካድራት እዩ ኣብ ህዝባዊ ግንባር ምስኣተወ ዘይኮነስ ኣብ ዓድና ከሎ እሲ ድምህረና ነይሩ
2: እንታይ ና ደረፍና ኢልና ንተዓጠቕ ቁምጣ ንተዓጠቕ ስረ ድንቆርና ነጥፋዮ ባህሊ ዝነበረ ኢልና እንዳደረፍና ጊንዳ ዓቲና ካብ ጊንዳ ንፋሽት ጌርና ብሓፈሽኡ እቲ ካምቦድያ ነጥበ መቐይሮ ናይ ህዝባዊ ግንባር ደቂ ኣንስትዮ እዩ
1: ቀንጢና ብኡ ኢና ንዑ ነረክቦ ምርካብ ከባሻ ኢና ፍልጥ ነየ ውልቅኻ ክንደይ ትተሓዝ ንማንዲብል ንረክቦ ማንዲብል መን ኣድልዮ ጋሽ መን ኣድልዮ ዕጥቂ ባዕሉ ዕድለና ነይሩ ዝበልዐ እዚ ስለዚ ንሕና
3: ብብዝሒ ክበሃል ከሎ ከዓኒ ኣብ ታሪክ ህዝባዊ ግንባር ንመጀመርታ ግዜ ክንዶ ዓይነት ቁፅሪ ኣሰሊፉ ደቂ ኣንስትዮ

0: ኢና ነርና ብብዝሒ ንሕና ኣዝና ዝበዝሕና ኢና ኣብ ሓይልታት ብዙሕ ለውጥ ንፅኢና ሓንቲ ክልተ ኣብ ጋንታስ ዳርጋ ሓንቲ እየን ከማ ንፀኒሐናና ንሕና መስ መፃና እቲ ቁፅሪ ዓብዩ ብኡ መጠንቲ ኣበርክቶ ኩሉ ነገር ናይ ደቂ ኣንስትዮ
1: እዘን ደቂ ኣንስትዮ እዚአን ኣብ ብሌቓት ግቡእ ተዕሊም ድሕሪ ምዝዛመን ናብ ኩሉ ኣሃዱታት እቲ ውድብ እየን ፋሕ ኢለን ቁፅርተን ኣብ ሓይሊ ወይ ጋንታ ወላ እውን ኣብ ቦጠሎኒታት ንማለቱ ዝርከባ ዝነበራ ደቂ ኣንስትዮ ብዕፅፍታት ኣራቢሐንኦ ነጥበ መቐይሮ እቲ ውድብ እንተበልካየን ዝውሕደን ዘን ተጋደልቲ ካምቦድያ ኣብ ቀብሮ ውአት ድፋዕ ሰሜናዊ ምብራቕ ሳሕል ስንቂ ተፃዒነን ዝመፃ ሚካየን ብዘገርም ፍጥነትን ናይ ስራሕ ወንን ከራግፋን ናብ መኻዚኖ ክእትዋን ዝተዓዘበ ስውእ ተገደላይ ሓድጉ ሃብተገርግሽ ኩምረድ እንታይ ናንታ እዚአን ካምቦድያ በለ ብምግራም እዛ ሃንደበትን ብኣድናቆት ዝተሰነደትን ቃልያን በኣር ስም ጥምቀተን ኮይና ክሳብ ዕለተ ሎሚ ተፀውዐን ዘላ

0: መዓት ምውጋኣት መዓት ገለመለታት ስለ ዝነበሩ ሕጂ ኣጣልቲ ተሓሪደን ጠልጠሊ ኢለን ቆርበተን ጥራሕ ወሪዱ ንሕና ስሒብና ዓብዪ ድስቲ ኣብኡ ነእትወን ተናጣል ብሙሉአን መረቕ ኾና ፈቲትና ፈትፊትና ንውጋኣት ከምዚ ገርና ንህብ ኮይና ንተሓባበሮም ነር ግንዛ ገዛ ትኸውን ብምሉኣን ልምድ በሉ ውጋኣት እዮም ጤል ነምፅእ ንዕነ ኢሎም ሒዞምና ኸና ጀማሂር በዚ እንጀራ ፀንሓና ንዑ ተሰኪምና ነምፅእ ገለመለ እወግሓና ዕንጨት ነንድድ መሁር ነብሎም በዚ ከድና ከዓኒ ካሴታ ዘይርስዓኒ ካሴታ ኮሚደረ ምፅኢና ኣብኡ ነእቶ ብምሉእ ካሴታ ድንሸእቲና ኣብኡቲናዩ ኣተናጣልቲ ብምሉእ ናዋታ መረቕቃ ቀዲሕና ፈፈትፊትና ከምዚ ንህቦም ሕጂ ሓኪም ሓኪም እዮም ድብሉና ሓኪም ኣይኮንና ንሕና ልክዕ ግን ንጅንኖም ነርና ዛዕ ድበለ ሽዑኡ ግዜ ሲ ካምቦድያስ እንታይ ነርና ተባሂሉስ ሃዲምና መኸድና ምሽቶም ውጋኣት ንረኣና ምስ ምገለብና ኣይገለብና ግን ኣነ ከም ኤልሳ መጠን ኣብዛ እንዳቦይ ተወልደ ክትበሃል ዝፀንሐት ኣብዚ ሕክምና ነይራ ኣብታ ሕክምና ንዕን እዚኦም ተሓባበረ መግቢ ተባሂለ ኣ ገዛውትና እዩ ነይሩ ኣባ ምግብ ነይረ ዘይርስዓኒ ስጋ ሕጂ መስዋእቲስ ንኣሽቲና መስዋእትስ ሞት ገለመለታት ከማ ናይቲ ሕብረተሰብና ዝተፀቢቕና ዘይርዳእና ናይ ከምኡ ዓይነት ኣይነበረን ሕጂ ቃድሮ ዩ ድበሃል ሙስሊም እዩ ትቆልዓ ንሽተ እዩ ንድፋዕ ምስ ከደ ኣይተመለሰን ወኢዱ ኢ ትብላ ቃድሮ ኣበይ ከይዱ እንድ ሓደ ውጉእ ካዓ በዚ ከምዚ ነይሩ ዋ እዚ ውጉእ ኣበይ ከይዱ ኣቱ በይ ከይዱ በይ ከይዱ ማሽ ድበሃል ሓኪም ነይሩ ኣባቡ ድበሃል ምስኡ ዘይርስዖም እዚኦም እቲዮም ኣብዚኣ ዝነበሩ በይ ከይዶም ኢለን ሓላ ወሪዶም ኢሎምና ተሰዊኦምስ በቲ ትሕቲ ደንቢ ሕሳራት ኣብኡ ቀቢሮም ኣብኡ ምስከናስ ሓድሽ ተሓር ረኺብና ካልኣይተይ የላን ሕጂ ደገ ከይዳኣላ ክልተና ኣብኡ ምስከና ኣብኡ ኮይና ብኽይ ኣቢልና ኣብዚኦም ዘለዉ ማለት እዩ ንዓላይ ወረዱን ኢልና ኣብኡ ኮይና በኺና ስለምንታይ ዳይሲ ይርዳእና ጀሚሩት መስዋእትን ገለመለን እምበር ኩሉ እዚ ክገልፆ ዝፀንሐ ብኡ መስርሕ ስለ ዝሓለፍና እዚ ከዓ ሓዚልና ኣዲኣ ምሳና ሓዚልና እያ ግን ከምዚ ከድና ተሓዚልካ ውላድካ ክትከየድ ከለካ ስጋዕ ክንደይ
1: እምበኣር ሎሚ ወረስቲ ዛስም ዝኾኑ ዘርካድር 78 ኣስመራ ካምቦድያ ብዝብል ውርሲ ኣብ ዝኽርኽንን ኣብ ኣሰርክንን ኣለና ብምባል ንገለ ካብ ተዓለምቲ ካምቦድያ ተወለድቲ ዓዲ ሓወሻን ዝኾነ ሓርበኛታት ዕላል ተመክሮ ንፅልዋ ምግዳልንን ኣበርክቶኦንን ቅድሚ ካምቦድያ ማለት ብሊቓት መሳርዐን ኣብ ዓዲ ሓወሻ ኣመልኪተን
2: ሕራይ እዚአን ክንሰምዐን ፅናሕና ጀጋኑ ናተን ሕድሪ ክንወርስ ኣብ ኣሰረን ክንጓዓዝ ኢና መፂና ኣዝና ኣዝና ዕድለኛያት ኢና ብሽም ካምቦድያ ምፅዋዕና እዞም ተቐበልቲ ሕድሪ ብሽም ካምቦድያ ምፅዋዕና ቀሊል ስም ኣይኮነን ዘለና ኣዴታትና ኣብ ጎንና ኣለዋ ከውርሳና እየን ንሕና ከዓ ንፉዓት ወረስቲ ክንከውን ኣለና ንፉዓት ወረስቲ ኣብዚ ሕጂ እዋን ኣብ ኣፍ ደገ ናተን ናይቲ ሬሰአን ዓሪፉሉ ዘሎ ቦታ ኢና ዘለና በብፍርቅና ኣተና ኣለና ኣብ ኣሰርክን ክንወርስ ኢና መፂና ኣለና ኣብ ኣሰርክን ክንብለን ኢና

0: ተጋዳሊት ጓል ኣንቶኒዮ ኣብዚ ዝነበራ ኣብዚ ዝጀመራ ኣብዚ ምስአን ብፆተ እንድነበራ ከምዚ ዝበለና ከዓ ኣብዚ ዝተዓለማ ኣብዚ ትገላዊ ሂወት ዝጀመራ ደቂ ኣንስትዮ ዝዓረፋሉ ቦታ ኣብዚ ብድሕረይ ዘሎ መቃብር እዩ። እሰን ተን ዓሪፈን ዘለዋ ብሙሉእን ከዓ ኣብ ዝርዝር ኣስማት ኣሎ ናብ ጓል ኣንቶኒዮ የከብለኩም እየ።
1: ብመጀመርያ እንቋዕ ብሰላም ኣብዚ ታሪካዊ ዝኾነ ቦታ እንቋዕ መፃና ብምእሉና ዘናብዚ ዘለና በዚ ንእግሪ ተኽኢልና በዚ ከባቢ ዘለናዮ ተዓሊምና ካልእ ናይ ስፖርት ኹን ናይ ማእተት ኹን በዚ ተሃኒፅና ኢና ንሜዳ ወሪድና። ካብተን ንሜዳ ዝወረዳ ከዓኒ ናይ ብሉፃት ኢለ ኣብዚኣ ብፍሉይ ኣምፅአየና ኣለኹ ዲስካስ ጌርና ኩላህና ማለት እዩ። ዝርዝር ኣስማተን ኣስመረት ሰረቀ ወለሽ ገረዝግሄር ለተኺዳን ገረ ኣምላኽ እዚአን ብፍሉይ ክስመረለን ዝግበ እዩ ማለተይ ደቀን ገዲፈን ዝኸዳ እየን። ቆልዓ ገዲፍካ ክትከይድ ከለካ ሲ ማዕሪ ክንደይ ክብደት ነይርዎ ሕጂ ምስ ወለድና ዝያዳ ተረዲእና ንነብስኻ ንውልቅካ ክትከይድ ፀገም የብሉን። ህፃውንቲ ቆልዑት ገዲፍካ ንሜዳ ክትከይድ ብድሕሪኻ እንታይ ይኮኑ እንታይ ይመስሉ እናበልካ ክትከይድ እሞ ትዝዓበየ ንሃገር ስለ ዝኾነ ነዚ ገዲፍካ ክትከይድ ንዚአን ሰለስተአን ዝያዳ ክስምረለን ንደሊ ሓፈሻዊ ኩለን እዘና ብዚ ብመስዋዕቲ ተገሊፀን ዘለዋ ኣዝየን ብሉፃት ትኽኢለን ኣብ ድፋዕ ዓትአን ትኽኢለን ሓላፍነት ተሰኪመን ተዋጊአን ዘዋጋእ ዝነበራ እየን። ንኣብነት ኣሞቱ ዘራፅአን ትብለፅ ተስፋይ ምሕረት ቀሽ ሰኪኤል ኣብርሃፅአን መሓሪስ ምረት ኣስሊ ኣርኣያ ፍሮወይኒ ተኽለ ዕቁበ ተኽለ ዕቁባ ማለት ዕቁባ ተኽለ ኣልማዝ ተኽለ ሰለስተአን ኣሕዋት እየን እዚኣተን ሰለስተአን ኣሕዋት ካብ ሓደ ገዛ ክፍለያካ ከለዋ ብመስዋዕቲ ክኸዳ ከሎ ኣዝዩ ከቢድ እዩ ንስድራ ከቢድ ንሃገር ከቢድ ድሃብ ምሕረትኣብ ዘውዲ ምሕረትኣብ እዚአን ከዓ ክልትአን ኣሕዋት እየን ማእዛ ተወልደ ብርሃን ማእዛ ዕቁባይ ርግበይ ዕቁባይ ዕቁባ ሃብተ ማርያም ውነሽ በየነ ፀጋ ርእሶም ኤልሳቤጥ ኢሳቅ ፍሮወይኒ ኢሳቅ እዚአን ካ ክልትአን ኣሕዋት እየን። ሰለስተ ክልተ ካብ ሓደ ስድራ ክኸዳ ከለዋ ብጣዕሚ ከቢድ እዩ ንዝኾነ ሰብሲ ብዛዕባ እዚ ዘይርድኦ ሰብ የለን። ስለዚ ኤልሳ ተስፋይ ትብለፅ ገብረ ተበርስ ስሑል ነቢያት ሰሎሙን ርሻን ገረንሰአ ኣመት የፅን ዓጅጅ ትንሰአ ሓድጉ ማእዛ ቀሽ ተክልክኤል ውነሽ ሸቂ ዕቁባይ ፅጎወይኒ ተኸስተ እዝጋሃርያ ተስፋ ምካኤል ለምለም ተስፋ ምካኤል ሳባ ሰሎሙን እሾኻይ ቅዱሳን በርሀ ምልተ ዮሃንስ ርግበ ተስፉ ሸቂ ኣብርሃም ማለት እዩ ፅገ ያቆብ ጊላጋብር ገነት ተወልደ ሻሹ መሓሪ ጀኑ ኣመተ ፅን ተወልደ ካሕሳይ ለምለም ሓጎስ ለምለም ተስፋ ምካኤል ኮኮ። ስለዚ እዚአን ብሓንሳብ ብሓደ ስሙር ወፂና ዝተሰዋዐ የን ምሳና ደቂ ፀሎት 12 ነረና ኣብቲ ብሓባር ማእቶ ድክየደሉ ታዕሊም ድክየደሉ ኩሉ ንጥፈታት ዝኸየደሉ ዝነበረ ከዓኒ 12 ነረና እዘን 12 እዚኣተን እዘን 12 እዚኣተን በዓል ኣጓል ፀሎት ሂወት ቃላት ትበሃል እሳያ ነራ ተማሓድረን እሳ ከዓ ተማእዝነን ነራ ኩሉ ንጥፈታት ተሳትፈን ነራ። እዘን 12 እዚኣተን 7 ክስዋኣ ከለዋ ሓሙሽተ ድማ ብሰላም ኣትየን ማለት እዩ። ካብተን ስዋኣት ክጠቅስ ብርክቲ ኪዳነ ምሕረት ግርማይ ለቱ ሰመረ ዛይድ ዘርኡ ሂወት መስፍን ፅገ ተስፋይ ንግስ ነፀራኣብ። ስለዚ እዚአን ኩለን እዚኣተን ብኸመይ ሞ ክንገልፆ ኢና መግለፂ ይብሉን ሓደ እቲ ዕድሜና ብጣዕሚ ናውሽ ኢና ነርና እተን ዛዕባያ ከዓ እንታይ ክንገብር ኣለና ናበናይ ክንከይድ ኣለና የማእዝናና ነረን እግሪ እግረን ብምኻድ ከዓኒ ኣሰረን ሒዝና ከዓኒ ንሕና ናይ ኣምላኽ ፍቓድ ኮይኑ ኣቲና ሰንተን መምሃራናን እተን ኩሉ ድገብራ ንበረን ከዓ ቅድሜና ተሰውየ ኣሚለይ

0: ሕጂ እዚ ኩሉ ተባሂሉ እዞም ብፀትና ገልፆ ዝፀንሓ ኩላና ዝተበፃሕመን ዝኸድናየን መገድን ጉዕዘን እየን ነጊረን። እቲ ሽግር ምስአን፣ እቲ መከራ ምስአን፣ እቲ ፅቡቅ ምስአን እንድዩ። ሕጂ ግን ኣነ ከመስግን ዝደሊ ነዞም ደቅና ትካእትና ኮይኖም ምሳና ኣለና ክን ምሳኽን ኢና ክንትካኣክን ኢና ዝብላ ዘለዋ ብፀትናን ደቅናን እንዳመስጎንኪ እየ።
1: ሓደ ልቢ ኤርትራውያን ምዃንና ናይ ባህል ሓፂናዊ ዝኾነ መትከል ዘለና ኢና ሞ ነዚ ወረስትና ጥራሕ ዘይኮኑ ኣውረስቲ ይኸማል ናቕ ዘይትብል ኤርትራ ዝፈጠሩ ከዓ እዞም ወር እዚኦም ናይ ባህል ኤርትራ ንዘለኣለም እናበረትን እናጠጥዐትን እትነብር ሃገር ከም ዝፈጠርና በዚኦም
2: እዞም ወረስቲ ካምቦድያ ዝኾኑ መንእሰያት ሓያል ናይ ትረኻ መደባት ወዲቦም ውዕለ ጀጋኑ ክጋዋሓን ክውረስን ዝዓዩ ማእቶታዊ ንጥፈታት ዘካይዱ ብስእነት ደም ሓንቲ ተሓልፍቲ ህይወት ክትህሉ የብላን ዝብል ዕላማ ሃገራዊ ባንክ ደም ንምትግባር ደም ኣብ ምልጋስ እውን ዝነጥፉ እዮም። ንስምን ታሪክን ተረኽትን ብዓብኡ ከዓ ዕላማ ማሕበሮም ብከምዚ ዝስዕብ ይገልፁ።
3: ከም መንስያት ካልኣይ ክንህነፅ ኣለና፣ ሳልሳይ ክነፅር ኣለና። ኤርትራ ኤርትራ ማለት ዓዲ ደመ ፈፂማ ክትፀውም እንደይትኽእል ሃገር ነፍሲ ወከፍ ባይታና ደም ኣለዎ። ደም እንድሕር ኣለዎ ከዓ ደም ናይ ፆም ኣይኮነ። ስለዚ ኩሉ ግዜ ሰዓርቲ ክንከውን ኣለና ማለት እዩ። ሰዓርቲ ክንከውን ድሕር ኮይና ከዓ እንታይ እዩ ከነኽብሮ ኣለና። ነቲ ዋጋ እቲ ዋጋ ክኸብር ኣለዎ፣ በቲ ዋጋ ክንሓስብ ኣለና። ኣነ ንስኽን ከምዚ ኣይና ክንዕልል ሲ ዓይኑ ዝኸፈለ ተጋዳለየ ኣሎ፣ ሂወቱ ዝኸፈለ ተጋዳለየ ኣሎ፣ እግሩ ዝኸፈለ ተጋዳለየ ኣሎ፣ ደቁ ሓዳሩ ግዜኡ ኤቭሪቲንግ ዝኸፈለ ተጋዳለየ ኣሎ። ስለዚ ናቶም ወረሲ ኢና ክንከውን ደለና ማለት እዩ።
4: ማለት ንሕና ንኣሽቱ ይኮናን ግን ኣብቲ ቦታ ኣይርከብናሉ ኣይከድናን ኣይተዓደልናየን ዘንሕዋትና ዕፅምተን ደመን ማህፀነን ኩሉ ወፌን ሓዳርን ኩሉ ክስሕቆ ዝግባእ ይረአየካ እዩ። ክሕፀና ዝግባእ ክምርዓዋ ዝግባእ ኩሉ ወፌን ኣብዚ ታሪክ ክጉለ ዝፀንሐ ብጣዕሚ ተንክፈካ እዩ።
5: ኣብ ታሪክ ኩሉ ግዜ ኣብ ኤርትራ እንታይ ኢና ሰለስተ ነገራት እዩ ኩሉ ግዜ ዝዝክር ከም ኤርትራዊ ንኩሉ ነገራት ካልሲ ኤርትራ ክትእወት ሰለስተ ዓንዲታት እዛያ ተኣዊታ ንሱካ እቲ ቀዳማ ይባሃል እዩ እቲ ዓንዲ ኩሎም ዝሓዘ ማለት እዩ። ስለዚ

0: ሰላም ከመይ ተምስኡ ፈነወ ኤርቲቪ ትከታተሉ ዘለኹም ዝኸበርኩም ተዓዘብትና ሰዓት 9 ኣኺሉ ንሎሚ ሰሉስ 25 ናሓሰ ዝተዳለወ ሃገራውን ኣህገራውን ዜናታት ሒዘልኩም ቀሪበ ዘለኹ ሮቤል በረኸቴ ንምክትታልኩም ብኽብሪ ንዓደምኩ ብቐንዲ ርእሲ ዜና ፍልም መውሉድ ኣነቢ ናይ ዓመተ 1448 ሂጅርያ ሎሚ ብልዑል መዓረግ ተኸቢሩ ብደረጃ ሃገር ዝርግሐ ትካላት ቅድመ ትምህርቲ ብልዕሊ 240 ሚእታዊት ዓብዩ ኣብ ሆስፒታል ተሰነይ ን600 ሚእቲ ዜጋታት መጥባሕቲ ሓበላ ዓይኒ ተኻይዱ ኣሜሪካ ኣብ ልዕሊ ኢራን ዝሓየለ ምዃኑ ዝጠቐሰቶ ሓድሽ ቁጠባዊ እገዳ ወሲና ፈረንሳን ስዑዲ ዓረብን ቁጠባውን ወተሃደራውን ዝርከቦም 21 ስምዓት ከም ዝኸተማ ሓቢረን ኣሜሪካ ኣብ 225 ኣብ ምምዕባል ኒኮሎሳዊ ኣፅዋር ኣስታት 70 ቢልዮን ዶላር ወፃኢ ከም ዝገበረት ተገሊጹ ዝርዝር ዜና መውሉድ ኣነቢ ናይ ዓመተ 1448 ሂጅርያ ሎሚ 25 ናሓሰ ብልዑል መዓረግ ተኸቢሩ ኣብ ኣስመራ ብዛዕባ ዝተኻየደ ስነ ስርዓት ዝተዳለወ ፀብፀብ ኣሎ ያሲን ሳልሕ ከቕርቦ እዩ
1: መውሉድ ኣነቢ ሎሚ 25 ናሓሰ 226 ማለት 12 ረቢዕ ኣልኣወል 1448 ሂጅርያ ብልዑል መዓርግ ተኸቢሩ ኣብ ኣስመራ ሜዳ ጃም አልኹላፋ ኣራሽዲን ኣብ ዝተገብረ ላዕለወ ሰበ ስልጣን መንግስትን ግንባርን ኣምባሳደራትን ዲፕሎማተኛታትን ከምኡውን መራሕቲ ሃይማኖት ክርስትናን ምእመናን ዝተረኽብሉ ስነ ስርዓት ኣቦ መንበር ጉባኤ እስላማዊ ቃፍ ከተማ ኣስመራ ኣቶ መሓመድ ብርሃን ዓጣ ንታሪኻዊ ኣገዳስነት ናይቲ በዓል ዝገልጽ ቃል ሂቦም ሙፍቲ ኤርትራን ኣቦ መንበር ላዕለዋይ ባይቶ ኢፍታን እስላማዊ ጉዳያትን ኤርትራ መውላና ሸክ ሳልም ኢብራሂም አልሙኽታር ብወገኖም ኣብ ውሽጢ ሃገርን ወፃእን ዝርከብ ህዝቢ ኤርትራ ዮሃና ድሕሪ ምባል ኣብ ዝሃብዎ ኣብ ስነ ምግባር ዘተኮረ ክጥባ ግዜ ዘምፅኦ መራኸቢታት ኣብ ክንዲ ኣብ ጠቓሚ ነገራት ዝውዕል ብገለ ውልቀ ሰባት ብስም ሃይማኖትን ካልእን መሳርሒ ፅልኢ ዘርግን ዕንወትን ኮይኑ ምህላው ምጥቃስ ኩሉ ከለልዮን ክጎርሓሉን ብኦንዱ ድማ መንእሰያትን ቆልዑን ክጥንቀቑን ንቕሓቶም ከበርኹን ተላብዮም
2: حيث يستقل البعض وسائل حديثة جعلت العالم قرية واحدة وبدلا من استغلالها لما فيه نفع الناس تحولت على أيدي البعض وسائل للتفريق والتنفيس عن حقد دفين وأمراض نفسية وبعضهم يستقل الدين ويتاجر به لبث الكراهية والدين منه براء فلا يوجد دين يدعو إلى الكراهية فيجب علينا جميعا الانتباه خاصة الشباب والأطفال
1: መውላና ሸክ ሳልም ኢብራሂም ኣስዒሞም ህዝቢ ኤርትራ ነቲ ብደምስዎ ኣደቁ ዝተደረአ ስኒቱን ሓድነቱን ከምኡ ንሕውነትን ምክብባርን ኣደልዲሉ ክዕቅብን ክሕሉን ረዚን ሓላፍነት ከም ዘለዎ ኣገንዚቦም እቲ ፅምብል ተማህሮ ኸልዋታት ቁርን ከተማ ኣስመራ ብዘቕረብዎ ኣነሽድ ማለት መዛሙር ከምኡውን ጉጅለታት መዳይሕ ብዘቕረብዎ መሰናድኦታት ማዕሪጉ ነይሩ
0: ብደረጃ ሃገር ኣብ ህንፀት ትካላት ቅድመ ትምህርቲ ብዝተገብረ ወፍሪ ትካላት ቁፅሪ ብልዕሊ 240 ሚእታዊት ዓብዩ ወኪል ኤሪና ቤትኤል ሰሎሙን ብመልክዕ ፀብጻብ ዘዳለወቶ ትሕዝተሎ ይስዕብ
3: መፅናዕቲ ከም ዝሕብሮ ተምሃሮ ብቅድመ ትምህርቲ እንተ ሓሊፎም ንመጠን ምትራፍ ብ17 ሚእታዊት ንመጠን ምቁራፅ ብ36 ሚእታዊት ምድጋም ኣብ ክፍሊ ብ30 ሚእታዊት ከም ዘጉድሎ እዩ ዝንገር ኣብ ሃገራዊ መርመራ ሻምናይ ክፍሊ ካብ ዝተሳተፉ ተምሃሮ እውን እቶም 60 ሚእታዊት ዝሓለፉ ንክልተ ዓመት ናይ ቅድመ ትምህርቲ ዕድል ዝረኸቡ ተምሃሮ ምዃኖም ፀብጻባት ጨንፈር ሚኒስትር ትምህርቲ የነፅር መንግስቲ ኣብ ዓመተ ትምህርቲ 224 225 ብዘበገሰ ወፍሪ ዝርግሐ ትካላት ቅድመ ትምህርቲ ብደረጃ ሃገር ብልዕሊ 240 ሚታዊት ከም ዝዓበየ ተገሊጹ። ኣብ ሚኒስትር ትምህርቲ ኣዋሃሪት ኣገልግሎት ቅድመ ትምህርቲ መምህር ኣበባ ሃብቶም ንኤሪና ኣብ ዝሃበቶ ሓበሬታ ኣብ መላእ ሃገር ቁፅሪ ትካላት ቅድመ ትምህርቲ 829 ዝነበረ ኣብ ኣካዳሚያዊ ዓመት 225 226 ናብ 204 ከም ዝበረኸ ኣብሪሃ። ኣገልግሎት ቅድመ ትምህርቲ ኣካላዊ፣ ስምዒታዊ፣ ማሕበራዊ፣ ባህላውን ሃገራውን መርያት ህፃናት ዝኽስኮሰሉ ወሳንን ኣገዳስን መደብ ምዃኑ ብምጥቃስ ቆልዑ ሙሉእ ርእሰ ምትእምማን ዘለዎም መሃስቲ ናይ ምብሃል ክእለት ዝወነኑ ከምኡውን ማሕበራውን ባህላውን ክብርታት ብምልኣት ክላበሱ ዝሕግዝ ስለ ዝኾነ ኩሎም ህፃናት ብኡ ክሓልፉ ከም ዝግባእ ኣገንዚባ። ምስ ዕቤት ትካላት ቅድመ ትምህርቲ ቁፅሪ ተምሃሮ እውን ካብ 65,000 ናብ ልዕሊ 128,500 ከም ዝበረኸ ብምሕባር ኣብ ሞያዊ ዓቕሚ ሰብ ሕፅረት ንኸየጋጥም ኣብ ምምዕባል ዓቕሚ መምሃራ ዘተኮረ ስልጠናታት ኣብ ኩሎም ዞባታት ይውደብ ከም ዘሎ ከምኡ እውን ብ9 ቋንቋታት ዝተዳለወ መምሃሪ ፅሑፋት ንሕት መድሉ ምህላው ኣነፂራ። ኣብ መወዳእታ መምህር ኣበባ ኣገልግሎት ቅድመ ትምህርቲ ከማው ሰረት ንክሕዝ ኣብ ኩሉ ዞባታት ዘተክካየድ ምዃኑ ብምጥቃስ ምምሕዳራትን ዝምልከተን ኣካላትን ኣብ ምብራኽ ኣፍልጦ ሕብረተሰብ ተርአን ክዕዝዛ መሰልጠኒ ማእከል መምሃራን ክዋደድን ስሩዕ ስልጠናታት ክወሃብን ከምኡ ውን ምንቃቕሒ ንዋት ክቕረብ ተላብያ። ኣብዚ እዋን እዚ ኣብ ዞባ ጋሽ ባርካ 444፣ ኣብ ሰሜናዊ ቀይሕ ባሕሪ 337፣ ኣብ ዞባ ደቡብ 667፣ ኣብ ዞባ ዓንሰባ 304፣ ኣብ ዞባ ማእከል 175፣ ኣብ ዞባ ደቡባዊ ቀይሕ ባሕሪ ድማ 77 ትካላት ቅድመ ትምህርቲ ኣለዋ። እቲ እንኮ መተካእታት ዘይብሉ ወፍሪ ኣብ ሂወት ትምህርቲ እዩ። ስለዝኾነ ከዓ መንግስቲ ንምህናፅ ምዕሩይን ብቑዕ መስርሕ ምምሃርን ምስትምሃርን ቆላሕትኡ ኣብ ቅድመ ትምህርቲ ገይሩ ብሓያል ፃዕሪ ይሰርሕ ኣሎ። ኩሉ ዜጋ ድማ ተጠቃሚ ዝዕድላት ክኸውን መድረኻዊ ጠለብ እዩ። ምሳላይ ዙቤር ስዒድ ቤትኤል ሰሎሙን ካብ ኣገልግሎት ዜና ዞባ ማእከል ከተማ ኣስመራ።
0: ኣብ ሆስፒታል ተሰነይ ን600 ዜጋታት መጥባሕቲ ሓበል ዓይኒ ተኻይዱ። ወይክልኢና ኣማኒኤል ተስፋይ ንዘዳለወ ፀብጻብ ኣርሴማ ኣስመሮም ክተቕርቦ እያ።
4: ካብ መወከሲ ሆስፒታል ብርሃን ዓይኒ ዝተላእከ ጉጅለ ክኢላታት ካብ 21 ክሳብ 25 ሓሰ ኣብ ሆስፒታል ተሰነይ ን600 ዜጋታት ብነፃ መጥባሕቲ ሓበላ ኣካይዶም። እቲ መጥባሕቲ ንነበርቲ ንኡስ ዞባታት ተሰነይ፣ ሃይኮታን፣ ፎርቶሳዋን ከም እተኻይደን 15 ህፃናት ምንባሮምን ዝሓበረ ነቲ ጉጅለ ዝመርሐ ክኢላ መጥባሕቲ ዓይኒ ዶክተር ኢዮብ በየነ ምምሕዳራትን ሞያውያን ጥዕናን ኣመዋሃድን ምስላጥን ናይ ትዕማም ንዝገበርዎ ኣበርክቶ ኣመስጊኖም። ኣባልቲ ጉጅለ ዶክተር ረደ መንግስቲ ኣብወገኑ ኣብ መታሕት ምስ ዘሎ ፀሓይ ንፋስን ካብ 4 ንላዕሊ ኣብዚ ዕድሚኦም ዜጋታት ሓበል ዓይኒ ክኽሰት ንብምዃን ብምጥቃስ ዜጋታት ኣብ ትካላት ጥዕና ቀሪቦም ኩነታት ጥዕና ዓይነቶም ከረጋግፁ ኣብ መዓልታዊ ምንቅስቃሳቶም ድማ መነፀር ከዘውትሩ ፀዊዖም። ሓላፊ ኣገልግሎት ጥዕና ንዞባ ተሰነይ ኣቶ ገብሪ ሂወት ተኸስተ ድማ ኣቐዲሙ ምስ ኣሃዱ ኣገልግሎት ሕክምና ዓይኒ ከተማ ተሰነይ ብምውኻድ ኣብ 3 ንዞባታት ዝተኻየደ መርመራታት ኣብ ዓወት ናይቲ ወፍሪ ዓብ ተራ ከም ዝነበሩ ኣብርሆም። መጥባሕቲ ዝተገብረሎም ኣብ ዝሃብዎ ርእይቶ ብሰንኪ ዝፀንሖም ፀገም ዓይኒ ዕለታዊ መነባብሮኦም ተፀልዩ ምፅንሑ ብምዝካር ድሕሪ መጥባሕቲ ግና ብርሃን ዓይኖም ተመሊሱ ንቡር ንጥፈታት ክካይዱ ከም ዝጀመሩ ገሊፆም። ኣብ ዝቕፅል ቀረባ መዓልትታት ኣብ ከተማታት ባሮንቱን ኣቑርደትን ተመሳሳሊ ኣገልግሎት ክወሃብ ምዃኑ ተፈሊጡሎ።
0: ኣብ ምምሕዳር ከተማ ከባቢ ሽከቲ ንኡዞባ ድዋርዋ ብፕሮጀክት ዓዲሃለዎ ጨንፈር ማይ ዝተዋደ ስርዓት ቀረብ ፅሩይ ስተማይ ብ23 ሓሰ ተመሪቑ ኣገልግሎት ጀሚሩ። እቲ ፕሮጀክት ካብ ዓዲ ፅንዓይ ምዝርጋሕ 12 ኪሎ ሜትር ሻምቦቆታት ከምኡ ውን ምውዳድ ብድምር 260,000 ሊትሮ ዝሕዛ 2 ኣጋነ የጠቓለል። ኣብቲ ስነ ስርዓት ኣመሓዳሪ ምምሕዳር ከባቢ ሽከቲ ኣቶ መሓሪ ደባስ ኣብ ዘስምዑ ቓል ኣቐዲሙ ፅንሐ ፕሮጀክት ማይ ምስ ብዝሒ ነበርቲ ዝርግሐ ኣቀማምጣ ዓድን ዋሕዲ ዓይኒ ማይን ፀገማት ከም ፅንሖ ብምሕባር በዚ ሓድሽ ፕሮጀክት ካብ ዲጋ ሎጎ ፅሬቱ ዝተሓለወ ማይ ክሰትዩ ከም ዝበቕዑ ገሊፆም። ኣብ ፕሮጀክት ዓዲሃሎ ቁፅሪ 2 ሓላፊ መስመር ማይ ኣቶ ሽሻይ ተስፋይ ብወገኑ ነበርቲ ሽከቲ ንምዕዋት ናይቲ መደብ ንዘርኣይዎ ዕዙ ተሳትፎ ብምውጋስ ቀፃልነቱ ንክወሓስ ግቡእ ክንክንን ሓለዋን ክገብርሉ ተላብዩ። ኣካይዲ ስራሕ ምምሕዳር ንኡዞባ ድባርዋ ኣቶ ተክለማርያም ግብረ የሱስ ድማ ብሰንኪ ዋሕዲ ምንጭታት ማይ ነበርቲ ብሓፈሻ ደቂ ኣንስትዮ ድማ ብፍላይ ከቢድ ጾር ከም ዝነበረን ብምጥቃስ ነዚ ንምፍታሕ ብዝተኻየደ ፃዕርታት ብደረጃ ንኡዞባ 15 ዓድታት ካብ ዲጋታት ሎጎን ምስላምን ተጠቀምቲ ፅሩይ ማይ ከም ዝኾና ሓቢሩ። ካብ ድባርዋ ንሸነኽ ሰሜን 9 ኪሎ ሜትር ርሒቓ እትርከብ ሽከቲ 1800 ነበርቲ ኣለዋ። ጨንፈር ሃማትአ ዞባ ደቡብ ኣቕሒ ባሕሪ ኣብ ንኡስ ዞባ ደቡብ ደንካልያ ውዳበ መንእስያት ንምሕያል ዝዓለመ ርክብ ብ22 ነሓሰ ኣብ መምሕዳር ከባቢ ኣቦ ኪሎማ ኣካይዱ ዕላማ ማሕበር መንእስያት ብኩለንትንኦም ምንቃሕ ምውዳብን ምዕጣቕን ከም ዝኾነ ዝጠቐሰ ሓላፍ ሃማትአ ኣብቲ ንኡስ ዞባ መንእሰይ መሓመድ እድሪስ ኣብዚ መዳይ እዚ ዕቱብ ስራሕ ከም ዝካየድ ገሊፆም ሓላፊ ጨንፈር ሃማትአ ዞባ ደቡብ ኣቕሒ ባሕሪ ኣቶ ዑስማን ዓብደልቃድር ብግድኡ ኣብ ሕብረተሰብ ክመፅእ ዝድለ ለውጢ ንምርግጋፅ ንጉሕ ተሳትፎ መንእስያት ወሳኒ ምዃኑ ብምጥቃስ ኣብ መምሕዳር ከባቢ ኣቦ ኪሎማ ተጠቃምነት ዕድላት ትምህርቲ ብሓፈሻ ናይ ደቂ ኣንስትዮ ድማ ብፍላይ ንምዕባይ መንእስያት ተርኦም ክዕዝዙ ኣተሓሳሲቦም ኣመሓዳሪ መምሕዳር ከባቢ ኣቦ ኪሎማ ኣቶ ዓሊ ብርሃን ድማ ሃማትአ ኣብ ውዳብን ምስልጣን መንእስያት ዘካየዶ ዘሎ ፃዕርታት ብምጓስ ብወገን መምሕዳር ዘድሊ ምትሕባር ከም ዝግበረሉ ሓቢሮም ዝስዕብ ዜና ወፃ እዩ ምሳና ፅንሖ ዜና ወፃ እዩ ኣሜሪካ ኣብ ልዕሊ ኢራን ዝሓየለ ምዃኑ ዝተቐሰቶ ሓድሽ ቁጠባዊ እገዳ ወሲና እዚ ንሓሙሽተ ኣገደስቲ ፅላታት ዒላማ ዝገበረ እገዳ ኣብ ልዕሊ ኢራን ተወሳኺ ቁጠባዊ ፀቕጢ ብምፍጣር ኣብ ስምዕ ክትበፅሕ ዘገድድ ምዃኑ ቤት ፅሕፈት ግምጂ ኣሜሪካ ሓቢሩ ኣሎ እቶም ተኣጊዶም ዘለዉ ፅላታት ቴክኖሎጂ ኣቪዬሽን መጓዓዝያ ባሕሪ ሰደድ ወርቅን ዲጂታላዊ ስርዓትን የጠቓልሉ ፕረዚደንት ኣሜሪካ ዶናልድ ትራምፕ ኢራን ኣብ ስምዕ ምስ ዘይትበፅሕ ካብ ዓለማዊ ቁጠባ ስርዓት ንምንፀላ ዝኽእል እገዳ ከፅድቕ ምዃኑ ከጠንቀቕ ፀኒሕ እዩ ኣብ ልዕሊ ኢራን ጥራይ ዘይኮነ ቻይናን ህንድን ኣብ ልዕሊ ዝርከብን መሻርክታ እውን እገዳ ክውስን

ምዃኑ ፕረዚደንት ትራምፕ ሓቢሩ ኣሎ። ነዚ ሓድሽ በይናዊ ስጉምቲ ዝኾነነት ህዝባዊት ሪፓብሊክ ቻይና ረብሓታታ ንምሕላው ኣድላይ ዝበለቶ መልሰ ግብሪ ክትህብ ከም እትህብ ኣጠንቂቓ ኣላ። ኣሜሪካ ነቲ ብኩናት ክትዕወተሉ ዘይከኣለት ወፍሪ ብቁጠባ እገዳ ከተስምሮ ትፍትን ከም ዘላ ዝወቐሰት ኢራን ከዓ ነዚ ሓድሽ ስጉምቲ ተማጣኒ መልሲ ግብሪ ከም ትህበሉ ኣፍሊጣ። ኣሜሪካን ኢራንን ኣብ መንጎአን ዝካየድ ዘሎ ኩናት ብሰላም ምዕራፍ ክዘራረባ ኣብ ዝሓለፈ ወርሒ ሰነ ዝወሰንኦ ናይ 60 መዓልታት ናይ ግዜ ገደብ ብዘይፍረ ድሕሪ ምዛሙ እቲ ኩናት ካልእ ኣንፈት ክሕዝ ከም ዝኽእል እዩ ክእመት ጸኒሖም። ፈረንሳን ስዑድ ዓረብን ቁጠባውን ወተሃደራውን ዝርከብኦ 21 ስምምዓት ከም ዝኽተማ ሓቢረን። እቲ ስምምዓት ፕረዚደንት ፈረንሳ ኢማኑኤል ማክሮንን ወራሲ ዓራት ስዑድ ዓረብ መሓመድ ቢን ሳልማንን ትማሊ 24 ነሓሰ ኣብ ከተማ ፓሪስ ኣብ ዘካየድዎ ዝርርብ ተበፂሑ። ኣብ ፅላት ምክልኻል ዝኸተመዎ ስምምዕ ንሓበራዊ ወተሃደራዊ ልምምድ፣ ምልውዋጥ ቴክኖሎጂን ክኢላዊ ዓቕምን ከምኡ ውን ምግታ መጥቃዕትታት ሳይበር የጠቓልል። ብዘይካዚ ኣብ ምምዕባል ቴክኖሎጂ ብቐንዱ ድማ ሰብ ዝሰርሖ ብልሒ ቱሪዝምን መጓዓዝያን ክተሓገዛ ምዃነን ኣፍሊጠን ኣለዋ። ከም ኣካል ትስምዕ ስዑድ ዓረብ ኣብ ፈረንሳ ኣብ ህንፀ ዘመናዊ መዘናግዒ ማእከላት ናይ ኣስታት 7 ቢልዮን ዶላር ወፍሪ ክትገብር እያ። እቲ ፕሮጀክት ኪኖቲ ምስ ተዛዘመ ዝህልዎ ቁጥባዊ ረብሓ ልዕሊ 22,000 ዕድላት ሽቕለት ከም ዝፈጥር ሰመዚ ፈረንሳ ኣሚቶም ኣለው። እዚ ከምዚ ኢሉ እንከሎ ፈረንሳን ስዑድያን ኣብ 2025 ልዕሊ 12 ቢልዮን ዶላር ንዝነበረ መጠን ዘካየደ ንግዳዊ ምልውዋጥ ኣብ ዝመፅእ 3 ዓመታት ብዕፅፊ ንምዕባዩ መደብ ከም ዘለወን ሓቢረን። ኣሜሪካ ኣብ 2025 ኣብ ምምዕባል ኒኮሎሳዊ ኣፅዋር ኣስታት 70 ቢልዮን ዶላር ወፃኢ ከም ዝገበረት ፀብፀባት ሓቢሮም። እቲ ኣሃዝ ኣብ 2024 ልዕሊ 56 ቢልዮን ዶላር ምንባሩ ዝተቐሰቶም ፀብፀባት ምስቲ ናይ 2025 ክነፅር ከሎ ናይ ኣስታት ሓደ ርብዒ ፍልሊ ከም ዝነበሮ ኣረዲኦም። 9 ወነንቲ ኒኮሎሳዊ ኣፅዋር ዓለምና ኣብ 2025 ምምዕባል ኒኮሎሳዊ ኣፅዋር ብሓባር 119 ቢልዮን ዶላር ከም ዝሰላዓ ዝፍለጥ ኮይኑ ኣብ ዝሓለፈ 5 ዓመታት ኣብቲ ፅላት ብጠቕላላ ልዕሊ 470 ቢልዮን ዶላር ወፃኢ ከም ዝገበራ ይጥቀስ። ኣብ ብርክት ዝበላ መሻርክቲ ሃገራት ኤውሮጳ ኒኮሎሳዊ ኣፅዋር ኣዋዲዳ ዘላ ኣሜሪካ ናብቲ ዞባ ተወሳኺ ኣፅዋር ክትልእኽ መደብ ከም ዘለዋ ክትገልፅ ፀኒሓ። ነቲ መደብ ብዕቱብ ትከታተሎ ዘላ ሩስያ ልኡላውነታ ንምውሓስ ተመሳሳሊ ስጉምቲ ከም ትወስድ ክተጠንቅቕ ፀኒሓላ። ምስፍሕፋሕ ኔቶ ዘስጋኣ ሩስያ ኣቐዲማ ኣብ ጎረቤታ ቤላሩስ ኒኮሎሳዊ ኣፅዋር ከም ዝዋደደት ዝዝከር እዩ። ወነንቲ ኒኮሎሳዊ ኣፅዋር ዓለምና ብድምር ልዕሊ 12,000 ኒኮሎሳዊ ኣፅዋር ክውንና ከለዋ እቲ ዝበዝሐ ናይ ኣሜሪካ፣ ሩስያን ቻይናን ምዃኑ ይጥቀስ። ተጠቃምነት ማሕበራዊ መራኸቢታት ንቆልዑ ናይ ዝኽልከላ ሃገራት ቁፅሪ እናወስኺ ይመፅእ ከም ዘለዎ ተገሊፆም። እዚ ዝተሓበረ ካናዳ ተጠቃምነት ማሕበራዊ መራኸቢታት ንትሕቲ 16 ዓመት ዝዕድሞም ቆልዑ ዝእግድ ሕጊ ድሕሪ ምፅደቓ እዩ። እቲ ስጉምቲ ንቆልዑ ካብቲ ብሰንኪ ማሕበራዊ መራኸቢታት ዘጋጥም ናይ ኣእምሮ ሕማማት፣ ወልፍን ገበናትን ንምግታ ዝዓለመ ምዃኑ ቀዳማይ ሚኒስትር ካናዳ ማርክ ካርነይ ገሊፆም። ብመሰረዚ ሓድሽ ሕጊ ዕድሚኦም ትሕቲ 16 ዓመት ዝኾኑ ቆልዑ ማሕበራዊ መራኸቢታት ፌስቡክ፣ ኢንስታግራም፣ ቲክቶክ፣ ስናፕቻትን ዩቲብን ክጥቀሙ ሓድሽ ሕሳባት ክኸፍቱን ኣይፍቀደሎምን እዩ። ነዚ ሕጊ ዝጠሓሱ ኩባንያታት ቴክኖሎጂ ካብ ዓመታዊ እቶቶም ክሳብ 300ታዊ ዝበፅሕ ገንዘባዊ መቕፃዕቲ ከም ዝብየነሎም ተፈሊጡሎም። ኣቐዲማ ኣውስትራልያ ተጠቃምነት ማሕበራዊ መራኸቢታት ንትሕቲ 16 ዓመት ዝዕድሞም ቆልዑ ከም ዝኸልክለት ዝዝከር እዩ። እቲ ሃገር ነቲ ሕጊ ካብ ወርሒ ታሕሳስ 2025 ኣብ ተግባር ከም ዘውዓለቶ ዝፍለጥ ኮይኑ ብሪጣንያ፣ ስጳኛ፣ ፈረንሳን ዝርከብአን ሓያሉ ሃገራት ተመሳሳሊ ስጉምቲ ንምውሳድ ዘኽእል መስርሕ ኣበጊሰን ከም ዘለዋ ይሕበር። ህንድን ሩስያን ኣብ ምምዕባል ቁጠባ፣ ንግዲ፣ ሕርሻ፣ ባህሊ፣ ስነ ፍልጠትን ቴክኖሎጂን ዘተኮረ ስምምዕ ከቲመን። እዚ ስምምዕ እዚ ፕረዚደንት ቭላድሚር ፑቲን ትማሊ 24 ነሓሰ ምስ ላዕለዋይ ልኡክ ህንዲ ኣብ ከተማ ሞስኮ ኣብ ዘካየዶ ርክቢ ተኸቲሞ። ብመሰረት ስምምዕ ክልቴን ሃገራት መጠን ወፍሪ፣ ንግዳዊ ንጥፈታትን ምልውዋጥ ክኢላዊ ዓቕምን ከስፋሓየን። እዚ ከምዚ ኢሉ እንከሎ ኣብ ቀዳማይ መንፍቕ 2026 መጠን ንግዳዊ ምልውዋጥ ሩስያን ህንድን ምስቲ ናይ ቅድሚ ዓመት ተመሳሳሊ ኣዋርሒ ብምንፃር ብልዕሊ 800ታዊት ከም ዝዓበየ ፀብፀባት ሓቢሮም።

ያት ባህርያዊ ጋዝ ነዳድን ሕርሻን ኣብቲ ንግዳዊ ገስጋስ ዝለዓለ ተራ ከም ዝነበሮም ተገሊጹሎም ክልጤን ሃገራት ንመጠን ዘካየዱ ንግዳዊ ምልውዋጥ ክሳብ 2030 ናብ ልዕሊ 100 ቢልዮን ዶላር ክብ ንምባል መደብ ከም ዘለዎን ይግለጽ። ዮርዳኖስ ምስ ህዝባዊት ሪፓብሊክ ቻይና ዝጸንሓ ኩሉ መርያዊ ዝምድና ንምስፋሕ ከም እትሰርሕ ኣፍሊጣ። ካብ 18 ክሳብ 24 ነሓሰ ኣብ ቻይና ምብጻሕ ክፍጽም ዝቐነየ ንጉስ ዮርዳኖስ ዓብደላ ዳግማዊ ምስ ፕረዚደንት ሺ ጂንፒንግ ኣብ ዘካይዶ ዝርርብ ሃገሩነቲ ቻይና ትኽተሎ ዘላ ናይ ምዕባለ መስመር ከም እተድንቆ ኣረዲኡ። ኣብዚ እካዚ ንጉስ ዓብደላ ዮርዳኖስ ንቻይና ኣብ ጽላታት ሕርሻ ቴክኖሎጂን ትምህርትን ዘለዋ ምትሕባር ከም ትዕብዮ ኣነጺሩ። እዚ ከምዚ ኢሉ እንከሎ ቻይናን ዮርዳኖስን ኣብ ምውሓስ ዘባዊ ጸጥታ ከም ዝተሓጋገዛ ገሊጸን። ክልጤን ሃገራት ቅድሚ 49 ዓመታት ዝኸተምኦ ዲፕሎማሳዊ ዝምድና እወታዊ ገስጋስ የመዝግብ ከም ዘለየን ዝሕብራ። ሩስያ ኣብ ምዕባል ጽላት ምክልኻል ዘተኮረ መጽናዕቲ ከም እተካይድ ዝገለጸታ ሳተላይት ከም ዝወንጨፈት ሓቢራ። እዛ ትማሊ 24 ነሓሰ ዝተለኣከት ሳተላይት ናብቲ ዝድለ ርሕቐት ብዓወት ከም ዝበጽሐት ሚኒስትሪ ምክልኻል ሩስያ እኳ እንተገለጸ ኣብ ህዋ ንእተጸንሓሉ ግዜ ግና ኣይነጽረን። ሩስያ ነዛ ናይ ሕጂ ደሚርካ ኣብዚ ዓመት እዚ ሰለስተ ወተሃደራዊ ሳተላይታት ከም ዝወንጨፈት ጸብጸባት የረድኡ። ጸጥታ ንምሓስ ወተሃደራዊ ዓቕማ ተደንፍዕ ዘላ ሩስያ እዚ ተካይዶ ዘላ ጠፈራዊ ንጥፈታት ኣካል ናቲ ምዃኑ ይጥቀስ። ዜናታት ንምዛም በኣር ኣርእስቲ ዜና ክደግመልኩም። መውሉድ ኣነቢ ናይ ዓመተ 1448 ሂጅርያ ሎሚ ብልዑል መዓርግ ተኸቢሩ። ብደረጃ ሃገር ዝርግሐ ትካላት ቅድመ ትምህርቲ ብልዕሊ 240 ሚእታዊት ዓብዩ። ኣብ ሆስፒታል ተሰነይ ን600 ዜጋታት መጥባሕቲ ሓበላ ዓይኒ ተኻይዱ። ኣሜሪካ ኣብ ልዕሊ ኢራን ዝሓየለ ምዃኑ ዝጠቐሰቶ ሓድሽ ቁጠባዊ እገዳ ወሲና። ፈረንሳን ስዑድ ዓረብን ቁጠባውን ወተሃደራውን ዝርከቦም 21 ስምምዓት ከም ዝኸተማ ሓቢረን። ኣሜሪካ ብ2025 ኣብ ምምዕባል ኒኮሎሳዊ ኣፅዋር ኣስታት 70 ቢልዮን ዶላር ወፃኢ ከም ዝገበረት ተገሊጹ። ነስ ሰዓት ዝተዳለወ ዜናታት ተዛዚሙሎ ምስ ተረፉ መደባትና ንሓድገኩም ብወገነይ ሰናይ ምሽት።

0: መፂኻ ኢዶ መፂኻ ኢዶ ፅበቅ
1: ዶንጊኻ ኖኮ ዶንጊኻ ኖኮ ኣንታ በርኮ ክትብለና ተፅበቑሲ ደርፍን ሳዕስዒት
0: ትፈሎ ዋ ኣነ ኣገልጋሊኻ ተለኣኻ ተመፅዋትናትካስ ዓኻ ክቋይቁከ ስካበል ክተኸልሶ እኒኻ ዘለያ
1: መስፍን ምዃንካ ባቐለለይካ በቃ ወዲኻ ወዲኻ እንታይ መስፍን ደላላ ይበኣኻ
0: እንታይ ዳገጌኻ እንታ ዘይጥሙይ ዘይረኽስ ዘይፈኩስ ኣነዶ
1: እንታይ ታኻ ካብ ዘይዘይ እናበልካ ኣሉታ ትቐድም ሲ ቅዱስ ኢኻ ረዚን ኢኻ ዘይትብል
0: ንሓደ ከምኡ ማለት እዩ እንዳለዩ
1: ድሓንዲኻ ዳኣ ዘይኣመልካ ኩሉ ኣካላትካ ናብ ኣስና እንትቐይሩ
0: ዳዕላ እዚኣን የበላ ካብ እስና ነይ ስባይ ድሕንካ ወደይ ኣታ ድሌታትና ኢኸም ፀጉሪ ርእሲ ምልእልእልእልእል ደሎ ታ
1: እንታይ ደ ረኺብካ እንታይ ና ኮይና እንታይ ኢኻ ረኺብካ
0: ግን ወዲ ሓውካ ዛኽታም ከይትብሎ
1: መን ወዲ ሓወ
0: ንናኸም ሰብኣይ ጓለይ
1: ስፔታ ሰብኣ ጓለይ ክትብል ከይማርዓናዮም ሰብኣይ ጓለይ እንታ ከመይ ውድእ ውድእ
0: ሓንጣል እሳኣን ዝሰማዕኩ ስለዘይሰማዕካ ኳ ኢኻ ከም ትብል ዘለካ
1: እንታይ ኢኻ ሰሚዕኻ ነትሪኢኻ ለካ ቅርሚ ሸውዓተ ዓመት ዝመፅሓወይ ንዑካብ መቃብር ግዲ ከተተስአ
0: እወ ብትሳእ እንተበልካ እውን ኣይተጋገኻን
1: እቲ ብምሽክለታ ሃሪሞ ዝሃደመ ቐታል እዩ እቲ ብዘይምርካቡ ዘብለና ዘሎ እይሞ ንሱ
0: ካብ እንዳ ሰይጣን ኣቴ ረኺበዮ ሒዘዮ መሲገዮ
1: መሲገዮ እንታታኸ ዝብለለካ ድሕሪ ሸውዓተ ዓመት ዝተረኺብካዮ እንተ እዚኣ ኸ መዓስ ዝፅሓፍካያ ድርሰ ትበዕላ እዚኣ
2: ኣዛሚት ንዕስኮ እዮ ኣዛሚት ናይ ቀደም ባህላት ክደጊስ ክምሽ
3: እንታይ ማለት ክዩ
2: እንተኾንኩ ዶም ይኺ
3: እሞኸም ኢልካ ዘይኮነን ዝሕተት
2: ሰበሪ እንታይ ኢልካ ከም ዝሕተት ንዓይት ነግረኒን ይኺ
3: ዋ ምክንያትይ ከይፈለጥ ከመይ ጌር ክትንትኒ
2: ኣንቲ ንፈለጥ ኮይና እቲ ተ ምክንያት ጠፊኢ ንስካሓጠኪ ካብቲ ፀናሕ ከ ናብዚ ስካብ ትመፅ ኮ እንታይ ኢልካ ከምተ ምክኒ እንዳሓሰብኪ ክትመፂ
3: ሚኮ እንታይ ዳ እዚኣ መልኪ መጀመርታ እዘይ ትስምዐን
4: ኣይዋ ቅድሚ ምኩያ ክሲ እንታይ ከም ማለት ንትሓት ኣስቦ ነይሩ
2: እሞ ንዝፈልጦ መሲ ስካሓትት ዋ ደቂ ዝፀቂጥኒ ደንጌስ ኣውቶቡስ ገዲፋት ንኸይዳ ታክሲ ሲኢነ ሓይሜየ ሓዲራ እዚ ኮ ዘሰንኮረኒ መልሲ እዩ ሰምዒ ክንለኺ ካብዚ ወፃእ መስ እንተለኪ ንገር ንክሰምዓኪ ኣንተ ዘረባ
3: እሄ ኣዞ ተፀሊኢክ ድዩ ኣነስ ደሓኒ ትንእሽተይ ሓወይ እምበር ትማል ምቸት ብሳይክል ገይሩ እንዳኸደ ከሎስ ምስ ሓደ ሳይክል ዝሓዘ ሰብ ተጋጭቡ ኣብ ኤመርጀንሲ ኮይና ሓዲርና
5: እቡይ ከምዛ ናተይ ማለት ኮይ ትማል ሌሊት ሰዓት ሓደ ብናህርና ክልኩ ከለኩስ ምስ ሓደ በዓል ምሽክለጣ ኳ ተጋጭ ዎ ግና ድሓን ሳላሱ ቀሲሉ ዝኸይድ ዝነበረ ክልተና ወል ሓንቲ ኮና ኣነአ ናይታ ድወደቕ ኳ ሓመድ ተፀያየቀ ንግፍ ንግፍ ኣቢላ ከዓ ሰውሪ ዝዓርከይ ሰውሪ ዝዓርከይ ተባሂልና ከይድና
3: እማ ኣዙ እቲ ምስ ሓዊ ክዝተጋጨወ ወድዳ ተታሒዙ ዶ
6: እወ ናት ኮ የገድድ ስርኣ ተሃሲ ኸማን ስለዝኾነ ብኣይሲ ደቂሱ ዘሎ
7: ኣቤ ኣንታ ኣሪካ ሲትረፍ ሓሚምካ ምማት ንበሪ ክተርፍ ደሊ እዩ
2: እሞ ሕጂ ድኣ ክተፍቅድ ድ ክመፅ ይኮላስ ክትስርሒ
6: ንክሰርሕ ኢለ ሳላ ቀዳማይ ረድኦት ዝገበረልኩ ድሓን ሕጅዳ
2: ሓረበል ዲ ብዛ ክግበር
0: ሃባ ኢድካ ተረኺቡ እቶም ደላልዑ ረኽተይ ናሆምሲ ንጓለይ ክምርዓዋ ኢለ እንዳነገርኩም ከለኹስ ሓደ ካብቶም ናይ ቀርባ መሳርሕተ ይኮኑ ኣብዛ ጉንዶ እዚ ናይ ሕሱ ኮይሉስ ቀታሊ ብኡመን ምዃኑ ትፈልጥ ዲኻ ኣይብለኒ
1: ታኻ ትብ ዘለካ ድሕሪ ኢኸ ብድሕሪ ኢ ኣነ ዝሰሚዐ ክንቅስ

ሓባቢ ነቲ ሰብ ከም ዘርእየኒ ገይረ እንተ በጃ ኸይለ ከዓም ዝመተ ምራኻ ይትፈኑ ናጣ ንሓወይ እምባ ፀላም ጉልባብ ገይሮም ርኢካ ኣለካ ድፍእ ኣቢሎሞ ወይነ ሓወይሲ ደመ ሓወይሲ ደመ ኸልቢ ኮይኑ ጥሪፉ ታ እንታ ዝብለካ ዘለኹ ንደስማዕ ብጭቡጥሪኢ እዮ ብርሃኔ ዳዊት ፍረንኬኤል ዝበሃል ሃብታን በዓል ፀጋ ይብለካ ኣሎ መስብን ፅባሕ ንጎ ኣተሃራሪፍካ ፅበያ ክዚኣባ ፃወት የ ነረተ ኢድካ ንብለካ ኣለኩ ሳደብ ናባኻ ቅይራይ ድምነተይ ምስኻን ምስ ስድራኻን ክግብራ

ካልእ ገማዓ ስጋ ንእስነት ዘይብልብለካ ኣለ እንታይ ትሕጭጭ ዲኻ ዘለካ ሓንታ ላይ ትሕርቀኒ ዶ ብድላይ ካብ ምሕለኒ ፅቡቅ ኣብዛ ክረምቲ በርቂ ምንክል የብለን ስከ ኣብቲ ናይ ቀደም ክረምቲ እኳ ከይከውሲ ኣብዛ ሓጋይ ዝኾነ ክረምቲ ንሓደ ኣይበርቅኒ ዝሃርም ዘሎ ግዲ ኣ ባዕልናትካ ወዲ ከማኻ ንኩኹም ትድኩምና ዘለኹማታ በል እዛ ጉዳይ ብዋዛ ኣይትርአያ ስጋዕ ዓይነ ብርከይ ናይ ብልበ እንድሕሪ ሓስያካ ድላይካ ትገብረኒ እሞንታይ ንፅበ ኣለና ንናሆም ነጊርና ዘይነንጠልጥሎ ቅድም ብኣነ ንስኻን ሰብከይ ሓወስና በይና ረኪብና ንፈራርሓዮ እዚ ሰብ ከዓ ምስ ዝገበሩና የ ድማ ገበን ፖሊስ እንተሰሚዖም ድሃይካ ከእትውካ እዮም ኢልና ንፈራርሖ ድሓርካ ኣብ ወዱ መፅ ስለ ዘሎ ሕንኡ ክፈዲ እንታይ ኢልና ዝበልናይ ገንዘብ ዝበልናይ ገንዘብ ክበልና እሞ ድሕሪ ኢኸ ብድሕሪ ኣነ ንስኻ ነጅሕ ናይ ሃብቲ መቋረጫ ኢኸ ከመይ ሓዲርኪ ንብላ

0: እሞ ክል ዝርጋሓ ልኩ ዶ ሃኒ እሰ ክሳብ ትመፅ እቶም ዘሕለፍናዮም ሓፀርቲ ግን ምቁራት ግዜያት እናዘከርኮ ኣብ እምሮ እናተመላለሰ ንሳኸ ከዓ ልፅንሕ ይደ
1: እሞ ክኸይ
0: ናብ
1: ካበይ ንላዕልን ዝኽርታትካ ትፈቱ ንድሕር ኮይንካ ድኣ እሞ ነቲ ዝኸለፍኩካ የቕሬታ ሓቲተ ነቲ ምቁር ትብሉ ዘለካ ዝኽርታት ከይተኸላለፍካ ከዓ ምስ ትቕፅል
0: ኮፈል ሞ ብኣካል መፅእ ክከለኸ ምስእለካ ኣለ ስዳ ገዲፈከ ምስገልኩ ባኣክለኒ
1: ንድዕልካ ኮሪኻ ነንዲኻ ፀኒሕካ ዋ ካባይ ንላዕሊ ስንስእለይ ክትበግ
0: ኣይ ደቂ ኣንስትዮና መቸ መትሓዝ ዝበሃል ብልክ ልዕሊ ርብዕ ሰዓት ድፅበ ሰብ ዓሻ ወይ ደንቆሮ ኢለ ገዲፈ ክተዝኸይድ ከዳ
1: እዋ ዓሻ ድኾንካ ኣነ ብጭንቀት ዶ ክሓመካ
0: ወይ ድማ እቲ ከነዕለሉ ዝግበኣና ግዜ ኣብ ምምፃእ ኣሕሊፍክዮ ስለ ዝኾንኪ ንዕናይ ገዛ ከፋኖ ክየተ ዝብለኒ ክዳእሞ
1: እውይ በጅኻ ከምኡ ተስማዕኒ ዋ ከምኡ ዝበልካ ንኩ ኮይኑ ተሰሚዕኒ
0: ሰምባዲት ከመይ ኢሎሞ ከምኡ ዝብል ካል ክወፀኒ ንዓ ክዘይኮንኩ ወላ ኣነ ከምዎ እንታይ ይኹን
1: ቤቢ እንታይ ኮይነስ ቀዶንጌ
0: እንታይ ኣነ ድሞ ምሳኽ ነይረ
1: ቢንጎ ሕጂ ዶ ሒዘካ ምሽ ብስእሊ ኣእምሮይ ምሳኪ ዕልል ፀኒሐ ትብል ፀኒሕካ እንታይ ኮንካ ስከዚኣ ዘይፈለጥካያ
0: ኣነ ኮ ናይ ዝሓለፈ እምበር ናይ ዝመፅእ ዝግምት ጠንቆላ ይኮንኩን
1: ንልካ ንዓ ከበጀ ከመን ክረትዓካ
2: ስማ ሚስጢር ክልተ ልዕሊ ምድሪ ስለ ዝኾነ እዛ ጉዳይ ኣባይ ናባኻ ክጥርፍ ጥራይ ደሊ ዘሎ ሓንጣን ንስኻ ዋላ ሓዊኹን እቲ ጉዳይ ኮነ ንውላዱ እዩ ዝምልከል እሞ ብለካ ልኹ ዝገንዘብ ኣብ ሰለስተና ፋሕ ተቢልናዮ እንተተወሓሓደና
3: ሓቂኻ እቲገንዘብ ብርክት ክብለላኢኻ ዘ
2: እወ ፅባሕ ንጎ ኣነ ጥራይ ስለ ዝኾንኩ ውላዱ እቲ ካሓሳ ንዓይ ጥራይ እዩ ዝብልከት ኢሉ እቲ ገንዘብ ከይጥርንፎኮ የፈሪዕ ዘሎ እንታ ወዲ ሓወይ እኳ ኣብ ገንዘብ ዘለዎ ኣራያ እያብለካ ንኮ ቤተሰብ ጥራይ ዘይኮነ ሰማዕ ዘደንፅኳ
3: እዩ እንታይ ክትብል ዘለካ እንታ በቃ ክድ
2: በቃ ጥራይ ቅድሚ ስደት ምካዱ ብለካ ኣለኹ 85 ናቕፋ እንተነይረኖ መታን ከሕንሽሸን ኢሉ ሓውበይ 15 ናቕፋ ኣለቅሓኒ ኢሉ 100 ናቕፋ መልዩ ኣጠቕሊሉ ባንኪ እዩ ዘብፅሐ
4: መዙላ ድሕሪ መትዕልና ክበፅኒ
2: ስማዕ ታጓለሳ ይ ዝጨብጠኒ እንድያ ናይዚ ከዓ ዝገደደች ነግረን ኣለኻ መዙ ድሕሪ መርዓዋ ሓንቲ ዝርከብ ነገር ስለዘየለርኢኻ ኣለካ ገለ ክንሓስብ ኣለና ገለ ክንመክር ኣለና ስማዕ ኣነ ከዓ ሕጂ ናይ ትዘዕበኹዋ ሕጂ እት ሕጋገይ ክወስድ ዘለና
5: ኣነ ነጊረካ የብለካ ኣሎ ኣነ ኣቐዲመ ነጊረካ ነዚ ወዲ ሓወይ ርኢኻ ወዲ ሓወይከ ይሰምዐ ከሎ ክልትና ነተገበንኛ ረኺብና እዛ ጉዳይ ናብ ረብሓና ንቐይራ
4: ግን ኣነ ዘፍርሓኒ ዘሎ ሲ
2: እንታይ ክትፍርሕ ስኻ ዶ ትፈርሕ
4: ዘፈርሕ ወ ከመ ዘይፈርሕ
2: ስማዕ ዶ ኣብዚ ዓለም ክርኢካ ኣለካ ግዜ እዚ ኣኸለ እምበር ሚስጢር ዝበሃል ነገር የለን እወ ከምኡ ስለ ዝኾነ እንዲና ድሕሪ 7 ዓመት ሰሚዕና ይግዲ
4: ስማዕ ዶ ናኹም ተሰሚዑ ኮ ንሕና ናብ ከርሸ ኣለና ኣጓለይ ከዛ ፈቲሓ ንገዛ ከይነምርሕ ኮ ድሓር ካ እዛ ጠንቂ ኣነ ምዃነ ይ ድሕር ተፈሊጣ
2: እታ
4: ሰበይተይ ከዓ ከምዛ ትፈልጣ ካብ ካርሸሊ ናብዛ ማርሸበ ድጉሕኩ ትብለኒ
2: ይብፃፍት እሞ ንዓኻ ኮብራስ ዝብልሓት ዝጠፊካ
4: ንክስታይ ነ ዩ ግን ዝብር
2: እንታይ
4: እቲ ቀታሊ እውን ርኢካ ኣለኻ ክንዲ ዝኣክል ወፃእታት እንዳገበርኩ ሲ ወዲ መዋቲ ክፍርመለይ ኣለዎ ክብለና ስለ ዝኽእል ንሕና ከም ደላሉ ኮይና ሲ ካብ ምእሳርን ካብ ብዙሕ ገንዘብ ምክፋል ከነድሕነካስ ክንደይ ትበና ኢልና ናኹም ከይሰብዐ ዋጋ ዕዳጋ ዘይንገብር
2: እዋይ እዋይ ርእሲ እዋይ ብለይ እዋይ ቆቋሕነ ኣንተ ክቡር ዓርከይ በል እዚኣ ዝበለፀት ሓሳብ ስለዝኮነት ብኣንኸ
4: በል ፅብቕቲ በል ንኹም ከይሰምዐ ሎሚ ንጀምር
2: እንታይ ሎሚ ሕጂ ሕጂ ይብለካ ኣለኹ ትስእ ትበገስ መርሽ ያላ ትበገስ
0: ሓራ ይበል እስከ ምክንያት መደንጎ ክንገርኒ
1: ኣብ ታክሲ ከለና እዩ ካልእ ቆልዓ ትሕቲ ዕድመን ድዩ ኣብ ሳይክል ተወጢሑ ብኣንጎሎ ብናህር መፂ ምዛ ዝነበርናዮ ታክሲ ጋጨው
0: ኦማይ ጋድ መድሒኑ
1: ይ ክንደና እዩ ንዕብካሊ መኪና ገይሮም ሆስፒታል ወሲዶሞ ትራፊክ ሳብ ትመፅ ድማ እታ ንሕና ዝነበርናዮ ታክሲ ደው ትበል ምስ በሉ ኣነ ድማ ከይድንጉየካ ኢለ ካል ታክሲ ገይረ መፅ
0: ከይድንጉየካ ወላ ከይጠልመካ
1: እንደ ባዕልካ ትፈልጥ በጃኻ ዋ ኣብ ክንዲ ንጓዕዝ ገይራ ውፃእ ክትብለኒ ዲኻ ትሕጨለይ ዘለካ
0: እፃወተክዮ ዘለኹኒ ብከምኡ እንዴ ኣብዚ ዓዲ መኪና ብዙሕ ምዝዋር ዘይፈቱ ሕጂ ድማ መሊስ ክስተ ክተፍርሕ ንላኸ
1: እዩ እንታይ ኮንካ ትፈርሕ
0: ከይትስምኒ ኣይነገርኩኹን እምበር ብቐዳማይ ኮ ቆልዑ ክዕሶ ክፃወቱ ፀኒሖም ኣብ ማእከል ፅርግያ ሓደ ክዕሶ ክመልስ ኢሉ ህሩክ ኢሉ ምስኣተወ
1: ወይ እዩ ምሃሪም ከዮ
0: እንታ ክዕሶ እምበር በጃ ኮይናትሎ
1: ታተኩሳ
0: ወይ ንስኽ ርእሱ እምበር ከምታ ክዕሶ ንኳዓይተተኮሰት እምበር ከመይ ደሰሚደ
1: እዋይ

0: ኣንቲ ሓቂ ከንዲኻ ንእስኻ ክትዳሃል
1: እዋ ሰንቢደኒ
0: ዋ ትስንብድ ወይ ሰንብድ እንዲዙ
1: በሊ ጠሚየ ስለ ዘለኹ ላዕሊ ዶ ንደይ ንመሳሕ
0: ዋይ ኣነስ ካባላዓካ ኣንበር ካብ ገዛ በለ እየ ምፅ
1: ዳሓንዳሓ ንሕና እዩ ሞ ክንደይ ግዜ ዲኺ ክትዕመልካልኪ በቲ ኣይኒ ወልዑና ና ዘወፃናዮ ፈርስማ ንጌርኪ ማኣዲ ዘይሓሰስኩ
0: ኣነ
1: እስኽወ
0: ኪድበልበይኒ
1: ኣነ ዝያ ዝፅበ ሃኒ ኩራ መቸም ኣበፍንጫኽያ ደው

0: ከም ትዕዝብ ተይሲ እዚ ኩሉ ሓደጋታት ዝበዝሕ ዘሎ ብሰንኪ እዞም ተጠቀምቲ ሳይክል ኮይኑ እዩ ዝስማዓኒ
1: ካልእ ሚክሳ ናይ ጀማዓ ተክር ብሽክለታ ምስ ብሽክለታ ምስ ሰብ ምስ ሞተር ሳይክል ምስ ስኩተር ምስ መኪና ምስ መንደቕ ምስ ገረብ
2: እወ ሕጂ ድማ ምዝ ሕፅረት ናይ ነዳዲ ዘሎ ዋላቶም ሰብ መካይን ተጠቀምቲ ታክሲን ዝነበሩ ደርቤሞን ዝነበሩ ሳይክሎን ክጥቀምሎን ስለጀመሩ ኳ
3: እንታ ደይ ኣብ ርእስላታ ተወስኸታ ኮይኑ እምበሪ ዋላቲ ቀደምሲ እቲ ዝበዝሐ ገበናት ናይ ሓደጋ ኮ በዚአን ፈረስ ሰይጣን ዝመስላ ሽገለታታት እኳ እዩ ዝመፅእ
2: ሓደ በዓል ማኪና እዩ ነቲ ብዘይሕለፍ ቦታ ብናህር መፅ እዩ ንስክላ ካብ ሓደጋ ዝዳሕነ በዓል ሳይክል ኣቶ ዓሻ ኣነ ንድሕር ቀት ኢለካ ኮ እንተኸፍአ ገንዘብ እየ ክኸስር ንስኻ ግን ነታ ዘይድገም ሂወትካ ክትስእን ክብሎ ሰሚዐ እዮ
4: ሓቁ እንዲሞ እቲ ክሓሳብ እውን እኮ ብኣዋፅኡልና ሓደጋ ኣጋጢምናሲ ሓጉዙና ኢሎም እዮም ስድራ መዋትፉቡ እቲ ዝሞተ ኸ ብኣዋፅለ ይምለስ ዶ
2: መን ዝተመሰይ ሞ ክምለስ ኣብ ልዕሊ ኣጋር ዝፍፅሞ ዘሎ ሓደጋ እዩ ኸፊኡ ዘሎ
3: ኣታ ነዚኣቶም ዝቕፅዕ ትርር ዝበለ ሕግዶ የለኒ እቲ
5: ኣነዚ ልዕሊ ማኪና ሽግለተ ኣተፍራሃኒ
2: እቲ ዝበዛሕ ሓደጋታት ግን ምሸት ወይ ድማ ለይቲ እዩ ዘጋጥም እዚ ድማ ዳርጋ ኩላተን ሳይክላት መብራህቲ ኮነ ኣንፀባረቀ ነገራት ስለዘይብለን እዩ
0: ከምዘን ቻርጀር ሳይክል ታርጋ ስለዘይብለን ሃሪሞም ካ ዋላ ሰብ እናርኣዮም ክከድሚ ክእሉ እዮም
6: እዛ ዘረባ እዚኣ ንዓይ ኣሽሙር ምኳና ንድያ ኣነ ከዓ እዛ ናይ ትማል ሓደጋ ስለዘሰካሓትኒ እጂ ካብዚኣ ፍድስ ምስ በልኩ ንስኩለይ ኩለ እንተ ዝጎደለኣ ንብረት ክምልእ ኣላ እዩ
2: ንነብሳ ክትብል ሂወት ኮልዕል ኩሉ እያ
3: እዋይ ኣዘኪርኩምኒ ኣቦይ ንሽግለትኡ ካንኻልእ ዝነበረ ጉዳም እዩ ንሕና ድማ ኣብ ሰሳልስትን ሓፅበሉ መብራህታ ሽዑኡ ቅሊን ቅሊን ኢልና ንፅዋዓ ዝነበርና ቃጭል ኣብታ ማል ኒብርዮ ባኒ ዝቕርቅረላ ዝነበረ ከምዚ መንቀርቀር ትመስል መትሓዚ ብድሕሪኣ ድማ ንሱ ካብ ሓደጋ ዝከላኸለላ ኣንፀባራቂ ነገር ከይተረፈ ነይርዋ እዩ
4: ዋይ እዘና ኢሎም እሞ እዚ ኩሉ ዝበልክዮ የብለንን መላጥ ደርሆ ኳዮን ዝመስላ
2: ኣብተን ሰለስተ ወርሒ 1ሰርተ መዓልቲ ዝግበር ቁፅፅር እኳ እቶም ተራፊክ ይሓትዎም ግዲ ኮይኖም ኣብ ገለገለ ሳይክላት መብራህቲ ወይ ላምባዲና ወይ ሞባይል ኣብርሆም ክኸዱ ትርኢኻ
6: እዛ ላምባዲና ወላ ሞባይል ምብራህት ድማ ዝኸፍአት መዘዝያ ተመፅእ ምክንያቱ እዚ ክጓዓዙ ከሎ ብሓደ ኢዶም ላምባዲና ወይ ሞባይል ሒዞም ኣለዉ ነታ ፍሪና ይርስዕዋ ስለዚ ዝገደተ ሓደጋ ይስዕብ
7: እንታይ ደኣ እሞ ኩላትኩም ዳኣ ንዓይዳ ጠመትኩም ትዛርብሎም ኣነ እዛ ናይ ትማል ሓደጋ ኣናዚዛትኒ ስለዝኾነት ንስኩለይ ቅጭነይ ካብዚኣ ውፅኢ ለስ ኩለ እንተንድጎደልኣ ንብረታ ክመላለአላ
4: ኣተግደፈና ንዶ ሰብ እኮ ረሳዕ እዩ እስኻ እውን እኮ እቲ ናይ ትማል ስለዘሰንበደካ ኢኻ እምበር ገንዘብ ምስተሓተትካ ወይ ድሓንካ ንመዓል ትገብረላ ክትብል እንዲኻ
0: ከማ እንተዘይገርካ ኣ ንስኩል ከዓ ብስንክልና ወይ ድማ ብሞት ናሓዋሩ ትፍለያ ግዲ
8: እሞ ናሃም ወደይ ኣነን ሓውበካ ሓንጣልን እዛ ጉዳይ ልዕሊ ሰሙን ኣብ ዘክብድና ኢና ዓቑርና ቀኒና
9: እንታይ ንሱ
8: እወይ ንዓኻ ኣቦኻ ንዓይ ዝፈትዎ ሓወይ ብሞት ምስ ተፈለየና ኢኻየኻ ተሓዘን መሪር እዩ ነይሩ መሪር ዝኾነሉ ቀንዲ ምክንያት ከዓ ሓወይ ደሞ ኣብ ፅርግያ ፈሲሱ ቀታሊ እዩ ዘይምርካብ እዩ
9: ኣነ ንመርዓ ዝመደብ ኩሉ ግዜ እዚ ጉዳይ ንምንታይ ክልኣል ተደል
8: ሓቂ ከዓኻ ግን እዚ ነግረካ ዘለና ጉዳይ ንመርዓ ዝዕንቅፍ ዘይኮነስ በንፃር እኳ ዳርእካ ኣለካ ቀሲንካ ከም ትምርዖ ዝገብር
9: ዝሓወየ ቆስለይ ብዕንጨት እናፈርፈርኩም ቀሲኒ ክምርዓኩ
8: ዎ ነታ መርዓ ተተራርፍቲ ኮይናሲ ድሓንቲ ምንጋር ዋላ ተተረፈ ሓይሽ ንሕና ስቀታሉ ቦካ ኢና ክነግረካ ሓሲብና ነርና እሞ ድሓን ዋላ ድሕር መርዓ ንነግረካ
9: ኖ እዚ ቀደም እንዲኦም ክትሓስብሉ ነይርኩም ሕጂ ግን ስለዝጀመርኩማ መልእዋ መልእዋ ባ
8: ሪኢኻ ሰንቢድ ኩ

0: ሓቅኻን ኣብ ወደ ካብዚ ዓቢ ዘሰንብድ ነገር ፍፁም የለን። ድሕሪ 7 ዓመት ረሲዕካዮ ዝነበርካ ጉዳይ ሕጂ ከም ብሓድሽ ኣርእስቲ ሒዙ ክመፅእ ከሎ ከመይ ዘይሰንብድ
1: ኣነ ሰንቢደ ዝብል ቃል ወፂኒ ኣነ ዝብል ዘለኹ እታ ልቦይ መን እዩ ንገሩኒ ንገሩኒ ባ
2: እታ ልቡካ ዳ ብርሃነ
1: ኣቋርፅ ብርሃነ ዳዊት ፍረንኬል ድ ተጋጌደ
2: ሓቅኻ በሪ ንኸም ወደይ ትፈልጥ ነርካ ማለት እዩ
1: ብዛዕባ ምፍላጥን ዘይምፍላጥን ንመጉደፎ ሕጂ እንታይ ክገብር ተድሊ ዘሎ
0: እንታይ ሕቱ እዩዚ ቀተለ ሓወይ እና ሓወይ ቀትሉ ብሰላም እናነበረስ ንስኻስቂልካ ክትሪ
1: እንታይ ክገብር ኣለኒ ሞ
3: እቲ ካሓሳ ግን ስለምንታይ ይተርፍ እሞ ቀትሉ ዝሃደ መጨካን ሰብ
1: ስምዑ ዶ ባባ ብሳይክል እናኸደ ብጋጣሚ እምበር ብድለ ወይ ብምፅንፃን ይተቐትሉ
0: እሞ ቀታል እኮ ክልተ በደል ይፈፂሙ ርኢኻ ለካ ንሆስፒታል ወሲድዎ ተዝኸውን ነይሩ ከ ሓወይ መድሓነ ነይሩ
1: ብፍፁም ባባ ማህረምቱ ከቢድ ስለዝነበረ ሽዑን ሽዑ እዩ ሞይቱ እቲ ጌጋ ድማ ባባ መስተ ሰትዩ ስለዝነበረ ባዕሉ ከምዝኣተወ ተረጋጊፂ እዩ
0: እሞ ዋላ ከምኡ ኹን እቲ ምህዳሙ ኸ
1: ቀታሎ ምስ ሃርሞ ክልዕለሉ ምስ ከደ ሽዑን ሽዑ ከምዝሞተ ኣረጋጊፁ ብድሕሪኡ ኣንኮንሽስ ኮይኑ ድማ ሓዲሙ
3: እሞ ናህም ወደይ ደሙ ደመ ከልብ ኢሎም ሰባት ከይጠርፉናሲ እቲ ካሓሳ ክትቅበሎ ኣለካ
0: ወ ሪኻልካ ናይ ዝቐተለን ናይ ዝሃደመን 1,000,000 ፈረቓን ናቕፋ ይክኸስ ዘለዎ
1: ንሓውኻስ ብገንዘብ እሞ ድማ በዝፀዋዕካ ዘይጠቅም ገንዘብ ክትምኖ ዋጋ ባባስ ክንዱ እዩ
3: ሓቂኻ ወ ልዕሊ 2,000,000 ክኸውን ኣለዎ
1: ኣቶ መስፍን እዚ ጉዳይ ስለዘይምልከተኩም ስቕበሉ
0: ከመይ ኢሉ ስቕብል ተመክሮ እኮ እዩ ዘካፍል ዘሎ ናይቲ ዕዋላ ወዲ እኳ 1,000,000 ናቕፋ ዝተካሓሰ ይትረፍናይ ኣቦኻ ኣቦኻ እኳ ኣላይ ስድራ ኮይ ነሩታ ዕፅፊ ክኽፈል ኣይግበኦን
1: ኣቶ መስፍን እዚ ሓወቦ ዝብሎ ዘሎ ሓቂ እዩ
3: ሓቂ ወ እቶም ስድራ በተኻ ስለዝኾኑ ኣደንጦምና እንታይ ክንገብር ንህልካ ብክንደይ ልማኖ ብክንደይ ልማኖ ካብ 2,000,000 ናብ 1,000,000 ወዲቕና ድሓር ንሳቶም ከዓ ንህልካ መቸሰን ዝርካብ እንተ 1,000,000 ካብቲ ዓዲ ለማሚኖም ድኦም ካብ ድኳን ለማሚኖም ክካሽ ከፊ ኢሎምና
1: ሙኸ እቲ ናይ ካሕሳ ገንዘብ ተቐቢልኩም ሞ
3: ተቐቢልናዮም ወ እንታይ ኢዳ ሰባት ሕማቐት ኢሎም ክጠርፉና ቀታሉ ቦኻ ግን ሃብታም በዓል ፀጋ ስለዝኾነ ካብ ክልተኸ ይትጉድሉ ኣሎ
1: ኣነ ግን ዘረባኹም እተሓወሰኒኣሎ በላዕኻ ሓሳ ይፀርፍስ ወላቲ ኣብ ሕብረተሰብና ፉንፉን ዝኾነ ካሕሳ ኣይቅበልን የምባል ይፀርፊ
3: ኣይትጋገ ካሕሳ እኮ ንመዋቲ ዝኽሪ ንቤተሰብ ከዓ ክብሪ እኳ እዩ
1: ኣነ ሕማቕ ስማዓኒ ስለ ዘለኹ ክገድፈኩም እየ ድሕሪ 1 ሰዓት ክድለልኩም እየ
0: እንታይ ኸይዱ እንታይ ነ እኳ ፈዲ
3: እንታ ስቕበል 2,000,000 እንዳሰምዐት ክቐትል እሞ ድማ መርዓ እንዳሓሰበ እታ ግደፎ ጥራይ ዕድለኛ እዩ ቆልዓ እዚ ዕድለኛ እዩ
0: ኣንታ ሓንተ ወይኒ ብርሃነ ምስ ረኸብናዮ ኣይስተውዓልካሉ እ ከምዚ ቅጥቅጥቅጥቅጥ እናበለ ከሎ ንኸምቲ መነጊርኩም ኣበልኪልኩም ኮሚልኩም ደይበለና

0: ስማስከናው እንታይ ዳ ተዓዚምካ ምክንያት መፀውዒ ካባ ነገረና
1: ሓንጣል ሓንጣል ኣይተሃቦ ክንዲ ባዕሉክ ነገረና እንድዩ
2: ሓወ ቦይ ኣቶ መስፍን ንስኹም ዓበይቲ ኢኹም ኣብ ክንዲ ንየማን ትምርሑና ንፅቡቕ ትምዕዱና ትምህርናን ንምንታይ ኹም ንሕማቕ ንክገብር ትደሃፉን ዘለኹም
0: ናኹም ኣቦኻ ወላ ንዓኻ ቅረብካ ወላ ንስኻ ኹን ወራሲ እዩ ንዓይ እውን ሓወይ ወደቦይ ወደደይ
2: እሞ ንሓውካ ብገንዘብ ተሚንካ ኣብ ክንዲ ንገነት ንክኣቱ ምፅላይሲ ምዝ ንፀጋም ዝመርሕ ዓርግካ ተማሻጢርካ ሬሳ ክድልል ወሲንካ
3: ንብርሃ ድማ ረኪብኩምዎ ነርኩም ንንሆም ክንእምነልካ ካብ ሕጊ ክንሓብኣካ ገንዘብ ሕቅፎና ድማ ልኩሞ
0: ንበሎ ኣንጭዋ ከም ዝቀተለ ሃዲሙስ ምባርካ ይሓፈደካ ኹም ኢልካ
3: ኣይ ሓደመን ስለዝሰንበደ ንእምሩ ስለዝሰሓተ ንግዜኡ ከምኡ ተገበረ ድሓርግን ናባይ መፂ ኩሉ ነገር ተናዚዙ እዩ ኣነ ድማ ንኸይእሰርን ኩሉ ባህርያትካ ስለ ዝፈልጡ ንቤተሰብ ሕማቅ ከይትሕስባን ኢለ ንማንም ከይትነግርለ ምሕረት ገይረልካ እየ ደሰዲድ እዮ
0: እምበዓር ንስኻኢኻ ኣብ ልዕሊ ቦካ ጨኪንካ እንታይ ጨካን ንሓወይ ዝቀተለስ እዛ ምድሪ እዚኣ ብሰላም ክረግፃ
3: ኣበይ እሞ ከምኡ እንተዝኸውን እሱ ግን ዘይገማኻ ብዘይፍላጥ ገይርዎ ክንሱ ጭንቀት ገይሩ 7 ዓመት ምሉእ ቅድስቲ ማርያም እናተመላለሰ እዩ ዝነብር ዘሎ ከምቲ ሰብ ዝቐተለ ዘይቀስን ካሕሳ ዝበልዐ እውን ናተሸቑረረ እዩ ዝነብር
2: ዝመሓረ ከዓ ኣብ መሬት ብሰላም ነብር ኣብ ላዕላይ ሰማይ ከዓ እግዚኣብሔር ምህሮ
4: ሎም ጓለይ ዳሓንዲ ክመፂኸ
2: ዳሓነ ኮበሊ ኣነ የፀውዐ እዮ
5: እንታይ ደኣ ዳሓንዲኹም
0: ኣታ ሰብ ዓነንጋዲኻ እዛ ሰብ እዚ ኣብዚ ጉዳይ እንታይ ስለ ዘለዎ ኢኻ

0: ፀዊዕኻ
1: እንታይ ጉዳይ ድጋጢሙ ሃኒ እንታይ ኮን ከለኻ
2: ዕድመ ነቦኹን ነዝን
0: ነዚ ኣብ ክንዲ ሓወቦይስ ነዚ ኢልካኒ
2: ንሓዊ ብገንዘብ ሸይጥ ሰብ ሓወቦይ ክብሎ የፀግመኒ እዩ
1: ንኹመይ እንታይ ድዚ ጉዳይ ዘይትነግረኒ
2: ክነግረክ ዘይኮንኩስ ካሓተኪ የፀዊዕኪ
1: ሃርሕተተኒ
2: ኣቦኺ ብወዝባ ሓደጋ ናይ ዝሞተ ሓውኺ ካሓሳ ከም ዝበልዐ ትፈልጥን ይትፈልጥን መልስ ለይባ ንዓኸ እኳ ዝሓተኪ ዘለኹ
3: ኣነ ዝገበርኮ ንዓ እንታይ ትብላ ኣለኹ
2: ንዓኸ ይኮን ዝሓተካ ዘለኹ መስፍን መልስለ
1: ጓል በላዒት ካሕሳ እያ ድም ኢሎምኻ
2: ካሕሳ ከም ዝበልዐ ቦኺ ካልእ ሰብ ዘይኮነ በዓል እዩ ነጊርኒ ሕቶይ ግን እስኺ ትፈልጥ ዲኸ ኣይትፈልጥን እዩ
1: እንታይ ሙ ክገብር ግደፍ እንዳበልኮ ዝገበሮ ንድዩ
4: እምበር ፈልጥዎ
2: ትፈልጢ ኢኺ
3: እንታ ፈልጥ እየ ኮ ትብለካላ እንታ ኣኻ ክትብደል ኢኻ
2: በልልዋም ኣነ ንሆም ኣነ ንበላዕቲ ካሕሳ ይፀልኦም ጥራይ ዘይኮንኩ እፅይኖምን ፍንፍኖምን ስለ ዝኾንኩ
3: እንታይ
2: እወ እዚ ጭዋ ሕብረተሰብ ከምኡ ስለ ዘይመሃረኒ ንዓኽን ጓል በላዒት ካሕሳ ክምርዖ እንዳ በላዕቲ ካሕሳ ክዛመድ ስለ ዘይደሊ ምሳኺ ናይ ምንባር መደበይ ሰሪዘ ኣለኹ ቻው
1: ሕጂ ሓይሽ ብዕድለይ ተፃዊትካ እታ ዝፈርሓ ዝነበርክ እያ መፅያትኒ በልክ ትፈልጥ ድሕሪ ሕጂ ልዋል ትበሃል ጓል ኣላትኒ ከይትብል ሽማቦይ ድማ ብጋዜጣ ኣውጃ ክቅይሮ እየ
3: ንታንታ ንዓባ ትኸይዳለና
5: ምለስኩልስኩል ኣሽንጓይዶ ንዓ ክመልሳ ድሕጂ ምሳኻ ገፅካ ድምፅባፅካ ኣይርእካን ይብለካ ኣለኹ
3: እንታ ሓንታ ምሳኻ ስባ ብጎና ይኮን
5: ጅስ ከዲስ እንታ ስሱዕ እንታ ሃርጋፍ ሃርጋፍ ይብለካ ኣለኹ

ኣቦ ዘይማፅናዓ ዝደራሲ

ลูกกว่า

ደርፍታቱ ኣብቲ ዝነበረ ወፃ ሃገር ሰሪሕዎ ናብ ሃገሩ ብምምፃእ ምስ ዘርግሐን ኣብ ልቢ ብዙሓት መንእሰያት ክሓድራ ግዜ ይወሰዳን ክሳብ ሎም እውን ካብተን ተዘክርቲ ጣዕመ ዜማታት እየን። ንሎም እምበኣር ነዝነዊሕ ዓመታት ካብዚ ሞያ ተፈልዩ ዘሎ ስነጥበኛ ኣስምሮም ወልደ ገብርኤል ንዕረፍቲ ናብ ኣስመራ መፅዩ ኣብ ዝረኸብናዮ ኣጋጣሚ ዘካየድናዮ ዕላል ከነቕርበልኩም ኢና። ሰናይ ምክትታል።

ከም ሰብሳብ እዮም ኣብ ካብ ኣስመራ ናብ በዓል ማሓጀር በዓል ሕመራ ሕርሻ እዮም እጃዊ ኣነ ዝኣውለድ ማለት እዩ ሕሙራት ቤትና ንኤርትራ ንመፅእ ካብ ኤርትራ ክሳብ ሳሳይ ረብዓይ ክፍሊ ኣብ ኮምባተማ እዮ ኣብዚ ኣስመራ ካብ ውሽዑ 75 ካብ ዝመፅእ ካብ ኤርትራ ካብ ስማ ማለት እዩ ናብ ስደት ሱዳን ኮመታሽታን ከይድ ክሳብ 84 ኣብኡ ፀኒ ኣብኡ ንምሃር ኣብ ናብ ራየ ሃማር ድሕረይ ድሕ 84 ኣነ ምስ ሓወይ ንጀርመን ከይድ ብናይ ሓብቲ ዕልበ ማለት እዩ ሓብቲ ኣብ ያርሸዑ ሽዑ ህወት ኣብ ጅምር ናይ ጀርመን ቤት ትምህርቲ እውን ጅምር ደቂ 1 ሓደ ክልተ ቢና ንኸውን ማለት እዩ ሽዑ እቲ ኮሚኒቲ ናይ ኤርትራ ክሳይሩ ብዙሕ ኣይበሮ ኣብቲ ሓንቲ ፋሚሊ ኣብቲ ሓንቲ ፋሚሊ ሕጂ ግን ኩሉ ዜ ክትረኽበ ቀደም ቀደም ሎም እንዳክስቶ ጉንሰቲ ፅሕ ሓንቲ ቀዳም እንዳክስቶ ኣብ ኣታ ሂወት ነይራ እቲ ኮሚኒቲስ ኣይተጣፈአ ነይሩ

0: ናብ ሙዚቃ ዝኸደ ዝምባለ ኣይነበረካ ናብ ትምህርቲ ነርካ ናይ ኩዕሶ እውን ዝምባለ ነርካ ስለዚታ መጀመርያ ንሙዚቃ ክትፈትዎ ዝገበረካ ኣጋጣሚ ወይ ደራፋይ ክናክትከም ዝተኸፍተተልካ ዓድል ኣብ ከመይ ኣጋጣሚ ነይራ
1: ሽዑቲ ሙዚቃ ኣጃብ ራስ ሃለበት ነይሩ ከምቲ ኣብ ገዛ ካብ ኮፍካ ብሻር ሽከናይ ላግዛት ዝፃወቶ ግድምታት
2: ዝተረዳዳሉ ግዜ 991 መጨረሽታ ነይሩ ማለት እዩ ሽ

0: ክንላለ ኮልናስ ከምዚ ኖርማል ፓርትነር ዘይኮነስ ኖርማል ፍልጠ ጥራሕ እዩ ነርና ሽዑ ድሕሪ ናይ ነፅነት ኤርትራ ምስ መፀት ሶኢሉ ክራር ሒዙ ኣብ ገዛ ምስ ሓዊ ኮይኖም ሓዊ ክራር ወቅዕ እሱ ከዓ እንዳንበበ ይደርፍ ድሕሪ እዩ ንሕና ንስሓ ኢና ቪድዮ ንመልኦ ገለገለ ሽዑ እዚኦም ናይ ኮሚኒቲ ከዓ ይደርፍ መሲልዎም ዓዲሞሞ
1: ሓደርፊ ከዓ ንጋሩ እሳታ ዛውያ ዝኮም ፅሒፍ ኒ
2: ትገጥመ ማለት
1: እዩ
0: ሰላሊያ ኣብ ቦሎኛ እያ ተደሪፋ
1: ዳሓረይ ኣነ ሙለይቲ ዘውያ ይብልክንደይ ተላሚድካ
0: ሓንቲ ሽዑ ሽዑ
1: እንዳንበበ ዘውያ ይብል ህዝቢ ርዮም ናብታ ጥራ ዘ ዘውያ ይብል ሰበይት ጣቃ ዕሰሰ ሸዋይ ዘሕደርና ኮን ሸዑ ወላ ዓይነት ደርፊ ማለት እዩ ተባሂሉ ዛውያ ሰለል በልየት ወለሎ ሰለል በል እንዳ ከመዘይዕልዎት ደርፊ ነበርትና ሳይ ና ደርፊ እዚ ኣብ ናይ ባንክ ለ ዘለዎም ኣብ ስሉ ዝነበሩ ኣብ ዘሎ ደራፊ ክዓቢ ዝኽእሎም ንሽቱ ጋር ይዕድሙ ማለት እዩ ምፅናዕ ተጀሚሩ ስውዕ ደርፊ ደርፍ
0: ባንድ ፈጢሮም ሽ
1: ናይነት በዓል ናይ ደቂ ኣንስትዮ ዶ ከም ሰብ
0: ወናይ ስንኩላት
1: ምስ ናይ ኤርትራ ኮሚኒቲ ተሓዘ ከምዚ ደፍ በዓላት
0: ወፈያ ከዓ ናይ ወፈያ ከዓ ናይ ውግእ ዝነበረሉ ግዜ ናይ 2000
1: ሽዑ ናይ ድሩፍ ናይ ክደርፍ ናይ ወትኩል ዝበዝ ናይ ወትኩልስ ወትኩል የ ተሓዘ ምድርን ሰማይን እንተተላገበ ከም ዓይን በርፍ ኩሉ ተሰብበ ኣቶ ተብሉ ኣስር ከፊትካ ኣብ ኩሉ መዳይ ብልካ ጀቢኢልካ ተጋዳላይ ዝብኸስ እንታይ ትበትካይ እዚ ዓይነት ገንዘብ እዚ እንታይ ትቆሙ ነራ መክር ገንዘብ ሕጂ ምሳት ምስከሰብ ክትርክብ ገንዘብ ትጥቃዕ ተወፉ ማለት እዩ
2: ንኣስታ ሰለስተ ወርሒ ዘካየድካዩ ኣብ ናይ ጀርመን ኮንሰርት ጎኒ ጎኒ እቲ ማሕበራዊ ሂወት ከኢካ ተካይድዎ ነርካ ማዕርክ ንደይ ክብደት ነይርዎ
1: ኣብ ጀርመን ኣነ ዝገበርኩ ኮንሰርት ማለት እዩ ኣብ ብዙሓት ማለት ኣብ ብዙሕ ሃገራት ቅድሚ ምምፃ ማለት እዩ ኣብቲ ናይ ወራት ግዜ ማለት እዩ 280,000 ዴማርክ ማለት እዩ ፊተወፍሾ ማለት እዩ ግናይሽ ብወርቂ ማለት እዩ
0: ፅዕቁ ዝነበረሉ ኩናት ብጣዕሚ ሰብ ዝዲስኣፖይንት ዝኾነሉ ግዜ ሽዑ ድኾነ ሰብ ዓዓቅሙ ክገብር ውፍ እዩ ነይሩ ማለት እዩ ሕጂ እዚ ከዓ ኮንሰርት ገብር ኣብ ሓንቲ ለይቲ ንድሕር ብመመና ብሃገራዊ ንሕ ኮይን ኩሉ ሰብ ይትስዕበኪ ልዕሊ 24,000 እቱ ታ መሸት እያ እቲ ዝነበሮ ማለት እዩ ተጠቅዖ ወላ ይኹን ወላ ገለ ይኹን ኩሉ ስምዒታዊ ስለዝኾኑ ተን ገንዘብ ተኣኪበን እሱ ሓንቲ ሳንቲም ኣይወስድኒ ኣይክፈልኒ ወላ ሰዓቱ ወላ ገለ መሊእ ኩሉ ውፍ እዩ
1: ሎሚ ኣብ ዝፃወት ፅሓፍቲ ክፃወት ዳሕረይ ተወፊዮም ብፅሕፈት ማለት እዩ ሽዑ ሶም ንዝምክሎ ንኮት ኣካል ይቡ ማለት እዩ

0: ብድሕሪ እዚ ኣስመሮም ኣብቲ ሞያ ዝያዳ ምልከትን ፍቕርን ክሕድር ብምጅማሩ ባዕሉ ዝደረሶ ግጥምን ዜማን ምስ ግጅሉ ብምዃን ኣልቦም ንምስራሕ መደቡ
1: ነውፅ እሞ ንክድ ዓዲ ኣብ ዓዲና ንላዩ ኣብ ዓዳ ምክንያት ትግርኛና ሰባት ንገር ክኸውን ተባሉ ግን ዳሓን ትሬት ተባሂሉ ኮይና መቸን ኣብዚ ኩሉ ክክበር ከሎ ግን ሓንቲ ወርሒ ያዘረትና ግዜ ኣይ ተጀመረ ነገር የለ ኣብዛ ውሒ ካሴት ጌርካ ሓቲምካ ዝተሓተት ብገስ እወ ኣብዚ ናይ ኤክስፖ ሽዑ ኣብዚ ተካሴት ኣነ ተሙኒራ ተልዋመይ ትብል ደርፊ ሓንቲ ካብፅ ረ ካይ እሰን ክልትኦም ተሙኒራ ምክሳ ራ መምላእታ ራ ሸውዓተ ኣውፅናስ ወዲና እሞ ሽሙንቱ ትኾነ ተባሂል ሽዑ ስዑ እታ ሙኒራ መምልእ ካሴት ግርያ ማለት መጨረሻ ኣብ ሓንቲ ለይቲ ዜማ ግጥማ ይበለ

0: ሙኒራን ልዋምን ዝብላ ደርፍታት ከምዚ ክትዕለን ፀናሕካ ኣብ ኣዝዩ ሓፂር ሰሙን ዘይመልእ ግዜ ኢኻ ሰሪሕካ ግጥሚ በዕልኻ ዜማ በዕልኻ እሞ ከዓ ኣብ ዝበዝሐት ናይ ቁልዕነት ሂወትካ ብደገ ነይሩ ወላቲ ናይ ቋንቋ ምልከት ክሸግረካ ኽእል ነይሩ ኮይኑ ግን ኣዝየን ፍሉጣት ደርፊ ክሳብ ዝእዋን ኮይነን ክልቲአን ከመይ የን ነይረን ስከብ ድምፅኻ ከዓ ክተስማዓና
1: ሰልዋመይ እዚ እዚ ደርፊ ስናምተ ክምሃሮ ተባሂልና ማለት እዩ ስ ሽዕ ግዜ እ ናይ ምስ ፃቱ ነርካ ንዲ ሕጂ ስዑ እንታይ ተባሂልና ሽዑ ንስኹም ናይ ፍቕሪ ውፁ ንስኩምከ ናይ ምስካበል ትቦ ተባሂልና ማለት እዩ ሕጂ ናይ ፍቕሪ ካልኣስ ንጓል ግር ክሳብ ክምሃሮ ተባሂሉ ኣማኣነ ሽዑ ቅድሚታ ዜማ ውፀይ እታ ግጥሚ ንፅሕያ ማለት እዩ
2: ሰነይ ና ፍቕት እያ
1: ሓደሓደ ስጎግ እንዲካ ገዛ ይበፅርካ ኣ ብዛሓ ቀጥ ፅሕፈ እ ኣብቲ ዜማ ቆርብ እዚ በርተኒ ኣብቲ ምውፃእ ኣብቲ መሎዲ ሽዑ ዝሕሮቅ ብዙሕ ምልማድ ማለት ሓትሕትወ እጂ ሽዑ ወፅርካ ማለት እዩ እቲ መፅርካ ምሽ እዚኣ ክንዲ ናጓልናካ ምስ ፖርት ተትሕዞ ደርፊ ኮይኑ ማለት እዩ ሽዑ ከምታ መኒራ ማለት እዩ ከምታ መኒራ እ ብቃዕመ ሓንታይ ፋላት ትኹን ትኹን እንታይ ንኹን ኣ ከምዚ ናይ ሱዳን ስታይል ደረፈይ ክማ ንረ ሽዑ ናይ ሱዳን ስታይል ዛኣቱ በታ ዛኣቱ ወታ ኣብ ስትራት ማለት እዩ ሕጂ ክሳብ ሕጂ ኣነ ሙኒራ ክደግማ ርአ ሰብ ኣለኹ ኣብቲ ከምዚ ሕጂ ናይ ወይ ወትካቡስ ውሓላ ሰብ ወዳ ሰብ ኣይ ንድርፉ እንተ ግጥሙ ወርቲዕዎም እዚ ዋሚ ኩሉ ይድረ እታ ሙኒራ ግን ዳርጋ ወ ሓደ ደርፊ ኣይለ ብጀካ እዚ ናይ ሕጂ ዘለመፅ ሞደርን ክሳይ እያ እየ ብውፅኦም ኣለዉ

أطيب عيني كسا مع نعاك كصبي بلسي زيت بيود كلو صويتي.

እዚ ኣብ ሸካ ካብ ዝዕዛላት ሰመ ኣብ ገለገለ ጋጥ ምስቲ ክራይ ዘርክ ፅኹም ምስ ኩነታት ተሓዘ ነሩ ከም ገለ ጋጥመካ ተዕንቀፍ ምስ ኩነታት ትወፅእ ፅርካ ይወፅርካ ሕዚ ሽዑ ሕዚ ብተለክማ ደውፃቆ ስሎ ነሩ ግን ምስ ኩነታት ዝ ምስ ኩነታት ምስታ ናይ ድያ ናይ ስሜትካ ትኸ ሽማለት ሕዚ እዛ ምስናይ ስደ ዝነበረ ዘጋጥ ነበረ በቲ ፋሕሲ ግራሕ ወይ ከዓ ገድፋ ተኸይዳ እሱ ገለ ፍሳር ትኸይ

0: ንኣስመሮም ከም በዓል ቤትኪ መጠን ኣብ ማሕበራዊ ሂወቱ ድዩ ኣብቲ ናይ ዘለዎ ሞያ ኣመልኪትኪ ብኸመይ ትገልፅዮ? ምስ ስድራ ቤትኩም ዘለዎ ዝምድና ኣብ ኩሉ ሂወት ስ ከመይ ትገልፅዮ? ከም በዓልቲ ቤት መጠን
1: ኢንተረስት ኣብ ቦቲ እዩ ዘሎ ናይ ኣስመሮም ክዓቢ ከዓ ዝኽእል ሰብ እዩ ክገብራ እንዳ ከኣሉ ከሎ ነታ ነገር ሸለል ባህላ እዩ እምበር እንድሕር ናተይሉ ሒዝዎ ከዓኒ ኣይገድፎን እዩ ብቁልጡፍ ከ ኩሉ ነገር ከእንታይ ኣለዎ ዓቕሊ የብሉን ብቁልጡፍ ክውዳእ ደልዩ ኣብ ናይ ስድራ ቤት እስ 24 ኣዋርስ ቢዝ እዩ ምስ ገዝኡ ኣይደገ ይወፅን እዩ ብዙሕ ኣይደልን እዩ ብበዝሕ ግዜ ምስ ደቁ ድሕልፍ ምስ ግዜ ምስ ቆልዑት ይድሕልፍ ኣነ ኣብ ስራሕ ግዜ ክኸውን ከለኹ እሶም ምስ ቆልዑት ሱ ከይድ ከሎ ምስቶም ቆልዑት ዳርጋ ትክሎ ዚና

0: ሞያ ብትምህርቲ ወይ ብተመክሮ እነጥርዮ ምሳና ዝዓብን ዝነብርን ብግብሪ እንሰርሓሉ ክእለት እዩ። እዚ ክእለት እዚ ምንጫታዊ ኮይኑ ከገልግለና ይኽእል። ብሕብረተሰብ ክብሪ ክውህበና ንከለዎ ንዓና ድማ ዕግበትን ኣእምራዊ ቕሳነትን ይምጥወልና። ወፊርና ኣብ ናኣትወሉ እዋን ፍናና ጥርዚ ይበጽሕ። እቲ ምንታይ ኣፍርየ ዝብል ሕልና ኣብ ውሽጥና ይድወል ስለ ዝኾነ ብፍላይ ንሞያና ብፍቕርን ተገዳስነትን ምስ እንሕዞ ኩሉ ግዜ ኣብኡን ምስኡን ጥራይ ክንህሉ ደስ ዝብለና ክገብረና ይኽእል እዩ። ክቡራት ተኸታተልቲ መደባትና፣ ንሕጂ እምበኣር ኣብ ሞያ ችክሊሳ ተዋፊራ ደቃ ኣብ ምዕባይ እትርከብ ጻዕራን ጓል ኣንስተይቲ ኢና ከነላልየኩም። ነቢያት ኣብ ተገርግሽ ትበሃል። ኣብ ኣስመራ ኣኽርያ ተወሊዳ ዓብያ። ዕድሚኣ ንትምህርቲ ምስ ኣኸለ መባእታን ማእከላይን ኣብ ቤት ትምህርቲ ማይ ተስፋ፣ ናይ ካልኣይ ደረጃ ትምህርታ ኸኣ ኣብ ቤት ትምህርቲ ሓርነት ተኸታቲላ። ኣቦ ነቢያት ሃብተ ገርግሽ ገብሪ ህይወት ፍሉጥ ችክሊስታ ስለ ዝነበረ ነቢያት ገና ንእሽቶን ከላያ ምሳ ወዳ ኣሕዋታ ብምዃን ናብቲ እንዳ ችክሊስታ እናኸደት ክተናኽፍ ጀሚራ። ኣብ ሓፂር እዋን ከኣ ንኹሉ እቲ ሞያ ዝጠልቦ ነገራት ከተማልእኽ ኢላ።
1: ጓል 15 ዓመት ከለኹ ተምሃሪት ሻርሻ ሸውዓይ ክፍልኹሉ ኣብቲ ሞያ ኣትየ ብችክሊስታ ማለት እዩ። ብድሌት እየ ክትፃወት ኢልካ ትኸይዳኡ ትሪኦም እንታይ ሰርሑ እንታይ ርእዩ ከምዚ ብፀወታ የለ ሚድ ኣነ ከምዚ ተማሂረ የ ደይኮንኩስ ኣብኡ እንዳኸድና እንዳርኣና ንዕኦም ነቶም ዓበይት ኣሕዋተይ ክፃወት ኢለ ብሽክሌታ ከብል ኢለ ኸይድ ይርኦም ካብኡቲ ሞያስ ከምዚ ከይተረድአኒ እየ ሒዘ እየ እቲ ሞያ ማሕፈሽ ደሓን እዮም ብዙሕ ኣይኮነን ከምዚ እቲያ ክተቐብሎም እቲያ ክትልዕል ምስኦም እግርእግሮም ስለ ትኸይድ ድሓን እዮም ብዙሕ ሶም ከዓ ፀቕጢ ይገብርለይን እዮም ንኽእለው እዮም ብዙሕ ኣይገደድን ብኡት ሞያ ሒዘ እዮ።
0: ነቢያት ካብ 2000 ክሳብ 2008 ኣብዚ ሞያ ድሕሪ ምስራሓ ተመሪዓ ናብ ሓዳር ኣትያ። ብምኽንያት ምዕባይ ቆልዑ ድማ ን6 ዓመት ካብዚ ሞያ ርሒቓ ፀኒሓ።
1: ድሓን ኣይከበደኒ ዳዕባኻሉ ሞያ ስጋብ ዝኾነ ድሓኒ ኣይከብድኒ ድሓር ክሰሪሐ ተልካ ትርእስኻ እንዲዩ ንኩሉ ነገር ደኽብዶ ንደፍክሶ ኣይከበደንን ክትርስዕ ትኽእል ኢኻ ገለገለ ነገራት ምስኣተኻ ኢኻ ኣብ መስመር ተኣቲኻ።
0: ዝኾነ ሞያ ናቱ ክብደት ክህልዎ ግድን እዩ። ክብዶት ግን ኣብ ኩነት ኣእምሮኻ እዩ ዝምርኮስ። ብፍላይ ግን ሰለስተ ሓላፍነታት ተሰኪምካ እሞ ድማ ኣብ ሰለስትኡ ኣድሚዒኻ ክትወፅእ ምኻል ብልጫ እዩ። ነቢያት እውን ማዕረ ማዕረ ናይ ስራሕ ገዛን ቆልዑ ምዕባይን ሓላፍነት እያ ኣብ ሞያ ችክሊስታ ትነጥፍ ዝነበረት።
1: ከም ሰብ ቁርብ ከብደካ እንዲ ግን ድሕር ተወፊኻሉ ኣብ ስራሕ ውዒደ ለይቲ ሓዊሰ ናብራ ገዛ ቆልዑት ኣለዋ ምእላይ እቲ ናብራ ገዛስ ሌት ወይ ንድውስኽሉ ነገ ሰዓታት ኣሎ ከምኡ እንዳካየድኩ በዲሀዮ ማለት እዩ።
0: ነቢያት ብዘይካተን ብምዕባይ ቆልዑ ዘቋረፅተን 6 ዓመታት ክሳብ ሎሚ ካብዚ ሞያ ኣይበኽረትን ዘላ። ክሳብ ሕጂ ድማ ንኸባቢ 18 ዓመት ኣብዚ ሞያ ተጓዒዛ ገና ድማ ኣብ ምቕፃሉ ትርከብ። እዚ ግን ብዘይብድሆታት ኣይኮነን።
1: ድሓን እዩ ኣባይ ኮይኑ ክርዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ይኽእል እዩ ብካልእ ደቂ ኣንስትዮ ወላ ወይ ብሓፈሽኡ ናይ ወዳ ስራሕ ኢለን ስለ ዝግምግምኦ ትስራሕ እውን ኣይመስለኒ ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡት ዓብይኻ እንታይ ካልእ ሞያ ደለዊ ኮይኑ ይስምዓኒኒ ኣነ ስቲል ስጋብ ሕጅስ ንስኡ እቲ ሞያ ካልእ ክሰርሕ እውን ኣይቅበሎን ኢኸማ ንርእሰይ ቀሊል እዩ ከቢድ ይኸ ምኽባድ ኣብ ጓል ኣንስተይቲ ኣነ ግን ብዓብየ ተሪር የ በቀ በተ ሞያስ ኣጠንኪርኒ ማለት እዩ ተቆልዮት ትገልካ እንጌራ ስጋብ ዝኾነ ግዴታ እዩ።
2: ኣብዚ ዓብና ኣብዚ ተወሊድና ቅድሚ ነቢያት ወላ ኣብሃብ ተገርግሽ ደቆም ገለ መለ ኩሉ ኣብዚ ኢና ካብ ብንሽተና ታታ ከም ንብል ማለት ከም ንፈልጦ እዚ ገዛ ድማ ብጣዕሚ ነጋይሽ ኮኑ ንኩሉ ተቐባል ጋሽ ኢኻ ክትብሎ ትኽእል ነቢያት ክገልፃ ተኮይነ ብኣይ ወገን ብጣዕሚ ንፍዕቲ ኣብ ባህላይ ተለካ ምስ ዓብዪ ዓብዪ ምስ ንእሽተይ ንእሽተይ እያ ኣብ ኢዳ ድማ ብጣዕሚ ንፍዕቲ ንደኾነ ከቢድኒ እዚ ከምዚ እቲ ከምዚ ከይበለ ድማ በቲ ዓቕማ ድማ ትሰርሕ ንፈዕቲ እያ ነቢያት። ምስ ነቢያት ዳርጋ ዕብና ኢና ክንብል ንኽእል ኢና። ንምንታይ መሲልካ ኣብ ሓደ ኢና ዓብና ካብ ብንእሽተ ኣነ ብዝፈልጣ የ ፍጥር ከይበለት ድማ ኣብዚ ስራሕ እዚኣ ተዋፊራ ሕጂ ከም ኢብራሂም ሲ ንፍዕቲ እያ ክብል ንኽእል ኣነ እዚ መንፍዓት እዩ። ከምዚ ዝበሃል ራዛ ራዛ ናይ ኣቦካ ሓዛ ስለ ዝበሃል እሳ ድማ ግድነት እያ ናይ ኣዲኣ ድማ ክትሕዝ ተግደድ ማለት እዩ። እሱ ድማ ኣብ መንጎ ትምህርታ ካብ ትምህርቲ ድማ ናብ ስራሓ ከምኡ ኢና ድማ ኩላና ሓሊፍና ንድና እቲ ድበለፀ ድማ ብናታ ንድዩ ንፍዕቲ እሳ ድማ ሞያ ናይ ኣዲኣ ማሓዛ ጥቡቅ ኣብነት እዚ ንኩሉ ኣብነት እዩ ነቲ ድርኢ ነቲ ድሰምዕ ፅቡቅ እዩ። እሳ ድማ ከምዚ ትሪያ ዘለካ ጓል ስተይቲ የ ከምዚ የ ከይበለት ኣብዚ ከምዚ ምስታፋ ናይ ብሓቂ ኩሩዕ ተኩርዓኒ እያ ከመናዓይ ከም ሰብ ማለት ታሽሙ እን ኣብዚ ክትሪኦ ከለካ ብኣይ ወገን ከከም ሞያካ እዩ እዚ ስለዝፀናሓ ሒዛቶላ ኣነ ሕጂ ብሞያይ ኣብ ካልእ ሞያይ ስለዝኮነ በቲ ሞያይ ድማ ይኸይድ ኣለኹ ተን ካልኦት ድማ ከምኡ ከምዚ ከይበላ ድማ ኣብ ዶኾነ እንዳች ክልስታ ድማ ክሰርሓ ነተባብዐን ክሰርሓ ድማ ንትምነየን ንምንታይ መሲልካ ኣብ ዝደለናዮ ግዜ ወድን ጓልን ሰብኣይ ሰበይቲ ዝበሃለሉ ግዜ ኣይኮነን። ኣነ ናይ ነቢያት ካብ ዘላቶ ንክትምዕብል ኣብ ካልእ ክትበፅሕ ተስፋ ገብር ኣኒ ፅቡቅ ድማ ናታክሪኢ ይትምነይ ማለት እዩ።
0: ኣብ ስራሕካ ብዘይካ ናይ ገዛ ርእስኻ ሞራልን ውሽጣዊ ሓይልን ናይ ሰባት ግብሪ መልሲ እውን ሓደ ስጉሚ ንቕድሚ ስለ ዝመርሕ ኣገዳሲ እዩ። ኣብ ስራሕካ ዘለካ እወታዊ ኣመለኻኽታ ብምዕባይ ንስራሕካ እወትሩ ብሓድሽ ሞራልን ዘይነፅፍ ተስፋን ክትመላለሶ ይሕግዝ። ሞራልን ውሽጣዊ ሓይልን ዘለዋ ነፍሲ እውን ዓወታ ናይ ግድን ስለ ዝኾነ እወታውያን ግብሪ መልሲ ኣሃነፅትን ኣባራትዕትን እዮም።
1: ብዙሕ ይደሎ ካብ ድበዝሕ ፅቡቅ ርኢ ተተቕበል ኢኻ ገለገለ ካ ኣለዉ ጓል ኣንስተይቲ ካብ ገዛ ክትሓልፍ የብላን መናውፂዋ ድብል ውን ኣለዉ እ ገለ ብሉካ እዮም የለ እንዲ ካልእ ሰብ ዳዕር ብሉካ ኣነ ኸ ዓረልኩም ምሽ ብሎም ኖኖ ፀዊዕልና ካልእ ብካ ሽ ከምዚ ደይቅበልዎ ማለት እዩ እንታይ ክትሰርሐልና ሳ እብሉ ግዲ ኮይኖም ኖኖ ካልእ የደሊ ብሉካ ትድፈልጠካ ፈልጠካ እንዲ ከማ ንስኻ ተዘይኮይኑ ካልእ ክትሕዘሉ ይደለኒ ትፈልጠካ ደይፈልጠካ ሓድሽ ገፅጊን ገሊኦም ስጋ ብገልቢጥካ ዓሪኻ ትህቦም ደይ ዓግቡ ኣለዉ ዳሕራይ ብስራሕ ከዓ ተሓጒሶም ኸዱ ገለ ከዓ ጓል ኣንስተይትስ መን ውፅእ ኢልዋ ካብ ገዛ ሓደ መዓልቲ ሓደ ሰብኣይ ትሕዝያኒ ክዛ ብሽክለታ ኢሉ ሰብኣይ ፀውዕ ለይ ክሕዛ ኢልኒ ድሓና ኣቦሓራ እዮ ሞ ድሓ ደይ ገድፋ ነዞም ቆልዑ ደይ ሂቦም ኢል እዮም ካብ ቆልዑ ስባሲ ክትሕሽኒ ኢሉ እንጂ ብዙሕ ኣሎ ተወፂኻ ሲ ጓል ካብ ገዛ ተሓልፍና ስለ ዝብሉ ብዙሕ ደገፍ ትረግፍ ብዙሕ ከዓኒ ደጉድለካ ደ ትርፈካ ወይና ኣለካ ትስራሕ ብዙሕ ነገራት ይደሎ ገሊኦም ካሸር ዲኸ ትሰርሕ ለይ ትመስልና ብልካ ገሊኦም
3: ወይ ተወዲያ ይዕሪኻ ምሳብ ከያምከ ናቶም ማራያ ይቀየር ዶ
1: እወ ሕጎሱ ብበዝሒ ሕጎሱ እዮም እቲ ሰብኣይ ንባዕሉ ዝኽብለካ ፀናሕኩስኒ ሓደ ሓወናኡ ፀኒሑስ ሳትሕሸካ ኢልዎ ብሰዓሪ ኩሉ ሕጅስ ብደጊ ክርእየ ክዳ ከምኡ ደይ ትመስሊ ካሸርያ ትኸውን ገንዘብካብ መቕፃር ሓሊፍክስ ወላ ሓንቲ ክትገብር የ ገመትኩ ክኢሉኒ
0: ባህሊ ስራሕ ኣብ ነብሱ ዘስረፀ ሰብ ዕላሉ ምስ ስርሑ ጥራይ እዩ። እንታይ ገይረ እንታይ ክክምልእ እናበለ ብዛዕባ ስርሑ ይዛረብ። ስርሑ ከፀብቕ ለይትን መዓልትን ይሰርሕ። ሓድሽ ነገር ይፍትን፣ ዕፅፊ ይፅዕር፣ ይባላሓት፣ ይፈጥር። መጻኢ ክውርቕ ኩሉ ዓይነት ዋጋ ክኸፍል ድልው እዩ። ኣብ መወዳእታ ከዓ ፍረፃሙኡ ከምርካብ ኣይበኩርን።
1: ቀዳምነት ነቲ ሞያ ክፈትዎ ኣለወን ፈትንኻ ተተበጊስካ ደይከኣል ነገር የለን የድብላኒ ኩሉስ ክገብሮ የተልካ ትኽእሎ ትገብሮኢኻ ቅድም ግን ፈትንኦ ብድሌተን ክብገስ ኣለዎን። ከምዚ ድሌት ስለ ዝሃለወካ ጥረሚን ኣይ ትኽእሎን ኢኻ ስጋ ብደይ ተቐበልከያ ንክትሰርሖ ገለ ኩሉ ነገር ብላኻየን ገሊአን ፎቶ ወንደ ግን ፅፍረይ ከየባላሽ ወለይ

0: ሕዞ የደልን የብላ ከዓ እንጂ ከምዚ በቲ ረሳሓት በቲ ገለ ጥራይ ይሪኦ በቲ ጉረሶ ዘይቲ ምስኡ ትውዕልሲ ከምዚ ካልእ ናቲ ፖዚቲቭ ነገርት ደ ይረአየና ኣሎ ክሰርሐ ከኣል
1: ኣብ ኣክርያ ተወሊደ ዓብየ ብዛዕባ ናይ ብሄር ትግሪስ ዝተደኣ ኮይኑ ብሄር ትግሪስ ኣዝዮም ብሉፅ ዝኾኑ ሳይክል ዘለዎም እዮም ኣዝዮም ድማ ምስ ጎረባብቶም ይኹም ዝገለ ይኹን ፅቡቅ ዝምድና ዘለዎም እዩ ማለት እዩ ከምኡ ድማ ብዛዕባ እዛ ጓሎም ነቢያት ማለት እዩ ኣዝያ ማለት እዩ ብጣዕሚ ከም ጓል ኣንስተይቲ መጠን ብጣዕሚ የደድንቓ ማለት እዩ ብዙሓት ደቂ ኣንስትዮ የለዋን ከምዚ ዓይነት እዚ ሞያታት ገለ ዘለዎን እሞ ኢዳ ገለምታት ፅፈታ ኣሰራርሓ ምስ ሰብ ዘለዋ ቅርበታት ኣዝዩ ብሉፅ ዝኾነ ቀራርባ ኣለዋ ምስ ሰባት ብጣዕሚ ኣይትጫቃጨቕ ኣይተብል ብዙሕ ነገር ገለ ፀገም ንእሽተ እንተለ ኣለካ ድሓን ዳሕራይ ተምፅኦ ገለ ተምፅኦ ብዙሕ ነገር ስኒ ኣይትብልን እያ ብዙሕ ኣይትጨቃጨቕና ምስ ሰባት ጠባያ እውን ኣዝዩ ብሉፅ ዝኾነ ጠባያ ኣለዋ ከምኡ ድማ ናይ ኣቦይ ሃብተ ገርግሽ 50 ዓመት ኣነ 50 ዓመት የድፈልጦም ኣቦይ ሃብተ ገርግሽ ማለት እዩ እዚኣ ጓሎም ድማ ሙራሳ እዚ ዓይነት ጥበብ እዚ ከዓ ኣዝየ ደመስግና ብልፅቲ ዝኾነት እዚኣ ተወራሲት ሕድሪ ናቶም ምዃና ከዓኒ ኣብነላ በዚ ኣጋጣሚ ከዓ ክምስክረላ ይኽእል እየ ማለት እዩ እሳ ባዕላ ነቢያት ናይ ቦኣ ወሪሳ እታ ነቢያት ዝወለደታ ጓላ ድማ ኣዝያ ብልፅቲ ዝኾነት ከዓኒ ብጣዕሚ ብጣዕሚ ወላ ስራሓ ኣክቲቭ ብጣዕሚ ማለት ስቕልጣፈ ዘለዋ ገለ ዘለዋ ኣሰራርሓ ብጣዕሚ ብጣዕሚ ንድዒ ናይ ኣዲኣ እሳ ከዓ ክትወርስ ክኢላ ማለት እዩ ስለዚ ናይ ኣቦይ ሃብተ ገርግሽ ገዛ ዝወርሶ ኣለዎ እቲ ስራሕ ድማ ፅፉፍ እዩ ምስ ጎረባብቲ ማለት ኣቦይ ሃብተ ገርግሽ ኣብዚኣ ምስኦም 50 ዓመታት ገይርና ምስ ሓደ ተዛሪቦም ኣይፈልጡ ምስ ሓደ ተቋይቆም ኣይፈልጡ ዝኾነ ነገር ርኢናሎም ኣይንፈልጥና ማለት እዩ ብዛዕባ ጠባዮምን ገልመለ እዮም ልክዕ ድማ ዘን ደቆም ከዓ ወሪሰንኦም ኣለዋ ወረስቲ ሕድሪ እየን እዚኣትን እዚኣ ጓሎም ነቢያት ብዓባያ እታ ንእሽተ ከዓኒ ሄርሜላ ኣዝያ ከዓ ብልፅቲ ዝኾነት ከዓ ፍርያላሳ ማለት እዩ ስለዚ ከም ጓል ኣንስተይቲ መጠን ድማ ኩሉ እዚ ዓሚል ኣብዚ ዘሎ ካስትመር ከዓኒ ነዚኣተን ኣዝዩ ከተባብዐን ከም ዘሎ ጥራሐ ለቦዋ ከመሓላልፍ ዝደሊ ማለት እዩ እወ ዝኾነ ዓይነት ነዚኣተን ሞራል መሃብ ጥራሕ ዝብልኣኒ ማለት እዩ በዚ ሒዘንኦ ዘለዋ ሞያታት ስኒ ኣዝዩ ብሉፅ ዝኾነ ሞያ እዩ እዩ ዝብሎ እሳተን ድማ ኣተሓሕዛ ዓማዊል ኣነ ብጣዕሚ ዘድንቐን ዝኾነ ነገር እዚ ኣነ ኣብዚ ክንደይ ገይረ እንዴ ክነፍሕ ከለካ ናን ዳሕራይ ተምፅኦ እዚ ምጭቕጫቕ የለን ንምንታይ ንፍሕካ እንዲኻ ተምፅእ ኣለካ ቅርሲ ከምኡታት ዓይነት ይብላን እዚኣተን ኣነ ብጣዕሚ ዘድንቐን ወላ ኣቦይ ሃብተ ገርግሽ ዓብዮምና እዮም ኣቦይ ሃብተ ገርግሽ ኣነ ብሓቂ ኣብዚ ተወሊደ ዓብየ እንዴ ኣቦይ ሃብተ ገርግሽ ምስ ሓደ ግልምታት ዝኾነ ነገር ኣይጨቓጭቑን እዮም እዚኣ ኣቦይ ሃብተ ገርግሽ የብለይን ተዳኢልካዮም ኪድ ዳሕራይ ተምፃ ፅባሕ ተምፃ እናበሉ እዮም ዘፋንውና ማለት እዩ ኣቦይ ሃብተ ገርግሽ ሕጂ ድማ እዘን ደቆም ከዓ ናተን ሕድሪ ወሪሰን ምኻደን ድማ ኣዝየ ደመስግነን ንዘን ደቂ ኣንስትዮና ድማ ከምዚአ እንዳመሰላ ደቂ ኣንስትዮ ከዓ ክፈርያልና በዚ ሞያ እዚ ጥበብ ኣዝየ በቃ ከመስግን እየ ዝፈቱ ማለት እዩ ብጣዕሚ እዚኣተን መጻኢ ረአ ዘለዎን ሰባት እየን ማለት እዩ እዚኣተን
2: ነቢያት ኣደ ሰለስተ ውላድ እያ ንሳተን ድማ ናብ 11 ክፍሊ ዝሓለፈት ዮሳን ሰመረ ጀነራል ዝገበረት ሄርሜላ ሰመረ ናብ 6 ክፍሊ ዝሓለፈት ኤልያና ሰመረ ይበሃላ ብልጫ ነቢያት ሞያኣ ንዓኣ ጥራይ ሒዛቶ ስክ ትብል ዘይምምራፃ እዩ ነቲ ካብ ወላዲኣ ዝወረሰቶ ሞያ ናብ ማእከለይቲ ውላዳ ኣስጊራቶ ትርከብ
0: ሄርሜላ ሰመረ ትበሃል ጓል 15 ዓመተ ሳውን ብድሌታያ ከምዚ ክኸይድ እየ ምስ ኣባሓ ጓያ ሰርሕ ምስ ባባ ክኸይድ እየ ስራሕ እናበለት ብድሌታያ ኣቢላቶ ንፍዕቲ ሽክሊስታ ኮይና ኣላ ሽዱሽተ ዓመት 7 ዓመት ከምኡ ኣብ ካብ ኮረና ቅድሚት ማለት እዩ ናብዚ
3: መጀመርታ ሽሚ ሄርሜላ ሰመረ ይበሃል እዎ ጓል 15 ዓመቴ በዚ ስራሕ ብጣዕሚ ድፈቶ መጀመሪ ስራሕ ድማ ከምዚ ተለያኸ ከለናብኡ ክኸይድ ከለኹ በቃ ኣብኡስ ከምዚ ጠንቀፍቀፍ ዳብልካ ምሽቲ ለምደ ኢኻ ብኸምኡ እየ ሒዝየ ስራሕ ሽዑ ተለኣኸ ገለ ቆቁር ብኣቑሑት ነቀባብሎም ንክስትረሎም ገለ ነርና ሽዑኡ ቆቁር ክንሰርሕ ጀሚርና ከምዚ ብኮ ክንርኢ ክንፍትሽ ገለ ጀሚርና ካብ ሽዑ ቀስ ብቀስ ከምኡ እንዳበለ እንዳማዕበለ መፅ ስራሕ ድማ 7 ዓመት ማራ ክፍት ማራ ይድፈትዎ ነይረ ናብኡ ተለኣኸ ገለ በቃ ኣኡ ክሰርሑ ገላ ክትሪኦም ከለካስ ማራ እዩ ደስ ዝብለካ

0: ከምኡ ድማ ማራ ይደስ ዝብለና ኣነ ብፍላይ ድማ ጓል ክሰርሕ ማር ኣይትፈቱ ኣነ ዶ እዋ ይኽእል እየ ኩሉ ሓንቲ ደይክላቸን ትራደ ጥራያ ብርትዓ ስብለኒ ቁሩ ቆቁሩብ ዳ ዎ ክኽእል ንዲ ቀስዋስ ቆቁሩብ ክኽእል እየ እዋ ኣንዳ ጓል ኣንስተይቲ ክሰርሕ ከላ ማራ እዩ ደስ ዝብለኒ ብፍላይ ከምዚ ኣወዳት ትሰርሖ ስራሕ ክሰርሕ ከላ ማራ እዩ ዝፈቶ በቃ ካብ ደይ ምስ ረኣኽዎሲ ማራ እዩ ደስ ኢልኒ ሕጂ ብከምኡስ ጓል ኣንስተይቲ ክሰርሕ እወ ይኽእል እየንኮ ከምዚ ዘይክእል ወድማ ከምዚ ዳበልካ እዳረኣኸይ እንተኸይትካ ማራ የቐሊል ትስራሕ ቀሊል ስለ ዝኾነ ድማ ክትክእሎስ ኖርማል ጥራይ ኣብ ርእስኻ ትእምኖ ኣለካ ወይ ሰርሓ እየ ቀደም ትኸብደ ነራ ሒዛት እኒአ ትወድቕ ነራ እወ ሕጂ ግን በቃ ቆቁሩብሲ ሓፍ ኣቢላ ክግልብጣ ገለ ጀሚረ ክኢል ያ ሽዑ እዋ ሓፍ ከተብላስ ማራ ብርትዕቲ ነራ ሕጂ ግን ቀላል እያ በቃ ከምዛ ፎካስ ሳንጣ ሒዝካ ደላ
1: ካብ 10 ዓመት ውን ሰሪሐ ኣለኹ ምስ ነብያት ሃፍተይን ከምኡ ምስ ጓላኻ ሕጂ እውን ፅቡቅ ንሰርሕ ኣለና ነብያት ሃፍተይ ከምቲ ትብልዎ ብጣዕሚ ንፍዕት እያ ኣብ ስርሓ ይኹን ኣብ ድኾነ ይኹን ላ ተገዳስነት ምስ ሰብ እውን ፅቡቅ ቅርበት ኣለዋ ዝኾነ ይኹን ዓሜት ክትከስራ ይትኽእልኒ ካልኣይ ነገር ከዓ ኩሉ ነገራ ካብኣየ ወሲድ እዮ ወላ ተተሓሕዝኣ ወላ ኣሰራርሓ ገለ መለ ኩሉ ካብኣየ ክስታይ ገይረ ዘለኹ እንጀንጀር ወሲድ እዮ ዘለኹ ከምኡውን ጓላ እውን ከዓ ናተ ኣሰራ ተኸቲላ ከምዚ ኢላ ትበፅሕ ኮላ ኣይ ደስ ዝብለኒ ናቱ እዚ ደረጃ ዝበፂሓስ ንዳሓድና ዓብት ክትከይድ ኮላስ ናታ ክስታይ ክትገብር ናታ ኣፍሉጦ ሒዛ ናታ ስራሓ ሒዛ ክትሰርሕ ይመርአ ደስ ዝብለኒ ከምኡውን ናሃሉናልኩም ስጋ ፈጂ ከዓ ኣነ 10 ዓመት ሰሪሑ ኣለኹ ኣብዚ ትካል እዚ ሰሄርሜላ ከዓ ቅድሚ ኮረና እያ ጀሚራ ነራ ስራሕ ኣብዚ ትላኣኽ ገለ መለ ጠልቀፍቀፍ ናበለት እያ ጀሚራ ካብኡ ግን ፅቡቅ ኣሰርና ኣዲኣ ተኸቲላ ኣብዚ ምብፃሕ ደስ ዝብለኒ ስጋብ ሕጂ እውን ሃልናልካ ፅቡቅ ንሰርሕ ኣለና ካልእ እኳ ዝውሰኸ ነገር እኳ የብለይኒ ከም ዘለዎ ግን ክቕፅላ ደስ ዝብለኒ ከምዚ ኢለ ነፊዐን ክኸዳ ክእሎ ኣደም ጓል ንብሓንሳብ ክሰርሓ ኣብ ጓል ስተይቲ እሞ ከዓ ቁርብ ክብድ ዝበለ እዩ እሞ ከዓ ከም ጓል ስተይቲ መጠንሲ ኣብዚ ደረጃ ዝበፂሐን ከምዚ ኢለ ንሰሪሐን ኣብ ዝለዓለ በፂሐን ንህዝበን ንሃገርን ክሳይ ክገብራ ክእሎ ክገልግላ ከለዋሲ ብጣዕሚ ንዓይ ደስ ዝብለኒ ከምኡ ክቕፅሉ ኣለዎን ጥራየ ዝብል ክእልና ኣደም ጓል ንብሓንሳብ ምስራሕ ምህላውን በቃ ኩርዓት በቃ ስማዓን ንዓይ ሃበን ከምዚ ስምዒት ምሻለካ ከምዚ ፍሉይ ንዓይ ስማዓኒ ፍቕሪ በቃ ኮይኑ በቃ ከምዘይፈላለያስ ኣደም ጓልን ከማ ናይ መስላኒ ከም ክሳይ ኮይኑ ክሰርሓ ክእሎ ከም ኣሕዋት ከም ማሓዙት እየን ዝመሳሰለ ከም ማሓዙት እተዘይኮይና ንበር ከም ኣደም ጓልን ኮይነ ክኸዳ ርእየን ኣይፈልጥኒ ሓፍተይ ሓፍተይ እናተባሃለ የን ሰርሓ ብስርሐን ከምኡ ናሃለዋካ ስጋብ ሕጂ እውን ፅቡቅ ስራሕ ይሰርሓ ኣለዋ ፅቡቅ ኣገልግሎት ካ ይህባና ኣለዋ ኣይተጠቕሰን እኳ ዝብሎ የለን ብዓብኡ ሪኢኹም ኣለኹም ብዓብ ትስራሕ ክለማ ኢለን ከም ዝሰርሖ ዘለዋ ትበቕዓተን ትክስታየን ሞራለን ተስፈአን ኩሉስ ባዕልኹም ሪኢኹም ኣለኹም ብዛዕበየ ይቆፅሎ ጥራይካ ክብል ዝኽእል ኣነ ካብዚ ንላዓሊ እዚ ካልኦት ናተን ኣሰር ስዒበን ክኸዳ ደስ ዝብለኒ
2: ነቢያት ብመደብ ኣይኮነትን ነዚ ሞያ ጥርያቶ ናብ ስራሕ ወላዲኣ ክትመላለስ እያ ብዋዛዋዛ ዝመለኸቶ ነቲ ፈለማ ነብሳ ኽኢላም ብሽክለታ ዝዕረየትሉ ኣጋጣሚ ከዓ ብከምዚ ትዝክሮ
3: ከምዚ ክፃወት ስለ ንሕግዞም ንዓሪ ነብል ግሲ ከምዚ ምሽ ሓደ ኢለ ጀመርኩሉ መዓልቲ ግን ወላ ኣቦናዊን ይ ከምዚ ንድማ ይመስሎ እዩ ነይሩ ምስ ረአየና ኣብቲ ሞያ ምስ ረአየና እዩ ዳሕራይ ዓጊቡ ክንሰርሕ ከለናስ ሓደ ኣብቲ ድጀመርኩሉ ዕዳታት ሒዘስኒ ኣብ መጀመርታ ስለተጀመረስ ኣይተረድአንን ከምዚ ተረዲእካ ይኮንካ ንተኣት
2: ስራሕ ዝፈቱ ሰብ ዋላ እውን ስርሑ ዋጋ ድኻማ ይኽፈሎ ንስርሑ ብዘይ ቅድመ ኩነት እዩ ዝፈትዎ ፍቕሪ ሞይኡ ድማ ኣብ ተግባር ስርሑ ብግብሪ ይንፀባረቕ ሞይኡ ዝጠልቦ ዘበለ ኩሉ ብዓቕሚ እየ ማልእ ስርሑ ፀብለል ከብል እውን ለይትን መዓልትን ይሰርሕ ሓሳቡ ሕልሙ ድሌቱ ስርሑ ንምዕባይ ይኸውን ዕብት ብዝያዳ ስራሕን ፃዕርን ከም ዝመፅእ ይኣምን ኣብኡ ኣተኪሩ እውን ይዓይ ክብደቱ ብዘየገድስ ንስርሑ ድማ ኩሉ ግዜ ውፍዩ
3: ፈትወ በ እተዘይ ፈትዎ ከዓ ከምኡ ግዜ ጥፍአ ተገዲሶ ከዓ ምሰርሕ ኮን እቲ ሞያ ስለ ትፈትወ ከ ሓደ ነገር ክንዶ ዓመታት ወይ ትሰርሐ ዶ ትኽእል በር ደት ፍቅሮ ሞያ ትኮይኑ እንታይ ካብ ሓደ ዓመት ክልተ ዓመት ሰሪሕካ ካልእ ሞያ ትቕይር ኢኻ እዚ ግን ስለዝፈትዎ ሞያ ስጋብ ዝሕጂ ሰዓት ውን ፀኒሐሉ
2: ኣብ መወዳእታ ነብያት ካብ ተመኩራ ተበጊሳ ኣገዳሲ ምክሪ ብምሃብያ ዕላላ ዛዚማ
3: ጓል ክሰርሕ ኢላ ክትወፅእ ከላ ደግፍዋ ጥራዮም ደሎ كنأسوا خمزي بلهم يعبي ناس مويا مويا جي أب حدا سرح تتقني حتكس كمت معلوت رعامين كات أتوال لك يدو لان كسرحية تقني هادي كونف كمت سرحة عامين كات أتوال لك تقسرح الكادل نقار يدو لان قولي نسي تقسرحة تقام دلو سرح يكونن تتبقي سكالو مالتي تي موياس كموياس بوق مياي بس أقومين أكونن كبير أكونن كبير كون خلي أنت عتي خيال تعمي كبير أكونن.

0: ሰላምታ ነው ኤርቲቪ ኣብ ምክትል ትርከቡ ክብራትን ክቡራን ከመይ ትውዕሉ? ሎም 25 ናሓሰ ፍርቂ መዓልቲ ፈረቓ ዝተዳለወ ዜናታት ውሽጢ ንወፃእን እንሆ ዜና ዘቕርበልኩም ልዋም ተኽለይ ክትከታተሉና ብክብሪ እንዳዓዳምኩ ድማ ኣርእስተ ዜና ክቐድም። መውለድ ኣነቢ ናይ 1448 ሂጀርያ ሎሚ ብልዑል ማዕርግ ተኸቢሩ። ኣመሓዳሪ ዞባ ጋሽባርካ ኣብ ንኡ ዞባታት ተሰነይን ሃይኮታን ብተሳትፎኩም ዝትግበሩ ዘለዉ መደባት ልምዓት ተዓዚቡ። ኣብ ምምሕዳር ከባቢ ደቂ ዓንዱ ንኡ ዞባ ዒለ መርዕድ ትካላት ትምህርትን ጥዕናን ይህነፅ ኣለዋ። ህንድን ሩስያን ኣብ ምምዕባል ቁጠባ ንግዲ ሕርሻ ባህሊት ነፍልጠትን ቴክኖሎጂን ዘተኮረ ስምምዕ ከቲመን። ዮርዳኖስ ምስ ቻይና ዝፀንሓ ኩሉ መድያዊ ዝምድና ንምስፋሕ ከም እትሰርሕ ኣፍሊጣ። ሩስያ ኣብ ምምዕባል ፅላት ምክልኻል ዘተኮረ መፅናዕቲ ከም እተካይድ ዝገለፀታ ሳተላይት ከም ዝወንጨፈት ሓቢራ። ናብ ዝርዝሩ ክንሰግር፣ መውለድ ኣነቢ ናይ 1448 ሂጀርያ ሎሚ 25 ናሓሰ ብልዑል ማዕርግ ተኸቢሩ። ኣብ ኣስመራ ንስኻይለ ተስርዓት ዝምልከት ፀብጦ ተዳሊሎ ፍርቱና ዓንዶም ከተቕርበ።
1: መውሊድ ኣነቢ ሎሚ 25 ናሓሰ 226 ማለት 12 ረቢዕ ኣልኣወል 1448 ሂጅርያ ብልዑል ማዕርግ ተኸቢሩ። ኣብ ኣስመራ ሜዳ ጃምዕ ኣልኩላፋ ኣራሽድን ኣብ ዝተገብረ ላዕለዎ ሰበ ስልጣን መንግስትን ግንባርን ኣምባሳደራትን ዲፕሎማሰኛታትን ከምኡ ውን መራሕቲ ሃይማኖት ክርስትናን ምእመናንን ዝተረኽቡሉ ስነ ስርዓት ኣቦ መንበር ጉባኤ እስላም ኣውቃፍ ከተማ ኣስመራ ኣቶ መሓመድ ብርሃን ዓጣ ንታሪካዊ ኣገዳስነት ናይቲ በዓል ዝገልጽ ቃል ሂቦም። ሙፍቲ ኤርትራን ኣቦ መንበር ላዕለዋይ ባይቶ ኢፍታእን እስላማዊ ጉዳያትን ኤርትራን መውላና ሳልም ኢብራሂም ኣልሙኽታር ብወገኖም ኣብ ውሽጢ ሃገርን ወፃእን ንዝርከብ ህዝቢ ኤርትራ የውሃና ድሕር ምባል ኣብ ዝሃብዎ ኣብ ስነ ምግባር ዘተኮረ ኹጥባ ግዜ ዘምፅኦ መራኸቢታት ኣብ ክንዲ ኣብ ጥቓሚ ነገራት ዝውዕል ብገለ ውልቀ ሰባት ብስም ሃይማኖትን ካልእን መሳርሒ ፅልኢ ዘርግን ዕንወትን ኮይኑ ምህላው ብምጥቃስ ኩሉ ኸለልየን ክጎርሓሉን ብቐንዱ ድማ መንእስያትን ቆልዑን ክጥንቀቁን ንቕሓቶም ከበርኹን ተላብዮም።
2: ሓይث የስተቅሉ ልባዕድ ወሳኢል ሓዲث ጀዓለት ልዓለም ቀርየة ዋሕደة ወበደለ ምን እስትቅላልሃ ልማ ፊህ ነፍዑ ናስ ተሐወለት ዓላ አይዲ ልባዕድ ወሳኢል ልተፍሪቅ ወተንፊስ ዓን ሕቅድ ደፊን ወአምራድ ነፍስያ ወባዕضهም የስተቅሉ ዲን ወዩታጅሩ ብሂ ልበስ ልከራህያ والدين منه براء فلا يوجد دين يدعو إلى الكراهية فيجب علينا جميعا الانتباه خاصة الشباب والأطفال.
1: መውላና ሳልም ኢብራሂም ኣስዒቦም ህዝቢ ኤርትራ ነቲ ብደምስዋ ደቁ ዝተደረዐ ስኒቱን ሓድነቱን ከምኡ ውን ሕውነቱን ምክብባሩን ኣደሊሉ ክዕቅብን ክሕሉን ረዚን ሓላፍነት ከም ዘለዎ ኣገንዚቦም። እቲ ፅምብል ተምሃሮ ኸልዋታት ቁርኣን ከተማ ኣስመራ ብዘቕረብዎ ኣናሺድ ማለት መዛሙር ከምኡ ውን ጉጅለታት መዳይሕ ብዘቕረብዎ መሳናድኦታት ማዕሪጉ ነይሩ።
0: ኣመሓዳሪ ዞባ ጋሽባርካ ኣብ ንኡ ዞባታት ተሰነይን ሃይኮታን ኣብ ዝርከባ ዲጋታት ዝካየድ ዘሎ መስርሕ ምፍራይን ምክፋፍን ዓሳታት ተዓዚቡ። ወኪርኤና ማንኤል ተስፋይ ነዘዳለዎ ፀብጻብ ኣርሴ ማስመሮም ከተቕርበ።
3: ኣብ መሓዳሪ ዞባ ጋሽባርካ ኣምባሳደር መሓሙድ ዓሊ ሑሪይ ብ22 ናሓሰ ኣብ ንኡ ዞባ ሃይኮታ ምምሕዳር ከባቢ ፌስኮ እትርከብ ዲጋ ፋንኮ ፅሙእ ከምኡ ውን ኣብ ንኡ ዞባ ተሰነይ ምምሕዳር ከባቢ ፋንኮ እትርከብ ዲጋ ፋንኮራዊ ብምብፃሕ ብማሕበር ተራድኦ ገፈፍቲ ዓሳ ንዝካየድ ዘሎ መስርሕ ምግፋፍ ዓሳ ተዓዚቡን ምስ ኣባላት ማሕበር ዘትዩን ሓላፊ ጨንፈር ሃብቲ ባሕሪ ኣቶ ብርሃን መብራህቱ ኣብ ዝሃቦ መግለፂ ምስ ሚኒስትር ሕርሻን ኮርፖሬሽን ዘራእትን ጥሪትን ብምትሕብባር ኣብ 218 ኣብ 6 ዲጋታት ዓሳሳት ናይ ምርባሕ መደብ ከም ዘበገሰን ማሕበር ተራድኦ ግፈፍቲ ዓሳ ከም ዘቆመን ከምኡውን ንኣባላት ማሕበር ስልጠና ብምውዳብን ናውቲ ምግፋፍ ዓሳ ብምዕጠቕን ንስራሕ ከም ዘበገሰ ገሊፆም። ኣምባሳደር መሓሙድ ብወገኑ ኣብቲ ዞባት ዝርከብ ዲጋታት ኣብ ልምዓት መስኖኣዊ ሕርሻን ምስሳን ሃብቲ ጥሪትን ልዑል ኣስተዋፅኦ ይገብራ ከም ዘለዋ ዓሳታት ዝተዘርኣለን ድማ ምውሓስ ቀረብ ማእዛዊ ምግቢ ዝህልወ እንተራ ቀሊል ከም ዘይኮነ ብምጥቃስ ኣባላት ማሕበር ብዝሓየለ ውዳበ ክነጥፉ ምምሕዳራት ድማ ክተሓባበርዎም ኣዘኻኺሮም። ኣብ ማሓደርቲ ንኡስ ዞባታት ተሰነይን ሃይኮታን ድማ ነበርቲ ኣብ ተጠቃምነትን ዕቃብን ናይተን ዲጋታት ተሳትፎም ክዕዝዙ ኣተሓሳሲቦም። ኣባላት ማሕበር ተራድኦ ግፈፍቲ ዓሳ ብግድዮም ብዝረኸብዎ ናይ ስራሕ ዕድል መነባብሮኦም ይመርሑ ከም ዘለዉ ብምግላፅ ምእላይ ኣብ ዲጋታት ዘለዎ ድበት ብጉልበት ሰብ ክዕመም ስለ ዘይከኣል መንግስቲ ቆላሕታ ክገብረሉ ፀዊዖም። እዚ ከምዚ ኢሉ እንከሎ ኣብ ማሓዳሪ ዞባ ጋሽ ባርካ ኣምባሳደር መሓሙድ ዓሊ ሑሪ ኣብ ምምሕዳር ከባቢ ፋንኮ ብምትሕባር ህዝብን ምምሕዳር ዞባን ትህነት ዘላ ናይ ማእከላይ ደረጃ ቤት ትምህርቲ ብምብፃሕ መስርሕ ህንፀት ተዓዚቡ።
0: ኣብ ምምሕዳር ከባቢ ደቂ ዓንዱ ንኡስ ዞባ ዒላ በርዕድ ብምትሕባር መንግስትን ኮምን ዝፀንሐ ፀገም ክፈታሕቲ ፅቢት ዝግበረለን ትካላት ጥዕናን ትምህርትን ይህነፃ ኣለዋ። እተን ኣብ ደረጃ ምፅፋፍ በፂሐን ዘለዋ ትካላት 10 ክፍልታት ንኣገልግሎት ሕክምና 6 ክፍልታት ድማ ንኣገልግሎት ተካላይ ደረጃ ቤት ትምህርቲ ከም ዘጠቃልላ ኣመሓዳርቲ ምምሕዳር ከባቢ ኣቶ ተስፋ ኢየሱስ ቦኽረ ገሊፁ። ሕፅረት ትካላት ጥዕናን ናይ ካልኣይ ደረጃ ቤት ትምህርትን ሽግር ከም ዝፀንሖም ብምጥቃስ ኣብ ማእከላይ ደረጃ ምስ በፅሓ ናይ ዘቋርፃ ዝነበራ ተምሃሮ ቁፅሪ ምስ ምዝዛም ናይዘን ትካላት መሰረታዊ ፍታሕ ክርከቦ ከም ዝኽእል ልዑል እምነት ከም ዘለዎም ሓቢሩ። ኣመሓዳሪት ንኡስ ዞባ ዒላ በርዒድ ወይዘሮ ዓሻ ዓሊኖር ብወገና ነበርቲ ደቂ ዓንዱ ብዝወሰድዎ ተበግሶ ድሕሪ ምሙጓስ እቲ መደብ ንክዕወት ምምሕዳር ዞባ ዓንሰባን ክፍሊ ህንፃዊ ልምዓት ዞባን ከምኡ ውን ትካሎት መሻርክቲ ኣካላት ሞያዊ ኣበርክቶ ከም ዝገብሩ ኣብሪሃ። እዚ ከምዚ ኢሉ እንከሎ ኣብ ኢራ ላዕላይ መደበር ጥዕና፣ ኣብ ሓሊብ መንተል መዋለ ህፃናት፣ ኣብ ባልዋ ድማ ቀፅሪ ቤት ትምህርትን ተወሳኺ ክፍልታትን ብኣበርክቶ

እቶ ህዝቢ ከም እተሰርሐ ወይዘሮ ዓሻ ኣፍሊጣ። ብዘይካዚ ኣብ ሓድሽ ዓዲ ቤተ ፈተነን ናይ ማይ ባስካን ንምስራሕ መደብ ከም ዘሎ ኣብ መደበር ጥዕና ሽዕብ ሰለባ ድማ ህንፃዊ ፅገና ንምግባርን ሽግር ስተማይ ንምፍታሕን መፅናዕቲ ተወዲኡ እቲ ስራሕ ኣብ ቀረባ እዋን ከም ዝጅመር ኣረድያ። ኣዋሃዲት ኮሚቴ ምውጋድ ጎዳእቲ ልምድታት ኣብ ዞባ ደቡባዊ ቀይሕ ባሕሪ ንመሻርክቲ ኣካላት ፍትሒ ፖሊስ ማሕበራዊ ኣገልግሎታትን ናይ ዕርቂ ሽማግለን ካብ 19 ክሳብ 21 ናሓሰ ኣብ ዓሰብ ስልጠና ወዲባ። ኣብዚ ካብ ጨናፍር ዕዮን ማሕበራዊ ድሕነትን ጥዕናን ሃማድየን ብዝቆመት ኣዋሃዲት ኮሚቴ ዝተወደበ ስልጠና ኣብ መሰላት ቆልዑን ደቂ ኣንስትዮን ዕላማን ኣገዳስነትን ክብር መዝገብ ልምዳዊ ክብርታትን ፅልውኡን ጉዳያትን ኣፈታትሖምን ጎዳእቲ ልምድታት ብዓይን ሕጊ ከምኡ ውን ኣብ ሳዕቤናት ክሽቦን ካልኦት ጎዳእቲ ልምድታትን ዘተኮረ ሰፊሕ መብርሂ ተዋሂቡ። ዕላማት ስልጠና ንቕሓት ብምብራኽ ኣብ ምውጋድ ክሽቦን መርዓ ትሕቲ ዕድመን ኣብ ሕብረተሰብ ባህርያዊ ለውጢ ንምምፃእ ብዕቱብ ንምስራሕ እዩ። ኣመሓዳሪ ዞባ ደቡባዊ ቀይሕ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ኣብ ዝሃቦ መዛዘሚ ቃል እታ ኮሚቴ እተካይዶ ፃዕርታት ንክዕወት ሰልጠንቲ ቅላሲ ተራ ክፃወቱ ፀዊዑ። ክቡራትን ክቡራን ቀፅሉ ዝቐርብ ዜና ወፃኢ ንምክታልኩም ደጊመ ብክብሪ ዕድ ኣብ ዜና ወፃኢ ክንሰግር፣ ህንድን ሩስያን ኣብ ምዕባል ቁጠባ ንግዲ ሕርሻ ባህሊ ስነ ፍልጠትን ቴክኖሎጂን ዘተኮረ ስምምዕ ከቲመን። እዚ ስምምዕ እዚ ፕሬዚደንት ቭላድሚር ፑቲን ትማሊ 24 ናሓሰ ምስ ላዕለዋይ ልኡኽ ህንዲ ኣብ ከተማ ሞስኮ ኣብ ዘካይዶ ርክብ እዩ ተኸቲሙ። ብመሰረት ስምምዕ ክልቲአን ሃገራት መጠን ወፍሪ ንግዳዊ ንጥፈታትን ምልውዋጥ ክኢላዊ ዓቕምን ከስፋሓይን። እዚ ከምዚ ኢሉ እንከሎ ኣብ ቀዳማይ መንፈቅ 2026 መጠን ንግዲ ምልውዋጥ ሩስያን ህንድን ምስቲ ናይ ቅድሚኡ ዓመት ተመሳሳሊ ኣዋርሒ ብምንፅፃር ብልዕሊ 800ታዊት ከመዝዓበየ ፀብጻባት ሓቢሮም። ፍርያት ባህርያዊ ጋዝ ነዳድን ሕርሻን ኣብቲ ንግዳዊ ገስጋስ ዝለዓለ ተራ ከም ዝነበሮም ተገሊጹሎ። ክልቲአን ሃገራት ንመጠን ዘካይድዎ ንግዳዊ ምልውዋጥ ክሳብ 2030 ናብ ልዕሊ 100 ቢልዮን ዶላር ክብ ንምባል መደብ ከም ዘለዎን ይግለጽ። ዮርዳኖስ ምስ ህዝባዊት ሪፐብሊክ ቻይና ዝፀንሓ ኩሉ መድያዊ ዝምድና ንምስፋሕ ከም እትሰርሕ ኣፍሊጣ። ካብ 18 ክሳብ 24 ናሓሰ ኣብ ቻይና መብፃሕ ክፍፅም ዝቐነየ ንጉስ ዮርዳኖስ ዓብደላ ዳግማዊ ምስ ፕሬዚደንት ሺ ጂንፒንግ ኣብ ዘካየዶ ዝርርብ ሃገሩ ነቲ ቻይና ትኽተሎ ዘላ ናይ ምዕባለ መስመር ከም እተድንቆ ኣረድዩ። ብዘይካዚ ንጉስ ዓብደላ ዮርዳኖስ ምስ ቻይና ኣብ ፅላታት ሕርሻ ቴክኖሎጂን ትምህርትን ንዘለዋ ምትሕብባር ከም እተዕብዮ ኣነፂሩ። እዚ ከምዚ ኢሉ እንከሎ ቻይናን ዮርዳኖስን ኣብ ምውሓስ ዞባዊ ፀጥታ ከም ዝተሓጋገዘ ገሊፀን። ክልቲአን ሃገራት ቅድሚ 49 ዓመታት ዝኸተምኦ ዲፕሎማስያዊ ዝምድና እወታዊ ገስጋስ የመዝግብ ከም ዘሎ የን ዝሕብራ። ሩስያ ኣብ ምዕባል ፅላት ምክልኻል ዘተኮረ መፅናዕቲ ከም እተካይል ዝገለፀታ ሳተላይት ከም ዝወንጨፈት ሓቢራ። እዛ ትማሊ 24 ናሓሰ ዝተላእከት ሳተላይት ናብቲ ዝድለ ርሕቀት ብዓወት ከም ዝበፅሐት ሚኒስትሪ ምክልኻል ሩስያ እኳ እንተገለፀ ኣብ ህዋን እትፀንሓሉ ግዜ ግና ኣይነፀረን። ሩስያ ነዛ ናይ ሕጂ ደሚርካ ኣብዚ ዓመት እዚ 3 ወታደራውያን ሳተላይታት ከም ዝወንጨፈት ፀብጻባት የረድኡ። ፀጥታኣ ንምውሓስ ወታደራዊ ኣቕማ ተደንፍዕ ዘላ ሩስያ እዚ ተካይዶ ዘላ ጠፈራዊ ንጥፈታት ኣካል ናቱ ምዃኑ ይጥቀስ። ህዝባዊት ሪፐብሊክ ቻይናን ግብፅን ክሳብ መጀመርታ ዝመፅእ ወርሒ መስከረም ዝቕፅል ሓበራዊ ልምምድ ሓይሊ ኣየር ኣበጊሰን። ዕላማ እዚ ኣብ ግዛኣት ግብፂ ዝካየድ ዘሎ ሓበራዊ ልምምድ ወታደራዊ ዝምድነን ንምድንፋዕን ዞባዊ ፀጥታ ንምውሓስን ምዃኑ ገሊፀን። ኣብዚ ልምምድ እዚ ብርክት ዝበላ ዝተፈላለያ ነፈርቲ ኩናት ይሳተፋ ምህላውን ዘይጠቐሱ ኣዘዝቲ ሓይሊ ኣየር ክልቲአን ሃገራት ዓመታዊ ብስሩዕ ክካየድ ምዃኑ ሓቢሮም። ህዝባዊት ሪፐብሊክ ቻይናን ግብፅን ነቲ ልምምድ ኣብ ወርሒ መያዝያ ናይ ዝሓለፈ ዓመት ኣካይደንኦ ምንባረን እውን ፀብጻባት የረድኡ። ኤሮጳዊ ሕብረት ንዩክሬን ልዕሊ 7 ቢልዮን ዶላር ዝዋግኡ ሓድሽ ወታደራዊ ደገፍ ኣፅዲቑ።
እዚ ገዚፍ ሓገዝ ኣብ ምዕዳግ ስርዓተ መከላኸሊ ሚሳይል ስርዓተ

ዳርን ካልእታተ ኳስትን ከም ዝውዕል ኮሚሽን ኤሮጳዊ ሕብረት ኣፍሊጡ። እዚ ከምዚ ኢሉ ከሎ ብሪጣንያ ንዩክሬን ነዊሕ ርሕቀት ክውንጨፍ ዝኽእል ሚሳይል ምምዕባል ዘኽእል ሓበሬታን ቴክኖሎጂን ክትምጥወላ ምዃና ገሊጻ። ቀዳማይ ሚኒስተር ብሪጣንያ ኣንዲ በርንሃም 24 ነሓሰ ምስ ፕሬዚደንት ዩክሬን ቮሎዲሚር ዘለንስኪ ኣብ ዘካይዶ ርክብ እዩ ሃገሩ ነቲ 250 ኪሎ ሜትር ዝውንጨፍ ዘመናዊ ሚሳይል ንምስራሕ ከም እትተሓጋገዝ ኣፍሊጡ። ኣብ ጎድኒ ዩክሬን ከም ዘላ እትገልጽ ብሪጣንያ እትልእኸላ መጠር ወታደራዊ ደገፍ ከም እተዕብዮ ክትሕብር ጸኒሐ። ብሪጣንያ ኣብቲ ኩናት ብቐጥታ ትሳተፍ ከም ዘላ ዝኸስስ መንግስቲ ሩስያ ከዓ ከቢድ ዋጋ ክትከፍል ምዃና ኣጠንቂቑሎ። ሃገራት ኤሮጳ ብዘካቲ ንዩክሬን ዝገብርኦ ዘለዋ ወታደራዊ ደገፍ ንሩስያ ንምድኻም ኣብ ልዕሊኣ ተደጋጋሚ እገዳታት ከጽድቓ ጸኒሐን ኣለዋ። ኢራን ል21 ቢልዮን ኪቢክ ሜትር ዕቑር ባህርያዊ ጋዝ ዘለዎ ሓድሽ ቦታ ከም ዝዳሰሰት ገሊጻ። እዚ ሓድሽ ርኽበት ትሕዝቶ ባህርያዊ ጋዝ ብምስሳን ቁጠባ ሃገሩ ንምድፋዕ ቦታዊ ተራ ከም ዝህልዎ መንግስቲ ኢራን ኣሚትሎ። 24 ትሪልዮን ኪቢክ ሜትር ዕቑር ባህርያዊ ጋዝ ዘለዋ ኢራን በቲ ሃብቲ ንሩስያ ተኸቲላ ኣብ ካልኣይ ደረጃ ተሰሪዓ ትርከብ። ኢራን ብትሕዝቶ ነዳድ እውን ንቬኔዙዌላን ስዑድ ዓረብን ተኸቲላ ኣብ ሳልሳይ ተርታ ከም እትስራዕ ጸብጻባት የረዱ። ክብራትን ክርማን ዜና ቅድሚ ምዛምና ኣርእስታት ክደግመልኩም። መውልድ ኣነቢ ናይ 1448 ሂጅርያ ሎሚ ብልዑል ማዕረግ ተኸቢሩ። ኣመሓዳሪ ዞባ ጋሽ ባርካ ኣብ ንኡስ ዞባታት ተሰነይን ሃይኮታን ብተሳትፎኩም ዝትግበሩ ዘለዉ መደባት ልምዓት ተዓዚቡ። ኣብ ምምሕዳር ከባቢ ደቂ ዓንዱ ንኡስ ዞባ ዒለ በርዒት ትካላት ትምህርትን ጥዕናን ይህነፅ ኣለዋ። ህንድን ሩስያን ኣብ ምምዕባል ቁጠባ ንግዲ ሕርሻ ባህሊ ስነፍጠት ቴክኖሎጂን ዘተኮረ ስምምዕ ከቲመን። ዮርዳኖስ ምስ ቻይና ዝጸንሓ ኩሉ መድያዊ ዝምድና ንምስፋሕ ከም እትሰርሕ ኣፍሊጣ። ሩስያ ኣብ ምምዕባል ጽላት ምክልኻል ዘተኮረ መጽናዕቲ ከም እተካይድ ዝገለጸታ ሳተላይት ከም ዝወንጨፈት ሓቢራ። ንምክታሉ ክመስክር ምስተፍ መርባት ኤርቲቪ ክሓድጎኩም ወገነይ ግን ርኹም ማለት እዩ።

ሜሮን ስባሃቱን ሓንቲ ሸቶ ብምዝጋብ ኣቐዲማ ንፀወታ ብገፊሕ 4 ባዶ መሪሓ እኳ እንትነበረት ድሕራ ዝተበራበረት ኣቑርደት ካብ ዝርእሰን ናይ ክብሮም ቢንያም መንግስቲ ኣብ ሄርሞን ሰሎሙን ናትናኤል ወልዳይን ኣከታቲላ 4 ሸቶ ብምዝጋብ ካብ ድሕሪ ተበጊሳ ማዕረ 4 ብ4 ተፈላለያ ቀፂለን ፀወተን ዘካየዳ ቀይ

ኣመዝጊብዋ ኣብዛ ግጥም ስዑድ ሳልሕ ብሉ ተፃዋታይ ናይ ዝግጥም ተፀዊዑ ኣንጻር ላሳልሕ ዝገጠመት ኣልተሕሪር ቅድሚን ድሕሪን ዕረፍቲ ካብ ኬቨን በረኸት ብዝረኸበተን ክልተ ሸቶታት ኣብ ልዕልታ ካብ ናሆም በረኸት ሓንቲ ሸቶ ዝረኸበት ላሳለ ክልተ ብሓደ ተዓዊታ ንክልተ ሸቶ ኣልተሕሪር ዘመዝገበ ኬቨን በረኸት ድማ ብሉ ተፃዋታይ ናይ ዝግጥም ተፀዊዑ ብሶኒ ኣብ ክልተ ሜዳ ብ6ዱሽተ ግጥማት ቀፂሉ ዝወዕለ ውርድር ኩዕሶ መርበብ ግራስሩት እዚ ዝስዕብ ውፅኢት ተረኺብሎም ኣብ ፖቾፊልያ ካብ ዝተካየዱ ፈለማ ዕድመ 14 15 ደቂ ተባዕትዮ ዕዳጋ ሓሙስ ኣብ ልዕሊ ገዛ ባንዳ 2 ብባዶ ኣብ 16 17 ደቂ ተባዕትዮ ኣብ ባሻውል ንገጀረት 2 ባዶ ብምዕዋት ራብዓይ ተኸታታሊ ዓወት ኣመዝጊባ ንወሳን ተፃወታያ መሪሕ ዮናስ ኣብ መሳርዓ ጠርኒፋ ድሙቕ ዓወት ተመዝግብ ዘላ ዕዳጋ ሓሙስ እውን ንገዛ ባንዳ ኣብ 2 ሰት ኣከታትላ ብምስዓር ብድምር ውፅኢት 2 ባዶ ተዓዊታ ኣብ ተመሳሳሊ ዕድመ ደቂ ተባዕትዮ ሓንቲ ዓወትን ስዕረትን ዝነበረን ጋላ ነፍሐን 4 ስምራን እውን ብዙሕ ተዓዘብቲ ኣብ ዝተረኽብሉ ሰዓት ወሳነ ፀወተን ኣካይደን ኣብዚ ግጥም ድማ 4 ስምራ ኣብ ልዕሊ ጋላ ነፍሒ 2 ባሮ ተዓዊታ ኣብ ካልኣይ ደረጃ ቤት ትምህርቲ እምባህራ ኣብ ዝተካየደ ናይ ዕድመ 14 15 ደቂ ተባዕትዮ ኣኽርያ ምስ 4 ስምራ ተራኺባ 2 ባሮ ብምዕዋት ሳልሳይ ዓወታ ፅሒፋ ኣቐዲመን ክልተ ግዜ ዓወት ኣመዝጊበን ዝተረኸባ ጋላ ነፍሕን ጎዳይፍን እውን ኣብ ዝተረኸባሉ ብዓወት ጋላ ነፍሒ 2 ብ1 ተዛዚሙ ብምትሕባር ጨንፈር ባህልን ስፖርትን ከተማ ከረንን ጨንፈር ትምህርቲ ንኡዞባ ከረንን ከምቲ ብቐጻሊ ውድ ስራሕ ንጥፈታት ህፃናት ክረምታዊ ጉራስሩት ካብ 4 ሓሰ ጀሚሩ ይካይዳሎ ኣብቲ 6 ዓይነታት ስፖርት ኩዕሶ እግሪ መርበብ ሰኪዔት ኣትለቲክስ ቅድም ብሽክለታን ውርድራት ውሽጢ ገዛን ኮይኑ ኣስታት 80 ደቂ ኣንስትዮ ዝርከብዎም 600 ህፃናት ውርድራቶም የካይድለዎም ብዓብዪ ፕሮጀክት ተታሒዙ ዝሰርሓሉ ዘሎ መደብ ግራስሩት ብስፖርት ዝተሃንፀ ኣካልን ጥዑይ ኣእምሮን ዝውንኑ ተካኣቲ ስፖርታውያን ኣብ ምፍራይ ዝህልዎ ተራ ልዑል ብምዃኑ ሓያል ፃዕርን ወፍርን ከም ዘድሊ መዘኻኸሪ ቀሪቡ ቀዳማይ ሰሙን ግጥማት ፕሪምየር ሊግ ዓዲ እንግሊዝ ትማልሶኒ ብሓንቲ ግጥም ቀፂሉ ተኸይዱ ኣብ ዋንጫ ዓለም 2010 ብሓባር ዋንጫ ዓለም ዝዓተሮን ዝሓለፈ ዓመት ኣብ ሓደ ዓመት ውርድር ንሪያል ማድሪድ ዝመርሑ ዛቪ ኣሎንሶን ኣልቫሮ ኣርቤሎኣን ንቸልሲን ፍልሃመን ሒዞም ናይ ምዕራብ ለንደን ደርቢ ብምክያድ ፈላሚ ናይ ፕሪምየር ሊግ ፀወቶም ኣካይዶም ቸልሲ ካብ ኣርሰናል ንዝመን ጸሎቶ ሞርጋን ሮጀርስ ኣብ ጎነቲ ማልያ ቁጽሪ 9 ካብ ዴላብ ዝተረከባ ጃኦ ፔድሮን ኣብ ክራማት ንዕረፍቱ ብዝግባእ ዘመሓደረ ኮል ፓልመርን ኣብ ቅድሚት መስመር መጥቃዕ ተሰሊፋ ጸወታ ጌን ሓደ ደቂ ኣብ ዘይምልእ ግዜ ቸልሲ ብመንገድቲ ኣብ ብሉፅ ቅመኑ ዝርከብ ጃኦ ፔድሮ ኣብ መበል 31 ደቂ ንጸወታ መሪሕ ዝገብረታ ሸቶ ኣመዝጊባ ጃኦ ፔድሮ ካብ ቁፅሪ 20 ናብ ቁፅሪ 9 ምስ ወረደ ኣሰርቶም ቅድሚ ሕጂ ነዛ ማልያ ለቢሶም ዝጠፉ ኣጥቃዕቲ ከይከው ውን ንዝነበረ ስጋት ድማ ቀዲሙ ቀንጢጥዎም ኣብ ማእከል ዝያዳ ቸልሲ ዕብላለ ዝነበራ ፉልሃም ኣብ መበል 23 ደቂ ወዲ 19 ዓመት ኣጥቃዓይ ጆሽ ኪንግ እተ መዓርያ ሸቶ ኣመዝጊብላ ኣብ መበል 41 ደቂ ብውህደት ሓደሽ ትፈረንት ቸልሲ ላክዋን ሮጀርስን ዝተሃንደሰት ኩዕሶ ሞርጋን ሮጀርስ ፋልሜት ሸትኡ ብማልያ ቸልሲ ኣብዚ መድረኽ ኣመዝጊቡ ፀወታ ብመሪሕነት ቸልሲ ንዕረፍቲ ተላኢኹ ድሕሪ ዕረፍቲ 4 ደቂቕ ጥራይ ምስተላዕሎ ኮል ፓልመር ንውፅኢት ፀወታ ናብ 3 ብሓደ ቀይርዎም ኣብ መበል 54 ደቂ ምስ ኣርቤሎኣ ተተሓሒዙ ካብ ማድሪድ ዝመፀ ጎንዛሎ ጋርሻ ንፉልሃም ናብ ፀወታ ዝመለሰት ሸቶ ኣመዝጊቡ ድሕሪ እዚ ብወገን ክልትዮን ክለባ ዝተካየደ ፈተነ ኬንዮ ዕላማ ምህራም ኣብ ሰኪዐት ዝዓርፍ ብዘይምንባሩ ቸልሲ ኣብ ልዕሊ ፉልሃም 3-2 ተዓዊታ ኣብዚ ግጥም ንመስመር መጥቃዕቲ ቸልሲ ዝመርሑ 3 ተፃወቲ ሸቶ ኣብ ምምዝጋብን ቀረብ ኣብ ምግባርን ብምስታፎም ቸልሲ ማዕርክንደይ ብሉፅ መጥቃዕቲ ሃኒፃ መፅያ ዘንፀባርቕ እዩ ኣብዚ ግጥም ሓንቲ ሸቶ ኣመዝጊቡ ሓንቲ ተቀረብ ዝገበረ ኮል ፓልመር ብሉስ ተፃዋታይ ናይ ዝግጥም ተፀዊዑ ባርከ ዝኸበርኩም ተዓዘብቲ ነሮም ትሕዝቶይ ኣብዚ ዛዚመ ኣለኹ ምስ ተርፍ መደባት ኤርቲቪ ሓድገኩም ብወገነይ ብሩኽ መዓልቲ

0: ቃድረስ ሰላመትና ትከበቶ ዓይሳ ምተቕብለትና ወጠንያይ ዋዕላ ብሑሳት ወድራሳት ሓርስ ትሉሉይ ንዛም ሓርስ ወነብረ እግል ዓቦት እቕትሳድ ወጠን ሓንቴላ ትብል ስቕራት ምንዮም 20 እስክ 21 ኣጎስቲ 2023 እቃዓት ማሕበር ሸቃለ ኤርትርያ ኮሴት ጋየሰ እትለሓ 77 ውራቅ ሕፍዝ ለትቀደመቱ ዋዕላ ማለ ከሚስ እትኩሎም ቃዓት ሰሚናራት ትገብ ዋዕላ ሓይሳ ምተቕብለትና እትናዮም በርናምጅና ምና እትቃዓት ሰለስ ቀደመየ ውራቅ እግል ንቐድም ክልኩምቱ ሙተባዕት በኪተት ንተምነ
1: ከምዚ ዓይነት ዋዕላታት ኣብ ዝኾነ ሴክተር ወይ ትካላት ወይ ቁጠባዊ ክፍሊ ናይ ሃገርና ብፍላይ ኣብ ሕርሻ እቲ ዘይማዕበለ ዘሎ ናይ ሕርሻ ክፍሊ ንክምዕብል ኣፍልጦ ዘለዎም ኣብ ሕርሻ እህን ምህን ተባሂሎም እንታይ ይፀገምና ኣብ ሕርሻ ዘሎ መታን ኣለልዮም ኣብ መፍትሒ ተቐንዲ ፀገም ኣብ ሃገርና ዘሎ ሕጂ ውሕስነት ምግቢ ሙሉእ ብሙሉእ ኣይረጋገፅና ዘለና ሕጂ እንታይ ኮይና ኢና ውሕስነት ምግቢ ዘይረጋገፅና ሓደ ክትፈልጥ ኣለካ እቲ ፀገም ምስ ፈለጥካዮ መፍትሒ መታን ክትረክበሉ ተኣኪብካ ናይ ብዙሕ ሓሳባት ናይ ብዙሓት ሰባት ፍልጠት ኣኪብካ ኣብ መፍትሒ ንምምፃእ ይጠቅም እዩ ብጣዕሚ ፍልጠት ካብ ዝተፈላለዩ ሰባት ስለ ዝርከብ ጥራይ ኣብ ተማሃሩ ሰባት ዘይኮነ ተመክሮ ዘለዎም ሓርስቶት ብዛዕባ ሓርሻ ብዙሕ ኣፍልጦ ኣለዎም ምሳኣቶም ተዛቲኻዎም መፍትሒ ትረክብ ስለዚ ተዛቲኻ እዩ መፍትሒ ዝመፅእ ብውልቂ ዝመፅእ መፍትሒ ብዙሕ ኣይህሉን
2: ፅቡቅ ከምዚ ዓይነት ውዕላት ምህላው ሓደ እቲ ቀዳማይ ጥቕሚ እንታይ እቲ ሓሳባት ናይ ዝተፈላለዩ ሰባት ውሒዙ ናብ ሓደ መደምደምታ ወይ ሓደ ናብ ሓደ ዕላማ ከብፀሓካ ከም ዝኽእል ሓደ እዚ ከም ፅቡቕ ጎኒ ኣለዎ ካልኣይ ከዓኒ እንታይ እቲ መፅናዕትታት ቀሪቡ ዘሎ እንታይ ጉድለታት ኣለዎ እንታይ ብልጫታታት ኣለዎ ካብ ሕጂ ኸ እንታይ ክቕፅል ዘለዎ ስፍሕ ዝበለ መረዳእታ ክትረኽበሉ ትኽእል ኣጋጣሚ እዩ ስለዚ ፅቡቅ እዩ ኣብ መንጎተን ሚኒስትርታት ዘሎ ርክባት ንክድልድል ኣብ መንጎ ውልቀ ሰባት እውን ከይተረፈ ዘሎ ርክባት ደልዲሉ ሓደ ሓበራዊ ስራሕ ሓበራዊ ርድኢት ንክህሉ ኣዝዩ ሓጋዚ እዩ ይብል
3: ከምዚ ዓይነት ዋላታት ክግበር ከሎ ምስ ሓደ ምስ ከማካ ዝሰርሕ ዓይነት ከምዝናትካ ዓውዲ ዘለዎ ሰብ ኢኻ ትራኸብ ዘለካ ብዚ እንታይ ትሰርሕ ኣለዎ ትሪኦ ኣለካ እንታይ ትሰርሕ ኣለካ ይርየካ ማለት እዩ እ ንኽትተሓጋገዝ ፅቡቅ እዩ ቦዝ ዘሎ ንሱ ዝሰርሖ ዳታ ይህበካ ንስኻ ዝሰርሐ ከያ ዳታ ተዳሂብካ ሕጂ ኩሉ ሓዋዊስካ ናይ ዝበዝሐ ቦታታት ክትረክብ ትኽእል ኢኻ ማለት እዩ ሓበሬታ

ኣርእስታ ናይታ ዝገበርኳ ፅሕፍቲ ግብረ መልሲ ምህርቲ ሕርሻ ንቀመማዊ ድኩዒ ቀመማዊ ድኩዒ ክንብል ከለና ካብ ደገ ብሃርድ ካረንሲ ወይ ብናይ ወፃኢ ሸርፊ ተገዚኡ ዝመፅእ ድኩዒ ማለት እዩ። ሕጂ እሱ ታሪክ ክንሪኦ ከለና

0: ዘለና ብዙሕ ኣብ ሃገራት ለውጢ ገይሩ እዩ ይግበር እምበር ፀገማት ከዓ ኣለዎ። ሕጂቲ ድኹዒ ምምፃእ ማለት ምህርቲ ክበዝሕ እዩ ዝድለ ዘሎ። ምህርቲ ምስ በዝሐ ነቲ ፀገማት ናይቲ ተምፅኦ ዘለካ ድኹዒ ሸፊኑ ዝያዳ መክሰብ ክበካ ከም ዘለዎ ክተረጋግፅ ኣለካ። እዚኣ እንድሕር ዘይረጋጊፅካ ስቅኢልካ ጥራሕ ኣምፂኢኻ ገንዘብ ከፊልካ ኣከባቢኻ እውን ትብክል ትርኢ ኮንካ ትርጉም የብሉን። ስለዚ ዝኾነ ሃገራት እንታይ እን ዝገብራ ማዕርክ እንደ ይጠቕሙ ሕጂ ታ ኣነ ገይርያ ዘለኹ መፅናዕቲ ከም መበገስ እያ እምበር ብድሕሪኡ ብዙሕ ትንተናታት ናይ ቁጠባዊ ትንተና ዝግበረሉ ኣለዎ። እዚኣ ግን ከም መበገሲ ዝተዘገዛእናዮ ድኩዕስ ብኡ መጠን ምህርቲ ይውስኻሉ ዶ ኣይውስኽን እያ ትሕብር ዘላ። ሕጂ እቲ ዝውስኮ ቁርብ ውሕድ ኢሉ ኮይኑ ስለ ተረክበ እንታይ እዩ ኮይኑ ንዝብል መፅናዕቲ ከዓ ብሕጂ ክግበር ኣለዎ እየ ዝብል እያታ ዝገበርኩ።
1: ሰልፈይ ወረቐት እብ ዶክተር መንግስትኣብ ገብረ ስላሴ እብ ክሱስ መቃወሞት ወበሊስ ፍርያት ሓርስ እቲ ሰማድ ለትብል ወረቐት ቀርበት ጽበጥለ ወረቐት እላ ሰማድ እቲ ዓቦት ፍርያት ሓርስ ለብቱ መንፋዕት ብዙሕ ምንማቱ እቲ ብዙሓት ድወል እዲና ፍርያት ጉሩም ላህባ ምንመገቢ እቲ ኤርትርያ ምን እንርኤ እቲ ዓቦት ፍሪ ሓርስ ፍገሪት ሰኔት ይትረከበምኑ ወመደረት እጠርት ከም ሰብብ እብ ዕልማይት ገበይ ተኣከዳ እብሊ እብ ከእፎ ፍታሕ ንረክብ ወት ዕዉት ፍገሪት እምበፀለ ልብል ኣስእለት ምስሊ ሕልውሉ ኣቕረባ እብሊ ሄ ሰማድ እምበላእቲ ፍርያት ዝወዲዩ መደረት እትኣርድ ወፅበት መዓ ድማ እደ ከምሰል ወዴ ወእብሊ ፍርያት ምን ወክድ እቲ ወክድ ክምሰል ላሓውን ወከ ሸሕ ጽበት ፍርያት ሄ ከምሰል ናዩ ጠቢዓት መኣዛ ከምሰል ኣለቡ ልትሸራሕ እልሌ ጠንደይ ገቢ እት ብዝሐማ ከምሰላ ልትሓዘ ናጅሕ እተይ ከምሰል ኢሉ ትረከምኑ ኣተንበሃ
2: ናቲ ዝነበረት እዚኣ ፕረዘንቴሽን ወይ ዘቕረብኳ ኣርእስቲ እንታይ እያ ትብል ነራ ፍርያምነት ሓመድን መፅናዕቲ ናይ ጨዋምነትን ኣብ ሰለስተ ንኡዛን ሰባታት ናይ ጋሽዋርካ እያ ትብል ነራ። እቲ ቀንዲ ዕላማኣ ዝነበረ ከዓኒ ብዛዕባ ናይ ፍርያምነት ሓመድ ናይ ጨዋምነት ኣፅኒዒካ እንታይ ከ መፍትሒታት ከተምፃሎም ትኽእል ነቶም ኣብኡ ዝረኸብካዮም ጉድለት ወይ ፀገማት ዝረእኸዮም እንታይ መፍትሒታት ክትረኽበሎም ትኽእል ትብል እያ ነራ ማለት እዩ ዕላማ ኣስ

ኣርእስ ናይዛ ሕጂ ዘቕረብኳ ኣብ ናይ ፅግዕተኛታት ናይ ተኽሊ ኔማቶድ ዝበሃሉ ኣዝዮም ደቀቕቲ ፍጡራት እዮም ኣብ ተኽሊ እዮም ዘፅግዕተኛታት ማለት እዩ። ሕጂ ንዕኦም ኣለሊኻ እንታይ ዓይነት ሳዕቤናት እዮም ዝ ኣብ ተኽሊ ከመይ ጌርካ ትከናኸኖም ዝተከላኸሉ ማለት እዩ የነሩ እቲ ኣርእስቲ ናይ ዘቕረብኩዋ

0: ሕጂ ብታሪክ ክንሪኦ ከለና ቀመማ ዶኩዒ ብዙሕ ኣበርክቶ ገይሩ ይበዕለ ይኹን እምበር ገለገለ ፀገማት እንተ ምስኡ ተኣሳሲሮም ዝኸዱ ኮይኖም ሓደ ሓደ ግዜ ከምቲ ዝሓሰብካዮ ዘይክመፅእ ኽእል እዩ። ሕጂ ኣብዚ ናተይ መፅናዕቲ እቲ ሓደ ምእታዊት ድኩዕ እንተ ደኣ ወሰኽ ኣምፂና ሓደ ምእታዊት ወሰኽ ናይ ምህርቲ ነምፅእ ዶ ኣብ ዝብል እያ መፅናዕቲ ነራ። ሕጂ እዚ ግን ክንድኡ ኣይመፅን ኣሎ። ግን እቲ ፀገም ናይቲ ድኩዒ ዘይክኸውን ይኽእል እዩ። ካልእ መዓት ምስኡ ማሕበራዊ ሶሽ ማሕበራዊ ቁጥባዊ ኩነታት እቲ ኣገባብ ኣተሓራርሳ እቲ ኣገባብ ሓርስቶት ዝጥቀምሉ መንገዲ ቴክኖሎጂ ዘይምህላው እሱታት ክኸውን ስለ ዝኽእል መጀመርያ እሱ ይፍታሕ እሞ ሽዑ ትጠንቂ እንታይ ምዃኑ ምስ ተፈለጠ ትጠንቂ ምሰለለኻ ጥራሕኻ ኬሚካል ፈርትላይዘር የድልየናን ኣየድልየናን ትብል ኣብዚ ሕጂ እዋን ኬሚካል ፈርትላይዘር ኣየድልየናን ኢልካ ክትድምድም ኣይከኣልን። ምክንያቱ ከም ተመክሮ ኣብ ካልእ ሃገራት ኬሚካል ፈርትላይዘር ተጠቒመን ከም በዕላ ኢሻ ግሪን ሪቨሉሽን ዝበሃል ብዙሕ ምህርቲ ረኺበን እየን። ኣብናን ሕጂ ውሒዱ ኣሎ ንብል ኣለና። ግን ትጠንቂ እንታይ እዩ ግና እቲ መፅናዕቲ መባእታዊ ስለ ዝኾነ እዚ መፅናዕቲ እዚ ኣብኡ ኣይበፅሓ ኣሎ። ገና ብሕጂ መፅናዕቲ ተገይሩ ዝውሰን ነገር እዩ። ስለዚ ቅመማዊ ድኩዒ ኣይድልን ዝብል ኮንክሉዥን ክንበፅሓ ይክእልና። ክልቲኡ ኢና ንጥቀም ዘለና ክልቲኡ ከዓ ክንጥቀም ንኽእል ኢና። ግን ትጠንቂ ክፍለጥ ኣለዎ።
1: ካልአይት ላትቀደመት ድራሰት እባ ሰይድ ሃብተኣብ ጎይቶም እትገቢእ እብ ክሱስ ስለዝሸርዑ መናፍስ ፓራሳይትስ ኣው መባልዒን ዘርኢ እት ምድርት ሓመልማሎ እባ ትብል ኣርእስ ቀደመ ጽበጠ ሓረስቶት እት ወቅት ሓርስ ለሳድፎም ወሮም እነመታክል ሕማም ባልዒን እትገቢእ እሎም ባልዒን ሎም እብዕንታት ለኢል እትረአው ጀራሲም ኦሞ መናፍስ ለመጽእ ሕማማ ዝርእቱ

እንታይ እዚ መፅናዕቲ እዚ ከም ንፈልጦ እዚ ክሊማ ናይ ሃገርና ብፍላይ ከዓ ናይ ዘዋጋሽ ወርካ እንታይ እቲ ኣሪድ ኤን ሰሚ ኣሪድ ክላይመት ዘለዎ እዩ። ስለዚ እዞም ሓረስቶት እዚኣቶም ከዓኒ እቲ ዝጥቀምሉ ዓይነት መስናዊ ኣገባብ ፋሮው ንብሎ ወይ ብነግሓዊ ዓይነት ኣገባብ እዮም ዝጥቀሙ። ስለዚ ኣብ ከምዚ ዓይነት ኣገባብ ናይ ምምዕባል ናይ ጨዋምነት ክመፅእ ይኽእል እዩ ብዝብል ሕቶ ኢና ነዚ መፅናዕቲ እዚ ኣበጊስናዮ። ስለዚ እቲ ኣብኡ ዝረኸብናዮ መፅናዕቲ ግን ንጨዋምነት ኣዝዩ ትሑት ዝኾነ ኮይኑ ኢና ረኺብናዮ። ብኣንጻሩ እቶም ናይ መእዛታት ናይ ሓመድ ወይ ፍርያምነት ናይ ሓመድ ግን ኣዝዩ ታሕቲ ብፍላይ ካኣቶም ብብዙሕ መጠን ዘድልይዎ ንኣግራብ ወይ ኣትክልቲ ኣብ ውሕድ ደረጃ ፀኒሖምና። ስለዚ ሓረስቶት ነዚኦም ከመይ ገይሮም እዮም ክህብትምዎም ዘለዎም ሓደ መፍትሒታት ዝኾንዎም ከነቐመጥ ክኢልና ማለት እዩ። ስለዚ ብቐፃላ ሚኒስትሪ ሕርሻዊን እዚ ከምዚ ዓይነት ስታይ ይዳጋገም ወይ ዝረበሉ እኳ እንተኾነ ግን ነዛ መፅናዕቲ ኸኒ እሱ ኢና ሪኮመንድ ጌርና ወይ ለበዋታት ኣሕሊፍና ኣሎም ነቶም ሓረስቶት መወዳእታ ማለት እዩ። ንሳቶም እንታይ እዮም ሓረስቶት ብዝተኸኣለ መጠን እቲ ባህርያዊ ድኹዒ ክጥቀሙ ከም ዘለዎም፣ ካልእ ምቅያር ዘራእቲ ከዘውትሩ ከም ዘለዎም ብልምዲ ከዓኒ እንተዳሪናዮም እቶም ሓረስቶት ኣብኡ ዘለዉ ሓደ ዓይነት ዘራእቲ እዮም ድጥቀሙ። ስለዚ እዚ ከዓኒ ነቲ ናይ ኒትሪንት ናይቲ ሓመድ ኣብ ምህብታም ከዓኒ የዳኽሞ እዩ ደሎ ይውሕዳ ኣሎ ማለት። ስለዚ እቲ ሌግምስ ክጥቀሙ ማለት ጥረታት ክዘውትሩ ከም ዘለዎም፣ እንድሕር ደኣ እቲ ኢንኦርጋኒክ ፈርቲላይዘር ክጥቀሙ እንተ ደኣ ኮይኖም ከዓ ብቅኑዕ ዝኾነ ኣገባብ ማለት እዩ ክጥቀሙ ከም ዘለዎም ለበዋታት ሂብናዮም ማለት እዩ። ታዛ ዓብየት ካብዚኣ ሓረስቶት ወይ ካብኣቶም ዝረኸብናዮ ማለት ነቲ መወዳእታት መፅናዕቲ ምስ ገበርና እቲ ዝረኸብናዮ ውፅኢትን ክገብርዎ ዘለዎምን መብርሂ ምስ ሃብናዮም እቲ ቀንዲ ዝተረድእዎ ነገር ሓመድ ማይን ተመርሚሩ እንታይ ጉድለት ኣለዎ ክፈልጡ ክኢሎም ማለት እዩ። ስለዚ እታ ሕጂ ካብኣቶም ዓባይ ተበግሶ ዘላ ባዕላቶም ንሕና ክኢላታት ጥራይ ከይድናዮም ደይኮናሲ ባዕላቶም ሓረስቶት ሓመድን ማይን ከመርምሩ ከም ዝኽእሉ ሓደ ዓብ ዝኾነ ኢንሽቲቭ ወሲዶም ኣለዉ ማለት እዩ።

0: ሓንቲ ተኽሊ እንተደኣ እኹል ማይ ሂብካያ፣ እኹል ድኽዒ ሂብካያ፣ እቲ ዘድልያ ማለት እዩ እንተ ሂብካያ ክሳዕቢ እንተ ዘይክኢላ ሓፃር እንተ ኮይና ተደኽዲኻ ማለት እዩ እዚ ገለ ነገር ኣሎ ማለት እዩ። እንታይ ትፀገም ንዑኡ ክትፈልጦ ክትክእል ኣለካ። እዚ ንሱ ንዑ ፈሊጥካ ንዑ መፍትሒ እንተ ጌርካ ኣለካ እቲ ምህርቲ ክዓቢ እዩ ናይ ግድን እዩ ዝዓቢ ማለት እዩ። ሕጂ ኩሎም ዓይነት እዚኦም ጥራይ ኣይኮኑን ብዙሓት ዓይነት እዮም ዘለዉ። ንብምልኦም እንተ ኣፅኒዕኻ ነናቶም ኣገባብ መከላኸልዎም እንተ ተጌርካሉ እቲ ምህርቲ ግድን እዩ ዝዓቢ።
1: ለባህ ስትል ለሳድፍ ሕማም ዘርኢ ከእፎ ከም ልትሳሬ ለሕማም ለጸብጠዩ ዘርኢ ምነሊ ጸብጠዩ እብከፎ ልትፈረግ ወልትሌሌ ኣግቡይ ዳፍዖቱ ሄ ሚመስል እተለትብል ኣርእስ ፋይ ሕፍዙ ቀደመ።

እቲ ውፅኢት ከምዚ ክብለካ ድፀናሕኩ እቲ ናይ ትሕዝቶ ናይቲ ሓመድ ብፍላይ ኣብ ናይ ናይትሮጅን ፎስፎረስ ኤንድ ኦርጋኒክ ማተር እዚኦም ኣብ ታሕቲ ወይ ከዓ ኣሎ ኮይኖም ረኪብናዮም። ስለዚ ነዚኣቶም ብተካለ መጠን ካብቲ ህቦም ኣለዎም ማለት እዩ። ምክንያቱ እዚኣቶም

0: ሃብቶምን ማለት እቲ ናትካ ፍርያምነት እናጎደለ እናጎደለ ይኸይድ ማለት እዩ። ስለዚ ነዚኣቶም እተኻለ መጠን ካብትምዎም ከም ዘለዎም ለበዋሂብና እዮም ማለት እዩ።
1: መላሕት ግልዘሪ ምንገብ ወተዩ ፍገሪ ሰኔት ከምሰሊ ኢለ ህይብ ኣመርደ እደንጎ ባህቱ ሓረስትዎት ምስል ሰብ መቕደራት ሓርስ እንደሳደው ትርበት ምድሮም እንዳኣመረው ፍርያቶም ግላ ኣዚዱ ከም ቆድሮ ሸርሕ ኣእምሮ ትርበት እተይ እበኑ እንደይገቢ ምእንዘሪ ማ ሰዳይት ከምሰልታ ሸርሓ እደንጎ በ ምናእተ ዋዕላ ላሓድረው ምሻረከት ናይ ስኣል ወበሊስ በክተሂባ ወንቓሽ ፈዳብ ገባእቶን እብልናዮም 20 ኣጎስት በርናምጅ ዋዕላ እብልተማ
2: ዋ ንሶም ዳ ብዙሕ ነገር ኣለዎ ዝተረፎ ነገር ኣለዎ። ምክንያቱ ክሳብቲ ዝተሓተ ነገር ክትፎ ብሎ ለካ ክተዝና ኣለካ ክሳብዚ ከይዱ ዘሎ ግን ፅቡቕ እያ እንተዋሓደ ሲ እቲ ሳዕብናት ናይቲ ምህርቲ ዘጉድሎ ዘሎ ውሕድ ዝገብሮ ዘሎ እንታይ ምዃኑ ትፈልጥ ትኽእል ኢኻ ማለት እዩ ኣብቲ ዘፅናዕካዮ ቦታ

ቀመማዊ ድሕሪ ጥቕሙ ከም ትዝበልክዎ ብቐሊሉ ክትጥቀመሉ ትኽእል ኢኻ። ኣብ ሓፂር ግዜ ንብዙሕ ክተባፅሕ ትኽእል ኢኻ። ጉድኣቱ ከዓ ከምቲ ዝገለፅናዮ ኣከባቢ ክብክለልካ ይኽእል እዩ። ገንዘብ ክፊልካ ከዓ ክተምፆ ገንዘብ ከዓ ክውዳኣልካ ይኽእል እዩ። እቲ ባህርያዊ ድሕ ከዓ እቶም ናይ ሶይል ናይ ሓመድ ክኢላታት ዝያዳ ከም ዝገልፅዎ ንሓመድ ይህብትሞ እዩ ማለት ቅርፁ የመሓይሾ እዩ። ማይ ናይ ምትሓዝ ክእለቱ ብዙሕ ነገር ጥቕሚ ኣለዎ፣ ግን ንሰፊሕ መሬት ክትጥቀመሉ ከዓ ይኸብደካ። ስለዚ ክልቲኡ ንናቱ ጥቕምን ጉድኣትን ኣለዎ።

ኦኬ ከምዚ ዓይነት ዋዕላታት ንክግበር ኣዝዩ ኣገዳሲ እዩ። እንታይ ካብዚኣ ክርዳእኪ ኢለ ብዙሕ ሓሳባት ናትካ ናይቲ ዝገበርከዮ መፅናዕትታት እውን እንታይ ጉድለት ነይርዎ እንታይ ክትገብር ኣለካ ንመጻኢ ብዙሕ ሓሳባት ዝረኸብ ኩሉ ኣጋጣሚ እዩ። ስለዚ ከምዚ ዓይነት ዋዕላታት ንቐጻለ እውን ክህሉ ከም ዘለዎ ለባዋ የመሓላልፍ። ካልእ ኣብዚ ካልኦት እውን ጥራሕ ክኢላታት ጥራሕ ኮይኑ ምክንያቱ መበገሲ ናይ ኩሉ ወይ ታርጌት ናትና እንታይ ሓረስቶት እዮም። ሓረስቶት እንተ ደኣ ሃልዮም ከዓኒ እቲ እሳቶም ዝፅግሞም ዘሎ ኣብዚ ከምፅዎ ሞ ናይ ብዙሕ ሰብ ሓሳባት ተባሃሊሉ ከዓ ንዕኡ ዝኸውን መፍትሒ ከዓ ክመፅእ ምእንቲ ሓረስቶት ክሳተፍሉ ዝኽእሉ መንገዲ ክፍጠር ክኽእል ኣለዎ። ምክንያቱ ኣብ መወዳእታ ዕላማና ንመን እዩ? ንሓረስታይ ንምንቃሕ። ስለዚ ሓረስታይ ከዓ ኣብ ከምዚ ዓይነት ዋዕላ ተሳቲፉ ጸገማቱ ከፍስስ ርእቶታቱ ክህብ እላዎ ማለት እዩ።

እዚ ሕጂ ክስታይ ከምዚ ኣዝዮም ደቀቕቲ ምስ ምዃኖም ኣነ ሓረስቶት ጥራይ ደይኮነስ ዋላ ነቲ ክኢላ ኸማ ብዙሕ ጥንቃቐ እዩ ዝሓትት ነዚኦም ንክትፈልጦም ማለት እዩ። ምክንያቱ ኣዝዮም ደቀቕቲ እዮም ኣብ ትሕቲ መሬት ኮይኖም ነቲ ሱር እዮም ካ ክስታይ ዝገብሮ በቲ ሱር እዮም ዝጅምርቶም ዝበዝሑ ማለት እዩ።

0: ጀናገሊኦም እቲ ምልክታት ዝረአ ፍሉጥ እዩ ቱርያኻ እቲ ሱሪ ሓብጥ ወይ ገለ ቱርያኻ ካልእ ግን እንታይ እዩ እቲ ተኽሊ ክትሓፅር እያ ቆፅላ ብጫ ክኸውን እዩ ወይ ክትፅምሉያ ስለዚ እዚ ንሶም እዮም ኢልካ ስኢልካ ሓንደራ ኢልካ ክሳይ ትገብረሉ ይኮነን መድኒት ትገብረሉ ኣይኮነን ወይ ክሳይ ካልእት ኣለዉ ከምኡ ዓይነት ክሳይ ከምፅ ዝኽእሉ ኣብ ነዲኩዑ እንተዳግሉ ኢልና ላስ ብጫ ቆፅሊ ክህልዋይ ፅቡቅ ጌራ ከ ኣይትዓብን እያ ማለት እዩ ወይ ማይ እንተጎዲልዋ ዝጋ ሕጂ እኹል ማይ እኹል ድኩዒ ሂብካ ካልኦት ዓይነት ንኦም ዝመስሉ ደቀቕቲ ተዋስያን ኣለዉ ንኦም ፈሊኻ ኣለሊኻ ኢኻ ነናቶም ኣገባብ ክሳይ ስለ ዘለዎም ናቱ ኣገባብ መከላኸሊ ክትገብረሉ ክትክእል ኣለካ ማለት እዩ
1: ሓርስ ፀይማት እተይ ሻዕቢ ኤርትርያ ሰበቱ እብል ምውነት እግል ትዕቤ ወእተይ እግል ልብዛሕ ድራሳት ወፈም ምጅተማዕ ዓበዮት ምህም ሰበት ገቢ እቲ ኩሉ መጃላት ተረከሰ ድራሳት ወብሕ ዝገብህላ እግልሚ ገቢል ኤርትርያ መንበረቱ እቲ ሓርስ ለተንከበስ ሰበት ገበት

ሓርሶት ሕጂ እንተ ደኣ ሓንቲ ነገር ብተግባር ኣርኢኸዮም ጥቕሚ እንተ ደኣ ላታ ቀልጢፎም ይቕበልዋ እዮም። ንግዜኡ ጉድኣት እንተ ደኣ ርኣቶም ግን ኣይቅበልዋን እዮም። ስለዚ ተመክሩ ኣሎዎም ዞም ሓርሶት ንገዛ ርእሶም እቲ ድኹዒ ባህርያዊ ድኹዒ ክንጥቀም ምኽኣልና ግን ብዙሕ ስለ ዘድልየና ንኹሉ ግራትና ክሽፍነና ዓቕሚ ክሕፅርና እዩ። ስለዚ ተዘይ ኮይኑ እቲ ቀመማዊ ድኹዒ ተባሂሉ ዝተሰርሐሉ ምክንያቱ እኮ ነቲ ድኽመታት ናይ ባህርያዊ ድኹዒ ንክሽፍን ኢሉ እዩ። ብሓፂሩ ዝውሑድ ብዙሕ ቦታ ክትሽፍነሉ ብቐሊሉ ኣጓዓዝካ ክትጥቀመሉ ስለ ዝከኣል ተን ዘድልያኻ ማዕድናት ከዓ ውሱናት ተን ዘድልያኻ ዚአንዚአንዚአን ጎዲላ እታ ዘላልልካ ፅኒዕኻ ኣብኣ ከለካ ንዕን ምትካእ ተባሂሉ እዩ ተገይሩ። ግን ከምኡ ጌይርካ እንተ ደኣ ምህርቲ ዘይወሲኹ ግን ስለምንታይ ትገዝኦ ዝብል እያታ ኣብ ሕቶ ክትመፅእ ዘለዋ። ሕጂ እዚኣ እታ ሕቶ ገይርና ገዲፍና እያ ዘለና ኣብቲ መፅናዕቲ እዩ።

0: ክረክበል ዝያለ
1: ወእዚ ክቕፅል ኣለዎ። ምክንያቱ ኣትሊስ ብዙሓት ሰባት ረኺብና ተላሊና ኣለና፣ እቲ ብሓንሳብ ከም ዝናትና ክሰርሕ ዝኽእል ሰብ ረኺብና ኣለና ማለት እዩ። ስለዚ እዚ ቀፃልነት ክህልዎ ኣለዎ። ካልእ ከዓ እዚ ጥራይ ዘይኮነ እዚ ዝተሰርሐ መፅናዕቲ ሲ ክሕተም ኣለዎ። ኣብ ካልኦት ሃገራት ኣለዋጀ ክስታይ ዝሓትማ ናይ ተክስታይ ኣለዎ ዝኣብ ወይ ክሕተም ኣለዎ። ኣብናትና ከዓ ከምኡ ክህልዎን ኣለዎ። ብዝተፈላለዩ ዓይነት ቋንቋታት እንዳተሓትመ እንተ ንሓረስቶት ተተዋሂቦም ሓረስቶት ከዓ ክፈልጥ ወዮም ማለት እዩ። እንተዳ ተሰሪሑ ተቐሚጡ ግን ዋላ ሓደ ዝጥቀመሉ ሰብ የለን። እሱ ከዓኒ ንቀፃልነቱ ከዓ ዋላ ሓንቲ ክሳይ ረብሓ የብሉን ማለት እዩ። ኣነ ሰሪሐ ኣቐሚጠ ኣለኹ ኣነ ጥራይ ዝፈልጣ ወይ ከዓ ትምሳይ ኣብ ቀረባ ዘሎ ሰብ ጥራይ ዝፈልጣ ካልእ ሰብ ብካልእ ቦታ እንተ ከምናተይ ንዑ ቀፂሉ ነታ ኣነ ጎዲላት ንዘላ መሊኡ መፅናዕቲ ክገብር እንተ ኮይኑ ግን ክዝርጋሕ ኣለዎ ውሃብ ክኽእል ኣለዎ ማለት እዩ። ሽዑ ኢኻ እቲ ክሳይ እንዳተማሓየሸ እንዳዓበየ እንዳፀፈፈን ዝኸይድ ማለት እዩ።

ብመሰረቱ ሳይንሳዊ መፅናዕቲ ቀጻሊ ክኸውን ኣለዎ። ሳይንሳዊ መፅናዕቲ ቀጻሊ ኮይኑ ሓበሬታታት ኣብ ደገ ዘለዉ ምሁራት፣ ኣብ ውሽጢ ዘለዉ ምሁራት፣ ኣብ ውሽጢ ዘለዉ ሓረስቶት ብፍላይ ምስ ሕርሻ ዝተሓዝ ኩነታት እንዳተላዘብካ እቲ ናይ ፉድ ሴኪሪቲ ወይ ከዓ ነብስኻ ናይ ምክኣል ይኹን ናይ ሕርሻ ፉድ ሴኪሪቲ ንምርግጋፅ እዚ ኮንፈረንስ ከምዝታት ዓይነት ዋዕላታት ብጣዕሚ ኣገዳሲ እዩ። ቀጻሊ ክግበር ክኽእል ኣለዎ። እዚ ክሳብ ሕጂ ምኒስትሪ ሕርሻ ብዙሕ ኩምታት ይገብር ኣሎ። እንዳማዕበሎ ከዓ ከይድ ተስፋ ንገብር ዋዕላታት

ሰላም ዝኸበርኩምን ዝኸበርክንን ተኸታተልቲ ለስ ስፖርት ከመይ ቀኒኹም ንሎሚ ቀዳምውን ንዓኹም ይምህሩ ይሕብሩ ከምኡውን የዛንዩ ዝበልናዮም ትሕዝቶ ሒዝናልኩም ቀሪብና ኣለና። መደብና ጀሚሩ ክሳብ ዝፍፀም ድማ ምሳና ክትፀንሑ ብክብሪ ዝዕድም ኣሚር ዓልየ። እምባርከስ መደብና ከምቲ ልሙድ ብጣዕሚ ዜማ እዩ ክፍልም ነዛ ትስዕብ ጣዕሚ ዜማ ብሓባር ነስተማቕራ።

0: ሰላም ዝኸበርኩም ተኸታተልቲ፣ ንምጅማር ሓድሽ ዓመተ ስፖርት ግጥማት ፕሪምየር ሊግ ዓዲ እንግሊዝ ምኽንያት ብምግባር ዘዳለኽዎ ሰፊሕ ትንተና ሒዘልኩም ቀሪበ ኣለኹ። ሰናይ ምክትታል።
1: That's nicely worked by Bournemouth. Croupy! That is a sensational opening goal from Junior Croupy.
0: መላ ኣፍቃሪ ኩዕሶ እግሪ ክጅምረሉ ብሃንቀውታ ፅቤት ዘሎ ግጥማት ፕሪምየር ሊግ ዓዲ እንግሊዝ ናይ ዝተፈላለየ ክለባትን ደገፍትንን ትፅቢት ንክምልስ ናይሎም ዓመት ውርድሩ ድማ ንኩለን ክለባት ልዕሊ ዝኾነ ግዜ ክፉት ክኸውን ብኣግቡ ትፅቢት ይግበር። ናይ ማንቸስተር ሲቲ ናይ ዕብላለ ዘመን ኣብ ትሕቲ ፔፕ ጓርዲዮላ ኣብቂዕሎም። ኣርሰናል ልዕሊ 22 ዓመታት ንፈለማ ግዜ ክብራ ንምዕቃብ ክትኣቱያ። ሊቨርፑልን ቸልሲን ብሓደሽቲ ኣሰልጥንቲ እናተመርሓ መሳርዐን ኣደልዲለን ይርከባ። ማንቸስተር ዩናይትድ ነቲ ነዊሕ ግዜ ኣጥፍያቶ ጸንሐት መንነታ ንምምላስ ሃድና ትቕጽላላ። ንሎም ዓመት መድረኽ ፕሪምየር ሊግ እንግሊዝ ኣብ ዙርያ ዞም ኣቐዲሞም ዝተጠቕሱ ዛዕባታት ተንጠልጢሉ ዝመጽእ 10 ኣዋርሕ ከሳልየናዩ። ካብቲ ዋንጫ ንምዕታር ዝግበር ቅልስ ብተወሳኺ ኣብ ኩሉ ኩርናዓት ናይቲ ሊግ ዝረኣዩ ዓበይቲ ዛንታታት ክህልው እዮም። ካብ ነቲ ናይ ውድድር ዓመት ክቕይሩ ዝኽእሉን ዝውስኑን ዕድግታት ናይ ተጸወቲ ኣብ መንጎ ኣጥቃዕቲ ዝህሉ ናይ ምምዝጋብ ሸውቲ ቅልስ ካብ ታሕቲ ናብቲ ሊግ ዝደየባ ክለባት ኣብቲ ሊግ ንምጽናሕ ዝጽበየን ብዶ፣ ከምኡ ውን እተን ኣብቲ መድረኽ ነዊሕ ዓመታት ጽንሓ ጋንታታት ካብቲ ሊግ ንዘይምውራድ ዝገብሮ ውግእን ካልእን የጠቓልል። እዞም ኩሎም ነጥብታት ምዘይ ትፅቢታውያን ለውጥታትን ምግልባጣትን ተደሚሩ ንመድረኽ ፕሪምየር ሊግ ዓዲ እንግሊዝ እቲ ዝበለጸ ሊግ ኣብዛ ፕላኔት ምድሪ ይገብሮም። እዞም ስዕቡ ነጥብታት ኣብዛ ሓድሽ ናይ ውድድር ዓመት ክንከታተሎም ዝግባአን ዓበይቲ ዛዕባታትን ኣርእስታትን እዮም። ቀዳማይ ማንቸስተር ሲቲ ድሕሪ ጓርዲዮላ ኣብ ፕሪምየር ሊግ እታ መለክዒት ሓይሊ ጋንታ ኮይና ክትቅጽል ትኽእል ዶ? ናይ 2026-27 ፕሪምየር ሊግ ቅድመ ትንተናና ብሓደ ዓብ ሕቶ ንጀምሮም። ድሕሪ ብዙሕ ዓመታት ልዕልና ማንቸስተር ሲቲ ነቲ ዝቕጽል ዘመን ዕብላለ ኩዕሶ እግሪ ዓዲ እንግሊዝ መንያ ክትመርሖም። ፔፕ ጓርዲዮላ ንኣስታት 10 ዓመታት ንማንቸስተር ሲቲ ካብ ሓንቲ ሓያል ጋንታ ናብ ናይቲ ሊግ መለክዒ ጋንታ ቐይርዋ። ኣብ ትሕቲ መዝነቱ መሓዝ ኩዕሶ ናብ ሙሉእ ምቁጻር ተቐይሩ። ጸቕጢ ወይ ፕሬሲንግ ናብ ትኽክለኛን ዝተወደበን ኣገባብ ተቐይሩ። ዓወት ምምዝጋብ ካብ ዓብ ዓወት ምዃን ንላዕሊ ናብ ንቡር ትፅቢት ተለዊጡ። ምልቃቅ ጓርዲዮላ ካብ ማንቸስተር ሲቲ ምበኣር ተኸታታሊ ናይ ሊግ ዓወታት ምምዝጋብ ታሪካዊ ስሉሳዊ ዓወት ከምኡ ውን ኣብ ኩዕሶ እግሪ ዓዲ እንግሊዝ ዝረአ ሳሕቲ ዝንፀባረቕ ገጻልነት ወይ ድማ ኮንሲስተንሲ ናይ ዓወት መኸተምታ ዝረኽበሉ ዘመን እዩ። ኣብዚ ሓድሽ ናይ ውድድር ዓመት ንማንቸስተር ሲቲ ዓብ ብድሆ ክኾና ዝኽእል ንመሰርዓ ብወርልድ ክላስ ተፃወቲ ምትክእ ኣይኮነን።

እቲ ዓበት ጽቕጥን ብድሆን ኣብ ልዕሊ እቲ ልዕሊ 9 ዓመታት ንወንበር ምስልጣን ፔፕ ጓርዲዮላ ኮፍ ክብለሉ ብሓለፍቲ ናይታ ጋንታ ዝተቐብአ ኢንዞ ማሬስካ እዩ። ማሬስካ ነታ ፍጹምነት ዝለመደት ጋንታ ናይ ገዛ ርእሱ ታክቲካዊ መንነት ብምትሕንፋጽ ነቲ ጓርዲዮላ ኣብ ዝሓለፉ ዓመታት ዝሃነፆ ናይ ዓወት ባህሊ ክዕቅቦ ክሕተት እዩ። እዚ ንዝኾነ ኣሰልጣኒ ከቢድ ሓላፍነት ዝስክም እዩ። ምክንያቱ ማንቸስተር ሲቲ ኣብ ቀጻልነት ዘለዎ ዓወትን ኣብዚ ልዑል ደረጃ ብቕዓ

0: ዕዲ መሪሕነት ኢንዞ ማሬስካ እቲ ናይ ፔፕ ጓርዲዮላ ብሉፕሪንት ድሕረ ምውፃእ ፈጣሪኡ ክሳብ ክንደይ ሓይሊ ከም ዘለዎ ከንፀባርቕን ብዘይቡ ክቕፅል ይኽእል ድዩ ወይስ ሲቲ ናብ ሓድሽ ዘበን ዘይርጉፅነት ተኣቱላ ዝብል መልሲ ክህብ እዩ። ብካልእ ወገን ምውፃእ ጓርዲዮላ ካልእ ሓድሽ ቨርዥን ማንቸስተር ሲቲ ንኽፍጠር ምኽንያት ክኸውን ይኽእል እዩ። ከም እንደገና ንፅዋዕ ፕሪምየር ሊግ ክወዳደር ዝኽእል ሓደስቲ ሓሳባትን ብናፅነት ምፅዋትን ዝሓዘለ ሓድሽ መንነት ከምፅእ ኣላ ይኽእል እዩ። ካልኣይ ማንቸስተር ሲቲ ገና ደርማስ ጋንታ እያ። ይኹን ግን ናብ ዘይተፈልጠ መንገዲ ተኣቱላ ሓደ ክበሃልን ክግለፅን ዘለዎ ነጥቢ ማንቸስተር ሲቲ ምስ ኩሉ ኣብታ ጋንታ ተገይሩ ዘሎ ለውጡታት ኣትሒትካ ክትርእያ ዘይብልካ ጋንታ እያ። ድሕሪ ዘመነ ጓርዲዮላ ዝተበገሰ ፍልቀት ናይዛ ጋንታ ድሮ ጀሚሩሎ ምምፃ ኤልዮት ኣንደርሰን ምስ ተለዋዋጢ ባህርያት ናይ ኣፀዋውትኡ ምስ ኩዕሶ ዘለዎ ስልታዊ ርድኢትን ብልሕን ከምኡውን ኣብ ትሕቲ ፀቕጢ ኩዕሶ ኸብኪብካ ናይ ምኻድ ዘለዎ ዓቕምን ማንቸስተር ሲቲ ድሕሪ ምኻድ ጓርዲዮላ ክህልዋ ንእትደሊ ሓይለን ቁፅፅርን ኣብ መስመር ምክፍፋል ሓድሽ ልዕልነት ዝህባዩ ዛጊት እቲ ዝያዳ ትፅቢት ኣብ ልዕሊ ኤርሊንግ ሃላንድ እዩ ክሰፍን ዘይቋርፅ ሸቶ ናይ ምምዝጋብ ብቕዓቱ ድሕሪ ዋንጫ ዓለም ሒዝዎ ዝመፅእ ቁመና ንተወሰኽቲ ክብርታት ንምስባር ሒዝዎ ዝብገስ ሸውሃትን ማእከል ስሕበት ማንቸስተር ሲቲ ኮይኑ ክቕፅል እዩ። እቲ ሕቶ ማንቸስተር ሲቲ ብልጫታት ኣለዋ ድዩ ወይስ የብላን ኣይኮነን። እቲ ሕቶ እቲ ንዓመታት ኣብ ትሕቲ ጓርዲዮላ ዝሃነፀቶ ናይ ዓወት ጉዕዝኣን መለክዒት ናይቲ ሊግ ምዃናን ድሕሪ ምኻድ ናይቲ ስጳኛዊ ትቕፅሎ ዶ ዝብል እዩ።
1: Nunes, good position. It'll clip ball in and in by O'Reilly for number two. Nico O'Reilly, born and bred through the academy. Has he won the Carabao Cup for Manchester City?
0: ሳልሳይ ኣርሰናል ንካልኣይ ተኸታታሊ ዓመት ፅዋዕ ፕሪምየር ሊግ ክትዓትር ትኽእል ድያ። ደገፍቲ ኣርሰናል ዝሓለፈ ዓመት ድሕሪ ክልተ ዕቑዳት ዝተጓናፀፉ ዓወት ናይ ነዊሕ ዓመታት ትፅቢቶም ዝምለሰ ዓወት ጥራይ ኣይነበረን። ንዓመታት ዝኣክል ብሚኬል ኣርቴታ ክህነፅ ንፀንሐ ዱልዱል መስመር ምክልኻል፣ ፅሬቱ ዝሓለወ መስመር መጥቃዕቲ ምስ ምህናፅ ናይ ዓወት ክኖተይ እምሮ ኣብ ተፃወት ተደሚሩ ንዝሰርሖ ናይ ሻምፒዮንነት ፎርሙላ ሞሳን ሽልማትን ዝሃቦ ውፅኢት እዩ ኣመዝጊቡ። ሕጂ እቲ ዓብ ሕቶ ዝኸውን ኣርሰናል ናይ ዝሓለፈ ዓመት ዓወታ ክደግሞ ትኽእል ድያ ዝብል እዩ። ታሪክ ከም ዝሕብረና ክብርኻ ንምዕቃብ ካብ ምዕዋት ንላዕሊ ዝኸበደ ብድሆ ዘቐምጠልካ ምዃን እዩ። ኩሉ ሻምፒዮን ዕላማ ናይቲ ንዓወት ፅሚ ዘለዎ ተወዳዳሪ እዩ። ቀጻሊ ፀቕጢ ሜድያ ዘይፍለዮን ሰሙን መፀ ፍጹምነት ዝጸልቡ ደገፍቲ ዝፅበይዎ ምዃን እዩ። ስለዚ ምዕዋት ዋንጫ ከቢድ እኳ እንተኾነ ክብርኻ ንምዕቃብ ግን እቲ ዝያዳ ዝኸበደ ፈተነ ይገብሮ። ኣርሰናል ናብዚ ሓድሽ ናይ ውድድር ዓመት ካብ ሃዳኒት ንላዕሊ ናብ ተሃዳኒት ጋንታ ኮይና ክትኣት እያ። ኣርሰናል ቅድሚ ሕጂ ዋንጫ ንምዕታር ትቃለ ዝነበረት ጋንታ ኮይና ኣብዚ ሓድሽ ናይ ውድድር ዓመት ግን እታ ኩለን ተወዳደርቲ ክለባት ኣብ ልዕሊ ዓወት ከመዝግባላ ዝቃለሳ ጋንታ ኮይና ክትመጽ እያ። ነፍሲ ወከፍ እተባኽና ነጥቢ ዓብ ፀቕጢ እናፈጥረትላ ክትመጽ እያ። ኩለን መወዳድርታ ክለባት እውን ከም ሓንቲ ዝዓብየት ናይ መለክዒተን ፈተና ክወስዳ እየን። ኣርሰናል ጽኑዑን ክብራ ክትዕቅብ ዝኽእላ መሰረትን ሃኒፃ ዘላ ጋንት እያ። ጋነርስ ብመሪሕነት ማርቲን ኦዴጋር ብልዕልና ማእከል ሜዳ ዴክላን ራይስን ብሩኖ ጎማረሽን ኣብ ወሳኒ ግዜ ፀወታ ክዕውትን ክውስንን ዝኽእል ብቕዓት ቡካዮ ሳካ ክትዓጥቕ እያ። ኣብዚ ክለባት መሳርዐን ንምድልዳል ብንጥፈት ሰርሓሉ ዘለዋ ናይ ክራማት ዕድጊ ተፃወቲ ስም ኣርሰናል ምስ ወርልድ ክላስ ዝኣመሰሉ ተፃወቲ ይተኣሰር ብምህላው ድማ ሕልሚ ተወሰኽቲ ዓወታት ናይታ ጋንታ ኣበሪኽሎም። ንኣርሰናል ብቐጥታ ናብ ካልእ ቨርጅን ዝወስዳ ዕውት መስርሕ ዕድጊ ክኸውን እዩ። እቲ ዝዓበየ ፈተና ሚካኤል ኣርቴታ ኣብዚ ከቢድን ነዊሕን ናይ ውድድር ዓመት ቀጻልነት ዘለዎ ፅንዓት ናይ ተፃወቱን ሓይሊ ናይ ፀወታን ምሕላውን ምርግጋፅን እዩ። ከምኡ ውን መጉዳኣት ተፃወቲ ብምውጋድ ፀቕጢ ፕሪምየር ሊግ ምስ ኤሮፓውን ዘቤታውን ውድድራት ሚዛኑ ሓሊኻ ምኻድ ካብቲ ነዚ ስጳኛዊ ፅቤት ዘሎ ከቢድ ብድሆ እዩ። ኣርሰናል ነቲ ኣብ ልዕሊያ ኣንጠጥዩ ዝጅምር ትፅቢት ከምቲ ድሕሪ 22 ዓመታት ዋንጫ ንምዕታር ዘረኣየቶ ፅንዓት ክትቋፀሮ እንትኽኢላ ዝሓለፈ ዓመት ተጓናፀፈት ዓወት ሓንሳብ ጥራይ ዝመፅእ ዓወት ዘይኮነ መጀመርያ ናይቲ ኣብ ሰሜን ለንደን ዝፍጠር ዘሎ ሓድሽ ዘመን ልዕልና ወይ ዳይናስቲ ምዃኑ ናይ ምርግጋፅ ሰፊሕ ዕድል ኣለዋ። ኣርሰናል ኩለን መዋድርታ ሒዘንዎ ክብገሳ ሓበሬታ ዝብህጋ ሞሞንተም ናይ ዓወት ሒዛ ክትብገስ እያ። ድሕር ደጊም ኣርሰናል እታ ቅድሚ ሕጂ ንማንቸስተር ሲቲ ትስዕባ ዝነበረት ብምንእስያ ተፃወቲ ዝተሃንፀት ጋንታ ኣይኮነትን። ኩለን መዋድርቲ ክለባት ክሓልፋ ዘለዎን ሓዳስ መለክዒት እያ። ጽኑዕ መስመር ምክልኻላ፣ ታክቲካዊ ዲስፕሊናን እቶም ኣብ ዝለዕለ ቁመና ናይ

0: ወቶም ዝርከቡ ከም ዴክላን ራይስ፣ ቡካዮ ሳካ፣ ማርቲን ኦዴጋርድን ዝኣመሰሉ ተፃወታ ንስርወ ዓወት ናይ ሓድሽ ዘመን ባይታ ዘጣጥሑላ ብልጫታታዮም ድዝዓበየ ብድሆ ናይ ዛጋንታ ናይ ዝሓለፈ ዓመት ሻምፒዮን ከም ምዃና መጠን ንዝህልዋ ፀቕጢ ምቁፅፃር እዩ። ይኹን ግን ኣርሰናል ነቲ ኣብ ቅድሚያ ኣቐሚጣቶ ዘላ ክውቃዕ ዝድሊ ዕላማ ከብፅሓ ዝኽእል ኩነተ የእምሮን ስፍሓት መሳርዕን እውን ኢናላ።
1: Osula, who's got fresher legs than most on the pitch tonight. He's kept it in. Murphy's in the middle. Tonali's up there too. This is William Osula for Newcastle United to win the game! The 10 men have done it! Is that to be the goal that condemns Michael Carrick to his first defeat?
0: ራብዓይ ዘይምህላው ዊልያም ሳሊባ ንኣርሰናል ከጥሕላ ይኽእል ዶ? ኣርሰናል ከም ዲፈንዲንግ ቻምፒዮን ብምኩር ኣሰልጣኒ ናይቲ መድረኽ ትእለ ብምህላዋ ክብራ ክትዕቅብ ተገሚታ ዘላ ጋንቲ እያ። ይኹን ግን ንሓደ ካብ ወሰን ተኸላኸልታ ዊልያም ሳሊባ ኣጋጢሞ ብዘሎ ነዊሕ ግዜ ካብ ፀወታ ዘርሕቆ ማህረምቲ ክብራ ንምዕቃብ ኣብ እትጅምሮ ጉዕዞ ብኣሉታ ናይ ምፅላው ተኽእሎ ዝለዓለ እዩ። ሳሊባ ኣብ ግጥማት ዋንጫ ዓለም ብዘጋጠሞ ናይ ሕቆ ማህረምቲ ካብ 3 ክሳብ 4 ኣዋርሕ ካብ ግጥማት ክለቡ ክርሕቆ ከም ዝኽእል ብሰፊሑ ይግለጽ። ዝሓለፈ ዓመት ኣብ ኩሎም ውድድራት ኣርሰናል 50 ግጥማ ዘካየደ ሳሊባ ምስ ጋብርኤል ማግሃላስ ኣብ ድሕሪት ብዝፈጠሮ ውህደት ክለቦም ዝሓለፈ ዓመት ስፖርት ልዕሊ ካልኦት ክለባት ዝወሓደ ሸቶ ንክምዝገባ ቀንዲ ምኽንያት ዝነበሩ እዮም። ኣርሰናል ካብ ቀዳሞት 3 ናይ ሊግ ግጥማታ ኣብተን 2 ኣንጻር ኣስቶን ቪላን ቸልሲን ክትረኸብ እያ። ሳሊባ ኣብ 2022 ቀዳሚ ፀወቱ ካብ ዘካይድ ኣርሰናል ሳሊባ ኣብ ዝሰለፈሉ ንሳን ሾሞንት ንጥብሽውዓት ሚታዊት ወይ ድማ ን131 ግጥማታ ዓዊታትሉ ሳሊባ ብሰንኪ መስበርቲ ኣብ ዝርሕቀሉ እዋን ድማ እቲ ናይ ዓወት ሬሽኣ ናብ 47.6 ወይ ድማ ናብ 21 ግጥማ ጥራዩ ዝወርድ። ሓምሻይ ቸልሲን ኢንዞ ፈርናንደዝን ኢንዞ ካብ ናይ ዋንጫ ዓለም ተጸላእ ሰብ ናብ ኣብ ስታንፎርድ ብሪጅ ዳግማይ ክብሪ ዝረክብ ተጻዋታይ ይቕየር ዶ? ኣብዚ ንኽጅምር መዓልታ ትሪፎ ዘሎ ሓድሽ ናይ ውድድር ዓመት ካብ ኣከፋፋሊ ቸልሲ ኢንዞ ፈርናንደዝ ንላዕሊ ምስ ልዑል ፀቕጢ ውድድሮም ዝጅምሩ ተጻወቲ ብቁፅሪ ውሕዳት እዮም። ኢንዞ ፈርናንደዝ ኣብ ዋንጫ ዓለም ዝረኣዮ ንእንግሊዛውያን ዝቆጥዐ ተግባራቱን መግለፂታቱን ኣብ ግጥም ፍጻመ ኣንጻር እስጳኛ ብቀይሕ ካርድ ምብራሩ ዝወሓዞ ንቕፌታታትን ምስቲ መጻኢኡ ኣብ ቸልሲ ዘይተነፀረ ዘሎ ተጻዋታይ ንዝውንኖ ድንቂ ብቕዓትን ዕቑር ዓቕምን ሸፊንዎ እዩ። ድሌት ኢንዞ ፈርናንደዝ ሓድሽ ብዶ ምፍታን ከም ዘለዎ ኮይኑ ካብዚ ብተወሳኺ ምስ ሪያል ማድሪድ ክትዕድጎ ከም እትኽእል ዝናፈስ ዘሎ ወረታት ኣብ ዙርያ መጻኢ ናይቲ ሓደ ግዜ ቸልሲ ከም እምነ ኩርናዕ ናይቲ ዓብ ውጥን ናይ ደግመ ህንፀት ትርእዮ ዝነበረት ኣከፋፋሊ ሕቶታትን ግምታትን ፈጢሩሎ። ይኹን ግን ብክለቡ ተለጢፉሉ ዘሎ ኣዝዩ ልዑል ዝኾነ መሸጥ ዋጋን ውሑድ ኣማራፂታት ናይተን ምዕረፊ ክኾና ዝኽእላ ክለባትን ተደሚርዎ መጻይ ኢንዞ ፈርናንደዝ ኣብዚ ግዜ ኣብ ቀረና መንገዲ ደው ኢሉሎ። ካብ ቸልሲ ወፂኡ ናብቲ ዝሓልቦ መስርሕ ምፅምባር ናብ ሪያል ማድሪድ ተፈጻሚ ክገብር ወይ ድማ ኣብ ትሕተቲ ብሓድሽ ኣሰልጣኒ ዛቪ ኣሎንሶ ዝቕለስ ሓድሽ ዘበን ቸልሲ ዳግማይ ስሙ ሃኒፁ ሌጀንዳር ተፃወታይ ናይ ታጋንታ ምዃን እቶም ክልተን ውሳነ ኢንዞ ፅበዩ ዘለዉ ምርጫታት እዮም። ብዛዕባ ኢንዞ ፈርናንደዝ ኣብ ሜዳ ክህቦ ዝኽእል ኣበርክቶ ብዙሕ ዘጠራጥር ነገር የለን። ዝስንድዎም ልክዓውያን ነዋሕቲ ኩዓሳሱ ናይ ምርኣይ ዓቕሙ ማእከል ሜዳ ናይ ምቁፅፃር ክእለቱ ካብ ማእከል ተበጊሱ ሸቶ ናይ ምምዝጋብ ዓቕሙ ንህርመት ዓበይቲ ግጥማት ክውስኑ ዝኽእል እዮም። ዝቕፅል ምዕራፍ ንታሪክ ኢንዞ ፈርናንደዝ ኣብ ቸልሲ ዝውስን ክኸውን እዩ። ፈርናንደዝ ኣብ ዙርኡ ብዝተፈጥሮ ጉዳያትን ንቐፌታታትን ዝዝከር ተፀዋታይ ድዩ ክኸውን ወይስ ብዘንፀባርቆ ብቕዓት ንቐፌታ ናብ ኣኽብሮት ቀይሩ ቀጻልነት ዘለዎም ዓወታት ዘመዝገበ መራሒ ክኸውን ድዩ ዝብል እዩ። ሻድሻይ ዛቪ ኣሎንሶ ናይ ለቨርጉሰን ታሪክ ኣብ ቸልሲ ይደግም ዶ? ቸልሲ ሓንቲ ካብተን ብሓድሽ ኣሰልጣኒ ናይ ውድድር ዓመተን ዝፍልማ ዘለዋ ክለባት ናይቲ መድረኽ እያ። ቸልሲ ኣብ ወርሒ ጥሪ ንማሬስካ ብልያም ሮዚነር ድሕሪ ምትኩ ከዓ እቲ እንግሊዛዊ ዓላሚ ጌና ነተ ናይ ውድድር ዓመት ከይዛዘማዩ ብቸልሲ ተሰናቢቱ። ኣብ ፕሪምየር ሊግ ከም ተፃወታይ ኮይኑ ተዘካሪ ግዜ ዘሕለፈ ዛቪ ኣሎንሶ ድማ ንወንበር ምዕላም ቸልሲ ተረኪቡ ተበጊሱሎ። ኣሎንሶ ቅድሚ 2 ዓመታት ኣብ ቡንደስሊጋ ንባየር ለቨርጉሰን መሪሑ ኣብ መላእ ናይ ውድድር ዓመት ስዕረት ከይመዝገበ ተዘካሪ ዓወት ድሕሪ ምጉንፅ ምጻፉ ዝሓለፈ ዓመት ንማድሪድ ንምዕላም ዝተዋህቦ ሓላፍ

0: ነት ብዝግባእ ክዋፅዎ ብዘይምኽኣሉ ገና ኣሰር ኣፀብዑ ኣብታ ናይ ከተማ ማድሪድ ጋንታ ከየንበረዩ ተፈላለዩ። ዛቢ ኣሎንሶ ንኣርነ ስሎት ተኪኡ መዝነት ምዕላም ሊቨርፑል ክርከብ ትፅቢት እናተገብረልዩ መዕረፊኡ ኣብ ስታንፎርድ ብሪጅ ገይሩ ንትፅቢት ኣሎንሶ ክትምለስ ደንጎየት ሊቨርፑል ነቲ ንቦርንማውዝ ሻርሻይ ተርታ ሒዛ ኣብ ታሪኻ ዝበለፀ ደረጃ ክትሕዝ ንዘብቅዓ ኣንዶኒ ኢራኦላ ቆፂርያ ንሓድሽ ናይ ውድድር ዓመት ተበጊሳ። ሻውዓይ ምልሶት ማንቸስተር ዩናይትድ ኣብ መወዳእትኡስ ጀሚሩ ማንቸስተር ዩናይትድ ድሕሪ ነዊሕ ዓመታት ናብቲ ቅድሚ ልዕሊ ሓደ ዕቑድ ሒዛቶ ዝነበረት ናይ ዓወት መንነት ተላቢሳ ናብ ሓድሽ ዓመተ ስፖርት ተኣቱላ። ኣብ ትሕቲ ማይክል ካሪክ እቲ ሓደ እዋን ነታ ጋንታ ዝገልጽ ዝነበረ ኣፀዋውታ መንነትን ርእሰ ተኣማንነትን ብህድኣት ናብ ኦልትራፎርድ ይምለስ ኣሎ ዝብል እምነት እናዓበየ ይመጽእ ኣሎ። ትህቦ ናይ ተዓጥቆም ተፃወቲ ኣብታ ጋንታ ጸገም ኮይኑ ይፈልጥኒ እዩ እቲ ጠፊኡ ዝነበረ ቀጻልነት ወይ ድማ ኮንሲስተንስን ንጹር ኣንፈት ዘለዎ ዕላማ ኣብታ ጋንታ ብዘይምጽኒሕ እዩ። ካሪክ ናይ ውልቀ ተፃወቲ ብቕዓት ናብ ሓባራዊ ደርማስ ሓይሊ ክቕይሮ እንተኽኢሉ ማንቸስተር ዩናይትድ ናብ ርእስ ሰሌዳ ፕሪምየር ሊግ ብዘይ ትፅቢታዊ ሓይሊ ክትመጽእ ትኽእል ጋንታ እያ። ሻምናይ ማንቸስተር ዩናይትድ ናብ ኤሮጳ ውርድራ ተመሊሳ ምህለዋ ንናይ ሊግ ጉዕዞኣ ክጸልዎ ይኽእል ዶ? ዝሓለፈ ዓመት ማንቸስተር ዩናይትድ ኣብ ኩሎም ውርድራት 40 ግጥማት ጥራይ ኣካይዳ። ዩናይትድ ኣብ ሓደ ናይ ውርድር ዓመት ክንዲ ዝዝዋሕዱ ግጥማት ከተካይድ ድሕሪ 1914-15 ንፈለማ ግዜኣ ብምንባሩ ድማ ዝሓለፈ ዓመት በታ ጋንታን ደገፍታን ክትዝከር ዘይትበሃግ ዓመት ይሕሊፋ። ኣብ መድረኽ ፕሪምየር ሊግ እንግሊዝ ብዝሓዘቶ ሳልሳይ ተርታ ግን ናብ መድረኽ ሻምፒዮንስ ሊግ ክትምለስ በቂዓያ። ቸልሲ ኣብ ኩሎም ውርድራት 59 ግጥማት ኣካይዳ 10 ተርታ ሒዛ ወዲኣ። ብኣንጻሩ ኣብ ኩሎም ውርድራት 52 ግጥማት ዘካየደ ቶተንሃም ኣብ ናይ መወዳእታ ሰሙን ብዘመዝገበቶ ተኸታተልቲ ዓወታት ካብ ምውራድ ዲሕና መበል 17 ተርታ ሒዛ ወዲኣ። ዝያዳ ጻዕቂ ዘለዎም ግጥማት ምክያድ ኣብ መድረኽ ፕሪምየር ሊግ እንግሊዝ ትሑት ውፅኢት ከተመዝግብ ዘኸትል እዩ ማለት ኣይኮነን። ኣርሰናል ከም ኣብነት እንተወሲድና ዘወዲ ሻምፒዮን ፕሪምየር ሊግ ኣብ ርእሲ ምድፍኣ ኣብ ሻምፒዮንስ ሊግን ካረቦኦ ካብን ኣፈጻመ በፂሓ። ዝመፅእ ዓመት ቸልሲን ቶተንሃምን ኣብ ኤሮጳ ውርድራት ኣይክህልዋን እየን። ማንቸስተር ዩናይትድ ምስ ካልኦት 8 ክለባት ህላውነተን ኣብቲ መድረኽ ርጉፅ ዝገበራ የን። ታሽዓይ ሊቨርፑል ኣብ ጽላሎት ተሓቢያ ዘላ ሓያል ተወዳዳሪት ሊቨርፑል ዝዓበዩ ኣርእስታት ዘይትፈጥር ጋንታ ክትከውን ትኽእል እያ። ይኹን ግን ማንም ክለብ ኣብ ኣንፊል ክትረኽባ ዘይትደሊ ጋንታ እያ። ናይ ምጽቃጥን ፍጥነትን ሓይላ ትፈጥሮ ናይ ምጥቃዕ ስግኣትን ኣንፊል ዝህባ ተወስኺ ሓይሊ ምስቲ ውሕሉል ናይ ምልመላ ተጻወቲ ኣካይድኣ ነቲ ኣብ መንጎ ገዳይምን ሓደሽ ተጻወትን ዘሎ ሚዛን ክትሕሉ ሓጊዝዋ እዩ። እቲ ቐንዲ ሕቶ ዝኸውን ሊቨርፑል ኣብ መላእ ናይ ውርድር ዓመት ኣብቶም ንውርድር ዋንጫ ዝውስኑ ኣንጻር ዓበይት ክለባት ናይቲ ሊግ ኣብ እትገብሮም ግጥማት ቀጻልነት ዘለዎ ብቕዓትን ዓወትን ከተንጸባርቕ ትኽእል ድያ ዝብል ይኸውን። ሊቨርፑል ሬትም ናይ ጸወታ እንተረኺባ ንተቕሚጦም ዘለው ትፅቢታት ገማጢላ ኣብ ላዕለዋይ ደረጃ ሰሌዳ ፕሪምየር ሊግ ዓዲ እንግሊዝ ናይ ምድያብ ዓቕመት እውንን ጋንታ ናይ ምዃን ትኽእሉኣ ዝለዓለ እዩ። ኣንዶኒ ኢራኦላ ኣብዚ ሊቨርፑል ብሓድሽ መንፈስ ትጅምሮ ዘላ ናይ ውርድር ዓመት እቲ ዝያዳ ጸቕጢ ሒዙ ዝብገስ ዓላሚ እዩ። ኣንዶኒ ኢራኦላ ኣብ ቦርማውዝ ብዝኽተሎ ኣግረሲቭ ሃይፕረሲንግ ፉትቦል ስሙ ዝሃነፀን ኣብቲ ሊግ ብዘርኣዮ ተወዳዳርነትን ልዑል ኣድናቆት ዘተረፈን ዓላሚኡ ዝኽተሎ ፍልስፍና ናይ ጸወታ ቅድሚ ኣብ ኣንፊል ክትግበር ምጅማሩ ኣብ ናይ ልምምድ ቦታ ተደጋጋሚ ልምምድን ግዜን ከድልየ እዩ። ኢራኦላ ዝኽተሎ ሓድሽ ኣገባብ ናይ ጸወታ ኣንጻርተን ተደጋጊኤን ውርድረን ዝጅምራ ክለባት ኣብ ትግባር ውዒሉ ፍርኡ ከንጠብጥብ ግን ግዜ ክሓትት እዩ። ተጻወቲ ሊቨርፑል ኣብ ምትግባር ጥለባት ፍልስፍና ኢራኦላ ዝህብዎ ግብሪ መልሲ ኣብ ናይ ቅድመ ምድላዋትን ናይ መጀመርያ መኽፈቲ ግጥማትን መልሲ ክህብ እዩ። ድኹም ምጅማር ሊቨርፑል ንናይ ዋንጫ ናይ ተወዳዳርነት ተስፋታታ ክህፍፍ ይኽእል እዩ።
1: It's a fantastic moment. A truly glorious goal at a truly critical time for Tottenham Hotspur. It's an absolute stunner.
0: ዓስራይ ቶተንሃም ካብ ቃልሲ ንዘይምውራድ ናብ ኤሮጳዊ ሕልሚ። ኣብ መወዳእታ ሳምንታት ናይ ዝሓለፈ ዓመተ ውርድር ብሮቤርቶ ዲ ዘርቢ ተመሪሓ ንሕንጢት ካብ ምምላስ ዘምለጠ ቶተንሃም ናብዚ ሓድሽ ናይ ውርድር ዓመት መሰርዓ ብዓበይትን ስሙያትን ተፃወቲ ሃኒፃ ተበጊሳላ። እዛ ናይ ሰሜን ለንደን ጋንታ ዝሓለፈ ዓመት ናይ ኤሮጳዊ መድረኽ ዓወታት ክትጎናፀፍ ብዝነበረ ሕልማ ብዘይተፀብየቶ መንገዲ ኣብ ናይ ሃገራ ዝዓበየ ሊግ ንህላውነታ ዝውስን ሓደገኛ ናብ ታሕተዋይ ዲቪዥን ናይ ዘይምውራድ ቃልሲያ ብዓወት ሰጊራ። ቶተንሃም ኣብ ትሕትቲ ከድሕና ዝቆፅረቶ ሮቤርቶ ዲ ዘርቢ ትኽተሎ ዘላ ናይ ምጥቃዕ ፍልስፍና ሓያልን

0: እቲ ድማ ሰሓብን እዩ። ሓድሽ ወሰኽ ሳንድሮ ቶናለን ማትያስ ፈርናንደዝን ነቲ ዝሓለፈ ዓመት ዝሰኣነቶ ሚዛን ማእከል ሜዳ ከም ማዕረርላን ክመልሰላን ትፅቢት ይግበር። ይኹን እምበር ቶተንሃም ምስተን ዓበይቲ ክለባት ብሓያልን ሓድሽ መንፈስን ክትወዳደር እንተዳ ኮይና ዕቱብ መስመር ምክልኻል ምህናፅን ኣእምራዊ ፅንዓት ተፀወታ ምርካብ ቀዳምነት ክትቦ ክትሕተት እያ። ዝሓለፈ ወርሒ ሓምለ ቶተንሃም ኣብ ውሽጢ ክልተ መዓልትታት ብዘካየደቶም ክልተ ዓበይቲ ዕድግታት ክልተ ግዜ ንክብረ ወሰን መጠን ዕድጋ ሴራቶም ኣቐዲማ ንማትያስ ፈርናንደዝ ብ85 ሚልዮን ፓውን ድሕራ ድማ ንሳንድሮ ቶናሊ ብ100 ሚልዮን ፓውን ኣፈሪማ። ንጃን ፖል ቫን ሂከ ካብ ብራይተን ብ52 ሚልዮን ፓውንድ፣ ንማርኮስ ሰነሲ፣ ንኣንድሮ ሮበርትሰንን ማርቲን ዱፕራፍካን ድማ ብነፃ ናብ መሰር ዓመሊኣ። እዛ ጋንታ ብዲዝ ዘርቢ እናተመርሐት ምስ ኣካይዳቶ ትርከብ ንሓደ ናይ ውድድር ዓመት ጉዕዛ ክውስን ዝኽእል ዕድግታት ምናልባት ቶተንሃም እታ ዳርክ ሆርስ ናይ ዝሓድሽ ዝመፅእ ዓመት ውድድር ክትከውን ትኽእል ጋንታ እያ። መበል 11 ቃልሲ ንወርቂ ጫማ ናይ ስጋይ ኤርሊንግ ሃላንድ ኣንጻር ኩሎም ካልኦት። ሓድሽ ናይ ውድድር ዓመት ንክጅምር ኣብ ዝቀረበሉ ዘሎ ግዜ እዚ ሓድሽ ዓመት ስፖርት ብውልቃዊ ውድድራት ዝተመለአ ክኸውን ትፅቢት ይግበር። ብፍላይ ብሉፅ ኣመዝጋብ ሸቶ ንዝዓትራ ሽልማት ወርቂ ኩዕሶ ምዕዋት። ሽልማት ወርቂ ኩዕሶ ንምዕዋት ኣብ ዝግበር ውድድር ሕጂ እውን እቲ ትፅቢት ኣብ ልዕሊ ደርማስ ኣጥቃዓይ ማንቸስተር ሲቲ ኤርሊንግ ሃላንድ እዩ። ሃላንድ ዝሓለፈ ዓመት ብዘመዝገቦ 27 ሸቶታት ንሳልሳይ ግዜኡ ንሽልማት ብሉፅ ኣመዝጋብ ሸቶ ናይቲ ሊግ ብምዃን ዝተዓወተ ኣጥቃዓይ ከም ምዃን መጠን ናብዚ ሓድሽ ናይ ውድድር ዓመት መዋድርቱ ክስዕርዎ ዝግባእ ቀንዲ ተወዳዳሪ ብምዃን ይኣትብሎም። ምስቶም ነዚ ሽልማት 4 ግዜ ብምዕታሮም ክብረ ወሰን ሒዞም ዝርከቡ ቴሪ ዳንኤል ኦንድርን ሙሓመድ ሳላሕን ንክመዓራር ድማ ሓንቲ ሽልማት ወርቂ ኩዕሶ ተሪፋቶላ። እዚ ኖርዌጃዊ ኩዕሶ እግሪ ዓለም ካብ ዝረኣዮም ኣጥቃዕቲ ዝተፈለየ ባህሪ ዝውንን እዩ። ምንቅስቃሱ ሓይሉን ኣብ ክሊ ሳንዱቅ ዝውንኖ ዘይምሕርን ቀታልን ብቕዓትን ድማ ፍሉይ ይገብሮም። ንሓደ ውፅኢት ናይ ፀወታ ንምቕያር ብዙሓት ኩዓሳሱ ምርካባ ድልዮን ብዝረኸበ ሓንቲ ኩዕሶ ፍልልያት ናይ ምፍጣር ዓቕሚ ዝውንን በዓል ድንቂ ተውህቦ ኣጥቃዓዮም። ይኹን ግን እቲ ናይ ወርቂ ኩዕሶ ውድድር ንሃላን ዝያዳ ኣስጋይ እናኾነ ይመጽእ ኣሎ። ምክንያቱ ንዕድላት ናብ ሸቶ ናይ ምቕያር ዓቕሚ ኣሌክሳንደር ኢሳቅ ብቕጽበት ዝዓበየ ምዕባሎ ጆ ፔድሮ ኣብ ቸልሲ ከምኡውን ቤንጃሚን ሴስኮ ናይ መጻኢ ልዑል ደረጃ ኣጥቃዓይ ማንቸስተር ዩናይትድ ናይ ምዃን ዘለዎ ዓብ ዕድል ንልዕልነት ሃላን ኣብ ሓደጋ የእትዎ ይርከብ። ኣጥቃዓይ ብረንትፎርድ ኢጎር ቲያጎ ዝሓለፈ ዓመት ስፖርት ኣብ ውድድር ብሉፅ ኣመዝጋብ ሸቶ ድሕሪ ሃላንድ ምውድኡ ስዒቡ ኣብዚ ሓድሽ ዓመት ስፖርት ከም ሓደገኛ ተወዳዳራይ ኮይኑ ቀሪብሎም። ኣብ ማንቸስተር ሲቲ መፃወቲ ሃላንድ ዝኾነ ጋናዊ ኣንቷን ሰሜኒ እውን ብዘለዎ ፍጥነትን ሓይልን ካብ ባሮ ተላዒሉ ሸቶ ናይ ምምዝጋብ ዓቕሙን ንሃላንድ ስግኣት እዩ። ኣጥቃዓይ ኣስቶን ቪላ ኦሌ ዋትኪንስ ሓደ ካብቶም ቀጻልነት ዘለዎ ሸቶ ናይ ምምዝጋብ ዓቕሚ ዝውንኑ ኣጥቃዕቲ ናይቲ መድረኽ ብምዃን ክቕፅል እዩ። ዝሓለፈ ዓመት ደርገብገብ ዝበዝሖ ናይ ፀወታ ግዜ ዘሕለፈ ቪክቶር ዮከረሽ ድማ ስሙ ከም ዘይምሕር ኣጥቃዓይ ተፃሒፉ ይመፅእ ኣሎ። ንዝኾነት ናይ ዋንጫ ተወዳዳሪት ጋንታ መስመር መጥቃዕታ ብሓደ ግዜ ክቕይሮ ዝኽእል ተፃወታ ይውን እዩ። ይኹን ግን ታሪክ ከም ዝሕብረና ንኤርሊንግ ሃላንድ ኣብ ምምዝጋብ ሸቶ ምውርዳር ሓደ ፈተና እዩ። ነቲ ንዓመታት ዘንፀባርቆ ዘይቋረፅ ቀፃልነት ዘለዎ ሸቶ ናይ ምምዝጋብ ክእለቱ መምዕራይ ግን ካልእ ዝያዳ ከቢድ ብድሆ እዩ። እቲ ሕቶ ኮይኑ ዝቕፅል ግን ሓደ ካብዞም ተወዳደርቲ ነዚ ግዙፍ ኣጥቃዓይ ካብ ዝፋኑ ኮርዶ ይኽእል ድዩ ወይስ እቲ ናይ ስጋይ ኣብ ፕሪምየር ሊግ ብዘመዝግቦም ሸቶታት ታሪክ ምስርሑ ክቕፅል እዩ ዝብል ይኸውን።
1: Senesi acrobatic. Oh, and against the post, extraordinary. Haaland has done it. They are still alive. They still have a chance.
0: መበል 12 እተን ዝደየበ ሓደስቲ ክለባትን ቃልሲ ንዘይምውራድን ናብ መድረኽ ፕሪምየር ሊግ ዓዲ እንግሊዝ ምድያብ ንብዙሓት ንኣሽቱ ክለባት ገሃዲ ናይቲ ክበፅሖ ዝደልያ ዕላማን ሕልምን እዩ። ይኹን ግን ታሪክ ሰኒድዎ ከም ዘሎ ናብ ፕሪምየር ሊግ ምድያብ ምጅማር ናይቲ ኣብቲ ሊግ ንምፅናሕ ዝግበር ከቢድ ውግእ እዩ። ካብ 1992 ፕሪምየር ሊግ ዓዲ እንግሊዝ ሓድሽ ስምን መልክዕን ሒዙ ካብ ዝጅምር ሓደስቲ ክለባት ኣብ ቀዳማይ ዓመተን ዝገብረው ቅልስ ቀዳምነት ኣብቲ ሊግ ቀጻልነተን ምርግጋጽ እዩ። ኣብ ታሪክ ናይ ዝደርማስ ውድድር ብቁፅሪ ውሕዳት ክለባት ጥራይን ኣብ ቀዳመይቲ ዓመተን ኣብቲ ሊግ ብርግኣት ክቕፅላን ኣብ ላዕለዋይ ፍርቂ ሰንጥረጅ ክውድኣን ክኢለን። ናይዚ ዓመት ሓደስቲ ክለባት ኮቨንትሪ ሲቲ፣ ሁል ሲቲን ኤፕስዊች ታውንን ምስ በበይኑ ኣማፀአን ናብዚ ደረጃ በቂዐን እኳ እንተሃለዋ እቲ ንሰለስትን ክለባት ሓደ ዝገብረን ሓበራዊ ዕላማ ግን ህላውነተን ኣብቲ ዝዓበየ መድረኽ ኩዕሶ እግሪ ዝግብአን ምዃኑ ምርግጋጽ እዩ። ኮቨንትሪ ኣብ ትሕቲ ኣላይነት ፍራንክ ላምፓርድ ብፅንዓትን ብልሓታዊ ምልመላ ተፃወትን ዝመፅ እትያ ኮቨንትሪ ምስ

ሓድሽቲ ትልምን ልምዲ ሻምፒዮንሽፕን ናብዚ መድረኽ ትምለስ ኣላ። ኢፕስዊችታ እውን ኣብ ሓፂር ግዜ ካብ ናይ ሊግ ዋን ጋንታ ክሳብ ናይ ፕሪምየር ሊግ ጋንታ ናይ ምዃን ዝኽረቶ ተኣምራታዊ ጉዕዞ ሓንቲ ካብተን ኣብ ኩዕሶ እግሪ ዓዲ እንግሊዝ መሳጢ ታሪክ ዘለወን ክለባት ብምዃን ትቕፅል ዘላ ጋንታ እያ። ታሪኸን እዛ ቀዲሙ ዝተገልፀ ድኣ ይኹን እምበር መብዛሕትኡ ግዜ ኣብ ፕሪምየር ሊግ ምፅናሕ ጋንታኻ ብዘለዎ ዓብ ስምን ታሪክን ከምኡውን ምጥቃዕ ቀንዲ ዕላማ ጌርካ ምፅዋት ጥራይ ዘይኮነ ዝውስኖ ኣብቲ ሊግ ቀፃልነትካ ክወሓ ዝኽእል ብተሃንፆ ዱልዱል መስመር ምክልኻል ኣብ ፀወታታት ምስ ቀጥታውያን መዋድርቲ ክለባት ወሳኒ ነጥቢ ምርካብን ከምኡውን ንኩሎም ግጥማ ዝፀንሕ ዓበት ፀቕጢ ክትፃወሮ ብዘሎ ክእለት ሓንቲ ጋንታ እዩ ዝህነፅ። ኣብ መድረኽ ፕሪምየር ሊግ ዓዲ እንግሊዝ ነዊሕ ታሪክን ልምድን ዘለወን ክለባት ታሪኽንን ልምድንን ኣብቲ ውርድር ብቐፃሊ ንክህልዋ ውሕስነት ዝህበን ኣይኮነን። ዝሓለፈ ዓመተ ስፖርት ቶተንሃም ናብ ታሕተዋይ ዲቪዥን ንዘይምውራድ ዘሕለፈቶ ቃልሲ ንብዙሓት ክለባት ከም መጠንቀቕታ ኮይኑ ሓሊፍ እዩ። ኣብ ኤሮጳ ውርድራት ክትሳተፍ ትፅበ ዝነበረት ስፐርስ ኣብ ክንድኡ ናብ ታሕተዋይ ዲቪዥን ንዘይምውራድ ኣብ ዝካየድ ዝነበረ ቃልሲያ ተፀሚዳ። ካብ ታሪካዊ ውድቀት ንምግልጋል ኣብ መወዳእታት ሳምንታት ኣብቲ ሊግ ንክትፀንሕ ዝያዳ ሓይልን ዕድልን ሓቲትዋ። እቲ ንቶተንሃም ዘጋጠማ ብድሆ ድማ መጉዳእቲ ናይ ወሰን ተፃወቲ ቀፃልነት ዘይብሉ ንዓወት ጉዕዞን ፀቕጥን ንሓደ ቀሊል ዝመስል ናይ ውርድር ዓመት ብቕፅበት ናብ ናይ ነብሰ ምድሓን ቃልሲ ክሸምም ከም ዝኽእል ኣብነት ገዲፉ ሓሊፉ። ዝመፅእ ዓመተ ስፖርት ኣብ መድረኽ ፕሪምየር ሊግ ዓዲ እንግሊዝ ንምፅናሕ ዝግበር ቅልስ ልዕሊ ዝኾነ ግዜ ከቢድ ክኸውን ትፅቢት ይግበር። ምክንያቱ ኩለን ክለባት ናይቲ ሊግ ብዓበይቲ ወፃኢታት መሳርዐን እናደደለለን ዝርከባ። ኣብ ፕሪምየር ሊግ ዓዲ እንግሊዝ ቀሊል ፀወታ የለን። ክለባት ተዋህበን ውሑስ ነጥቢ የለን። ከምኡውን ሒዝካዮ ብዘለካ ደረጃ ዕጉብነትን ውሕስነትን የልቦን። ንኮቨንትሪ፣ ሃልሲትን ኢፕስዊችን እቲ ብድሆ ናብ ፕሪምየር ሊግ ምድያብ ጥራይ ኣይኮነን። እቲ ፅቤን ዝያዳ ፈጥነ ኣብቲ ዓብ መድረኽ ክፀንሓን ክወዳደራን ዝኽእለን ፅንዓትን ብቕዓትን ከም ዘለወን ምንፅብራቕ እዩ።

0: ሰላም ከመይ ፅኒሕኩም ክቡራትን ክቡራን ተኸታተልቲ ለሰ ስፖርት ብሓፈሻ ተኸታተልቲ መደብ ዘተ ስፖርት ድማ ብፍላይ ከመይ ቀኒኹም ኣብ ናይ ሎሚ ትሕዝቶና እምበኣር ሓደ ፍሉይ ጋሻ ሒዝናልኩም ቀሪብና ኣለና ኣብ ዝሓለፈ ግዜ ንጋንታ ናትና ዝኣለየ ኣብዚ ሕጂ ግዜ ድማ ንጋንታ ኤሪቴል ኣብ ምስልጣን ዝርከብ ዝተፈላለዩ ዓበይቲ ኣብ ደረጃ ፕሮፌሽናል ዝበፅሑ ተቕዳደምቲ እውን ዘፍረየ መንእሰይ ኣሰልጣኒ ምሕረት ኣበየነ ሒዝናልኩም ቀሪብና ኣለና ምሕረትብ ስለቲ ዕድሜና ክቢርካ ኣብ ስቱድዮም ሰና ምርካብካ ብስም ተኸታታሊ ዘተ ስፖርት ኣመስግነካ ኳዕ ብድሓን መፅኻ
1: ራይ ረባሕወይ ንዓይ እውን ስለቲ ዕድል ዝሃብኩምኒ ንኩሉ ነገርኩም ከመስግነኩም ደሊ ቀዳምነት ማለት እዩ
0: ፅቡቅ ከመይ ኣለኻ
1: ሰላም እዩ እግዚኣብሔር መስገን ረባሕወይ
0: ሓራይ እሞ ናብ ዕላልና ክንከይድና ምናልባት ንዝበዝሐ ሰብ ክፈልጠካ ገሊ እውን ሕጂ ዝላለየካ ዘሎ ክኸውን ስለ ዝኽእል ብድሕሪ ባይትኻ ክንጅምር ኢና ቁሩብ ምለስ ኢልካ ምስ ነብስኻ ተላለየና ኢኻ
1: ራይ ረባሕ ወይ ኣነ ምሕረት ኣቤየነ ጎይቶም ተባልኩ ብ1990 ኣብ ማይ ተበናይ ተወሊደ ካብ ቀዳይ ክሳብ ሓምሻይ ቤት ትምህርቲ ማይ ተበናይ ተማሂረ ማለት እዩ ሻድሻይ ሻባዓሻም ናይ ጁኒየር ከዓ ቤት ትምህርቲ ባሕቲ መስከረም ድሕሪዩ ካብ ናይንስ ክሳብ 11 ዘሎ ኣብ ኣስመራ ሓፈሻዊ ኣብ 2008 ከዓ ንሳዋ ንቤት ትምህርቲ ማለት እዩ ጉበይ ፈፂመ መፅእየ ማለት እዩ ሕጂ ናይ ቅድድም ብሽክለታ ኣነ ኣጋጣሚ ዓባሓ ወይ ኣባንቲ ድቃዳደም ነይሩ ህንፃ በየነ ድበሃል ማለት እዩ ናቱ ድረኺቲ ኣብቲ ቅድድም ብሽክለታ ዝያዳ ክሳይ ቢልኒ ማለት እዩ ሕጂ ብድሕሪኡ እውን ንሱ ልክዕ ብሽክለታ ገዚኢለይ ከም ኩሉ ሰብ ከም ተቃዳዳማይ ማለት እዩ ንቅድድም ብሽክለታ ተበጊ ሰብ ትሬን ገለ ጀሚረ ነይረ ኣጋጣሚ ግን ናይ መውዳእቲ ፀገም ናይ ኢድ ገለ ወላ ሳብ ሕጂ ከማን ምልክት ናይ ኢድ ኣለዎ ማለት እዩ ድሕሪ ንዑ ገዲፈ ገዛ እውን ጠቕላላይ ተቐበልዎን ማለት እዩ ኣብቲ ብሽክለታ ዝያዳ ኣህላኺ ከምዚ ማለት ዩ ዝኾነ ተቃዳዳማይ ወዲቑ ክመፅእ ንስድራ ድሌት የብሉን ማለት እዩ እዚ ከም ስለ ደብሎ ካብ ድሕሪ እዚ ብሽክለታ ዝበሃል ከይትጥንክፍ ኢሎም ካብኡ ውሰናኪሎምኒ ማለት እዩ ብድሕሪ ግን ሳዋ ብትምህርቲ በፂሐ ምስ መፃኹ ልክዕ ኣብ 2009 ነቲ ቅድድም ብሽክለታ ከመሰልጣኒ ኮይነ ክጅምሮ ኣለኒ ኢለ ዳሓሰብክዎ ማለት እዩ ትልሚ ኮይኑለይ ልክዕ 2010 ነቲ ቅድድም ብሽክለታ ከመሰልጣኒ ኮይነ ጀሚረ እዩ ማለት እዩ እጅት ምጅማር ናተይካ ኣጋጣሚ ስራሕ ናይ እና ብሽክለታ ስለለለና እቲ ብሽክለታ ምስ ምትእሳር ኣሎ እንደገና ተቀዳደምቲ ድመፁካዮም ተቀዳደምቲ ከድካ ትርእሉ እዩ ካብ 2010 ሆን ማለት እዩ ሽዑ ሙሉእ ብምሉእ እቲ ናይ ጋንታናትና ናይ ምጅማር ማለት እዩ ስድራይ ደጊፎምኒ ከምዚ ክትከውን ትኽእል እዮ ካብቲ ዝሓለፈካ ናትካ ብውልቅካ ኣብ ቅድድም ብሽክለታ ምስልጣን ክትኣቱ ትኽእል እያ ኢሎም ስለደፍቀዱለይ ነቲ ቅድድም ብሽክለታ ናይ ምስልጣን ካብ 2010 ጀሚር እዮ ማለት እዩ
0: ፅቡቅ ጋንታናትና ሽዑ ከመይ ነራ እንታይ ትዝክር ቁሩብ ድሕሪ ትምልስ ካብ ለቀ
1: ሽዑ ወላ ንክጅምር ከለኩ ሲ ሓደ ቆልዓ ሚክየለ ዝበሃል ኣሎ ኣብዚ ሰዓት እዚ ከዓ ገርመካ ዓብዩ ድሮ ከክናና ኮይኑ ሲ ሓዉ ተቀዳዳማይ ኮይኑ ንሓዉ ኣብ ምሕብሓብ ይደሎ ሚክየለ ሽዑ እቲ ግዜ እቲ ወዲ 13 ዓመት ከሎ ንስራሕ መፅኡ ብሽክለታ ካዕሪ ተቀዳዳማይ ከምዚ ክፍት እንደለየ ገለ ምስ በለኒ እናተይካ ብተፈጥሮካ ሽዑ ብሽክለታ ነራት ኒያ ናይ ቅድድም ብሽክለታ ምክንያቱ ወላ ገዛ በዩ ንበርታ ብሽክለታ ስለዝነበረት ሞ በዛ ብሽክለታ ገይረ ክርእካ ኣለኒ ክትፍትና ኣለካ ወላ ኣብቲ ኣብየኩም ትዋዳ ዘሮ ሽዑ ናይ ሃማመተ ድበሃል ነይሩ ቲ ሓምሻይ መደበር ፖሊስ ዝገብሩ ነይሮም ሰንበት ኣለና ውድድር ናብ ዓዲምኒ ማለት እዩ እታ ብሽክለታ ናተይ ወይ ፕሮሚስ በል እታ ብሽክለታ ክበካየ ክርእካ ካ ኣለኒ ንዓይ ገለ ነገር ክተርእየኒ ኣለካ ፍቕሪ ናይ ብሽክለታ ካ ስለዝነበረኒ ምስኡ ከድና ኣብቲ ውድድር ኣት ገርመካሩ ብሽዑ እቲ ቆልዓ ንብምሎም ብዙርያ ይውፅኦም መጀመርታ እዋን ናብቲ 13 ዕድመን 12 እዮም ተፃይቶም በታ ብሽከታ ገይሩ ብዙርያ ምሳቶ ካብኡውን እዩ በቃ እቲ ናተይ እዚ በቃ እቲ ሕልሚ ናይ ምስልጣን ክመፀኒሎ ክዓብ ለኒ ክሰራሕ ለኒ ኢለ እቲ ወፍሪ ካብ ሽዑ ጀሚረ ምስ ስድራ ከዓ ምርድዳእ ከምዝን ከምዝን ቆልዓ ከምዝን ከም ሞ ከመይ ጌርካ ክትክእሉ ኢካ ድሓኒ ፍትን ዘይንዕወተሉ ኣብነት የለን ድሕርስኹም ሓጊዝኩምኒ ክፍትን እየ ገለ ኢለ ድሕሪ እቲ ሓሳባት ኣንቅል እዩ ማለት እዩ ካብኡ ኢድ ጅምር ማለት እዩ ዝያዳት ተበግሶ
0: ፅቡቅ ተቀዳዳማይ ነበርካ ብፅልዋ ናይ ሓወካ ኢካ ኣብዚ ደረጃ ዝበፂሕካ ዘለካ ከምዚ ክትገልፀና ፅናሕካ ሞስከ ምናልባት ክሳብ እዚ ግዜ እዚ ዝወሰድካዮም ኮርሳት ኣለዎ እንተኮይኖም እንታይ ይመስሉ ስልጠናታት?
1: ስልጠናታት እኳ ብናይ ዞባ ማእኸል ማልያ ደይብሉ ስልጠናታት ኢና ንወስድ። ዞባ ማእኸል በዚ ከመዝግኖም ደሊ ሓቂ ሓይሽ ምስ ሃገራ ፌደሬሽን ተራዳድዮም ኣብ ዓመት ሓንሳብ ኣብ ክልተ ዓመት ሓንሳብ ከክልተ ግዜ ይህቡን እዮም ኩሉ ኮርሳት ማለት እዩ። ዝያዳ ሽዑ እቲ ለበል ናይ ዩሲይ ምስ መፀናኻ ሰለስተ ግዜ ወሲደ ኣለኹ። ሓንቲ ናይ ለበል ዋን ብናይ ዩሲይ ድመፀ ማለት እዩ ኣብ 2006 ወሲደ ኣለኹ። ሓንቲ ከዓ ኣብ ናይ ሰለስተ መዓልቲ የዛቤላ ማለት እዩ ድማህረትና ኣብ 2018 ናይ ሰለስተ መዓልቲ ኮርሳት ነይሩ። እዚ ናይ ኮርነር ነዞም ቆልዑት ኣብቲ ናይ ጃምፕ ገለመለ ነዞም ቆልዑት ባካ ነዞም ናይ ግራስሩት ዝኾውን ፅቡቅ ትምህርቲ ወሲድና። ድሕሪ እውን ኣብ ዝለሓለፈ ክልተ ዓመት ለበልቱ ክሳብ ለበልቱ ብናይ ዩሲይ ትምህርቲ ወሲድ ኣለኹ። እዚ ከዓ ኣይሆብ እቲ ለበል ስሪ ድመፅ ዘሎ ብሕጂ ንዑ ከዓ ዝያዳት ቆላሕታ ገይርና ንክንመሃረሉ ከዓ ክንዳልወሉ ኢና ማለት እዩ።
0: ፅቡቅ እስኪ ምናልባት ካ ፃውዒት ናይ ጋንታ ኤሪቴል ከመይ ነሩ ትመስርሓት ቀዳማይ ምስ መፀካ ብከመይ ኢኻ ናብ ኤሪቴል መፅኻ ክተሰልጥን ጀሚርካ ናትና ካብዚ ደረጃ እዚ ኣብ ከመይ ደረጃ እያ ዘላ?
1: ዋነ ገለ ነገር ድተርፈኒ ኣብቲ ናይ ተሞክሮ ተደይ ኮይኑ ኣብ ካልእ ዝኾነ ነገር ዘረባ እቶም ዓበይቲ ሰልጠንቲ ዝበሃሉ ዋላ ትምህርቲ ከምዚ ንበልካዮ ተኻል ማል ኩሉ ነገር ሲ ወሲድና ኢና ማለት እዩ። ሓደ ግን ቲ ዕድመ ተሞክሮ ዝበሃል ኣሎ ንዑ የ ፅበየ ነይረ እምበር ድሌት ናይ ቀዳማይ ዲቪዥን ኮሎ ጌና ቅድሚ ክልተ ዓመት ንኸሰልጥንቲ ድሌት ሙሉእ ብሙሉእ ኣወየት ዝያዳ ክሳይ ተኩሮ ገይረሉ ማለት እዩ። ንክለብ ኤሪቴል ከዓ እቲ ዝነበረኒ ናተይ እንድሕር ባይታ ኩሉ ማለት እዩ 16 ዓመት ኣብቲ ምስልጣን ኩሉ ኣቕሪበሎም ማለት እዩ። ዝተፈላለየ ተቓዳድምቲ ከዓ ብመንገድና ዝኸዱ ፕሮፌሽናላት ተቓዳድምቲ ኣለዉ ንኩሉ ነገሩ ማለት እዩ። ንዑ ተመሲጦም ከዓ ክለብ ኤሪቴል ንከ ተፃውዒት ማለት እዩ ሙሉእ ብሙሉእ ተቐቢሎም እቲ ዕቤት ነታ ክለብ ኤሪቴል ከመይ ገይርና ከም ንዓቢ ዝያዳ ትዕድል ገይሮምሉ ኣለዉ። ንክለብ ኤሪቴል ካ ቀዲማካ ዝያዳ ከመዝግኖም ደሊ ማለት እዩ ነቲ ኩሉ ዕድል ዝሃቡኒ ከመዝግኖም ደሊ እዚ ክለብ ኤሪቴል ካ እቲ ስራሕ ክንጅምሮ ኢና ማለት እዩ።
0: ፅቡቅ ኣብዚ ዓመት እዚ ከዓ ሰልጣኒ ክለብ ጋንታ ኤሪቴል ክትኸውን በቂዕካ ዘለካ ከመይ ፅኒሓትካ ሓፈሻዊ ጥቕደደምታ ከምኡውን ከተመዝግቦ ፅንሐት ዓወታት ኣሎ ዶ? ናብዚ ዓመት እዚ ምናልባት ቁሩብ ካብቲ ድኽም ኢላ ፅንሐት ካብ ጋንታታት ናይ ዞባ ማእከል ቅድም ብሽክለታያ ሞ ሓፈሻዊ ከመይ ፀኒሓትካ ጋንታ ኤሪቴል እቲ ዕላማኹም ክንመፃኢ እንታይ እዩ ዘሎ?
1: ዋ ሕጂ ታዲ መሲልካ ሮቤል ቅድድም ብሽክለታ ሓቂ ዘረባ ናይ ዓድና ቁሩብ እቲ ዘሎ ማለት እዩ ሓደ ብሉ ዝተቃዳዳማይ ዕድላት ክትፈጥረሉ ናይ ግድን እዩ። ሕጂ ኣብ ቀዳማይ ዲቪዥን ዘሎ ተቃዳዳማይ ኣብ ናሽናል ቲም ምስከለ ገለ ዕድላት ናይ ጋንታታት ምስ ረኸበ ናይ ግድን እየ ካብቲ ዕቤት ናቱ ናብተን ጋንታታት ትሰዶ ማለት እዩ። እዚ ተሃጓፋት ኮይኑ ዝረአየኒ ንክለብ ኤሪቴልካ ሓቂ ሓይሽ ንሆም ኤፍሬም ዝበሃል ተቃዳዳማይ ዝበለፀ ነይርዋ ኣብዚ ግዜ እዚ ከዓ ምስ ባይክኤድ ወዲኡ ደሎ ማለት እዩ። ሕጂ ቅድሚኡ ከማን ወላ ምስ ወዲ ኤማ ዝነበሩ ተቃዳድምቲ 5-6 ኪዶሞ እዮም። ሕጂ ካብቲ ካልኣይ ዲቪዥን ኣምፅኢኻ ህንፀት ነታ ጋንታ ናብቲ ቀዳማይ ዲቪዥን መሊስካ ንክትዕርያ እዚታ ተሃጓፋት ናይ ግድን ኣሎ። እዚ ክለብ ኤሪቴል በቲ ተቐዳደምቲ ንዕቤት ስለተሰርሕ ደላ ነቲ ዕቤት ናይ ሃገራዊት ጋንታ ስለተማለ ደላ ነቶም ተቐዳደምቲ እውን ዕድላት ንክትፈጥረሎም ኢላ ተቐዳደምቲ ስለተሰዶም ደላ እዩ ተሃጓፋት ኮይኑ ዝስማዕ ንበር። ሕጂ ዘለዉ እዞም ጁኒየር ዘለዉ ተቐዳደምቲ ኣብ ድመፅእ ነቶም ቀዳይ ዲቪዥን ዘለዉ ተቐዳደምቲ ከምትትቅዎም ንሽር እዮም። ምክንያቱ እቲ ስራሕ ሕጂ ጀሚርና እንዲና ዘለና ኣይሆብ ካብቲ ዝሓለፈ ዝነበረ ዓመታት ቁሩብ ጎዲሉ በቲ ዝነበረ ዓወታታ ናቶ ማለት እዩ። ሕጂ ግን ንዑ ኢና ዝያዳ ክንሰርሓሉ ንዳሉ ዘለና።
0: ፅቡቅ እስከ ቅሩብ ሕጂ እውን ድሕሪት መሊስ ካብ ብለከ ኣብ ትሕቲኻ ኮይኖም ዝተፈላለየ ስልጠናታት ወይ ኣልያ ክካየደሎዎም ፅንሑ ኣብ ደረጃ እዚ ኣብ ደረጃ ፕሮፌሽናላት ከምኡውን ኣብ ዓበይቲ ዙራት ናይ ዓለም ኣብ ወርልድ ቱር ዝቀዳደሙ ዘለዎ ዝቀዳደምቲ ኣለዎ ሞ እስከ መነመንቲ ዝክር ክሳብ ሕጂ ብኣኻ ሓሊፎም ዘለዎ ተፃወቲ ኸ በዓል መነመን ክንብል ንደፍር?
1: እዋ ኣብ ዝያዳ እኳ ኣብቲ ግራንድ ቱር ድፃቱ ተቐዳደምቲ ሓደ ሄኖግ ሙሉ ብርሃን ኣሎ። እጂ እውን ቮልታ ስፓኛ ንክፃት እዳሉ ኣሎ ማለት እዩ። ሄኖግ ሙሉ ብርሃን ሕጂ ካብ ወዲ 13 ዓመት ከሎ ኣብ ምሳይ ንክልተ ንሰለስተ ዓመት ተፃይቱ ካባና ሽዑ ማውንቴን ክልተ ዩ ነይሩ ዲቪዥን ሽዑ ኤም ቢ ንድበሃሉ ማለት እዩ ኣብቢ ትፀንሕ ኣበይት ኮን ብድሕሪ ሳልሳይ ዲቪዥን ከኣሎ እንዳኮርሶ ኣብዚ ምሳይ 3ለስተ ዓመት ተጻይቱ ድሓር ብክለባ ስፔኮ ምስ ተፀዋኒ ክለባ ስፔኮ ሂምና ምሕጂ እተን ዓበይቲ ጋንታታት ከዓ ተራልዎን ማለት እዩ ብመንፀር ትናትና ንሰርሑ ዘለና ንሰን እውን ነቲ ተኣዳዳማይ ዓቂበን ኣብ ልብፃሕብ ፅሕን ነቲ ናይ ፕሮፌሽናል ዕድላት ከዓ ዝያዳ ኩሉ ሲ ሰንሰለ ዘለዎ ክምስገን ዝያዳ ግን እቲ ስራሕ ኣብ ታሕቲ ኮይኑ ይስማዕንና ምክንያቱ ብታሕቲ ቀሊል ኣይኮነን ሓደ ወዲ 12 ዓመት ክመፀካ ከሎ ዝያዳ ውትሰርሖ ኩሉ ነገሩ ምስ ስድሩ ኢልካ ማተሲ ልክዕ ከም ውላድካ ጌርካ ካትርዮ ንሸይ ቆልዓይ ድመፀካ ከመይ ገይሪ እዩ ክህነፅ ከመይ ገይሪ ብተቕድድ ምሽክለታ ድሌት ከምቶም ዓበይቲ ኣሕዋት ከመይ ገይሪ እዩ ክሰጥም ከመይ ጌርካ ካትዕብዮ እዚታት ብምሉ ሲ ሓካሽ ዓብ ስራሕ ዩነት ኣብ ታሕቲ ዝያዳ ስራሕ ሲ እንደ ብጣዕሚ ከቢድ እዩ ማለት እዩ ሕጂ ሄኖግ ሙሉ ብርሃን ኣሎ ኣብ ግራንቱር ድፃት ማለት እዩ ሚልክያስ ማእከል እውን ኣሎ ኣኪሽ ኣብ ኢኖስ ዘሎ ማለት እዩ መዓወት ኣማን ኣሎ ኣብ እስታንቡል ዘሎ ሕጂ ኖም ኤፍሬም ኣሎ ኣባይከ ደሎ እዚኦም ኣብ ጋንታት ኣደሎ ካልእ እውን ብናሽናል ቲም ዝተፃቱ ናሽናል ቲም ዝኸዱ ተኣዳደምቲ ማልያ ድብሎም ኣሎ ከም በዓል ሳይሞን ሙሴ ኣለዉ

0: ድመብሪ ኣሎ ሃገር ዓንዲ ማርያም ኣሎ ማዓት የብሉ ኣሎ ንኣሽ እውን ኣብ ጁኒየር ዘለዉ ሕጂ ንዓበይቲ ዳሓለፉ ንሃገራዊት ጋንታ ድወከሉ የሴፍ ኣለም ኣሎ ስስቤ ከሉ ኣሎ ንባዕሉ እውን ቻምፒዮን ኤርትራ ምሳይ ድወሰደ ኤፍሬም ዘርጋብር ኣብ ደንደን ዘሎ ማለት እዩ ቅድሚ 2ተ ዓመት ቻምፒዮን ኤርትራ ናይ ጁኒየር ድወሰደ ማለት እዩ እሱ እውን ንትምህርቲ ንዩስቲ ኣይከይዱ ነይሩ እዩ ወርልድ ቻምፒዮን ተፃይቱ ነይሩ እዩ ስለዚ እቶም ተቃዳድምቲ ብዝሕ ዝበሉ እዮም ሓካሕሽ
1: ርክ
0: ዝበሉ እዮ
1: ብዙሓት እዮም ንገሊ እዮም ውን ፅቡቅ ዘኪርካዮም ኣለካ
0: ብዙሓት
1: እሞ ምሕሪ እስከ ምናልባት ኣብዚ ደረጃ እዚ ኣብ ዓበይቲ ውርድራት ክትሪኦም ከለካ ምስ ሃገራዊት ጋንታ ጠርኒፎም ወላ እውን ኣብ ካልእ ውርድራት እንታይ ስማዓካ መንገዲካ ኣብ ጋንታናትና ፀወታ ቅዲ ተኣላለያ ከመይ ክረግፅሎዎም ከመይ ክኸዱሎዎም ኢልካ ዘምሃርካዮም መንገዲ ዘርእኻዮም ተፃወቲ ክትረቋ ፀኒሕካ ኣለኹምሞ ኣብ ዓበይቲ ደረጃታት ምፅሖም እንታይ ስማዓካ ና
0: ዋ እንደይ እንታይ ሞ ክትገልፆ ከቢድ ኣካሓይሽ ብጣዕሚ ድብለካ ንዓይ ኣይኮነንሲ ኣካሓይሽ ዓወታ ማንሲ ባሊጋ ወደየ እዚ ትማሊ ዋላ ቤት ፋሚሊ ማለት እዩ በዓልቲ ቤተይ ክትሪኦ ኮላ ብሽልማት እዛ ዳሓለፈት ናይ ዓቕበት ወሲድዋ እጂ ክትከታተሎ ኮላ እ ማዕረክ ኒ ዋላ ንዓ ከማ ናብቲ ስምዒት እጂ ማለት እዩ እጂ በቲ ትገልፆ ዘለካ ረባሕ ወይ ስማዓካ እዩ ብፍላይ በዓል ሄኖም ምኑብርሃን ኩሉ ነገር ገይሩ ወይ ተርፎ ነገር የለን እቶም ካልኦት ኩሎም ተቃረድም ተካ ልካ ኣብ ክበፅሑ ዝያዳ ተብሉ ሕጂ ናይ ሄኖክ ጥራይ ኣይኮነንካ ሕጂ ሄኖክን ቢንያምን ኣብቲ 214 ዝነበረሉ ህሞት ናይ ባሓቂ የብለካ ኣነስ ከምዚ ይራየ ነይሩ እዩ ሓቂ ዝራ ቢንያም ምስ ጉብራይፍ ከሎ ሄኖክ ምስ ጋንታናትና ከሎ እቲ ዝነበረ ምትህላኽ እቲ ዝያዳ ስራሕ ንስራሓ ዝነበርና ንሕና እዚ ኣይን ድቅስ ኢና ነርና ሰሙን ሙሉእ በቃ ብክለብ ናትና ሰሙን ሙሉእ መደብ ናትና ከመይ ጌርና ንጉብላይፍ ቢንያም ከመይ ጌርና ንስዕሮ ጉብላይፉን ከምኡ ማለት እዮም ከመይ ገይሮም ንክለብናትና ንሄኖክ ከመይ ገይሮም ስዕሮም ከምዚ እዩ ነይሩ በቃ ወላ ሕጂ ከማ ክዝክርዎ ከለዉ እቲ ዝነበረ ናይ ቀደም እዮም ድብ ሓቂ ዘረባ ብጣዕሚ ምትላኽ እዩ ነይሩ በቃ ከምዚ ዓይነት ሙሞንቲ እንድሕር ተፈጢሩ እቲ ዝራንያ ካብ መወዳእታ ካ ዓስቢ ትረክበሉ ኢካ ማለት እዩ እቲ ፍረፃማካ ትሰርሓሉ ደድሕር እዮም ክትጎይ ወላ እቶም ስድራ ወላ ካብ ስድራ ጀሚርካ ቀሊል ኣይኮነ ቅድ ድምሽከታ ኩሉ ነገር ኩሉ ኢካ ትውፈየ በቃ ገንዘብ ጥራይ ኣይኮነ እንዳሓተካ ወላ እቲ ኣካላትካ ኢ ዳሓተካ ምስኦም ርእስኻ ለይትን መዓልትን ምስኦም ኢኻ ስለዚ ሲ ሕጂ ፃማና ዝረኸብናሉ እቲ ፍረ ዝረኸብናሉ
1: ፅቡቅ ኣብዚ ነጥቢ ዝግን ምናልባት ምሕሪ ሓደ ነጥቢ ዝለዓል ኣሎ ዝበዝሓ ንኣሽቲ ጋንታታት ከም በዓልናትና ዝኣመሰላ ጋንታታት ዘፍርኦም ተፃወቲ ኣብ ዓበይቲ ጋንታታት ክሰጋገሩ ወይ ዓበይቲ ኣሰልጠንቲ ዘለዎን ጋንታታት ክሰጋገሩ ንርኢ ኢና እግሪ መንገዶም ድማ እሶም ይፅውዕሎም እሶም ይዓቢሎም እቶም ጋንታ ድማ ብኡ ጌራ ትፅዋዓሎም ኣብ ከምዚ እንታይ ክግበር ኣለዎ ምበልካ ከም ሓሳብ ዝቐርብ ኣብ ንኣሽቱ ጋንታታት ትፈርዮም ብሉፃ ተፃወቲ ምናልባት ኣታሓዛ ናቶም ከመይ ክኸውን ኣለዎ ምበልካ እንታይ ሓሳብ ኣለካ
0: ዓካሽ ዋላቶም ዓበይቲ ኣሰልጠንቲ ካብ ጋንታታት ክኸዱ ከለዎ ንኣብነት ቢንያም ሕጂ ካብ ጉዳይፍ ካብ ኣስቤኮ ዓበይቲ ጋንታታት ክከይድ ከሎ ዋላ ሄኖክ ንባዕሉ ዋላተን ዓበይቲ ጋንታታት ካብ በቶም ናይተን ግራን ቱር ድፃታተን ዓበይቲ ዝኾነ ክረዲት ኣይተዋህባን ኣለዎ ዋላ ናተን ግን ካብኡ ናብኡ ግን እሰን ናይ ትካል እየን ንኣብነት ምሳና ዘለዋ ጋንታታት ዓበይቲ ትካል ናይ መንግስቲ እየን ዝኾነ ዓይነት ሓገዝ ኣለዎ ወላ እውን ንሕና ኩሉ ነገርሲ ይሕግዛና የን ማለት እዩ ከምተናእሹ ጋንታታት ኣይኮናን ተናእሹ ጋንታታት ግን ወላ ብገንዘብ ኣይኹን ወላ ብካልእ ይኹን ብናውት ኣሎ ብዕጥቅታት ኣለዎ ሞራል ነቶም ናእሹ ኣሰልጠንቲ ዘለዎ ሕጂ ከምኡ ኢካ ተሓልፎ ማለት እዩ ወላ እውን ብፅሑፍ ኣለዎ ምክንያቱ ሲ ክረዲት ዋሃቦም እዩ ነቶም ኣብ ክሳይ ዘሎ ክሶ ናይ ምዝጋና ወረቐት ሂብካ ከመይ ጌርካ ተብሎ እምበር ግድነት እዩ ሕጂ ናእሹ ሰልጠንቲ ሒዞሞን ዘለዉ ጋንታታት ሲ ክዕፅዎም ኣይክእሉ እዮም ዓቕሞም እሶም ሕጂ ማውንቴን ሰለስተ ዲቪዥን ኣለዋ ሳሳይ ዲቪዥን ክመት እዮም ኣብ ካልኣይ ዲቪዥን ግን ግድነት ናብተን ዓበይቲ ጋንታታት እዮም ክኽእሉ ካብ ዓብዪ እንድሕር ኮይኖም ፅባሕ ንጎ ንሃገር እንድሕር ንደልዮም ኮይና ካብተን ንኣሹ ተሰሪሖም መፅኦም ናብተን ዓበይቲ ካብተን ዓበይቲ ከዓ ከምዚ ክብለካ ፅናሕኩ ናብቲ ዝዓበየ ክሳይ ደረጃ ስለ ዝኮኑ በፍሉጦ ወላ ቶም ኣሰልጥንቲ ድኦም ወላ በቲ ናይ ትካል በፍሉጦ ነገር ክሶን ክሶን ከምዚ ኣበርክቶ ገይሩ ክሶን ክሶን ወላ ንዖም ዕቤትካ እቲ ዝዓበየ ሞራል እዮም ንገብሩ ወላ ውድድርካ ንፈጥረሎ ኣብቲ ናይ ናእሽ ዘለዉ ኣሰልጠንቲ ውድድር ዝፍጠረሎም ኩሉ ነገር ኣብሉ ኣሎ ሕጂ ብኸምኡ እዩካ ንሕና እኳ ሓቂ ዘረባ ትስራሕ

0: ዓወት ኢልና ስለተበገስና ብዓወት ስለተበልና ብኡ መንፀር እዮም ከዓ ሴብ ባይ ሴብ ኩሉ ነገር በቲ ክትብሎ ፀናሕካ እቲ ትምህርቲ ዕድላት ፈጢሮምልና ተካልእ ማልእ እውን እቲ ናይ ምስልጣን ከዓ ናለካ ብዝለዓለ ደረጃ በፂሕና ማለት እዩ። ስለዚ እቶም ንኣሹ ከዓ ሓደራ ማለት ሲ ከም መብፅዓ ክትኮኖም ስራሕ ክሰርሑ ኣለዎም፣ ልዕሊ ኩሉ ክሰርሑ ኣለዎም። እቶም ቆልዑት ናቶም ከዓ ኣብ ድብፃሕ ክበፅሑ ንድሕር ኮይኖም ናይ ግድን ክሕዝዎም ዘይኮነ ናቶም ዕብት እዩ በቃ ካዓብዩ ክብሉ ሎ ምስኦም እዮም ዳዓብ እዚ ንሕና እኳ እንታይ ኢሎ ኮይና ኢና መሲልካ ካብ ጋንታናትና ክሳባ ስፔኮ ይኺዱ ቴሌ ይኺዱ ደንደን ኩሉ ብሙሉን ሂብና ናተን ጋንታታት ግን ምስቶም ተቃዳደምቲ ዳዕበኻ ዳዕበኻ ብላዕለ ደረጃ ትበፅሕ ማለት እዩ። ሕጂ ብዚ ሰዓት እዚ ክገርመካ ንሕና ትሬን ክገብር ከለና ሄኖም ሙሉ ብርሃን ቅድሚ ምኻዱ ትማለ ቀዳም ምሳና ትሬን ሰርሕ ራዮ ሕጂ ትዝምድና ዘሎ ማለት እዩ ትዝምድና ምሳኹም ክሰርሐ ክሪእኩም ኣለኒ ኢሉ ምሳና ከይዱ ትሬን ሰርሕ ሕጂ እዚኢታት እዩ ትዝምድና ንፈጥረልካ ማለት እዩ።
1: ፅቡቅ እስከ ምናልባት ናብ ቅድም ብሽክለታ ናይ ሃገርና ክንመፅእ ብፍላይ ንጡፍ ውድድራት ዝካየደሉ ዞባ ማዕከል እዩ። ኣብ ዞባ ማዕከል ከኣስኻ ብንጡፍ ክሰርሕ ስለ ዝፀናሕካ ንጋንታናት ናብ ዝሓለፈ እስካ ሕጂ ድማ ናብ ጋንታ ኤርቴል ተሰጋጊርካ ኣለኻ። እስከ ጉዕዞ ቅድም ብሽክለታ ሃገርና ብከመይ ደረጃ ኣለና ትብል ብማውንቴን ክንጅምር ማውንቴን ብተደጋጋሚ ዝረአ ሓደ ዓብ ነጥብ ኣሎ ስ ሓደጋ እዩ። ምናልባት ስሚዒት ውጥነት ናብ ሓደጋ ዝበዞም ኣለ ክኸውን ክእል እዩ። ናይ ዓወት ንምምፃእ ንምዕባይ ግን እንታይ ክገብሩለዎም እስኻ ከም ነበር ኣሰልጣንን ሕጂ እውን ናብ ኣሪተል ዘለካ ክትመክሮም ትደሊ ካብ ቀፂለ ናብ ናይ ዓበይቲ ውርድራት እና ኮርስ ክንከይድ ኢና። ሓፈሻዊ ስእሊ ግን ጉዕዞ ቅድድም ብሽክለታ ሃገርና ኣብ ከመይ ደረጃ ኣለና ትብል ቅድሚ ሕጂ ብዙሓት ቅዳደምቲ ከፍርር ዝፀንሐ ሕጂ ቅሩብ ሰገጢሉ ኣሎ ምናልባት ኣብቲ ምስግጋር ናብ ዓበይቲ ውርድራት ካብ ናብ ማህደረ ትምህርቲ ንሰዶም ዝነበርና ቅድሚ ሕጂ ብዙሕ ዝበሉ ነሮም እዮም። እዚ ግን ቁሩብ እናጎዘለ ከይዳ ኣሎ ሞ እንታይ ስራሕ ስለ ዝፅበየና ዝበለ ወይ እንታይ ስራሕ ስለ ዘጉደልና ኢና ከመይ ክግበር ኣለዎ በልካ ከም ውልቃ ስልጣን መጠን
0: እዚኣ ዓባይ ነጥብያ ሮቢ ናይ ኩላትና ስራሕ ኢኸ ኩሉ ዓበይቲ ሰልጠንቲ ዞምና ኣሹ ብሙላትና ማለት እዩ ነዚ ክንሰርሓሉ ናይ ግዴታና እዩ። ምክንያቱ እንታይ መስካ ኣብቲ ናኣሹ ደሎ ቲ ግራስሮት ናይ ግድን ንዕእሱ እዩ ክስራሓ ደሎ እዚ ናይ በዓል ቢንያ ማዕወታት ንብሎ ዘለና እዚ ናይ በዓል ሂኖ ናይ በዓል ኣክሹ ኩሉ ማለት እዩ ናይ በዓል ናትናያላሉ ናይ በዓል ዳንኤል መራዊ ቅዱስ ፓንታኒ ብምልኦም እዚኦም ዓበይቲ ኣሕዋትና ዝተዓወትሉ ንሕና ኣብቲ ታሕቲ ደሎ ንዖም ልትኩ ክስራሓሉ ደሎ ኣብቲ ታሕቲ ደሎ ኣብቲ ግራስሩት ተለ ተሰሪሕሉ ከዓ ከቢድ ያ ክዘራ ንዕ እቲ ዝያዳ ወፍሪ ኣነ ከምኡ ኮይኑ ይስማዓኒ ዝያዳ ማለት እዩ። ሕጂ ናትና ጋ እንታይ ኣሎ መስልካቲ ፀገም ኣብቲ ቁሩብ ናይቲ ፋሲል ፍሊቲ ናይ ገንዘብ ኒ ትሽግር ቁሩብ ናይ ቅድድ ምሽክለታ ድመፅእ ሕጂ ኣብ ብዙሕ ትሬን ዝኸዱ ኣሎ ወላ በዓልና ብዓቕምናስ ወላ ምሶማ ሰልጠንቲ ወላ ንዖም ንኩሎም ሓደራ ክትኮኖም ዋሕዲ ዘለዎም ተቃዳደምቲ ኣብ ነዊሕ ክሰሪሖም ክመፁ ከም ዘለዎ ንገብር ሕጂ ተኣኪቦም ኣብ ዝናሰገን መብዛሕትኡ ሕጂ እዞም ቁልዑት ኣብ ዝናሰገን እዮም ዝሰርሑ ሕጂ ናይ ባሓቂ ንሕና ኣብቲ ዝነበርናሉ ኣብቲ 2013 14 መብዛሕትኡ ትሬን ናትና ነበረ ነዊሕ ይባጋ ነይሩ ናይቶም ቆልዑት ነዊሕ በፂሕካ መፅካ እዚ ናይ በረኻ ነዊሕ ኢንዱራንስ በፂሕካ መፅካ እስዩ ካ ዝያዳ ንዓኻ ዝህብትመካ ደምፃካ በርዛ ሓፂር ሓፂር ሰሪሕካ ኣይኮነን። ሕጂ መብዛሕትኦም ዞም ድርዮም ዘለኹ ሕጂ ኣብቲ ታለንቲ ጥራዮም ዝፀቕጡ ዘለዉ ናይ ታለንቲ እቲ ናይ ስፕሪንት ኩሉ ኣፍሉጦ ኣለዎም ሓቂ ዓይሹ እቲ ርእሶም ወላ ሕጂ ስማርት እዩ እቲ ስራሕ ነዊሕ ምስራሕ እቲ ድሌታት ግን ቁሩብ ሱ ጎልድን ስለ ዘሎ ንዑ ዝያዳ ተገዲሶም ብውሑድ ከዓ ተኣኪብካ ደይኮነ እዚ ብ4 ሰባት ካብ 4 ክበዝሑ ይብሎም ብ5 ብ6 ከምኡ ዓይነት ተዝሰርሑ ነይሮም እቲ ዝዓበየ ነይሩ ማለት
1: እዩ። ናብ ስፖርትን ባጀትን ክንመፅእ ተንኪፍክያ ፀኒሕካ ኣለካ ምሕረት ኣብ ስፖርት ሃገርና ሓፈሻ ዋላውን ኣብ ኩሉ ዋላውን ብዓለም ደረጃ ስፖርት ማለት ባጀት ማለት እዩ። ቅድም ብሽክለታ ኣብ ሃገርና ድማ ኤርትራ ካብቲ ዓበይቲ ውድድራት ወይ ካብ ዓበይቲ ዓወታት ዝተጎናፀፈትሉ ሓደ ዓውዲ ስፖርት እዩ ታሪካዊ ድማ እዩ። ቅድም ብሽክለታ ኣብ ሃገርና ከም ባህሊ ከም ልክዕ ከም ኩዕሶ እግሪ ዝውሰድ ዘሎ ደረጃና በፂሕና ዘለና ቅድም ብሽክለታ እንተኾነ ግን ሓንቲ ብሽክለታ ክገዝእ ወይ ድሌት ዘለዎ ተቀዳዳማይ ክተፍሩ እንትኾንካ ቀረባት ክህልዋ ኣለዎ ብልክዕ ዋጋታት ናይ ዘን ብሽክለታ ዳርጋና ማኪና ከገዝእ ዝኽእል ዝፀጋጋዕ ዋጋ እዩ ተፀጋጊዑ ዘሎ ኣብዚ እንታይ ክስራሕ ኣለዎ መበልካ ስኻ? ምክንያቱ ሓደ ኣደራዕ ናብቲ ወለዲ ከይኸውን ኣሎ ወለዲ ይህሰዩ ኣለዉ ሓደ ቅድድም ብሽክለታ ፍቅሪ ዘለዎ ህፃን ካብ ንእስምነቱ ብሽክለታ ክጅምር ወይ ብሽክለታ ክዝውራ ብዝምረሉ እዋን ዋጋ ናይተን ብሽክለታ ኣዝዩ ዝተጋነኑ ኮይኑ ኣሎ ከም ዝገለፅኮ ናብ ማኪና ዝገዝእ ዋጋ ኮይኑ ኣሎ እሞ ኣብዚ እንታይ ክግበር ኣለዎ መበልካ?
0: እዎ ናይ ቅድድም ብሽክለታ ሓቂ ዘረባ ብደይ ብሽክለታ ከዓ ክንጎይ ንኽእል ኢና። እቲ ዓውዲ ንባዕሉ ሲ ቅድድም ብሽክለታ እንድሕር ተባሂሉ እኳ ነታ ብሽክለታ ዳሊኻ ብኣጌርካ ኢኻ ነቲ ስፖርት ዝያዳ ትብድሆ ማለት እዩ። ሕጂ ቅድድም ብሽክለታ ምስ ባህልን ስፖርትን ብፍላይ ኣብቲ ምርድዳእ ናይቲ ብሽክለታ ብጣዕሚ ኣገዳሲ ዋላ ኩለን ዘንጋንታታት ዘለዋ ሕጂ ብብሽክለታ ሓቂ ዘረባ ፀገም ኣለ ማለት እዩ። ኣብ ብሽክለታ ዘለና ፀገም ማእልያ ደብሉ እዩ እንጂ ተን ብሽክለታኻ በፂሐን ኣለዋለካ ብመንፀርቲ ትብሎ ዘለካ ምዕባለካ ናይ ግድን እዩ። ምክንያቱ ፕሮፌሽናል ተቃዳድምቲኦም ምሳና ዘሎ ኩሎም እንታይ ዓይነት ብሽክለታ ዓጢቆም እዮም ድመፁ ዘለዋ ንዚ እዞም ኣብዚ ዘለዉ ኣትሌት ከኣኒ ብምሉ እምነቶም ተቃዳድምቲ ንዖም ዳራዮም ዳዕቢ ዘሎ ጎኒ ጎኒ እቲ ናትና ንደልዮት ክንዓብየሉ ንክእል እዚ ናይ ትሬን ንብሎ ዘለና እቲ ክንሰርሓሉ ክንፅዕረሉ ዘለና ተቀዳሚቲ ነጥቢ ከማ እዛ ድምፃከያታ ቅድድም ብሽክለታ ናይ ግድን ተዓብላ ኮለን ተንትካላት ብፍላይ ብመንግስቲ ንድሕርቲ ብሽክለታ ንድሕር ተዳሊለን ኩሉ ሓገዛት ንድሕር ተገይሩ ኣይሆ እቲ ዝመፅእ ዘሎ ኩሉ ነገር ስ ብድሆታት ከብል እምበር እዚ ብውልቀካ እንዳተገዝእ ዝኸይድ ዘሎ ብሽክለታ ኣሰካፊ ፅባሕ ንጎ ከቢድ እዩ ሓቂ ዘረባ
1: ፅቡቅ ሞስከ ምናልባት ብደረጃ ሃገር ዓብይ ዓወታ ዝተጓናፀፍና ኣለዉ ዝተሰመና ኣለዉ ኤርትራ ባንዴራ ኤርትራ ብዓለማት ዝተንበርበረትሉ ታሪካት ክንግንፅል ፀኒሕና ኣለና ወይ ክንዛረብ ፀኒሕና ኣለና። ምናልባት ናብ ታሕቲ ውርድ ኢልካ ኣብ ግራስሩት ወይ ኣብቶም ንኣሽቱ ተቀዳደምቲ ዝስራሕ ስራሓት ዓበይቲ ስራሓት ክዕውታና ዝኽእል እንታይ ኣለዉ ክኾኑ ይኽእል? ብፍላይ ብፍላይ ኣብ ናይ ብጫ ማልያ ወይ ኣብ ናይ ግዜ ውድድር ዓይነት ውድድራት ኣትለቲክስን ቅድም ብሽክለታን ናይ ግዜ ሕቶ ክሳብ ዝኾነ ኣብ ግዜ ብፍላይ ኣብ በዓል ዙር ፈረንሳን ኣብ ዓበይቲ ውድድራት ቮልታ እስጳኛን ጅሮድ ኢጣልያን ዝኣመሰሉ ዓበይቲ ዓወታት ክነመዝግብ እንተኮይና ብግዜ ዝቀዳደሙ ተቀዳደምቲ ካብ ሕጂ ትሒዝና ክንሰርሓሉ ክንክእል ኣለና። ስለዚ እንታይ ክግበር ኣለዎ መበልካ ብፍላይ ብፍላይ ኣብቶም ግራስሮት ወሪድና ናይ ግዜ ተቀዳደምቲ ንምፍራይን ነቲ ናይ ብጫ ማልያን ቀጠልያ ማልያ ብኦሎምፒካዊ ተቀዳዳማይ ቢንያም ግርማይ ኣብ 2024 ኣመዝጊብና ኣለና። ስለዚ ኣመዝጊብና ኣለና ኢልና ንንየተሉ ጉዳይ ኣይኮነን ክቅፅል ክኽእል ኣለዎ። ግን እቲ ናይ ብጫ ንሃርፎ ዘለና እንታይ ክስራሕ ኣለዎ? ካብ ሕጂ ትሒዙ ባይታ እንታይ ክግበር ኣለዎ ንበልካ? እዞም ወፂኦም ዘሎ ዓበይቲ ፕሮፌሽናላት ክነምፆ ንኽእል ንኸውን፣ ግን ቀጣልነት ምእንታን ክህልዎስ እንታይ ክስራሕ ኣለዎ ትብላ መወዳእታ
0: ከመዚ ማለተይ ሲ ኣሰልጠንቲ ወለዲ ኮሚሽን ባህልን ስፖርትን ዞባ ማእከል ኩሉ ኣብ ብሽክለታ ዝነጥፍ ኢዱንጓ እንተ ንድሕር ኮይና ደይስራሓሉ ነገር የለ። ምክንያቱ ኣብ ታሕቲ ንክሰርሕ ትሕቲ ቅርፀካ ምሱ ይሕግዘካ እዩ። ምክንያቱ እዚ ዓበይቲ ውድድራት ንሪኦ ዘለና እቲ ካታጎሪናቱ ተዓቐበት ብጣዕሚ ተሪር እዩ። ልዕሊዩ ኣብዛ ዓድና ዘሎ ምስናቱ ኣረኣያካ ኩሉ ነገር ማለት እዩ ትሕቲ ቅርፂ ዝያዳ ይሕግዘካ እዩ። ብተፈጥሮም ከዓ ኣባናካ ታለንት ዘለዎም ተቃዳድምቲ ይፍጠሩ እዮም። ግን ከምዚ ድበልካ ሕጂ ኣብኡ ጥራይ ኣይኮነካ ኣብቲ ስርዓተ ማጋግባ እዚ ኒትሪሽን ገለ ዝበሃል ኣገዳሲ እቲ ሳይንስ እንዲወሪዱ ዘሎ ሕጂ ብሽክለታት ዝኸፈ ኮይኑ ዘሎ ሕጂ ኩሉ ነገር እዩ። ሕጂ ተቃዳድምቲ ናሓካሓሽ ሕጂ ወላ እዞም ንኣሹ ደቂ 13 ዓመት እንዳተረድኦም ከይዱ ምክንያቱ ፊዚካሊ ነቲ ጂምናዚም ዝኾን ስራሕ ክሰርሕዎ ጀሚሮም ባዕሎም እዮም ሰርሑ። ሕጂ ክረምቲ ውድድር የለን ኢሎም ኣብ ጅም ንጥፈታት ዝሰርሕሉ ሕጂ ሲ ኣነ እቲ ናይ ደገ ዝያዳ እቲ ኣካላዊ ምንቅስቃስ ኣብቲ ናይ ጂምናዚም ወላ ርኢካ ኢካ እዞም ማውንቴን በዓል ሳጋን ገለ ክጅምሩ ከለዎ መጀመርታት ናይ ጉቦታት ገለ መለ ብሙሉእ ሲ በቃ እቲ ብማውንቴን ጌርካ ዝስራሕ ኣይሆ ብዚ ከዓ ኣብ ሓፂር እዋን ንመፀና ክኾን ትናትና ሕጂ ኣብ ማውንቴን ጎዮ ዘለና ረባሕ ወይ በቲ ልክዕ ናይቲ ዕብት ናይ ቅድድም ብሽክለታ ቁርብ ህስ የብለካ እዩ። ምክንያቱ ሓደ ቆልዓ ክዓቢ ከሎ መጀመርታ ማውንቴን ብመሰረታ ዘን ዓበይቲ ጎማ ሞላ ዘሎ ማውንቴን ብኡ ጌርካ ኣብ ፃድፍ ዘሎ እንታይ ዓይነት ቴክኒክ ካ እንታይ ዓይነት ስራሕ እንዳስራሕካ ትኽእል በር እዞም ተቃዳደምትና ከማ ብጣዕሚ በዓል ቢንያም ከምዚ ገይሮም ወፂኦም ክዕወቱ ኩሎም እዞም ተቃዳደምቲ ክዕወቱ ኣገርመካ እዩ ብጣዕሚ።
1: ብሽክለታ መስዋእቲ ዝሓትት ዓውደ ስፖርት እዩ።
0: ብጣዕሚ መስዋእቲ ዳሓቲት ኩሉ ነገር እዩ። በቃ ሕጂ እቲ ቡድሆታት ዓብ እንዲ ብዝያዳ ሕጂ ግን ኣይሆ ማቴስ ኩሉ ነገር ርእዎ እንዲዮም ዘለዉ ብምሉእ ከምዚ ዝበልከያ ትዛዓብየ ነገር ንዓወት ኣይኮነን ዓወት ቢንያም ኣምፂ ወይ ንክትዕቁቦ ግን ከቢድ ዋጋ እዩ ሓተካ ማለት እዩ። ሕጂ እውን እቲ ናይ ቢንያም ናይ ቀጠልያ ማልያሲ ክንስዕቦ ክንክእል ኣለና ኩሉ እዚ ናይ ብጫ ማልያ ትብሎ ዘላ ክስራሓሉ ካሎ ለይትን መዓልቲ ንድሕር ፅዒሩ ሓደ ተቃዳዳማይ ኣይሆ ዘይዕወተሉ ኣብነት የለን። ብፍላይ ካ እቲ ትሕቲ ቅርፂ ንዑድ መስል ብፍላይ ምስ ሃገራ ፌደሬሽን ናይ ቅድድም ብሽክለታ ዞባ ማእከል ንድሕር ተማያየጦም ዋላ እዚ ናይ ሓመድ ዘሎ በዚ ታሕቲ ሕጂ እዞም ናትና ዝሰርሑሉ ኣለዉ እዞም ፕሮፌሽናላት ናትና በዚ ናይ በዓል ድርፎ ዝሰርሑሉ ኣለዉ ብታሕቲ ታሕቲ እጂ ከምኡ ማለት እዩ ቶ ሞቴን ከዓ ተረዲኦም እንታይ ዓይነት ክሰርሑሎም እቶም ዓበይቲ ተቀዳደምቶ ከዓ ይሕ

0: እንጂ እቶም ዓበይቲ ተቀዳድምቲ ብጣዕሚ ክምዝጎኑ እንዲደልዎም ኣብ ብሽክለታ ምዝዋር ጥራይ ይኮኑ ደሎ ኩሎም እዞም ፕሮፌሽናላት ወላ ነዞም ናትና መፂኦም ኣብዚ ኩሉ ዳይረክት እቲ ናይ ቅድድም ብሽክለታት ናይ ሲኣይ ዝበሃል ሕግታት ኩሉ በቃ ገሊፆምሎም እዮም። ምክንያቱ ብሙሉ እዮም ተማሂሮም ሕጂ ማንም ተቀዳዳማይ ቆልዓ እንታይ የድልዮ ማዓሲ ሪካበር ደሊ ማዓሲ ድሰቲ ማዓሲ ትሬን ሰርሕ እንታይ ክገብር ኣለዎ ኣማጋግባ ብሙሉ ዝፈልጥዎ እዮም ኮይኖም። ስለዚ ሕጂ ቀሪቢ እቲ መዓልቲ ከምኡ ኮይኑ ዝስማዕነነ ዝያዳ ግን ክንፅዕረሉ ኢና።
1: ፅቡቅ ብፍላይ ኣብታ ናይ ኣመጋግባ ዝበልቀያ ኣቓሉ ውሂብና ክንሰርሓላ ኢና ክንግደድ። ምክንያቱ ዝበዝሐ ተቀዳዳማይ ኣብዚ ደረጃ እዚ ወይ እውን እዞም ሕጂ ኣብ ደገወ ወፃኢ ሃገራት ዝቀዳደሙ ዘለዉ እታ ቀዳሚቲ ዝረኽብዋ ዝነበሩ ምግቢ ፓስታ እያ ነራ። ሕጂ ፓስታ ክሳብ ክንደይ ጥዕናዊ ረብሓታት ክበካ ወይ ሓይሊ ክበካ ክእል ኣብ ብሽክለታ ብሳይነስ ተደጊፉ ከምዝገለፅካዮ ተራቂቁ እውን ስለ ዘሎ ብሽክለታ ሳይነስ ተሓዊስዎ ስለ ዘሎ ጥበብ ዝሓትት ዓይነት ስራሕ እዩ። እሞ መወዳእታ ጋንታ ኤርቴል መፂኻ ኣለካ ምሕረት ኣብ እስከ እንታይ ና ክንፅበ ኣብዚ ዓመት ዝበላ እኳ ዝተፋረቀ ዓመት ግዜ እንተሃለና ናልባት ዝመፅ ዘሎ ውርድራት ናይ ዘዋሊት ዋንጫን ካልእን ውርድራት ሰሪዑ ኣሎ ፌደሬሽን ቅድም ምሽክለታ ዝዋ ማእከል ስጋንታ ኤሪቴል ምሕሬን ኣረኺብናዮም ኣለና ሕጂ እንታይ ኢና ክንፅበ
0: እዋ ምፅባይ ኢና ክንፅበ ኢና። ናይ ግድን እዩ ማለት እቲ ስራሕ ተጀሚሩ ኣሎ ኣቲና ኣለና ዝያዳ ግን ማለተይ እንታይ መሲልካ ኩለንተን ጋንታታት ኣብ ዝለዓለ ደረጃ ክመፅሓ እቲ ዝበለፀ ምክንያቱ ውድድር ወላ ነቶም ተቀዳደምቲ ይኹን ወላ ብጋንታ ንጋንታ ኣብቲ ውድድር ዝያዳ ክትዓቢ ንሕር ኮንካ ዕቤት ናይ ቅድድም ምሽክለታና ወላ ናይ ሃገርና ክዓቢ ንሕር ኮይኑ ተን ጋንታታት ኣብቲ ስጥመት ኩለን ማለት እዩ እንዳሰጠማ ንድሕር መፅን ውድድር ዝያዳ እንዳተበለ ከይዲ ሕጂ እንታይ መሲልካ ነዞም ጁኒየር ዘለዎ ተቀዳደምቲ ተካ እቲ ብዙሕ ንረክብ ኮይኑ ይስማዓኒ ምክንያቱ እቲ ወረዶ ከማንቲ ግዜ ከይዲ እዩ 27 እዞም 28 ተወለዱ ብምሎም ክሰጉሩ እዮም። ስለዚ ካብ 227 ዘሎ እቲ ውድድር ዝያዳ ቲዝበለፀ ናይ ኩለን ክለባት ኮይኑ ስማዓኒ ሕጂ ብዘሎ ከዓ ናይ ግዲ ናብቲ ውድድር ገለ ነገር መመሓያሽ ደቕረብና ኣሎ ዋላ ገለገለ ተቀዳደምቲ ዘምፃናዮ ሓደሽ ኣለውን ዶ ሕጂ እቲ ስራሕ ጀሚርና ኣለና ዝያዳ ግን ውድድር ንዝኾነ ነገር ደምፃካ ርባሕ ወይ ትትሬን ጥራይ ኮን ትልምምን ዝያዳ ንሰርሖ ኒና ኣለና እቲ ውድድር ግን ቀልጢፉ ዝመጨሉ ስራሕ እንድሕር ተፈጢሩ እቲ ዝያዳ ድሓር ኣብቲ ውድድር እንዳኣረምከያካ ተኸይድ ምክንያቱ ውድድር ነቶም ተቀዳደምቲ የብልሖም እዮም ፆሚ ዝያዳ ከ ኣብቲ ምትላኸም ፆሚ ንውድድር ዘርክብ ስለሌለ ቀልጢፉ ክጅመረልና እቲ ውድድር ተስፋ ገብር ማለት እዩ። ብውዳ ሓዝኛ ካ እቲ ውድድር ንክለብ ኤሪተን ኣብቲ ዝነበረቶ ደረጃ ንክትበፅሕ ግዜ ይሓተና ኣሎ ናይ ክለብ ኤሪቴል ሓፂር ግዜ እዩ ምክንያቱ ዓባይ ክለብ እያ ከምዚ ካልኦት ክለባት ኣይኮናን ውድድር ዝነበረት እያ ዕውቲ ክለብ ዝነበረት እያ ናይ ግድ ንርዳእ ኣሉ ኢና ንኩሉ ነገር ከምዚ ድበልኩካ ግን ሃጓፋት ናይ ዘና ዓበይቲ ጋንታታት ነፍሲ ወከፍቲ ኣረዳማይ ኣብ ሓደ ዓመት 2-3 ንደገ ስለ ዝኸይድ ናቱ ቦታ ንምሽፋን እንደገና ኣብ ቅድድም ምሽክለታ ከዓ ዕድመ ከይሰገረ እቶም ፆታ ኣረዳማ የለን ኣብነት ካልኣይ ዲቪዥን ኣለዎናትና ብሉፃት ክነስግሮም ኣይንክእል ኢና እቲ ሕጊ ናይ ዩሲኣይ ኣይሰድን ምክንያቱ ኣብ ጁኒየር ዝፃወቱ ተቀዳደምቲ 18 17 እዮም ኣንደር 23 ዓበይቲ ኤሊት ዝባህሎ ከዓ ካብ 19 ዕድመ ንላዕሊ ማለት እዩ። ሕጂ እሱ ስለደገድደካ ግዲ ናብቲ ብቕዓቶም ጥራይ ኣይኮነን ኣብቲ ዕድሜዮም ምስ መውፅኢካ ንኩሉ ነገር ተብሎ ማለት እዩ ድሓን ተስፋ ንገብርካ ነዚ ድመፅ ዘሎ ኩሉ ንክንዕወተሉ ማለት እዩ።
1: ኣዝየ የመስግነካ ስለቲ ዕድሜና ኣኽቢርካ ኣብ ስቱድዮ ምምፃእኻን ስለቲ ግዜኻን ስለቲ ዘካየድናዮ ዘተ ወይ ዕላል ኣብ ቀፃሊ ብካልእ ትሕዝቶ ክረኸብ ወይ ብካልእ መደብ ክረኸብ ተስፋ ክገብር ኣሰልጣኒ ክለብ ኤሪቴል ምሕረት ኣበየነ የመስግነካ ይቀኒልና
0: ራይ ረባሕ ወይ ኣነ እውን ብልቢየ ለመስግነካ ገለ ነገር ድረሳዕን ክብሉ ክእል ኣብቲ ናይ ስድራ ቤት ሓገዛት ኩሉ ግዜ ዝገብሩና ዘበርክትና ኣለዉ ካብቲ ናይ ጋንታናትና ዝነበረ ሕጂ ነብሱ መሓድሮ ተስፋ ጋብር ዝበሃል ናይ ባሓቂ የብለካ ኣለዉ ሕጂ ኩሉ መኪኑ ወፊዩ ኩሉ ነገር ወፊዩ ኣቡን ሃኒ ዝበሃል ተቀዳዳማይ ኣውስትራልያ ሃገራት ጋንታ ከይዱ ዝነበረ እዩ እቲ ተቀዳዳማይ እውን ኣሎ ናሽናል ቲም ከይዱ ነበረ ማለት ሕጂ ብምሉኦም እዞም ናይ ስድራ ዘለዉ ክበዝሑን እዮም ኩሎም ድሕር ተፀብፂቦም ዝያዳ ግን ንዑ ክሳይ ደበልኩም ኣብቲ መበገሲ ጋንታናትና ክጅምር ከለና መኪኑ ከይበቐቐ ምሳና ኩሉ ነገር ንገብረና ነበረ ብጣዕሚ ንዑ ንስድሩን ነመዝግኖ ደሊ ንስድራ ይከምኡ ንበዓልቲ ቤተይ ን ብምሎም ማለት እዩ ንስድራ ቤትና ክነመዝግኖም ደሊ በቲ ደበጎስና ማለት እዩ ነተቅድሽ ካልእካ ስታፍ ኣፅዋር ናይ ዒታሮ ከዓ ከመዝግኖም ደሊ ማለት እዩ ካብ ዓበይቲ ሓለፍተይ ክሳብ ታሕቲ ዘለዉ ነቲ ባይታ ዝሃቡና ነቲ ስራሕ ተወፊና ንክንሰርሕ እቲ ግዜ ዝሃቡና ከዓ ከመዝግኖም ደሊ ማለት እዩ ረቢ ንዓኻ ከዓ ዝያዳ ከመዝግነካ ደሊ ይቀኒለይካነ
1: ይቀኒልና ክቡራትን ክቡራን ንተኸተልቲ መደብ ዘተ ስፖርት ንሎም ዘደለናዮ ትሕዝቶ ኣብዚ ፈፂምና ኣለና ምስ ደርፉ መልባትና ንሃርገኩም ወገነይ ሰላም

0: ተሓዝነኒ ነገር ኣብ ግዜ ናፅነት ንሕሪት ጋ ንተወኪለ ደ ምፅዋተይ ኣዝዩ ይሕዝነኒ።
1: ስነ ስርዓት ዘለዎ ተፃወታይ ኩዕሶ ኣብ ኩሉ ዝኣቱ ጠባዩ ርኑብ ስነ ስርዓቱ ኢልካ ኣካይዱ ኢልካ ጋንታ ተፃወታይ ከልኦ ክመርሕ ዝኽእል ኩሉ ዘማልአ እዩ ኤፍሬም መንግስታት።
2: ንዘጋጥመካ ብድሆታት ብሙሉእ ዓቕልን ትዕግስትን ገጢምካ ክትወፆ እንተ ደኣ ኽኢልካ ኣብ ተሪር ዓቐብ ተሪሮም ዝሓኽሩ ናይ ብድሆታት ጀጋኑ ዝደፍዎ ኣኽሊል ዓወት ፍሉይ ክብርን ዓብ ጽልዋን ክፈጥር ባህርያዊ እዩ። ጸጸርቲ ዕንቅፎምን ትፍትኖምን ሰባት ኣብ ዝበዝሑሉ ዓለም ተስፋ ቆሪፆም ንኻልኦት ብኣሎታ ክጸልዎ ኣብ ዝረኣየሉ መድረኽ ሓያላትን ጽኑዓትን ሰባት ግን ኣብነት ተጻዋርነትን ዓወትን ብምዃን ሓድሽ መንገዲ ይጸርጉ፣ ጉዕዞ ተስፋ እውን ይምህሩ። ናይ ሎሚ መደብ ሌላ ንዘጋጠሞ ብድሆታት ሰጊሩ ንኻልኦት ኣብነት ንምዃን ዝበቕዐ ስፖርተኛ እያ ከተቐርብ ኤፍሬም መንግስቲ ኣብ። ኤርትራ ኣብ መድረኽ 1980ታት ካብ ዘፍረየቶም ከዋኸብቲ ስፖርተኛታት ዝኾነን በዓል ብዙሕ ሞያ ብድርብ ዓውደ ስፖርት ዝፍለጥን ብዓብዩ ብህንፀት ኣካላዊ ቆመናን ስነ ምግባርን ዝለዓለ ክብሪ ዝውንን ኤፍሬም መንግስቲ ኣብ ንፀወታ ኩዕሶ እግርን ኩዕሶ ሰኪዐትን ብማዕረ ሚዛን ዝፃወተሉን ዝደመቐሉን ስፖርተኛ እዩ።
0: ገርመካ ኣብ ክልተ ዓይነት ስፖርት ራኹም ክንፃት ነረ ምስ በዓል ተኣምራት በዓል ኣማርያ ፍፁም ገለ ቴብል ቴኒስ ፃወት ነረ፣ ቮሊቦል ንሕሪት ጋንታ ኤርትራ ተመሪፀ ነረ። ብዙሕ ግዜ ኣይጠቕሰኒ ስለምንታይ ክልተ ትሬኒን ገለገል ምስ ገበርኩ ገዲፍ ብዙሕ ስምዒት ስለ ዘይነበረኒ ዝያዳ ካባይ ድፃወት ከዓ እዞም ናይ ዋልያ ፃወቲ ነይሮም። ኣብቲ ግዜቲ ግን ኣነ ኣማረ በረኸት ንሕሪት ጋንታ ኤርትራ ፃወት ናይ ባስኬትቦልን ኩዕሶ እግርን ግን ብስርዓት ፃወተሉ ዝነበርኩ ግዜ ሶኒ ሮብ ዓርቢ ኣብ ባስኬትቦል ሰሉስ ሓሙስ ቀዳም ኣብ ኩዕሶ እግሪ ይነጥፍ ነረ። ንስዑ ከዓ ብዙሕ ህርፋን ስለ ዝነበረኒ መስለኒ ብዙሕ ውፅኢት ነይሩ ንክብል ክእል።
2: ካብታ 8 ውሉዳት ዘፍሬየት ስድራ ቤት ኣቶ መንግስቲ ኣብ ኣብ ኣስመራ ከባቢ ዕዳጋ ሓሙስ ብ1964 ተወሊዱን ዓብን ኣብቲ ሓያሎ ስፖርተኛታት ብሕልፊ ናይ ውሽጠ ቤት ስፖርት ዘፍረየ ማእከል YMCA ብንጉኡ ዝተፀንበረ ኤፍሬም ከም ኩሎም ናይቲ እዋንቲ መንእሰያት ነቲ ፀጋ ተቋደሶ።
0: YMCA ማለት መሰረት ናይ ኩላና ብሕልፊ ቶም ኣብቲ ከባቢ ዝዓበና ስጋ በዓል ቦቸፊላ ወይ ንግስ ሳባት ባህል ዝነበረ ስቴድዮም ስጋብ እናኣቱ ብምሉእ እቲ ሜዳታት ዋላ ኣብ ፅርግያ ብዓብዩ ከዓ ኣብ YMCA ከዓ ካርድ ስለ ዝነበረ ቅርሺ ከፊልካ ንሓደ ዓመት ስፖርታዊ ንጥፈታትና ኣብኡ ነካይዶ ነርና። ብከምዚ ደረጃ ከዓኒ ስጋዕ ካብ ስፖርት ደው ድብል ወሓሊፈ ማለት እዩ።
3: ዕዳጋ ሓሙስ ምዕባይ ዳርጋ ኣብቲ ኣብ ባሕሪ ናይ ስፖርት ጥሒልካ ማለት እዩ። ኩሉ ዓይነት ስፖርት ከኣሎ ማለት እዩ። ቴብል ቴኒስ ዚኻ ክትብል፣ ቮሊቦል ዲኻ፣ ባስኬትቦል፣ ቲዘርቦል ዝበሃል ነይሩ፣ ግራውንድ ቴኒስ ዚኻ ክትብል፣ እዚ ኣትሌቲክስ ናይ ሓፂን ገለመለ ኩሉ ስለ ዝነበረ ኣብ ኩሉ ዓውዲ ኢኻ ትሳተፍ። መብዛሕትና ከዓ ውዛዓበና ሓደ ክልተ ሰለስተ ዓውዲ ሒዝካ ኢኻ ትኸይድ።
2: ገና ኣብ መበል 15 ዕድሚኡ ካብ ማእከል መሰልጠኒ ዕዳጋ ሓሙስ ናብ ቦቸፊልያ ብምስጋር ናብ ክለብ ሳንቶስ ዝተፀንበረ ኤፍሬም መንግስቲ ኣብ ብዝነበሮ ክእለትን ቅልጣፈን ብዓብዩ ልዱል ሰብነት ካብ 1979 ኣትሒዙ ብቕዓቱ ከመስክር ኣይተሸገረን። ነቲ እዋንን ነተፃወትን እውን ብልዑል ተመስጦ እዩ ዝዝክሮም።
0: YMCA

0: ሳልሳይ ዲቪዥን ናብ ቀዳማይ ዲቪዥን መፅ ማለት እዩ። መሰረትና ግን ካብኣቶም ኮይኑ በዓል ቺፖሊን ዝነበሩሉ ግዜ፣ በዓል ኣማረ፣ በዓል ትካቦ ኣብ ቀዳማይ ዲቪዥን ዝነበሩሉ ግዜ ሽዑ ከዓ ኣብቲ ደረጃ ናብ መፅ ማለት እዩ።
1: ኩዕሶ እግሪ ዶ ይነፍዕ ፍሬም ባስኬትቦል ድሕሪ ኢልካ ኒ ኣነ ኣብ ባስኬት ብጣዕሚ ዘድንቆ ርከምሳይ ፃት ነይሩ ፕሌይሜከር እዩ። ኩዕሶ እንዳዘረ ሹት እንዳገበረ ድዩ ሞሳታት እናገበረ ዘይገብሮ ይነበረን ካብ ኩዕሶ ኣብ ባስኬትቦል እዩ ደድንቆ ነይረ።
2: ኣብ መወዳእታ 1970ታት ወተሃደራዊ ስርዓት ኢትዮጵያ ኣብ ኤርትራ ነቶም ካብ ዕለት ናብ ዕለት ናብ መኣዲ ቃልሲ ፅምበሩ ዝነበሩ መንእሰያት ንምግታኣን ንምቁፃርን ንስፖርታዊ ግጥም ከም ሓደ ሜላ ተጠቕመሉ። ብሕልፊ ንኸተማ ኣስመራ ብዞን ከፍተኛን ቀበሌን ወዲቡ ሓያለ ስፖርት ግጥም ክሰርሕ ይተራእዩ። ኤፍሬም ነታ ዝተወልደላ መምሕዳር ከባቢ ወይ ቀበሌ መሰረት ወኪሉ ኩዕሶ እግሪ ኣብ ዝተፃወተሉ ኣብ ዕንቲ ሓያሎ ኣሰልጠንትን ተፃወትን ሓደረ። ኣሰልጣኒ ጋንታ ዳህላክ ዝነበረ ገብረ ጻድቅ ምስ ናይ ኩዕሶ እግሪ ጋንታኦም ንኽፃወት ንዘቕረበሉ ሕቶ ተቐቢሉ ኣብ ሓፂር ግዜ ምስታ ጋንታ ኣብ ሜዳ ችቸሮ ኣብ መስመር ምክልኻል ተሰለፈ። እታ ክፃወት ዕድል ዝፈጠረትሉ ጋንታ ዳህላክ ናብ ዓበይቲ ክለባት ክህደን ኣጉልሓቶ። ጋንታ ኣዶሊስ ከዓ ኣብቲ ውድድር ተዓወተትሉ። ምስታ ጋንታ ተፀንቢሩ ንክልቲኡ ፀወታ ብማዕረ ኣሳሊ ይቐፀሎም።
1: ሕጂ ኤፍሬም ባስኬት ድዩ ክመርፅ ዘለዎ ኩዕሶ እግሪ ናቲ ምርጫ ትኾን ዝያዳ ግን ዘቢሉ ናብቲ ኩዕሶ እግሪ ኣብቲ ኩዕሶ እግሪ እውን ከም ሓቂ ንድሕሪኢኻዮ እቲ ፊዚካሊ እቲ ብቕዓት ናይ ትክስታይ ጠቒሞ ክኸውን ይኽእል እዩ። ኩዕሶ እውን ኣይተጋየሸ ማዕረ ማዕሪኡ ኸይ ስለ ዝነበረ ኩዕሶ ጀሚሩ ናብ ጋንታና ሕጂ ኣብ 84 ይመፂና ሽዑ ኸማን ናሽናል ቲም ተመሪፁ እዩ። ድሕሪኡን ቀጻሊ ናሽናል ቲም ምረጥ ነይሩ። ፍሬም ናይ ብሓቂ ፅቡቕ ፊዚካሊ ሕጂ ካብቶም መጀመርያ ዲስፕሊን ድሕሪ ኢልካ ፍሬም ዝርክብ ዲስፕሊን የለ መብዛሕትና ኣብለካስ ቁሩብ ገለ ካብ መስመር ምውፃእ ከሎ ከም ተፃወተ ፍሬም ግን ብጣዕሚ ዲስፕሊን ነበሮ ሰብ እዩ። ብከምኡ ከዓ እኳ ኣብቲ ስፖርት ንፉዕ ተፃወተ ነይሩ ክትብሎ ትኽእል እያ። እጂ ኣነ ዝያዳ ሚድፊልድ ፃወት ነይሩ ዲፌንስ ፃወት ነይሩ ዝያዳ ደንቆ ዝነበርኩ ኣብ ናይ ባስኬት ተመክሮ እንድዩ ኩዕሶ ሓፍ እንድሕር ኢሉ ላዕሊ ድወፅ ነይሩ ብህዲ የማን ፀጋም ከዓ ኩዕሶ ድርቢ ነይሩ።
0: እቲ ዝኸፍአ ግዜ ንዓይ ሽዑ እዩ ነይሩ። ስለምንታይ ኣብ ኩዕሶ ሰኪዕ ዝነበረኒ ፀብለልታ ዋላ ቁመተይ ሕፅር ዝበለ ይንበር እምበር ኣዝዩ ዝለዓለ ፀልበልታ ነይሩ ንክብል ይኽእል ኣብ ኩዕሶ እግሪ ክልውጥ ዝብል እውን ሓሳብ ኣይነበረን። ብከምኡ ኣብቲ ናይ ሕሪት ጋንታ ኤርትራ ኣብ 80ታት መጀመርያ ሽዑ ኣብኡ ምስኣተኹ ምስ ሕሪት ጋንታ ኤርትራ 2 ዓመት ምስ ተፃወትኩ ኣብ 3 ዓመት ምስ ሕሪት ጋንታ ኢትዮጵያ ምስ ተመረፅኩ እቲ ዝነበረ ስልጣን ሽዑ ዘሪሁን ዝበሃል እቲ ራሻዊ ድመፀ ምስ ተበገስና ንጅቡቲ ክንከይድ ምስ ተበገስና እዩ ንዓይ ካብቲ ክስተይ ኣትሪፉኒ ሽዑ ገዲፍዮ ኩዕሶ እግሪ ከይድ የለ ወሲነ። እታ ዝወሰን ኩላ ግዜ ግን እታ ዝኸፍአት ግዜ እያ ነይራ። ኣዝዩ ፍቕሪ ነርኒ ምስ ባስኬትቦል ዳሕራይ እቲ ፆታ ምስ ኣድሊስን ኣብ ኩዕሶ እግርን ኣብ ባስኬትቦልን ኮይኑ ግን ዝያዳ ኣብ ባስኬትቦል ይዛዙ ነይረ። ሽዑ ኣትሕ ደጎ ናይ ስፖርት ኮሚሽን ሓላፊ ነይሮም ፀዊዖም ሓይቶምኒ እዚ ትገብሮ ዘለካ ብ ክልቲኡ ደው ከተብለለካ ሓደ ምረፅ ገለ ዝብል ምርጫ ምስ መፀ ኣነ ኣብ ኩዕሶ እግሪ መሪፀ ኣብ ኩዕሶ እግሪ ኣትየ ማለት እዩ።
2: ካብ ስድርኡ ናይ ፖለቲካ ፅልዋን ፍቕሪ ሃገርን ዝሓደሮ ኤፍሬም ነቲ መድረኽን እዋንን ብዝግባእ ከንብብ ይሽገር ኣይነበረን። ሰራሕተኛ ኣገልግሎት ፖስጣ ዝነበሩ ኣቦኡ መንግስቲ ኣብ ገብረ ሚካኤል ብተደጋጋሚ ናብ ፀጥታን ህዝቢ ድህነትን ይቐርቡ ነበሩ። መወዳእትኡ ድማ ግዳይ ማእሰርቲ ኾኑ።
0: ኣቦይ ተኣሲሩ 10 ዓመት ተፈሪዱ ነይሩ። ድሕሪ እየናታን ተኣሲሩ 5 ዓመት ተፈሪዱ። ሽዑ ኣነ ትምህርቲ ወዲአ ክውድእ ሳሓደ ዓመት ተሪፉን ዝነበረ ሽዑ ኣነ ናይ ግድን ስራሕ ብደገ ክሰርሕ ጀሚረ ማለት እዩ። ነቦይ ዝኣሰርዎ ምክንያት ኣብቲ ናይ ፖስት ኦፊስ ናይ ሓዋላ ሰርሕ ስለ ዝነበረ

0: ብበዓል ብወፃኢ ገይሩ ገንዘብ ይልኣኽ ነይሩ ንሜዳ ተባሂሉ ትልኽ ነርካኻ ተባሂሉ እዩ ተኣሲሩ። ዮናታን ሓወይ ኣብ ኣስመራ ኮይኑ ቁርብ ናይ ገንዘብ ምውፃእ ገለ ክስታይ ስለ ዝነበሮ ብኡ ተኣሲሩ ነይሩ። ኣብቲ ግዜ እቲ ንዓይ ናይ ገዛ ሓላፍነት ኣባይ ወዲቑ ኣነ ስርሐ ነይረ ማለት እዩ።
1: ካብ 1982 ክሳብ 1984 ምስ ኣዶሊስ ድሕሪ ምፅዋቱ ናብታ ኣብ 1977 ብነፍሲሄር ቀለታ ስፋ ዝተመስረተት ጋንታ ኤሌክትሪክ ማለት ኤልፓ ተሰጋጊሩ። ኤልፓ ናይ ገዛ ርእሳ ድሕረ ባይታ ዝነበረ ክለብ እያ። ቅድም እታ ጋንታ ቀይሕ ባሕሪ ዝብል ስም እዩ ዝነበራ። እንተኾነ ቀይሕ ባሕሪ ብገዛእቲ ኢትዮጵያ ተቐባልነት ስለ ዘይረኸበት ነታ ስም ክቕይርዋ ተገደዱ። ኤፍሬም መንግስቲኣ እውን ንጋንታ ኤሌክትሪክ ኣብ 1984 እዩ ተፀንቢርዋ።
0: ኣነ ኣብ ቀይሕ ባሕሪ ቃቲ ከለኹ ብየማናይ ክንፊ በዓል ኣለም ትሪባ ነይሮም እዮም ብዙሓፃት በዓል ሙልጌታ ብፀገማይ በዓል ክፍለ ነይሮም። ኣብ ማእኸል በዓል ምስግና የማነ መሓሪ ግን ኣነ ብሓደ ነገር ክበልፆም ኣለኒ ኢለ ሓስብ ነረ። ንሱ ከዓ ፊዚካል ፊትነስ እዩ። ኣብኡ ቦታ ኣይረክብ እየ እንድሕሪ ኢለካ ኣብ ምክፍፋል ፅዋት ነረ። ኣብ ምክፍፋል ከምበል ኣብርሃን ኤልያስን ኣዝዩ ስጡም ዝነበረ ቦታ እዩ ነይርዎ። ምስኣቶም ክወዳደር በዓል ኤልያስ ከ ኣብቲ ዝእለይሉ ግዜ ስለ ዝነበረ ምስኣቶም ምስ በዓል ባሊላ ዳሕራይ በዓል ቴድሮስ ተክሊት ኩሉ ብኣው ድመፁ ማለት እዩ። ምስኣቶም ተወዳዲረ ኣብ ተሰላፊ ቋሚ ተሰላፊ ካብ ኣከፋፋሊ ኣነን መሓርን ኮይና ከዓ ኣብ ድሕሪት ኣብ ክንዲ የማንን ምስግናን ናይ ምስግና መገሻ ናይ የማን ከዓ ምስ ዕቤት ውን ክሳይ ስለ ዝመፀ ኣነን መሓር ኣብ ማእኸል ክንፃወት ጀሚርና ማለት እዩ።
2: ኣብ ጋንታና ክመፅእ ከሎ ብቕዓቱ ብጣዕሚ ንፉዕ እዩ ነይሩ። ከምቲ ዝበልካያታ ጋንታ እውን ዓወት ነይሩዋ ይ ቅድሚ ሕጂ ድሕሪኡ እውን ትዕወት ነይረ እያ። ኤፍሬም ግን ኣብታ ቦታ ምስግና ኣብ ናይ ምስግና ቦታ ከምተካእታ ይመፂልና ቁፅሪ 4 45 ምስ ማሕር ፍሳይ ከምቲ ዝተቆሶ ዓንተ ወይ 5 ከዓ ኣብ ናይ የማን ካሕሰይ ከዓ ማሕር መፂኦም ማለት እዩ። ንነዊሕ ዓመት ከዓ ብፅቡቕ እናተኸላኸሉ ኣብ ፅቡቕ ደረጃ ደብፅሓ ጋንታ እዩ ክብለካ ክእል።
3: 45 ኮይና ብሓንሳ ተረሲ ኮይና ንፀዋት ነርና ሕጂ ቁመንኡ ከዓ ከምዝፈልጦ ሙሉእ እዩ ነይሩ ኤፍሬም። ሕጂ ድሓር ኣብ ማእከል እርጋን ናይ ተፃወቲ ስለ ዘርከበ ከምዞም ክጠቕሰልካ ፅንሐ ኤልያስን ኣብርሃን ኣብ ምእራግ ስለ ዝኸዱ ብድሕሪኡ በዓል ሳምሶን ኢሳ በዓል ኤፍሬም በዓል ባሊላ ኣብቲ ማእከል ወኒኖሞ ብጣዕሚ ሓያላት ተፃወቲ ነይሮም። ብዙሕ ውህደት ፈጢሮም ከዓኒ ብኸመይ ዋንጫ ንወስድ ብዙሕ ዋንጫታት ወሲድና ከምዚ ክጠቕሰልካ ፅንሐ። እጂ ኤፍሬም ብጣዕሚ ሓያል ተፃወታይ ነይሩ። ቁመኑኡ ተበልካ ካብቶም ቶፕ ክላስ ዝበሃሉ ተፃውቲ ካብኦም እዩ ነይሩ።
4: ኣብ ምክልኻል ይረራርእካ፣ ኣብ ሚድያም ይረራርእካ፣ ኣብ ኣለኛሜት ይረራርእካ፣ ኣብ ኩሉ ዘማለየ ኤፍሬም ኣብ ሓቂ ስነስርዓት ዘለዎ ተፃወታ እዩ።
0: ቀይሕ ባሕሪ ወይ ኤሌክትሪክ ወይ ከዓ ሻዕብያ ትበሃል ዝነበረ ሓያል ጎና ኣብ ቅድሚት ነይሩ። ዳሕራይ ታጋንታ ምልእቲ ኮይና ቅድሜና ዝነበሩ ፃወቲ ሓያላት ኩሉ ሙሉእ ኩሉ ዝዕብልልዎ ዝነበሩ ሳቶም እዮም። ንሕና ምስ መፃና እውን ኣብ 80ታት ስጋብ 87 ዘሎ ግዜ 88 እቲ መፋርቕ ሓያል ጋንታ ኮይና ንኩሉ እንዳበድሀት ብዙሕ ግዜ ኣዲስ ኣበባ ትመላልስ ነራ። ሓያላት ጋንታ ነረን እዮም ኩሎን በዓል ቺፖሊኒ፣ ሜሎቲ፣ ኣዱሊስ ዋላ ዋልያ ንባዕሎም ሓያላት ጋንታት ነረን እዮም ግን ዋላ ኣብቲ መወዳእታ ደረጃ ኣብቲ መወዳእታ ግዜ ካብቲ ደረጃና ናብ ካልኣይ እንዳወረድና ምስ ቺፖሊን እንዳተለዋወጥና ወይ ምስ ሜሎቲ ምስ ኣዱሊስ ምስ ኩለን ንኸይድ እምበር እታ ጋንታ ሓያል ሽም ዝነበራን ኣብ ኣዲስ ኣበባ ከይዳ ውን ፅቡቕ ተወዳዳሪት ጋንታ ዝነበረት እያ።
1: እታ ጋንታ ከም ሻዕብያ ተወሰዳ ኣብ ርእሲ መንበራ ደገፍታ እውን ቅያር ሰማያዊ ማልያን ሰማያዊ ክራባታን ስለ ዝሃብዋ ብሓፈሻ ኣብ 1987 ከዓ ብዙሕ ሽግር ትረክብ ከም ዝነበረት እዩ።

0: ኤፍሬም ዘዘንቱም
1: ርሻን ኣብቲ ኣንጎሎናይ ሴዳዊ ኣብ ታዕቲ ናና ደጋፊት ኮይና እንዳ ሻህ ዝነበረ ኤልፓ ወይ ኤሌክትሪክ ቀይሕ ባሕሪ እቲ ባጀት ትሕት ትብል ስለ ዝነበረ እዮም ስለቲ ግዜ እቲ ፓኒኖ ንቃቑሖን ፀባን ኣብኡ ፍቀደና ነይሩ ድሕሪ ልምምድ ቅድሜና ግን ኣነ ብዙሕ ክሳ ይኮንኩም በዓል ኣብርሃ ዝነበሩሉ ግዜ ኩሎም እቶም ዓበይቲ ምናልባት በዓል ሻገ እውን ክዝክርዎ ክእሉ እዮም ንሳቶም ቅድመይ ዝነበሩ ህያብ ሂባትና ነይራ ማልያ ግን ኣይተረኣየት ናብ ቶም ቅድሜና ዝነበሩ ኣስማቶም ዝነበሮም ውን ነይሩ እዩ ማልያ እሱ ገይሮም ክፃወቲ ግን ኣይተፈቅደሎምን ኣዝያ ንፍዕቲ ወይ ከዓ ሓያል ደጋፊት ስለ ዝነበረት ስጋዕ ከምዚ ደረጃ በፂሕ ነይሩ ግን ብላዕለዋይ ደረጃ እቲ ማልያ ሽም ዘለዎ ኣብቲ ግዜ ትስ ኣይተለምደን ነይሩ ኣይኣትወን እውን ነይሩ ባና ስለዚ ብእሱ ገይሮም ክፃወቲ ኣይከኣልዩ ተባሂሉ ኣብ ስእሊ እውን ኣሎ እቲ ማልያ ገይሮም ክፃወቲ ከይተፈቅደ ጠጠው ኢሉ ማለት እዩ
0: እቲ ኣብ መድያ ቦቾፊልያ ልዑል ብቕዓት ዘመስክር ዝነበረ ኤፍሬም መንግስቲ ኣብ ኣባል ናይታ ሕሪት ጋንታ ኤርትራ ክኸውን ግዜ ወሰደን ኣብ 1982 ምስ ሓያላት ስፖርተኛታት ብምዃን ኣብ ኣዲስ ኣበባ ድንቂ ብቕዓት ኣመስኪሩ ኣብኡ እውን ኣይተሓፅረን ምስታ ንኤርትራ እትውክል ሕሪት ጋንታ ኩዕሶ እግሪ ካብ ሕርያት ተመሪፁ ካብ ቀዳሞት 11 ተፃወቲ ክኸውን በቕዐ ብዓላሚ ሕሪት ጋንታ ኤርትራ ዝነበረ ሃይለ ድባ ካብ 1982 ክሳብ 1986 ተፃዊቱ ብድሕሪ እውን ምስታ ካብ 1987 ብተኪ ኣብርሃ ትዕለም ዝነበረት ሕሪት ጋንታ እውን ቦትኡ ከውሕስ ኣይተሸገረን
1: ሓያል ኣሰልጣኒ እዩ ዳሕራይ ከዓ ዳኣምነሉ ተፃወታይ ወላ ዝኾነ ይኹን ስጋዕ መወዳእታ ክብፅሑ ዝደሊ ኣሰልጣኒ እዩ ሕሪት ጋንታ ኤርትራ ክትኣቱ ማለት ቀሊል ኣይነበረን ኩላህና ንፈልጦ ኢና ኣብቲ ግዜ እቲ ግን ካብ ብዙሕ ግዜ ቴክኒክ ኣብ ታክቲክ ዝኣምን ዝነበረ እዩሱ ድሕሪ ከዓ ፊዚካል ስለዚ ብከምዚ ደረጃ ኣይመስለኒና ኣብቲ ብዙሓት ሓያላት ፃወቲ ነይሮም እዮም ግን ኣብቲ ፊዚካል ቁሩብ ይርኢ ስለ ዝነበረ ይመስለኒ ብዙሕ ግዜ ኣብኡ ደፋእኒ ነይሩና እዩ በዚ ደረጃ እዚ ከዓኒ መጀመርያ ዝኸድ ኩሉ ኣብ ምስ ሙሴ ሃይሎ ማርያም ምስ ሕሪት ጋንታ ኤርትራ 45 ኮይና ህንፃል ክኢለ ማለት እዩ
2: ዋንጫ ሒዝና መፂና ኢና በዓል ፓቸ ዝነበሩሉ ታሪክ ኣሎ ታሪክ ናይ ኤርትራ ካርታ ኩልሃና ተፃወቲ ኣብኣ ተሳኢልና ሽዑ ምስ በዓል ጫድ ምስ በዓል ሱዳን ምስ በዓል ኢትዮጵያ ውን ነራ ብጋንታ ንበዓል ሱዳን ስዒርና ዋንጫ ሒዝና መፂና ኢና 92/93 ኣብቲ መጀመርያ ናፅነት ማለት እዩ
0: ኣብ ድሮ ናፅነት ጋንታ ኤልፓ ምስ ዋልያ ይፃወት ነበሩ ተፃወቲ ኤልፓ ብሸቶ እናመርሑን ከለዉ ኣብ ገፁራ ገፅዎም የማናይ መንጋግኡ ብከቢድ ተሃስዩ ስለ ዝነበረ ድማ ኩዕሶ ሰኪዐት ይኹን ኩዕሶ እግሪ ካብ ምፅዋት ኣቋረፀ
1: ሜሎትን ቺፖሊን ወይ ኣድሊስን ቺፖሊንን ኦረዲ ኣፍሊጦም ነይሮም እዮም ናብቲ ደረጃ ቀዳማይን ካልኣይን ንሕና ንሳልሳይን ራብዓይን ና ንፃወት ነርና ኣድላይ ማለት ብዙሕ ራፍ ዝኾነ ፀወታ ግን ኩሉ ግዜ እንተተሳዒርካ ዋልያ ተሲዒሮም ኻ ብሃገር ደረጃ ስለ ዝሕሰብ ሻዕብያ ተሳዒራ ስለ ዝበሃል ንኸይንስዓር ብዙሕ ኢና ንጥቀቕ ኣብዚ ግዜ እዚ ከዓ ካብ ነቲ ቁፅሪ 2 ብቁፅሪ 2 ዘሎ ናና ቁፅሪ 11 ብኡ ኣጋጣሚ ዝተረኸብና ኣነ ንደገም ሰው ፃኽዎ እዩ እሱ ወዲቑ ኣነን ሜዳ እዳገፀይ እዳኸድኩ ብድሕሪት መፅ ካብ ቤንች ድመፀ እዩ ሃሪሙ ንንዓይ ምስ ወደቕኩ ከዓ እቲ ብሎን ጫማ ገይሩ ኣብ መንጋጋይ ሴሩኒ ማለት እዩ እዚ መንጋጋይ ምስ ሽዑ ልዕሊ ወርሒ ፈረቓን ኣብ ሆስፒታል ከይደ ሕክምና ገይረ እቲ ናተይ ናይ ኩዕሶ ዘመን ሽዑ

0: ብድሕሪ ይቕርቡ በኋላ ተፃዊተ ተኾንኩ ግን ፍርሒ ነይሩ ማለት ዝተተሃሪምካ እንደገና ኣብ ከምኡ ደረጃ ከይትበፅሕ
1: ኩሉ ግዜ ምስ ዋልያ ክትመፅእ ከለኻ ዳርጋ ኣብ ኩናት ኢኻ ተኣቱ ሕጅታ ፀገም ዋልያ ክኢላታት ኳ ግን ኩሉ ግዜ ሓንሳ እንድሕር ስዒርካዮም ደጊምካዮም ገለ እዚኣ ክስዕረና ያ ዝብል እምነት ነይርዎም በቲ ከዓ እቲ ፖለቲካ ተኸይድካ ከዓ ናንታ ሸዓብያ ስለ ትበሃል ዝነበረት ኣብዚኣታ ፀጎምም ነይርዋ ንሳቶም ኮ ካብ ሓደ ስጋዕ 11 ፉትቦለር ክኢላታት እዮም እኖ ድወፃወት እዮም ዝወፆም የብሎም ክስዕሩና ኢሎም እንተዝብገሱ ምስዓሩ ኮ ትውፅኢት ስምረኸቡ መብዛሕትኡ ግዜ ንስዕሮም ስለዝነበርና ግን ፈርያማኣቱኻ እታ ሽም ከዓ ክትከውን ትኽእል ጋ እንታ ሸዓብያ ስለ ዝብልዋ ከዓ እሳ ከዓ ቅሩብ ትኸብዶም ግዲ ነረ ኣብኡ ከዓ በቶም ሓለፍቶም እውን ዛጋ እንታ እዚኣ ክስዕረኩም የብላን ስለ ዝበሃሉ ዝነበሩ ሳእታ ተሃስዮም ዝነበረ በርኪ ኢላታት እዮም ወለሩ እዮም እንታይ ሞ ክተውፃሎም እያ ግን ንኣና ኣብ ጋንታና መብዛሕትኡ ግዜ ኣይስዕሩናን ነይሮም ትኽብደት ተፅዕኖ ናይቲ ናይ ጋንታና በቲ ፖለቲካ ገለ ስለ ዝረአ ዝነበረ እስኡ ትፀገሞም ነይሮም ብሎ
2: ነታ ብበቕዓታ ዝምክሐላ ጋንቲኡ ግን ኣይገደፋን ካብ ታሕሳስ 1991 ጀሚሩ ንሓደ ዓመት ኣሰልጢንዋ ንሱ ሙሉእ ብምሉእ ቁስሊ ምስሓወ ነታ ጋንታ ንኣሰልጣኒ ክብሮም ተወልደ መድህን ኣረኪቡ ተፃወታይ ኮይኑ ቐጸለ ኣብ 1994 ኩዕሶ እግሪ ጠቕሊሉ ክገድፎ እንከሎ ኩዕሶ ሰክዐት ግን ምስ ጋንታ ቺፖሊኒ ማለት ምስታ ብኩዕሶ እግሪ ምስ ጋንቲኡ መተሃላለኽቲ ዝነበረት ንዝተወሰና ኣዋርሕ ቀፂሉ
0: ተፃወታይ ነርካ ኣሰልጣኒ ክትከውን ማለት እቲ ክገብርዎ ደይክእሉ ውሽጣቲኻ ባዕልኻ ክትገብሮ ኢኻ ትደሊ ቀሊል ኣይኮነን ዋላ እቲ ስምዒት በዓል እውን ቀሊል ነገር ክጋገይ ከሎ ዋላ ስኻ ሰብ ኮንካ ትጋገ እንተነበርካ ንስኻ ግን ትጋገ ዝነበርካ ኮይኑ ስምዓካኒ ኣዝዩ በዳሃ ነይሩ ዋላ እቲ ስምዒት በዓል እውን ቀሊል ነገር ክጋገይ ከሎ ዋላ ስኻ ሰብ ኮንካ ትጋገ እንተነበርካ ንስኻ ግን ትጋገ ዝነበርካ ኮይኑ ስምዓካኒ ኣዝዩ በዳሃ ነይሩ
2: ፍቕሪ ስፖርት ኣብ ደመ ነብሱ ዝተፀንበረን ድርብ ዕማም ዘሰላስለን ኤፍሬም እናተፃወተ ዝዕልም እናዓለመ ዝፃወት ስፖርተኛ እዩ ነይሩ ኣብ ሓይሊ ኤሌክትሪክ እናሰርሐ ንጋንታ ላልምባ እናኽሻ ብኩዕሶ እግሪ ንጋንታ ምድላዊ መግቢ ከዓ ብኩዕሶ ሰክየት ነዋርሕ ከሰልጥነን ተራእዩ ንኩሎም እቶም ኣብ ዝኽርታቱ ዓብ ኣበርክቶ ዝገበሩ ስፖርተኛታት ብሓፈሻ ነቲ ኣርማ ምዕባለ ስፖርት ሃገር ዝብሎ ነፍስሄር ተስፋይ ቀለታ ብክብሪ ከም ዝዝክሮም እዩ ዝገልጽ
0: ቀለታ ንዓይ ኩሉ እዩ ሓደ ዓርኩ እዩ ነይሩ ነቦይ ዋላ ኣድሊስ ከለኹ ንኩሉ ተፃወታይ ከምኡ ካ ተነበረ ንዓይ ግን ብፍላይ ከዓኒ ከም ጎራብቲ መጠን ንጎ ክሓልፍ ዋላ ምሸታ ኣዝዩ እዩ ድመርሓኒ ነይሩ ከምዝወድለካ ከምዝወድለካ ከምዝወድለካ ኣነ ከዓ እዝየ ሰምዖ ነይሩ ስለምንታይ ዋላ ካብ ኩዕሶ እግሪ ኣይፃወት እንተነበረ ናይ ኩዕሶ እግሪ መንቋዕቋሕታ ግን ኣዝዩ ነይርዎ እዩ ንዓይ ከዓ ካብ መሰረት ኣልዒሉ ስጋዕ መወዳእታ እሱ እዩ ኣብዚ ደረጃ እዚ ብፅሕ ንክብል ይኽእል ስለዚ ኣብ ሂወተይ ብዙሕ ዓብዪ ቦታ ኣለዎ ዘለኣሎም ከዓ ንዕ ክዝክር እየ ዝነብር ንዓይ ጥራይ ደይኮነስ ንኩሉ ኣብ ኤርትራ ዝነበረ ዝፈር ዝነበረ ተፃወታይ ንቐለታ ደፈቱ የለን
2: ሂወት ኣሜሪካ ንኤፍሬም መንግስትኣብ እቲ ካልእ ብድሆታት እዩ ኣፅኒሄሉ ከምቲ ዝሓሰቦ እናሰርሐን እናተማህረን ዓይነት ሂወት ስድርኡ ንምምራሕ ዝዕንቅፅ ብድሆታት ኣይተፈልዮን ኣብ ርእስቲ ነዊሕ ዓመታት ብዘይወረቐት ምፅንሑ ተወሳኺ ሕማም ሽኮር ሓመመ እቲ ሕማም ካልእ ሕማማት ኩሊት ኣማዕበለሉ ከቢድ ገንዘብ እናኸፈለ ክሕፀብ እውን ተገደደ ብዓቕሚ እውን ሰሙናዊ ኣስታት 2,000 ዶላር ክኸፍል ተሓተተ ልዕሊ ዓቕሙ ብምዃኑ ፈተውቲ ቤተሰቡ ማሕበር ገዳይም ስፖርተኛታትን ኮታ መላእ ህዝቢ ብዘዋፀሉ ገንዘብ 8 ዓመት ኩሊቱ ተሓፂቡ እቲ ሽግር ግን በዚ ደው ኣይበለን ኣብ 2021 የማነይቲ እግሩ ቁስሊ ጋንግሪን ገበረት ብሓካይን እውን ክትቁረስ ተሓበሮ እታ ኣብ ሜዳ ኩዕሶ ሰኪዕትን ኩዕሶ እግርን ብፀወታ ብምስልጣንን ስራሕን ዘይትርብርብ እግሪ ምስ ከቢድ ስምዒት ተቆርፀት ብድሆታት ገጢሙ ክስዕር ነይርዎ። ኣብ ብዙሕ ሽግር መፍትሒ ኣይተሰኣነን። ብዕድል እውን ሓንቲ ኮሊት ረኸበ። ኣብ መስርሕ መቕያር እውን ብዙሕ ብድሆታትን ዝኽርን ከም ዘሕለፈ እዩ ዝሕብር።
0: ክድቅስ ኩሉ ነገር ምስ ተቐራርብኩ ሰዓት 11 ናይ ምሸት ካብ ሆስፒታል ተደረው ኢልኒ ማለት እዩ። ምስ ገድኩ ምስ ተደወለ እንታይ እዩ ሕጂ ትመፅእ ውሽጢ ፍርቂ ሰዓት ሕጂ ትመፅእ ና ሆስፒታል እንታይ ትብልኩም ኩሉ ተረኺቡሎ ትመፅእ ከይደ። እቲ ሰብ ሓደጋ ገይሩ ናይ መኪና ሓደጋ ወዲ 46 ፃዕዳ ሰብ እዩ። እቲ ኩሊት ናቱ ኣውፅኦም ኣብ ፍሪዘር እትዮም ንሶም ብሄሊኮፕተር ኣምፅኦሞ ኣነ ካብ ብገዛ መፅ ሸዓን መጥባሕቲ ገይሮም ለዩ ማለት እዩ። ብሰንኪ ከዓ ቅድሚኡ ግን እዚ ናይ እግሪ መጉዳእቲ ኣጓኒፉኒ ነይሩ። ቅድሚኡን ካሊእ ተረኪቡ ነይሩ ግን ናይዚ ኢንፌክሽን ደው ከይበለ ዓይነ በካ እናኢሎም ዶ ኣቢሎሞ ብ222 ከዓ ዝቀይረ ማለት እዩ ኩሊት።
2: ኣብዚ እዋን እዚ በታ ኣብ 222 ዝተቐየረት ካልአይቲ ኩሊት ዕረፍትን ርግኣትን ረኺቡ ካብ ሰሙናዊ ምሕፃብ ኩሊት ተገላጊሉ ሂወቱ ብጥዕና ኣብ ምምራሕ ይርከብ።
0: በዳሃይ እዩ ነይሩ ግን ሓቂሓይሽ በዓልቲ ቤተይ ካብ መጀመርያ ስጋዕ መወዳእታ ስጋብ ሰዓት እዚ ንሳያ ናተይ ደገፍ ነይራ የሕዋተይ ብምሉኦም ደቀይ ከዓ 3 ደቀይ ሓደ ብካናዳ ኣሎ 2 ምሳይ ኣለዋ እዚኦም እቲ ዝዓበየ ፓርቲ እዮም ሒዞም ዘሎ ብምሉእ ከዓ ምሳይ ፃወቲ ዝነበሩ ሰባት ኣብ ቦስተን ደቕመጡ ተቐማጦ ማሕበራት በዓል ዕዳጋ ሓሙስ ማይተመናይ ቦቸፊላ ማሕበር ገዳይን ብምሉኦም ኣብዚ ደረጃ እዚ ሞራል ገይረ ንክቅፅል ዝገበሩ ሳቶም እዮም። ቀሊል ኣይኮነን ኣብ ዝተወሰነ ግዜ ድሕሪ ክዕሶት ጎይ ነርካ ኣብዚ ደረጃ እዚ ክትበፅሕ ስማዓካ እዩ። ግን ካበይ ናበይ ምሳኻ ዝነበሩ ሰባት ከዓ ኣብዚ ግዜ ዝደየለዉ ሰባት ስለ ዘለዉ ንዖም ያኻ ዝክር ዘለካ ከምኡ ክሓስብ ከለኹ ከዓ እዚ ኩሉ ገይረስ ኣብዚ ከማ ንመፅ ምሳኹም ውዒለስ ነዚ ከለኹ ነዚ ሰነድ እዚ ክስንድ ብጣዕሚ ኣዝዩ ይሕብነኒ ደስ ካብለኒ።
3: እቲ መጀመርያ ሓሚሙ ዝተባሃለ በቃ ሮማይ ተረመሰ ጥራይ መሲልና ነይሩ። ሕጂ ቀስ ኢሉ እቲ ወረ እንዳመፀ ገለ ድሓን ምዃኑ ኣረጋጊፅና ኣብዚ ፌስቡክ ድ ገለገለ ከዓኒ ቁሩብቁሩብ ሓበሬቱ ንረክብ ነርና። ሕጂ ከምዚኣ ኢሉ ምስ መፀ ከዓኒ ከም ሓውና መጠን ከም ዓርክና መጠን ተመስገን ኣምላኽ ኢልና ኢና። ሕጂ ኣብቲ ደገ ከዓኒ ሓጋዚ ኢና ስለ ዝኾነ ኤፍሬም ነዛ ናይ ገዳይም ድዩ ዋላ ብውልቂ እውን ብዙሕ እዩ ክሳይ ትገብረና እጂ ከምኡ ስለ ዝገበረና ንሕና ድማ ክፉእ ናቱ ክንርኢ ንደልን እንኳዕ ከምዚኣ ኢሉ መፀና ጎበዝ እዩ ዘሎ ኣምላኽ ከዓ ንምስኡ ይኹን።
2: ብድሆታት ናብ ዕድላት ክቕየር ኣለዎ። ኢድካ ምሃብ ሞት ኢሉ ዝኣምን ስፖርተኛ ኤፍሬም መንግስቲ ኣብ ምስ ካልኣይ ብምዃን መንእሰያት ስፖርተኛታት ኣብ ምስልጣን ይዋስኣሎ።
0: ካብ ቅድመ ኣይቲን ካብቶም ተስፋ ድቆርፁ ኣይነበርኩም ምስ በዓል ብርሃነ መላጥ ምስ በዓል ምስግና ዮሃንስ ዲሲ ትበሃል ጋንታ ነራ ምስኣቶም ኮይና ኣብ ዓመት ዓመት ኣብቲ ስቴትስ እንዳኸድና ንፃወት ነርና ኢና ኣይቋረፅ ኮን ጎኒ ጎኒ ከዓኒ ናይ ህፃናት ጋንታታት ነረናነ የሰልጥን ነረ ኩዕሶ እግርን ባስኬትቦል ስጋዕ ዚ ሰዓት እዚ እውን ኣብ ክልቲኡ ዓውዲ ከመሰልጣኒ ኮይነ ይሰርዐ።
2: ማሕበራት ገዳይም ስፖርታውያን ኣብ ወፃኢ ንገዳይም ስፖርታውያን ኣብ ምትብባዕን ምትሕጋዝን ልዕል ኣብርክቶ ከም ዘለዎን ብምግላፅ ኣብዚ መፅእ ዓመት ነቶም ብስፖርት ቋንቋ ደን ሃገራውነትን ዘሰልጠንዎምን ዘንቅሕዎምን ዘለዉ ቆልዑ ንዑደት ናብ ሃገሮም ሒዞሞም ክመፁ መደብ ከም ዘለዎም ብምግላፅ ንስድራ ቤቱ ንማሕበራት ገዳይም ስፖርተኛታትን ካልኦትን ድሕሪ ምምስጋን ንናይዚ እዋን ስፖርታውያን ብፍላይ ተፃወቲ ኩዕሶ እግሪ ብጥቕሲ ኣሰልጣኒኡ ነበር ነፍስሄር ፍስሃየ ደሳለኝ ተላቢዎም ኣሎ። ኩዕሶ ልቢ ስለ ትርኢ ብልቢ ቅረብዋ።
0: ኣብ ዝኾነ ኣብ ስፖርት ራይ ዘይኮነስ መንሰያት እዮም ፅባሕ ንጎ እንታይ ጓኖፎም ኣይፍለጥን እዩ። ስለዚ እቲ ስኻ ክትገብሮ ትኽእል ስጋዕ እቲ ትገብሮ ግበር ኣለዉ ውሕዳት

ክፃወቱ ይኮን ኣብ ፕሮፌሽናል ከይዶም ዝፃወቱ ዘለዉ ኣብ ፕሪምየር ሊግ ኣእተዉ ዝፃወቱ ኣለዉና ካበይ መፅ ምሳቶም እሶም ውን ጎደሎ ኣሎ ግን እቲ ናቶም ስምዒት ናይ ግሎም ስምዒት ክገብርዎ ኣሎዎም ስጋዕ መወዳእታ

ባርከስ ዝኸበርኩም ተኸታተልቲ ለስ ስፖርት ናይ ሎሚ ትሕዝቶ ኣብዚ ክንዛዝም ብዘቕረብናልኩም መደባት ዓጊብኩም ክትኮኑ ሰብ ሙሉእ ተስፋ ኢና። ምርኻብና ዝቕፅል ሰሙን ብኻልእ መደባት እዩ ክኸውን። ክሳብ ሽዑ ሰላም ወሰናይ እናተመነኹ ይፍለየኩም። ብወገነይ ሰላም።

0: ራሱ ካብ ፅንፊ ናብ ፅንፊ ፍጡር ንሰብ ሙዚቃ ልብዩ
1: ቋንቋ ሙዚቃ ኣድማሳ ብቋንቋ ተባሂሉ ካብ ዝነገረሉ ቀሊል ግዜ ኣይቁጥርን። ነቲ ብቋንቋ ተፈላለዩ ካብ ሃገር ናብ ሃገር ዝተማቐል ህዝቢ ዓለም ብሓደ ቐኒታ ኣቃንዩ ክሰማዕ ዝኽእል ኣካል ናይ ጥበብ ብምዃኑ እውን ይንገረሉ እዩ። ነብሲ ወከፍ ሕብረተሰብ ናተይ ዝብሎ መሳርሒ ሙዚቃ

ህልውናን ሙዚቃ በብወገኑ ኣስተማቒሩ ነቲ ዓለም ለኻዊ ምቅናይ ሙዚቃ ስዕቡ እውን ናብ መላእ ዓለም ይፅንበር። ንዘመናት እናተቀያየረ ድማ ካብ እዋን ናብ እዋን ዘመኑ ዝሓለወን ርቀት ዘለዎም ምዕቡላት መሳርሒ ሙዚቃ ብምጥቃም ጥራይ ዘይኮነ ብግጥሚ ተሰኒዮም ዝዳለው ደርፍታት ውሑዳት ኣይኮኑን። በዚ ምዳይ ምዕባልን ተፈላጥነትን ናይ ሙዚቃ ካብ ምዝንጋዕ ሓሊፉ ኣብ ናይ ስነ ልቦና ሕክምና እውን ክፅንበር ኽኢልዎ እዩ። ክቡራት ተኸታተልትና፣ ንሎም ሰሙን ኣብ ኣገባብ ኣሰራርሓ ደርፊ ኣድህቦ ዝገበረ መደብ ኢና ክነቕርበልኩም ሰናይ ምክትታል።

0: ኣብ ኣገባብ ኣሰራርሓ ናይ ሓንቲ ደርፊ ተሓልፎ መንገድታት ኣለዉ። ሙዚቀኛ ብዝመልኮ መሳርሒ፣ ድምፃዊ ድማ ቃላት ለቒሙ ድምፂ ኣሰኒዩ ብዘድምፆ መንገዲ ዝዳለው ብምዃኑ ብርክት ዝበሉ ሰብ ሞያ ዝሳተፎ ዓውዲ እዩ። ኣብዚ ሞያ ናይ ምቓም ሓንቲ ደርፊ ብልምዲ ብኮምፒተራይዝድ ሙዚቃ ተባሂሎም ዝስመዩ ኣለዉ። ንምዃኑ ግን እዚ ኣባህላ ብኸመይ ይግለጽ?
1: ኮምፒተራይዝድ ሙዚክ ብሓፈሽኡ ብድብድቡ ንጥቀመሉ ቃል እንዲ ብዘውትሮ ቅጻሊ ከዓ ኮይኑ ኣሎ። ኣብ ውሽጢ እቲ ውልካ ቅሩብ ስፍሕ ዝበለ ናቱ ትንተናታት ኣለዎ። ንኣብነት ዝኾነ ብኮምፒውተር ዝሓልፍ ዘበለ ሙዚቃስ ብድብድቡ ሰብ እንታይ ብሎ ኮምፒተራይዝድ ሙዚክ ኢሉ ይፅውዖ። ኮምፒተር ስለ ዝሓልፈቶ እዩ። ዳው ዝበሃል ኣሎ ሶፍትዌር ሳብ ሙዚቃ ንጥቀመሉ ዳው ሕፅሮት ቃል DAW ዲጂታል ኦዲዮ ወርክ ስቴሽን ኢና ንዝርዝሮ ማለት እዩ። ሕጃው ንጥቀመሉ ሶፍትዌር ኣብ ኤርትራስ ኪዩቤዝ፣ ኤፍኤል ስቱድዮ፣ ላጂክ ፕሮ፣ ኣብ ገለገለ ኤብልተን ላይቭ ትርኢኻ ወይ ፕሮ ቱልስ ገለ ነዚን ክትጥቀመለን ከለኻ ሰብ ኮምፒተራይዝድ ሚዩዚክ ይብለን። እቲ ትሰርሖ ህርመታት፣ እቲ ትቕምሮ ቅማረታት፣ ኣብኡ እቲ ኩሉ ንድምፅታት ንክትፈጥር ኢልካ ሃለኽለኽ ትብሎ ገለ እቲ መስርሕቲ ብኡ ንድሕር ዳ ሓሊፉ ኮምፒተራይዝድ ሚዩዚክ ይብሎ ትሰብ። ኣብ ጀራት ኣቲኻው ጃንራ ኣብኡ ኣቲኻ ከዓ ንኣብነት ኢዲኤም ኤሌክትሮኒክ ዳንስ ሚዩዚክ ኢልና ንዝርዝሮ ኢዲኤም ወይ ዚ ቴክኖ ዝበሃል፣ ትራንስ ዝበሃል፣ ሓውስ ዝበሃል ዝተፈላለዩ ጀራት ኣሎ። ኣብኡ ንጥቀመሎም ድምፅታት ከ ኣሎ። እቲ ድምፅታት ተመስርሖ ኢኻ እጂ ከምዚ ጊታር ናታ ፍልጥቲ ድምፂ ዘለዋ ፒያኖ ናታ ፍልጥቲ ላታ ወይ ሳክሶፎን ገለ ወዘተረፈ ከምኡ ዘይኮንካ ትገብር ትፅምሮም ነቶም ድምፅታት ሲንተሳይዝ ትገብሮ ሕጂ ኣብ እቲ መስርሕቲ ብኡ ዝሓለፈ ከዓኒ ኮምፒተራይዝድ ሚዩዚክ ትብሎ ብድብድቡ ማለት እዩ። ሕጂ ናይ ሮቦት ድምፂ ዘለዎ ዝተፈላለየ ድምፅታት ንድሕር ዳ ኣብቲ ሙዚቃ ካየት ኢኻ ከዓ ብድብድብታት ሰብ ቅድም እንታይ ትበሃል ነራ ናይ ሮቦት ሙዚቃ ትበሃል ነራ ፀኒሓ ናይ ኤሌክትሪክ ሙዚቃ ተባሂላ እጂ ከዓ ኮምፒተራይዝድ ሚዩዚክ ተባሂሉ ሕጂ ኣብ ውሽጢ ኣቲኻ ጥለቕ ኢልካ እዚ ነትን ብዙሕ ነገር ክትንትኖ ትኽእል ኢኻ። ብድብድቡ ግን ኮምፒተራይዝድ ሚዩዚክ ትብሎ ከለኻ ሓደ ሓደ ግዜ እንታይ ከስምዕ ትዕዘብ ኢኻ ኮምፒውተር ዝሰርሐቶ ሙዚቃ ኮምፒተር ኣይትሰርሕን እያ ሙዚቃ። ኮምፒተር ዋላ ሓንቲ ነገር ኣይትገብረልካለ። ኮምፒተር እንታይ እያ ትገብር? ትእዛዝ ትቕበል፣ ዴታ ትዕቅብ፣ ፕሮሰስ ከዓ ትገብር ነቲ ዝሃብካ እያ ትእዛዝ። ሕጂ ዋላ ብታ ሙዚቃ ከም እያ ትሰርሕ ኮምፒውተር ካብ ኣዝየን ዝማዕበላ ኮምፒውተርስ ገለ ክሳብተን ኣብ ጅባና ንሕዘን ሞባይል ገለ ተዘይ ኣዝዝካየ ኣይሰርሐኒ ልክዕ ከምኡ ከዓ ኣብታ ሙዚቃ ትእዝዝ ንስኻ ንሳ መስሪሓ ትህብካ እንጂ ኣብ ላይፍ ሙዚቃ ከይተረፈ ከምኡ ኣት ዩሎ ሎሚ ሎሚ ክብለክን ከለኹ ሲ ሓደ ባርከ 3 ዓመቶ ገለ ቢሉ ኣለዎ ትዕድመ ከምኡ ካብ ዝገብር ሰብ ልዕሊ እውን ክኸውን ይኽእል። ብፍላይ ብተን ዝማዕበላ ሃገራት ሓደ ሰብ ይደርፍ እታ ድምፂ ናብ ማይክሮፎን ትኸይድ ኣላ። ካብ ማይክሮፎን ብሚክሰር ኣቢላስ ናብ ስፒከር ኣይኮነትን ትኸይድ ኣሎ ኮምፒውተር ተሓልፈ። ኣብታ ኮምፒውተር ድማ እቲ ኢንጂኒር ኮፍ ኢሉ ንሱ እቲ ዝግበር ይገብር ማለት ድምፅኻ ንኸይትፈርስ ድዩ ንክኸሓሕሎ ድዩ ዝተፈላለዩ ኢፌክትስ ንክፈጥር እቲ ኢፌክትስ ንብሎ ዘለና ከምዚ ዲሌይስ ይፈጥረልካ ወይ ሪቨርብ ከም ዝገብር ዶ ገለ ዝኾነ እቲ ደሊዎ ዘሎ ኢፌክትስ ናፈጠረ ነቲ ሰብ ኣብ ስምዒት ከም ዝኣቱ ይገብሮ ተደልዩ ዘሎ ስምዒት ትፈጥሮ እዚኣ ንባዕላ እንታይ ሽማ ኮምፒተራይዝድ ትብሎ ሕጂ ዝኾነ ናይ ከምዚ

ሂማን ታች ንብል ምሽ ብሰብ ዝሓለፈ ነገር ሰይ ሂማን ታች ኣለዎ ንብሎ ናይ ብኮምፒውተር ዝሓለፈ ነገርካ ኮምፒውተር ታች ኣለዎ ንብሎ እዚኣ እያታ ኮምፒውተራይዝ ሚዚክ ተባሂላ ብድብድብታ ዝረበላ ዘላ ማለት እዩ። ኮምፒውተር ትሰርሖ ስራሕ ንምባል ዝግለፅ እንድሕር ዳ ኮይኑ ጌጋ እዩ። ከምዚ ዝበልኩ ኸ ኣገባብ ንክትገልፅ ኢልካ ንድሕዳ ትገልፀሉ ኢኻ ኮምፒውተራይዝ ሚዚክ ከዓኒ እወ ኣሎ።

ከምዚ ክግለጽ ጸንሐ እዚ ኣብ ባህላ ጌጋኮ እንተኾነ ኣብዚ ሙያ ዝነጥፉ ብብዝሒ ኮምፒተራይዝ ዝፍለጥ ድምፂ ይጥቀሙ ብምዃኖም እዩ። ከም ኣብነት እውን በዓል ኣቪችን ቴስቶን ዝበሃሉ ዘፍረይዎ እዩ ኣቕሪቡልና። እዚ ከዓ ምስ ምዕባለ ኣብ ገዝኦም ብዘይ ዝኾነ ፀገም ኣዳልዮም ናብ ሰማዕቲ ዘቕርቡ ስለ ዝኾነ እዩ። ሸር ትበሃል ደራፊት እውን ነዚ ናይ ኮምፒተራይዝድ ሙዚቃ ክስመ ካብ ዘኽእሉ ሰብ ሙያ እያ። ምክንያቱ ከም ናይ ኮምፒተር ወይ ሮቦት ድምፂ ዘለዋ ብምዃና እዩ። ብተወሳኺ ዝጥቀምሉ ሶፍትዌራት እውን ነዛ ባህላ ብልምዲ ንኸዘውትር ካብ ዘገድዱ ምዃኖም ይገሊጹልና።

0: ኣብ ኣገባብ ኣሰራርሓ ናይ ሓንቲ ደርፊ ብዝተፈላለዩ መንገድታት እዩ ዝዳሎ። ካብቶም ኣገደስቲ ዝኾኑ ድማ ሕላይ ዝበሃል እዩ። ንምዃኑ ግን ሕላይ እንታይ ማለት እዩ?
1: ሕላይ ብዙሕ ግዜ ሰብ ሕደማ ይብላ ወይ ከዓ ናይ ደርፊ ግጥሚ ከዓ ይብላ፣ ግን ሕላይ ከዓ ትብላ። እታ ሕላይ ትበሃል ሲ ንደርፊ ንክድረፍ ኢልካ ትጥቀመላ ግጥሚ ሕላይ ትብል ቃል ትጥቀመላ ማለት እዩ። ሕላይ ከምዚ ኣብ ሓደ ክላስ እንታይ ተሓቲቱ ናይ ዝያዳ ይገድስ ግጥሚ ዶ ዜማ ተባሂሉ ሓደ መምህር ተሓቲቱ ድሓር ንስኻ እንታይ ኢሉ መሊሱ፣ ንሓንቲ ጓሪ ምሰበልከያስ መጀመርታስ እንታይ ትርኢ ገሊ ኢልዎ፣ እንታይ ቆመናኣ ገለ መልክዓ ከዳድና ገለ ትርዮ ገሊ ኢልዎ። እሱ ከም ዜማ ጌርካ ሕዞ ሽዑኡ ከተዕልላ ትጅምር ቁም ነገራ ገለ ትርዮ ገለ ዕሙቕ ኢልካ ትፈልጣነታ ጓል ማለት እዩ። እቲ ናይ ብሓቂ ፅባቐኣ ሽዑኻ ትርዮ። እዚ ኸ ከም ግጥሚ ጌርካ ርኣያ ዊች ሚንስ ሕላይ ማለት እዩ። ከም ሕላይ ጌርካ ርኣያ ገለ ኢልዎ ሕጂ እቲ ውሽጢ ጥልቕ ኢልካ ነታ ተሰሪሓ ዘላ ደርፊ ክትፈልጣ ንሕርዳ ደሊኻ እንታይ መልእኽታ እንታይ ክትብል ደልያ ዘላ ገለ እቲ ሕላይ እሱ ይስርሑ። ኣብ ሕላይ ዓለም ኣቲኻ ብዙሕ ነገር ክትብል ትኽእል ኢኻ፣ ግን ኣብ መወዳቱ መልእኽቲ ናይታ ደርፊ ኣብታ ሕላይ ኢኻ ትረኽባ። ንሃገር ክኸውን ይኽእል እዩ፣ ንፍቕሪ ክኸውን ይኽእል እዩ፣ ንፕሮፓጋንዳ ክኸውን ይኽእል እዩ፣ ንመምሃሪ ክኸውን ይኽእል እዩ፣ ንምንቃፍ ክኸውን ይኽእል እዩ። ዝተፈላለየ ክስታይ ክትፈጥር ትኽእል ኢኻ ኣብቲ ሕላይ። ኣብኡ ምስ ኣተኻ ከዓኒ ኣገባብ ዝተፈላለየ ኣገባብካ ይጥቀሙቶም ሕላይተኛታት ከምዚ ሲምቦልስ ገለ ዝተፈላለየ ተምሳላያዊታት ገለ ይጥቀሙ። እቲ ሜታፎር ዝበሃል ሲምቦል ዝበሃል ዶ ገለ እናበሉ ከዓኒ በቲ ዝጠዓሞም ኣገባብ ገይሮም ነቲ መልእኽቲ የመሓላልፍዎ። ህዝቢ ተላዕለሉ ተደሊኻ፣ ህዝቢ ተህደሉ ተደሊኻ፣ ሽገይ ሃውኒ ሽገይ ሃውኒ ገለ እናተባሃለ ተደሪፉ ኣብ መወዳቱ ሰብ ነዲሩ ሰውራ ወፊሩ ኸይዱ ናፅነት መፅያ ሕጂ ሕላይ ሲ ህዝቢ እውን የንቀሳቕሰልካ እዩ ከም ፅሑፍ ማለት እዩ። ኣብ ገሊኡ ቃንዛኻ እውን ተውፅሉ ቃንዛኻ ኢሕታኻ ዝተውፅሉ ብሉዝ ሚዚክ ክብለኪ ዝፀናሕ ኮነ ኣብነት ናይ ኢሕታ ይንሱ ብሙሉእ ኣባኻ ዘጋጠመ ኣይኮነን ኣብ ስድራኻ ዘጋጠመ ኣብ ጎረባብትኻ ዘጋጠመ ገለ ቃንዛኻ ትገልፀሉ። ኣብ ናይ ቆልዑ ደረጃ ንሕርዳ ውሊድካ ከዓ ኣብቲ ታሕቲ ተወሪድካ ከዓ ቆልዑ እንተክበልዑ ከለዉ ድዮም እንተክድቅሱ ከለዉ ድዮም ገለ ወይ ከ እናተፃወቱ ዝምርዎ ገለ መዛሙር ትህቦ ንምንታይ እትልካ ባህሊ ንምስግጋር ክብረት ካራክተርስ ክትሃንፅ ንሕርዳ ደሊኻ።

0: ቆልዓሲ በተን መዛሙር ገለ ጌርካ ተሃንፆ ማለት እዩ። ሕላይ ከዓ ከምዚ ዓይነት ስራሕካ ይሰርሐልካ እቲ ናይ ቆልዑ ደረጃ ኣብ ሰውራ ንሕርዳ ከይድካ ከዓኒ ነቲ ሰብ ተበራብሮ ቀጻሊ እዩ። ተንቆሖ ጥራይ ዘይኮነስ ተበራብሮ ከዓ ከምዚ ድቁስ ሰራዊት ኣየድለይካን እዩ። መወዳቱ ዝተበራበረ ሰራዊት ድሉ ሰራዊት ዘለይካ እዚ ቻብ ኣሎ ንዓውሽ ኣሎ ካላሽ እንተኣክሎ ገሊልካስ ንክንዲ ገለ ዝኸውን ናይ ደርግ ሰራዊት ዚ ከም ሓደ ብዘይጠቅም ሕጂ ከድካ ዝስዕርከ ተብሎ ትኽእል ገለ ጌርካስ ኣናእዝተብሎ ሕጂ ሰራዊት ካብ ፍናን ከም ዝዓስለ ገለ ትገብር። እዚ ሰውራዊ ኣብ ናፅነት ኣይሰርሕኒ ኣብ ሰውራ ግን ከምኡ ጌርካ ነቲ ሰራዊት ተሃንፆ። ሕጂ እቲ ሕላይ ኣብ ከ ኩነታቱ ምስእተኸዮ ነናቱ መልእኽቲ ይገልፅ ነቲ ዘሎ ከባቢ መሲሉ እዩ ካ ዝገልፀልካ ኣብ መወዳቱ ሽዑ ትደሊኻዮ ዘለኻ ስምዒት በቲ ዜማ በቲ ሽጣራታት ናይ ምቕቅማርን ገለን ዘይኮንካ ጥራይ ትሰርሖ ሲ በቲ ሕላይ እውን ጌርካስ ዝያዳ መልእኽትኻ ተሐልፍ ዝያዳ ስምዒት ትፈጥር ሽዑ ናብቲ ደሊኻዮ ዘለካ ተማእዝኖ ነቲ ሰማዒኻ ማለት እዩ።
1: ዝበዝሐ ግዜ ዝዳለዉ ደርፍታት ንባህልን ልምድን ከምኡ ድማ ንኹነታት ናይ ሓንቲ ሃገር ንምግላፅ ተባሂሎም ይዳለው እዩ። በዚ መንገዲ ኣብ ምላዓልን ምንቃሕ ህዝቢ ዓብ ተራ ከም ዘለዎ እውን ዝሓለፍ ታሪክ ሃገርና ዝምስክሮ ሓቂ እዩ። ሓንቲ ደርፊ ኣብ ሕብረተሰብ ዘለዎ ኣስተዋፅኦ ቀሊል ክሳብ ዘይኮነ ንኽትዳሎ ተሓልፎ መስርሕ እውን ኣድካሚ ከይኮነ ይተርፍን። ከመይ እንተበልና ነቲ ሕላይ ወግጥሚ ዘሰኒ ዜማ ንምድላው ዘድልዩ ሙዚቀኛታት ምድላውን ከምቲ መልእኽቲ ናይቲ ግጥሚ ብግቡእ ክውክለካ ዝኽእል ድምፃዊ ምቕራብን ምውሃድ ዝመልኽን ምቕራብ ካልእን ነገራትን ስዒቦም ዝቐርቡ መንገድታት እዮም። በዚ መዳይ ኣብ ሃገርና ክሳብ ሕጂ ዝተፈላለዩ መንገድታት ብምጥቃም ዝበዝሑ ንባህልን ልምድን ናይ ሕብረተሰብና ዘንፀባርቑ ብዙሓት ስራሓት ቀሪቦም እዮም። ስለዚ ኣበርክቶ ሰብ ሙያ ኣብዚ ዓውዲ ብዝተፈላለዩ መንገድታት ቀሊል ከም ዘይኮነ ይውዕሊሉና።

0: ነዞም ዝተገልጹ መንገድታት ተኸቲሎም ዝዳለዉ ደርፍታት ብዙሓት እዮም። ካብቶም ኣብ ግዜ ቓልሲ ዝቐረቡ ደርፍታት ብዝተፈለየ ንህፃናት ተባሂሉ ዝተዳለዎ እሞ ንነዊሕ ዓመት ካብ ኣእምሮ ዘይሃስስ ኮይኑ ዝተሰርሐ ውሑድ ኣይኮነን። ኣገዳስነት መልእኽቲ ናይ ሓንቲ ግጥሚ እውን ብኸምዚ ዝስዕብ ይግለጽ።
1: ንኣብነት እቲ ንሕና ዋሪ ኣብ ዝነበርናሎ ግዜ ንኣብነት ከልዕል ዋሪ ሲ 19 ዓመታት እንድያ ሰሪሓ ሕጂ ብዕረፍት ላ ብብውልኩ ከዓ ሰብ ይሰርሕ ሕጂ ኣብቲ ሽዑ ዝነበርናሉ ግዜ ግን እቲ ምንጪ መበገሲ ንኣብነት ክትሪኦም ከለኻ ኩፀሓፋ እዩ ፍሬም ፍቃድ እዩ መምሪ ፍሬም ፍቃድ እዩ እቲ ዜማ ዝደርሶ ንሱ እዩ ትሕላይ ዝደርሶ ንሱ እዩ እቲ ምንጪ ክትሪኦም ከለካ መብዛሕትኡ ግዜ ካብቲ ከባቢ እዩ እቲ ከባቢ ከ እንታይ እዩ ዘለዎ ብዙሓት ቆልዑን መንእሰያት ዘለዎ እዩ ሕጂ ኣብ ዕላል ገለ ትርኢ ትሰምዕ ኣብ ግዜ ልምምድ ገለ ትዕዘብ ኩነታት ገለ ይመርሐካ እዩ ህዝቢ ዝህበካ ርእቶ ኣሎ ህዝቢ ዝህበካ ርእቶ ከዓ ገሊ ቁም ነገር ዘለዎ ርእቶ እዩ ገሊ ስምዒታዊ ርእቶ እዩ ሕጂ ስምዒታዊ ርእቶ ገለ ወላ ትስሕቀለኮ ትኽእል ኢኻ ሳን ውስጥ ዋዓል ገለ ሰብ ስቂኢሉ ድሕድ ሕብሎ እዩ ዘረባ ሓደሓደ ግዜ ሽዑኡ መበገሲ ሓሳብ ግን ይኮነካ ንዓኻ ወይ ከዓ ጌጋታት ትርኢ ኣብ ከባቢ እቲ ዝረእኻዮ ጌጋታት ገለ ተእትዎ ወይ ሓድሽ ነገር ይተኣታቶ ንዕ እውን ትጉስጉሰሉ ትደሊ ገለ እዚ መንቀሊ ሓሳብ ይኸውን ወይ ከዓ መንግስቲ ኣብ ሓደ ነገር ኣተኪሩ ክሰርሕ ይደሊ ኤች ኣይቪ ክጠፍእ ኣለዎ ወፍሪ ዋርሳይ ከዓ ኣሎ ኩልና ንስራሕ ሃገር ነልምዕ ገለ በብእዋኑ ንሰምዕ ነርና ኢና ከምኡ መፅኡ ገለ ትጎስጉሰሉ ትበሃል ገለ ሕጂ እንተስ ብሓበሬታ ድዩ እንተስ ብትዕዘቦ ድዩ ገለ ሓደ ስራሕ ይነቅል ወይ ከዓ ክትምዕድ ወይ ፍናን ናይ ሰብ ከተበርኽ ገለ ትደሊ ንኣብነት ሃገረይ ኩሉ ሰብ ዝፈልጣ መዝሙር ናይ ዋርያ ንሕና ዘሚርና እያስ ደቅና ዝኣ ኩሉካ ሕጂ ዝምርዋ የዓቢላ ገለ ኣለዉ ኣብ ፈቐዱኡ ሰብ ሃገረይ ይብለካ ገለ ዋርን ሃገረይንስ ከምዚ ክስታይ ኮይና ከምዚ ዳርጋ ሓደ ኮይና እቲ ዝፈረየ ኣማኢት ዝኾነ ደርፍታት ሃገረይ ክዝክር ጀሚሩ ሰብ እንተኮይነ ሃገረይ ተሰሪሓ ተይልካ ግፅ ኣብ መወዳሱ ሃገረይ ፈትወኪ እዩ መልእኽቲ ዋላ ሓንቲ ብላንካ ሃገረይ ፈትወኪ እያ መልእኽቲ ዋላ ሓንቲ ካልእ መልእኽቲ የብሉ ሃገረይ ፈትወኪ እዩ ወንፈትዋ

ነዚ ንክትሰርሖ ግን ንዓኣ ዝቀናበረ ሙዚቃስ ሙሴ ተስፋ ማርያም ወዲ ሱዳን እዩ ዝበሃል፣ ወዲ ሱዳን እዩ ዝፍለጥ። ንሱ እዩ ነታ ሙዚቃ ዋሂድዋ ትሕላይ ቲ ዜማ ናይ መምርዒ ፍሬም ብዙሕ ግዜ ከዓ ሎ ጎስጎሳት ገለ ይግበር እዩ ስራሕ ትሰሪሕካ ገለገላ መወዳእቱ ዜርካ ዜርካ ዜርካ ትኩሉ ትብሎ ግን ንሃገርካ ስለ ትፈትዋ እዩ ካልእ ምስጢር ሃልይዎ ይኮነ በቲ መንደቕ ዝፈረሰ መንደቕ ፈሪሶ ገለ ክትብል ከለ ሃገርካ ስለ ትፈቱ እዩ እምበር እታ መንደቕ ኣይኮነ ተዛርበካ ዘላ ፍቕሪ ሃገርካ እዩ ተዛርበካ ዘሎ ሕጂ ካብ ዝነቅር ኣብ መወዳእቱ ዝተፈላለዩ ኣብ መንእስያትን ቆልዑን ገለ ኣለና ኩሉና ኤርትራ ንፈትወኪና ንብል ገለ ካብ ይብገስ ሕጂ መበገሲ ሓሳብ ዝኮይኑ ኣብ ምስርሑ ይኣቱ ማለት እዩ። ኣብ ምስርሑ ምስ ኣተወ እቲ ሕላይ ተዳሊሎ ዜማ ተዳሊሎ ኣብ ሙዚቃ ኣሬንጅመንት ይኣቱ ማለት እዩ። ሙዚቃ ኣሬንጅድ ይኸውን እቲ ብዙሕ ግዜ ከም ጌጋ ትሰምዖ እንታይ ኣሎ ኮምፖዝ ይኸውን ኮምፖዘር ገለ ይብሉካ እንዴ ኮምፖዚሽን ኮምፖዘር ኣብ ክላሲካል ሙዚቃ ንጥቀመላ ቃል እያ። ደራሲ ማለት እያ ትርጉማ ኮምፖዝ ገይረ ደሪሰ ኮምፖዘር ደራሲ። ኣብ ናይ ሎሚ ኣብ ኮንቴምፖራሪ ንብሎ ሙዚቃ ከዓ ኣሎ እዚ ሎሚ ንሰምዖ ዘለና ኣብ ኣርኤንቢ ሂፕሆፕ ፓፕ ገለ ንብሎ ከዓኒ ሶንግ ራይተር ንብል ክልቲአን ደራሲ እየን ትርጉመ ኣብ መወዳእቱ እንታይ ዝደርስ ዜማ ዝደርስ እቲ ሕላየተኛ እዩ እቲ ግጥሚ ዘዳሉ ሰብ ሕላየተኛ እዩ። ሕጂ ነዚአን ክልቲአን ምስተሰርሐ ወዲ ሱዳን ከዓ እታ ዋሃዲ ሙዚቃ ኮይኑ ሰሪሕዋ ማለት እዩ። ናብ ስቱድዮ ከይዳ ኣብ ስቱድዮ ካ መን ኣሎ ድምፂ ንዓ ክመልኣ ዝኽእል ተባሂሉካ ሓደ 5-6 ዝኾኑ ሰባት ከዓ ናብ ስቱድዮ ከይድና ድምፂ ተመሊኡ መወዳእቱ ሃገረይ ኮይና ማለት እዩ። ብርግፅ ቪድዮ ኣዝዩ ሓጋዝ እዩ ኣብ ሙዚቃ ቀደም ምስማዕ እዩ ነይሩ ሰብ ሓይሉ ሎሚ ከዓ ሰብ ምርኣይ ኮይኑ ኣሎ ሓይሉ ሕጂ ወላ ኣልቡም ክዝርጋሕ ትሰሚዐ ኢኻ ክሳብ ሕጂስ ኣልቡምስ ብዙሕ እዮም ዝርግሑ ኣብ ኤርትራ እኳ ጠፊ ኢሎ እንዲ ኣልቡምስ ኣብ ኣሜሪካ ኤሮጳ ኤሽያ ኣውስትራልያ ተወሪድካ ግን ብብዙሕ ካ ትሰምዕ ኣልቦምስ ቢልቦርድ ኢሎም የዳልዎ እዮም ህዝቢ ይመርፅ እዩ ገለ ይፋ ቅድም እንዳ ዜና ከምኡ ይግበር ነይሩ ኣብ ናይ ሬድዮ ዛራ ንኣብነት ተባሂሉ ገለ ይግበር ነይሩ ዝተፈላለዩ ሰባት ይምረፁ ይዕወቱ ገለ ብኣካል ዘርከብናሉ እዩ እዚ ሕጂ ከምኡ ተባሂሉ ተሰሪሑ ገለ ኣብ መወዳእቱ ሰብ ሰሚዑ ሰሚዑ ሰሚዑ ይፈርድ ዝነበረ ሎሚ ግን እንታይ ኮይኑ ቪድዮ ተሰሪሕካላ ደፋኢት ሓይሊ እያ ትኸውን እታ ቪድዮ ብብዝሒ ከም ትዕወት እያ ትገብረካ ነታ ሰሪሕካዮ ዘለካ እ ኣፍኮርስ ሃገረይካ እታ ቪድዮ ኣላ ብናሽቱና ከለና ገለ ዝተቐርፀ ዝተፈላለየ ሜሞሪስ ገለ ኣለዋ ዝተቐርፃ ገለ ንሰን ተዋሂደን ተዋሂደን ተዋሂደን ከዓኒ ቪድዮ ኮይና ማለት እዩ እንጂ እቲ ኣገባብ ኣሰራርሑ ሓደ ኣገባቢ እዩ ዝኸ እቲ መንቀልስ ሃገር እያታ መንቀሪት ሃገረይ ፈትወኪ እዩ ገለ እቲ ንፁህቲ ኣብ ዘሎ ቃላት ገለ ሃገረይ ፈትወኪ ተወዲዩ ቆልዓ ክብሎ ክእል መንሰይ ክብሎ ክእል ሽማግለ ክብሎ ክእል ገለ ኣብ መወዳእቱ እቲ ቀዋህዳ ዝኽእል ሰብ እንኳዕ ወዲ ሱዳን ሙሴ እንኳዕ ኮነ ትብል ምክንያቱ እታብኣ ዘላ ኣገባብ ኣሬንጅመንት እታ ኣገባብ ኣሰራርሓ ሙዚቃ ወይ ምውሃድ ናብ ካልእ ሰብ ከይዳ ነራ እንተትኸውን እዛ ሎሚ ንፈልጠ ሃገር ኣይምኾነትን ነራ ሕጂ ናብ መን ትኸይድ እውን ትፈልጥ ኣለካ መወዳእቱ ብዙሓት ኣዋሃቲ ሙዚቃ እዮም ዘለዎ ኣብ ኤርትራ ነይሮም ኣለዉ እቲ ኣገባብ ጥራይ ዝፈላለ ሕጂ መራፂ ትኸውን እምበር ሃገረይ ከምዚ ሎሚ ዘላቶ ሃገር ኣይምኾነትን ነራ ካልእ ሰብ ተዘዋህዳ ነይሩ ወይ ካልእ ሰብ ተዝደርሳ ነይሩ እውን ሕጂ ኮይኑላይ ባሓት እዮም ኮይኑላ

ኣብ መልእኽቲ ናይ ሓንቲ ደርፊ ብንፁር ምትሕልላፉ ዘለዎ ኣስተዋፅኦ ቀሊል ኣይኮነን። እንተኾነ ግን ኣብዚ እዋን ንኽዚ ኩሉ መስርሕ ዝትክእ ተባሂሉ ዝዳሎ ዘሎ ናይ ሰብ ዝሰርሖ ብልሒ ደርፍታት እውን ከየልዓልና ክንሓልፍ ኣይመረፅናን። ስለዚ ኣብ ዝመፅእ ሰሙን ብሰብ ዝሰርሖ ብልሒ ዝዳሎ ዘሎ ደርፍታት ዘለዎ ፅልዋን ካልእን ዝዳሰሰ መደብ ክቐርብ እዩ። ንሕጂ ግን ኣብዚ መደብና ክንዛዝም

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ስሙን ኣብ መዘርግሒ ንቑጠታት መርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሃየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ኣብ ዓምዲ ጥዕና ፕሮቲን ክብደት ሰብነታ ምቕናስ ዘለዎ ትራ ተዳሲሱ ኣገደስቲ ነጥብታት ፕሮቲን ብብዝሒ ምውሳድ ንነዊሕ ሰዓታት ናይ ጽጋብ ስምዒት ብምፍጣር ናይ ምግቢ ሃንቀውታ ስለ ዘጉድል ድሕሪ ምግቢ ኣብ ሰብነትና ንዝህሉ ምቅጻል ፕሮቲን ብምሕያል ክብደት ኣብ ምቕናስ ልዑል ተራእዩ ዘለዎ። ካብ እንቋቑሖ፣ ስጋ ደርሆ፣ ዓሳ፣ ርግኦ ዓይነት ፍሉን ጥረታትን ዝርከቡ ተፈጥሮኣዊ ፕሮቲን ክብደት ንምቕናስ ኣዝዮም ኣገደስቲ እዮም። ካብ ኣትክልቲ እውን ብዙሕ ፕሮቲን ክንረክብ ንኽእል ኢና። ኩሎም ካብ እንስሳታት ይኹን ካብ ኣትክልቲ ንረኽቦም ዓይነት ፕሮቲን ኣብ ምቕናስ ክብደት ሰብነት ምዕሩይ ዝኾነ ውፅኢት እዩ ዘለዎም። ብብዝሒ ካርቦሃይድሬት ዘለዎም ምግብታት ብዘይዓቐን ስለ እትበልዖም ንክረሻ ዝያዳ ከም እትቀላዕ ይገብሩ። በንጻሩ ትሕዝቶ ፕሮቲን ዘለዎም ምግብታት ብዙሕ ከይበላዕካ ከም እትጸግብ ስለ ዝገብሩ ክብደት ሰብነት ኣብ ምቁፅጻር ሓገዝቲ እዮም ተጠቒሱ። ኣብ ዓምዲ ባህልን ስነ ጥበብን ኣገዳስነትን ኣድማዕነትን ስነ ጽሑፍ ተገሊጹ። ጽርግያታትን ህንጻታትን ብምህናጽ ጥራይ እትምዕብል ሃገር የላን። ሃገራት ዝምዕብላ ሓሳባት ብምምንጫውን ንሓሳባት ናብ ነገራዊ ሓይሊ ብምቕየርን እውን እየን። ዝኾነ ስነ ፍልጠታዊ ርኽበት ብሓሳባት እዩ ዝጅመር። ማሕበራውን ፖለቲካውን ጽገናታት ወይ ምትዕርያት እውን ብሓሳባት እዮም ዝፍልሙ። ኣተናን መልእኽትን ሓሳባት ከዓ ብመገዲ ቋንቋ ስለ ዝመሓላለፉ ቋንቋታት ብመገዲ ስነ ጽሑፍ እዮም ዝውሕልሉ፣ ዝጸፉ፣ ዝውቅቡን ዝቃነዩን። ስለዚ ንስነ ጽሑፍ ካብ ስልጣነን ምዕባለን ንስልጣነን ምዕባለን ድማ ካብ ስነ ጽሑፍ ፈላለኻ ክትሪኦም ኣጸጋሚ እዩ። ታሪክ ከም ዝምህረና ስነ ጽሑፍ ሓደ ካብቶም ድልዱል መሰረት ስልጣነን ምዕባለን

ናይ ሓንቲ ሃገር እዩ። ከምኡ ስለ ዝኾነ ከ እዩ እተን ባህሊ ምንባብ፣ ባህሊ ምፅሓፍ፣ ባህሊ ምርምርን ናይ ምሕሳብን ምምርማርን ምብህሃል ማለት ኢንተሌክቹዋል ዲስካሽንስ ዝኽስክሷን ዘተባብዓን ሃገራት ንለውጢ ምዕባለ ስልጣነ ዘርሕባብ ክኸፍታ ዝህልወን ተኽእሎ ልዕሉ እዩ ዝበሃል። ስነ ፅሑፍ መሰረት ኩሉ ስነ ጥበባዊ ስራሓት እውን እዩ። ዝበዝሑ ስነ ጥበባዊ ፍርያት ካብቶም ብፅሑፍ ዝምንጭ ሓሳባት እዮም ዝነቕሉ ተጠቂሱ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ምግዳፍ ሓድሽ ህይወት ምጅማር ከምኡ ድማ ናይ ገበን ፊልምታት ምዕዛብ ንፅቡቕ ዶ ንሕማቕ ዝብሉ ዛዕባታት ቀሪቦም። ሓደ ሽቃላይ ህይወት ስርሑ ኣጨነቕን ዘይርብሖን ከም ዝኾነ ምስ ዝተውዓለ ስራሕ ክገድፎ ወሰነ። ወዲ ውዒል ምስ ኮነ ከዓ ካብ ስድርኡ ክሳብ ውሳንኡ ዝሰምዑ ሰባት ንውሳንኡ ጌጋኢሎም ግምጋም ሃብሉ። እንተኾነ ድሕሪ ቅርብ እዋን እቲ ሸቃላይ ናይ ሓንቲ ትካል ዝነበረ ናይ ኣትክልቲ ክቱር ባህጊ ስለ ዝነበሮ ቤቱን ከባቢኡን ብውቁብ ዕምባባታትን ኣትክልትን መልኦ። ነዚ ዝረኣዩ ነበርቲ ከባቢኡን ካልኦትን ገለ ከም ኮስኳሲ ኣትክልቲ ኣብ ቤቶም ኮይኑ ክሰርሕ ክሓትዎን ከለዉ፣ ገለ ከዓ ፈልሲ ክሸጠሎም ክሓትዎ ጀመሩ። በዛ ሓድሽ ስርሑ ከዓ ህይወት ስርሑ ቀሊል ዘሐጉስን ኣዝዩ ዝኸዕብትን ኮይኑ ረኸቦ። ወዮ ሓሊፉሉ ዝረኣዩ ሰባት ከዓ ካብ ጌጋ ውሳነ ወሲዱ ናብ ዘዋፅኦ ፈሊጥ እዩ ነቲ ትካል ገዲፍዎ ዝብል ዘረባ ሰገሩ። ውሳነ ሓደ ካብ ኣዕኑድ ህይወትን ዓወትን እዩ። ደቂ ሰባት ዘይንውስነ እንተደኣ ኮይና መንፋዓትና ትርጉማን ወዩ ዝኸውን። መብዛሕትኦም ኣብ ናይ ዓወትን ውልቃዊ ዕቤትን ኣተኪሮም ዝተፃሕፉ መፅሕፍቲ ንፍርሕና ብትብዓት ክንስዕር ይምኽሩና። ኣብ ዓምዲ ርእቶ ሓምሻይን ዛዛምን ክፋል ትርጉም ሃገርን ሓድነትን ኣብ ኢትዮጵያ ቀሪባ ኣላ። ኣብ ዓምዲ መዛነይ ግብራዊ ፍልጠት ምምቕራሕ ግዜ ሕቶ ዝተመሳቕለ ቃላት እታ ን37 ሰባት ዘድሓነት ገረብ ዝብሉ ዛዕባታት ይርከብዋ። ፅልዋ ኣሉታዊ ኣተሓሳስባ ኣብ ጥዕና ኣእምሮ ከመይ ይመስሉ ኣብ ዝድስስ ማሕበራዊ ትሕዝቶ ከም ተስፍውነት፣ ለውሃት፣ ምትሕግጋዝ፣ ምድንጋፅ፣ ምኽፋል፣ ፃዕሪ፣ ሓልዮት፣ ርግኣት፣ ፍቕሪ ዝኣመሰሉ ሓሳባት ቀጻሊ ምሕሳብን ምስትንታንን እወታዊ ስምዒታትን ብምፍልፋል ሰባት ብሉፅ ህይወት ንክህልዎም ዝኽእል እዩ። እወታዊ ኣተሓሳስባ ኣብ ሓደ እዋንን ግዜን ዝጥረ ኣይኮነን። ንዕኡ ንምጥራይ ኣነቓቓሕቲ ፅሑፋት ምንባብ፣ ፅቡቕ ምግባር፣ ምስ ክኢላታት ስነ ኣእምሮ ምዝታይ፣ ስነ ልቦናዊ ኣስተምህሮታት ምክትታል ዝኣመሰሉ ስትራቴጂታት ምትግባር ኣገዳስቲ ረቑሒታት ምዃኖም ይጥቀስ። ጋዜጣ ኤርትራያል ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ። ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃድር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ምስ ኣቦ ወንበር ማሕበር ወነንቲ ታክሲ ኣቶ መንግስ ግላ ሚካኤል ዝተኸየደ ማሕበር ጠቀስ ቃለ መጠይቕ ሰፊሩ ይርከብ። ዲዛይነር ኢደ ጥበባዊ ስራሓት ሳባ ወልድኣብ ብሞያኣ ንኤርትራ ኣብ ዓለም ከተላሊ ከም እትፅዕት ኣብ ዓምዲ መልሓቐል ኣዳብ ወኣልፍኖን ገሊጻ። ኣብ ዓምዲ ማሕበራዊ ዕቤት ኣብ ፅቡቕ ኣተዓባብያ ቆልዑ ምግዳስ ብዛዕባ መጻኢ ሃገር ምጽዓት ምዃኑ ተሓቢሩ። ኣብ ዓምዲ ሲሓዊ ኣሰር መስሕብ ቱሪዝም ዝኾኑ ከባቢታት ዞባ ደቡባዊ ቅሕ ባሕሪ ተላልዮም። ኢትዮጵያ ኣብ ዞባ ቀርኒ ኣፍሪቃ እትኽተሎ ዘላ ጎነፃውን ኣስፋፋሕን ፖሊሲታት ብደቂቑ ተዘርዚሮም። ተራ ማሕበራዊ ፍትሒ ኣብ ምዕዋት ሰውራ ብትሕቲ ዝብል ህዝቢ ዘማእከለ ሰውራ መብዛሕትኡ ካብ ስነ ሓሳብ ማሕበራዊ ፍትሒ ዝብገስ። ስነ ሓሳብ ማሕበራዊ ፍትሒ ብቐሊል ክግለጽ ዝኽእል ነገር ኣይኮነን። ምክንያቱ ብዓብኡ ፍትሒ ዝብል ኣምር እውን ውሱን ዝኾነ መግለፂ ስለ ዘይብሉ። ፍትሒ ካብ ሰብ ናብ ሰብ፣ ካብ ሕብረተሰብ ናብ ሕብረተሰብ፣ ካብ ሃገር ናብ ሃገር ብዝተፈላለየ መንገዲ ክግለጽ ይከኣል። ብሓፈሻዊ መግለጽ ግን ኣብ ዝተፈላለየ ጽሑፋትን ሕገ መንግስትን ምርኩስ ብምግባር ማሕበራዊ ፍትሒ ማለት ንሰባት በዓሌት ብሄር፣ ጾታ፣ ማሕበራዊ ደረጃ ኣድልዎ ከይገበርካ ብማዕረ ተካፈልቲ ጸጋታትን ዕድላትን ክትገብሮም እንከለኻ እዩ። ማሕበራዊ ፍትሒ ኣብ ሓደ ሕብረተሰብ ዘሎ ኣድልዎን ጭቆናን ኣለሊኻ ፍትሕን ርትዕን ዘለዎ ሕብረተሰብ ምህናጽ እውን እዩ። ከም ሓጺር መግለጺ ማሕበራዊ ፍትሒ ማዕርነት ዜጋታት ማለት ኣብ ፖለቲካ፣ ቁጠባ፣ ትምህርቲ፣ ባህሊ፣ ጥዕና፣ ምኽባር ሰብኣዊ መሰልን ምርግጋጽ መሰል ርእሰ ውሳነን ማለት እዩ ይርከቦ። ኣብ ዓምዲ ጸጋታት ባሕሪ ሓፈሻዊ ንጥፈታት ምግፋፍ ዓሳ ኤርትራ ዝገልጽ ጽሑፍ ይጽንሐና። ቀሕ ባሕሪ ኤርትራ ኣስታት 1000 ዝተፈላለዩ ዓሌታት ዓሳ ሓቒፉ ዝርከብ ኮይኑ ኣስታት 200

ሓምሳን ዓሌታት ካብኣቶም ብዓይኒ ቁጥባዊ እቶት ክረአ እንከሎ ዕዙዝ ኣገዳስነት ዘለዎም እዮም። ወላ እኳ ናይ ቀረባ እዋናት ሓበሬታ ድሩት እንተኾነ ኣብ 1950ታትን 1990ታትን ብዝተገብረ መፅናዕትታት መሰረት ፀጋታት ካብቲ ዓሳ ቀይሕ ባሕሪ ኤርትራ ዝለዕለ እቶት ዓሳን ካልኦት ዓሌታትን ካብ ዝተሓተ 44

መንእሰይ ንሕፂቱ ግራት ክሓርሰላን ክዘርኣላን ምስደሊ ጭፍራ ብፆቱ ክዕድም ምዃኑ ከምኡውን እኽለማይ ከተዳሉ ብዕሊ ብመልእኽቲ ንሕፂቱ ይነግራ ቅድም ቀዳድም ግን ናውቲ ማሕረስ ኣብ ቦታ ናይቲ ዝሓርስዎ ግራት እንዳጓል ተዳልዩ ከም ዝሓድር ይገብር እዚ ዝገብረሉ ምክንያት ድማ ነቲ ስራሕ ኣንጊሆም ቅድሚ ፀሓዮም ንምጅማርን ንኣሳልጦኦም ከዓ ሓጋዚ ስለ ዝኾነን ተብተብ ንኸይብሉን እዮም ኣብዚ ህሞት እዚ ዓበይቲ ዓዲ እንተኾነ እውን ነቶም ዕርፊ ባህሊ ዝሓዙ ኣባፅሕ ደቆም ትሚሎም ኣይዕዘቡን